0: ገብረልና ውፍያት ደቂ ዓድሉ ሓገዝ ዝገብሩና ግን ኣካል ይኮነን ከም ጋንታ ኮንካ ንዓብዪ ሃገራዊ መደብ ተሓስብ ተደኣ ኮንካ ፅቡቅ ክሳይ ክግበረለና ኣለዎ ናይ ግራስ ሩት ግበረለ ሕጂ ዝናይ ሎም ማዓንቲ ድኻሚ እዩ ካልእ ዋላ ሓደ ኣይኮነን ሰዓት 3ለስተ ለይቲ ሰዓት 4ርባዕተ ለይቲ ፋሕፋሒ ኢለን እየን መፅአን። ስለዚ ካብኡ ትሒዝካ ክሳብ ዝሕጂ ዘሎ ፀቕጢ ናይቲ ይፈዞ ብሉዓት ይፈዞ ነይሮም። ስለዚ ነቲ ፀቕጢ ሜዳ ዘይምልማድ እዩ እምበር ፅቡቅ ፀወታ ይናርአን ናብ ዝመፅእ ግን ቻምፒዮን ከም ንኸውን ርግፀኛታት ኢና። ዕግበት የለን እንዲዩ በቲ ሓደ ወገን ዕጉቤ በቲ ሓደ ወገን ከ ይዓገብኩን። ምክንያቱ ኣብ ሓደ ዓመት መፂና ኣብ ሰለስቲ ውድድራት ኣብ ዋንጫ ኢና በፂሕና ነተን ዋናጭ ክንዕወተለን ይግባአና ነይሩ። ብደቀቕቲ ዝኾነ ጌጋታት ኢና ከም ዝበልኩካ ፀቕጢ ናይ ቲፎ ዘሎ ሜዳ ዘይምልማድ ኣለዎ ኣብ ሓመደን ፀወታ ዋሕዲ ትሬኒንግ ከምቲ ንደልዩ ዓይነት ትሬኒንግ እቲ ሜዳና እውን ቁሩብ ከምዚ ኮንፈርታብል ኣይኮነን እሾካ ኣሎ ገለመለ ኣሎ። እቲ ዳይሬክተር ናይቲ ቤት ትምህርቲ ኣዝዩ ስለ ዝተሓባበረና ናብቲ ምፅራይ ናብዚ ምርፅዋት እውን ሎማዓንቲ ጋጣማ ይተረኸበን ክሳይ ኮይኑ እምበር በዚ ዘካየድናያ ፀወታ ዋንጫ ክንወስድ ይግባአና እዩ ነይሩ። ስለዚ ኣይ ዓገብ ኩሉ ነየ ዝብላኒ ኣብ መወዳእታ ክብሎ ዝደሊ ፌደሬሽን መጀመርያ የመስግኖም ካብኡ ቅፂለ ንኩሎም ኣብዚ ምሳይ ዝነበሩ ስታፋት መምህርናዎም መምህርሃብቶም ብዓብኡ እውን ርእሰ መምህር ቤት ትምህርቲ ፌስቲቫል ንኩሉ ወፃኢታት እንዳሓገዘ እንዳሸፈነ ኣተባቢዑ ኣብዚ ዘብፃሓና ከመስግኖ ይደሊ። ካብኡ ውን ንቤተሰበይ ንግዜና ቆጢብና ውፊና ኩሉ ነገራት ገይርና ክንሰርሕ ስለ ዝሓገዙና ከዓ ኣዝየ መስግኖም። ንዓኹም ነዚ ዕድል እዚ ምፍጣርኩምን ነዚ ንጋንታ ቆላዕታ ሂብኩም ከምዚ ምግባርኩምን የመስግነኩም። ብዛዕበየ ጠመተን ሸፈነን ሂብኩም ከዓ ክሰርሕሉ ናይ ግራስሩት መደባት እውን ብዞባና ተዝዋሃበና ፅቡቅ ዕድል ምረኸብና ነርና። ስለዚ ስለቲ ዝገበርኩምልና ኩሉ ኣዝየ የመስግን ብጣዕሚ ይቀኒለይ።
1: እዘን ቆልዑ እዚአን መጀመርታ ካብ ሻድሻይ ክፍልና ተቐቢልና ናብ ቤት ትምህርቲ ኣዲስ ካብኡ 3ለስተ ዓመት ምሳና ከይደን ሕጂ ኣብ ኩሉ ኢና ንከባተለን ኩዕሶ እግሪ ተፃዊተን ምስ ወዳ ዕድሜን ስለተሓልፍ ናብ ኩዕሶ መርበብ እየን ዝሰግራ ኩዕሶ መርበብ ስለ ዝሰገራ ኣብኣ ድማ ንከባተለን ትምህርተን ኩሉ ነገረን ዛስዋይት ስድራ ኣሚንነቶም ቆልዑ ሰደልና ማለት እዩ። 3ለስተ ዓመት ምሳና ክገብር ቆልዓ ፀጋ እዩ ውእዘዛት እዮም ብጣዕሚ ኣብ ዲስፕሊንን ዋላ ካልእ ነገረን ኩሉ ማለት እዩ። ካብቲ ኩዕሶ ወዲና ናብ ኩዕሶ መርበብ እቲናየን ዓሚየን ጀሚረን ዘን ቆልዕ እዚአን ኣብ ግራስትሮት ኢሉ ዝተጀመረ ማለት እዩ። ነተን ኣብ ወዲ ፀናሓ ገዳይን ክንብለን ንኽእል ንዓን ብምስዓር ድማ ቀዳሞት ኮይኑ ተዓዊተን ኣብ ናይ ግራስትሮት ዝነበረ ግራስትሮት ምስ ተዓወታ ናብ ዘሎም ዓመት ዝጀመረ ድማ ሳልሳይ ዲቪዥን ኢንል እምብሓድሽ ጀሚረን ማለት እዩ። ብሓፈሻ ዳርጋ ስሳ ዝኾኑ ቆልዕት እዮም ዘለውና ከመይ ማለት ኣብ ዋልድ ክልተ ጋንታ ኣብ ወዳትካ ክልተ ጋንታ ማለት እዩ። ሕጂ ተና ዋልድ ክሳብ 25 ዝኾነ ሒዝና ተበጊስና ኣብ ወዳትካ ከምኡ ዳርጋ 25 ክሳብ 30 ዝበፅ ሒዝና ተበጊስና ማለት እዩ። ሕጂ ብኡ ከድና ተን ካልኦት ጋንታ ኣጋጣሚ ክስታይ ኮይነ እዚአን ግን ካብ ንፀብለል ዝበላ ዋላ ብክስታየን ፍሉያት እየን እዚአን 3ለስተ ዓመት ብሓንሳብ ስለ ዝገበራካ ኣብ ኩሉ ነገርን ዝናበብኦ ይበዝሕ ማለት እዩ ካብ ዝጋጨውኦ። ስለዚ እሱ እዩ ምስጢር ዓወተን ኢለ ዝሓስባነ ኣብ ኩሉ ከዓ ዝበሃል ንገብረለን ሓይ ዛ ጋንታ እኳ ኣብቲ ሓድነተን እየ ዝብላነ ምክንያቱ ምስ ካልእ ጥልቕ ዝበለ ዝምድና ክፈጥራ ኣይፍቀደለኒ ብጀካ ኣብ መንጎ እንተዘይኮይኑ ምስ ካልእ ጥብቕ ዝበለ ዝምድና ከምዚ ምሕስነት ዝመስል ምስ ካልኦት ተምሃሮ ኣይፍቀደኒ። መፅናዕተን ብሓንሳብ እዩ ገዛውተን ውን ዳርጋ ዝበዝሓ ብሓንሳብ እየን እሱ እዩ ብልጨአን ኮይነብል ብጣዕሚ ፍቅሪ ዘለዎን ክተሓላለያ ማለት እየ ካባይ ጀሚርካ ማለት እዩ ንዓይል ክዕ ዓብ ሓወን እየን ዝርያኒ ከምዚ ዳርጋ ምግናን ከይመስል እምበር ማዕረ ስድረን እየን ዝርያኒ ማለት እየ ዝኾነ ክጋፅም ከሎ ቅድሚ ስድረአን ምሳይን ዝመኻራ እዚ ምስጢረን ንሱ ኮይኑ ስማዓን ኣነ ብጣዕሚ ስኒት ዘለዎን ማለት እዩ። ኣነ ከምዚ ምሻሉ ብግሩፕ ኢና ንሰርሕ ብቲም እዩ ዝስራሕ ብቲም ኢድ ስራሕ ቲም ስራሕ ክብለካ ከለኹ ኣብ ብዙሓት ቤት ትምህርትታት እንዳኸድና ኢና ንሰርሕ ኣድሊስ ሰትል ከለና ምናልባት ምቀያር ናይ ቤት ትምህርቲ ስለ ዘጋጠመ ናብ ቤት ትምህርቲ ምባህራ ምስ ቀይርኩ እዞም ቆልዑ ቆልብ ፅላል ስኢነን ነይረን ኣብኡ ኣጋጣሚ ንፉዓት መሳርሒ ስለ ዘለውኒ ኣብኡ ከለኹን እግረ መንገዲ ከዓ እንዳመስገንኩዎም ክኸይድ በዓል መምህር በረኸት መምህር ኣኽሊሉ መምህር ሚርያም እዚኦም ፅቡቅ ሓገዝ ገይሮም ለነቶም ቆልዑ ፅላል ኮይኖም ናፍቲ ቤት ትምህርቲ ማለት እዩ። ሜዳ ስኢና የለና ኣብ ዝተሸገርናሉ እዋን ድማ ብመምህር ዓወት ቤት ትምህርቲ ልምዓት ምስ መሳርሕቲ ኮይኑ ማለት እዩ ዕድል ናይ ሜዳ ሂብና ነይት ገዲፍልና ኩሉ ዘለየናስ ሓገዝ ክሳብ ክንዱ ኣበርኪትልና እዩ ክሳብ ማልያ ክበኩም ኢሉ እውን ማልያ ቀሪብልና እዩ ማለት እዩ። ኣምባሃራ ምስ ኮድኩ ከዓ እሶም ካብኡ መሳርሕቲ ቁንዓት ሰባት ካብኡ ረኪብና ኣጋጣሚ መምህር ቢንያም መምህር ፍፁም ምስቶም ናይ ምሕዳር ኣካላት ማለት እዩ ወዲ ስቤ ከዓ ብማልያ ሂብና ካብቲ ናይ ባህር ኣውፅኡ ማለት እዩ ካብቲ ስቶር ኣውፅኦም ተጠቀመሉ ድሓ ንደይ ንቆልዑት እዮም ንዓአን ምህነፅ ክኾነን ከዓ ተባሂሉ ሂቦምና ካብቲ ስቶር ማለት እዩ ጅት ማልያ ከምኡ እንዳለመና ገሊአን ዝኽዳ ሕፃምአን ከዓ ረኪበን ይብላኣነ ማለት እየ ብቲ ዝፃዕሮ በቲ ዝሃለኮ ርአ
2: ትመዲብንያ ዝመፅና ፀወታ

0: ቀልጢፎም ዘንበቦ ኮይኑ ድስማዕና ኣንፃር ጋንታ ኣብ ዝሓለፈ ክንስዕሮም ከለና ሒዝኒያ ዝመፀና ታክቲካዊ መዳይ ንዑ ነተግብሪልና ኢና ሓሲብና መፂና ኣሎ ማዓንቲ ምክንያቱ ዝያዳ ኣብ ጉድለት ዝረኣና ሉ ውድድር ስለ ዝነበሩ ንሱ ንሶም ከዓ በንፃሩ ከዓ ብሊፆሙና ሃጓፋቶም ስለ ዝዕረዩ ነዚ ዓወት ክበቕዑ ኢሎም ኣለዎ ማለት እዩ ኣብዚ ናይ ዳንነት ኮኑ ብዙሕ ርእቶ የብለይን ምክንያቱ ዳያኑና ከዓቢ ንድሕር ኮይኖም ውድድራት ድሕር ተደጋጋሙ ኣሎ ጥራዮም ከዓቢ ኢልና ዝኽእሉ ኣብ መወዳእታ እውን ሕጂ ናብታ ነቐፌታ ዓይነት እንያ ክትቅየር ዳያኑናስ ዝያዳ ክሰርሑ ከም ዘለዎም እያ ነዚ ሕብር
1: ብፌደሬሽን ባይታ ቴኒስ ዞባ ማእከል ተወዲቡ ንፋልማ ኢዋን ክካየድ ዝቐነየ ኣስመራ ኦፐን ዝተሰመየ ውድድር ትማሊ ሰንበት 26 ሓምለ ኣብ ሜዳ ቤት ገርግሽ ብወግዒ ተዛዚሙ እቲ ካብ ኩሉ ክሊ ዕድመ ማለት ካብ 15 ክሳብ 60 ዝዕድሚኦም ዝተሳተፈ ውድድር ኩሉ ብምዕረ ኣብ ባይታ ቴኒስ ንዝነጥፍ ኣትለት ብፀወትኦም ተፈልዮም ኣብ ሓንቲ ካታጎሪ ዝፃወቱ ብምንባሮም ሌላ ንምፍጣር ተባሂሉ ዝተካየደ ምስ ምዃኑ ዓብዪ ናይ ምልውዋጥ ተመክሮ ከም ዝተረየ እውን ይግለጽ ካብ ክልተ ክለባት ክለብ እንዳ ኮርያን ክለብ ቤት ገርግሽ ዝተዋፅኡ 96 ኣትለታት ዝተሳተፉ እንከለዉ ካብዚኣቶም 46 ደቂ ተባዕትዮ ዝተረፋ 23 ደቂ ኣንስትዮ እየን ብጠቕላላ ድማ 93 ውድድራት ክሰላሰል ክኢሉ ኣብ መዛዘሚ ፀወታ ዝተረኸባ ደቂ ኣንስትዮ ተወዳደርቲ ሮዳ ኢንድርያስን ሜላት ሃብተንን ኣብቲ ሓያል ተወዳዳርነት ዝተረኣየሉ ግጥም ድማ ሮዳ ኢንድርያስ ኣብ ልዕሊ ሜላት ሃብተ ክትዕወት ብምኽኣላ ዕውቲ ኣስመራ ኦፐን 226 ኮይና ቀፂሎም ፀወቶኦም ዘካየዱ ኣፍቀርቲ ስፖርት ባይታ ቴኒስ ብዓብዪ ሃንቀውታ ዝተፀበይዎ ግጥም ደቂ ተባዕትዮ እዩ ነይሩ እቲ ኣብ መንጎ ኤስሮም ኣንጎሶምን እፎይታ ግርማይን ዝተመደበ ፀወታ ሓያል ተወዳዳርነት ክረኣዮ ትፅብት ዝገበረ እዩ ነይሩ ኤስሮም ኣንጎሶም ውድድር ካብ ዝጅምር ኣትሒዙ ብዘይ ስዕረት ናብ መዛዘሚ ክበፅሕ እንከሎ እፎይታ ግርማይ ብወገኑ ኣብ ናይ ትሕቲ 16 ዓመት ናይ ኢስት ኣፍሪቃ ዝተካየደ ውድድር ልዑል ተሳታፍነት ከርኢ ዝኽኣለ ኣትለት እዩ ነይሩ እቲ ሰሓቢ ምንቅስቓስ ተፃወቲ ዝተረኣየሉ ግጥም ድማ እፎይታ ግርማይ ኣብ ልዕሊ ኤስሮም ኣንጎሶም ብምዕዋት ዕውት ውድድር ኣስመራ ኦፐን 226 ክኸውን በቂዑ ብድሕሪ እቲ ዝተካየደ ፀወታታት ዕውታት ተወዳደርቲ ካብ ዝተፈላለየ ስፖርት ዝተዳለወሎም ናይ መዳልያ ገንዘብ ሽልማት ተቐቢሎም ብወገና ምስ ዕውታት ሓፂር ቃለ መጠይቅ ጌርና ኣለና ናብኡ ከብለኩም
2: እቲ ኣስመራ ኦፐን ክዕውተሉ ዝገበረኒ ናተይ ስትራቴጂ ነርን ወይ መደባት ሓንፂ ፀያት እዮ ማለት እዩ ካልእ ካብኡ ቀፂለ እዚ ውድድር ማት ከም መተባብዒ ንቅድሚት ክደርኽ ዝገበረንስ ካብዚ እዚስ መጀመርታ ኣይኮነን ካብኡ ቀፂለስ ኣብ ዝለዕለ ፕሮፌሽናል ተፃዋታ ኮይነ እየ ክውድእ ዝደሊ ኣምላኽ ተፈቂዶ ከዓ ከይድ ንኽእል ማለት እዩ እቲ ፀወታ ኮ ቀፃሊ ኣብ ትሬን ኣለና ማለት እዩ ብፍላይ ብሓፈሻ ክለብ ቤት ገርግሽ ክንብል ከለናስ ኩሉ ሻዕ ኣብ ትሬን ኣለና ብዝኾነ ቀፃልስ ኣብ ልምምድ ኣለና ማለት እዩ እጂ ብሓፈሻ ኣስመራ ኦፐን ከምዚኣ ትካየዳ ኣላ ምስ በሉና እታ ትሬና ኣፅዕቕና ሒዝኒያ ኩሉ ካታጎሪ ስለ ዝሳተፍካ ቁሩብ ክብድ ክብል ኢልና ስለ ዝሓሰብና ትሬን ካ ብኡ መጠን ዓብናዮ ማለት እዩ ብኡ ናቱ ፃዕሪ ከዓ ዓብና ብዙሓት ተፃወቲ ነሮም እዮም ኣብቲ ካታጎሪ ኣስመራ ኦፕን ትበሃል እንታይ ሽሙስ ብዙሓት ተፃወቲ በዳህቲ ተፃወቲ ነሮም እዮም ማለት ከም ናትከያ ኣተሓሳስባ ምስ ብርቱዕተ ተፃዊት ከ ክትበርትዕ ዝብል ኣተሓሳስባ ስለ ዘለኒ እቶም ተፃወቲ ምስኦም ብምፅዋተይ እቲ ደረጃ ናተይስ ንላዕሊ ከም ኣብ ላዕሊ ስቴፕ ከም ዘብፅሐ እንታይ ሽሙ ዝገብር ማለት እዩ እቶም ተፃወቲ ኣዝዮም ብርቱዓትን እንታይ ሽሙ ነይሮም ካብኡ ከዓ ዜና ዓይና ማለት እዩ ንቐፃል ኣ ከምታ ኩሉ ሰብ ዳሓስፋ ፕሮፌሽናል ተፃታይ ክኸውን ሽመይን ሽም ሃገረይን ከፀውዕ
3: ኣስመራ ኦፕን ዕውቲ ምዃኑ ብጣዕሚ ሓጎስ ይስማዓን ዘሎ ነዚ ውድድር ክኣት ከለኹ ሓፈሻ ከዓ ክዓወት ኢለ ስለ ዝኣተኹት ቅላማይ ስለ ዝገበርኩ ድማ ብጣዕሚ ይዳሕጓስ ነዚ ውድድር ኢለ ቅድሚቲ ውድድር ምጀማሮስ ሰለስተ ሰሙ ንድኸውን ኣብ ናተይ ክለብ ብጣዕሚ ፀዖ ድኾውን ትሬን ገይራ እተን ምሳይ ካብ ምሳይ ደዓብን ድሕይሉን ገይረ ከዓ ትሬን ገይረ ምክንያቱ ካባይ ምስ ዝሕይሉ ትሬን ተገይረስ ክሕይል ምዃነ ስለ ዝተኣማም መፃወቲ ብጣዕሚ ሓያላት እየ ነረ በዳህቲ ድኾና እየን ነረን ግን ንዑ በዲሀ ቀዳሚት ብምውፀይ ፅቡቕ ነገር እዩ ብጣዕሚ ሓያላት እየን ካባይ ኩለን ዳዓበየ ካብዚ ንላዓለ ሓይለሲ ንሃገረይ ከፀውዕ ገይሸ ፕሮፌሽናል ተፃዋቲት ክኸውን
4: ዕላማ ናይዚ ፀወታ ቅድሚ ሕጂ በብ ካታጎሪናቶም በብዕድሚኦም ተኸፋፊሎም እዮም ዝፃወቱ ነሮም ኣብዛ ናይ ኣስመራ ኦፐን ግን ዝያዳ እቲ ብሉፅ ተፃዋታይ ንምፍላይ ተባሂላ ዝተሰርዐት እያ ካብ ኣንደር 16 ክሳብ ናይ ቬተራን ዕድመ ዘለዎ እዞም ልዕሊ 60 ዕድመ ዘለዉ ክፃወቱ ዝኽእሉ ተሰሪዑሎም ማለት እዩ ብሓንሳብ ሳይ ተሰሪዑ ማለት ተፅወይቶም ሕጂ ኣብዚ ዓመት ፍሉይ ታታትዋ ዘእተናዮ ራንኪን ሲስተም ዝብል ኢና እንቲና ወላ ኣብዛ ናይ ኣስመራ ኦፐን ሕጂ መጀመርታ መፃረይ ፕሌይ ኦፍስ ዝብል ብዕለት 28 ወርሒ 6 ዝኣክል ኣብ ጌርና ማለት እዩ እቶም ኣቐዲሞም ኣብ ዋንጫ ናፅነት ኣፃዊትና ነርና ኣብ ራንኪን ዝኣከቡ ከዓ ዳይረክት ናፍቲ ግሩፕ ስቴጅስ ኣትዮም ተፃዊቶም ማለት እዩ ኣብ መወዳእታ ኣነ ክብሎ ደል መጀመርታ ኣብዚ ዘብፅሓና ንልዑል ፈጣሪ ክመስግን ደሊ ቀፂለ ኸዓ ነዘን ክልተ ክለባት ማለት ክለብ ማሕበር ቴኒስ ኣስመራ ክለብ ከምኡውን ክለብ ደንበሰንብል ኣብ ጎና ኮይነን ነዚ ውድድር ብተገዳስነት ብምሕጋዝን ኣዝየ ክመስግነን ደሊ ንጉምሎም መሳርሕተይ ከዓ እንቋዓብቃዕና ክብል ፎቱ ማለት
5: ሎም ዓመት መብል 113 ግዜኡ ኣብ ምክያድ ፀንሐ ቱር ደ ፍራንስ ትማሊ ተዛዚሙ ስሎቬንያዊ ሻምፒዮን ዓለም ታደይ ፖጓቻ ንሓምሻይ ግዜኡ ብምዕዋድ ድማ ምስ ወነንቲ ክብረ ወሰን ናይዚ ውድድር ተሰሪዑ
6: ንዝሓለፉ 3 ሳምንታት ንኣፍቀር ትቐድም ምሽክለቲ ዓለም ቃኒብ ዝቐንየ መበል 113 ውድድር ቱር ደ ፍራንስ ትማለ ሰንበል 26 ሓምለ መበል 21 መድረኹ ተዛዚሙ ኣብዛ ናይ መወዳእታ መድረኽ ተቐዳምቲ ኣብ ውሽጢ ከተማ ፓሪስ እትካየድ 88.7 ኪሎ ሜትር ዝርሕቐታ ውድድር ከካየድ እዩ መደብ ወፂኡሎ እዛ መድረኽ ኣቐዲማ 133 ኪሎ ሜትር ክትፅወ ተሰሪዓ እኳ እንተነበረት ብሰንኪ ኣብ መበገሲ ዝተሰግአ ተኽእሎ ሓደጋ ባርዒ ጫካያ ናብ 88 ኪሎ ሜትር ተቐኒሳ ክትፅወት ኣብ ውሳነ ተበፂሑ ናብ ውድድር ምስ እንምለስ ፀወታ ንኽዛዘም ትሕቲ 700 ሜትሮ ምስ ተረፎ ዓባይ ጉጅለ ነቶም ፀወታ ንኽዛዘም 11 ኪሎ ሜትር ምስ ተረፎ ኣጥቂዖም ዝኸዱ ፖጋቻን ቫንደርፖልን ክትገብጦም ኣብ ዝተቐረበትሉ ቫንደርፖል ካብ ዓባይ ጉጅለ ብምህዳም የማናይ ፅርግያ ሒዙ ናር ወሲኹ ፖጋቻ ንመጥቃዕቲ ቫንደርፖል ክትፀወራይ ከኣልን ተሪፉ ዓባይ ጉጅለ ብሽኳ ማርስ ፔደርሰን ተመሪሓ ንቫንደርፖል ክትገብጦ ተጓያ ወኩሉ ዝፀንቅቐ ኣባል ኣልፔሲን ማቲ ቫንደርፖል ንውድድሩ ብሓደ ሰዓትን 58 ደቂቕን 49 ካልኦትን ብምዛም ቀዲሙ ሕንፃፅ ረጊፁ ቅፅበታ ውድድር ካብ ዝገበረት ዓባይ ጉጅለ ወዲ ጋንቱ ኣባል ኣልፔሲን ያስፐር ፊሊፕሰን ካልኣይ ብምእታው ንቫንደርፖል ዝፀብኦ ንኸይመስል ናብ ቫንደርፖል እናመልከተ ንሱ ከምዝሰዓራ ክሕብር ፈቲኑ ፊሊፕሰን ኣብ ግዜ ቅፅበታ ውድድር ኢዱ ሓፋቢሉ ዓወት ቫንደርፖል ክፅምብር ምፍታኑ ካብ መቕፃዕቲ ኣይከምልጥን እዩ ዕውድ ቀጠልያ ማልያ ማርስ ፔደርሰን ሳልሳይ ተርታ ሒዙ ኣባል ኤንኤስኤን ቢንያም ግርማይ ድማ መበል 11 ተርታ ብምሓዝ ውርድሩ ብሰላም ወዲኡ ብሓፈሻ ኣብዚ ሎሚ ዓመት መብል 113 ግዜኡ ኣብ ምክያድ ፀንሐ ቱር ደ ፍራንስ ስሎቬንያዊ ሻምፒዮን ዓለም ታደይ ፖጓቻ ብ73 ሰዓትን 53 ደቂቕን 44 ካልኦትን ብምዛም ንሓምሻይ ግዜኡ ዕውድ ቱር ደ ፍራንስ ብምዃን ምስ በርናል ሂኖልት ሚገል ኢንድራኢን ኤዲ መርክስን ጃኩስ ኣንኮቲልን ተመዓራርዩ ሬሜኮ ኤቨኖፐል ብ6 ደቂቕን 26 ካልኦትን ዲሕሩ ካልኣይ ሜክሲካዊ ኢሳቅ ደልቶሮ ብ9 ደቂቕን 42 ካልኦትን ዲሕሩ ሳልሳይ ተርታ ብምሓዝ ኣብ ፖድየም ደይቦም ብነጥቢ ዴንማርካዊ ማድስ ፔደርሰን ብ539 ነጥቢ ዕውት ቀጠልያ ማልያ ቱር ደ ፍራንስ ኮይኑ ያስፐር ፊሊፕሰን ብ445 ነጥቢ ካልኣይ ቢንያም ግርማይ ብ301 ነጥቢ ሳልሳይ ማክስ ካንተር ብ271 ነጥቢ ራብዓይ ኦላፍ ኮጅ ብ230 ነጥቢ ሓምሻይ ታደይ ፖጓቻ ድማ ብ198 ነጥቢ ሻርሻይ ተርታሒዙ ኤኳዶራዊ ሪቻርድ ካራፓዝ ብ156 ነጥቢ ዕውት ኣንበሳ ዓቐብ ቱር ደ ፍራንስ ብምዃን ንካልኣይ ግዜኡ ነዚ ክብሪ በቂዑ ታደይ ፖጓቻ ብ100 ነጥቢ ካልኣይ ፈረንሳዊ ቫለንቲን ፓረት ፔንተር ብ99 ነጥቢ ሳልሳይ ኣሜሪካዊ ሴፕኩስ ብ55 ነጥቢ ራብዓይ ሬሜኮ ኤቨኖፐል ብ40 ነጥቢ ሓምሻይ ተርታሒዙ ሜክሲካዊ ኢሳቅ ደልቶሮ ኣብ ብኹሪ ስታፊዩ ኣብ ዝውድድር ዕውት ብሉፅ መንእሰይ ብምዃን ተዓዊቱ ፖል ሴክሳስ ብ2 ደቂቕን 14 ካልኦትን ድሕሩ ካልኣይ ፈረንሳዊ ለኒ ማርቲነዝ ብ3 ደቂቕን 20 ካልኦትን ድሕሩ ሳልሳይ ተርታሒዙ ብጋንታ ጀርመናዊት ጋንታ ሊድልትሬክ ቀዳሚት ኮይና ተዓዊታ ዩናይትድ ኣራብያን ኤምሬት ድማ ኣሰራ ስዒባ
5: ዘለናይ ወቕቲ ተፃወትን ኣሰልጥንትን ካብን ናብን ክለባት ዝተጋገሩሉ እዋን እዩ ካብ ዝቐፂልና ኣብ ዝሓለፉ መዓልትታት ካብ ዝተሰምዑ ዜናታት ምስጋር ተፃወቲ ክንቕርበልኩም ኢና ሰናይ ምክትታል
6: ሪያል ማድሪድ ንኣይቮርያዊ ናይ ክንፊ ኣጥቃዓይ ያን ዲያሞንደ ናብ መሰርዓ ንምፅምባር ምስ ክለቡ ኣርቢ ሌፕዚግ ኣብ ስምምዕ ከም ዝበፅሐት ንጉስ መስርሓት ምስጋር ተፃወቲ ፋብሪዚዮ ሮማኖ ሓቢሩ ዲያሞንደ ኣቐዲሙ ምስ ፈረንሳዊት ክለብ ፒኤስጂ ውልቃዊ ስምምዓት ኣካይዱ እኳ እንተነበረ እታ ፈረንሳዊት ጋንታ ብክለብ ንክለብ ክለብ ደረጃ ኣብ ዝግበረ ዘተ ጽቡቕ

ጽጉም ዘይምኽኣላ ካብቲ ዕድጊ ድሕሪ ምስሓባ ሪያል ማድሪድ ካብ ድሕሪ ተበጊእሳ ነዚ መስርሕ ኣመፈፀምቱ ብፂሓቶ ሪያል ማድሪድ ንዲያሞንድ ዋንነታ ንምግባር 120 ሚልዮን ኤሮ ወፃኢታት ከም ዝገበረ ዝሕብር ኮይኑ እቲ ኣይቮርያው ድማ ክሳብ 2031 ኣብ ሳንቲያጎ በርናቦ ንምፅዋት ኣቐዲሙ ኣብ ስምምዕ በፂሑ እዩ። ዲያሞንድ ሕክምናዊ መርምሩ ኣካይዱ ፌርሙ ንምንባር ኣብዚ ሰሙን ናብ ከተማ ማድሪድ ከቕንዕ እዩ። ከም መግለፂ ጋዜጣ ቴሌግራፍ ኣርሰናል ንምስርሕ ዕድጊ ብራዚላዊ ናይ ክንፊ ኣጥቃዓይ ሪያል ማድሪድ ቪኒሲየስ ጁንየር ኣብ መፈፀምቱ ንምብፃሕ ኣብ ታሪክ እታ ሰሜንናዊት ጋንታ ቅድሚ ሕጂ ተበፂሑ ዘይፈለጥ ኮንትራት ክትቅርበሉ ቅርብቲ ምህላዋ ተገሊጹ። ኣሰልጣን ኣርሰናል ሚካኤል ኣርቴታ ወዲ 26 ዓመት ቪኒሲየስ ጁንየር ናብ ኤምሬትስ ክመፀሉ ብዘቕረቦ ሕቶ መሰረት እታ ጋንታ ነቲ መስርሕ ተፈፃሚ ንምግባር ምንቅስቃሳት ጀሚራ ምህላዋ ዝፍለጥ ኮይኑ ንምፍራም እውን ባንካ ክትሰበር ቅርብቲ ከም ዘላ ተገሊጹ። ቪኒሲየስ ጁንየር ኣብዚ ግዜ ኣብ ማድሪድ ሰሙናዊ ዝወስዶ መሃያ 400,000 ፓውንድ ኮይኑ ኣርሰናል በዚ ብራዚላዊ ተመራፂት ንክትከውን ክሳብ 500,000 ፓውንድ ብሰሙን ክትከፍሎ ቅርብቲ እያ። እዚ ብራዚላዊ ኣብዚ ግዜ ኣብ ፕላኔት ምድሪ ካብ ዝርከቡ ውሑዳት ብሉፃት ተፃወቲ ኮይኑ ምስ ዝጋሩ ናብ ኣርሰናል ድማ ናይ መወዳእታ መልክዕ ምዝሕዝ ኣብ ታሪክ ፕሪምየርሊግ እንግሊዝ እቲ ዝዓበየ ፌርማ ናይ ምዃን ተኽእሎ ክህልዎ እዩ። ወከልቲ ኣርሰናል ንቪኒሲየስ ንምዕዳግ ክሳብ ዝወሰዶም ርሕቐት ክጓዓዙ ድልዋት ከም ዘለውን ፋይናንስ ዝኾነ ዕንቅፋት ክኾኖም ከም ዘይኮነ ድማ ይእመት። ቪኒ ዝሓለፈ ዓመተ ስፖርት ኣብ ዘካየዶም 53 ግጥማት ናይ ኩሎም ውድድራት 22 ሸቶ ከመዝግብ እንከሎ 14 ድማ ናይ ሸቶ ቀረብ ገይሩ። ለሙሶኒ ኣብ ማዓስከር ሪያል ማድሪድ ቫልዴፔዳስ ክርከብ ቆፅሪ ሒዙ ዘሎ ቪኒሲየስ ጁንየር ተሪፋቶ ንዘላ ናይ ሓደ ዓመት ውዕል ብመሰረት መትከላት ሪያል ማድሪድ ውዕሉ ክሕድስ ፍቓደኛ ምስ ዘይከውን ብረግፅ ንመሸጣ ክቐርብ እዩ። ምስ ሃገራዊት ጋንታ ብራዚል ኣብ ውድድራት ዋንጫ ዓለም ኣብ ዘካየዶም 5 ግጥማት 4 ሸቶን ሓንቲ ቀረብን ዝገበረ ቪኒ ሓደ ካብቶም ብሉፃት ተፃወቲ ናይቲ ውድድር መንባሩ ዝፍለጥ እዩ። ኣርሰናል ናይ ዝሓለፈ ዓመት ክብራ ንምዕቃብን ፅዋዕ ሻምፒዮንስ ሊግ ኤሮጳ ንምዕታርን ድማ ፌርማ ናይዚ ብራዚላዊ ኮኸብ ከግድሳ እዩ። ቪኒሲየስ ጁንየር ብሓፈሻ ብማልያ ማድሪድ 375 ግጥማት ከካይድ እንከሎ 128 ሸቶ ምስ 100 ናይ ሸቶ ቀረብ ዝገበረ ተፃወታ እዩ። ስዑድ ዓረባዊት ክለብ ኣልሂላል ንኮሎምብያዊ ናይ ክንፊ ኣጥቃዓይ ባየር ሙኒክ ሉዊስ ዲያዝ ንምፍራም ምስ ወከልቱ ዘተከፊታ ምህላዋ ተገሊጹ። ኣልሂላል ንሉዊስ ዲያዝ ናብ ማእከላይ ምብራቕ ንምምፁ ዓመታዊ ክሳብ 25 ሚልዮን ኤሮ ክትከፍሎ ዝሓዘለ ጠለብ ናብ ወከልቱ ልኢኻ ምህላዋ ተገሊጹ። ዲያዝ ብኣልሂላል ቀሪቡሉ ዘሎ ጠለብ ምስ ዝቕበሎ ኣልሂላል ምስ ክለቡ ባየር ሙኒክ ብገንዘብ ደረጃ ንምስምማዕ ክሳብ 132 ሚልዮን ኤሮ ከተዳሉ ቅርብቲ ምህላዋ ተሓቢሩ። ዝሓለፈ ክረምቲ ካብ ሊቨርፑል 70 ሚሊዮን ወፃኢታት ብዝሓተተ መጠን ገንዘብ ናብ ባየር ሙኒክ ዝፈረመ ሉዊስ ዲያዝ ክሳብ 2029 ኣብ ኣልያንዝ ኣሬና ዘፅንሖ ውዕል ኣለዎ። ኣብ ቀዳመይቲ ናይ ውድድር ዓመቱ ኣብ ቡንደስሊጋ ብዘይምግያሽ ሓደ ካብ ወሰን ተፃወቲ ናይታ ባቫርያዊት ጋንታ ክኸውን ዝበቕዐ ዲያዝ ኣብ 51 ግጥማት ናይ ኩሎም ውድድራት 26 ሸቶ ከመዝግብ እንከሎ 23 ናይ ሸቶ ቀረብ ድማ ኣዳልዩ። ካብ ዕድጊያን ዲያሞንድ እግራ ዘሕፅረት ፒኤስጂ ነቲ ሓድሽ ውዕል ንምፍራም ዝሓንገደ ፈረንሳዊ ናይ ክንፊ ኣጥቃዓያ ብራድሊ ባርኮላ ንምሻጡ ተዳልያ ምህላዋን ካብ መሸጡ ድማ 120 ሚልዮን ኤሮ ኣታዊ ክትገብር ድላይ ከም ዘለዋን ኣብ ፈረንሳ ሰፊዕ ሸፈነ ዘለዋ ጋዜጣ ለኤኩፕ ሓቢራ። ካብ ሊዮን ናብ ፒኤስጂ ድሕሪ ምፅምባሩ ምስታ ናይ ሊግ ሓደ ሻምፒዮን 3 ግዜ ዘውዲ ዝደፍአ ባርኮላ ኣብዝሓለፉ መዓልትታት ኣብታ ጋንታ ዝፅንሓሉ መንገዲ ንምጥጣሕ ብሓለፍቲ ናይታ ጋንታ ንዝተጀመረ ዘተ ነዊሕ ከይከደ ክቋረፅ ከም ዝገበረን ኣብዚ ክረምቲ ናብ ካልእ ሓድሽ ቡድሆ ክፍትነላ ዝደሊ ጋንታ ክፅምበር ከም ዝደልን ሓቢርዎም እዩ። ኣርባዕተ ክለባት ፕሪምየር ሊግ እንግሊዝ ኣገልግሎት ናይ ዝፈረንሳዊ ንምርካብ ንኩነታቱ ብቐረባ ይከታተሎ እኳ እንተለዋ ሊቨርፑል ግን እታ ብዝያዳ መዕረፊ ብራድሊ ባርኮላ ናይ ምዃን ተኽእሎ ዘለዋ ጋንታ ብምዃን ነቲ ዕድጊ ብመሪሕነታ ትቕልሶላ። ከም መግለፂ ፉት መርካቶ ሊቨርፑል ኣብ ጉዳይ መሸጥ ዋግኡ ምስ ፒኤስጂ ኣብ ስምምዕ ትበፅሕ እንተዳ ኮይና ክፅምበራ ፈቓደኛ ከም ዝኾነ ከም ዝሓበራ ተገሊጹ። ቱርካዊት ክለብ ብሽክታሽ ነቲ ዋንነታ ክኸውን ኣብ ድርክኺት ዝርከብ ግብፃዊ ኣጥቃዓይ ሙሓመድ ሳላሕ ኣብ ዝቕፅሉ መዓልትታት ናይ ስራሕ ወረቓቕቱ ዛዚማ ኣባላ ከም ዝኾነ ኣብ ዝቕፅሉ መዓልትታት ወግዓዊ ክትገብር እያ። ምስ ሊቨርፑል ድሕሪ 9 ዕውት ናይ ፀወታ ዓመታት ዝተፈላለየ ሙሓመድ ሳላሕ ምስ ቱርካዊት ክለብ ብሽክታሽ ክፃወት ኣብ ስምምዕ ከም ዝበፅሐ ዝፍለጥ እዩ። ንሓደ ዓመት ምስ ናይ ምንዋሕ ኣማራፂ ብዘለዎ ኮንትራት ምዛ ቱርካዊት ክለብ ክፃወት ዝወደአ ሳላሕ ዓመታዊ 10 ሚልዮን ኤሮ ናብ ሕሳቡ
ምፍታው ክገብር እዩ ተፈፃምነት ናይ ዝመስርሕ ወግዓውነት ንኸይረክብ ዘደንጉዮ ቀንዲ

ምክንያት ወከልቱ ኣብ ዝተወሰነ ረብሓታት ናይ ተፃወታይ ምትዕራይ ክግበር ድሕሪ ምሕታቶም እዩ። ኣብዚ ግዜ ብሽክታሽ ነቶም ጥለባት ኣብ ምምላእ ትርከብ ብምህላዋ ኣብ ዝቕፅሉ መዓልትታት ሳላሕ ወግዓዊ ዋንነታ ከም ዝገበረት ዝሕብር ፅሑፍ ክትጥቅዕ እያ። ዝባሃገቱ ተፃዋታይ ካብ ምዕዳግ ድሕሪ ዘይትብል ቸልሲ ንስጳኛዊ ተኸላኸላይ ባርሴሎና ጀራርድ ማርቲን ኣብ ራዳራ

0: بمغانينا أرست زينا. فستيفال إيرتراي نبرتها غراس سكاندينيفيا أبي كتما ستوكولم بالعلم معارك تزازيمو. ጨንፈራ ማደ ዞባ ደቡብ ኣብ ንኡስ ዞባ ደቡብ ኣርባ ዝርከብ ኣባላቱ ኣብ ምርባሕ ንህቢ ንኽዋፈራ ተባቢዑ። ኣብ ንኡስ ዞባ ዓዲ ቀይሕ ብወፍሪ ተምሃሮ ንልምዓት ሰፊሕ መደባት ምዕቃብ ማይን ሓመድን ይሰላሰል ኣሎ። ኣሜሪካ ኣብ እታው ፍርያት ሃገራት እትውስኖ ዘላ ወሳኺ ቀረፅ ጠንቂ ምምዝባል ንግዳዊ ንጥፈታት ይኸውን ከም ዘሎ ተገሊጹ። ኣብ ናይጀርያ ብዝተኻየደ መጥቃዕቲ ብውሕዱ 30 ሰላማውያን ሰባት ተቐቲሎም። ኣብ ሰሜናዊ ገማግም ጃፓን 7.1 ሬክተር ምንቅጥቃጥ ምድሪ ከም ተኸስተ ተቓሊሑ። ብሓሙስ 23 ሓምለ ተኸፊቱ ብልዑል ሃገራዊ ውንን ድምቀትን ክካየድ ዝቐነየ ፌስቲቫል ኤርትራውያን ነበርቲ ሃገራት ስካንዲኔቪያ ብሰንበት 26 ሓምለ ተዛዚሙ። ብመልክዕ ጸብጻብ ንዝተዳለወ ትሕዝቶ ኤፍሬም ግደ ክቕርቦ እዩ።
1: ጽንዓትና ዋሕስና ብዝብል ቴማ ንርባዕተ መዓልታት ብውዕውዕ ሃገራዊ ወኒ ክካየድ ዝቐነየ መበል 28 ፌስቲቫል ኤርትራውያን ነበርቲ ሃገራት ስካንዲኔቪያ ብሰንበት 26 ሓምለ ኣብ ከተማ ስቶክሆልም ተዛዚሞም። ናይ ሎሚ ዓመት ፌስቲቫል ሙያዊ ኣስተምህሮታት፣ ስእላዊ ምርኢት፣ ባህላውን ስነ ጥበባውን መሰናድኦታት፣ ሰሚናር ኣብ ህሉ ኩነታት፣ ቁሸት ማሕበረ ኮማት፣ ከምኡውን ካልእ ኣዘናጋዕን ማህርን ትሕዝቶታት ዘጠቓልለ ነይሮም። ኣብቲ ካብ መላእ ሃገራት ስካንዲኔቪያን ካልኦት ሃገራት ኣውሮጳን ዝመፁ ዜጋታትን ዕድመ ዝተገብረሎም ኣጋይሽን ዝተረኽብሉ መዛዘሚ ስነ ስርዓት ጸሓፊት ኣዋሃዲት ሃገራዊ ሽማግለ በዓላት ወይዘሮ ጽገረዳ በርሀ እቲ ሃገራዊ ምትእኽኻብ ብዕዙዝ ተወፋይነትን ተሳታፍነትን ኩላትን ውዳቤታት ማሕበረ ኮማትን ከተማታትን ዕውት ክኸውን ከም ዝኻለ ብምጥቃስ ምስጋና ኣቕሪባ። ኣምባሳደር ኤርትራ ኣብ ሪፓብሊክ ኢጣልያን ተንቀሳቃሲ ኣምባሳደር ኣብ ሽወደንን ኣቶ ፍስሓፂን ጴጥሮስ ንተሳተፍቲ ኣብ ህሉ ኩነታት ሃገር ዞባናን ዓለምን ከምኡውን መንግስቲ ኤርትራ ማሕበራዊ ፍትሒ ንምንጋስ ሒዝዎ ዘሎ መደባትን ገስጋስን ብዝምልከት ህዝባዊ ሰሚናር ኣካይዶም። ሓላፊ ቆንስላዊ ጉዳያት ኣቶ የማነ ገብረ ኺዳን ብወገኑ ንስሉጥነት ቆንስላዊ ጉዳያት ህዝቢ ክኽተሎም ኣብ ዘሎም መምርሒታትን ኣገባባትን ዘተኮረ መብርሂ ሂቦም። ኣብ መወዳእታ ፌስቲቫል ንምዕዋት ኣበርክቶ ንዝገበራ ውዳቤታት ማሕበረ ኮማትን ካልኦት ኣካላትን ናይ ምስጋናን ኣፍልጦን ወረቐት ምስክር ተዓዲሎም። መበል 28 ፌስቲቫል ኤርትራውያን ንበርቲ ሃገራት ስካንዲኔቪያ ካብ ኤርትራ ዝኸደት ጉጅለ ባህሊ ብዘቕረበቶ መደብ ደሚቑ ነይሩ።
0: ጨንፈራ ማደ ዞባ ደቡብ ኣብ ንኡስ ዞባ ደቡብ ኣርባ ዝርከብ ኣባላቱ ብማሕበር ተጠርኒፈን ኣብ ምርባሕ ንህቢ ክዋፈራን ምንጪ ቁጠባዊ እቶተን ከውሕሳን ዝሕግዘን ባይታ ንምፍጣር 20 ዘመናዊ ቆፎታት ሓገዝ ኣበርኪቱለን። ብ26 ሓምለ ኣብ ዝተኻየደ ናይ ምርኽኻብ ስነ ስርዓት ሓላፊት ሃማደ ኣብቲ ንኡስ ዞባ ወይዘሮ ትርሓሳ ኣድሮሶም ኣብ ዝሃበቶ ቃል እተን ኣብ ማሕበር ዝተጠርነፋ ብምምሕዳር ከባቢ ዝተለለያ ምዃንን ብምጥቃስ ንልዕሊ ሓደ ዓመት ብምርባሕ ንህቢ ምስራሕ ጋብላዊ ቆፎ ክንክን ንህብን ምብርባር መዓርን ከም ዝሰልጠና ገሊፃ። ሓላፊት ጨንፈር ሃማደ ዞባ ደቡብ ወይዘሮ ሰናይት ኣፈወርቂ ብወገና ካብ ብተናፀል ኣብ ማሕበር ተጠርኒፈን ምስ ሰርሓ ዝበለፀ ረብሓ ከም ዝረኽባ ብምጥቃስ ኣፍረይቲ ንክኾና በርቲዕን ክሰርሓ ተላብያ። ኣካየድ ስራሕ ንኡስ ዞባ ደቡብ ኣርባ ኣቶ ተክለ ማርያም ገብረ የሱስ ድማ እቲ ንኡስ ዞባ ብዘለዎ ተፈጥራዊ ፀጋታት ንምርባሕ ንህቢ ምቹው ከም ዝኾነ ብምጥቃስ እቲ ማሕበር ኣድማ ስራሕ ንክሰላስል ደገፍ ምምሕዳር ንኡስ ዞባ ከም ዘይፍለዩ ኣረጋጊፁ። እቲ ብደገፍ ሃማደ ኣብ ንኡስ ዞባ ደቡብ ኣርባ ቆይሙ ዘሎ ማሕበር ምርባሕ ንህቢ ብ20 ዘመናዊ ቆፎታትን 10 ገብላዊ ቆፎታትን እዩ ተበጊሱ ዘሎ። ኣብ ንኡስ ዞባ ዓዲ ቀይሕ ኣብ 3 ነቕጣታት ዝተመደቡ ተሳተፍቲ ወፍሪ ተምሃሮ ንልምዓት ሰፊሕ መደባት ምዕቃብ ማይን ሓመድን ይሰላስሉ ኣለዉ። እዞም ኣብ ጎቦ ጨፋ ሩባ ገዳን ጥቓ ኣቡነ ኣረጋውን ዝተዋፈሩ 700 ተምሃሮ ኣብ ሰሙን 6 መዓልታት እናወፈሩ ኣብ ምስራሕ ቅናታዊ ዛላታት ውፅኢታ

0: ኣብ ስራሕ ይዓሙ ከም ዘለዎ ሓላፊ ኣብያተ ትምህርቲ ንዞባ ዓዲ ቀይሕ መምህር በየነ ተስፋ ይሓቢሩ። ነቲ ስራሕ ዝመርሕ ዘሎ ክኢላ ምዕቃብ ማይን ሓመድን ኢንጂነር ዳዊት ክፍሎም ብወገኑ ካብ ዕለት 6 ሓምለ ጀሚሮም ኣስታት 54,000 ሜትሮ ቀናታዊ ዛላታት ከም ዝሰርሑ ብምጥቃስ ምኳዕቲ ጎዳጉድን ምትካል ፈልስታት ገረብን ክቕፅል ምዃኑ ርህዩ። ካብ ኣለይቲ መምህር መሓረ ናፍሳየ ብግድ እዩ ተማሃሮ ንዘርእይዎ ዘለዉ ልዑል ናይ ስራሕ መንፈስን ስነ ምግባርን መጊሱ። ሓደጋታት ተሽከርከርትን ሳዕቤናትን ንምክልኻል ተጠቀምቲ ፅርግያ ሕግታት ትራፊክ ከኽብሩ ፃውዒት ቀሪቡ። ወኪል ኢሬና ዮናታን ዕብዮ ዘዳለዎ ፀብጻባሎ ኣርሲማ ስመሮም ከተቕርቦ እያ።
1: ሓደጋታት ተሽከርከርትን ሳዕቤናቱን ንምክልኻል ተጠቀምቲ ፅርግያ ሕግታት ትራፊክን መምርሒ በዓል መዚ መጓዓዝያ ምድርን ክኽብሩ ፃውዒት ቀሪቦም። ኣዛዝ ፖሊስ ትራፊክ ዞባ ማእከል ሜጀር ሃብ ተገብሩ ነቲ ፃውዒት ዘቕረበ ኣብ ቀዳማይ መንፈቕ 2026 ንዝተመዝገበ ጥሕሰትን ሓደጋታት ተሽከርከርትን ኣመልኪቱ ንኣገልግሎት ዜና ኤርትራ ኣብ ዝሃቦ ሓበሬታ እዩ። ካብ ወርሒ ጥሪ ክሳብ ወርሒ ሰነ ናይዚ ዓመት 41,463 ተሽከርከርቲ ብምጥሓስ ሕጊ ከም እተኸሰሳን ከከም ዝፈፀሞ ጥሕሰት ብጠቕላላ ልዕሊ 7.5 ሚልዮን ናቕፋ ገንዘባዊ መቕፃዕቲ ከም እተበየነለን ገሊፆም። ንሓደጋታትን ሳዕቤኑን ብዝምልከት ብዘጋጠመ 1327 ሓደጋታት ተሽከርከርቲ 28 ሰባት ክሞቱን ከለዉ 356 ቀሊልን ከቢድን ጉድኣት ከም ዝወረዶም ኣብ ንብረት ድማ ኣስታት 10 ሚልዮን ናቕፋ ዕንወት ከም ዝሰዓበ ሓቢሮም። ቀንዲ ጠንቂ ሓደጋታት ተሽከርከርቲ መስተሰቲኻ ምምራሕ፣ ቁትር ናህሪ፣ ርሕቀትካ ዘይምሕላው ከምኡ ውን ምልክታት ትራፊክ ዘይምኽባር ከም ዘጠቓልል ዝጠቐሰ ሜጀር ሃብተ ብሽክለታታት ናብ ቻርጀር ዝቕይሩ ዘለዉ ከምኡ ውን ኣብ ዘይተፈቕደሎም ንጥፈት ዝተዋፈሩ ወነንቲ ኮድ ሓደ መካይን ካብ ዘይሕጋዊ ስራሕ ክቕጠቡ ኣተሓሳሲቡ።
0: ቤት ፅሕፈት ዕዮን ማሕበራዊ ድሕነትን ናብ ንዞባ ጎልጅ ብምምሕዳራት ከባቢ ንዝተፀንዓ 30 ፅጉማ ደቂ ኣንስትዮ ዓይነታዊ ደገፍ ገይሩ። እቲ ንፅጉማ ደቂ ኣንስትዮን ብደቂ ኣንስትዮን ዝእለያ ስድራ ቤታትን ዝተገብረ ሓገዝ ን5 ንነፍሲ ወከፈን ዋጋ 10,000 ናቕፋ ናውቲ ገዛ ን25 ድማ ንነፍሲ ወከፈን ዋጋ 10,000 ናቕፋ ጠለበጊዕን ናውቲ መሻቐጥን ከም ዘጠቓልል ሓላፊቲ ቤት ፅሕፈት ኣቶ ተስፋ ኣለም ዮሃንስ ኣረድዩ። ኣብ ምምሕዳር ንዞባ ጎልጅ ሓላፊ ኣሃዱ ማሕበር ኣገልግሎት ኣቶ ገብረ ሚካኤል መንግስቲ ኣብወገኑ ሓገዝ ዝረኸባ ስድራ ቤታት መነባብሮኦን ንምምሕያሽ ክፅዕራ ኣዘኻኺሩ። ዝኸበርኩም ተኸታተልቲ ስዕብ ኣህጉራዊ ዜናታት ኣሜሪካ ኣብ እታዊ ፍርያት ሓያሉ ሃገራት እትውስኖ ዘላ ወሳኺ ቀረፅ ንኣህጉራዊ ርጋት ንግዲ የመዛብሎ ከም ዘሎ ክኢላታት ናይ ተዓውዲ ሓቢሮም። ምምሕዳር ፕሬዚደንት ዶናልድ ትራምፕ ኣብ ዝሓለፈ ቀረባ መዓልትታት ኣብ እታዊ ፍርያት ሱሳ ሃገራት ካብ 10 ክሳብ 12.5 ሚታዊ ዝርጋሕ ወሳኺ ቀረፅ ከም ዝገበረ ዝፍለጥ ኮይኑ እቲ ስጉምቲ ድሮ ኣብ ኣህጉራዊ ንግዳዊ ንጥፈታት ኣሉታዊ ሳዕብየን ከኽትል ጀሚሩ ከም ዘሎ ይጥቀስ። ወሳኺ ቀረፅ ንዝተገብረለን ኣባላት ኤውሮጳዊ ሕብረት፣ ቻይና፣ ሩስያን ብሪጣንያን ዝርከበን ሃገራት መልሰ ግብሪ ከም ዝህባሉ ይገልፃ ስለ ዘለዋ ሳዕቤናቱ መሊሱ ክዛይድ ከም ዝኽእል ይእመት። ሓያሉ ሃገራት ኣሜሪካ ንወሳኺ ቀረፅ ከም መሳርሒ ፖለቲካዊ ኣጀንዳ ትጥቀመሉ ከም ዘላ ክወቕሳ ፀኒሕና ኣለዋ። ልዑል መጠን ቀረፅ በይናዊ ቁጠባዊ እገዳን ዝርከቦም ንግዳዊ ማሕንቋታት ካብ ቀንዲ ጠንቅታት ዓለማዊ ቁጠባዊ ምንቁልቋል ኮይኖም ምህላዎም ይጥቀስ። ኣብ ናይጀርያ ክፍለ ሃገር ካዱና መንነቶም ዘይተፈልጣዩ ጥቓት ትማል 27 ሓምለ ብዘካየድዎ መጥካዕቲ ብውሕዱ 30 ሰላማውያን ሰባት ከም ተቐትሉ ማዕከና ዜና ኣቃሊሐን። በቲ መጥካዕቲ ልዕሊ ሱሳ ከም ዝቐሰሉን ዓሰርተታት ኣባይቲ ከም ተቓፀለን ሰብ መዚ ፀጥታ ናይጀርያ ሓቢሮም። እቲ ፍጻመ ቀቢላዊ ምትፍናን ዘበገሶ ክኸውን ከም ዝኽእል ዝእምትቶም ሰብ መዚ መርመራ ይካየደሉ ከም ዘሎ ኣረድዮም። ዝሰፍሐ ሰሜናዊ ክፋል ናይጀርያ ካብ ቁፅፅር መንግስቲ ወፃኢ ኮይኑ ብምህላው ገበነኛታት ንምህዳን ዝግበር ስርሒታት ዝጥቀስ ውፅኢት ከም ዘይርከቦ ፀብጻባት ይረዱ። ኣብ ናይጀርያ ካብ 2009 ክካየድ ብዝፀንሐ ሽበራዊ መጥቃዕትታትን ግጭታትን ልዕሊ 40,000 ሰባት ከም ተቐትሉን ሚልዮናት ከም ተመዛበሉን ይግለጽ። ኣብ ሰሜናዊ ገማግም ጃፓን ሎሚ 28 ሓምለ 7.1 ሬክተር ምንቅጥቃጥ ምድሪ ከም ተኸስተ ካብቲ ከባቢ ዝተፈንዎ ዜና ሓቢሩ። በቲ ኣብ ደሴታዊት ከተማ ኩማማቶን ከባቢያን ዝተኸስተ ተፈጥሮዊ ሓደጋ ብውሕዱ 50 ከም ዝቐሰሉ ዝተቐሱ ሰብ መዚ ስርሒት ምድሓን ሂወት ጃፓን ብፍርስራስ ህንፃታት ዝተደብዩ ወገናት ስለ ዘለዉ ሰብኣዊ ክሳራ ክስዕብ ከም ዝኽእል ኣሚቶም። ብዘይካዚ በቲ ባርዕ ዝኸተለ ሓደጋታት ምንቅጥቃጥ ምድሪ ከቢድ ንዋታ እውን ትሕቲ ቅርፃውን ዕንወት ከም ዝሰዓበ ተገሊጹ። እዚ ከምዚ ኢሉ እንከሎ መንግስቲ ጃፓን እቲ ምንቅጥቃጥ ሓደጋ ሱናሚ ከስዕብ ከም ዝኽእል ብምእማት ንነበርቲ ከተማ ኩማሙቶን ከባቢኣን ዝለዓለ መጠንቀቕታ መሓላሊፉ ኣሎ። ድሕሪ እቲ ቀዳማይ ሓደጋ ዝሰዕበ ድሕረ ምንቅጥቃጣት ነቲ ዕንወት መሊሱ ከም ዘዕበዮ ዝፍለጥ ኮይኑ ደሴታዊት ከተማ ኩማሙቶ ብሓደጋ ምንቅጥቃጥ ክትቃዕ እዚ ናይ ፈለማ ከም ዘይኮነ ዝጠቐሱ ጸብጻባት ኣብ 216 ኣብታ ከተማ ብዘጋጠመ ተመሳሳሊ ሓደጋ ልዕሊ 50 ሰባት ከም ዝሞቱን ኣስታት 1800 ከም ዝቆሰሉን የረዱ። ኣውስትራልያ ኣብ ካልኦት ሃገራት ዝፀንሓ ተመርኳስነት ንምጉዳል ድሕሪ 6 ዓመታት ንፈለማ እዋን መጻረዪ ነዳዲ ክትሃንፅ ከም ዝወሰነት ሓቢራ። እቲ ፕሮጀክት ምስተዛዘመ ሃገሩ ውሕስነት ፀዓት ንምርግጋፅ ክሕግዛን ወፃኢታት ከጉድለላን ምዃኑ ቀዳማይ ሚኒስትር ኣንቶኒ ኣልባነዝ ኣሚቱ። ይኹን እምበር እቲ ትካል ክንደይ ዝኣክል ባጀት ከም ዝሓትትን ማስ ክዛዘም ከም ዝኽእልን ዛጊታ ይተሓበረን ዘሎ። ኣውስትራልያ ካብ 80 ክሳብ 90 ሚታዊት ጠለባት ነዳዲኣ ካብ ሃገራት ማእከላይ ምብራቅ ከተማል ከም ዝፀንሐ ዝጠቐሱ ጸብጻባት ኣብቲ ዞባ ተፈጢሩ ብዘለዉ ቅልውላው ሕፅረት ኣጋጢሞዋ ከም ዘሎ ይረዱ። ኣውስትራልያ ነቲ ሕፅረት ንምቅላል ኣብ ሸመተ ነዳዲ ዘተኮረ ሓያሎ ስምምዓት ክትፍርም ጸኒሓላ። ብሪጣንያ ንዩክሬን እትገብሮ ወታደራዊ ደገፍ ብዝለዓለ ከም እትቕፅሎ ኣፍሊጣ። ዝተገልጸ ሓድሽ ቀዳማይ ሚኒስትር ብሪጣንያ ኣንዲ በርናሃም 27 ሓምለ ምስ ፕሬዚደንት ቮሎዲሚር ዘለንስኪ ኣብ ከተማ ፖርትማውዝ ኣብ ዘካየዶ ዝርርብ እዩ። ብሪጣንያ ወትሩ ኣብ ጎኒ ዩክሬን ከም ዘላ ዝገለጸ ቀዳማይ ሚኒስትር ኣንዲ በርናሃም ክትገብረላ ንዝፀንሐ ደገፍ ብዓይነትን መጠንን ክብ ከም ተብሎ ኣረድዩ። ከም ኣካልቲ መደብ ብሪጣንያ ንሰራዊት ዩክሬን ክትህቦ ዝፀንሐት ስልጠና ከም ተስፍሖ ኣነፂሩ። ብሪጣንያ ካብ 2022 ንድሓር ጥራይ ንዩክሬን ልዕሊ 25 ቢልዮን ዶላር ዝግመት ወታደራዊ ደገፍ ከም ዝገበረትላ ጸብጻባት ይረዱ። ሃገራት ኤሮጳ ኣብ ልዕሊ ሩስያ ጸቕጢ ንምፍጣር ንዩክሬን ዝገብርዎ ደገፍ ክባቢሎኖ ምህላውን እዩ ዝግለጽ። ኣብ መንጎ ሩስያን ዩክሬንን ዝካየድ ምልውዋጥ መጥቃዕትታት ኣብ 2026 ብዝኸፍአ መልክዑ ይቕፅል ከም ዘሎ ዝፍለጥ እዩ። ሶርያ ምስ እስራኤል ጸጥታዊ ስምዕ ክትፈራርም ድሌት ከም ዘለዋ ሓቢራ። ፕሬዚደንት ሶርያ ኣሕመድ ኣልሻራዕ ብ26 ሓምለ ምስ ማዕከን ዜና ኣልጀዚራ ኣብ ዘካየዶ ቃል ምሕትት ሃገሩ ነቲ ውዕል ንሎላውነታ ኣብ ሓደጋ ብዘየእቱ መንገዲ ክትፍርሞ ድልውነት ከም ዘለዋ ኣረጋጊጹ። ክፍረም ዝኽእል ጸጥታዊ ውዕል ኣብ መንጎ ክልቴን ሃገራት ኣጠቓላሊ ስምምዓት ንምኽታም ባይታ ከጣትሕ ከም ዝኽእል እዩ ፕሬዚደንት ኣሕመድ ኣልሻራዕ ኣሚቱ ዘሎ። ይኹን እምበር እስራኤል ኣብ ሶርያ እትኽተሎ ዘላ ናይ ምስፍሕፋሕ ፖሊሲ ክልቴን ሃገራት ጸጥታዊ ውዕል ክፈራርማ ዘሎ ተኽእሎ ጸቢብ ምዃኑ ናይ ቀረባ ተዓዘብቲ ይጠቕሱ። ኣብ ሶርያ ወታደራዊ ህልውኣ ተሰፊሑ ዘላ እስራኤል ነቲ ናይ ምስፍሕፋሕ ኣጀንዳ ንምስማር ተደጋጋሚ መጥቃዕታት ተካይድ ምህላዋ ጸብጻባት የረዱ። እታ ሃገር ኣብ 2024 ኣብ ሶርያ ብዝተፈጥረ ናይ ስልጣን ሃውጋፍ ተጠቒማ ወታደራዊ ህላውኣ ከም ዘስፍሐት እዩ ዝጥቀስ። እስራኤል ሰራዊታ ኣብ ሶርያ ሊባኖስን ወሽመጥ ቃዛን ዘይተወሰነ ግዜ ከም ዝዕስክር ክትሕብር ምፅንሓ ይዝከር። ኣብ ዝሓለፈ ሳልሲ ኣብ ጉራውቲ ሃገራት ፓኪስታንን ኣፍጋኒስታንን ዝወቅዐ ብርቱዕ ዝናብ ዘሰዓቡ ሓደጋታት ዕለቕለቕ ሰብኣውን ንዋታውን ክሳራታት ኣውሪዱ። በቲ ተፈጥራዊ ሓደጋ ኣብ ፓኪስታን ልዕሊ 100 ኣብ ኣፍጋኒስታን ድማ ልዕሊ 127 ከም ዝሞቱ ተገሊጹ። ብዘካዚ ብሰንክቲ ምህማም መሬት ዘሰዓበ ዕለቕለቕ ብጠቕላላ ልዕሊ 200 ሰባት ከም ዝቆሰሉን ኣሽሓት ከም ተመዛብሉን ጸብጻባት ሓቢሮም። መንግስቲ ኣፍጋኒስታን ኣብቲ ብከቢድ ዝተሃሰየ ከባቢታት ህፁፅ ናይ እዋን ሓደጋ ድንጋገ ብምእዋጅ ስርሒት ምድሓን ህወት ክሰፍሕ ኣዚዙ ኣሎ። ኣፍጋኒስታንን ፓኪስታንን ብሳዕቤናት ክሊማዊ ነውፂ ብቐዳምነት ተጸሊን ካብ ዘለዋ ሃገራት ምዃንን እዮም ጸብጻባት ዝጠቕሱ። ዝኸበርኩም ተኸታተልቲ ዜና ንምፍጻም ኣርስታቱ ፌስቲቫል ኤርትራውያን ነበርቲ ሃገራት ስካንዲኔቪያ ኣብ ከተማ ስቶክሆልም ብልዑል ማዕርግ ተዛዚሙ። ጨንፈር ሓመደ ዞባ ደቡብ ኣብ ንዞባ ድባሩባ ዝርከባ ኣባላቱ ኣብ ምርባሕ ንህቢ ንክዋፈራ ኣተባቢዑ። ኣብ ንዞባ ዓዲ ቀይሕ ብወፍሪ ተምሃሮ ንልምዓት ሰፊሕ መደባት ምዕቃብ ማይን ሓመድን ይሰላሰል ኣሎ። ኣሜሪካ ኣብ እታዊ ፍርያት ሃገራት እትውስኖ ዘላ ወሳኺ ቀረጥ ጠንቂ ምምዝባል ንግዳዊ ንጥፈታት ይኸውን ከም ዘሎ ተገሊጹ። ኣብ ናይጀርያ ብዝተኻየደ መጥቃዕቲ ብውሕዱ 30 ሰላማውያን ሰባት ተቐቲሎም። ኣብ ሰሜናዊ ገማግም ጃፓን 7.1 ሬክተር ምንቅጥቃጥ ምድሪ ከም ተኸስተ ተቓሊሑ። ዝኸበርኩም ተኸታተልቲ ዜና ተፈጺሙ ምስ ዝተረፉ መደባትና ሰላም።

ሰላም ከመይ ከምኩም ዝኸበርኩም ተኸታተልቲ ዶክተራት ኣብ ስቱድዮ ኣብ ናይ ሎሚ መደብና ንቃፀሎ ዝምልከት ትሕዝቶ ኢና ቀሪብናልኩም ዘለና ብዝተፈላለየ ክፋል ናይ ኣካላትና ብዝተፈላለየ ምክንያት ቃፀሎ የጋጥም እዩ። እዚ ምክንያታት እንታይ እዩ? ብከመይ መንገዲ እዩ ቃፀሎ ዘጋጥመና? እንታይ ዓይነት ጥንቃቐ ክንገብር ኣለና? ብብዝሒ ዝረአ ቃፀሎ እንታይ እዩ? ኣብ ኣካላትና ዘውርዶ ሃስያኸ እንታይ እዩ? እንተዳ ከምኡ ዓይነት ሓደጋ ኣጋጢሙና ቀልጢፍና ኣብ ገዛና ክንገብሮ ዘለና ነገራት እንታይ እዩ? ክንገብሮ ዘይግባአና ነገራት ከ እንታይ እዩ? ኣብ ሕክምና ምስከድና እንታይ ዓይነት ክንክን እዩ ዝግበረልና?

0: ዋሩ ኸ ንክንሓዊ ወይ ካብቲ በሰላ ንሓውዲና ኣይንሓውን ክንዲህስስ ክንፍትን ኢና። ናይ ሎሚ ዕድምትና ዶክተር ፍናን ገብሪ ሂወት ሓላፊት ክፍሊ ቃጸሎ ኣብ ሆስፒታል ሓሊበት እያ። ዶክተር ዕድመና ክቢርኩ ምምጻእካ ኣዝየ ኣመስግነኪ። ብሳይንሳዊ መንገዲ ቃጸሎ ቅድም እንታይ እዩ? ብኸመይ ኹም ትገልፅዎ ቃጸሎ ክንብል ከለና?
1: ታንክ ዩ ጴጥሮስ። ሎም ማዓንቲ ዛዕባና ቃጸሎ እዩ ክኸውን። ቃጸሎ ክበሃል ከሎ ሓደ ሓደጋ ዘስዕቦ ማህሰይቲ ኣብ ቆርበት ኮይኑ ካብኡ እውን ካብ ቆርበት ሓሊፉ ድማ ናብ ካልኦት ኣካሊታት ዝኸይድ ኮይኑ ብሰንኪ ቅፅበታዊ ምቅላዕ ናብ ዘይንቡር መጠን ምዋት ዘለዎ ኩነት እዩ። ሕጂ እዚ ሰለስተ ነጥቢ ጠቂስና ኣለና። ሓደ ሓደጋ እዩ ቃጸሎ ሕማም ደይኮነ ሓደጋ እዩ። ሓደጋ ወዝቢ እዩ። ሓደጋ ከጋጥም ከሎ ድማ ኣብ ቆርበት ጥራሕ ደይኮነ ድቃፀል ከዓ ካልኦት ክፋላት ናይ ኣካላትና እውን ቃጸሎ ከጋጥሞም ይኽእል እዩ። ሳሳይ ነገር ቅፅበታዊ ዝኾነ እዩ ማለት ኣኪዩት ንብሎ ብካልእ ኣዘራርባ ቅፅበታዊ ምስ ዘይንቡር ሙቐት ምስ ነብስና ምስ ዘራኸብ ቃጸሎ የጋጥም። ሕጂ ንድሕርዳት ዓዚብና ቅፅበታዊ ኩነት መንደቲ የጋጥም። እዚ ድማ ዋህዮታት ናይ ቆርበትን ናይ ካልኦት ኣካሊታት ናትና ሞት የጋጥሞም እሞ ነዚ ነብስና ንክትክእ ሓደ ንውሕ ዝበለ መገዲ ወይ ፕሮሰስ የካይድ ኣብ ዝተናውሐ ከዓ ናይ ምሕዋይ መስርሕ የካይድ ማለት እዩ። እዚ ብሕፅር ዝበለ ቃጸሎ ክንሰሚዑ ንኽእል ማለት እዩ።
0: ከመይ ዘጋጥም ከም ዝበልከ ሓደጋታት ዝተፈላለየ ዓይነት ኣለዎ ማለት እዩ። ክትገልፅዎን ከለኹም ስኹም ክፋላት ኣለዎ።
1: ቃጸሎ ዘስዕቡ ኩነታት ብዙሓት እዮም። ቀዳማይ እቲ ሙቐታዊ ቃጸሎ ወይ እቲ ተርማል በርን ዝበሃል እዩ። እዚ ሙቐታዊ ቃጸሎ ልዑል ዓቐን ሙቐት ዘለዎ ነገር ናብ ነብስና ክፅጋዕ እንከሎ፣ ንኣብነት ሕጂ ሓልሓልታ ናይ ሓዊ ክኸውን ይኽእል፣ ውዕያት ፈሰስቲ ኩሎም፣ ሻሂ፣ ቡን፣ ፀባ፣ ፀብሒ፣ ካልኦት ከዓ ልዑል ሙቐት ዘለዎም ድሩዓት ነገራት ንኣብነት ፋርኔሎ በሎ ዝኾነ ናይ መሳርሒ ሓፂን በሎ ናብ ነብስና ክቐርብ እንከሎ ሙቐታዊ ወይ ተርማል በርን የጋጥም ማለት እዩ። ሕጂ ዕምቆት ናይቲ መንደቲ ኣብ ኣካላትና ዘጋጥም ድምርማር ናይቲ መጠን ናይቲ ሙቐት ናይቲ ዘጋጥሞ ነገርን ክንደይ ግዜ ኸ ናብ ነብስና ጠቢዑ ንኣብነት ሻሂ ተቐሪባ ኣብዚኣ ንድሕዳ ዝሕል ኢላ ፀኒሓ እሳ ተምፃን ውዑይ ሻሂ ዝፀንሐን በበይኑ እዩ ዝፍሉጥ እዩ። እዛ ሻሂ እዚኣ ኣብ ኢድና ክስዓ ክንደይ ፀኒሓ ካልኣይ ኣሎ እቲ ግዜ ማለት እዩ። እዚ ሕጂ ተደማሚሩ ክንዲምንታይ ዕምቀት ናይ መንደቲ የጋጥመና ይውስን። ካልኣይ ዓይነት ኩነት እቲ ኬሚካላዊ ቃጸሎ ዝበሃል እዩ። ኬሚካላዊ ቃጸሎ ዝኾነ ቀመም ማለት ቃጸሎ ክስዕብ ዝኽእል ቀመም ናብ ቆርበትና ወይ ናብ ኣካላትና ክቐርብ ከሎ እቲ ብኡድ ስራሕ ኬሚካላዊ ሪኣክሽን ኣብ ነብስና ዘጋጥሞ ቃጸሎ ማለት እዩ። ዝተፈላለየ ዓይነት ኬሚካላዊ ወይ ቀመማት ኣለዎ ነዚ ዘቃዓልዑና። ንኣብነት ሕጂ ኣሲድ ናይ ባትሪ ናይ ማኪና፣ ኣሲድ መፅረይ ናይ ዘቤታዊ ዕዮታት ንገብረሉ ናይ ዓይኒ ምድሪ በሎ መናድቕ በሎ መፅረይ ንጥቀመሉ፣ ኣብ ስራሕ መፅረይ ወድቅን ካልእን ዝጥቀምሉ ኣሲድ ኣሎ። እዚ ናብ ኣካላት ክቐርብ ከሎ ቃጸሎ የስዕብ። ቁርብ ፍልይነት ናይ ኬሚካላዊ ቃጸሎ ሓንሳ እቲ ቃጸሎ ሽዑን ሽዑን ኣብቲ እዋን እቲ ዘይክትሪዮ ትኽእል ማለት ይፈሰካ ኣብ ኢድካ ሞ ወይ ኣብ ነብስካ ፈሰካ ሞ ሽዑን ሽዑን ምልክት ዘይክህበካ ክእል እዩ። ፀኒሑ ድሕሪ ሓደ መዓልቲ ድዮ ክልተ መዓልቲ ግን እቲ ኬሚካል ቀስ ኢሉ ነቲ ቆርበትና ነቶም ኣብኡ ደለዉ ዋህዮታት ክቐትል ምስ ጀመረ ምልክታት ናይ ቃጸሎ ክረአ ይጅምር ማለት እዩ። እንደዚ ፀቢቕና ፈሊጥና ክንጥቀቀሉ ዝግባአና ዓይነት ቃጸሎ ማለት እዩ። ብሳሳይ ደረጃ ኤሌክትሪካዊ ቃጸሎ ወይ ናይ በርቂ ቃጸሎ ኣለና። ኤሌክትሪካዊ ፀዓት ኣብ ሰምነትና ምስ ኣተወ ናብ ሙቐት ይድቕየር፣ ልዑል ዝኾነ ሙቐት የምፅእ። እዚ ሙቐት እዚ ከዓ ካብ ኤሌክትሪክ ናብ ተርማል በርን ይቕየር እሞ ቃጸሎ ኣብ ሰብነትና የጋጥም ማለት እዩ። ብተወሳኺ ናይ ዝብ ቆርበትና ዘጋጥም ቃጸሎ ኣብ ውሽጢ ሰብነትና ካልእ ዓይነት ሕማም የምፅእ እዩ። ንኣብነት ሕጂ ከም በዓል ልቢ ዝኣመሰሉ በዓል ኣእምሮ ዝኣመሰሉ ክፋል ናይ ኣካላትና ብመልኣት ናይ ኤሌክትሪክ ዘለዎም ዋህዮታት ዝተሸፈኑ እዮም ወይ ቲ ኣክሽን ፖቴንሻል ፖቴንሻል መምብሬን ድበሃል ኣለዎም ማለት እዩ። ሕጂ እዚ ኤሌክትሪክ ናብ ነፍስና ምስ ኣተወ ነዚ ምልኣቲ ኤሌክትሪክ ናይ ነፍስና ፋሕ የብሎ ሞኒ ነቲ ስሩዕ ሕርመት ዝነበረ ንዕኡ ፋሕ ብሎ እዚ ሕጂ ሕማም ናይ ልቢ የምፅእ ማለት
0: እዩይቕይሮ
1: ይቕይሮ ይቐልጥፎ። ሕጂ ዝበዝሕ እዋን ኣሪዝም ያልና ብሕክምናዊ ቋንቋ ንፅውዖ ከምዚ ዓይነት ሳዕቤን የምፅእ። ተወሳኺ ናይዚ ኤሌክትሪክ ምስኣት ኣብ ነፍስና ከም በዓል ጅማት ጭዋዳ ይሓስ እሞ ካብኦም ዝመንጨው ዘየድልዩ ነገራት ናብ ኩሊት ይኸዱ እሞ ንኩሊት ማዕበስቲ የጋጥማ። ሕጂ ቃፀሎ ጥራሕ ደይኮነ ዝተፈላለዩ ነገራት ናይ ኣካላትና እዩ ዝትንክፍ ኤሌክትሪካዊ ቃፀሎ። ዋላ እውን ኣብ ቆርበትና ዝመፅእ ቃፀሎ ዝበዝሕ ግዜ ብኤሌክትሪክ እንድሕር ኮይኑ ዓሚቕ ዝኾነ ቃፀሎ እዩ ዘሎ። ሕጂ እዚ ብጣዕሚ ኣስተውዒልና ምናዳ ቆልዑት ብጣዕሚ ክንጥንቀቀሉ ዝግበኣና ኩነት እዩ ማለት እዩ።
0: ቅዲም ክትገልፅየን ከለ ክቃፀሎ ኣካሊት ኢልክ ዝነበርኪ በዚ ምክንያት እዩ ማለት እዩ። ኣብ ኣካሊት እውን ደጋጥም እቲ ኦርጋንስ ንብሎ ናብ እውን ክኸይድ ይኽእል እዩ ማለት
1: እዩ። ቆርበት ጥራሕ ደይኮነ እቶም ካልኦት ውሽጣዊ ኣካላትና እውን ክትንከፉ ይኽእል እዮም። ቆርበትና ተተንኪፉ ጥራሕ ኣይኮናን ክስታይ ንገበር። ናይ በርቂ እውን ከምኡ በርቂ ልዑል ዝኾነ ኤሌክትሪካዊ ቮልቴጅ ዘለዎ እዩ። እሱ በርቂ ከጋጥም ከሎካ ልክዕ ከምዚ ናይ ኤሌክትሪካዊ ፀዓት ዘጋጥም ከምኡ ዓይነት ማሰይቲ ኣብ ነብስና የምፅእ ማለት እዩ። ድሕሪ እዚ እንታይ ኣለና ጨረርታዊ ቃፀሎ ወይ ራዲሽን ማለት እዩ። ራዲሽን ሕጂ እቲ ጨረርታ ክመፅእ ከሎ ኣብ ነብስና ዘስዕቦ ሃሰያ ኢና ንብል ዘለና። ካብዚ እቲ ዝበዝሒ ግዜ ዘጋጥም እቲ ብልዑል ፀሓያዊ ፀዓት ዝመፅእ ዓይነት ቃፀሎ ወይ እቲ ብኡልትራቫዮለት ሬይስ ዝመፅእ ብሓፈሻ እቲ ሳንበርን ኢልና ንፅውዖ ማለት እዩ። ኣብ ልዑል ሙቐት ዘለዎ ሃገራት ቀፃሊ እዩ ዘጋጥም። ኣብ ሃገርና እውን የጋጥም እዩ። ኣብ ከመይ ኩነት? ንኣብነት ዓበይቲ ፀሓይ ክፅለው ኢሎም ደገ ይወፁ እሞ እቲ ዝመፅእ ዘሎ ጨረርታ ብዙሕ ኣይስተውዕሉሉን ወይ ዝንጉዑ ወይ ርስዑ እንጂ ከምዚ ዓይነት ቃፀሎ የጋጥሞ ማለት
0: ካብቲ ዝግባእ ንላዕለ ግዜ ይወስዱ ፀሓይ ኮፍ ብሎ
1: ነዊሕ ግዜ ይወስዱ። ሕጂ ዳይሬክት ጥራሕ ካብኡ ጥራሕ ደይኮነ እውን ምድሪ ረሲኑ ይፀንሕ እሞ ዝኾነ ሰንሴሽን ደይብሎም ፀንሑ እግሮም ሽኮር ድዩ ገለ ድዩ ይፀንሖም ኣየስተውዕሉሉን። ሕጂ ስሃ ካልኣይ ተወሳኺ ቃፀሎ ይኸውን ማለት እዩ። እዚ ናይ ፀሓይ ኮይኑ ካልእ እቲ ጨረርታ ወይ እቲ ኤክስሬያዊ ወይ ራዲሽን ቃፀሎ ማለት እዩ። ኤክስሬይ ኩሉ ሻዕ ጨረርታ ኣለዎ። እዚ ጨረርታ እውን እንድሕዳ ልዕሊ ዓቐን ኮይኑ ቃፀሎ ክምፅእ ይኽእል። ካልእ ንካንሰር ተባሂሉ ዝወሃብ መድሃኒት ኣለና፣ እዚ ራዲሽን ቴራፒ ዝበሃል። እዚ ጨረር እዩ ንባዕሉ። ጨረር ናብ ቆርበትና ክቐርብ ከለካ ሓዛ ሓንሳካ ከምዚ ዓይነት ቃፀሎ የስዕብ ማለት እዩ። ከም ሳይድ ኤፌክት እዚ ይመፅእ ማለት እዩ። እዚአን ተንቀንዲ ብልዑል ሙቐት ዝመፅእ ዓይነት ቃፀሎ እንደን ካብኣ ፍለይ ድበሌትካ እታ ኣስሓታዊ መጉዳእቲ ወይ እቲ ፍሮስት ባይት ዝበሃል ኣሎ ማለት እዩ። እዚ ከዓ ብኩቱር ዛሕሊ ዝመፅእ ዓይነት ቃፀሎ፣ ምስ ኩቱር ዛሕሊ ዘለዎ ነገር ኮንታክት እንድሕር ኣለካ ዝመፅእ ቃፀሎ እዩ። ኣብ ሃገርና ሉምላ ኣይኮነን ኦፍኮርስ፣ ኣብ ካልኦት ሃገራት ኩቱር ዛሕሊ ዘለዎን ግን ሃሓሊፉ ድረአ ማለት እዩ። እዚአን ብኩነት ክንመቕለን ከለና ቃፀሎ ናብ ከምዚአን ንመቓቐለን።
0: በብደረጃኡ ክንሪኢ እቲ ብክሊ ዕድመ ክንሪኦም ከለና ዘጋጥም ዓይነት ቃፀሎ ኣብ ናእሽቱ ከመይ ዓይነት እዩ ደጋጥም ከምዚ ዝጠቀስክዮ ብሓደጋ ስለ ዝኾነ እውን መብዛሕትኡ ግዜ ከዓ ሓደጋ ምስ ሸለልትነት ምትእሳር ኣለዋ። ገሊእ ስኻ ትገብሮ ሸለልትነት እዩ፣ ገሊእ ከዓ ኣብ ነፍስካ ወርድ ማለት እዩ፣ ገሊእ ከዓ ስኻብ ዝገበርካዮ ኣብ ደቅካ ኣብ ቆልዑ እውን ከጋጥም ይኽእል። ናብ ዓበይቲ ከምዚ ክንገልፆ ፀናሕና ናብ ሽማግለታት በብዕድሚ ክንሪዮ ሸመይ ይመስል?
1: እሺ፣ ቃፀሎ ብክሊ ዕድመ ክንሪኦ ከለና ናብ ዝተፈላለየ ዕድመታት ክንማቕሎ ንኽእል ኢና። ቀዳሚት ትመፅእ ትሕቲ ሓደ ዓመት ማለት እዩ። ትሕቲ ሓደ ዓመት ክንሓስቦ ከለና ዝሕቆፍ ህፃን እዩ ንብል ኣለና ማለት እዩ። ሕጂ ኣብ ከምዚ ክሊ ዕድመ ዝረአ ቃፀሎታት ዝበዝሕ ብሰንኪ ውዕያት ፈሰስቲ እዩ። ሻሂ፣ ቡን፣ ፀባ ቆልዓ ተሓቂፉ ከሎ ኣብ ትሕቲ ድዩ ኣሎ ወይ ኣሕዋቱ ክፃወቱ ክብሉ ይደፍእሉ እሞ ተቓፂሉ ይመፅእ። እዚ ንቡር ብዙሕ ግዜ ዝረአ ዓይነት ቃፀሎ እዩ። ብቐሊሉ ድማ ክትገጥኦ ወይ ፕሬቨንት ክትገብሮ ትኽእል ኢኻ። ምክንያቱ እቲ ነቲ ቆልዓ ዝኣሉ ዘሎ ኣደ በሎ ኣሕዋት በሎ ኣብ ግዜ ውዒ ፈሳሲ ንቕርበሉ እዋን ቆልዓ ኣቦት ኣቐሚጥና እቲ ዘድለየና ነገር ክንገብር ከም ዘለና ክላቦ ይፈቱ። ካልኣይ ተወሳኺ ንሰዓል ተባሂሩ ዝግበር ሃፋ ወይ ስቲም ኣሎ። ቆልዓ ሰዓል ሓመም ሞ ወይ ዓፈፍ ዓፈፍ ብል ሞ ስቲም ግበረሉ ይበሃል። ስቲም ከዓ ማይ ውዕይ ኣምፂኻ ጥ ጠቓፍንጭኡ ተቕርበሉ። ቆልዓ ብባህሪ ክንቀሳቐስ እዩ፣ ይንቀሳቐስ፣ ይደፍኣ፣ ናብ ነፍሲ ይኮዖ። እዚ ዓይነት ቃፀሎ እዚ ክውገድ እዩ ዘለዎ። ምክንያቱ ነቲ ቆልዓ ዘምፅኦ ሓስያ ብጣዕሚ ዓብ እዩ። ዝኾነ ውዑይ ፈሳሲ ሓፋ በሎ ስቲም በሎ ጥቓ ቆልዓ ክቐርብ የብሉን። ስቲም ክግበር እንድሕ ኮይኑ ብውሑስ ኣገባብ ቆልዓ ቦትኡ ኣቐሚጥካ ነቲ ደድሊ ሓፋ ነቲ ገዛ ኢኻ ተዓጥኖ። እቲ ዘሎ ሓዊ ከዓ ትኪ ኣብ ጥቓ ቆልዓ እቲ ትኪ ናይ ሓዊ ማለት እየ ኣብ ጥቓ ቆልዓ ክቐርብ የብሉን። እዚ ውሑስ ኣብ ገባብ ናይ ሓፋ ኣገባበራ እዩ። እንድሕ ዳ ማይ ውዑይ ጥቓ ቆልዓ ቅሪብና ግን በዓለና
0: ንፈልሎ
1: ካልኣይ ነገር ኣብ ሕብረተሰብና ደረአ ሰዓል ወይ ውግኣት ኣለዎ ቆልዓ ተባሂሉ ላምባ ለኺኻ ጋዜጣ ይሽበጥ። ላምባ ሓደ ኬሚካል እዩ። ኬሚካል ስለ ዝኾነ ነቲ ቆልዓ እንታይ ዝገብሮ ኬሚካላዊ ቃፀሎ እዩ ዘጋጥሞ። ይበልዖ ነቲ ቆርበቱ ናይ ቆልዓ ቆርበት ረቂቕ እዩ። ነቲ ቆርበት ይበልዖ ሞ ጋህድ በለ ቁስሊ ገይሩ ቆልዓ ይመፅእ ማለት እዩ። ሕጂ እዚአን ክጥቀቐለን ዝግበአና ማለት እዩ። ደን ካብ ክሊ ዕድመ ሓደ ስጋዕ 10 ዘሎ ከምቲ ዝበልኮ ዝበዝሕ ውዕያት ፈሰስቲ ማይ ውዑይ ሻሂ፣ ቡን፣ ፀባ እዚኦም እዮም እቶም ዓንደቲ። ተወሳኺ ናይዚ ጓህሪ ወይ ፍሓም ፀብሒ ዝፈልሐ ሳምና ንክዳን ተባሂሉ ዝፈልሕ ሳምና እዚኦም እውን ከም ተወሳኽቲ ኣንደትኦም። ከምዚኦም ዓይነት ኩነት እንድሕዳሎ ወይ ነቲ ቆልዓ ክንኣል ኣለና ወይ ድማ ነቲ ውዒ ነገር ክንኣል ኣለና። ቆልዓ ብባህርኡ ተመራማራ እዩ። ዝኾነ ተቐመጥናዮ ነገር ክመራመረሉ ይደሊ። ማይ ድያ ሻሂ ድያ ንዕኡ ይፈልጥኒ እዩ፣ ክሕዛ እዩ፣ ክከዓወ እዩ፣ ነዲዱ እውን ክመፅ እዩ። ተወሳኺ ናይዚ እቲ ኤሌክትሪኬሽን ንብሎ ወይ ሓፂናዊ ነገር ናብ ናይ ኤሌክትሪክ ሶኬት ምእታው። መፍትሕ እንድሕሪ ሒዙ ቆልዓ ጎይ ኮይዱ ኣብያ ላ ሶኬት ኢሉ ድደሊ ናብ ኣየእትዋ። ሕጂ ብዝተኻለና መጠን ነቲ ኣብ ገዛና ደሎ ናይ ኤሌክትሪክ ሶኬት በሎ ናይ ሞባይል እቲ ዋየር ቻርጅ መግበሪ በሎ ኣብ ውሑስ ቦታ ክንቐምጦ፣ ሶኬትና ድማ ብውሑስ ወይ ኣቑሑት ደፊእና ዲና ክንዓፅቦ ወይ ድማ ኣብ ላዕሊ ክኸውን ይላቦ ማለት እዩ።
0: ኣብዚ ዕድመ እዚ ቆልዑ ካብ ሓደ ስጋ 10 ገና ገሊኦም እግሪ ተኽሊ ዘለዎ እዮም ምንቅስቃስ ብብዝሒ ዘለዎም። ከምዚ ዝበልክዮ እውን ህንጥይነት ኣለዎም፣ ብዙሕ ነገር ናይ ምፍላጥ ህንጥይነት ዘለዎም እዩ። ስለዚ ናይ ካልኢታት ጉዳይ እያ እታ ጌጋ ከተጋጥም ትኽእል ናይ ቋሕ ሰምያ እዚ ሓደገኛ ክኸውን ይኽእል እዩ ማለት እዩ።
1: ሕጂ ኣብዚኣ ንሕና ኢና እንታይ ከም ዝገብር እቲ ቆልዓ ሓሲምና ወይ ክገብር ይኽእል እዩ ኢልና ክንጥንቀቕ ዘለና። ቆልዓ ባህሪ እዩ፣ ከምኡ ክገብር ባህሪ እዩ። ንሕና ግን ቆልዓ ከምዚኣ ክገብር ይኽእል እዩ ኢልና ነቲ ክንቅርቦ ዝሓሰብናዮ ድዩ ወይ ኣብ ከባቢና ዘሎ ድዩ ክንኣልዮ ወይ ድማ ነቲ ቆልዓ ካ ሒዝናዮ ክንወፅእ ዘለና ማለት እዩ።
0: እታ ገዛስ ነቲ ቆልዓ ብትምቺ መንገዲ ኢኻ ክተማሓድራ ዘለና
1: ብሓፈሻ ሕጂ እዚኣ እታ ቻይልድ ፕሩፊንግ ንብላ
0: ነቲ ቆልዓስ ካብ ሓደጋት ዝከላኸለሉ ኩነታት ምፍጣር
1: ማለት እዩ። ብድሕሪኡ ካብዚ ገለ ፍልይ ዝበለ ተርእዮ ናይ ቃፀሎ ዘጋጥመሉ እዋን ወይ ሃዋህው ኣሎ። ንኣብነት ግዜ ኮዮ ኮየን፣ ግዜ ዳሜራን። ኣብዚኦም ሕጂ ዝበዝሕ ዘጋጥም ቃፀሎ ኣብ ኮተተይ ዕድሜ ዘለው እዩ ዘጋጥም። ጠንቀ ናይዚ ድማ ዘይውሕስ ወይ ዘይሓላፍነታዊ ኣጠቃቅማ ናይዚ ማለት እዩ። ኣብ ዝበዝሕ ባህሊ ሆየ ሆየ ወይ ዳሜራ ኣሎ። ዳሜራ ንክሰርሑ ወይ ድማ ክባራ ኣሎም ብዙሕ ሓልሓልታ ንክገብር ተባሂሉ ፍሊድ ድዩ ጎማ ጣዕጣዕ ክብል ጎማ ድዩ ይውስኹ ድሞኒ እዚ ናብ ነብሶም ይምለስ፣ ነብሶም ተቃፂሎም ይመፁ ማለት እዩ። ኣብ ግዜ ዳሜራ ድማ ኣኽበርቲ ፀጥታ ኩሉ ኣለው ኩሉ ሻዕ ኢንፎርሜሽን ይሓልፍ እዩ። ነዚ ጢሒሶም ዝኸዱ ግን ቃፀሎ ኣጋጢሞም ይመፁ። በዚ መገዲ እዚ ድማ ተቃፂሎም ናብ ብዙሕ ዘይተደለየ ማሰይቲ ወርዱ ማለት እዩ። እዚኦም ከምዚኦም ክጥንቀቕሉ ከም ዘለዎ ክመክር ደሊ ማለት እዩ። ካብዚ ቀፂልና ቃፀሎ ኣብ ዓበይቲ ክንርኢ ኢና። ከምቲ ዝበልኮ እቲ ፈሳሲ ወይ ውዕያት ነገራት ዘቃፅል ኣብ ኩሉ ክለ ዕድመ ኣሎ። ፍሉይ ኣብ ዓበይቲ ዝረአ ግን ፍሉያት ቃፀሎታት ኣለዎ። ሕጂ እዚኦም ናብ ክልተ መቒሎ እዮም ኣለዉ። ዘቤታዊ ቃፀሎ ወይ ኣብ ስራሕ ዘጋጥም ቃፀሎ ኢለ ናብ ክልተ መቒሎ እዮም ኣለዉ። እቶም

0: ክትጥቀመላ እንድሕር ኮንካ እዚ ጉጉይ ኣገባብ እዩ ወይ እታ ስልንደር ናብ ዝምልከቶ ኣካል ወሲድካ ክትዕረድያ ደይ ትኸውን እንተኮይና ከዓ ክትቁመጥ ክትውሰድ ከም ደለዋ ክንገብር ኣለና። እንተደይ ኮይኑ ግን ናብካ ፀሎ ከስዕብ ማለት እዩ። ካልኣይ ኣብ ዘይምችእ ቦታ ዝኽዘን ስልንደር ስልንደር ኣብ ገዛ ናምፂኢና እንድሕር ኣብ ፀሓይ ዘለዎ ፈቐድኡ ንፋሳት ደገ ቆልዑት ኤክስፖዝ ድኾኑሉ ወይ ድማ ጥቓ ሓዊ ዘይንጥቀመላ ስልንደር ብመልአት ማለት እዩ ኣብ ጥቓ ሓዊ እንድሕር ዳጊርናይ ኣለና ንነብስና ናብ ሓደጋ ንቃልዕ ኣለና። ሳሳይ ግቡእ መስርሕ ናይ ምግጣም ዘይተገብረላ ብግቡእ ዘይተተኽለት ስልንደር ስልንደር ምስ ታጋዝ ክትላገብ ከላ ብስርዓት ሰጢማ ከም ዘይተንፍስ ቸክና ክንጥቀመላ ኣለና። እንድሕር ዳ ዝኾነ ሊ ካብቲ ከባቢ ኣሎ ግን እዚ ባዕለና ናብ ሓደጋ
1: ኣብያት ኒኢልካ ምእሳር ምፅቃጥ ገላ ሓደገኛ እዩ
0: ሓደገኛ እዚ ሕጂ ወይ እቲ ጋዝን እቲ ስሊንደርን ኣይሰማማዕ ኣሎ ወይ ከዓኒ ንዑ ዝፈልጦ ጥዑይ ገይሩ ተመክሮ ዘለዎ ሰብ ከግጥሞ ኣለዎ። እንተደይ ኮይኑ ግን እዛ ስሊንደር እዚኣ ኣይተልየን ኢና ኢልካ ምቕማጣ ማለት እዩ
1: ተሳዕበ ንኸብድ
0: ኩሉ ነብስኻ እሞኻ ጋዝ ክትኮስ ከሎካ ነብስኻ ጥራሕ ዘይኮነ ንብረትካ ከባቢኻ ኩሉ ይድልክመልካ። ሕጂ እዚ ሓሲብካ ቅድመ ኩነት ክትከላኸሉ ኣለካ ማለት እዩ። መወዳእታ ድማ እታ ቀንዲ ብዙሕ ግዜ ሰብ ሸለል ኢሉ ድሓልፋ ተጠቂምና ምስ ወዳእና ዘይምዕፃ ክንጅምር ከለና ድማ ክንጥቀመላ ክንጅምር ከለና ድማ ውሕስቲ ምዃና ኩለን ጠፊአን መላወ ጨና ኣብቲ ከባቢ ከምዘየለ ኣስተብሂልና ክንጀምር ኣለና ቅድምታ ቀዳሜት ከድቤት ምሽጣጥና ማለት እዩ። ብሞመንት ከድቤት ክንሽርጠጥ ከለና ግን ድሕር ድኣ ነፋስ ፀኒሑ ኩሉ ናባና መፅእ እሞ ገፅና ሰብነትና ንብረትና ገዛና ኩሉ ይዓኑ ማለት እዩ።
1: እቶም ክኢላታት ክገልፁ ከለዉ ነቲ ናይ ስሊንደር ዝሰርሑ ሰባት ክገልፁ ከለዉ እውን ኣብ ሚድያ እውን ብዙሕ ግዜ ደምፀና እዮም ጥራይ ዝተወደአ እውን ከም ሓደ ዘለዎ ጌርካ ክትሓስቦ ኣለካ። ምክንያቱ ቆርብ ተረፍ ኣብ ክህሉ ስለዝኽእል ሸለሊልካ የብሉን ኢልካ ትገብሮ ነገራት ሓደገኛ እዩ። ናይ ምንፋሕ ምልክት ናይ ቅርፂ ምቅያር ምልክት እንተ ኣለዎ እቲ ስሊንደር እውን ሓደገኛ ምዃኑ ይነግርዮም። ስለዚ ከምዚ ዝገለፅ ከዮ እቲ ሳዕቤን ከቢድ ስለዝኾነ ሓደ መዓልቲ ኩሉ መዓልቲ ድሓን ሓደ መዓልቲ ዘይድሓን ስለዝኾነት ኩሉ ግዜ ጥንቃቐስ የድልዮ ማለት እዩ። ፅቡቅ
0: ድሕሪ ስሊንዳራዊ ጋዝ ትመፅእ ዘይውሕስ ኣጠቃቅማ ዳፎር ማለት እዩ። ዳፎር ናይ ላምባ እሳ ውን ብዙሕ ስቅያት ተምፅእ ዘላ ግን ከዓ ኣገዳሴት መሳርሒት እያ። ተንቀንዲ ነጥብታት ኣብ ዳፎር ድማ ዳፎር ከይጠፈአት ከላ ምስ ሓዋ ካብ ሓደ ገዛ ናብ ሓደ ገዛ ክትወስድ ክትፍትን ሓፍ ከተብላ ከለካ ሃል ድብል ባልባልታ እዩ
1: ትገብርእቲ
0: ላምባው ስለ ዘሎ ሕጂ እዚ ነብሲ ነቲ ክዳን ናይ ታሕቲ ይሕዝ ሞ እንዳተቃፀለ ይመፅእ ብከምኡካ ብዙሕ ሓሰያ ተምፅእ። ካልኣይ ተወሊዓ ከላ ላምባ ምእታ ጌና ከይጠፍአት ከላ እታ ዳፎር ክሰልጠካ ብምባል እዩ ተሓሳብ ዝኸውን ተወሊዓ ከላ ሓፍ ኣቢልካ ላምባ ትገብረላ ሞ ልክም ተብለካ ሳኻ ሳሳይ ካልእ ዓይነት ነዳዲ ትጥቀም ኣብ ክንዲ ላምባ በንዚን ትጥቀም ዝያዳ ተቃፃሊ እዩ ዝያዳ ተቃፃሊ እዩ ይልክመካ። ካልእ እውን እሳ ኣብዚ እንዳሰርሐት ከላ ብጎና ኣብዚ ነዳዲ ተቐምጥ ላምባ ተቐምጥ በንዚን ተቐምጥ እንጂ እዚ ባዕልኻ ንነብስኻ ትፈርዳ ኣለካ ማለት እዩ።
1: እዚአን ብንብረት እየን። እዚ ከምዚ ዓይነት ቃፀሎ ብብዝሒ ዶ ይረአ ኣብ ሃገርና ዝክሉ ክተቕሲ የፀናካ ካብ ህፃናት ጀሚርካ ክሳብ እዚ ናይ ዓበይቲ ዘጋጥም ከመይ እዩ ብብዝሒ ዘሎ ሸለልትነት እንዲያ መወዳት
0: እዎ ኢልካ ኢልካ ቃፀሎ ዝበዝሕ ክፋልናቱ ሸለልትነት እንድዩ ብብዝሒ እውን ይረአ እዩ መናዳ ኣብ ህፃናት ብግምት ክንዛረብ ኣስታት 20 ስ 30 ሓደሽቲ ቃፀሎታት ኣብ ሶሙን ንሕክም ሕጂ ሓሰያ ኣብቲ ቆልዓ ሓሰያ ኣብ ስድራ ቤት ዋላ ኣብቲ ሄልስኬር ሲስተም ኣብቲ ሕክምና እውን ከቢድ ዝኾነ ሓሰያ እዩ
1: ብዙሕ ቁፅሪ ኣብ ንብረት ክንቅፅል ጠቂስኬና ኣለኹ በዓል ፕሬር ኩከር
0: እዚኣ ንብዙሓት ደቂ ኣንስትዮ ተባላሽለላ ንብረት እያ። ፕሬር ኩከር መግቢ ቀልጢፋ ከተብስል ብመገዲ ናይቲ ውሽጣ ዝፍጠር ፕሬር ወይ ስቲም እያ ማለት እዩ። ኣሓ ዝኾነ ኣሓ ክግዛእ ከሎ ምስኡ ዝመፅእ ማንዋል ኣሎ ኢንስትራክሽን

0: እዚ ሓበሬታ እዚ ብግቡእ እንድሕር ዘይነንብቦ ኮይንና ኣንቢብና ድማ ብግቡእ እንድሕር ዘይነተግብሮ ኮይንና እቲ ኣቕሓ ካብ ናቱ ፅቡቅ ነገር እቲ ጉድኣቱ ይኸፍእ። ናይዛ ፕሬሽር ኩከር ድማ ልክዕ ከምኣ ምስኣ ዝመፅእ ማንዋል ኣሎ ክነግረና ከሎ ቀዳማይ ነገር ፕሬሽር ኩከር ተሃዊሕካ ዘይምኽፋት ረስኒ እንድሕር ኣለዋ ዛ ክስታይ ክትከፍታ ከምዘይብልካ ንፁህ ዝኾነ ሓበሬታ እዩ ዘሎ። ካልኣይ እቲ ኣብ ኣነእትዎ መጠን መግቢ ብዓይነት መግቢ ይፈላለ እዩ። ንኣብነት ፈሳሲ ከተእቱ እንትኾንካ ክሳዕ ክንዲምንታይ ትመልኣ፣ ድሩቕ መግቢ እንድሕር ተብስል ኣለካ ክሳዕ ክንዲምንታይ ትመልኣ፣ ኣፍራ ዝገብር መግቢ ኸ እንተኮይኑካ ክሳዕ ክንዲ ትመልኣ መምርሒታት ኣሎ። ሕጂ እዚ መምርሒታት እዚ እንድሕር ደይተኸተልናዮ እታ ፕሬሽር ኩከር ወይ ልዕሊ ዓቐን ፕሬሽር መለያ ፀኒሓ ብሓይሊ ክንከፍታ ከለና ሒዛቶ ዝነበረት መግብን ስቲምን ኩሉ ናብ ነብስና ይኸይድ። ወይ ድማ እቲ መግቢ ድሕዳ ልዕሊ ዓቐን ኮይኑ ነቲ ስቲም ከውፅእ ዝግብኦ ክፋል ናይታ ፕሬሽር ኩከር ይዓብሶ፣ ምስ ዓበሶ ብምልእታታ ፕሬሽር ኩከር እያ ትትኮስ። ምኽፋት ጥራሕ ደይኮነ በዓላ ውን ተዓፅያ ከላ እውን ፕሬሽር በዚሕዋ ክትኮስ ትኽእል እያ። ሕጂ እዚ እንድሕዳ ዘይግበርና እቲ ናታ ተምፅኦ ክፉእ ነገር ካብቲ ፅቡቃ ይበዝሕ ኣሎ ማለት እዩ።
1: ልዑል ፀቕጢ ኢሉ ኣሎ ኣብ ምእንቲ ቀልጢፍ ክበስል ምእንቲ ቀልጢፍ ክረስን ተባሂሉ ሓቀ ስዩ ምክንያት እዮም ፕሬሽር ኩከር ኢሎም ፕሬሽር ፀቕጢ ስለዘለዋ
0: ፀቕጢ ኣለዋ
1: ናይ ምትኳስ ተኽእሉስ ሰፊ
0: ቦምብ ትኸውን ኣላ ማለት እዩ። ኣብ ክንዲ ኩከር ትኸውን ፕሬሽር ቦምብ ከም ዓይነ ሓቂ እውን ከም መሳርሒ ናይ ሕማቕ ነገራት እውን ዝተጠቀምሉ እዋናት ነይሩ ከም ቦምብ ማለት እዩ። ሕጂ እዚ ተረዲእና ኣብ ኢድና ቦምብ ከምዝሓዝና ኢና እዚ ተረዲእና ብጣዕሚ ጥንቃቐ ክንገብረላ ኣለና። ዘይንኽእላ እንተኮይና ኸ ናፍታ ንቦርና ድስቲ ባክነብስል ከም ደለና ክምህፀን ንደሊ። ብድሕሪ እዚ ሕማም ምንፍፋር ወይ ናይ ኣእምራዊ ፀገም ዘለዎም ክፋላት ሕብረተሰብና ኣለው። እዚኦም ሕጂ ዝተፈላለዩ ኣብ ብዙሕ እዋናት ነዲዶም ይመፁና እዮም። ካብቲ ቀንዲ ጠንቂ ሓደ ሕማም ከለዎም ናብ በዓል ሞያ ዘይምቕራብ። ንኣብነት ሕማም መንፍፋር እንድሕር ኣለካ ኩሉ ሻዕ ኣብ ዝኾነ እዋን ክትወድቕ ትኽእል ኢኻ። ኣብ ጠቓኻ ሰብ ዝረዳእ እንድሕር ደየለ ድማ ትወድቀሉ ቦታ ዘይምችው እንድሕር ኮይኑ ክሓሴካ እዩ ማለት እዩ። ሕጂ ኣጋጣሚ ሰብ እንዳሰርሐ እንድሕር ሓዊ እንዳገበረ እንድሕር ወዲቑ ኣብ ምስ ወደቐ ንነዊሕ እዋን ይፀንሕ ይኽእል። እቲ ደምፁ ዓይነት ቃፀሎ ሕጂ ብጣዕሚ ከቢድ ይኸውን ማለት እዩ። ካልኣይ ዝተዋህበካ መድሓኒት ብግቡእ ዘይምውሳድ ከይዶም ይረኣዩ እሞ ከምዚ ሕማም ኣለኩም ይበሃሉ ወይ ብሰንኪ ነቲ ሕማም ዘይምቕባል ክኸውን ይኽእል ወይ ድማ ብካልእ እምነታት እዚኣ የለይኩም ድዩ ተባሂሉ ድዩ ዋላ ገለ ተባሂሉ ድዩ እቲ መድሓኒት ኣይወስድዎን። እቲ ናቶም ፀገምካ ኣብ ቁፁ ፅራይኣቱን እሞ ናብ ቃፀሎን ካልእን ይኸይድ ማለት እዩ። ሳሳይ ከምዚኦም ዓይነት ሰባት እንድሕዳ ኣብ ጥቓና ኣለው ኩሉ ሻዕ ምስኦም ክንህሉ ኣለና፣ ዝተኻለና መጠን ካልኣይ ክንገብረሉ ኣለና፣ ክንሪኦም ክንሕልዎም ኣለና። ዋላ ወዲኦም እቲ ዘልዕሎም ተደይረኺቦም ከም ዝበልክዎ ንነዊሕ እዋናዊ ፀንሑ ሞ ቃፀሎ የቃፅም ማለት እዩ። ኦኬ ብድሕሪኡ እቲ ኣከዛዝና ናይ ነዳዲ ኣብ መንበሪ ገዛ እዩ። እዘይ ውሑስ ኣከዛዝና እንድሕር ኣለና ጥቓ ሓዊ ንቐምጦ እንተኮይና ወይ ጥቓ ቆልዑት ኬሚካል እንድሕር ኮይኑ ጥቓ ቆልዑት ከም ዝበልናዮ ናይ ላምባ እዚ መንደቲ ኣብ ቆልዑት ወይ ኣብ ገዛ ከጋጥም ይኽእል። መወዳእታ ድማ ብዘይ ኣፍልጦን ግቡእ ኣገባብን ኣሲዳዊ ቀመም ንመፅረይ መንበሪ ገዛ ምጥቃም ንሻቅ ንኣብነት ኮምን ኣያዝያ ንሸቃቅ መፅረይ ተባሂሉ ዝመፅእ ኣሲድ ተጠቂምና ምስ ወዳእና ኣፍታ ሸቃቅ ትቕመጥ ካልእ ሰብ ብድሕነይና መፅኡ ማይ መሲልዎ ብኣሕፀር እዚ ሕጂ ቃፀሎ ይካጥም። ወይ እውን ኣብዘይግቡእ መትሓዚ ይቕመጥ እሞኒ ንዕኡ በሊዑ ይወፅእ ሽዑኡ ናብ ኣእዳውና ድዩ ናብ ነብስና ድዩ ይከኣሞ ከምዚ ዓይነት ቃፀሎ የምፅእ ማለት እዩ። ነንብድሕሪኡ ቃፀሎ ብበርቂ ቃፀሎ ብበርቂ እዚ ወዝቢ እዩ። እቲ ክንገብሮ ንኽእል ንሕና ጥንቃቐታት ማይ ኣብ ተሃርመሉ ወይ ብርቱዕ በርቂ ኣብ ደለዎ መፅለሊ ዘለዎ ቦታ ክንረክብ ዝበለፀ እዩ። ካልእ ካልእ እውን ከምዚ ናይ በርቂ ተባሂሉ ዝትከል ኣብ ገዛ ኣሎ ግራውንዲንግ ዘለዎ ኮሚታት ኣብ ንኽእለሉ እዋን ከዓ ከምኡ ክንገብር ኣብቲ ብርቱዕ በርቂ ዘጋጠሙ

0: ከባቢታት ማለት እዩ። እዚኦም ዘቤታዊ ዝበዝሕ እዚኦም ዘቤታዊ ቃፀሎ ኣብ ገዛ ዘጋጥሙ ቃፀሎ እዮም። ብድሕሪኡ ቃፀሎ ኣብ ናይ ስራሕ ቦታ እዞም ዘቤታዊ ኢልና ጠቃስናዮም እውን ኣብ ናይ ስራሕ ከጋጥሙ ይኽእሉ እዮም። ብፍሉይ ግን ኣብ ስራሕ ዘጋጥም ቃፀሎ ብሰንኪቲ ባህሪ ናይቲ ስራሕ እዩ። ንኣብነት ሕጂ ምስ ኦክሲጅን ዝውዕል ሰብ እንድሕር ኮይኑ ቃፀሎ ናይ ኦክሲጅን ከየጋጥም ክጥንቀቕ ይግብኦ። ከመይ ገይሩ ይሰርሕ፣ ከመይ ገይሩ ጥንቃቐታት ይገብር፣ ከመይ ገይሩ ይኸፍት ይዓፁ ከስተውዕሉ ይግብኦ። ምስ ወርቂ ምፅራይ ዝሰርሕ ሰብ ኣሲድ ናይ ወርቂ ኣሎ ንዕኡ ተባሂሉ ዝግበር ሓዊ ኣሎ። ሕጂ እዚ እውን ብግቡእ ኣገባብ በቲ ዝተዋህበና መምርሕን ማንዋለን ብኡ ተጠቂምና ክንከይድ ከምና
1: ማለትእዩ
0: እሳ እንድያ ፋሕ ተብል
1: ናብተን ደረጃታት ዕምቀት ቃፀሎ ክንከይድ ኢና እታ ግዜ እውን ተኸደና ስለ ዘለ 10 ደቂቃ ተሪፋትና ኣለ ዶክተር ነዚአን ትንክፋ ቢልናን ነተን ክንገብሮ ዘለና ከነድህበለን ምእንቲ
0: ብሓፈሻ ቆርበት ክንብል ከለና ሰለስተ ክፋል እዩ ደለዎ። እዚ ድማ እቲ ላዕለዋይ ኤፒደርሚስ ንብሎ ብድሕሪኡ ደርሚስ ትበሃል ሳሳይ ካ እቲ ሰብኩቶኒስ ቲሹ ዝበዝሕ ፋት ደለዎ ማለት እዩ። ሕጂ ደረጃታት ዕምቆት ናይ ቃፀሎ ናብ 4 ደረጃ እዩ ዝምቀል። ቀዳማይ ደረጃ እቲ ሱፐርፊሻል በርን ዝበሃል ላዕለዋይ ሽፋን ናይ ቆርበት ጥራሕ ዝነድድ ኣብዚ ቀይሕ ከምዝነዛዒ ሕብሪ ዘለዎ እዩ ዝኸውን። ኣዝዩ ኣቐንዛዊ እዩ፣ ግን ኣብ ውሽጢ 3-6 መዓልቲ ይሓዊ በሰላ እውን ኣይገድፍን። እዚ ቀዳማይ ደረጃ እዩ። ብድሕሪኡ ካልኣይ ደረጃ ኣለና። ካልኣይ ደረጃ ናብ ክልተይና ንመቕሎ ሱፐርፊሻል ወይ ላዕለዋይ እቲ ቀዳማይን ፍርቂ ናይቲ ካልኣይን ቀፀላ ዝነደሉ ኣሎ። እቲ ዲፕ ንብሎ ከዓ እቲ ውሽጢ ዝኣቱ ክልቲኡ ክፋል ናይ ቆርበት ይቃፀል ማለት እዩ። ዕሙቕ ድበለ እዩ ማለት እዩ። ሕጂ ከምዛ ንዕዘቦ ደለና እታ ሱፐርፊሻል ንብላ ተቐዳሜይቲ ደላ ስእሊ ቀይሕ ዝበለት ኣብርክ ደላ ቀይሕ ክፋል ዘለዋ ንሪኣ ደለና። እታ ብድሕሪኣ ትመፅእ ግን ኣብታ ማእከል ከምዚ ቺዝ ዝመስል ፃዕዳ ክፋል ይሰርሕ። እዚ ሕጂ እቲ ዕምቆት ዘለዎ ካልኣይ ደረጃ ይበሃል ማለት እዩ። ብድሕሪኡ ድመፅእ እቲ
1: ዕዱው ተኢሉስ ዝያዳ ተቃፂሉ ኣሎ ማለት
0: እዩ። እሳ ሕጂ ከም ነጥቢ ክንወስዳ ደለና ዝበዝሕ ሕብረተሰብና ፅዕድው ተኢሉ ድሓና ኣሎ ኢሉ እዩ ድሓስብ። ፅዕድው እንተኢሉ ግን እቲ ቃፀሎ ዓሞቕ እዩ ደሎ፣ ዕምቀት እዩ ድወስኽ ደሎ። ሕጂ ንኣብነት ኣብዛ ሳሳይ ደረጃ ቃፀሎ እንድሕር ኢና እቲ ቆርበት ከም ሌዘር ዘይምጠጥ ተሪር ዓይነት ቆርበት ሰሪሑ ኣሎ። ሕብሪ ሓምኩሽታይ ቀይሩ ኣሎ። ንምሕዋይ ድማ በሰላ ይገድፍ በሰላ ይገድፍ ጥራሕ ደይኮነ ዝበዝሐ እዋን መጥባሕቲ የድልዮም ማለት እዩ። ናይ መወዳእታ እቲ 4ይ ደረጃ ቃፀሎ ዝበሃል ዝዓበየ ማለት እዩ። ካብ ቆርበት ሓሊፉ ጅማውቲ በፂሑ ናብ ዓፅምን ካልኦት ኣካሊታትን ዝኣቱ ናብ መቕረፅትን ካልእ ምጉዳእትን ዘብፅሕ ዓይነት ቃፀሎ እዩ ማለት እዩ።
1: እዚኣ ናይ ብመንፅር ስፍሓት ክንሰግራኢና ነብዚኣ ክንከይድ ቃፀሎ ዘጋጥመና ክንሪያሞ ግዜ ተረኪብና ናብቲ ኣንምለስ
0: ዶክተር። ቃፀሎ ምስ ዘጋጥመና ክንገብሮ ዝግበኣና ነጥብ ኣሎ። ተቐላጢፍና ነቲ ሰብ ካብቲ ምጉዳእቲ ዘለዎ ቦታ ተሓዊ ማለት እዩ፣ ካብኡን ኣልዮ ናብቲ ዝነደደ ክፋል ኣካላት ድማ ማይ ንገብረሉ ወይ ማይ ነፍስሰሉ። ማይ ክብል ከለኹ በረዳ ይኮንኩ ንብል ኣለኹ ዝሑል ብጣዕሚ ክኸውን የብሉ ናይ ፌስቶ ማይ እታ ማይ ፀሓይ ንብላ ከምኣ ንገብረሉ ማለት እዩ። ማይ በረድ እንድሕር ኮይኑ ካብቲ ንገብሮ ዘለና እቲ ምጉዳእትኡ ይበዝሕ። ብልሙድ ዝግበር ከነወግዶ ዝግበኣና ነገራት ግን ኣሎ። ንኣብነት ኮልጌት፣ ላምባ፣ ተምሪ፣ ሽኮር፣ ቆፅለ መፅሊ፣ ቡን እዚኦም ሕጂ ብልሙድ ሕብረተሰብና ሰብ ነዲዱ ኢሎም ይገብርሉ። ነቲ ቁስሊ ድማ ናብ ድገደደ እዮም ዝገብርዎ። ምክንያቱ ምስኦም ዝመፅእ ረክስታትን ኢንፌክሽንን ኣሎ። ገሊኦም ንባዕሎም ኬሚካላት እዮም። ኬሚካል ካ መልሹ ናቶ ሓሰያ እዩ ዘምፅእ። ሕጂ እቲ ሕብረተሰብና ነዚ ኣወጊዱ ነቲ ሰብ ካብታ ዝነደደላ ኣልዩ ማይ ክገብረሉ ይግባእ ማለት እዩ። ማይ ብምግባርና ነቲ ዘለዎ ሙቆት ናይ ቆርበት የጉድል ኣሎ። ሙቆት ንምጉዳእያ ተቐንዲ ነጥቢ ማለት እዩ።
1: ድሕሪ ናብ ሕክምና ምግያ እዩ
0: ብድሕሪ ኣሽ ናብ ሕክምና ንመፅእ። ሕጂ መን ናብ ሕክምና ክመፅእ ዘለዎ እንተይልና ኩሉ መንደቲ ዘጋጠሞ ሰብ ናብ ሕክምና ክመፅእ ኣለዎ። ደረጅኡ ብዘይገድስ ኣይ እዚኣ ስቀላልያ እዚኣ ስበዓላት ሓዊኣ ብለና ሕብረተሰብ ግን ብዙሕ ከምኡ ዝተባሃለ ሞ ከምኡ ዘይኮነ ንረክብ ስለ ድኾና ኩሉ

0: እንደት ዘጋጠሞ ሰብ ናብ ሕክምና ክመፅእ ኣለዎ ማለት እዩ። ሓኪም ርእይዎ ፍኹስ ዝበለ ደረጃ እዩ እንድሕር ተባሂሉ እንዳተመላለሰ ከም ዝሕከም ይግበር ወይ ኣውት ፔሽንት ንብሎ ማለት እዩ። እንድሕዳ ከቢድ መንደቲ ኮይኑ ግን ኣብ ሕክምና ደቂሱ ይሕከም እንጂ ከቢድ መንደቲ ንብሎ እቲ ልዕሊ 25 ስፍሓት ናይ ሰብነት ኣብ ዓበይቲ ወይ ልዕሊ 20 ስፋት ሰብነት ኣብ ቆልዑት እንድሕዳ ኣሎ ወይ ድማ ከምቲ ሳሳይ ደረጃ ዝበልናዮ ልዕሊ 10% ስፋት ዘለዎ እንድሕዳ ኮይኑ ካልእ ቃፀሎ ኣብ ገፅ፣ ኣብ ኣእዳው፣ ኣብ ኣጋር ዘጋጥም ዝኾነ ኤሌክትሪካዊ ቃፀሎ ወይ በርቂ ቃፀሎ ምስ ዘጋጥም ወይ ከዓ ካልእ ተወሳኺ ማህሰይቲ ቃፀሎ ኣጋጢሞ ክወድቕ ይኽእል ሰብዚ መስበርቲ ክህልዎ ይኽእል ከምዚ ዓይነት ማህሰይቲ ዘለዎ እዚ ኣብ ትሕቲ ሕክምና ደቂሱ ይሕከም ማለት እዩ።
1: እቲ ሳዕብየኑ ከምቲ ዝበልክ ናይ ኤሌክትሪክ ተኮይኑ ኣብ ውሽጢ ኣካላት ውን
0: ካልእ ነገራት ተንኪፉ ስለድኸውን ግድን ኣብ ሕክምና ክመፅእ ኣለዎ እንጂ ብሓፈሻ ዝኾነ ሰብ ቃፀሎ እንተጋጢሞ ክመፅእ ይግብኦ ማለት እዩ።
1: ሕክምና እንታይ እዩ ዝግበረሉ? ድሕሪ
0: ሕክምና ምስ ቀረበ እቲ መጀመርታ ዝግበረሉ ቀዳማይ ረድኤት እዩ። ዓብ ቃፀሎ እንተኮይኑ ምስ ትንፋሱ ክዕበስ ይኽእል፣ ኦክሲጅን ክውሕዶ ይኽእል፣ ደም ታሪሙ ደም ፈሶ ክህሉ ይኽእል። ብዝተፈላለየ መገዲ እቲ ቃፀሎ ንባዕሉ እውን ብዙሕ ፈሳሲ ስለ ዘህልኽ ፈሳሲ ብመገዲ ኢንፊዥን ይትከኣሉ ማለት እዩ። እዚኦም ነጥብታት እዚኦም ዝተገበሩ ሽዑ እቲ ናይ ቁስሊ ምሕካም ወይ ድማ እቲ ውን ድረሲንግ ዝበሃል ይግበረሉ። ቁስሊ ናይ ቃፀሎ ክሕከም ከሎ በብዓይነቱ በብደረጁ ዝተፈላለየ ዓይነት ማተርያል እንዳተጠቀምካ ነቲ ቁስሊ ትሕክሞ። ዝበዝሕ ቁስሊ ናይ ቃፀሎ ይሽፈን እዩ። ሕብረተሰብና ከምኡ ዝብል ባህል ኣለዎ፣ ቃፀሎ ኣይሽፈንን እዩ ይብለካ። ቃፀሎ ግን ክሽፈን ኣለዎ። ምክንያቱ ቁስሊ እንድሕዳ ጋሃቢልና ከፊትናዮ ናብ እቲ ከባቢና ንፍንዎ ዘለና ረክሲ ክገብር እዩ ክረስሕ እዩ መሊሹ ካብቲ ዝነበሮ ደረጃ ክጋደድ እዩ እንጂ ናይ ቃፀሎ ቁስሊ ተሓኪሙ ይሽፈን ማለት እዩ።
1: ኣብ ገዛ ክትገብሮ ዘለካ ነገራት ሲ ኣሎ ማለት እዩ። ካብ ሕክምና ስመፅኻ እቲ ሓኪም ዝበለካ ሰሚዕኻ ብ መሰረት ክትከይድ ኣለካ ማለት እዩ። ብምክንያት ኢና ክትገልፂ የፀናሕ ግን ኣብ ሕክምና ንክደሉ ምክንያት ከዓ እዚ ኮይኑ ስማዓኒ እቲ ኣብ ገዛካ ጥራሕ ትገብሮ እኹል ስለ ዘይኮነ
0: እኹል ስለ ዘይኮነ ኣብ ሕክምና መፂሓ እውን ሓሳብ ቁስሊ ምስተሓከምካ ብድሕሪኡ ትነግሮ ነገራት ኣለዎ። ንኣብነት እግሪ ሓፍ ክብል ተለዎ ሓፍ ተብሎ እቲ ዝሸፈንካሉ ማተርያል ከይረስሕ ማይ ከይሕዝ ተጠንቀቖም እቲ ትኸፍተሉ እዋን ከዓ ከም ካልእ ቁስሊ ኣይኮነን። ኣብ ሳለስቲ ይበሃል ካልእ ቁስሊ ናይ ቃፀሎ ግን ከምኡ ኣይኮነን። ንውሕ ዝበለ እዋን ይተሸፊኑ ፀንሕ። ምክንያቱ ሓድሽ ቆርበት ክሰርሕ ስለ ዘለዎ እቲ ነብስና ባዕሉ ቆርበት ክሰርሕ ስለ ዘለዎ ፀፀኒሕና ከፊትና ኣይንሪኦን ኢና ቁሩብ ግዜ ካብቲ ካልኦት ውስድ የብል ማለት እዩ። ሕጂ ስጋዕታ ካልአይቲ ምሕከሙ ትመፅእ ኣብ ገዝኦምካ ፅዑቅ ዝኾነ ምክንኻን ክገብረሉ ይግባእ ማለት እዩ።
1: መጥባሕቲ ዘድልዮ ነገራት ኣሎ ማለት ብመጥባሕቲ ደረጃ በፂሕካ ክመሓይሽ ዝኽእል ነገራት
0: እዋ ሓኪምና ኣብ ሓደ ደረጃ ምስ በፅሐ እቲ ኮክ ማስብ እቲ ላዕለዋይ ድሞተ ኣካል ምስ ከደ እቲ ታሕተዋይ ፅቡቕ ምስ መፀ ቆርበት እንድሕዳ ክሽፍን ደይክኢሉ ነብስና እቲ ናይ መጥባሕቲ ናይ ቃፀሎ ይመፅእ ማለት ቆርበት ንምሽፋን ተባሂሉ ዝግበር ካብ ካልእ ክፋል ሰብነት ረቂቅ ቆርበት ተወሲዱ ተመጢጡ ናብቲ ዘድልዮ ክፋል ይግበር ማለት እዩ። ስኪን ግራፍቲንግ ንብሎ እዚ ማለት እዩ።
1: ፅቡቅ። ንምንታይ ና ዝንፀቕጠሉ ዘለና እቲ ኣገዳስነት ሕክምና ንምፍላጥ እዩ። እንተ ብግቡእ ዘይተሓክምናዮ እንተ ናብ ሕክምና ኣብ ግዜና ዘይከድና ከጋጥም ዝኽእል ሳዕብየን እንታይ እዩ?
0: ቃፀሎ ሓንሳ እንድሕዳ ኣጋጢሙ ኣብ ሰብነትና ከቢድ ዝኾነ በሰላ እዩ ዝገድፍ። ሕጂ እዚኦም ምስ ሓልክታት ናይ ቃፀሎ ንቆፅሮም ማለት እዩ። ቀንዲ እቲ በሰላ በሰላ ናይ ቃፀሎ ሳሓ ኣለዎ፣ ቃንዛ ኣለዎ፣ ምድራቕ ኣለዎ። ከምቲ ካልእ ቆርበት ኣይኮነን። ቀፃሊ ክትለኽዮ ኣለካ ከሳሕየካ እዩ። ሕጂ እቲ በሰላ ከም ካልእ በሰላ ብቐሊሉ ሸፈፊልካ ተሓልፎ በሰላ ኣይኮነን። ካልእ ሕብሪ ሰብነት ይባላሾ ወይ ይሃሰስ ሃሳስ ይኸውን ካብቲ ካልእ ወይ ድማ ልዕሊ ዓቐን ይደምቕ። ሃይፐር ፒግመንቴሽን ንብሎ ልዕሊ ዓቐን ይደምቕ። ሳሳይ ልዕሊ ዓቐን ይሓዊ። ልዕሊ ዓቐን ማለት ይድራዕ ሓዊ ሎ ፅቡቅ ቁስሊ ኣይትርእን ኢኻ። እቲ ቆርበት ግን

0: ይድራዕ። እዚ እቲ ሃይፐርትሮፊክ ስካር ንብሎ ኣዝዩ ኣሰሓዊ ዝኾነ ሓልኪ ናይ ቃፀሎ ማለት እዩ። ብድሕሪኡ ምኹምታርን ብጭባጥን ናይ ኣፃብዕቲ ወይ ናይ ካልእ ኣካላት ይመፅእ። ኢቲ ጭበጥ እሞ ምንቅስቃስ ይስእል። ንኣብነት ሕጅፍታ ሓንቲ ስእሊ ክንርኢ ንኽእል ኢና። ቃፀሎ ኣጋጢሞ ቆርበት ተገይሩሉ ብድሕሪኡ ዘጋጠመ ግን እቲ ምኹምታር ምጭባጥ ናይቲ ኣዳው መፅኡ፣ እዚ ድማ ዳሕራይ ቀሲሉ ብመጥባሕቲ ተፈቲሑ ማለት እዩ። ዳሕራይ መወዳእታ መቁረፅትን ሞትን እውን ከስዕብ
1: ዶክተር ኣዚና ነመስግነኪ። ክሳብ ክንደይ ሓደገኛ ምዃኑ ክትገልፅና ፀኒሕኪ። ከም መጠቓለሊ እቲ ክንገብሮ ዘለና ጥንቃቐ ኣብ መወዳእቱ ሓደጋ ስለ ዝኾነ መብዝሕትኡ ከዓ ተፈጥራዊ ደይኮነ ሰብ ዝሰርሖ ሓደጋ ስለ ዝኾነ መልእኽቲ ከተሕልፍ ሞ ክንዛዝም እንታይ ዓይነት ጥንቃቐ ኢና ካብቲ መዓልታዊ እውን ስራሕ ክትርእዮ ዘለኺ
0: ሓደጋ እዩ። ሓደጋ ከምቲ ካልእ ወዝቢ እኳ እንተበልካ ኣብዚ ናይ ቃፀሎ ግን ዝበዝሕ ሸለልትነት እዩ። ነዚ ድማ ንሕና ክንገብሮ ዘለና እታ ንገብራ ዘለና እንታይ ሳዕብን ከም ተምፅእ ተረዲእና ብኣግኡ ክንገትኣ ክንፍትና ኣለና። ምናዳ ኣብ ህፃናት ዘጋጥም ቃፀሎ እዚ ቶታሊ ክንኣልዮ ክነወግዶ ንኽእል ስለዝኾነ እቲ ኣላይ ኣደይ ይኹን ኣቦይ ይኹን ኣላይ ዘሎ ኣብታ ገዛ ነዞም ህፃናት እዚኦም ሓልዩ እንታይ ክገብሩ ከም ድኽእሉ ምስትናቶም ዋይ ምስትናቶም ሓሳባት ኣስተብሂሉ ውዕያት ነገራት ካብ ከባቢኦም ከርሕቕ ወይ እውን ቆልዓ ንባዕሉ ካብቲ ቦታ ክኣሊ ይምህፀን ማለት እዩ። እቲ ኣብ ካልእ ዝግበር ድማ ፅቡቅ ዝኾነ ናይ ኢንስትራክሽን ወይ ናይቲ ማንዋል ምንባብ ከም ዘድሊ ክሕበር ይደሊ ማለት እዩ።
1: ዶክተር ፍናን ኣዚና ንመስግነኪ ቀኒልና። ዝኸበርኩም ተኸታተልቲ ናይ ሕጂ ዶክተራት ኣብ ስቱድዮ ኣብዚ ዛዚምና ኣለና። ዕድምትና ዶክተር ፍናን ገብሪ ሂወት ሓላፊት ክፍሊ ቃፀሎ ኣብ ሆስፒታል ሓሊበት እያ። ስለ ምክትታልኩም ኣዚና ንመስግን። ዝመፅእ ሰሙን ኢና ክንራኸብ ድሓንቀኒ። ቴንክዩ ዶክተር።

0: ክምባል ስለ ዝመረፀ
1: አብይ አህመድ ድንክ ነው። የፖለቲካ ድንክ፣ የሁሉም ነገር ድንክ ነው። ወይ ጸበል ወይ የአምሮ ህክምና ሆስፒታል ነው ባት የነበረበት ሰው
2: ተጨፈጨፈን። አንድም ቦታ ፈቀቅ ማድረግ አልቻለም። አንድ ክፍለ ጦር ያመጣል ያስገባል ይጨፈጨፋል፣ ሌላ ክፍለ ጦር ያመጣል ያስገባል ይጨፈጨፋል።
0: ሰነዳዊት ፊልም አብ ኤሪ ቲቪ ኣብዚ መደብ መራሕቲ ስርዓት ብልፅግናን መሰልቶምን ብምስምስ ኣፍ ደገ ባሕሪን ዝሓስብዎ ዘይሕጋዊ ምስፍሕፋሕን ዕላምኦምን ኣብ ልዕሊ ኤርትራን ኤርትራውነትን ዘለዎም ኣመለኻኽታን ስነ ልቦናን ካብ ቃላቶም ክንከታተል ኢና።
3: ሰንዓፈን ኣልፈን እምባሶራን ተቆጣጥረን ክሎስት መንደፈራ ነበር ውግያ ሲደረገ ነበሩ።
4: ኣርቃን ሲቪል ነው፣ ስራውም ሌላ ነው። ግን ያው ኣልብሰ ኮ ይሆነ ኮ
0: ጻድቃን ሲቪል እዩ ስርሑ ካል እዩ ፅሩራታት ስለ ዝነበሮ ብኡ ይፅዋዕ።
5: ክሻብ ስመዳ ኢና ንኸድ ማለት ሻዕብያ ሰይ ነቃብሶ ኣለና ዝብል መደብ ይኑ ነይሩና ግን ኣይኮነን
0: ትምባል ስለ ዝመረፀ ፅላሊ ኣባላት ብልፅግና ኣብቶም ዓበይቲ ጥራይ ከይተሓፅረ ናብቶም ታሪክ ኤርትራን ኢትዮጵያን እንዶ ዘይብሎም ተባሂሉ ኢሎም ዝምድሩ ደቀሙን ሰጊሩ ኣሎ።
6: የኢትዮጵያ መከላከያ ሰራዊት ማስጠበቅ ኣለበት የሚባለው ዳር ድንበር
0: ሰራዊት ኢትዮጵያ ክሕልዎ ዘሎ ወደብ ካብዚ ጎቦዚ ካብቲ ሩባቲ ካብቲ እምነቲ ምምላስ ኣይኮነን። ናይ ኢትዮጵያ ሃገራዊ ረብሓ ክሳብ ዘለዎ እዩ ዶብ ዝበሃል።
6: የኢትዮጵያ ብሔራዊ ጥቅም እስካለበት ድረስ ነው ዳር ድንበር።
7: አሰብ የሚባለው ወደብ ራሱ ሲሰራ ዲዛይንድ ሲሆን
0: ኣሰብ ዝበሃል ወደብ ክስራሕን ክሰኣል እንከሎ ብፍሉይ ንኢትዮጵያ ከገልግል ተባሂሉ ወይ ድማ ካብ ዓፈር ክሳብ ኣብዚ ንኸገልግል ተባሂሉ እዩ ተሰሪሑ።
7: በጀርባው በኩል ግመልም ኣያገኘው
0: ትምባል ስለ ዝመረፀ ሰነዳዊት ፊልም ኣብ ኤሪ ቲቪ ረቡዕ 925 ምሸት ድሕሪ ዜና ትግርኛ ከምኡ ውን ኣብ ድግማ ቀዳም 1250 ቀትሪ ድሕሪ ዜና ትግርኛ ትምባል ስለ ዝመረፀ ሰነዳዊት ፊልም ኣብ ኤሪ ቲቪ።
8: ዓመት መፀ ጽባቑ ዘርጊሑ እናተሓደሰን እናደመቐን ዝኸይድ ዘሎ ሃገራዊ ንግደት ፌስቲቫል ኤርትራ መሶብ ፍቕሪ ልብ

0: ስዒቡ ቃል ኣቦ ወንበር ሃገራዊ ኣዋሃዲ ሽማግለ በዓላት ክቡር ኣምባሳደር ዘመደ ተኽለ ብኽብሪ ኣብ መድረኽ ንዕድም።
1: الآن سيقدم لنا رئيس اللجنة الوطنية لتنسيق الاحتفالات كلمة بهذه المناسبة فليتفضل مشكورا.
2: خبركم أما حضرت زباطات أكلات منقستي لعلوت حلفتي أقروي المحبرات كبوران كبورات وكلت زباطات خبركن خبركم ደጋጊምና ከም ንብሎ ሕጂ እውን ዓመት መፀ ባህላዊ ልምዲ ህዝቢ ኤርትራን ሃገርናን ኮይኑ እዋኑ ብዘፍቅዶ ልዑል ምደላዋት ምግባር እቲ ብምዕሩግ ኣገባብ ብወግዒ ብዕለት 18 ሓምለ ብክቡር ፕረዚደንት ሃገር ኤርትራ ኣቶ ኢሳያስ ኣፈወርቂ ዝተኸፍተ ፌስቲቫል 2026 ሎሚ ናይ መዛዘም መደብ ንገብር ኣብዚ ተኣኪብና ኣለና። እንኳዕ ብድሓን መጻእኩም። ሃገራዊ መደብ ፌስቲቫል ኤርትራ ንትሽዓተ መዓልታት ካብ ንግሆ ጀሚሩ ክሳብ ምሸት ብቐጻሊ ንህዝቢ እናዘናግዐ ሃገራዊ ሃብቲ ስነ ጥበባዊ ትሕዝቶታት፣ ምርኢት መጻሕፍትታት፣ ሰሚናራት፣ ምህዞታት ወዘተ ከርእን ከሳስን ዝቐነየ ትርጉምን ቁም ነገሩን ኣብ ወግዓዊ መኽፈቲኡን ኣብ ወግዓዊ መደምደሚ ሰዓቱን ንኽትስዕቦን ንኹሉ ንጥፈታቱ ኣብ ኣእምሮኻ ዝኸዘንካዮ ነባሪ ክትገብሮን ዘኽእል እሞት እዩ። ናይ ኩሉ ኣብዚ ብኮሚቴታትን ንኡሳን ኮሚቴታትን ዝተሳተፈ ውፅኢት ናይ ድኻሙ ክሳብ ክንደይ ዝዝከር ኣሰር ገዲፉ ከም ዘለዉ ንምንፅብራቅ እቲ እወታዊ ወገኑ ከም ኣገዳሲ ተመክሮ ከም ትምህርቲ ተወሲዱ ኣብ ስራሕ ንዘሎ ንዕብየት ንጥፈቱ ክሓስብ ወይ ክሰርሕ እቲ ንኡስ ዘሎ ከዓ ካብዚ ተመክሮ ዝተማሂሩ ንዘለዎ ደረጃ ንምዕባለ ከበርኾ እቲ ተቕሎ ዓብ ምዃኑ ኣይማትእን። ፌስቲቫል ኤርትራ ዓመት ዓመት ንመደባቱ ዝምልከት በቲ ካብ ድሕሪ ናፅነት ዝጀመረ ኣገባብ ይኸይድ ከም ዘለዎ ምሩህ እዩ። ዝተቐስመ ተመክሮ ግን ዓብይ ምዃኑ ዓብ ትምህርቲ ምዃኑ ከይተዘንግዐ ንንገብሮ መጻኢ መደባትና ዝያዳ ክጽብቕን ዝያዳ ውፅኢታዊ ክኸውንን ተወሳኺ ሓሳባትን ተወሰኽቲ መደባትን ክህልው ከም ቅኑዕ ኣማራጺ ዓብ ጽዓት ክሓትት እዩ። ካብቲ ንጽዕረሉ ዘለና ኣገዳሲ ጉዳይ ምዃኑ እናኣመና ሃናፂ ርእቶታት ናይ ቅዱሳት ሰባትን ትካላትን ኣብ እዋኑ ክርከብ ከዓ ትፅቢት ንገብር። ናይዚ ዓመት እዚ ብኣካል ዝተሳተፉ ብብዝሒ ነጋድያን ክሳብ 500,000 ከም ዝበፅሐ እናጠቐስኩ እቲ ኣብ ውሽጢ ሃገርን ኣብ ወፃእን ዘሎ ሓፋሽ ህዝብና ብኤሪቲቭን ብማሕበራዊ ሚድያታትን ዝተኸታተሎ ሓዊስካ ናብ ሙሉእ ህዝቢ ኤርትራ ዝበፅሐ መደብ ከም ዝነበረ ምድምዳም ይከኣል። ኣገዳስነት ፌስቲቫል ኤርትራ እምበኣር ነቲ ብተደጋጋሚ ዝበሃልን ብግብሪ ዝተመስከረን ኣብ ሓድነትናን ክብሪ ልእልናው ልኡልናውነትናን ዘጉልሕ ዓብዪ ሃገራዊ ጉዳይ ምዃኑ እናተሓደሰ ዝነበር እዩ። ክቡራንን ክቡራትን ኣብ መደምደምታ ጽሑፈይ ንኹሎም ኣካላት ግንባርን መንግስትን ንኣመሓደርትን ኣባላት ዞባታትን ነቶም ነዚ መደዚ ካብ ነዊሕ ኣዋርሒ ጀሚሮም ኣብ ምድላው ተጸሚቶም ዝወርሑ ኣባላት ላዕለዋይ ኮሚቴን ንኡሳን ኮሚቴታትን ንቴክኒሽናት ንስነ ጥበባውያን ንመሃዝቲ ንጸሓፍቲ ንኹሎም ወሃብቲ ኣገልግሎት ልዑል ምስጋናይ የቕርብ። ቀረማይን መብራህትን ሙሉእ ንኽኸውን ኩሉ ሓገዝ ዘወፈይልና ኣካላት ፍሉይ ምስጋና ይብፅሓዮ። ሚኒስትር ዜና ምስ ሙላኣት ኣባላትን ዕጥቆምን ክሳብዚ ሰዓት እዚ ብዘረኣይዎ ንጥፈት ክብረት ይሃበልና ይብል ይቐኒየለይ ዓወት ንሓፋሽ።
0: ስዒባ መርገዲ እዚ ብልምዲ ወረድ ሸዳድ ከምኡውን ብመርገዲ ትፅዋዕ ያታዊ ትልሂት ብሔረ ትግረ ኮይና ቀንዲ ስማ መርገዲ እዩ። ወረድቶም ተፃወቲ ኮይኖም ሸዳድ ድማ እታ ጣሸት ወይ ከዓ ከበሮ እትህረመሉ ዕንጨት እያ። ኣብ መርዓን ካልእ ናይ ሓጎስ ኣጋጣሚታት እትፅወት ናይ ደቂ ተባዕትዮ ፀወታ እያ። ደቂ ኣንስትዮ ብደገ ብዕለታ ጥራይ የሰኒ እምበር ኣብ ደርፊ ምቕባል ይኹን ትልሂት ኣይሕወሳን እየን። ምርግዲ ብሰለስተ ኣገባብ ትፅወት፣ ንሳቶም ድማ ደውር፣ ሓምበልሲን ቀባላን ይበሃሉ። ምርግዲ ብኩሉ ሕብረተሰብ ፍቱት ፀወታ ስለ ዝኾነት ክሳብ ዓበይቲ ዓዲ ከይተረፉ ይሕወስዋ። ቆልዑውን ክመሃሩ ምስ ዓበይቲ ኣሕዋቶም ወለዶም እንተሓዊሶም ይፃወቱ። ምርግዲ ብቋንቋ ትግራይት ዞባ ሰሜናዊ ቀይሕ ባሕሪ ዓሊ ባቤ። ዓሊ ባቤ ሓደ ካብቶም ባህላዊ ኣቀማቕማ ብሔረሰብ ኮይኑ ካብ መንእሰያት ክሳብ ማእከላይ ዕድመ ዘለዉ ደቂ ተባዕትዮ ዘዘውትሮ ኣቀማቕማ እዩ። እዚኦም ኣብ ሕብረተሰብ ሳሆ ዓብ ተራ ዘለዎም ሰባት ኮይኖም ኩሉ ነገር ክሰርሑን ከስርሑን ዓቕሚ ዘለዎም ሰባት እዮም። ነዚኦም ከ ዓሊ ባቤ ዝበሃል ኣቀማቕማ ስለ ዘራኽቦም ብሓንቲ ስም በዓሊ ባቤ ይፅውዑ። ዝኾነ ዝጠቅም ይኹን ዝጎድእ ሓደ ነገር ኣብ ውሽጢ ሕብረተሰብ እንተ ደኣ ሃሊ ድማ ብግጥሚ ወይ ከዓ ብደርፊ ላለ ብምስቁርቃር እኒንዮ ኣብ ዝተፈላለዩ ኣጋጣሚታት ከም መርዓ፣ ሓዘን ካልእ ብብዙሕ ሰብ ዝእከብሉ ቦታታት ኣቦታት ብሔረ ሳሆ ዓሊ ባቤ ዓሊ ባቤ ኮኮዮም ልየ ታህካበ ዓሊ ባቤ ዝነገረካ ኣለኒ ቀረበኒ እናበሉ መልእኽቶም የመሓላልፉ ነበሩ። እዚ ንሕብረተሰብ ምኽርን ማዕዳን ንምሃብ ዝጥቀምሉ ወግዒ ብሙዚቃ እንተሌትን ላለን ሳሪ ገብለን ተሰኒዩ ክቐርብ እዩ ብዞባ ደቡብ ሰናይ ምክትል

ስዒባ ምጋዕ ኤትሮ ኣብዚ ደርፊ ዝፅወት ኬኬ ኣብ እዋን ሓጎስን ፅምብላትን ዝፅወት ኮይኑ ኣብ ማእከል ደንከልን ኣራዕታን ደቡብ ደንካልያን ዓሰብን ዝፅወት ኮይኑ ከምኡውን ጋዴሌቶይ ኣብ እዋን ክተት ወኒ ንምስናቕን ንምላዓልን ዝፅወት ፀወታ እዩ። ምጋዕ ኤትሮ ብቋንቋ ዓፈር ዞባ ደቡባዊ ቀይሕ ባሕሪ። ስዒቦ ኩምቢ ራዛ። ኩምቢ ራዛ እትበሃል ወግዒ ፀወታ ኣብ እዋን ሆዬ ዓብ መስቀል ልክዕ ፀሎት ገይሮም ዓበይቲ ናብ መመደቀሲኦም ምስ ከዱ ጎራዝትን ኣባፅሕን መንስያት ሙሉእ ክረምትን ሓጋይን ብማዕዶ ኣብ ስርሖም መምስ ስድሮም ይረኣዩ ነይሮም። ዝሓርያ ተሓርዮ ብዕምበባ ካብ መሮር ሒዞም ምስ መፁ ብሕቡእ ስድሮኦም ከይፈለጡ መንእሰያት ባህግታቶም ዘስምሩሉ ፀወታ ኮይኑ ብመንገዲ ዓርኮም ገይሮም ዕምባባ ገልገለ መስቀለ ሓቢኦም ፀኒሖም ዝወሃብሉ ሕራ እንተይላ መሓረ ይበሃል። እንተ ኣብያኻ ብሕርቃን ጓይላ ገዲፎም ዝኸድሉ ፍልይ ዝበለ ወግዕ እዩ። ኣመራርፃ ፀወታ ንናብራን ሓዳርን ኮይኑ ብሳሊለ ዓይነት ፀወታ ይፅወት። ኩምቢ ራዛ ኣብ ከባቢ ሕምብርትን ሊባን ዝፅወት ከም ዝነበረ መፅናዕቲ ይሕብር።

إيطاليا الإقليم الجنوبي. زوبا دوبو. زوبا

واخيرا اقليم الجاش بركه. زوبا كاش باركا زوبا

Oh!

ሰላም ሰላም ሰላም ሰላም ኩልኹም ኣብ ውሽጥን ኣብ ወፃእን ትርከቡ ህዝቢ ኤርትራ ከምኡውን ኩልኹም ዕምባባታት ደቅና ከመይ ኣለኹም?

ከመይ ኣሎ ኩሉ ህወት ከመይ ኣሎ እዞም ደቀይ ትምህርቲ ከመይ ኣሎ ትምህርቲ ከመይ ተዛዚሙ ብፍላይ ኣብ ኤርትራ ተዓዊትኩም ዶ ተዓዊትኩም ሓቀይ ናይ ብሓቂ ኣብ ዝተፈላለያ ቤት ትምህርትታት እናኸድና ተዓዚብናዮ ፅቡቕ ዓወታት ተመዝጊቡ ኢለ የ ብናተይ ድግምት ብዝያዳ ከዓ እቲ ውፅኢት ከዓ ባዕሉ ሚኒስትሪ ትምህርቲ ከዓ ከመይ ከም ዝነበርና ገምጋም ባዕሉ ስለ ዝነግረና ናብኦም ነብሎ ዝኾነ ኮይኑ ግና እዞም ደቀይ ሕጂ እውን እቲ ትምህርቲ ተቋሪፁ ማለት ኣይኮነን ዕረፍቲ ጥራይ ክንወሲድኩም ዘለኹም ከምቲ ብቐዳማይ ዝበልኩኹም ኩሉ ግዜ ካብ መፅሓፍኩም ኣይትነፀሉ ካብ ሓሳባት ክላስኩም ኩሉ ሻዕ ክዝክርዎ ኣለኩም ፀወታ ብጣዕሚ ፅቡቕ እኳ እንተኾነ ኣብ ግዜ ዕረፍቲ ዓቂንኩም ትፃወቱ ኩሉ ግዜ ከዓ ሕጂ ክራማ ትመፅእ ስለ ዘሎ ገለገለ ከዓ እሰምዕ ስለ ዘለኹ ኩሉኩም ጓሶት ኣብ ኩሉ ጎቦታት ኣብ ኩሉ ቦታታት ዘለኹም ጥሪትኩም ሒዝኩም ከዓ ካብ ማይ ክራማት ጥንቅቕ በሉ ኩልኹም ገየሽቲ ከዓ እዞም ደቀይ በዚ ኣጋጣሚ ዕረፍቲ ናይ ትምህርቲ ከማን ናብ ገጠራት ማለት እዩ ክትከዱ ስለ ትኽእሉ ናብ ዓዲ ኩሉ ግዜ ብፍላይ ከዓ ኣጋምሸት ክትገሹ ከለኹም ምጥንቃቅ ድሊ መብዛሕትኡ ግዜ ናይ ንጉሆ ዘይኮነ ናይ ምሸት እንዲ መብዛሕትኡ ዝሃርም ደበና ማያት ገለ ሰሪቡ ተሪኢኹም እዞም ደቀይ ኩሉ ግዜ ሩባሩባ ምኻድ ጌጋ ምዃኑ ጋሻ ውሕጅ ካብ ርሑቕ መፅኡ ኣርኪቡ ክወስደካ ስለ ዝኽእል እዞም ደቀይ ኩሉ ግዜ ካብ ክራማት ካብ ባህሪ ባዕልና ነፍስና ንሓልዋ እንዳበልኩ ናብታ ምጭውቲ መደብና መደብ ሃለው ቆልዑ ክትልምያ ሕጂ ደስ ክብለኩም ከዓ ሓንቲ ሙዚቃ ክጋብዘኩም እየ እዚኣ ንዓኹም እዞም ደቀይ

ሕራ ይዞም ደቀይ ከመይ ፀኒሓ ሙዚቃ ተበሪህኩም ዶ ቁሩብ ዶ ፍትሕ ተሓቢልኩም ሕራይ እምበኣር ኣብታ ዲሞይ ዳዲሞይ ማለት ሲ ኣባሊቆ መፀና ነይሩ ኣባሓጎይ መፀና ነይሩ ሎሚ መምህር ብጫ ኣብ ዲሞይ ዳዲሞይ ሓደ ዛንታ ቀዳማይን ካልኣይን ክፋል ሒዙ ክመፀና እዩ መጀመርታ ቀዳማይ ክፋል ኣብዛ ዲሞይ ዳዲሞይ ክትኣትያ ድመፅእ ዘሎ ሰሙን ከዓ ተካልእቲ ክፋል ክትመፅእ እንድያ እስከ ብዛዕባ እንታይ ከዘንቱ እዩ ከም ገፀ በረኸት ኣባኩዕፅዋ ኣቢለ እንኩመ ንዓኹ ብድሕሪኡ ክንዛረበሉ ኢና

0: ዛንታ ልባማታናፁን ዓያሹ ቀናፍዝን ኣብ ሓንቲ በግራብን ሳዕርን ዕምባባታትን ኣቁፅልትን ብፅቡቕ ፅርግያታት ቢላታት ፈላሶታት ዝወቀበት ምጭውቲ ከተማ ደቂ ሰባትን ዓያሹ ቀናፍዝን ለባማት ኣናፁን ይነብራ ነበራ። እታ ከተማ ፅርግያታት ጉቡእ ምልክታት ሕግታት ተራፊክ ዘማልአት ጎደናታትን ዝነበራ ነበረት። ንኣብነት ኣብ ፅርግያ ዝተሓንፀፁ ፃዕዳን ፀሊምን ሽራጥ ዜብራ ዓንድታት ሲማፎሮ ማርሻቤድን ኣጋር ዝጓዓዝሉ ዝተማልአ ጎደናታት ፅርግያታትን ነበራ። ተቐማጦ እታ ከተማ ቆልዓ ይኹን ዓብዪ ብኣጋር ክጓዓዙ ከለዉ ፅርግያ ዘይኮነ ማርሻቤድ ሒዞም ይጓዓዙ ነበሩ። ብኣጋር ክጓዓዙ ከለዉ ከዓ ፅርግያ ቆሪፆም ክሳገሩ ተደልዮም ብዜብራ ወይ ብሲማፎሮ ይሳገሩ ነበሩ። ንኣብነት ብሲማፎሮ ክሳገር ዝደለየ ሰብ ቀይሕ ሰብኣይ ተወሊዑ ኣብ ደረት መገዲ ደው ይብል ነበረ። ቀይሕ ሰብኣይ ጠፊኡ ቀጠልያ ሰብኣይ ምስ ተወልዐ ፅርግያ ይሰግሩ ነበሩ። ብዜብራ ክሰግሩ ዝደልዩ ድማ ኣብ ደረት ፅርግያ ደው ብምባል ንየማንን ፀጋምን ጠሚቶም ምንቅስቃስ መካይን ኣረጋጊፆም ተጠንቂቆም ይሳገሩ ነበሩ። ፅርግያ ምስ ሰገሩ ድማ ፀግዒ ፀግዒ ደረት መገዲ ብማርሻ ቤዲ እናተጓዓዙ ብሰላም ናብ ድላዮም ይበፅሑ ነበሩ። ተቐማጦ እታ ዓዲ ንብሽክለቶኦም ዝተማልአ ንብረት ይገብሩላ ነበሩ። ከም መብራህቲ፣ ኣንፀባራቂ፣ ክልተ ሙሉእ ፍሬኖ፣ ኣብ ርእሶም ድማ ቆቡዕ መከላኸሊ ሓደጋ ይወድዩ ነበሩ። ንብሽክለቶኦም ድማ ብመንገዲ ብሽክለታ ይመርሕዋ ነበሩ። እቶም ተቐማጦ እታ ምጭውቲ ከተማ ሓደጋ ወዝቢ እዩ ዝብል ኣዘራርባ ዘይድግፉ ጥንቁቋት ብሰላም ወፊሮም ብሰላም ናብ ቤቶም ከም ዝኣትዉ ዝኣምኑ ንቑሓትን በላሕትን ነበሩ። ኣብ ኩሉ ጉዕዞኦም ድማ ማካይን ካሃርሞኦም ዕድል ኣይነበረንን። ስለዝኾነ ድማ ብሰላም ይወፍሩ ብሰላም ይኣትዉ ነበሩ። ብፍላይ ንቆልዑ ኣብ ገዝኦም ኣብ ቤት ትምህርትን ብዛዕባ ጎደና ማካይን ምልክታት ተራፊክን ጉቡእ ምዕዶን ምኽርን ይህብዎም ስለ ዝነበሩ ፀገም ከየጋጠሞም ካብ ገዝኦም ናብ ቤት ትምህርቶም ብሰላም ወፊሮም ብሰላም ይኣትዉ ነበሩ። እተን ዓያሹ ቀናፍዝን ለባማት ኣናፁን ከኣብታ ከተማ እንታይ የጋጥመን ከም ዝነበረ ኣብ ካልኣይን ናይ መወዳእታ ክፋልን ክዕልለኩም እዩ።
1: ቦኣባኣባኣባ መምህር ብጫ ሪኢኹሞ ዶ እንታይ ምፅ ኢልና ዛንታ ብጣዕሚ ኣገዳሲ ዛንታ እዩ። እቲ ዛንታ ከዓኒ ዓያሹ ቀናፍዝን ለባማት ኣናፁን እንዲ ኢሉ ደሎ። ከምኡ ድማ ሰባት ካብታ ምጭውቲ ከተማ ቁመጡ እዮም። ግና ከዓ ዝተፈላለየ ማለት ናይ ሕጊ ተራፊክ ምልክታት ምሻ ኣሎ ብምሉኡ እቲ ከተማ ዝወቀበ ኢልዎ ዜብራ ንዓና ሕጂ ተገድሰና። ብፍላይ ነዞም ኣጋር ዜብራ ተገድሰና፣ ሲማፎሮ ከዓ ተገድሰና፣ ማርሻ ቤደ ከዓ ተገድሰና። ዝኾነ ቆልዓ ዝያዳ ደኣ ኣብቲ ዛንታ ፅቡቅ ክንመሃሮ ኢና እምበሪ ከም ርኢተይ ብዝኾነ ፅርግያ ኣይትሳገሩ። ሕጂ ዕረፍቲ ስለዝኾነ ከተማ ክትመፁ ኢኹም። ብዝኾነ ፅርግያ ስቕልካ ቁርፅ ኣቢልካ እንተመፂኻ ማኪና መፅያ ክትሃርመካ ስለትኽእል ኩሉ ግዜ ብዜብራን ብሲማፎሮን። ትቀይሕ ሰብኣይ ሓደገኛ፣ ትቀጠልያ ሰብኣይ ከዓ ይሕሸና። ተወዲኣያ ኢልኩም ክልተ ቁፅሪ ወይከዓ ክልተ ነጥቢ ተሪፈልኩም ሽ ምባል ከዓ ጌጋ ብሽክለታ መፅያ ፅፍዕ ተብለካ እንታይ ኣላታ ሰከንድታት እየን። እዛ ጡፍጣፍ ሲ ከምዚኣ ገርካ ቀደም ክንልኣኽ ከለና እንታይ ንበሃል ነርና መሲልኩም? ንዓምር ዝወደይ ንዓ ዝወደይ መቆሸሽ ክበካ እየ። እዛ ጡፍ ትበልኩዋ ጥፍጣፍ ከይነቐፀት ካብታ ድኳን ጎየ ከተላኣኽ እብሎ ከምኡ ሽዑ እታ ጡፍጣፍ ከይትነክፅ ሽ እንዳበልካ ትኸይድ። እዛ ሲማፎራ ከማያ ነዛ ጡፍጣፍ ጡፍ ትበልና ከይነቐፀት እያ ትምለስ። ስለዚ እዞም ደቀይ ኩሉ ግዜ ብቀጠልያ ሰብኣይ ተሳገሩ፣ ብቀይሕ ሰብኣይ ከዓ ደው በሉ። እዚኣ ንዓኹም ሕራይ ሕጂ ከዓ ናበይ ከብለኩም የመስለኩም? ናበይ ከብለኩም እየ ናብ መን ዝያዳ ዘከረ መን ዝያዳ ዘከረ ናይ ኢሎም መዓልቲ ትጅምር መን ዝያዳ ዘከረ ካብ ዳዕሪ ቀውሎስ ማለት ካብ ቤት ትምህርቲ ዳዕሪ ቀውሎስ እዮም ቶም ተምሃሮ ካብኡ መምሃራን ባዕሎም መዚዞም ዝሃቡና ኣብ ዳዕሪ ቀውሎስ ከድና ከዓኒ ኣወዳዲርናዮም ብጣዕሚ እኦም ንፉዓት ነይሮም። ሕጂ እቲ ቀዳማይ መጀመርያ ማለት ምትላም ናይቲ መን ዝያዳ ዘከረ ክጅምር እዩ ዝወደይ ናብዚ ናብ ዝፅቀበል ዛጓለይ ናብዚ ዓበይቲ ከዓ ተወዳደሩ። ምክንያቱ ሕጂ ዕረፍቲ ስለ ዘሎ እንዳተወዳደርኩም እንዳተዘናጋዕኩም ገለ ነገር ተምሃሩ። እዚኣ ንዓኹም ናብ መን ዝያዳ ዘከረ

0: ሙሉእ ስምኩ መን መጀመርያ?
1: ሙሉእ ስመይ ዶክተር ኣርሴማ ሃይለ ኣበሃል ኣመሓዳሪት ከተማ ኣፍዓበት።
0: ኣመሓዳሪት ከተማ ኣፍዓበት ዶክተር ኢኸ ከዓ? ኣፍዓበት ብሓንቲ ንፍዕቲ ዶክተር ትመሓደራላ ማለት እንድዩ? ዝኾነ ሕንቅል ሕንቅል ተይ ገለ ለክ መኽፈት ዩ ሸውሃት ትኸውን እንታይ ኣለክ?
1: ሕንቅል ሕንቅል ተይ
0: ሰናብ ሰናብ ኢተይ
1: ቀያሔ ግን ሓዊ ኮንኩን ማይ ኣለኒ ግን ቀላይ ኣይኮንኩን ከባቤ ግን ከዓ ዓለም ኣይኮንኩን።
0: ቆቆ ኣይኮነትን ተደረር ይብል
1: ኮሚደረ
0: ከመይ ማለት ደስ ከገለፅ እያ
1: ኮሚደረ ሕብራ ቀይሕ እዩ ግን ሓዊ ኮነትን ማይ ኣለዋ ግን ከዓ ቀላይ ኣይኮነትን ከባብያ ግን ከዓ ዓለም ኣይኮነትን።
0: ብራዎ እዛ ጓሊ ትገምና
1: ሕንቅል ሕንቅል ይተይ
0: ሰናብ ሰናብ ይተይ
1: ክትኣቱ ከላ ፀጊባ ትኣቱ ትወፅእ ከላ ከዓ ጠሚያ ትወፅእ
0: ኣንጭዋ ኣይኮነትን ተደረር
1: ጅርባ
0: ጅርባ ጅርባ ብኸመይ እዩ ኣብ ምንታይ ይስቀል?
1: ኣብ ኣድጊ
0: ኣብ ኣድጊ ይስቀል። ሕጂ ስከ ነገር እያ ከመይ ማለት ከ
1: ከም ማለት ይሲ ምክንያቱ ጅርባ ንገዛና ከነእትዎ ከለና ወይ ከዓ ናብ ዝኾነ ቦታ ክንወስዳ ከለና ማይ መሊና ኢና ንወስዳ። ናብቲ ዝነበርናዮ ቦታ ክንመልሰ ከለና ግን እቲ ማይ ስለንቀድሖ ማይ የብላን። ስለዚ ጠሚያ ትወፅ።
0: ብራዎ እዛ ጓለይ ንፍዕቲ ብራዎ ብራዎ ብራዎ። ኣብ ቁፅሪ ሓደ ቤት ትምህርቲ ሰውራ ቤት ትምህርቲ ሰውራ መበል 50 ዓመት ክበዓል እዩ። ኣብ ቁፅሪ ክልተ ስርዓተ መስኖ ራእየ ሓዚ ስርዓተ መስኖ። ኣብ ቁፅሪ ሰለስተ ሓወልቲ ታንክታት ኣባፅዕ ዘለዋ ሓዚ። ኣብ ቁፅሪ ኣርባዕተ መቃብር ሓርበኛታት ኣብ ሻምቡቆ ማለት እዩ። ኣብ ቁፅሪ ሓሙሽተ መጓዓዝያ ኣግማል ከዓ መጓዓዝያና እየ ሄራይ። ኣብ ቁፅሪ ሽዱሽተ ሪፈረንደም ሪፈረንደም ክምረፅ ከሎ ማለት እዩ ኤርትራ ዶ ትደልዩ ካልእ። ቁፅሪ ሸውዓተ ናይ ፀባ ከብቲ እነዋለ እዚአን ናይ ፀባ ከብቲ ርኢኽየን። ኣብ ቁፅሪ ሸሞንተ ተጋደልቲ ኣለዋ ደብ ርእስኺ ሒዝክለኺ 20 ሰከንድ ለክ መረፂ ቁፅሪ ኣይነይቲ ሸሞንተ ሸሞንተ ሕራይ ቁፅሪ ሸሞንተ ምስ መፀት ክትመልስኺ ቃዕ ኢላ ክትመፅያ እንታይ ነራ
1: ተጋደልቲ
0: ተጋደልቲ ነራ ትኸውን ትኽእል እያ። እንታይ ነራ ኣይፈለጥኩን ትምልለኺ ዶቶረ ዶክተር ከዓኒ ትኸውን ከዓ ትኽእል እያ ተጋደልቲ። ብድሕሪቲ ክመፅእ ክደለኺ ተጋደልቲ ተነራ 20 ኣለኪ ነጥብታት 20 ነጥቢ ረኪብ ክለኽ ማለት እዩ። ሽዱሽተ ተመሊስ ክሱሳ ክኾነልክ ተቃጭላ ተጋደልቲ ፈሊጥቲ እያ። ብጣዕሚ ንፍዕቲ ፈሊጥኪ እያ ሕራይ ቀፅሊ
1: ቁፅሪ ሓደ
0: ሓደ ቁፅሪ ሓደ ቁፅሪ ሓደ እንታይ ነበረት
1: ቤት ትምህርቲ ሰውራ
0: ቤት ትምህርቲ ሰውራ። ኣብ ቁፅሪ ሓደ ቤት ትምህርቲ ሰውራ ቤት ትምህርቲ ሰውራ ኣበይ እዩ ነይሩ ቀደም? ኣብ ሳሕል ኣብ ሳሕል ነይሩ ዜሮ ድበሃል ክትፈልጥዎ ምእንቲ ቤት ትምህርቲ ሰውራ ኣብ ዜሮ ኣብ ሳሕል ነይሩ። እዛ ጓለይ ተደኣ ነይረ ከዓ 20 ነይሩኪ 20 ተደሚርና ኣሉ 40 ኮነልኪ ቤት ትምህርቲ ሰውራ ቤት ትምህርቲ ሰውራ ከይትርስዒ ኣበይ ከም ዝነበረ ኣብ ሳሕል ኣብ ዜሮ ዝበሃል ቦታ ሕራይ ቀፅሊ
1: ቁፅሪ ክልተ
0: ቁፅሪ ዋይ ኣካይዳ ሕራይ
1: ስርዓተ መስኖ ስርዓተ መስኖ
0: ስርዓተ መስኖ ሕራይ ስርዓተ መስኖ ተነይረ ከማ ድያ እንዲዒ ተወዳደሩ ከዓ ምሳና ተወዳደሩ ዶቶረ ትርእዋ ኣለኹም ሓያልያ ትመስል ዘላ ተወዳደሩ ምሳና ስርዓተ መስኖ ሕራይ ስርዓተ መስኖ ሓዚ እንደገና
1: ቁፅሪ ሸውዓተ
0: ቁፅሪ ሸውዓተ ቁፅሪ ሸውዓተ ኢላላ እንታይ ነራ
1: ናይ ፀባ ከብቲ
0: ናይ ፀባ ከብቲ ናብኡ ክትርኢ ናይ ፀባ ከብቲ ድ ናይ ፀባ ከብቲ ናይ ፀባ ከብቲ ተነራ መሊስኪ ኣለኹ ንትኢ ኣነይፈለጥኩን ተነራ ክትቃጨልያ ናይ ፀባ ከብቲ ተነራ ክንሪኣ ኢና። ናይ ፀባ ከብቲ ናይ ፀባ ከብቲ ልክዕ ሕጂ ሳዕቢ ኣለክ ገና ክልተ ኣለክ ብሕጂ ሽዱሽተ ኢልክለኸ ሽዱሽተ ኢላ ኣላ ሓዚ ንስኻትኩም ከዓ ተወዳደሩ ምሳና እንታይያ ነራ ሽዱሽተ
1: ሓወልቲ ታንክታት
0: ሓወልቲ ታንክታት ሓወልቲ ታንክታት ሕሰብ ኣይኮነትን ኣጆኸዩ ካዕ ኣብለኺ ከደት ከላ ኣጆኸዩ ሓወልቲ ታንክታት

0: ተይኮነትን ተቃፂላ ተቃፂላ እንታይ ኣነ ራስከ ሪፈረንደም ሪፈረንደም ድሕሪ ናፅነት እዚ ምርጫ ነይሩ ኣብ 93 ድሓን ሓንቲ መወዳእታ ተሪፋት ክላ ግን ፅቡቅ መፅ ክለኸ ናይ መወዳእታ 5-3-4 ኣለኪ 5-3-4 መራፂ ደስ ዝበለኪ ሓሲብኪ ናይ መወዳእታ ምስ መረፀት ምሳና ክትወዳደሩ ኢኹም ጆኺ 5-3-4 ሓሙሽተ እንታይ ነራ
1: መጓዓዝያ
0: መጓዓዝያ እቶም መጓዓዝያ ማኸይን ድዮም እንታይ ድኣ
1: ኣግማል
0: ደ ክርአና ድሕሪ መጓዓዝያ እንታይ ክንደ ሓምሳለክ ማለት ይሽዑ ብጣዕሚ ንፍዕቲ ዶቶረ ተምፂ ክያ መጓዓዝያ ሓምሳ መጓዓዝያ ገመል ሕጂ እንታይ እዩ ኣብ ሰውራ ኣበርክቱኡ ነይሩ ዓብ እንታይ ና እዩ ሕጂ ግደሎ ገመል ኣርማና ኣርማና ኮይኑ ኣበይ ኣበይ ይርከብ ንኣብነት ክላ ከብ ድራክዮ ኣብዚኣ ኣላ ዶ ኣብ ቲቪ ኣራሓቀ ኣላ ካልእ ከ ኣበየላ ክትብል ከለካ ሽዑ ነፋሪቱ ትከይድ ከለካ ሽዑ እንታይ እዮም ዝሓትኻ ኣብቲ ኣየርፖርት ታሴራ
1: ሓ
0: ካልእ ኸ ዘካ ታሴራ ፓስፖርት ትርስዕ እያ ፓስፖርት ድሕረ ይብልካ ናብ ዝኾነ ዓዲ ትኸይድኒ ሓራይ ኣብታ ገመልካ ኣሎ ሓራይ ዶ ብራቦ ዘጓለ

0: ሕራይ እንኳዕ ድሓን መፃእኺ እዛ ጓል
1: እንኳዕ ብድሓን ፅናሕኩም
0: መደባህለ ቆልዑ ትፈት እያ ዶ ኩዓ ፈተኽያ ንሕና ከዓ ስለንፈትወኪ ፀዊዕናኪ ሕጂ ሙሉእ ሽምኪ
1: ኣነ ዶክተር ሪም ሳሙኤል ይበሃል ዞባ ደባ ውቕሕ ይበሃል
0: እንታይ ይኽቡ
1: ይሰርሕ
0: ኣማሓዳሪት ኣማሓዳሪት
1: ዞባ ደባ ውቕሕ ይበሃል
0: ማዓሳ ዳ ክሰድልና ኢኹ ማለት ዓሳ ትፈት እየ ከዓቀ ፀቡቅ ኣብ ዳዕሮኣውለሲ ኢኻ ካ ትመሃሪ ክንደይ ክፍሊ ሓምሻይ ንፍዕቲ ደኸ መበል ክንደይ ወፂኸ ሻብዒት ብራዎ ዘጓለ ሕጂ ኣብዚ ከሪአ ክንደየ ትፈልጥ እያ ንክዚኣ ናይ ሃለው ቆልዑ ክንቅድሚኡ ሲ እንታይ ኣለቅ ዕንቅል ሕንቅሊተይ ወይ ገለ
1: ሰናብ
0: ሰናብተ
1: ኣጋር ዘይብላ ሽሕ እያ ንታ
0: ኣጋር ደይብላ ሽሕ እንታ ኣጋር ደይብላ እዚ ድ ተደረሪ መልስ እያ
1: እንጀራ
0: ኣጋር የብላን ብዙሕ ብዓይኒ ሓቂ ኸዩ ርስዕ ካልይቲ ላ ትክደ
1: ሕርስ ውዒላ ፀብሪ ዘይትፅያ
0: ሕርስ ውዒላ ሳኒ ወፅያ ቅበአ ሳኒ እንታይ
1: መርፍዕ
0: መርፊ ኣላ ሓቂ ክብራብራ ሕጂ ክንጀመር ኢና ራይ ራይ በለ ክንጀመር ኢና ሓጂ ተቐራይ ራእያ ኣብ ቁፅሪ ሓደ ቤት ትምህርቲ ሰውራ ራይ ቤት ትምህርቲ ሰውራ ኣብ ቁፅሪ ሓደ ሓዚያ ኣብ ቁፅሪ ክልተ ስርዓተ ሞስኖ እዚ ኮርኮሬሽን ጥሪትን ዘራእትን ደበልዎ ቁፅሪ ሰለስተ ሓወልቲ ታንክታት ኣባፅ ዝርከባ እየን በዓል ጃጓር እየን እዚአን ኣብ ቁፅሪ ኣርባዕተ መቃብር ሓርበኛታት ሓዚ ኣርባዕተ ኣብ ቁፅሪ ሓሙሽተ መጓዓዝያ ኣግማል እንድን ግን መጓዓዝያ ቃዕ ኣብ ርእስኸ ኣብ ቁፅሪ ሽዱሽተ ሪፈረንደም ድሕርናፅነት ብሪፈረንደም ኤርትራ ነዛ ባንዴራ ንበልቢላታ ዛጓል ኣራይ ኣብ ቁፅሪ ሸውዓተ ረአ ናይ ፀባ ከብቲ ራይ ኣብ ቁፅሪ ሸሞንተ ተጋደልቲ ሒስክያ ኣሎ ኣብ ርእስ ኣሎ ደረ መረፂ ቁፅሪ ሕጂ ሸሞንተ ኣብዚ ግበርያ ንቅድሚት ክትገብርያ ሸሞንተ ከይትሕወሰና ሸሞንተ እንታይ ነይራ ተጋደልቲ ድኦም ቅድም ነይሮም ዋርሳይ ሓራዮም ዋርሳይ ወሪሶም ምውራስ ኳ እዩ ኣራይስከ ተጋደልተ ነይራ መስለኒ ከማዲሕቀ ክትከውን ትኽእል እያ ተኣማሚን እያ ወረሳእስከ ተጋደልቲ እያ ተጋደልቲ ብራዎ ዘጓለ ብቁፅሪ ሸሞንተ ኣትዩ ከለኹ ሸጥ ብልካ እንደገና ሕጂ ሓንቲ ሰዲ ሓደ እንታይ ነይራ ኣብ ቁፅሪ ሓደ ምስ መፀት ትመልሲ እንታይ ነራ
1: ቤት ትምህርቲ ሰውራ
0: ኣብ ቁፅሪ ሓደ ቤት ትምህርቲ ሰውራ ኣበይ ዝርከብ ቤት ትምህርቲ ሰውራ ቀደም ሳሕልኣብ ሳሕል ዜሮሮ ኣብ ዜሮ ዜሮ እዩ ዝበሃል ስ ትፈልጥየኒ ክዛ ጓለይ ፈልጥ ሕጂ ቤት ትምህርቲ ሰውራ ቀደም ተምሃሮ ቤት ትምህርቲ ሰውራ ኣብ ሳሕል ኣብ ዜሮ ነይሮም ራይ ቤት ትምህርቲ ሰውራ ራእየ ሓምሳ ዓመት ከዓ ክብዕል እዩ በዓል ናይ ቤት ትምህርቲ ሰውራ ሃራይ ቀፅሊ ሕጂ ከ እንደገና ቀፅሊ ሓሙሽተ ዒል ከለካ ሓሙሽተ
1: ተጋደልቲ
0: ሓሙሽተ ዝኸው
1: መጓዓዝያ
0: ናይ መን ነረ እንተን መጓዓዝያ
1: ኣግማል
0: ደ መን ዝውረ ነይሩ መን ውጥጠ ነይሩ ቀደም መን ውጥጠ ነይሩ
1: ደቂ
0: ሰባትን ተጋደልትን ብራዎ ፅቡቅ ይክ ዘለኪ ደቂ ሰባት ይብልጎቶም ገባር ክኾኑ ክእሉ ተጋደልቲ ክኾኑ ክእሉ ደቂ ሰባት ኣብ ኸማ ደቂ ሰባት ነውለ ብጣዕሚ ንፍዕቲ ዛጓለይ ደቂ ሰባት እዮም ፅቡቅ ኣለኽ ሓራይ ሰዕብ እንደከና ራብዒቲ ሳላሳ ነጥቢ ምፅኢ ከለኺ ሕጂ ስጋዕ ሕጂ ሱሳ ምራ ምፅኺ ሕጂ ራብዒቲ እንታያ ነራ ኣብ ሸውዓተ ቁፅሪ ሸውዓተ እንታይ ነራ ኣብ ቁፅሪ ሸውዓተ ቀልጥፍ እዩ ኣጆኸ እምቦ
1: ናይ ፀባ ከብቲ ናይ ፀባ ከብቲ
0: ናይ ፀባ ከብቲ ቦ እወይ ናይ ፀባቐት ብራዎ ዛጓ ብጣዕሚ ርኢኺ ሕራይ ሰሓቢ ሕጂ ከዓ ሓንሸይቲ ቁፅሪ ሽዱሽተ ንገርካ ቁፅሪ ሕራይ ሽዱሽተ ኢ ክስዕብ ክደላኸ ቁፅሪ ሽዱሽተ እንታይ ነራ ቀልጥፍ ቁፅሪ ሽዱሽተ ሪፈረንደም እንታይ ማለት ሪፈረንደም ዛጓለ
1: ድሕና ፅነት ኤርትራ ዝበፅት ባንዴራ ኤርትራ ከተንበልብል
0: ምንቲ ከተንበልበ ሪፈረንደም ብራዎ ምክንያቱ ስ ተጋደልቲ ባሓል ቡምቡምቦም ኣቢሎም ሰውፅዎም ስኒ ስቕ ኢሎም ክሳ ይገበርኑ ንሕና ንፈትዋ ኢና ዓድና ምርፅ ሽዑ ሪፈረንደም ናፅነት ኮይና ሪፈረንደም ብጣዕሚ ንፍዕቲ ሰጓል ሕጂ ናይ መወዳእታ ሓንቲ ላትኪ ሓስቢ ክልተ ሰለስተ ኣርባዕተ ኣለክ ክልተ ሰለስተ ኣርባዕተ ኣለክ ሓንቲ ካብዘን ሰለስተ ሕሰብ ቅድም ናይ መወዳእታ ንሳ ተምፂኺ እያ ሙሉእ ንስኹም ከዓ ምሳ ሙሉእ ኣምፂኹም ዶ ከምኣ ቀሪብ ከለኹ ምሉእ ከተምፅሕ ራይ ምረፂ ክልተ ሰለስተ ኣርባዕተ ኣለክ ኣርባዕተ ኣርባዕተ እንታይ ኔራ መፅሓ ጆኸ ኣጆኸ ኣጆኸ ፋኑስ ብርክሊሎ ፋኑስ ብርክሊሎ መቃብር ሓርበኛታት ፋኑስ ብርክሊሎ ትብል ናይ ሰማዕታት ደርፊ ላሻቀ ናይ ተፎኖ ደርፊ ፈሊጥ ኢኻ ዓይነ ዜማ ገይረ ፋኑስ ፍርቅል ቆብ ተቢልክያ ኢለ ሓጊዘክ ነረ ግንታሓን ኣምፂኺ ሓምሳ ኣምፂኽ ኣለኺ ኣረይ ሓምሳ ነጥብታት ኣምፂኽ ብራዊ ዛጓር ንፈጥ እዩ

ከመይ ፀኒሑ ግርም መቸም እንዳፈተናኩም ደስ እንዳበለና ክንፋንወኩም ኢና ክንፋኑ ኢና እንተበልና ከዓ ዝመፅእ ዘሎ ሰሙን ከዓ ብካልእ መደብ ክንመፀኩም ኢና እዞም ደቀይ ስጋዕ ዝመፅእ ዘሎ መደብ ኣይትሕመቑ ማለት መደብ ሃለው ቆልዑ ይኹን ካልእ ዝተፈላለየ ኣብ ቲቪ ኤረይ ዝመፅእ መደባት ተኸታተልዎ እሞ ሕጂ ኣነ ክፋንወኩም እየ ክፋንወኩም እየ ክብለኩም ከለኹ እቲ ኩሉ ኣብዛ ሎም መዓልቲ ዝበልናዮ ኣብዛ

መደብ ሃለው ቆልዑ ኣብ ልብኹም ሕድሮ እንዳበልና ሶም ደቀይተን ኩለን ዝበልኩም ከይትርስዑ ሕጂ ከዓ ደጊመ ክብለኩም ክራማት ስለ ዝኾነ ኣብ መገሻኹም ካብ ጋሻ ውሕጅ ማለት እዩ ተጠንቀቁ ዞም ደቀይ እንዳበልኩ ሓንቲ መፋነዊት ቅሐ ፅልሚ እታ መሶብ ሰሪሕናያ ንዲና መዛዘሚ ቅሐ ፅልሚ ሓንቲ ሙዚቃ ክጋብዘኩም እየ ኣይትሕመቁ እዞም ደቀይ ብስድራኹም ተማእዘዙ ቻው ቻው ቻው ቻው ቻው ስጋዕ ዝመፅእ ዘሎ ቀዳም እዚኣ ንዓኹም

ሰላም ከመይ ትኾኑ ክቡራት ተኸታተልቲ ፈኖ ዋልታ ቲቪ ሚኒስትሪ ምክልኻል ሎሚ እውን ትሕዝቶታት መደብና ኣዳሊና ኣብ ሰዓትና ተረኺብና ኣለና መደብና ፈሊሙ ክሳብ ዛዝም ምሳና ሓቢርኩም ክትፀንሑ ብክብሪ ንዕድም። ፈለማ ኣዳሊናዮ ዘለና ትሕዝቶ መደብና ሌላ ምስ ካልኣይ ደረጃ ኣሕዳሪት ቤት ትምህርቲ እዚ መብረቒ ክኸውን ሰናይ ምክትታል

0: ሓይልታት ምክልኻል ኤርትራ ንዘላቒ ሃገራዊ ውሕስነት ኣብ ንጡፍ ናይ ሓለዋን ልምዓትን ንጥፈታት ለይትን ቀትርን ዝነቕሐ ኣሃዱ እዩ። እዚ ኣሃዱ ሃገር እቲ ጠልቦ ኩሉ እናማልአ ኸኣ ኣብ ትሕቲ ዝኾነ ይኹን ቦታን ኩነታትን ንዂለንትናዊ ውሕስነታ ብተወፋይነት ኩለንትናዊ መስዋእቲ ኣብ ምኽፋል ይርከብ። ይኹን እምበር እዚ ሰራዊት ምስ ዘለዎ ከቢድ ሃገራዊ ተልእኾ ንዝረኸባ ናይ ዕረፍቲ ግዜኡ ኣብ ትምህርትን ፍልጠት ኣብ ምምሕላፍን ክሕልፋ እዩ ዝረአ። እቲ ምንታይ ሲ መሰረት ምዕባለ ሓንቲ ሃገር ምፍራይ ምሁርን ስልጡንን ዜጋ ስለ ዝኾነ
1: እቲ ትምህርታዊ ንጥፈታት ብሰለስተ ደረጃ ኢና ነካይዶ። እቲ መባእታ ኣብ ታሕተዋት ኣሃዱታት ካብ ብሪጌድ በጠሎኒ ዘሎ ንጥፈታቶም እንዳካየዱ ዘካይድዎ እዩ። እቲ ካልኣይ ደረጃ ከዓ ብክፍለ ሰራዊት ምክታል እንዳተገብረሉ ብኣሕዳር ቤት ትምህርቲ ደረጃ ካብ ሻዱሻይ ክሳብ ሻሙናይ ክፍሊ ናይ ማእከላይ ደረጃ ዝካየድ ንጥፈታት እዩ። ሳልሳይ ደረጃ ከዓ ካልኣይ ደረጃ ኮይኑ እዚ ካልኣይ ደረጃ እዚ ከዓ ካብ ታሽዓይ ክሳብ 12 ዝምህር ኮይኑ ብእዚ ደረጃ ምክትታል ዝግበረሉ እዩ ማለት እዩ።
2: ኣብዛ ጂ ንሕና ነዞም ኣብ ዝተፈላለዩ ናይ ምንቅስቃሳት ናብ ሰራዊት ዝፀንሑ ብዝተፈላለየ መንገዲ ናይ ትምህርቲ ዕድላት ዘይተዛተፉ ዘለዉ ናትና ተምሃሮ ኣብዚ መፂኦም እቲ ዘቋረፅዎ ናይ ትምህርቲ ዕድላት ኣብዚ መፂኦም ንክቆፅሉ ኢና ንገብር ዘለና። ኣብዚ መፂኦም ምስቲ ናይ ፍልሊ ናይ ግዜ ካብ ተቐዲሞም ተማሂሮሞ ዝነበሩ ዝመፅኦም ነበረ ናይ ፍልሊ ናይ ግዜ ገለ መለ ኩሉ ተፃዊሮም ከመይ ገይሮም ነዚ ናቶም ትምህርቲ የማዕብልዎ ኢና ንገብር ዘለና። ካብኡ እቲ ኣሎ እቲ ፀገማት ይመፅ እዩ ምስቲ ናይ ምንዋሕ ግዜ ዝበልኩኻ ካልእ ኣብ ዝተፈላለየ ቦታ ብካልእ ግዜ ብካልእ ትምህርቲ ብካልእ ተመክሮ ሒዞሞ ስለ ዝፀንሑ ሕጂ ኣብዚ መፂኦም ናብ ሓደ ትምህርቲ ክትእትዎም ከለካ ቁርብ ክስታ ይመፅ እዩ። ልዕሊ ኩሉ ግን ተጋዳስነት ስለ ዘለዎም ተገዳስነቶም ርኢኻ ንስኻ ዝያዳ ትፅዕረሎም ዝያዳ ከዓ ክሳብ ትገብረሎም ክስታ ይቀብል ማለት እዩ።
3: ሕጂ ብሓፈሻ እዚ ትምህርቲ ክርዲኦ እንድሕር ኮይና እዚ ግንባር ናይ ብሓቂ ንትምህርቲ ሓደ ፍሉይ ተውህቦ ወይ ከዓ ፍሉይ ኣቕዋሉ ሂቡ ይነጥፈሉ ኣሎ ማለት እዩ። ብዙሓት ግንባራት ኣላ ግን ብፍላይ ኣብዚ እዚ ምምራቅ ዘሎ ግንባር ኣብ ትምህርቲ ዝያዳ ፀቆይጡ ይሰርሕ ኣሎ ማለት እዩ። ስለዚ እዚ ንፈተልና ኣገልግሎት ወይ ከዓ ዝደሃበና ዓድል ከዓ ንሕና ተጠቀምቲ ኮይና ከዓ ኣብዚ ንምሃር ኣለና ማለት እዩ። ትምህርቲ ከዓ ከም ኩሉ ሰብ ዝፈልጦ ወይ ከዓ ከም ኩሉ ሰብ ዝርድኦ ከዓ ትምህርቲ ወይ ከዓ ፍልጠት ከዓ ሓይሊ እንድሕር ኮይኑ ከዓ ኩሉ ግዜ ፍልጠት ክትዓጥቕ ኣለ።

0: ፍልጠት ክትዓጠቕ ድሕር ኮንካ ክትምሃር ኣለካ ማለት ስለዚ እዚ ስለ ዝኾነቲ ጉዳይ ነዚ ፈሊጡ ወይ ከዓ ነዚ ተረዲኡካ ብፍሉይ ነገርካ ኣብዚ ንምሃር ኣለና ማለት እዩ።
1: ቤት ትምህርትና ብሓፈሻ ንኩሉ ፆታ ዘማእከለ ብሄራት ኩሉ ኩሉ ዓይነት ሰራዊት ካብ ተራ ኣባል ጀሚሩ ክሳብ ዝለዕለ ሓላፊ ሞያውያን ነቲ ዘለዎም ብቕዓት ናይ ወታደራዊ ብቕዓት ንምድራዕ ወይ ከዓ ንምሕያል ተባሂሉ ብኣካዳሚ ክስነ ስለ ዘለዎ ነዚ ንጥፈታት እዚ ኣካዳሚና ንገብሮ ሱጥራይ ካይተደረ ከዓኒ ናብቲ ዝለዕለ ደረጃ ናብ ኮሌጃት ንምስጋሮም ከዓኒ እኹል ምድላዋት ገይርና ናብ ኮሌጅ ከምብሳተፉ ንገብር ማትሪክ ነሳተፎም ካብኡ ከዓ ዝሓለፉ ከዓኒ ንሰዶም ንኣብነት ኣብ ናይ ዝሓለፈ ንጥፈታትና ናይ ዝሓለፈ 225 ናይ 4 ተምሃሮ ዝኾኑ ኣሳቴፍና ነርና ካብኣቶም 26 ሚእታዊት ናብ ኮሌጅ ሓሊፎም ድሮ ኮሌጅ ክምሃሩ ከይዶም ኣለዎ ማለት እዩ።
2: ግንባር እዚ ምብራቕ ከም መምርሒ ሚኒስትሪ ምክልኻል ዘይተማሃረ ይምሃር ዝተማሃረ ከዓ ይምሃር ብዝብል መሪሕ ጭርሖ ነቶም ንባህርያዊ ተጻብኦ ደንካልያ በዲሆም ኣብ ከቢድ ናይ ሓለዋን ልምዓትን ዕማም ዝነጥፉ ዘለዉ ኣባላቱ ዓቕሞምን ፍልጠቶምን ክም ንምባልን ኣብ ዝለዓለ ናይ ፍልጠት ደረጃ ንምስቃልን ሓደ ናይ ካልኣይ ደረጃ ኣሕዳር ቤት ትምህርቲ ብምኽፋት ኣብ ቀጻሊ ጻዕርን ዕብየትን ይርከብ። ከም ውፅኢቱ ከዓ ካብ 2016 ጀሚሩ ንተኸታተልቲ ዓመታት ኣገልግሎት ሂቡን ኣመሃብን ይርከብ።
3: ኣነ ሕጂ ቅሩብቲ ስታስቲካዊ ሓስከቦን እምበር እቲ ኣታሓዝኦም ናይ ባሓቂ ንኩዓት እዮም። ሕጂ ብፍላይ ኣብ ታሪክ ዘለዎም ተገዳስነት፣ ኣብ ታሪክ ዘለዎም ኣረኣያ፣ ኣብ ታሪክ ዘለዎም ኣታሓዛ ፍሉይ ይበቃ ምሻ ኣለካ። ሕጂ ንምግናን ዘይኮነስ ብትክክለኛ መንገዲ እየ ዝነግረካ ዘለዎ። ሕማቕ ሰብሲ ዳርጋ የብሎምን እንተበልና ይሓይሽ ማለት እዩ። ብጣዕሚ ንፉዓት በቃ ኣብ ኩሉ ነገር በዳሃት እዮም ማለት እዩ። ሓርካ ብሱላት እዮም ብዕል ዝኾነካ ብስለት ኣለዎ። ኣይደኖ ኣነ እንትዒ ሓለፍቲ እዮም ዋላ ተራእዮም ከተለልዮም እውን ኣይትኽእልን ኢኻ። ምክንያቱም ሓለፍቶምን ክስታዮም ክል ኣርጋቲ መዝነቶም ዋላ ይፈላለ ዳኣ እምበር ክስታዮም ክትፈልይ ትኽእል ኢኻ። ኣዚ ምክንያቱ ኩሎም ሓደ ዓይነት ኣካይዳ ኣለዎም፣ ሓደ ዓይነት ኣተሓሳስበ ኣለዎም፣ ሓደ ዓይነት ክስታይ ኣለዎም ማለት እዩ። ብምሉእ ነገራቶም ሲ ሓበራዊ እምበር ኣነ ሓላፊ ኣነ ከምዚ እየ ዝብል ዋላ ኣብቲ ስቴታስ ናይቲ ሓላፍነቶም ሲ ኣይፈላለዩን እዮም። ብጣዕሚ ክስታይ እዮም በቃ ከምዚ ክትኸዱ ብሓሳብ ክኸዱ ትሪኦም ክሰርሑ ግሩፕ ወርክ ክሰርሑ ብሓደ ትሪኦም ኩሉ ነገራቶም ሲ ኣነ ከምዚ እየ ምስ ከምዚ ኣይከውን እዚ ደረጃ ኣይኮነን ዝበሃል ሰብኦም እዚ ዓይነት መፀብራቕ እዚ ኣይትርኢን ኢኻ። ናይ ባሓቂቲ ዝሕጉሰካ ከዓ ናይ ኤርትራዊ ነገር እዚኣ እያ። ምክንያቱ ብማዕርግ ሲ ፀብለል ዝብል ሰብ ሲ ኣይትርኢን ኢኻ ማለት እዩ። ኩሉ ሓደ እዩ
4: ኩሉ መራ መንፍዓት ወቶ መንፍዓት እየ እዚ ካልእ ሽቀል ኣለፍካ ሽቀልካ ለመድረሰቶ መድረሲ ንገብኦ መፅእ ከፍህሙካ እተጣለብካዎም እተወቅት ባለቶ ንወስከ ትላእካ መፃፋም ከምንግብእ መሂኒ ክባእ ተቀበረ ለፍሙካ እተናህየት ናይ ደረሳ ሂኒ ዲቡ ከምንገብእ ንወስ ንወስካ ምን ካልእ ሽቀል ሰበት ኣለብካ ተቤቶ መድረሰት ኣምስ እዩ ኣኽባር ሓዘይካ ምገ ተለቪዥን ኣለግልካ ዲቡ ትራቅብ ባለቱ እቲ ልዩ ወደካ ከምንገብእ መፅናዕቲ ዲባ ምስሊ ኣምስ እዩ ራጅዕ ባለቱ እትሊ ሕፍዝሊ እትንዝህልየካ ካልእ ድራሰት ጣተግለ ማፅእ ለካ ኩሉ ሽቀል ዝህልካ እንደታርፋ ባለት በሊሀ ተማም ለየ ለ ውግትዋስል እየ ወደንከብና ባለ
5: ብጣዕሚ ይጉደስ እዮም ኩላናስ ንዓይነት ሓደ ተረድኦ ነንሕናስ እንዳዳ ንፍዑን ድሓን ድኾነን ማእኸል ዘሎን ኩላናስ ፅቡቅ ኢና ንረዳዳ ምስ ማምሃራና እውን ከምኡ ተገዳስነት ብሎ ኣሎ
6: ተገዳስነቶም ሞ ካብቲ ትፅበየ ንላዕሊ ካብ ኩሉ እቲ ውትድርና ዲሲፕሊን ስለ ዝምህረካ ኣብ ክላስ ዘለዎም ዲሲፕሊን ክነግረካ ኣይክእልን። ብጣዕሚ ዲሲፕሊን ዘለዎም ሰባት መፂኦም ከም ልክዕ ጀ ኣነስ ከም ዘፍለካ ፅንሑ ንእሽተ የምሽ ምንኣሶም እንዴ ኣቱም እዮም ዝብልካ ከማ ገርመካ መምህር ገሊሎም መምህር ኣቱም ከምዚ ክግበሩ ከም እዮም ዝብልካ ሕጂ እቲ ዲሲፕሊን ካብ ኩሉ ፅቡቅ ገለ ዓይነት ተገዳስነቶም ከዓ ተግዳስነቶም ኣብ ትምህርቲ ንክፈልጡ ዘለዎም ድሌት ብጣዕሚ ከዓ ንሱ ከዓ ንዝያዳ ንክትፅዕረሎም ይድርኸካ ማለት እዩ።
7: ዘይ ንማሕካ ርሐናኻ ኣክስታዘን እኒሱበሰነተማየሁ ፈሰና ስቤተኒተ ተወኮ ይኮድሕ ክሱተይሂ ወ በዳዕሲ ሓድሉ ማሻ ላ ፍሉ ሌተኒተኒተ በዳዕሲ ያከ ገይስስ ወኑምእስ ለሄን ያ በሪቶ ለሄን ምሂንያ እሲክ ስናንፈነ ተብሰኒያን በዳዕሳ ለንፈዲ እንታይ እሲ ለሄን ሚካታ እሲክ ንምተለ ተብሰና ርግበሄኒ

0: ቤት ትምህርቲ ካልኣይ ደረጃ እዚ ምብራቕ ነዞም ካብ ነፍሲ ወከፍ ኣህዱ ዝተዋፅኡ ተምሃሮ ኣባላት ኩሉ ዘድሊ ቀረባት ብምምላእ ሙሉእ ኣድህቦኦም ኣብ ትምህርቲ ገይሮም ንዝበለፀ ብራኸ ንምሕኳር ኩሉ ዝከኣሉ ፃዕሪ ኣብ ምግባር ይርከብ። ፍረፃማ ናይዚ ቤት ትምህርቲ ከዓ ንዘመኑ ብዝግባእ ዝተረድአ ብኩለንትንኡ ብቑዕ ኣባል ምፍራይ እዩ። ነዚ ዕላማ ንምትግባር ከዓ ከይተሓለለ ሰሪሑን ይሰርሓሎን።
1: ፍልጠትና ኣብ ምዕባይ ኣነ እንድሕር ደይፈልጣ ንድሕር ኮይነ ካብቲ ብፃይ ክፈልጥ እየ ዝፅዕራ ደይፈልጣ ንድሕር ኮይነ ወይ ደይ ትርዳእ ንድሕር ኮይነኻ እዛ ከምዚኣ ዝመሰለስ ከመይ ኣረዳእኒ እንዳተባሃልና ስለ ንኸይድ እቶም ኣብዚ ዘለዉ ዝፈልጡ ወይ ከዓ ድሕሹ ዝበሃሉኻ ብደይ ዝኾነ ይኹን ነገር ከዓ ብቕንዕናኻ ነቲ ሰብ ከፍልጡኻ ወላ ሓንቲ ፀገም ዘለዎም ኣይኹን። ስለዚ ኣብ ከምዚ እቲ ዓብዪ መረዳእታና ኣብ ከምዚ ስለዚ እቶም መምሃራውን ከምቲ ኣንተ ወይ ዝበልኩካ ዋላ ሓንቲ ብደይ ተረፍ ነዚ ብዘሎ ከቕስሙ ነዚ ብዘሎ ከፍልጡኻ ዋላ ሓንቲ ሳቶም ዝበቁ ምክንያት የበሎምን
2: እየ ካብ ክተምሃሮ ሓደሎሜትኪ ወባርቴን እቲ መንጎትነተን ክፍሪ ስራዊተትንሄይ ግንባር ሓድሎ መንጎትነተን ኣ ምክንክተምሳብታ ንሙይሲ ኣድብለ ንሙይሲ ባህርያት ለ ኣኸዎ ሓደሎለተን ተክኪ ድንቲማ ሓዶ ኣራሕነ ክንክከይ በሪትና ሓዶነ ክንክከይ ኣዋይ ዎ ማንጎት ንታ ኣሃዱ ሓዶ ክንሜት ካታከምያ ይትርኒፋይን ህንኪ ኣሃድሉ እንኪ ባህሪከ እንኪ ትትንገይከ ትያልገይትናሃይ ዎ ክላስ ኣዳህትየ ተከኪ ኣሃዱ ህንሙይ ኣሃዱ ህንሙይ ኣርሐካሃይ እንኪ ተኒተ እቲ ሓዶ እንኪ ተኒተ ኣሃዱ ሓዶ ኣቆምኩ ፍሉለይኒ ሓዶ ከ ኣቕለታኩ ወቅቲ ርብስስታኩ ምታላዓት ሙዛከራ ሓዶታኩ ማሻላ ፍሉልኩ ኣሃዱ ያሃዱ ያሃዱ ኣርሐካሃ ሓባር ህወትሊ ምዕና ርሂትልሂገይትና
3: ሂወት ብሓደ ተጠርኒፍና ኢና ንነብርቶም ተምሃሮ ብሓደ ንምገብ ብሓደ ኩሉ ዲስካስ ንገብር ንጎን ምሸትን ከዓ ትምህርቲ ንምሃር ማለት እዩ። ብኩሉ ነገር ኣሎ ቀረባት እኩል ቀረባት ኣለና ራውስትና ድዩ መፅሓፍትና ኣመጋግባና ኩሉ ነገር ብእኩል ቀረብ እዩ ዘለና።
0: ተምሃሮ ኣባላት እዚ ምብራቕ ኣሃዶኦም ዝፈጠረሎም ዕድል ረብሕኡ ብግቡእ ብምርዳእ ኪንዮቲ ኣብ ክፍሊ ዝቐስምዎ ትምህርቲ ባዕላዊ ተበግሶ ብምውሳድ ሓድሕድ ኣብ ምርድዳእን ፍልጠት ኣብ ምምሕላፍን ለይትን ቀትርን ኣብ ፃዕሪ ይርከቡ።
4: ኦ ሕጂ እዚ ዘይተርፍ እዩ እዚ መደብ እዚ ዘይተርፍ እዩ እንታይ ማለትና እዩ ማእቶት ዘይተርፍ እዩ ናይ ሰራዊት ፍሉጥ እዩ ታዕሊም ዘይተርፍ እዩ ወታሃደራዊ ንጥፋታት ኩሉ ዘይተርፍ እዩ ስፖርቲ ዘይተርፍ እዩ ኩሉ ግዜ ኣካዳሚ ከዓ ዘይተርፍ እዚአን ኣርባዕተ እዚአንሲ ተዋሂደን ዝኸዳ የን እዚአን ተደይብሉ እቲ ሰራዊት ዳርጋ ክስታ ይኮን። ስለዚ ባህሊ እዚ ትምህርቲ ሲ ከም ባህሊ ኮይኑ ድቕፅል እዩ ካብ ቀደም ጀሚርና ከም ንፈልጦ ንድሕር ክስታይ ከም ባህሊ ኮይኑ ድቕፅል ንጥፈት እዩ ማለት እዩ ደይተርፍ ኣካል ናይቲ ንጥፈታት ናይ ሰራዊት እዩ። ስለዚ ንሕና ከዓ ከነቋርፀኢና ዝብል ሓሳብ ደይሕሰብ እዩ ብዝሓሸ ብዝማዕበለ ብዘመናዊ መንገዲ ከም ዝካየድን ናብቲ ንሓስቦ ደረጃ ንክንበፅሕ ፃዕርታት ክነካይድ ኢና ንሓስብ እምበር ኣብ ከምዚ ከምዚ በፂሕና ሰኣኽለና ዝበሃል ነገር የለን። ስለዚ ብራእና ከምቲ ዓንተዎ ዝበልኩካ ሓደ ብሞያን ብቴክኒክን ዝበሰለ ዝነቐሐ ስነ ጥበባውን ስነ ፍልጠታውን ኣረኣያ ዘለዎን ንኩሉ ነገር ከዓ ብስነ ፍልጠታዊ ድትንትን ሰራዊት ከምዝህሉ ምግባር ብቴክኖሎጂ ዝዓጠቐን ዝማዕበለን ሰራዊት ከምዝህሉ ንምግባር እዩ። እዚ ንሕና ንእሽቶ እጃም ከነበርክት ንኽእል ንኸውን ግን ብከምኡ ተዋሂዱ እንተደ ኸይዱ እቲ ሃገር ኤርትራ ኣብ ባሕራ ኣብ ኣየራ ኣብ መሬታ ዝከላኸለላ ሰራዊት ክትፈጥር ትኽእል ማለት እዩ ከምኡ ተኮይኑ ጥራይካ ክትፈጥር ትኽእል
5: ወላ ተማራ ካንጌግያን ኢና ከድሓኑ ማዕና መድረሳ ደረት መለ መንገዲ ኣይክዕምርያን ንፋኒ ማዕና መድረሳ ኦሂ መለ ላኪን ኣማግን ኣለተሓሳስበለ መሪ ኣና ተለተሓሳስባ የይማዑን ኣለተኒ ማዕና ኣየሚ ካፋ ማዕና ተዕድል ካፍ ገይትሚያ ምገይትማ ማዕና መንገዲ ማዕና ተግናል ዕድል ምገይትማ ዶላልል ማዕና እሸክኒ ነይ ደርሲተንን እንኪም ሓቢልንሓ ማዕና ቤሮ ምራምና ኣለም ምራምና እንኮ ዶላ ሸክኒ ንሃባተን ኣማገዲ ተግናል ዕድል ምገይትማ ምሰበታለ ተግናል ኣተሓሳስበለ መሪ ማዕና ማዕና ስነት ተሓሳስበ የይማዑን ኣለተነድሕማ
6: ሕጂ እዚ ዓለምና ትኸዶ ዘላ ምዕባለስ ኩሉ ብትምህርቲ ዝተሰነየ እዩ ዝኸይድ ዘሎ። ስለዚ ኩሉ ነገር ዋላ እቲ ውትድርና ብምሉእ ንጥፈታት ኣብ ዓለም ዝካየድ ዘሎ ኩሉ ትምህርቲ ዝተሰነየ ስለ ዝኸይድ ዘሎ ኣብ ውትድርና ዘሎ ሰብ ከዓ እቲ ዓቕሚ ነብሱ ብፍላይ ከዓ ክፅሕፍን ከንብብ ዝኽእል ሰብ ዝያዳ ዓቕሙ እንዳማዕበልካ ክትከይድ ከለኻ እቲ ናትካ ውትድርና ኸማ ዝያዳ እንታይ እንተኾነ ኸይድ እንዳደርዐ ይኸይድ ማለት እዩ።
7: ትምህርቲ ኣድላይነቱ ሞ ኣነ ሕጂ ከየበላሽዎ እምበር እቲ ኣድላይነቱ ልዕልማ ንም ነገር ክድፋኣሉ ዘለዎ ኣብ ሰራዊት እዩ። ኸማ ሰራዊት ብኩሉ ነገራቱ ብትምህርቲ ብቁዕ ክኸውና ልክዕ ከምቲ ፊዚካላዊ ፊትነስ ዘጥርዮ ኣብ ትምህርቲ እውን ብቁዕ ኮይኑ ነቲ ዝዋሃበ ወታደራዊ ትምህርቲ ይኹን ነቲ ኣካዳሚያዊ ትምህርቲ ይኹን ብብቅዓት ዝምክት ሓይሊ ክኸውን ኣለዎ። ስለዚ ኣድናይነት ትምህርቲ ብብዙሕ መንገዲ ፀላዊ እዩ ማለት ንዕ
8: መሰረቱ እውን እቲ ቤት ትምህርቲ ክስረት ከሎ ነቲ ዓቕሚ ሓይልታት ምክልኻል ኤርትራ ንምዕባይ እዩ። ንኣብነት ቤት ትምህርትና ዝበዝሕ ግዜ ኣብ ደረጃ ሓላፍነት ደሎ ተምሃሮ ኢና ንቕበል። ምክንያቱ እዞም ደረጃ ሓላፍነት ደሎ ተምሃሮ መጀመርታ ነቲ ሞዮኦም ዝያዳ ብሓይሊ ብንጥፈት ክምሃሩ ክምህሩሉ ክሰርሕሉ እንተ ኮይኖም ብደረጃ ኣካዳሚ ክዓው ስለ ዘለዎም በዚ ኢና ንሕልፎም። ስለዚ ኣብዚ ብደረጃ ኣካዳሚ እዚ ብሉፅ ኮይኖም እተ ውፅኦም ከዓ ነቲ ኣብ ትሕቲ ታሕቲ ኮይኖም ዝገብሮ ንጥፈታት ናይ ምክልኻል ከዓ ዝያዳ ሓይሊ ስለ ዝኾኖም ዝያዳ ኣብ ኣካዳሚ ሓይሎም ክሰርሑ ከም ዘለዉ ኢና ንገብር። እቲ ዕድላት ከዓ መጀመርታ ነቶም ኣካየድቲ ከዓ ኣመሓደርቲ ከዓ ኣዘዝቲ ሰራዊት ኢና ንህቦ። ተዛማዲ ከዓ ካብቶም ንስዕቡ ናብ ሓላፍነት ዝመፁ ኣባላት ሰራዊት እውን ንዓቶም ከዓ እንዳሓወስና ብሓፈሻ ንኩሉ ዘማእከል ኢና ንገብር። እዚ ውፃዊታዊ ከዓ ኣብ ስራሕ ከዓ ውፅኢታዊ ስራሕ ኢና ንረክበሉ። ብፍላይ ኣብቶም ኣዘዝቲ ኣብ ምሕደሮኦም ዝምልከት ኣብ ብቕዓት ሰራዊት ኣብ ምምፃእ ዝምልከት ውፅኢት ፅቡቅ ኢና ንረክበሉ።
0: ኣብዚ ዓለም ብቴክኖሎጂ ትረቓቐሉ ዘላ ዘበን ምሁር ሰራዊት ምህናፅ ግዜ ዝጠልቦ መድረኽ እዩ። ስለዝኾነ እዩ ከዓ ኣብ ኩሉ ኣሃዱታት ሚኒስትሪ ምክልኻል ዝተረኽበት ግዜ ኣብ መምሃርን ምስትምሃርን ከም ትሓልፍ ኣብ ምግባር ከም ባህሊ ተታሒዙ ዝስራሓሉ ዘሎ። እቲ ምንታይ ሲ ፍልጠት ሓይሊ ስለ ዝኾነ

0: እወ ንሕና ኣነ ኩሉ ግዜ ብሓይልታት ምክልኻል ኤርትራ ስለ ዝመፃኹ ብጣዕሚ እቲ ደለዎ ደረጃ ደስ እዩ ዝብለኒ ብጣዕሚ እየ ሳይ ትገብር እዚ ቤት ትምህርቲ እዚ ነቲ ብዝተፈላለየ ኣጋጣሚ ናይ ትምህርቲ ዕድሉ ተኸሊፉ ዝፀንሐ ናብዚ ንምምፃእ ይፅዕር ስለ ዘሎ እዚ ቤት ትምህርቲ እዚ ክቕፅልን ንቕፃል ውን ብሓይሊ ናብ ዝለዓለ ደረጃ ናብ ኮሌጃት ብብዝሒ ቁፅሪ ከም ዘእትወሉ ንክንገብር ሚኒስትሪ ምክልኻል ጉዳዩ ግቡኡ ክፍፅም ሓደራ ኳ ኣየድልየን እዩ ግን በዚ ኣጋጣሚ እዚ ክንላወ ንደሊ
1: እቲ ዘሎ ሕፅረታት እንዳመላእና ማቴርያላዊ ድዩ ሰብዊ ድዩ ሕፅረታት እንዳመላእና ኣብ ዝለዓለ ደረጃ ንክነብፅሕ እቲ መደብና ማለት እዩ ነዚ ግን ድሌት ጥራይ ደይኮነ መደብ ብመደብ ውጥን ብውጥን እንዳ ክስታይ እንዳገበርና ንክንከይድ እዩ እቲ ክስታይ ኣበናይ ደረጃ እንታይ እንታይ ክንዓምም ኣለና እንዳተረዳዳእና ኢና ክንከይድ ዘለና ማለት እዩ ብኸምኡ ኢና ንክ
2: ኣነ ብዓብኡ ነቲ ሚኒስትሪ ምክልኻል እየ ዘመስግኖ ምክንያቱ ኣብ ካልእ ሃገራት ወይ እንተዳርኢኻ ዝዕድል እዚ ንወተሃደር ኣይክፈትን እዩ ከምዚ ዓይነት ኢንተርናሽናል እንተርእናዮ እቲ ወተሃደር ኩሉ ምልኡ ተመልሚሉ ወይ ድማ ካብቲ መሰልጠኒ ማእከል ተመልሚሉ ምስ ወፀ ወተሃደር እዩ ከምዚ ዓይነት ኣካዳምያዊ ዕብት ወይ ከምዚ ዓይነት ኣካዳምያዊ ትምህርቲ ዝጎደሎ ሰብ ኣይምልእን እዩ ኣብዚ ናይ ኤርትራዊ ሰራዊት ግን እንታይ እዩ ትርእካ እቲ ሚኒስትሪ ምክልኻል ኣድህቦ ሂቡ ንመምሃራኑ መዊሉ ንመምሃራኑ መዲቡ ንኩሉ ነገራት ንመምሃራ

ስዒቡ ዝቐርብ ትሕዝቶ መደብና ኣብ 1983 ኣብ ግሎብ ኣብ ልዕሊ ቦጠሎን 2 ናይ ብርጌት 7 ዘጋጠመ ሃንደበታዊ መጥቃዕትን ንምምካቱ ዝተረእየ ተወፋይነትን ዝደህስስ ትሕዝቶ ይክኸውን ሓቢርና ንከታተሎ።

0: ቃልሲ ህዝቢ ኤርትራ ብኣላፍ ፅንኩራት ፍጻሜታትን ቅያታትን ዝመልአ እዩ። ኣብቲ ዝተሓልፈ ፅንኩርን መሪርን ዕጥቃዊ ቃልሲ ንናፅነት ጥራይ ነፍሲ ወከፍ ደቂቕ ናይ ገዛእ ርእሳ ታሪክ ሰኒዳ ይሓሊፋ። ስለዝኾነ ከዓ ውዕሎ ገድሊ ንኽትኣምኖ ብዘጸግም ኣብ ነፍሲ ወከፍ ስድሪ ናይ ግዜ ብዝምርሽ ኣእላፍ ታሪኽ ዝተመዝገበ መቓን ይውንን። እንሆ ድማ ሎሚ ካብ ከብሒ ዝኽሪ ናይቶም ንገድልን ገደሉን መሊኾም ታሪኽ ዝሰነዱ ኣርካናት ገድልን ተጋድሎን ንውዕሎኦም ዝገልጽ ዕላል ንወለዶታት ይመሓላለፍ ኣሎ። ንሎሚ ካብ ባሕሪ ብጭልፋ ናይ ሓንቲ ኣብ ግንባር ናቕፋ ካብ ዝዓረዳ ኣሃዱታት ማለት ካልኣይቲ በጠሎኒ ናይ ብርጌድ 70 ኣብ ታባጉሎብ ዘጋጠመ ሃንደበታዊ መጥቃዕትን ንምፍሻሉ ዝተወስደ ስጉምትን ዝተረኣየ ናይ ምምካቱ ጅግንነትን ብዋዓልቱ ብከምዚ ዝስዕብ ይዝንቶ።
1: ኣራይ ሕጂ እዚ ውዕሉ ናይ 72 ዝበሃል ዘሎ እቲ ቦታ ብጉሎብ ዝተባሃለ ቦታ እዩ ነይሩ። ሓደ ጉሎብ ናብ ፀላኢ ዝቐረበ ምናልባት ከይጋኖ ካብ 100 ሜትሮ ብዕፍ በረል ካብ 100 ሜትሮ ስጋ 150 ሜትሮ እዩ ተቐንዲ ድፋዕ ጉሎብ ዝበሃል። ጉሎብ ዝበሃል ሕጂ እንታይ እዩ? ብየማን ኣቲኻ ብፀጋም ኢኻ ትወፅእ ተዓጥቀ እዩ ማለት እዩ። እንደገና ብፀጋም ተኣቲኻ ከዓ ብየማን ኢኻ ድፋዕሲ ዝተዓጠቐ እዩ።
2: ንሕና ከም ሰባት እቲ ንምረ ቦታታት ካብትን ናብቲ ኢና ንቀየር ኩሉ ግዜ ደንደን የና ካብ ደንደን ሪጎሎ ከድና ካብ ሪጎሎ ጉሎብ ጉሎብ ከድና ከመቀወማ ጉሎብ ተኣሳሲሩ ዝኸይድ ናይ ናቕፋ ድፋዕሲ ተኣሳሲሩ ካብ ጫፍ ናብ ጫፍ ምፍንታት ደይብሉ ተኣሳሲሩ ዝኸይድ ነይሩ።

0: ዛብ ፈርኔሎ ዝበሃል ቦታ ቤት ሕመድ ስገር ሮዳ ኸይድ እዚ ከቢድ ዝኾነ ዕርዲ ተገይሩ ዝነበረ እዩ። እዚ ዕርዲ እዚ ንፀላእቲ መታን ንቦታና ንኸይነድፍር ፀላእቲ መፂኦም ሓይለ ማርኦም ንዓና ከይድ ምስስና እዚ ደ ይበሃል ኣግራብ ካብ ኣግራዕ ከይግድፍና ኢና ምፅና ሰሪሕና ያድፋዕ ኣብ ኣግራዕ እዚ ንድረአኻ ዘለዋ ማለት ምሳይ ዘለዋ ግዜኦም ኣብዚ ልዕሊ ሰብኣይ ዝሰርሓ ዝነበረ ያ ኣነ መሰላ ዝበሃል ኩሉ ኣነ ጥምር ነይረ ከም ሰብ ጎበዝ እየ ነይረ ሽዑ ዝጠምረሎም እስከም ማዕርና ከዓ ዘን ዝስከማ ነይረን ነዚ ኩሉ ድፋዕ እዚ ካብ 82 ድሕሪ ሻድሻ ወራር ድሕሪ እዩ ተሰሪሑ ድፋዕ ቅድም ድፋዕ ይነበሩን ውሕድ እዩ ሻድሻ ወራር ምስ ተወድአ ግን ቆዋሙ ድፋዕ ስለ ዝኾነሱ ከየድ ፈርነዮ እዚ ኩሉ ኩናት ክካየድ ፈርኔሎስ ከም ሽሙ እዩ ኣብ ሓዊ ተቐይሩ ዝነበረ እዋን ተጋደልቲ ናብቲ እዋንቲ ግን ከም ሓፂን ዓረም ክተሪሮም ኒሕ ነኺሾም ነቲ ቦታት ከየድ ፈርናዮ ሙሉእ ማቕልና ኣብኣ ነርና ኣየድ ፈርናዮን ካስካ መወዳእታ
1: ኣብዚ ኣቋዋማ ናትና ክንቆም ከለና ኣብቲ እዋንቲ ኣብ ፅባሕ ሻቸ ወራር እዩ ነይሩ ፅባሕ ሻቸ ወራር ስለዝነበረ እዛ ኣታትና ኣዝዩ ምስቲ ዝነበረ ኩነታት ተሃሲ እዩ ኣብ ምፅጋን ደረጃ እዩ ነይሩ ስለዚ ካብ ሕክምና ዝመፁና ብፆት እዳተከኣናን ካልኦት ሓደሽቲ እዳመፁና ኢና እንታይ ሽሙ ንገብር ነርና ማለት እዩ ስለዚ ኣብ ዳግመ ምውዳብ ከለና ምናልባት ኣብቲ ዝነበረሉ ናይ ዳግመ ምውዳብ ግዜ ሓደሓደ ናይ ባህላዊ ንጥፈታት ድዩ ናይ ስፖርታዊ ንጥፈታት ድዩ ድፋዕ ናይ ምትዕርራይን ናይ ምስራሕን ድዩ ካልእ ሽዑ ነፍስኻ ምኽኣል ዝብል ጭርሑ መፅኡ ስለነበረ ጀራዲን ናይ ምስራሕ ተኽእሎታት እውን ነይሩ ፈተነታት ነይሩ ጀራዲን እውን ንሰርሕ ነርና ኢና ማለት ስለዚ ኣብቲ እዋንቲ ፖለቲካዊ ትምህርቲ ንባዕሉ ፖርታዊ ንጥፈታት ብፍላይ እዚ ፖለቲካዊ ትምህርቲ ሕጂ ኣብቲ እዋንቲ ኣዝዩ ፅዑቅ ፖለቲካዊ ትምህርቲ እዩ ነርና ብጀካቲ ማእቶት ማለት እዩ ማእቶት ቀጻሊ እዩ ቀትርን ለይትን እውን ኣይቋርፅን እዩ እቲ ባህላዊ ንጥፈታት እውን ብፍላይ ተሓይልና ኣዝያ ናይ ባህሊ ብባህላዊ እንታይ ሽሙ ፍልጥ እያ ነይራ ዋጋ ብር ከዓኒ ኣብቲ ሓይልና ስለነበርና ፍሉይ ፀጋ እዩ ነርና ምክንያቱ ዋጋ ብር ብስነ ጥበቡ ጥራይ ዘይኮነ ብወታደራዊ ክእለት እውን ፅልወና ከዓ ስለነበረ ኣዝዩ ሓያል ፅልዋ እውን ይሕዲርና ነይሩ እዩ
2: ነዚ ኩሉ ዝሓለፈ ነዚ ኩሉ ተተግቢር ኢሎም ተዛረቡሉ ዝፀንሑ ንኩሉ መሰረቱ እንታይ እዩ ፍቕሪ ሓድነት ብሓባር ምስራሕ እንድሕር ፍቕሪ ኣሎ ነቲ ዘይከኣል ትኽእል ነቲ ኣይከውን ትብሎ ይኸውን ኖርማል ኮይኑ ንዓና ዝስምዓና ኣብቲ ግዜቲ ሕጂ ክትሪኦ ከለካ ክብዶት ግን ኣዝዩ ከቢድ እዩ ብንእሽቲ ናተሰሊፍና ኣብቲ ኸናለታት ኢና ዓብና ኣነ ብንእሽተይ ምዝላቕ ተሰሊፈ ክሳዕ መጨረሻ ኣብ ሓይልታት ሂወተይ ብዙሓት ኣያታት ነይሮምና ኣቦታት ተበልኩ እውን ነይሮምና ምሂሮምና እዮም ኮስኪሶምና እዮም እቲ ገድሊ ካ ኣሱ እዩ እንዳተተኻኸእኻ እንዳተመሃርካ እንዳበልካ ኢኻ ትኸይድ ኣብዚ ዛ ናይ ጉለብ ኩነታት ንድሕር ክንጠቀስ ኮይና ሕጂ እዚኣቶም ትሪኦም ኣለካ እዚኦም ዝገለፅዎም ሳይ ዘለዉ ገሹ ከምዚ ሕጂ ዶይኮነ ጎበዝ እዩ ነይሩ ነታ ብሬን ከም ክንቲት ሒዝዋ ዝኸይድ እዝጎም ንባዕላ እሳ ነዊሕ ስረ ትበሃላይ ትፈልጦን እያ ቁምጣ ስሪኣን ጎተነኣን ጉልበታን ካላሽን ኣብ ሕቋኣም ዝተሓንገጠተ ዋላ ሓንቲ ኩሉ ክትገልፀ ከለካ ዋላ ካብቲ መነባብሮ ጀሚርካ ናይ ኩናት ሞፅንሓልና ኣብቲ ሂወት መዓልታዊ ሂወት ከመይ ምክብለካ እየ ከም ገዛኻ ኣብ ገዛኻ ንሕር ኣለካ እንታይ ይፅግመካ ስኻ ከምኡ እዩ ኣብ በዓል ጉሎብሪ ጎለ ደንደን ብምሉእ እቲ ቦታታት ንዝኾነ ስርሒት ባርካ ትኸይድ ኣብ ካልእ ትኸይድ ኣብ ኣኻ ትምለስ ከምዚ እንዳዓለቦኻ ከምኡ ኮይኑ ድስምዓና ኣብቲ ካናለታት ሲ ኩሉ ንጥፈታት ካኻ ትገብር ምክንያቱ ሪጎሎ ጉሎብሲ ምስ ፀላእስ ኣብ ፍንጫኻኖ ሽምና ሰምዕዎ ሽሞም ንሰምዖም ጉሎብን ሪጎሎን ሕጂ ብደብዳብ ሞርታር እዩ ዝፍለጥ ስለምንታይ ድምፅና ስለ ዝስማዕ ኩሉ ነገራትና ብከምዚ እቲ ደብዳብ ከም መዓልታዊ ሂወትካ ካ ትሪኦ ነቲ ደብዳብ ከመይ ጌርካ ትከላኸሎ ከዓ ስለዝለመድካዮ መዓስቲ መፅእ መዓስቲ ዝርበይ መዓስቲ ትትኮስ ገም ክትብል ኮላ እንታይ ክትገብር ኣለካ ኩሉ እዚ ብሜላ እዩ ዝኸየድ ነይሩ ማለት እዩ
3: እ ከም ሰብ ኩለን ዘድንቐን መርሓባ ኢለን ዝተቐበላኒ ነቲ ገድሊ ገድሊ ንክኸውን እቲ ምቁር ዝበሃል ገድሊ ምቁር ምዃኑ ዝነገራኒ ንሰኔን መሪር ምዃኑ ከዓ እቲ ኩናት ነገርኒ ማለት እዩ ሕጂ እዚአን ከም ሰብ ተቐቢለን

0: ኣኒ ኣጋጣሚ ብሩር ገባር ጓል ጋንታ ጓል መስርዕ እያ ጓል መስርዕ ኮይና ነቲ ገድሊ ብፅቡቅ ሓረጉ ከዓ ኣብቲ ሓንቲ መስርዕ እያ ሓረጉ ልክዕ ከምዚ ምሻ ኣለካ ብሰሌዳ ዝምህረካ መምህር ጌራ እያ ተቐቢላትን ኣቐቢላህኒ ነቲ ገድሊ ብኡ መጠን ንዓኣ ኣዝየ ድንቓ ኣዝየ ካብተን ኣብቲ ገድሊ ንክነብር ዝሓገዛኒ ደቂ ኣንስትዮን ዝተባባዓንን ምዃነን ዝኣምነለን ደቂ ኣንስትዮን ኣብቲ ቃልሲ ምስገን ዝተጓዓዝና ንብሩር እየ ዘለለ ብሩር ወዲ ወዶ እያ መራሒት መስርዕ እያ መግቢ ትበልዕን እያ ብማንካ ከምዚ ገይራ እያ ትሕልፋ ከምዚ እያ ሕጂ ኩሉ ግዜ እዛ መደብ እዚኣ ክሪያ ከለኹ ሰባት ክገልፁ ከለዉ ሲ ንብሩር ዝፈልጥ ሲ የለን ድየ ዝብል ንማዓስኮን ትግለፅ ትኸውን ብሩር ሲ ምክንያቱ ባህራ ውፉይ ብሉፅ ሓበራዊ ዝኾነ መንገዲ ምእንቲ ትቓልሲ እንታይ ክትገብር ከም ዘለካ ንፁር ጥሜታይ ግድሳ ፅጋባይ ግድሳ ኩሉ ንዓ ሓደ እዩ ሕጂ ከምዚ ዓይነት ሂወት ኣብ ስራሕ ምስ መጻእኩ ከዓ እቲ ገድላዊ ሂወት ብስራሕ ኢና ጀሚርናዮ ምክንያቱ እቲ ኩናት ከም ዝብለካ ዝሕሊሉ ስለ ዝፀንዓና ሕጂ እዚ ምስ መፃና ካብ ደንደን ማይ ብነፀላ ይሽከማ ፀኒሕና ንጋንታናስ እዛ ነፀላ ፀሊእ እያ ኣነ ናብርሃፅን ትበሃል ኢና ከይድና ኣብርሃፅን ካባይ ትቕሙት መቕማት ግን ኣነ ነታ ነፀላ ኣብእየ ኣብዚኣ ክሳደይ ተሸኪመ ዓቕበ ደንደን ከዓ ነዋሕ ተሸኪምና ወፂና ባ ጌርና ኩሉና ከማን ከምኡ እቲ ነፀላስ ግዲፍነ
1: 23 ጉንበት 983 እቲ ኣብታባ ኮሚንታንግን ከባቢኡን ዓሪዱ ዝነበረ ጸላኢ ሃንደበትነት ፈጢሩ ነቲ ኣብታባ ግሎብ ዝዓረደ ተጋላላይ ህዝባዊ ሰራዊት ደምሲሱ ንእስትራተጂካዊት ናቕፋ ናይ ምቁፅጻር መደብ ሒዙ እዩ ኣንቂሉ ንዕኡ ዘድልዮ ምድላዋት ኣጻፊፉ ከዓ ኣብታ ናይ 0 ሰዓት ንመጥቃዕቲ ተዳለወ ኣቐዲሙ ን10ታት ታንክታት መታኾሲ ዝከውን ዝኽእል ድልዱል ድፋዓት ሃኒፁ ብምፅንሑ ኣብ ኣድማዕነት ናይቲ ውጥን ሙሉእ ምእትምማን ዝነበሮ ይመስል
2: እቲ ቅድሚ ምድላው ክንመፅእ ቅድሚ ምድላው እጂ ፀላኢ ይተሓልበ ዝበሃል ቦታ ኣላ ፊትና ኣብዚ ይተሓልበ ዝበሃል ቦታ ሕጂ ድምፂ ናይ ዘዘር ስማዕ ነይሩ ምሸት ስማዕ ይቐፃሊ ንማእክል ነትበጠሎኒ ንሕብሮም ነርና ብሓንቲ ከታተሉና ምናልባት ናታይ ኣረኣያ ሕጂ ክሪኦ ከለኹ ሽዑስ ብዙሕ ግምት ይሃብዎ እን እየ ዝብላ ንማእክል ነትበጠሎኒ እዚ መወዳእታ ግን ከይድ እቲ ድምፂ ቅንዩ ኣጋጣሚ ነ ስራሕ ነይሩ ተክልታት ወጠለኒ ከይደ ነረ ምስ መፃእኩ እቲ ካልኣይ ማእክነት ሓይሊ ምድሃኒ ፀጋይ ኣበራ ብሃል ፈሽቲ ምስ መፃእኩ ዶዘርሰ ተቐልቂላ ዝስራሕ ምስ ኣላ ብለኒ ፅልሚት እዩ ተቐልቂላ ቁርብ ና ተቐልቅለ ዝስራሕ ምስ ሕጂ እቲ መታኮስ እዚ መጨረሻ መፅ ኢሎ ማለት እዩ ስራሕ ምስ ዘለኒ ካብኣ መልእክቲ ጌራ ንወፀለኒ ካብ ዶዘር ተቐልቂላ ኣላ ተቐልቂላ ክስራሕ ምስ ኣላ ኢላ ንሕብሮም ሓንቲ ካታተሉ ሕረብና ካብ ድሕና ንሰራዊትና ኣጠንቂቕና ማለት እዩ
3: ሕጂ ኣብቲ እዋን እቲ ሰዓት ሓደ ክኾን ከሎ ድምፂ ንሰምዕ እንታይ ዳሉ እዚ ድምፂ ገለ ኢልና ሕጂ ኣቶ ኮይና ንፅምዕ ሕጂ እታ ቅድሚት እንዳሮንዳ ንብላ ብ11 ሰባት እያ ትእል ኩሉ ግዜ ትሕሎ እቶም 5 ሰባት ይድቅሱ ፍርቂ ግዜ ናይ 4 ሰዓት ሕሉ እቶም ፍርቂ ከዓ 4 ሰዓት ሕሉ እቲ ሓደ መራሒ ምስሪ ኮይኑ ንኩሎም ድቀፅሮም ነዚ ብ11 ሰባት እያ ትሕሎ ነራ ማለት ሕጂ ኣብታ ናይ በዓል ዋጋ ብርተርታት ድሕሪ ፍርቂ ለይቲ ስለ ዝበፅሐ ሕጂ ደቂሶም ነሮም ሽዑ ሕጂ እቲ ኩነታት ብል ዘሎ እቲ ድምፂ ስማዕ ሞ እንዳቐረበ ከዓ ከይዱ ሕጂ ቲ እንዳቐረበ ምስከዲ ስቃጥላ ይሃርማ ሞ እቲ ስቃጥላ ድምፂ ገብር መሊሱ ከዓ እንታሽም ንፋስ ከዓ ነይሩ ሓይ እንዳቐረማ ምስ መፃ ሕጂ ምስ ረኣናየን ፈንጂ ናተን ከውፃ እዩ ጅምራ ፈንጂ ወፃ የውፃ ከም ዘለዎ ከዓ ንርዳእ ሽዑ ማለት እዩ ልክ ሰዓት 5 ምስ ኮነት ቀጥያ ገንበልቲ ትኮስ ሞ ናይ ጀምር ምልክት እዩ ወንታይ ናይ እናበልና ክእልና ሕጂ ብሙሉእ ኣብቲ ድፋዕ ኣብቲ ግንባር ዘሎ ማለት ኣብቲ ከባቢና ዘሎ ካብ 60 ሚሜ ስጋብ 160 ሚሜ ዘሎ መዳፍዕ ብሙሉእ ብሓንሳብ ትኮስ እዘን ዝበልናየን ድፋዓት ናይ ካብ 13 ካብ 15 ዝረኣየና ድፋዓት ከዓ ታንክታት ኮይነ ንፀንሓ ሞ ብሙሉእን ካብተን ታንክታት ከዓ ናብ ግሎብ ገፀንካኒ
4: ንሕና ዕለት 23 ምሸት ናይ ተጠንቀቕ ሌተይ ሓዲራ የማነ ምልክት ነይሩ ፈልጦ ነይሩ ትኩነታት ንሕና ከዓ ተራ ኣባላት ኮይድና ኣነ መጥፋዕ ጂፒኬየ ፀገማይ ጎኒ ነርና የማናይ ሱ ነይሩ ካብኡ የማናይ ከዓኒ ተሳሴት ጋንታ ነይራ ለይቲ ተጠንቀቕ ተመሓላሊፍና ብምሉእ ናብ ኮፍ ኢልና ኢና ሓዲርና ወጋሕታ ከምዝክልዎ ፀንሑ ታንክታት ግን

0: ኣነ ሃልታ ኸውን መሬት ቀጣ ዳተሕሱ ቁርቅ ዘብልን ቡምባኢት ክጅምር ዝፀላ ሓንቲ ኸውን እያ ኣብታ ቅድሚ ግንባር ትበሃል ድፋዕ እታ ቅድሚት ኩል ርእሶ ኩናት እያ ዝበልኳ ሓንቲ ሓሙሽተ ሰብ ገለያ ትሕዝ ሽዱሽተ ሰብ እያ ትሕዝ ልዕልዮ ክትሕዛ ይትኽእል እሶምን ምዕቆብ የብሎምን ብቐታ ግን ንዓ ፀላይ ርጉልዕት ናይ 50 ሜትር እያ ብዕበርር ጥቕጥቕ ኢሉ ስቀላ ንዓ ይሒዛ እሶም ካብኣ ተሳሒቦም እንዳሪ ትመፁ ኣብቲ ቐንዲ ትፋዕና ንሕዝ ማለት እዩ ኣብቲ ቐንዲ ትፋዕና ንሒዝና ሕጂ ንኸሳብ ዘለካ ኮይኑ ቡምባኢት ቡምባኢት ቡምባኢት ቡምባኢት ቡምባኢት ቡምባኢት ቡምባኢት ስጋብ ምድሪ ዝወግሓልና ማለት እዩ
1: ኣብቲ እዋንቲ ድፋዕ ብምሉእ እቲ ድምሲቲ ብምሉእ እቲ ግራብ ዝነበረ ከቢድ ብረት እዚ ኣግራብ ጌርና ዝነበርና እቲ ደምሲሱ እቲ ላዕለዋይ ድፋዕ እዚ ቦታን እቲ ድፋዕናን መከናለዲ ይብሉ እዩ ኮይኑ ልዕሊ ከናን ኢና ክንከይድ ቀኒና ምናልባት እዞም 11 ዝብሎ ዝጠና ሕጂ ኣነ እኳ ትሽዓተ ሰባት እየ ዝፈልጣ ነ ታ ቦታ 11 ኢልዋ ኣሎ ዩማነ ንጉሆ ሃጂመን እቲ ቦታ ኣልቂቐኖኦም ዓር ኣነ ብፀጋማይ ወገን እየ ትኩስ ዘለኹ ባታ ዝበሃል ነብራ ሓመስመራ ሓመስርዕና እታ ፊኒስትራ ናይ ክልቴና ሓንቲየን እሱ ወደ ዳነ ትኩስ ከምኡ እንዳልና ና ርፊድናዮ ብጎኒናዮም ሓዳ ዝረአያካ ብሳንውጠን ተሰኪመን ክረግፋጥ እያካ ትርኢ ዲባ ብላዕሊ ድሪቢሎን ቦምባ ንሕና ካ ብጎኒ ኮይና ናሃር መወዳእታ ከም ዝብሎ ፀንሐ ንዕአን ቀልጢፍኩም ኣባረርዎን ስለተባህለ ቆልጡፉ ቆልጡፉ ተባሂሉ ሰባት ድሓን ዝኾኑ ሰባት ቆልጡፍ ተባሂልና ኣነ ንባዕለይ ካብቶም ብሬን ሕየ ብሬን ናይ ቀዳናይ ተጋንታ ቀልጢፍ ሕሽኩማ ጥወይዋ ስለተባህለ ኣብኡ ከይደ ጠጠው ኢለ የተኩሸ ከም ድፋዕ ሕጅና ማይ ተኩስና ላዕሊ ቋቃብር ቅድመይ ኮይኖም ማዕሎት ተቕልሓንስ ነታ እንዳ ዋርድያ ትበሃል ደይቦማ ከለዉ ኣነ ካ ብጎኒ ብክልተ ጎኒ ኮይና ሃር ነረ ደቂቃ ናሓናየኒ ኣውፅእናየን ሃጅማ ነረን መልሸን እቲ ሓላፊ ድመልሰን ነበረ ካባና ንሃጅማ ሞ ድመልሰን ነበረ እንታሃደማ እሱ መንጢልናያ ሽ ምክንያቱ ኣንረአና ሃሪመይ እውን ይብልን ብለይ ብፀጋሚ የማይ ውን ነሮም እዮም ካልእ ሃሪሞም ክኾኑ ክእሉ ግን ብለን ብለን ብለን ስለምስኮነ ዋላ ቋጋብርኩም ብለኒ ነይሩ ንዕኡ ዘቢጥናዮ ዘፍ ኢላ ሽታ ኩነታት ሳልሰይቲ መዓልቲ ማለት እዩ
0: ሓሙሽተ ሰባት ኣገዲምና ሕጂብና ንሕዛ ሓደ ሞተ ኣለቃ ምሽጉጡ ኣብታ ርእሲ ድፋዕ ወድቕ ርእሲ ድፋዕ ኣብታ ቅድሚ ደላ ድፋዕ ኣብ ርእሳ ኮይኑ ስሕብ ኣቢሎም ንዑር ሽጉጡ ንገለ ኢና ውፅኦም ንሬስኡ ገይሮም ይርጥዎ ንቋፀራ ማለት እዩ ምድሪ ምስ በረስ ተቋፂር ኒ ምክንያቱ ነዛ ቅድሚ ግንባር ሕጂ ብፀጋምኒ ብየማኒ ናሃርመላ ኢና ንብቅድሚት ናሃርመላ ኢና ፀልማ ተኮይጠ ዘንጋዕና ነተ ናብቲ ቀንዲ ድፋዕ ተፀጊዐ ነብረካ ኩላተን መስቀላ ዊርና ብምሉእ ንኣ ንርግፍን ማለት እዩ ኣብ መጨረሻ ትውዕሎና እንታይ ይኸውን ማለት እዩ ንፀላኢ ንሕና ኣብ ምክልኻል ኢና ፀላእካ ምትካዕ እዩ ኣብ ምክልኻል ዘሎ ሰራዊት ከዓ ንኩሉ ግዜ ዝሓየለ እዩ ምክንያቱ ንቡር ድፋዕ ኣለዎ ቋሚ ድፋዕ ኣለዎ ትከላኸል ከዓ ዝመሽአ እዩ ምክንያቱ ዝመፀካ ዘሎ ፀላኢ ከጥቀዒ ድመፅ ዘለዎ ፈንጂ ኣሎ ሞርታር ኣሎ ባኢድ ኣሎ ኩሉ ነገር ኣሎ ዝቐለለዩ ንዓና ንዓና ዝቐለለዩ ና መወዳእታ ግን ንፀላኢ ንስዕሮ ፀላእኻ ኣብኣውድእ ማለት እዩ
2: በጠሎ ንክልተ ንሃንደበትነት መጥቃዕቲ ፀላኢ ንምምካት መሬታ ኣሕሊፋ ንኸይትህብ ኣብ ከቢድ መረበራበይኣት እያ ፀዓቅ ናይ ተዕረፍቲ ዘይነበሮ ደብዳብ ግን ብቐሊል ዝፅወር ኣይነበረን ይኹን እምበር ተጋዳላይ ነታ ዝባኑ ሂብዋ ዝነበረ እስትራቴጂካዊት ናቕፋ ኣብ ኢድ ፀላኢ ንኸየእትዋ ኣይሂ ደብዳብ ኣብ ዝባኑ እናፀሓየ ብዝተኻእሎ ተቓለሰ
3: ነዛ ኣነ ኣብታ እንተ ዋላ ሓንቲ ክገብራ ዝኽእል ነገርና በጢለ በቃ በጢለ ልክ ከምዛ እንታሽሙ ኣብኣቶ ሴተ ማለት እዚ ሞርታራት ኣብ የማን ፀጋም የማን ፀጋም ፀጋም ቤነየ ዘለኹ ዝረኣየኒ ሰብ እውን የለን ክሸኒ ወላ ካልእ ነይሩ ተትኾኑ እውን ዝርአየኒ ሰብ እውን ኣይመሃለዉ ማለት እዩ ስለዚ ኣብ መወዳእታ እዛ ፃዕዳ እግረይ ይህረሙ ሞ ድሕሪኡ ክገብሮ ዝኽእል ነገር ስለዘይብኒ ክወፅእ ኣሎኒ ኢ ሕጂ እቲ ባሩድ እውን በርቲዕኒ ስኻእ ስለነበረ እቲ ባሩድ እቲ የማን ፀጋም ዝዓልብ ነበረ እውን እዚ በርቲዕኒ ካ ስለነበረ ክወፅእ ከዓ ነይሩ ንፍትዋንቲ ስለዚ ክወፅእ ኢሎም ዝተበገስኩ ንድሕሪት ገፀ ይወፅ ሕጂ ብልዕሊ ካና ነገር እናእተኸ ከሎ ሕጂ እቲ በዛ ናይ ጎነይ ናይ ኩሊተይ ሕጂ ሸቕተ ብለኒ ገለ ነገር ኣይተፈለጠንን ትክለየ ዳኣቱ ንፋሂስ እየ ዘለዎ ታረድዩ ኣጋጣሚ ፋሂስ ኣብታ ማእኸል ፀንሓኒ ሳልሰይቲ ጋንታ ነበረተ ንፋሂስ ሃር ኦይ የማን እንታይ ደም ብድሕሪካ ገለ ብለኒ ሞ ኣይተፈለጠን ከምዝሸቕ ኣቢላትኒ ርኢ ተበልኮ ደም ተፀይቁ ስጋብ ታሕቲ እውን ውፅሒ ማለት እዩ በል ሕጂ ኣለም ብላኒ ኢራም ነራ ብሳ ጠቃና ሓኩሞ ኹን ግርምታት ገለ ብሎ
4: ከምዚ ኢልና ከለና ሰዓ 6ዱሽተ ኮይኑ ገባር ተታሒዛ ተባሂሉ ኣዝያ ከምዝብለካ ፀንሐኩ እያ ገባር ኣዝያ ውፊት እዩ

ክቡራት ተኸታተልቲ ፈነወ ዋልታ ቲቪ ሚኒስትሪ ምክልኻል ንሎሚ ዘዳለናዮም ትሕዝቶታት መደብና እዞም ክትከታተልዎም ፀናሕኩም እዮም ነይሮም። ኣብ ዝመፅእ ብካልእ መደብ ክሳብ ንራኸብ ሰሰናይ ንኽሉና ድሓንቀኒዩ።

ሓደ ሬክተር ምንቅጥቃጥ ምድሪ ከም እተኸስተ ተቓልዑ። ዝርዝር ዜና። ኣብ ሆስፒታል ከርን ልዕሊ 400 ዜጋታት ዕዉት መጥባሕቲ ሓበላ ዓይኒ ተኻይዱ። ወኪል ሪና ኣልማዝ ወልደ ገብርኤል መልክዕ ጸብጻብ ዘዳለቶ ትሕዝተሉ ኣርሴማ ኣስመሮም

0: እተገብረሎም ገለ ድማ መነፅር ዓይኒ ከም እተዓደሎም ኣብ ሚኒስትሪ ጥዕና ሓላፊ ሃገራዊ መደብ ምክልኻልን ምቁፅፃርን ዑረት ኣቶ ኣለም ዘካርያስ ገሊፆም እቲ ወፍሪ ኣካል ናይቲ ዑረት ንምክልኻል ብደረጃ ሃገር ዝካየድ ፃዕሪ ከም ዝኾነ ብምሕባር እዚ ምስ ጉጅለ ሓካይም ኣልበሰር ብምትሕባር ዝግበር ሕክምናዊ መጥባዕቲ ኣካል ናቱ ከም ዝኾነ ሓቢሮም ሕማማት ዓይኒ ብሓፈሻ ሓበላ ትራኮማን ንድሪ ዓይኒ ድማ ብፍላይ ብሕክምና ብቐሊሉ ክፍወስ ከም ዝኽእል ጉቡእ ሕክምና ኣብ እዋኑ እንተዘይረኺቡ ግና ዑረት ከም ዘስዕብ ብምጥቃስ ናይ ዓይኒ ፀገም ዘለዎ ዜጋ ናብ በዓል ሞያ ቀሪቡ ክምርመር መጥባሕቲ ዝተገብረሉ ድማ ብሓካይም ንዝተዋህቦ ምኽርን መድሃኒትን ብግቡእ ክጥቀመሉ ተላብዮም ሜዲካል ዳይረክተር ዞባ መወከስ ሆስፒታል ከረን ዶክተር ያፌት ሃይለ ሚካኤል ብግድዩ እቲ ብምውሃድ ምስ ጉጅለ ሓካይም ኣልበሰር ዝተገብረ መጥባሕቲ መቐፀልታ ናይቲ ኣብቲ ሆስፒታል ክካየድ ፀንሐ ንጥፈታት ከም ዝኾነ ብምሕባር ንጉጅለ ሓካይም ዓይኒ ኣልበሰር ኣመስጊኖም ጉጅለ ሓካይም ዓይኒ ኣልበሰር ኣብ ዝሓለፈ ዓመታት ኣብ ኩለን ዞባታት ሃገርና መርመራታት ንፀርታን መጥባሕትን ከካይድ ምፅንሑ ዝፍለጥ ኮይኑ ኣብ ዞባ ዓንሰባ ሕክምናዊ ኣገልግሎት ዝሃበ ሎሚ ዓመት ንመበል 15 ግዜ እዩ
1: ናብ ካልእ ዜና ምስንሰግር ጨንፈር ሃማደ ዞባ ደቡብ ኣብ ንኡ ዞባ ድበርዋ ዝርከባ ኣባላቱ ብማሕበር ተጠርኒፉና ብምርባሕ ንህቢ ክዋፈራን ምንጭ ቁጠባዊ ተተንኸው ሕሳን ዝሕግዘን ባይታ ብምፍጣር 20 ዘመናዊ ቆፎታት ሓገዝ ኣበርኪቱለን ብ26 ሓምላ ብዝተካየደ ናይ ምርኻብ ስነስርዓት ሓላፊት ሃማደ ኣብቲ ንኡ ዞባ ወይዘሮ ትርሓስ ኣድረሶም ኣብ ዝሃበቶ ቃል እተን ናብ ማሕበር ዝተጠርነፋ ብምምሕዳር ከባቢ ዝተለለያ ምዃነን ብምጥቃስ ንልዕሊ ሓደ ዓመት ብምርባሕ ንህቢ ምስራሕ ጋብላዊ ቆፎ ክንክን ንህብን ምብርባር መዓርን ከም ዝሰልጠና ገሊፃ ሓላፊት ጨንፈር ሃማደ ዞባ ደቡብ ወይዘሮ ሰናይታ ፈወርቂ ቦገና ካብ ብተናፀል ኣብ ማሕበር ተጠርኒፈን ምዝሰርሓ ዝበለፀ ረብሓ ከም ዝረኽባ ብምጥቃስ ኣፍሬቲ ንክኾና ኣበርቲዕን ክሰርሓ ተላብያ ኣካየዲ ስራሕ ንኡ ዞባ ድባርዋ ኣቶ ተክለ ማርያም ገብረ ኢየሱስ ድማ እቲ ንዞባ ብዘለዎ ተፈጥራዊ ፀጋታት ንምርባሕ ንህቢ ምቹእ ከም ዝኾነ ብምጥቃስ እቲ ማሕበር ኣድማዕ ስራሕ ንኸሰላስል ደገፍ ምምሕዳር ንኡዞባ ከም ዘይፍልዮ ኣረጋጊፆም እቲ ብደገፍ ሃማደ ኣብ ንኡዞባ ድባርዋ ቀይሙ ዘሎ ማሕበር ምርባሕ ንህቢ ብ20 ዘመናዊ ቆፎታትን 10 ጋብላዊ ቆፎታትን እዩ ተበጊሱ ዘሎ ብሓሙስ 23 ሓምለ ተኸፊቱ ብልዑል ሃገራዊ ወንን ድምቀትን ክካየድ ዝቐነ ፌስቲቫል ኤርትራውያን ነበርቲ ሃገራት ስካንዴቪያ ብሰንበት 26 ሓምለ ተዛዚሞም ብመልክዕ ፀብጻብ ንዝተዳሎ ትሕዝቶ ኤፍሬም ግደ ካቕርቦ እዩ
2: ፅንዓትና ዋሕስና ብዝብል ቴማ ን4ባዕተ መዓልትታት ብውዕውዕ ሃገራዊ ወኒ ክካየድ ዝቐነ መበል 28 ፌስቲቫል ኤርትራውያን ነበርቲ ሃገራት ስካንዲኔቪያ ብሰንበት 26 ሓምለ ኣብ ከተማ ስቶክሆልም ተዛዚሞም ናይ ሎም ዓመት ፌስቲቫል ሙያዊ ኣስተምህሮታት ስእላዊ ምርኢት ባህላውን ስነ ጥበባውን መሰናድኦታት ሰሚናር ኣብ ህሉ ኩነታት ቆሸት ማሕበረኮማት ከምኡውን ካልእ ኣዘናጋዕን ማህርን ትሕዝቶታት ዘጠቓልለ ነይሮም ኣብቲ ካብ መላእ ሃገራት ስካንዲኔቭያን ካልኦት ሃገራት ኣውሮጳን ዝመፁ ዜጋታትን ዕድመ ዝተገብረሎም ኣጋይሽን ዝተረኽብሉ መዛዘሚ ስነ ስርዓት ፀሓፊት ኣዋሃዲት ሃገራዊ ሽማግለ በዓላት ወይዘሮ ፅገረዳ በርሀ እቲ ሃገራዊ ምትእኽኻብ ብዕዙዝ ተወፋይነትን ተሳታፍነትን ኩላትን ውዳቤታት ማሕበረ ኮማትን ከተማታትን ዕውት ክኸውን ከም ዝኽኣለ ብምጥቃስ ምስጋና ኣቕሪባ ኣምባሳደር ኤርትራ ኣብ ሪፓብሊክ ኢጣልያን ተንቀሳቃሲ ኣምባሳደር ኣብ ሽወደንን ኣቶ ፍስሓፂን ጴጥሮስ ንተሳተፍቲ ኣብ ህሉ ኩነታት ሃገር ዞባናን ዓለምን ከምኡውን መንግስቲ ኤርትራ ማሕበራዊ ፍትሒ ንምንጋስ ሒዝዎ ዘሎ መደባትን ገስጋሱን ብዝምልከት ህዝባዊ ሰሚናር ኣካይዶም ሓላፊ ቆንስላዊ ጉዳያት ኣቶ የማነ ገብረ ኺዳን ብወገኑ ንስሉጥነት ቆንስላዊ ጉዳያት ህዝቢ ክኽተሎም ኣብ ዘለዎም መምርሒታትን ኣገባባትን ዘተኮረ መብሪህ ሂቦም ኣብ መወዳእታ ፌስቲቫል ንምዕዋት ኣበርክቶ ንዝገበራ ውዳቤታት ማሕበረ ኮማትን ካልኦት ኣካላትን ናይ ምስጋናን ኣፍልጦን ወረቐት ምስክር ተዓዲሎም መበል 28 ፌስቲቫል ኤርትራውያን ንበርታ ሃገራት ስካንዲኔቭያ ካብ ኤርትራ ዝኸደት ጉጅለ ባህሊ ብዘቕረበቶ መደብ ደሚቑ ነይሩ
1: ንኡ ዞባ ዓዲ ቀይሕ ኣብ 3 ንቑጣታት ዝተመደቡ ተሳተፍቲ ወፍሪ ተምሃሮ ንልምዓት ሰፊሕ መደባት ምዕቃብ ማይን ሓመድን የሰላስሉ ኣለዉ እዚ ኣብ ጎቦ ጩፋ ሩባ ገዳን ጥቓ ኣቡነ ኣረጋውን ዝተዋፈሩ 700 ተምሃሮ ኣብ ሰሙን 6 መዓልትታት እናወፈሩ ኣብ ምስራሕ ቅናታዊ ዛላታት ውፅኢታዊ ስራሕ ይዓሙ ከም ዘለዉ ሓላፊ ኣብያተ ትምህርቲ ንኡ ዞባ ዓዲ ቀይሕ መምህር በየነ ተስፋይ ሓቢሩ ነቲ ስራሕ ዝመርሕ ዘሎ ክኢላ ምዕቃብ ማይን ሓመድን

ኢንጂነር ዳዊት ክፍሎም በወገኑ ካብ ዕለት 6 ሓምለ ጀሚሮ ማስታት 54,000 ሜትሮ ቅናታዊ ዛላታት ከም ዝሰርሑ ብምጥቃስ ምኩዓት ጎዳጉድን ምትካል ፍልስታት ገረብን ክቕፅል ምዃኑ ኣብሪሁ። ካባሌቲ መምህር ማሓረና ፍሳይ ብግድዩ ተምሃሮ ንዘርእዎ ዘለዉ ልዑል ናይ ስራሕ መንፈስን ስነ ምግባርን ሞጊሱ። ኣብ ንዞባ ሃይኮታ ስራሕተኛታትን ሰዋኒንን ዘበርከትዎ 400,000 ናቕፋ ካብ 12 ምምሕዳራት ከባቢ ንዝተዋፃ 80 ስድራ ስዋ ተመቓሪሑ። ሓላፊ ኣሃዱ ማሕበራዊ ኣገልግሎታቶ ተወስፉ ተኽላይ ኣብ ዝሃቦ መብሪ እቲ ሓገዝ ብስራሕተኛታት መንግስቲ ወነንቲ ንግዳዊ ትካላት ከምኡውን ካልኦት ሰብ ፀጋ ከም እተበርከተን ንነፍሲ ወከፍ ስድራ ስዉ 5,000 ናቕፋ ከም እተዓደለን ገሊፆ። ኣመሓዳሪኑ ዞባ ሃይኮታ ኣቶ ሸክዲን ሳልሕ ብወገኑ ነበርቲ ሃይኮታ በብእዋኑ ንስድራ ስዋት ኣብ ፀሓያይ ዓፂድ ምእካብ ምህርቲ ምፅጋን ኣባይቲ ክሕግዙ ምፅንዖም ብምሕባር ነቲ ገንዘባ ኣበርክቶ ንዝገበሩ ወገናት ምስጋና ኣቕሪቦም። ብካል ወገን ኣብ ንዞባ ሃይኮታ ዝርከቡ ኣባላት ሓይልታት ምክልኻል በዓል ስልጣን ኣግራብን እንስሳ ዘግራምን ፖሊስ ከምኡውን ስራሕተኛታት መንግስትን ሃገራዊ ማሕበራትን ኣብ ፋብሪካታት ባናቶም ፋብሪካ ዘይትን ትካል ዕዮ ሓፂንን ዑደት ኣካይዶም። ኣብቲ ዑደት ኣካይዲ ስራሕ ናይተን ትካላት ሌተናል ኮሎኔል ተኬ ወልዱን ኣብ ማሓዳር ንዞባ ሃይኮታ ኣቶ ሸክዲን ሳልሕን ነቶም መንእስያት መብርሂ ሂቦምዎም። ዝኸበርኩም ተዓዘብቲ ስዒቡ ዝቐርብ ዜናታት ሃገራት ወፃኢ ክኸውን ንምክታልኩም ክትቀፅሉ ደጊመ ብቕብሪ ዕድም። ዜናዊ መሰናዶ ኤርቲቪ ይቕፅል ኣሎ። ዝኸርኩም ተዓዘብቲ ስለምክታልኩም ኣዝየ መስግን። ዜና ወፃኢ ኣሜሪካ ብእታዊ ፍርያት ሓያሎ ሃገራት እትውስኖ ዘላ ወስኺ ቀረፅን ኣህጉራዊ ርግኣት ንግዲ የመዛብሎ ከም ዘሎ ክኢላታት ናይ ተዓውዱ ሓቢሮም። መምሕዳር ፕረዚደንት ዶናልድ ትራምፕ ኣብ ዝሓለፈ ቀረባ መዓልታት ኣብ እታዊ ፍርያት ሱሳ ሃገራት ካብ 10 ክሳብ 12.5 ሚታዊ ዝዝርጋሕ ወሰኺ ቀረፅ ከም ዝገበረ ዝፍለጥ ኮይኑ እቲ ስጉምቲ ድሮ ኣብ ኣህጉራዊ ንግዳዊ ንጥፈታት ኣሉታዊ ሳዕቤን ከኽትል ጀሚሩ ከም ዘሎ ይጥቀስ። ወሰኺ ቀረፅ ዝተገብረለን ኣባላት ኤሮጳዊ ሕብረት ቻይናን ሩስያን ብሪጣንያን ዝርከበን ሃገራት መልሰ ግብሪ ከም ዝህባሉ ይገልፃ ስለ ዘለዋ ሳዕቤናቱ መሊሱ ክዛይድ ከም ዝኽእል ይእመት። ሓያሉ ሃገራት ኣሜሪካ ንወሰኺ ቀረፅ ከም መሳርሒ ፖለቲካዊ ኣጀንዳ ትጥቀመሉ ከም ዘላ ክወቕሳ ፅኒሐን ኣለዋ። ልዑል መጠን ቀረፅ በይናዊ ቁጠባዊ እገዳን ዝርከቦም ንግዳዊ ማሕነቆታት ካብ ቀንዲ ጥንቅታት ዓለማዊ ቁጠባዊ ምንቁልቋል ኮይኖም ምህላዎም እዩ ዝጥቀስ። ኣብ ናይጀርያ ክፍለ ሃገር ካዱና መንነቶም ዘይተፈልጠ ዕጡቃት ማል 27 ሓምለ ብዘካየዶ መጥቃዕቲ ብውሕዱ 30 ሰላማዊ ሰባት ከም ተቐትሉ ማዕከና ዜና ኣቃሊሐን። በቲ መጥቃዕቲ ልዕሊ ሱሳ ከም ዝቆሰሉን ዓሰርተታት ኣባይቲ ከም ተቓፀለን ሰመዚ ፀጥታ ናይጀርያ ሓቢሮም። እቲ ፍጻመ ቀቢላዊ ምትፍናን ዘበገሶ ክኸውን ከም ዝኽእል ዝእምትቶም ሰመዚ ምርምራ ይካየደሉ ከም ዘሎ ኣረድዮም። ዝሰፍሐ ሰሜናዊ ክፋል ናይጀርያ ካብ ቁፅፅር መንግስቲ ወፃኢ ኮይኑ ብምህላው ገበነኛታት ንምህዳን ዝግበር ስርሒታት ዝጥቀስ ውፅኢት ከም ዘይርከቦ ፀብጻባት የረዱ። ኣብ ናይጀርያ ካብ 2009 ክካየድ ብዝፀንሐ ሽበራዊ መጥቃዕታትን ግጭታትን ልዕሊ 40,000 ሰባት ከም ተቐትሉን ሚልዮናት ከም እተመዛበሉን ይግለጽ። ኣብ ሰሜናዊ ገማግም ጃፓን ሎሚ 28 ሓምለ 7 ነጥ 1 ሬክተር ምንቅጥቃጽ ምድሪ ከም ተኸስተ ካብቲ ከባቢ ዝተፈኖ ዜና ሓቢሩ። በቲ ኣብ ደሴታዊቲ ከተማ ኩማሙቶን ከባቢያን ዝተኸስተ ተፈጥሮዊ ሓደጋ ዛጊድ ቁፅሮም ዘይተነፅር ሓያሎ ሰባት ከም ዝሞቱን ብውሕዱ 50 ከም ዝቆሰሉን ተገሊፆም። ብዘይካዚ ብፍርስራስ ህንፃታት ዝተደበዩ ወገናት ስለ ዘለዉ ሰብኣዊ ክሳራ ክውስኽ ከም ዝኽእል ሰመዚ ስርሒት ምድሓን ሂወት ጃፓን ኣሚቶም። ብዘይካዚ በቲ ባርዕ ዝኸተለ ሓደጋ ምንቅጥቃጥ ከቢድ ንዋታውን ትሕቲ ቅርፃውን ዕንወት ከም ዝሰዓበ ተገሊጾ። እዚ ከምዚ ኢሉ እንከሎ መንግስቲ ጃፓን እቲ ምንቅጥቃጥ ሓደጋ ሱናሚ ከስዕብ ከም ዝኽእል ብምእማት ንነበርቲ ከተማ ኩማሙቶን ከባቢያን ዝለዓለ መጠንቀቕታ መሓላሊፉ ኣሎ። ድሕርቲ ቀዳማይ ሓደጋ ዝሰዓበ ድሕሪ ምንቅጥቃጣት ነቲ ዕንወት መሊሱ ከም ዝዕብዮ ክፍለጥ ተኻኢሉ ኣሎ። ደሴታዊቲ ከተማ ኩማሙቶ ብሓደጋ ምንቅጥቃጥ ክጥቃዕ እዚ ናይ ፈለማ ከም ዘይኮነ ዝጠቕሱ ፀብጻባት ኣብ 2016 ኣብታ ከተማ ብዘጋጠመ ተመሳሳሊ ሓደጋ ልዕሊ 50 ሰባት ከም ዝሞቱን ኣሳት 1800 ከም ዝቆሰሉን ይረድኡ።

ኣውስትራልያ ካብ ካልኦት ሃገራት ዝፀንሓት ምርኳስነት ንምጉዳል ድሕሪ 6 ዓመታት ንፈለማ እዋን መጻሪ ነዳዲ ክተሃንፅ ከም ዝወሰነት ሓቢራ። እቲ ፕሮጀክት ምስ ተዛዘመ ሃገሩ ውሕስነት ፀዓት ንምርጋፅ ክሕግዛን ወፃኢታት ከጉድለላን ምዃኑ ቀዳማይ ሚኒስትር ኣንቶኒ ኣልባነዝ ኣሚቶ። ይኹን እምበር እቲ ትካል ክንደይ ዝኣክል ባጀት ከም ዝሓትትን መዓስ ክዛዝም ከም ዝኽእልን ዛጊዳ ይተሓበርን ዘሎ። ኣውስትራልያ ካብ 80 ክሳብ 90 ሚታዊት ጠለባት ነዳድያ ካብ ሃገራት ማእከላይ ምብራቅ ክትማል ከም ፀንሐ ዝጠቐሱ ፀብጻባት ኣብቲ ዞባ ተፈጢሩ ብዘሎ ቅሉላዊ ሕፅረት ኣጋጢሟ ከም ዘሎ የረድኡ። ኣውስትራልያ ነቲ ሕፅረት ንምቅላል ኣብ ሸመተ ነዳዲ ዘተኮረ ሓያሎ ስምምዓት ክትፍርም ፀኒሓላ። ብሪጣንያ ንዩክሬን እትገብሮ ወታደራዊ ደገፍ ብዝለዓለ ከም ትቕፅሉ ኣፍሊጣ። እዚ ዝተገልጸ ሓድሽ ቀዳማይ ሚኒስትር ብሪጣንያ ኣንዲ በርንሃም 27 ሓምለ ምስ ፕረዚደንት ቮሎድሚር ዘለንስኪ ኣብ ከተማ ፖርትስማውስ ኣብ ዘካይሮ ዝርብ እዩ። ብሪጣንያ ወትሩ ኣብ ጎኒ ዩክሬን ከም ዘላ ዝገለጸ ቀዳማይ ሚኒስትር ኣንዲ በርንሃም ክትገብረላ ንፅንሐ ደገፍ ብዓይነትን መጠንን ክብ ከም እተብሎ ኣረድዩ። ከም ኣካልቲ መደብ ብሪጣንያን ሰራዊት ዩክሬን ክትህቦ ፀንሐ ስልጠና ከም እተስፍሑ እውን ኣነፂሩ። ብሪጣንያ ካብ 2022 ድሓር ጥራይ ንዩክሬን ልዕሊ 25 ቢልዮን ዶላር ዝግምት ወታደራዊ ደገፍ ከም ዝገበረትላ ፀብጻባት የረዱ። ሃገራት ኤሮጳ ኣብ ልዕሊ ሩስያ ፀቕጢ ንምፍጣር ንዩክሬን ዝገብርኦ ደገፍ ከባቢሎኖ ምህላውን እዩ ዝግለጽ። ኣብ መንጎ ሩስያን ዩክሬንን ዝካየድ ምልዋጥ መጥቃዕታት ኣብ 2026 ብዘኸፈ መልክዑ ይቕፅል ከም ዘሎ ዝፍለጥ እዩ። ሶርያ ምስ እስራኤል ፀጥታዊ ስምዕ ክትፈራረም ድሌት ከም ዘለዋ ሓቢራ። ፕረዚደንት ሶርያ ኣሕመድ ኣልሻራዕ ብ26 ሓምለ ምስ ማዕከን ዜና ኣልጀዚራ ኣብ ዘካየዱ ቀርሒ ምሕትት ሃገሩ ነቲ ውዕል ንልውላውነታ ኣብ ሓደጋ ብዘየቱ መንገዲ ክትፍርሞ ድልውነት ከም ዘለዋ ኣረጋጊፆም። ክፍረም ዝኽእል ፀጥታዊ ውዕል ኣብ መንጎ ክልጤን ሃገራት ኣጠቓላሊ ስምዓ ንምኽታን ባይታ ከጣጥሕ ከም ዝኽእል ፕረዚደንት ኣሕመድ ኣልሸራዕ ኣሚቱ ዘሎ። ይኹን እምበር እስራኤል ኣብ ሶርያ ትኽተሎ ዘላ ናይ ምስፍሕፋሕ ፖሊሲ ክልቲን ሃገራት ፀጥታዊ ውዕል ክፈራርማ ዘሎ ተኽእሎ ፀቢብ ምዃኑ ናይ ቀረባ ተዓዘብቲ ይጠቕሱ። ኣብ ሶርያ ወታደራዊ ህላዋ ተስፍሕ ዘላ እስራኤል ነቲ ናይ ምስፍሕፋሕ ኣጀንዳኣ ንምስማር ተደጋጋሚ መጥቃዕታት ተካይድ ምህላዋ ፀብጻባት የረዱ። እታ ሃገር ኣብ 2024 ኣብ ሶርያ ንዝተፈጥረ ናይ ስልጣን ሃጓፍ ተጠቒማ ወታደራዊ ህላዋ ከም ዘስፍሐት እዩ ዝጥቀስ። እስራኤል ሰራዊታ ኣብ ሶርያ፣ ሊባኖስን ወሽመጥ ቃዛን ንዘይተወሰነ ግዜ ከም ዝዕስክር ክትሕብር ምፅንሓ ኣይርሳን። ኣብ ዝሓለፈ ሳልስቲ ኣብ ጎረባብቲ ሃገራት ፓኪስታንን ኣፍጋኒስታንን ዝወቕዐ ብርቱዕ ዝናብ ዘስዓቡ ሓደጋታት ዕልቕልቕ ሰብኣዊ ንዋን ክሳራታት ኣውሪዱ። በቲ ተፈጥራዊ ሓደጋ ኣብ ፓኪስታን ልዕሊ 100፣ ኣብ ኣፍጋኒስታን ድማ ልዕሊ 120 ሰባት ከም ዝሞቱ ተገሊጾ። ብዘይካዚ ብሰንኪቲ ምህማም መሬት ዘስዓበ ዕልቕልቕ ብጠቕላላ ልዕሊ 200 ሰባት ከም ዝቆሰሉን ኣሸሓት ከም እተመዛበሉን ፀብጻባት ሓቢሮም። መንግስቲ ኣፍጋኒስታን ኣብቲ ብከቢድ ዝተሃሰየ ከባቢታት ህፁፅ ናይ እዋን ሓደጋ ድንጋገ ብምእዋጅ ስርሒት መድሓን ሂወት ክሰፍሕ ኣዝዩ ዘሎ። ኣፍጋኒስታንን ፓኪስታንን ብሳዕቤናት ክሊማዊ ነውፂ ብቐዳምነት ተፀለየን ካብ ዘለዎ ሃገራት ምዃነን እየን ፀብጻባት ዝጠቕሱ። ዜናታት ምዛም ቀንዲ ነጥብታቱ ክደግመልኩም። ኣብ ሆስፒታል ከረን ልዕሊ 400 ዜጋታት ዕውት መጥባሕቲ ሓበል ዓይኒ ተኻይዱ። ጨንፈር ሃማደ ዞባ ደቡብ ኣብ ኑ ዞባ ደባርዋ ዝርከባ ኣባላቱ ኣብ ምርባሕ ንህቢ ንኽዋፈራ ኣተባቢዑ። ፌስቲቫል ኤርትራውያን ነበርቲ ሃገራት ስካንዲኔቪያ ኣብ ከተማ ስቶክሆልም ብልዑል ማዕረግ ተዛዚሙ። ኣብ ዜናታት ወፃኢ ኣሜሪካ ብእቷ ፍርያት ሃገራት ትውስኖ ዘላ ወሰኺ ቀረፅ ጠንቂ ምምዝባል ንግዳውነት ፈታት ይኸውን ከም ዘሎ ተገሊጹ። ኣብ ናይጀርያ ብዝተኻየደ መጥቃዕቲ ብውሕዱ 30 ሰላማዊ ሰባት ተቐቲሎም።
ኣብ ሰሜናዊ ገማግም ጃፓን 7.1 ሬክተር ምንቅጥቃጥ ምድሪ ከም እትኸስተ ተቓሊዑ። ዝኸበርኩም ተዓዘብቲ ንሎም ሸዝተዳሎ ዜናዊ ምስናዶ ኣብዚ ይፍፀም። ስለምክታልኩም ኣዝየ መስግን። ሲትኮም ዳዝማም ስዒባ ክትቀርብ እያ ብወገነይ ግን

0: ትምባል ስለዝመረጸ
1: አብይ አህመድ ድንክ ነው። የፖለቲካ ድንክ፣ የሁሉም ነገር ድንክ ነው። ወይ ጸበል ወይ ህክምና ያምረው ህክምና ሆስፒታል ነው ብራት የነበረበት ሰው
2: ተጨፈጨፈን። አንድም ቦታ ፈቀቅ ማድረግ አልቻለም። አንድ ክፍለ ጦር ያመጣል ያስገባል ይጨፈጨፋል፣ ሌላ ክፍለ ጦር ያመጣል ያስገባል ይጨፈጨፋል።
0: ሰነዳዊት ፊልም አብሪ ቲቪ አብዚ መደብ መራሕቲ ስርዓት ብልጽግናን መሰልቶምን ብምስምስ ኣፍ ደገ ባሕሪን ዝሓስብዎ ዘይሕጋዊ ምስፍሕፋሕን ዕላምኦምን ኣብ ልዕሊ ኤርትራን ኤርትራውነትን ዘለዎም ኣመለኻኽታን ስነ ልቦናን ካብ ቃላቶም ክንከታተል ኢና።
3: ሰንዓፈን ኣልፈን እምባሶራን ተቆጣጥረን ክሎስት መንደፈራ ነበር ውግያ ሲደረገ ነበሩ።
4: ኣርቃን ሲቪል ነው፣ ስራውም ሌላ ነው። ግን ያው ኣልተ ኮ የሆነ ኮ
0: ጻድቃን ሲቪል እዩ ስርሑ ካል እዩ ፅሩራታት ስለ ዝነበሮ ብኡ ይፅዋዕ።
5: ክሻብ ስመዳ ኢና ንኸድ ማለት ሻዕብያ ሰይ ነቃብሶ ኣለና ዝብል መደብ ግን ነይሩና ግን ኣይኮነን።
0: ትምባል ስለ ዝመረፀ ፅላሊ ኣባላት ብልፅግና ኣብቶም ዓበይቲ ጥራይ ከይተሓፅረ ናብቶም ታሪክ ኤርትራን ኢትዮጵያን እንዶ ዘይብሎም ተባሂሉ ኢሎም ዝምድሩ ደቀሙን ሰጊሩ ኣሎ።
6: የኢትዮጵያ መከላከያ ሰራዊት ማስጠበቅ ኣለበት የሚባለው ዳር ድንበር
0: ሰራዊት ኢትዮጵያ ክሕልዎ ዘሎ ወደብ ካብዚ ጎቦዚ ካብቲ ሩባቲ ካብቲ እምነቲ ምምላስ ኣይኮነን። ናይ ኢትዮጵያ ሃገራዊ ረብሓ ክሳብ ዘለዎ እዩ ዶብ ዝበሃል።
6: የኢትዮጵያ ብሔራዊ ጥቅም እስካለበት ድረስ ነው ዳር ድንበር።
7: አሰብ የሚባለው ወደብ ራሱ ሲሰራ ዲዛይንድ ሲሆን
0: ዓሰብ ዝበሃል ወደብ ክስራሕን ክሰኣልን ከሎ ብፍሉይ ንኢትዮጵያ ከገልግል ተባሂሉ ወይ ድማ ካብ ዓፈር ክሳብ ኣብዚ ንኸገልግል ተባሂሉ እዩ ተሰሪሑ።
7: ብጀርባ በኩል ግመልም ኣያገኘው
0: ትምባል ስለ ዝመረፀ ሰነዳዊት ፊልም ኣብ ኤሪ ቲቪ ረቡዕ 925 ምሸት ድሕሪ ዜና ትግርኛ ከምኡ ውን ኣብ ድግማ ቀዳም 1250 ቀትሪ ድሕሪ ዜና ትግርኛ ትምባል ስለ ዝመረፀ ሰነዳዊት ፊልም ኣብ ኤሪ ቲቪ።

0: ብምደካሩ
1: ንሓንሓን ዝናትካ ናይ ቀፃሊ ናይ ምድንጓይ ባህሪ መፍትሒ ረኪበሉ
0: እዚያ ከዓ ፅብቕቲ እንታይ ንሳ
1: ድሕረ እጂ ካብ ሎሚ ዝጅምር ደንጉ ዝመፀ ነቲ ዝወረደ ሕሳብ ባዕሉ ይረ
0: እሞ ካብ ዝመፅእ እምበር ከመልካ ካብ ሕጂ ትጅምሮ
1: ሞድሓን ሕራይ ነተን ንዓኻ ክፅበየ ዘሕለፍኮን ደቃቂ ናይ ሂወተይ ክትመልሰለይ ትኽእል ትኾንካ ሕራይ

0: ርኢኻ ግዜ ቀደም ወርቂ ይበሃል ፀኒሑ ሕጂ ድማ ጥቕሙ ምስ ተፈልጠኻ ኣልማዝ ተባሂሉ
1: እንታይ ሞ 5 ግራም ኣልማዝ ክሓሰ ንጥራይ ከይትብ
0: ኣልማዝ ግዳ ብገንዘብ ዝግዛእ ስማዕ ኣሎ ግዜ ዕድመ ኣብ ዝበሃለሉ እዋን ከምዚ ምግባርካ ብቀሊል መቕፃዕቲ ተበይንልካ ዘሎ ጥራይ ሰቕልካ ርገፁ
1: ዋ መለ ክረግፆ ንስ እዩ ክረግፀኒ እምበር ሃይ ዋይ እሞ ብኸመይ ኢኻ ቢራ ኣዚዝካ
0: ወደ ምግቢ ክእዝ
1: ዋ ምግቢ ክትዘዝ ስማስገ ብድሕሪ መምፃይ ዳ ከመይ ኢለ ሞ ዝኣስኻ ዝኣዘዝካ ኣነበይነይ ክሕመሎ ዳሓርካ ና ምርዓ እናኸድና ሲ እንታ ኮይንና ኢልና ኢና ምግቢ ንእዝዝ
0: ድሓን በል ድሓን ድሓን ሕጂ ሰለስተ ጥርሙስ ዝተላዕለ ኣለዋ እዚያ ራብዓይቲ ናይ ኣርባዕተ ዕድ ኣለካ
1: እታ ግብርካ እኳ ኣንጭዋይ ትበትካ ንኩ
0: ሓቅኻ ንስኻ ደኣ ትበትኮ ተትኾን ቀደም ዘይትበትኩ
1: ኣንጭዋ ድያ ነትበትኩ
0: ነኖ ምፅላ ይባል ስማዕ ድሕሪ ጂ ኣብ ቆፀራ ዝደንጎየ ነቲ ሕሳብ በዕሊ ዝረግፆ
1: እሞ ቅድሚ ቆፀሩ ዝመፀ ሰብከ
0: እሱ ከዓ ዝገደደ መቕፃዕቲ ስማዕ ኣሎ ነቲ ኣብ ግዜኡ ዝመፀ ሰብ ማለት ኦንታይም ዝመፀ ሰብ ናይ መኸዲን መምፅኡን ናይ ታክሲ ይኸፍለሉ
1: እንታይ ብልብኻ ዲኻ ኢንታይም ዝበሃል ከሎ
0: ተባዕልካ ትፈልጥ ስማዕ ኣሎ ንግዜኻ ኣብ ቁም ነገር ከይትሕልፎስ ንዘን ዘይጠቕማ ሕሳብ ከይትኸፍል ክትብል ዝገደደ ንዕድሜኻ ከም ምስራቅ እዩ ዝቁፅር ወ ሰብ እኮ ሰብ ሪኦ ከለካ ኣብ ቆፅሩ ፕሮቲ እዚኦ ይኸውን ዘለዎ እምበሪ ቅድምን ድሕሪትን ምምፃእ ክልት እዩ ዝሕትር
1: እዋይ ሎሙስ ብዘይተሓዚኻ ሒዝካኒ
0: በዚአን ካብታ ሰማማዕና ሕጂ መደንጎያ ካብ ምክንያት ንገረና
1: ተስፎም እንታይ ደኣ ሰላም ዘይበልካና
2: ኣብ ከቢድ ስራሕ ስለ ዘለኹም ከይዕንቅፈኩም ኢለ

0: ኣቶም ጀምዓ ኣብቲ ፓርኪ ገለ ጉድ እንደ ሰሚዐልኩም መፅ
1: እንታይ ጉዱ እጃ ኸይልካ ንጎም ትርሕማቕ ከይትስምዓና
2: ኣትለለ እቲ ጉድሲ ሕማቕሉ ፅቡቕ እንታይ ምዃኑ ንገረና ግዳዘይ ትብል እዮም
3: ከለሚ ክሳሕ ያ ሰተ እቲ ጉድሲ እንታይ ክምዃኑ ንገረና
0: በዚ ርሑቕ ገጠር እዩ ዓዲ ጎኖቕ ድበሃል ዓዲ ሓደ ማስእ ውልድ ምስ በለስ ተዛሪቡ ኢሎም
1: እንታይ ውልድ ምስ በለስ ኢሉ ክትብል ዲኻ
4: ዋይ ልንኻ ምስተወልደ ሜ ኢሉ ምባል ዳ እንታይ ዜና ኮይኑ ኩላቶም ማሓስእ ምስተወልዶ ከምኡ ብሉ
0: ኣትስቕልክ ንዶ ሜ ኣይትበላ ባይ ክዛረባ እዚ ማሓስእ ኢሎም ውን ክሪኦ ደዲ መፀሰብ እስኻ ኮን ወዲ ክሶ ቅድሚ ሕጂ ቅድሚ 1ሰርተ ዓመት ቀትልካ ኢኻ እስኹ ኮ ካብ ዳያ ክሶ ቅድሚ ሕጂ ሰሪዕ ክትፈልጥ ኢኺ እስኻ ኮን ክስቶ ከምዚ ክትገብሮ ተሓስብ ኣለኻ እንዳበለ ንኩላ ጎና የውፃሎ ኢሎም
2: እዋይ ውርደ እዋይ ፍሽለጥ እሞ ተቐላለዓ ዘላ በለኒ
5: ኣብታ ዝደኣ ሞ መስመራ እንዲ ክመፅእ ነይርዎ
3: እንታይ ክገብር
5: ኣብ ማእከል ክልተ ድያን ኮፍ ተብሎ ድየ ኣለኻ ሽዑንን ንዝመፀ በዓል ጉዳይ ይግባይ ዘይብላ ውሳነ
1: ዓይነግራ ዘይ ትገርፉና በቃ ነኒ ዝተዘርበሲ ብዘይ መዓስ ኣበይ ከመይ ኢሉ ከይበልኩምስ እምን እዚ ንወዲ ከምዚ ንኳ ይሽግር ዘምፅእ ዘሎ በጃኻትኩም ኢለኩም እዚ ውፁእ ሓሰትን ቤላቤለውን
0: ኣታስቕልኩም እንዶይ ትዛረቡ እዚ ኮ ካብ ፈፂሞም ክሕስቡ ዘይክእሉ ዓበይቲ ሰባት ኢና ንፅናዮም ሽ ንብለኩም ኣለና
4: ኣታስተ ናይ ብሓቂ ኸዲኻ
0: ናይ ብሓቂ ይዎ ኣብቲ ፓርኪን ክልተ ሰብኡትን ሓንቲ ሰበይትን እንዲዮም ዝዛረቡ ነይሮም ኣና ኸ ከምዛ ስራሕ ደለኒ ፅግዕ ኢለ ተሸኒዮ ፅን ኢለ ሰሚዐ እዮም
3: ያ ክሓጣፊቱ ብዚ ጭልፋ ጌርካ ፍቃና ያ ፋስዋሕ
2: ፅንሕስማ ሰተ እንታይ ዘፍርሕ ነገር ኢካ ትነግረና ዘለኻ ናይ ብሓቂ ድዩ
0: ኣትወ ደይ ንዝራቢኹም ከሪኢኩም ናንበር ክገርመኩም ወረ ዝገደደ ተኣምራት እዩ ዝገብር ዘሎ ኢሎምኹም
5: ሰተ ኣብኡ ዝነበርካ ይትመስልን እዩ በዕልኻ ዲካ ሕሪስካ እያ
0: ወሪድኒ ኣበይ ክነብር ዳ ኢሎም ና ንነግረኩም ኣለና
1: እዋይ እዛ ክብሉ ሰሚዕና ዶ ኢሎምና ዶ ትብል ቤላቤሎም እንዲያሰዕሪና ዘላ
6: ሓደ ሓንጣል ኣብዚኣ ዋፂና በሊዕና ዘይንኸይድ
7: እንታይ ተዓዲምና እንዳ ከድና ሰብ ዋፂና ክንበሊዑ እንታ ክገብሩ ድዮም ዓዲሞምና
6: እንታ ሓንጣል ባህሊ ብኮ በቃ ስለ ዝኾነ እዮም ጨቢኢሎሞ ሕጂ ስዋ ኢሉ ኮሪኢኻ ከም ከምተሓሰላ ይቕርበልና እንጀራ ሞ ንዕኡ ጣፍ በሊዕ ዘይፈልጥ ሞ ሕጂ ቅርበልካ ኢልካ ከይትሓስብ መሸላ ይቕርበልና
7: እንታይ መሸላ
6: እንታ ንስኻማ ዝነቐዘ ባዕ እንኳዕ ትማሊ ኣብቲ ዕዳጋ ካብቲ ዕዳጋ ከብቲ ብኸብ ካብ ዝወስደን ዘነበለ ጥሪት እንተትርእን መገረመካ መገረመካ
7: ስዋሓት ናይ ባርካ ከብቲ ዶ ገዚኡ ከይድ ነር
6: ላስቆል ሓደን ክልተን ኢልካ መሰንክለ ዝቁፅር ስኢነ ዕበራታትን ደልዓሳትን እምበር
7: እንታ ብልበካ ዲካ ትዛረብ ዘለካ
6: ኣነ ዳ ስማዕ ዶ

0: ብዕራይ ቁልቁል ትብል ፀርፍላ ፈፂማ ዘይትርዳእ ነራ ትማል በሪሃለኒ ሳብ ሕጂ ትፈልጣ ነርካ ንሓደ ርኢኻ ኣለካ ብዕብራን ምንካድ ስኢሉ ዘንከልከል ዝብሰብ እንድያ ትዋሃብ ኣንታ እዚኣተ እንተትሪአን ኮኒ ቆርበት ዶ ይኸይዱ ይኳ ከምበል ብጀካ ቆርበትን ዓፅሚ ስጋ ዝበሃል ኮያ ከምዚኣ ዘይብለ ዋ ሃባ ኢድካ ብለካ ኣለ ወደ ጌጋ ክልኣለ እምበሪ ዓበቕ ዘለዎ ኒአን ከማን ዝመስላ እንታሳኻ ክኩፎ መልሽካ ትውስኸኒ ዘለካ ኣንታ እዚአን ኮ ሪኢካ ኣለካ ናይ መርዓ ስለ ዝኾነ እየ ናብ ገዛ ዝሕረዳ እምበሪ ኣብቲ እንዳመቻላየተ ዝኾነ እቲ ሓኪም ሓሪድኩም ከይጠባሕኩም ሓውቃፅልዎ ዘለ
1: እንታ ሓጂ ባ ዘረባ ምፅኢኻ እዘን ኣብ ዝኾነ ብዓላትን ውራያትን በብግዝዶ ብገለ ዝሕረዳ ኣብ ገዛውቲ ሳተን ኮርካ ልክ ኣብታ ሕክምና ትርከባ ማቸ ኣሎ ኣብኣ ኮይን ተሓሪደን ክመፃ ዝግባእ
0: ሓካወ ሰብ ዓዲምካ ዶ ብገንዘቡ ሕማም ከምዝገዝእ ትገብሩ ኢኻ
1: ኣዋይ ከምዛ በርዓ እዚኣ በይ ነራ ትዝክር እንዳ ምሕፁን ትወዲ በረንበራ ስካፍላ ባሻ ይተላ
0: ትቕድሚ ዓመ ጓሉ ዞ መርዓ ወዲ ሓውብካ ዝብፅሓካ ዝበለዶ
1: ኮንካ መጌርካ ዳ ትርስዕዶ እንታይንታይ ትብል ዳ ከመጌርካ ርስዕኸ ኣብ ፅባሕ መርዓዶ ናይ ወለደኛ ኢሉ ምስ ዓደመና ዓፅሚ ትቁርጥም ኢልካ ከመይ ዲኻ ኮንካ
0: ደስ ክዘክረኒ
1: ዋ መጌርካ ዳ እሱ ረሲዕኸ እቲ ዓፅሚ ስጋ ዘለዎ መስሊ ኢልካ ከምዚ ጌርካ ሪኢኸ ምፅት መሰበልካ ከምዚ ናይ ገመድ ጉተታ ምርኢት ሪኢኻ ኣለ ምኳኑ ዝበካ ከምዚ ጌርካ ምፅት ኣቢልካ ኣነብቲ ካኻ ፅኒዕ ከምዛ ገይረሳላ ዝረገፅኩ ከምዛ ታኮምበር ከምዛ ታኮምበር ኣባቀለካ ተወሩ ርካ ካ ብዲፋዓት ኢኻ ዮም ርካ
0: ሓቀ እንታይ ገብር ፈታዊ ዓፅሚ ገይረ ፈጢረኒ ከምዚ ህርፋን ፀባ ዘለዎ ስጓጉ ድማ ይወድአ ዝበሃል ኣለ ተወሩ ኢለ ቅድሚት እ ከደልጋ ርኢ ከለካ ነቶም ቅድመ ዝነበር ኣብረ ወዲ ጨጉርኮ
1: ናይ ጓል ሓብትካ መርዓ ልክዕ ነቲ ዓፅሚ ርኢ ካብቲ ዓፅሚ ዝነበረ ጅማት ከምዚ ናይ ላስቲክ ማንቲ እንዚገርከ ምፅፃ ተወሩ ኢርካ ነቲ ኣብ ቅድሚኻ ዝነበረ በራሕ ዘማኻ እንዚገርከ ተወሩ ኢርካ ኣቢልካ ነሪኢካ ለካ ኣብ ርእሱ ትኽታፋይ መላእኻ እዮ
2: ስምዑ ባ
1: ስምዕ
2: ኣዝማድኩም ድሕር ከምኡ ገይሮም ንምንታይ ኢኹም ንባህል ቢ ጭብ ዶ ቁማል ዶ ጠማዕ ዶ እንዳበልኩም ተሓሚዎ ድልኹም
0: ከዓ ጀመረ
2: ካብ ሰባት ብዙሕ ስለንፅበ ንነብስና በዓልና ኢና ንሕዝና ስለምንታይ ግን ተሓሚ ናይ ሰባት ብሉፅ ውፅኢት እኮ ነቲ ናታትኩም ስለ ዘየትሕቶ በቻኻትኩም ኢለኩም ኣይተሓስዱ
1: እንታ ተስፎም ንዳል ኮይና ዘለና ንጨረቕ
2: ጭራቓት ንኣሽቶ ሓሶታት እኮ ዓበይቲ እምነታት እዮም ዝሰብሩ
1: እዚኣ ስሓቅኻ
2: ሓቅኻ እሞ እንታይ ዓብስ ኣብዚ ኮፍ ኢልኩም ነቲ ምንም ጥቕሚ ዘይብሉ ሕሜት ከተኹም ስዕሙ ዓልሲ እንታይ ይፋይድኡ
0: ኣታ ሰብ እንታይ ኢና ጌርና ከ ከም ጥላሎ ደድሕርና ንኸድካ ምክቶ ብለና
2: ሓቂኻ ንኩሉ ገንዘብ ዘይትኸፍለሉ ዋጋ ስለ ዘይወሃቡ እዩ እምበር እዚ እኮ ንለባም ሰብ ዓብ ሓገዝ እዩ ስለዚ ጣዕሳ ካብ ዘይተጠቀምኩምሎም ግዜያ ስለ ዝመፅእ ንግዜኹም ብግቡእ ኣመሓድሮ ብግቡእ ተጠቀሙሉ እየ ዝብል ዘሎ ካደ
0: ተሰቀለ ቅድምና እዩ ነብስካ ሕሰብ ዋዕ
2: እወ ሕማቕ እናሰማዕኹን ሕማቓት እናረእኹን ስቕ ክብል ስለ ዘይክእል ድሓን ምኻድ ሕሸኒ ገድፈኩም ዎ
3: ግን ሓደ ነገር ክነግረኩም እቶም ብሉፅ ኣእምሮ ዘለዎም ብዛዕባ ሓሳባት እቶም ማእከላይ ኣእምሮ ዘለዎም ድማ ብዛዕባ ፍፃሜታት እቶም ከምዚ ከማኹም ድኹም ኣእምሮ ዘለዎም ድማ ብዛዕባ ሰባት እዮም ዝውዕሉ እሞ መደብ ኣእምሮኹም ኣበይ ከም ዘሎ ባዕልኹም ፍለጡ ወድሓንኩም ማዓ ሰላም
1: ንግፋ ኣቢልካ ዘረባስ

0: ተመስገን ተመስገን ወይ ናይ ሎም ዓመት ንበይኑ እዩ በይኑ
1: ምና ፅነት ክንናፈሳ ይንኽእል ክትገብረ ዝኸፊ ኢልክን ናፅነት ናዘይ ተኽበር እንታይ ገርና ክን ኢና
0: ኣውሪድለይ ደዳሃብ ኣብ ዝኸፊ ኢለ ደ ነይረ
1: እንታይ ሕጂ ሰናኸን ደብ ዝኸፊ ኢልክን
0: ምስ ደንጎ ክዳሃ ይክገብር ኢለ መፅእ እዚ ከዓ ትእዛዝ ናይ ኣስራሓየ እዩ ክንደይ ድዮመ ኣብ ጥራይ ከብዶም ፍርቂ ዘንቢል በለስ በሊዖም መፅኦም ዝተፈርፍዑ ዘልሐጥ ኢሎም ይወድቁ እሞ ኣምቡላንስ ፀፀዊዐን ስቢዳለ ድወስዶ ክንደይ ድዮም
1: እሞ ኣነ ሜርሲ ዝኣክልሲ በለስ ክበልዓልተ
0: ኣቲ በለስ እኮ እንተብዚሕካን ኣብ ጥራይ ከብድኻን ይፎቅ እምበሪ ዝተፀረየ ቫይታሚን ዘለዎ ፍሩታ ኮዩ እዚ ግን መጢንካ ምስ ትበልዖ እዩ
1: እዚ ንዓ ክንጥቀምክ ንሕና ግን ብዝተፈላለየ ፍሩታታት ረዲእክና ኣሎ ሜሌ ኩኽ ኣራንሺ ባናና ኣናናስ ጌርና ኣይንስእሉፅቡቅ
0: ኣብ ክልቸንሰእ ዝበሃሉ ፅሩ ከምዚ ከማይ ምክበር ስርሖም ነይሮም ኣሕምልቲ ንመገ

0: ኣብ መናፈስ ኸይደ ተናፊሰ ብዘረባ ደይድኻብ ተሓጒሰ ናባኸ ሰላም ክብል ተበጊሰ
1: ትምህርቲ ዘይረእኸያዛ ግጥሚ
0: ግጥሚ ዘይኮነት ናይ ኣጋጣሚ ግጥሚ እያ ትበሃል።
2: ሰላም ንዓኻት ክንኹል
1: ነሰመይ
3: ከም ስሙ ተስፋ ዘስንቕባወ ዝትክሎ
0: ብዘይ ቀልዓለም ክዛረብ ኣደይዳ ሃብያት ተስፋ ስኒቓ ነዊሕ ከም ዝሓስብ ገይራትኒ
2: ዋው በላ እንኳዕ ኩሉ ሰብ ሓደ ይኮነ ከምቲ ነገስታት ከም ባሮት ብኣጋር ባሮት ድማ ከም ነገስታት በፍራሽ ክኸዱ ረኣኹ ዝብል ትንቢሲ ኣንታብ ኪምና ኢና መስለኒ
3: ከመይ ማለት ካ እዩ ተስፋ
2: ኣቐድማ ቢለ ሓወ በኽን ትፍላይ ማንታ ሓውና ኣብ ሓደ ቦታ ረኺቡ እየም ነ
3: ሓቦ ኢሎ ማንታ ኣለዎ እዩ ንባባሊኻ
2: ብባዮሎጂካል ኣይበልኩኹም በንቲ ሓሳስባ ፍላይ ማንታ ሓዉ ማለት እየ
0: እዚ ድ ጠፊእኪ ንመስፍሩካ እዩ
2: ልክዕ ኣለኹ ምሕረ ስሙ ክፅውዑ ስለዘይለለኹ ኳ
0: እሂ እንታይ እዮም ኢሎምካ
2: ንሓይድ ኣንተኸብሉ ከም ሰብ ዶኸቆፅርም እዮም እታ ክንድባብ ኮክርቢት ዘይትኸውን ኦምሮኦም ሰባት ክትንዕቕ ጉዳን
3: እዚኣቶም ዝነዓቕሞመን እዩ እሞ ድማ ንዓኻ ዋ ዘይከውን
2: እዚኣቶም ሓፂር እንተዘይንዕቕ መን ከም ሰብ ምቆፀሮ ነዊሕ እንተዘይፈርሕ ከዓ መን ሰብኣይ መሓዞ ትብል ምስሊ እዮም ዘዘኻኽሩኻ
0: ሕጅስ ሓንጣልን መስፍንን እንተዘይንዕቑ መን ሰብ ምቆፀሮ ተስፎም እንተዘይፈርሕ ከ መን ሰብኣይ መሓዞ ክትብል ንኽእሎ
2: ይከኣል እዩ ምክንያቱ በቲ ክብልዎ ዝፀንሑ ሕሜታን ባጫ እንዳኣና ርግፅ ርግፅ ዕምፅቕ ዕምፅቕ ኣብሎም እዩ ትመፀካ ግና ፈሪሕ ግዲ ኮይነስ ኣይገበርክዎን ሓዲገዮም የመፅ
3: ልቢ ስለ ዝዕበኻ እምበር እዚኣ ናይ ቀደም ምስላ እንዳ ሕጂ ኣብዴተ ጌይርናያኸ ዓሻ ተዘይንዕቕ መን ሰብ ምቆፀሮ ለባም ልቢ ተዘይዕቢ መን መሓዞ ክንብላ እምበር
2: ልክዕ ልክዕ ኣለኹ ስማዓስከንስ ሕጂ ከታ ክደግመ ንደሊ ከዓ ክደጃራ እዩ ትመፅእ ዘለ እንታይ ኮንካ በዚ ናይ እምሮ ሕሙም ኢልና ንዕቆ ሰብ ከም ንፅረፍን ከም ንዝለፍን ጌርካስ እሞ ከዓ ምስኡ ድኹማት እምሮ ከም ንባሃል ጌርካስ እንታይ ኮንካ ከ ክትብለኒ
4: ክላስ ኮን ንዕቕ ንዕቕካ ቦታ ይኸይጎድለካ
2: ዋ
4: ወ
2: ዘለፋንሲ እንታይ ኮይኑ እዩ ዘይስቆረካዓ
4: ስለዝለመድክዎን ኣብ ግንባረይ ስለዘይትከዓኒ
2: ዋ
4: እወ ነዚ ሕማቕ ንጥበቕ ጌርካሉ ንኩሉ ዘርስዕ ሰብስክንዝተገዲስካ ልመትካ
2: ናይ ካልኣይ ግድሰንን ኢናዓይ ስማዕ ንባህሊ ብጭብሲ ምልክት ሕማቕ ዘመን ዝመስላ ከም ዳሜራ ናርእን ዝወድቃት ትብለን ዝምጠጥ ጅማት እምበር ዝሕየኽ ስጋት ዘይብለን ከብቲ ካብ ዕዳጋ ሒዙ ክኸይድ ርእዮ ደልካ
4: መሒዞ ኸይድ የኢለካ እምበሪ ጎዝዕትዎ ወይ ሓሪድዎ ደይለከ
2: እውይ ምትዕ ካብ ዕዳጋ እሞ ድማ ኣብ ድሮ መርዓ ጓሉ ሲ ካሓርደን እምበር ክሰዓለለ ዝኽኩመ
4: ንዶ ይፈልጥ ኒ
2: ምሕረ ኣደይ ድሃብ እንታይ ስለ ዝበለትከ እያ ካብቲ ቅድሚ ሕጂ ኣትሒት ክትርያ ዝነበርክ ሕጂ ሰማይ ስቕልከያ ዘለኹ
0: ብዛዕባ ከንቲ ነታሃብትያ ነገራትኒ ብገንዘበይ ከዓ ፅድቅን ሰላምን ክሽምት ከምዝኽእል ኣዘኻኺራትኒ ሃብታም ሽሕ ሃብትም ልዕሊ ሰቡ ከምዘይበልዕን ኣብ ክልተ ዓራት ከምዘይሓድር ሕሽ ኸይላትኒ
3: እዚ ደኣሞ ፍልስፍናዊ ዘራርባ ድዩ ማማድ ሃብ ሓደ ሓደ ግዜ ትዛረቦ ዘረባ መሬት ኣይወድቕን እዩ
2: ናይ ሃብታማ ዘገርም እዩ ነብሶም ቀፂዖም ገንዘብ ክእክቡ ቆሎጥጥቆ እናበልዑ ሓልፍዎሞ ዳሓር ገንዘብ ምስ ኣከቡ ዝድርበ ገንዘብ ምስ ሓዙ ጥዑም ክበልዑ ኢደምዎስ ምሰበሉ ሓሻካ ኣደዳ ደንብዝሕን ሽኮኑ ምስኮኑ እታ ናይ ቀደመይ ቆሎ ስገም ሃቡኒ ጥሕንባ ትዕሸኒ በዚ ኣብ ሓምሉ ግበሩለይ እናበሉ ናፍታ ናይ ቀደም ኣመጋግብኦም እዮም ድምለሱ
3: ኣይኣዘዝ ገሊኦም ብሰንኪ ድኽነት ስእንዎ እቶም ዘለዎም ድማ ብሰንኪ ጥዕና ይሕረምዎ
2: ከምቲ ፈጣርና ኣዳ መሬት ኢኻ እሞ ኔርካ ኔርካ ናብ መሬት ዝበሎ ድኻኻ ነርካ ሞ ገንዘብ ኣኪብካ ኣኪብካ ናብ ድኽነትካ ኣያትኸውን
3: እዚኣ ሓቂ እያ ዝበዝሑ ሃብታማት እኮ ሃብቶም ንደቀም ንሃብቲ ከምቲ ዝፃዓረሉ ዝሕጎሰሉ ዳርጋ የለን እቶም ዝተዓደሉ ንፉዓት ወሊዶም ደቆም ሃብቶም ይሰስንሎም እቶም ዘይተዓደሉ ከዓ
2: ንሃብቶም ብዓመት ስለ ዘምፅዎ ኮይኑ እቲ ገንዘብ ድማ ነቶም ዘይፃዓርሉ ደቆም ብኣሊፍ ኣጥፍኡ ንዕኦም ድማ ኣደላ ጭንቀትን ሕማምን ገይሩ ኣሳቂዩ ዝቆትሎም
0: እወዘረብኹም ከፍርሕ በሉ ኣደይልሃ ብዝኸፈተቶ ማዕፀ ልቦናይ ንስኻትኩም ከዓ ስለ ዝመላእኹምለይ መለበም ረኺበ ስለ ዘለኹም ውፅኢት ድማ ኣብ ዝሓፀረ ግዜ ተፀበዩ
2: ብነብሲ ክጃህራ ስለ ዘይትፈትዉ ይኽምበር እዚ ክንብሎ ፅናዕና ኮ ንስኺ ኣቐዲምኪ ተግቢርክ እዩ
0: ኣይፋሉን ገና ብዙ

0: ብዙሕ ነገር ከም ዝጎደለኒ ይበርሂለይ።
1: ኣቲ ንስኹ እኮ ሓንትን ኣዝያ ቀላልን እየ ኣበርኪ
0: እውይ ተስፈወይ ሕማቅ ከተዛረኮ ክኸይድ
1: ኪድበል ካብቲ ማእከላይ ደረጃ ዝምደብ ኣተሓሳስባኺ ናብቶም ብሉፅ ኣተሓሳስቦኦም ተሰጋገ
2: ኣንታ ተስፎ እንታይ ካ ክትብላ ሓሲብካ ነርካ ኸ
1: ድሓን ከምቲ በሳኒ ዝቐተለ ሓኔታ ኣንጭዋ ውይ ተብሎ ምሕረት ድማ እዚ ኩሉ ትምህርታ ንቦናኣት ንዕድሚ ኣብ ፀጋ ዘይምቕባላ ይ ኣበራ
2: እዚ ከምኡ ወዲ ሰብ ዘይኣበር ሰዘይፍጠር እዩ ሓደ ነገር ኣበር ወይ ገበን ዝኸውን እኮ እቲ ሕማቕ ተግባር ናብ ካልእ ሰጊሩ ሕማቕ ሳዕብ እዩ ዘምፅ እዩ
1: ድሓን ከም ሻሙ ሸለል ኢልና ክንሓልፉ እምበር ሕማቕ ኣብነት ምዃኑ እንኮ ወላ ዓብይ ይኹን እምበር ኣበር እዩ
3: ዝኾነ ኣብ ቤት ቁርስ ኣለኹ
2: ሃራይ ተስፈማ
3: ዓሰላም
4: ኣብቲ መርዓ ዝፀናሕና እዩ ብሜስን ፅራይን ዝተዓጀበ ርኢኻ ለኸ ብሩንዶ ዝዝሕላ መላሓስካ ክሳብ ትቁርጥም ብኮራር እንተኻ ሓይክካየደ መፅኢኻ
5: ካብስኻ ንገበርካ ኢኻ ትነግረን ዘለካ
4: እንበርከንስኻ ኣብ መርዓ ባል ሓፍትኻ ኣነ ጥዑያ ስናን ስለ ዘይብለይ ወላ ዓንቲ ክገብር ኣይክእልን እየ ኢልካ ነቲኸ ክንዲ እዛንካ ዝተመትረ ስጋ መመፂኢኻ ቱፍ ትብሎ ከምዘይነበርካ ኣብ መርዓ ናይ ጓል ባህልቢ ግን ኢኻለኻ ነቲ ዝጠር ወላ ነታ ዝተመትረት ስጋ ኣብ ኣለኻርካ ውሒድካ ውሒድካ ትኩልሶ ነርካ እታ ኮላስ
5: ኣታ ንስ ሓደ ካብቶም ክራኑ ንርዋ ስናን እዩ
4: ኣነ ስነኒ ኸ ትምጥሖ ዝመስል ስናንካ ክመስል
5: ባዕልካ ትፈልጥ እምባር ኣብ ውሽጢ ኣበይ ድካ ትቕመጥ ሓንሳብ መልሓስካ ሓይካ ዳ ሓንሳብ ጡፍ ከይበልካ ውሒድካ እዳበልካ እዳሙታ ይክብለካ ኢና
4: ኣነ እኳ እዛ ተስፎም ርኢካ ኣለካ ድኹማት እምሮ ዝብለና ዝክር ከብላ ከለኹ ክንደረኩ እየ ዝኸው
5: ድሓንድሓንድሓንድሓንድሕተክትለምዶኣትሓሰብ
4: ኣብ ክንዲ ናብቶም ብሉፃት እምሮ ንስገር ትብለኒሲ
5: ትለምዶ ኢኻ ክትብለኒ እወ ኣንታ ክንደ ዛጓን ፀርፍኒ ዘየመድናዮ ዘይርሳዕናዮ
4: ሕራይ ንሕና ስለመድናዮ እቶም ሰብ ብሉፃት እምሮ ንብሎም ከ ኢሎምድና ዶ
5: እቲ ሓንቲ ዓቕምኻ ዘይትምነ ኣብ ክንዲ ናብቶም ብሉፃት እምሮ ትመጣጠርሲ ርኢኻለኻ ዓቕምኻ ማእከራይ እምሮ ዘለዎም ናብኣቶም ክትበፅሕ ዘይትምነ እንታ
4: እንታ ሰብ ዘይትምሕረኒ ምዃን ተሳዕናዮ ሲ ምትምናይካ
5: ክትክልኣን ምትምናይ ትኾንካ ዳ ከምድላይካ ኣሽንኳ ዶ ንስኻ ብሓሳብ ጥራይ ሲ ኣነ እኳ ንጓለይ ትኒ ካብ ውፅኢታ ትሚተ ክሰምረለ ዘይከኣል
4: እንታ ኮይኑ ዘይሰምረልካ ንኣይ ብብሓሙሽተ ሽሕ ናብ መጅረጥካ ፋልዩ ረቢልካ ንስኻ ንጓልካ ትምኒት ኣውፅኢኻ ወረ እንታይ ትምኒት ናሕፀርካ ይኮንካ እምበር ትምኒት ሓሙሽተ ኮ እዩ ሽማ ባለ ስብና ወ ይለ
6: ያ ጀማዕት ርክብ ክንዛረበሉ ዝግበአና ንዕዋ ኣሽካል ኣኽባር ናይ ካርጅን ከለናስ ማሕሲእ ተዛሪቡ ማሕሲእ ተነቢዮ ክንብል ሲ ማዕጉል ያ ክማልኩም እያ ጀማዕት ርክብ
2: እታ ማሕሲእ ከተዛርብ ማሓስ ኣበ
5: ኣታ ኣጓ ኣምራ ኣርጊ ንባዕለካዓልያ ሰበብ ዳበልካ ሰበብ ከተንፀልና በረደለዎ ማይ ተጀሚሩኮ ቀልጢፉ ኣይውድእን እዩ ዋታ ኣጉል እያ ኣስኩት
2: ሰድ ንከባበርባ ዓባይካ እንተዘይኮንኩ እኮ ኣዴኻ እያ ዓሩብ ደይሰምዕዲ መሲል እኳ ተደሊኻ ንበዓልካ ተሰኮት
7: ሓቃይ ማማ ድሃ ትወረ ኩሃበካ ኢና ሰሚዕናዮ ባዕልኻ መምፅእ ነገር ባዕልካ መጥፍእ ነገር ዝበሃል ኮም ዝናትካ እዩ
8: ስቁ ንበል ኣዝጓለይ ድሓ ሰናፍኮ ይኮንኩን ባዕለ ይክሉ እየ ዋ ንስኻትኩም ግና እንታይ ወረድኩም ነዚ ሰብ ዝዝኣመንኩሞ
5: እንታይ እሞ ድሓን እዛ ዘረባ ተመጢጣ ከይትገፍሕ እምበር ባዕለ ይመለስኩል
8: ቅድሚና ፅነሲ ስለዘይለበና ኣብ ሓንቲ ግራት ናይ ሓደ ሓረስታይሲ ሓንቲ ዱባ ናፅነት ቀሪባ ኢላ ተዛሪባ እንተበሉና ሕጉስ
7: ኣትደዳ ንብሓቂ ከዲኸ ድባ ዝተዛሪባ
8: ንስኻ ይትገረሚ ድባና ሕጂ ዝተዛረበ ደየለኹ
7: ከምታ ንሰተ ዝበልክዮ ኣነ ድማ ንከባበር ብለክ ኣለኹ
9: በዓል ኮላፊቶ ንዑስማን ዘይተዛርበዎ ክዳ ኣብ ዓፋ እንታይ ካ ክትብል ደሊኻ ነርካ ሞ
6: ሽክረን እዩ ሓቢብቲ ያ ጀማዕት ርክር ጠብዓ ኣነ ብዛዕባ ኤሜሪካ ምስ ኢራን ዘለዋ መሻክል ፈኸም ይብልኒ ኣሎ ከመይ ከም ዘሎ ከምኡ ድማ ሩስያ ምስ ዩክሬን እስራኤል ምስ ልብናን ኣብ ከመይ ኩነታት ከም ዘለዉ ዘይንዛርበሉ ክብል ሓሲበ ነር
5: ይ ኣነ ኻ ሕጂ ከመንመነን ክጅምራ ትብል መሲልኒ እምበር ብዛዕባ ውዳን ዓይነይ ተሓትብ
7: ኢዳ ንዓኻ ንሓተካ ናብ ሄር ሙስኬርካ ነርካ ኢኻ
5: እንታይ ዝኸይድ ኣለኒ እዚ ከድናየዶ ሀዚ ዓርቀይ እንታይ ኣሎ ሓድሽ ኣኽባር እንታይ ይበሃል ኣሎ ሓድሽ ነገርታይ ኣሎ ምንርአካ ምሰማዕካ እዚ ከድናዮ ከምኡ ክበሃል ንውዕ ለ የለና ሓንካ ዘውርዮስ ፈረሰኛ ነይ መልሶ ክበሃል ኣይሰማዕኩም እንዮም
7: ሓቂኸወ ባብ ኤልመንድብ መዓሲ ክዕፁ ሄርሙስ ክኣኺልወት ተዓፂማለ ድዩ ገለ ገለ
5: ሄርሙስ ተኸፊቱ ባብኤል መንደብ ተዓፂኡ

0: እሞ ሚካኤል ካብ መፀሲ ሓንቲ ሕቶ ዶ ክሓተኩም? ወዲ ሰብ ሰለስተ ዝሓስበሎም ኣካላት ኣለዎ። መነመን እዮም?
1: ኣብዚኣ ዝተደርቢሽካ ወዲ ሰብ ብሰለስተ ክፋላት ኣካላቱ ዘይኮነ ሲ ብሓንጎሎ ጥራይ ዝሓስብ ሓቂ እንደ
2: ሓቃልና
0: ሚካኤል ከ ከም ናታቶም ዲመልስኺ
3: ከም ናታቶም ረዲኢት እንዲ ነርኒ ግን ብጀካ ብእምሮኻስ ብልብሃም ተሓስብ ትኽእል ኢኻ መስለኒ።
0: ልክዕ ሳሳይ ዝሓስበሉ ክፋል ኣካሉ ድማ ኮላሊት እዮም። ስለዚ ብልብና ብእምሮና ብኮላሊት ናይ ና ንሓስብ
4: ዘይከውን ሓራይ ናይ ልብስ ብልበይ እንዳሓሰብኩካ መፂኻ ብልበይ ዘፍቅረካ ስለ ዝበሃል ድሓን
5: ካለም ይክሳሕ መላኪን እያ ተስፎም ብኮላሊትናስ ከመይ ኣቢልና ንሓስብ
0: ንኣምላኽ ልብን ኮላሊትን እትምርምር ንስኻ ጥራኢኻ ንብሎ ዶ?
5: ኣይዋ
0: ስለዚ ብሰለስቲኦም ስለ ንሓስብ ኮይ ዝምርምሮም ልብና ናበይ ከም ንኸይድ የእምሮና ድማ ከመይ ኢልና ብሰላም ከም ንጓዓዝ ኮላሊትና ድማ እንታይ ከጋጥሙና ከም ዝኽእሉ ይፈልጡ እዮም። እቲ ሓደ ካብቲ ካልእ ፈላሊና ክንሪኦም ምስ ንፍትን ግና መጥፊኢና ይድኸው።
6: ዋው
3: ሓቂ ካለካ ተስፋ
0: ንሰለስቲኦም ክፍለ ኣካላቱ ብግቡእ ዝተጠቀመሎም ሰብ ጠቢብ ወይ ከዓ በዓል ብሉፅ ልቦና ኢልና ኢና ንፅውዖ።
7: ኣታ ከማይን ከሚካልን ንሓንጎልና ጥራይ ብግቡእ ንጥቀም ከ እንታይ ንበሃል ማለት እዩ? ግራ ኣደይ ድሃ በዓላ ተሃብን ከይትብሉታታ ካኸ
0: ንሓንጎሉ ጥራይ ብግቡእ ዝጥቀመሉ ሰብ ፈላጥ ኢና ንብሎ። ፈላጥ
5: ተስፋ
0: በሉ ወላ ንሓንጎሉ ብግቡእ ዘይጥቀመሉ ሰብ ከዓ መፅ እዩ።
8: ኣይትስሓቁ ሓቂ እዩ ግና ንሓንጎለይ ኣባላሹ ማቶ ገይርኒ ዘሎ እቲ ከም ፅላሎ ክደድሕረ እዩ ዝኸይድ ዘሎ መስፍን ምዃኑ ፈሊጥ የለ
5: ኣምና መድሃኒትካ ሕጂ ተስፎም ክነገረና ስለ ዝፀንሐ ንዓኣ ብምጥቃም ጥራይካ ከብ ሰብ እዚ ክትጋላገል ትኽእል
8: እንታ ሓቁ ድ ብጃኹምባ ንገሩኒ
5: ባዕለይ ዘይነግረካ ካብ በለካለ ኣካ ክትረኽቅ እንተዳደሊኻ ብልብኻን ብኮላሊትካን ክትሓስብ ጀምር እሞ ጠቢብ ክትባሃል ኣሸ
8: ብልብን ኮላሊትን ክሕሰብ
0: እወ ፅባሕ ንጎ ኣምላኽ ልብን ኮላሊትን ክምርምር ምስ መፀ ጥርሕን ፀኒሕን ስለምንታይ ዘይተጠቀምካለኒ ኢሉ ናብ ገሃንም ከይድርብየካ ብኣታትን እውን ምሕሳብ ጀምር። ሚካኤል እንክስ ከዚ መዘኻኸሪ ኮነኩም ብዝግባእ ኣባዚሕኪ ኣብ ዝረአ ቦታ ጠቀ እዩ።
5: በሉ ያ ጀማዕ ድርክር

0: ዳርጋ ኩላትና ምስቶም ማእከሎት ኢና ተመዲብና ዘለና መላኪን ናብቶም ብሉፃት ንክንሰግር ንመራመር ንሕሰብ ኣበደን ንወርየልና ሰስራሕና ንዕየ
1: ኣነ እውን ከምቶም ድኹማት ሓማይን ዲ ኮይነ ነረ ሕጂ ግና ናብቶም ብሉፃት ማለት ጥበበኛታት ክሰግር ዓብይ መስገደል ክሰግር ኣለና
2: ኣቱም ሰባት ንሕና እውን ከምዛ ሓንጣር ዝበላ ነን ነብስና ሓኺኽና ምስቶም ብሉፃት ጥበበኛታት ንኹን
3: ተስፎም እቶም ብሰለስቲኡ ክፋላት ኣካላቶም ዝሓስቡ ጥበበኛታት እቶም ብክልተ ዝሓስቡ ወረኛታት እቶም ብሓደ ጥራይ ዝሓስቡ ግን ሓመይቲ ማለት እዩ ምስ
4: ንለባማት ኣምተሎም ንዓያሽ ከ ደርጓሓሎም ይመልስ ንስኻ ዓሻ ስለ ዘይኮንክ ከድናታ ማዓሰላማ በርሽ

ናጽነት ኤርትራ ጎን ጎኔ ልምዓታዊ ገስጋስን መደባትን ሃገራዊ ባህልን ስነ ጥባዊ መግለፂታትን ዳግማይ ንምሕዳስ ዓብዪ ምንቅስቓስ እዩ ተራእዩ። ኣብቲ እዋን እቲ ወግዓዋን ትካላት እኳ እንተነበሩ መብዛሕትኦም ስነ ጥበብ ዝደልዩ መንእስያት ግን ዘመናዊ ኣገባባት ዝመሃሩሉ ባይታ ይፅበዩ ነበሩ። ቤት ትምህርቲ ስነ ጥበብ ሳትረብ ነዚጋ ግዜ ንምምላእ ነቲ ካብ ጥንቲ ዝነበረ ሃብታም ናይ ኤርትራ ስነ ጥበባዊ ውርሻ ምስ ዘመናዊ ኣገባብ ብምውህሃድ ንናይ መባእታ ፈጠራ ክእለታት ንምስልጣን ዝተመስረተ ትካልን እዩ። ሳትረብ ንመንእስያ ስነ ጥበበኛታት ኣብ ሃገራውን ኣህጉራውን ደረጃታት ስራሕቶም ንኸርእዩ ዝኽእልሉ ድልዱል መሰረት ኮይንዎም እዩ። ዝተፈላለየ ቅድታት ዘለዎም ስራሓት ቀብኣ፣ ቅርፃ፣ ድራማ፣ ክውንነታዊ ንድፊ ወይ ስኬችንግ፣ ዝተፈላለየ መሳርሒታት ሙዚቃን ካልእን ጥበብ ተኮር ዝኾኑ ሞያታት ገለ ካብቶም ሰብተውህቦ ካብ ሳትረብ ትካል ስነ ጥበብ ክቐስሞ ዝኽእሉ ሞያታት እዮም። ኣብ ሳትረብ ዝፅንበሩ ተምሃሮ ካብ ኩሉ ክሊ ዕድመ ዝርከቡ መንእሰያት እዮም። ገለ ናይ ጥበብ ዝምባለ ዘለዎም ጎኒ ጎኒ ኣካዳሚያዊ ትምህርቶም ዘሳንዩ ክኾኑ ከለዉ፣ ገለ ኣብ ሞያ ጥበብ ተሞክሮ ዝጸንሖም እሞ ብትምህርቲ ንምድራዕ ዝጽንበሩ እዮም። ገለ ድማ ድሌት

0: ተገዳስነትን ኣብ ጥበብ ዘንቀሎ ሓፈሻዊ ፍልጠት ዝቐስሙ ሳትረብ ነዞም ኩሎም ኣብ ሓደ መኣዲ ጠሚራ ከከም ደረጃኦም ተቐቢላ ክሳብ 4 ዓመት ዝርጋሕ ጥበባዊ ፍልጠት ኣዕጢቓ ተፋኑ
1: ማራ ፍልል ኣለዎ እቲ መጀመርታ ወላኮ ተውህቦታ ኣለዎ ግን ትምህርቲ እንታይ ዓይነት ኣብኡ ክንደይ ዓይነት ኣርቲ ከም ዘሎ ትፈልጦ ብዙሕ ኣለዉ ብዙሕ ኢኻ ትምሃር ብዙሕ ኢኻ ከዓ ትልወጥ እንተ ደኣ ተበጊስካ ነስ ደልዮ ኢልካስ ኩሉ ነገር ኣይፅግመካኒ ንስኻ ተበገስ ጥራይ ንክልቲ ወላ ሓንቲ ይከውኒ ክንደይ ኣለዉ ንኣሽ ተምሃሮ ወላ ንሕና ከማ ኣብ ጎንጎኒ ትምህርትና ኢና ዝኣርቲ ተማሂርናዮ እዚኣ ብመልጎም ኮይና ካቴድራል እያ ከዓ እታ ስራሕ ጥበብ ማለት ሲ እቲ ዝረእኻዮ ነገር ብዝኾነ ነገር ምቕራብ እዩ ሕጂ ካብ ብብራሽ ጌርካ ካልእ ፍልይ ዝበለ ከዓነ ብመልጎም ገይረ ፈቲነ በቃ ካብ ሓሳብ ዳ 6 ወርሒ ንክስራሓ ግን 2 ወርሒ ተሪፋ 2 ሰሙን ወሲድሃለይ
2: ክንጅምር ከለና ብርሳስ ኢና ጀሚርና ርሳስ ክንደይ ዓይነት ርሳስ ፔንስል ከለር ኣክለሪክ ዋተር ዳዕርያ ሽዑ ነናትካ ሙዳ ትሒዝ ማለት እዩ ነናትካ ቅዲ ኣሰቃላ ትሒዝ ማለት እዩ እዛ ሰርሐያ ዘለኹ ፖርትሬት እያ እቲ ኣሰራርሓ ከዓ ብፈትሊ እዩ እዚ ብፈትሊ ክሰርሕ ዝገደደኒካ ማለት ቅድሚ እዚኣ ነበረት ኤግዚቢሽናይ ፈትሊ ሰርሐ ነይረ ኣብኣም ሰራሕ ኳ ብዙሕ ተቐባልነት ረኺባ ኣሃ ካልእ ፔንቲንግ ገለመለ ካልእ ሕብርታት ገለ ብዙሓት ሰባት ክሰርሕዎ ክእል እዮም ወይ እውን ፍልይ ድበለ ክኾነለ ፍልይ ዝበለ ሓሳብ ኢለ ነዚኣ ስእሊ ሓሲብ እቲ ኮምፕሊሽን ናይቲ ከለር ኣብቲ ውሽጢ ዘሎ ከዓኒ ዳርክ ብምላእተ ጌርካያ ብዙሕ ክስተይ የብላን ሰሓብነት የብላን ሕጂ ሰሓብነት ክህልዎ ዝኽእል ከዓ ንዓይንኻ ንድሕር ብዙሕ ሕብርታት ህልይዎ እዩ ስለዚ ብዙሕ ሕብርታት ተገይርላስ ክትፅብቐለይ ትኽእል እያ ብዝብል ሕብርታት ገይረ ገፅ ሰሪሐ እያ ማለት እዩ እወ ማዘረይ ትሰፊ እያ ከምዚ ጎልፎ ገለ ኣለማግደስ ትሰፊ እያ ሕጂ ቁራፅ ገለ ምስራክ እስከ ክፍትን ገሌለ እታ ቅድሚ ሕጂ ዝነበረት ናይ ኤግዚቢሽን ናይ ፅራብ ርሳስ ዝነበረት ከማ ብዙሕ ፔንስል ከለር ይሰርሕ ይፀርብ ይፀርብ ጎሓፍ በዚያ ገለ ነገር ክሓስበላ ኣለኒ ኢለ ሓስበላ ማለት ንሳ
3: ሕጂ ነቲ ተብኩካ ትምህርቲ ወሲኽካሉ ሕጂ ናብ ቪዥዋል ኣርት ገለምሽ ተማሪና ኣለና ሕጂ ካብ ካልእ ዝኾነ ኣጋጣሚታት ገለ ከምዝታት ክብህል ከሎ ብዛዕባ ኣርት ናይ ኣፍልጦ ኣለካ ገ ትበሃል ከሎ ሕጂ ካብቲ ትምህርቲ ዘበካ እዩ ሕጂ ድሕር ተውህቦ ጣይትስእል ኒካ ግና ካብቲ ሕጂ መፅሓፍ ኣቢብካ ገለመለ ብዙሕ ናይ መፅሓፍ ናይ ኣርት መፅሓፍ ትኒደሎ ሕጂ ካብ ብዙሕ ነገር ክምረካ ሕ ቴክስቸር ከመይካ ተብሎ ሕብርታት ከመይካ ተቃሞዎ ገለ ሕጂ ሱ ብተመክሮ እዩ ኣብ ከለካ ብተውህቦ ግና ከምዚ ሕብሪ እንታይ ኣቃሚምካ እንታይ ተምፅእ ገለ ትፈጥኒ ሕ ሱ ብተመክሮ ተቐስሙ እዚኣ ስእለ ኮ እዚ ቅድሚ ሕጂ ኣዳልና ና እዚ ንታይ ድባሃላ ትበሃል ትራንስፎርም ኣርት ትበሃል ምስ ኣብስትራክት ይደርጋ ሕጂ ኣብዚ እዚ ሰብኣይ ማቴሎ ሒዙ ሎ ምሻ ኣብዚ ከዓ ክሳ ሒዙ ሎ እዚ ኣትክልቲ ገለ ሒዙ ሎ ሕጂ ብፃዕሪ ስረክብ ሕጂ እዚ ብፃዕሪ እዩ ክሳ ገይርዎሎ ብኩዒቱ ወይ ብፃዕሪ እዩ እንታይ ትበሃል ኣምፅ ኢ ደሎ እዚ እዎ ኣልሚ እዩ ደሎ ሕጂ ብፃዕሪ እዩ ረህዋ ዝርከብ ከይፃዕርካስ ናብ ዝዕሪ ደረጃ ትበፅሐ ይትኽልና ማለት እዩ ኖፔን ነጊን ሻላ ከማማለት
4: ሓጋዚ እዩ እምበር ምክንያቱስ መደብ ንኸተውፅእ ሕግዛካ መደብ ኣውፂኢኻስ ንክልቲኡ ንኩሉ ንድሕር መደብ ጌይርካሉስ መጠን ግዜስ ኣይጠፋእካን ኩለስ ሕደ ዩ ንዓ
5: ዝሓስትያ መፅካ ዘለካ ስእሊ ዓይነት ቅብኣያ እንታይኣት መደብ እንታይ ሓሳብካ
4: እዚ ሕጂ ናይ ዕንቆት ባሕሪ ነ ሓደ ሕጂ ንስምዒት ባሕሪ ዘሎ ስምዒታት ሕጂ ፍዮርታት እቲ ፍዮሪ ፅባቐ ናይ ዓሳታት ሲ ኣብ ውሽጢ ዕንቆት ባሕሪ ኣትኻስ ዝረአ ነገር ቲ ፅባቐ ናቱ ናይ ዓሳታትን ናይ ፍዮሪ ባሕሪ ይነግረካ
6: እወ በቲ ዝወሰድኮ ኮርስ ብጣዕሚ እንደ ተቐይረ ሓቂ ዘረባ ክጅምር ከለኹ ከምዚ ድሌት ነይርኒዩ ክስእል ደሊ ነይረ እቲ ሕግታት ሜትር ስቴፕስ ገለግና ኣይፈልጦን እዩ ነረ ሽዑ ምስኣትኹ ግን ኮርስ ምሂሮምና ቴዮሪ ወስዱልና ነይሮም ፕራክቲካል ኩሉ የርኢና ነይሮም ኣላልዮምና ምስ ኩሉ ደንፈልጦ ነገራት ኣክለሪክ ስልክ ፊኒሽ ዚ ኦይል ዝበሃል ብዓብዪ ዚ ካንቫስ ከማ ይፈልጦ ኢና ነርና ወረቲና ንስእል ነርና ሕጂ ሞር ኮርስ ብምሳደሲ እቲ ናተይ ኣረኣያ ዝነበርና ኣብስሊ ልክዕ ከምኡውን ዕምቀት ወሲሆት ኣፍልጦም ማለት እዩ ናይ ሎም ዓንቲ እዚኣ ጎልድፊሽ እንድያ ማለት ወርቃዊ ዓሳ እዚኣ ሓደ ካብዚ ኩሉ ስእሊ ዓሳ መምረፂ የ ምክንያት ኣብ ኤርትራ ኣብዚ ሃገርናስ ንኸርዓሉ ሃብትናስ ዓሳራ እየ ምሽ ዓሳ ብኦም መሪፅ እያ ማለት ገለ ካብቶም እንስሳታት ዓሳ መሪፅ እዮም እቲ ጎልድ መግበሪኦ ምክንያትካ ኤርትራውያን ማዕረክ ንደይ ኩርዓት ሕጉናት ሕጉሳት ኤገይን ወርቂ ማለት ክቡራት ምዃንና ንክገልፅ ኢ ጎልደን ኬርያታ ከለር
7: ዓብ ለውፂ እምበር ዓብ ለውፂ ወላ ኣቐዲምካ ድሰኣልካያ ስእሊ ሕጂ ክትሪኦ ከለካስ ንባዕልኻስ ጎድለካ ትብቃዕቱ ሕጂ ኣለዉ ማለት እቲ ለውጢ ሲ ኣሎ
5: ስራሕ
7: ስእሊኻ ቀይሕ ባሕር

0: እንዲ ኣርእስታ ምስ ዘሎ ናይ ኩነታት ትገልፅ ኢለ ሓሲብያ ምስ ዘለዎ እዋናዊ ኩነታት ኣብዚ ከም ንሪኦ ዘለና ሕጂ ኣብ ሰለስተ ኣብ ኣርባዕተ ክፋል ኒኸፊል እያ። እዚ እቲ ፀጋታት ናይቲ ሃገር ክኾን ከሎ እዚኦም ክልተ ብየማን ፀጋም ዘሎ ከዓ ሰማእታትና ንምግላፂ ሓሲብ እያ። እዚ ከዓ ብሓፈሻ ናይ ሃገር ጉዕዞ ወይ ጆርኒ ናይ ሓንቲ ሃገር እዩ። እዚ ከዓ መኸተ ከም ዘለና ንምግላፂ ሓሲብ እያ። ማለት ዝመፀ ተፃብኦስ ኣብ ምግካት ከም ዘለና ንምግላፂ ሓሲብ እያ።
1: ንበዓልና ናይዚኣ ቤት ትምህርቲ እዚኣ ተማሃራይ ነረኒ ንበዓለ ኣብዚኣ ተማሃ ሰለስተ ዓመት ተማሂረ ዚ ብቅርፃን ብቐብኣን ከዓ ተማሂረ ኣብዚኣ ቤት ትምህርቲ እዚኣ ማለት እዩ።
2: ተምሃራ ነርካ ሕጂ ተምሃሮ ተፍሪ ምህላውካ እንታይ ስምዓካ?
1: ብጣዕሚ ፅቡቅ እዩ ዝስምዓኒ። ንበዓለ ተምሃራይ ነርካስ መምህር ክትከውን ከላ ካብኡ ድዓቢ ሓበን የለን ማለት እዩ። ንበዓልና ንሓናስ ዕድለኛታት ኢና። ብዙሓት ከዓ ምሂሮም ናዮ ኣብ ሃገርና ዘሎ መምሃራን ቀለልቲ ይኮኑን ማለት እዩ። ብተመክሮ ኹን ብትምህርቲ ኹን ብዝተፈላለየ ብቐፃሊ ንባዕልና ና ዝተምሃሮ ኢና ንባዕልና ና ዝተምሃሮ ኢና ክሳብ ሕጂ እውን ተምሃሮ ኢና ዘለና ቅድሜና ዘለዉ ንዓና ደጋጊመም ድምህሩና ንሕና ካተ ዘላና ፍልጠት ከዓኒ ነዞም ንኣሽቱ ከዓኒ ነመሓላልፈሎም ቲዝግብኦም ከዓ ንህቦም ማለት እዩ።
2: እንታይ ዓይነት ትምህርቲ እኦም ዝቐስሙ ጀሚሮም ክሳብ ዝውድኡ እንታይ እዮም?
1: ኦኬ ሕጂ በቢደረጃኦም ኢና ንህቦም እቲ ትምህርቲ ከዝ ከሎ ትምህርቲ በቢደረጃኦም እዮም። ካብ ለበል ዋን እዩ ዝጅመሩ ለበል ሓደ ጀሚሩ ካብ ቀዳማይ ደረጃ ካብ ታሕቲ ጀሚሩ ክሳብ 15 ለበል ኸይ እዚ ለበል እዚ 15 ለበል ክንብ ከለና 3 ዓመት ይኸዱ ኣለዎ ማለት እዩ እቲ ትምህርቲ ማለት እዩ። ሕጂ ኣብዚ እንታይ ኣሎ ኣናቶሚ ዝበሃል ኣሎ ስቲል ላይፍ ዝበሃል ኣሎ ላንድስኬፕ ከዓ ዝበሃል ኣሎ ማለት እዩ። ኣብዚ ኣብ መንጎ መንጎ መንጎ ከዓኒ ናይ ቅርፃዊ ሕፅር ሕፅር ዝበለ ኮርስ ከዓ ንህቦም ኢና። ኣብ መንጎ መንጎ መባያታዊ ምሻ ኣሎ ክፈልጥዎ ኣለዎ ሰብ ተሓቲቱስ ክምልስ ከም ዘለዎ ንእሽተይ ንእሽተይ ከምኦም ከምኡ ሓበሬታዊ ንህቦም ኢና ማለት እዩ።
2: ካብ ተመክሮኹም ንስኩም እንታይ ዓይነት ተመክሮ ትሕዝበም ንዕኦም ኣብ ከባቢኦም ዘሎ ክዕዘቡ ኣብ ካልእ ዓለም ደረጃ ናይ ጥበብ ናብ ሃገርና ኣምፅኦም ክሰርሕሉ ትምህርትኹም ተመክሮ ከባኹም እንታይ እያቀስ
1: እወ ሕጂ ትኽክል ኣለኹ። መጀመርታ ንሕና እቲ ናይ ውሽጢ ሃገርና ዘሎ እቲ ኣብ ውሽጢ ሃገርና ዘሎ ባህሊ ባህልኻ ብደይፈልጥካ ትርጉም ብልካ መጀመርታ ባህልኻ ክትፈልጥ ኣለካ። ንሕና ብዙሕ ፀጋታት ኣለና ትሽዓተ ብሄራት ኣለና ናይ ትሽዓተ ብሄራት ዘሎ ኣብ ፀጋታት ኣይውዳእን እዩ። ነዚ ባህልኻ እዚ ግን ከመይ ጌርካ ምስ ዓለም ተላልዮ ኣብ ዓለም ተንፀባርቆ ከዓ ኩሉ ሰዓይና ንጉስጉስ ማለት እዩ። እዚኣ ተዳሓየለት ና ቀንዲ ነጥቢ ናና ከመይ ጌርካ ባህልኻ ምንነትካ ንሲ ኣብ ዓለም ኣብታ መገዲ ባቡር ናይ ዓለም ሓዲት ትሕውሶ ጥራይና ንዛረቦ ማለት እዩ። ናይ ካልእ ባህሊ ብዝምፅኢኻ ምምፃእ ትርጉሞ ብሉ ንዓና ክገልፀና ኣይክእልን እዩ። ንህዝቢ ኤርትራ ዝውክል ባህሊ ኣይኮነን ንሕና ንብል ንሕና ኩሉ ኣለና ማለት እዩ። ሃገራዊ ኣለና ባህላዊ ኣለና ናይዚ ኩሉ ባህልና ከመይ ጌርና ነንፀባብርቆ ከመይ ጌርና ንዕብዮ ሕጂ ኣብ ተፈላለየ በዓላት ከ ኣለና። ኣብዚ በዓላት እዚ ከዓ ከመይ ጌርና ነዛኣርቲ ዝሲ ኣብኡ ከዓ ከም ዝሕወስ መዓልቱ ኣለዎ ከዓ ሓደ ዓብ ስራሕ ክመፅእ ምዃኑ ከዓ መዓልቱ ኣለዎ ደይብልዩ ከዓ ኣይኮነን። እዚኦም ቆልዑ እዚኦም ከዓኒ ተስፋ ዘለዎም ራእይ ዘለዎም ፅባሕ ንጎዛ ሃገር እዚኣ ሲ ካብ ፀውዕዋ ዝኽእሉ ከም ምዃኖም ከዓ ንሕና ይንጠራጠር እዩ።
3: ቀዳማይ ድሌት ሃልይዎ ክመፅእ ኣለዎ ስለ ምርኣይ ገለ ዘይኮነ ወይ እቲ መባእታ ነገር ክስታይ ጌርካ ዘይኮንካ ሲ ሕዚ ዛቢልካ ትገድፎ ዘይኮነ ሲ ድሌት ኣብ ውሽጢካ ክኣቱ ኣለዎ። ኣብ ውሽጢ ድሌት ሃልይካ ኢኻ ነቲ ሙዚቃ ሽዑ ክትፃወቶ ትኽእል ማለት
2: እዩ።
3: ካብ ትሽዓተ ወርሒ ዓመት ክልተ ዓመት ኾነ እዮም
2: ተምሃሮኹም መጀመርያ ክመፁ ከለዉ ዝነበሮም ብቕዓት ዝነበሮም ኣፍልጦ ሕጂ ክትግምግሞም ከለካ እንታይ ገምጋም ተወስድ?
3: መጀመርያ ክመፁ ከለውን ሕጂን ኦፍኮርስ ቀያየር እዩ ምክንያቱ ትምህርቲ እውን ተማሂሮሞ ስለ ዘለዉ ማለት እዩ። ግን ዋላ በተሓስቦም እዮም ዝቕየሩ ኣተሓስቦ ነቲ ሙዚቃ ምስ ተማሃርዎ ኣተሓሳስቦም እውን ይቕየር እዩ ማለት ይምዕብሉ እዮም ብጣዕሚ እዮም ዝምዕብሉ ዳሓር ናይ ስራሕ መንፈስ ይህልዎም ሰብ ናይ ምኽባር ተኽእሎ ብመጠን ማለት እዩ ይህልዎም ብዙሕ ነገር እዮም ሓንጎሎም ብጣዕሚ እዩ ዝሰፍሕ።
2: በቢደረጃኦም እንታይ እንታይ እዮም ዝመሃሩ ካብቲ ቀዳማይ ደረጃ ስተሓቲ ደረጃ ክትመፀልካ በቢደረጃኡ መጀመርታታይ እንታይ እዮም ዝመሃሩ?
3: መጀመርያ ድመሃርዎ ሚዚክ ልክዕ ከምቲ ካልእ ኣካዳሚ ንመሃሮ ናይ ኣልፋቤት ሚዚክ ኣልፋቤት ዝበሃሉ ኣሎ ንዑ ይመሃሩ። ድሕሪኡ ስኬልስ ኮርድስ እናበሉ ኣብ ቴክኒክስ ኣለዎ። እዚኦም ኩሎም ነገራት እናመልኡ በቢ ደረጁ ይኸዱ ማለት እዩ። ሙዚቃ ኩሉ ግዜ ዓለም ለኻዊ ቋንቋ እዩ። ኣብ ኩሉ ዓለም ንድሕር ኣብ ሙዚቃ እቲ ከም ክሳይ ተማሂርካዮ ኣብ ኩሉ ናይ ዝኾነ ዓይነት ስታይል ናይ ሙዚቃ ንክትፃወት ፀገም የብልካን ማለት እዩ። ስለዚ ናትና ከዓ ልክ ከም ኩለን ዓለማት ከዓ ከም ኩለን ሃገራት ከዓ ናትና ናይ ገዛ ርስና ባህሊ ናይ ሙዚቃ ኣለና ምስቲ ናይ ካልእ ሓዊስና ንፃወቶ ሰው ከምኡ ማለት እዩ። ልክዕ ኣብነት ብሉዝ ባህል ስኬል ኣሎ። ኣብ ብሉዝ ስኬል ሕጂ ኩልካ ከምቲ ፔንታቶኒክ ኮይኑ ግን ሓንቲ ስሚቶን ጥራሕ ብምውሳኺ ጥራሕ እቲ ዜማ ካልእ መቐረት ይህብ፣ ካልእ ቃና ይህብ። ኣብ ሙሉእ ዓለም ከዓ ዝውቱር እዩ ማለት እዩ። ብሉዝ ባህል ሕጂ ዝውቱር እዩ ብዓለም እዩ። ስለዚ ዋይኖት ባይላ ሕጂ ዝውቱር ዘይኮነሉ ምክንያት የለ። ምክንያቱ ኣብ ሓደ ታናይ ንእሽ ይፍልል እያ። ስለዚ ብከምዚ እናዘመናየ ኢና ንኸይድ ማለት እዩ።
4: ኣነ ቤዝ ጊታር የተማሂረ ዘሎ እዋይ ተውህቦኩ ኣይነበረንን እንድዩ በዚ ጋጣሚ ከማን ከመስግኖ ደሊ ማትሮፕ ኣዛዚ ክፍለ ሰራዊት ሱሳን ሰስተን ንሱ እዩ ኣብዚ ክንምሃር ሂብና ማለት እዩ። ዕድል ፈጢርልና ማለት እዩ። ተማሂርና ኣብ ላዓል ደረጃ ክንበፅሕ ከዓ ተስፋ ገብር ኖታ እንዲና ንምሃር ናይ ኣነ ቤዝ ጊታር ተማሂረ ኣሎ። ቦክስ ጊታር ትምህርቲ ኣሎ፣ ናይ ኦርጋን ከዓ ትምህርቲ ኣሎ፣ ናይ ሙዚቃ ማለት እዩ ሳክስፎን ከዓ ኣሎ። መጀመርታ ወል ሓንቲ ኣይነበረናን እንዲ ወል ሓንቲ ኣንፈት ገለ ሕጂ ግን ኣብ ፅቡቅ ደረጃ ኣለና።
5: ኣብ ፀናሕ ከቦ ሕጂ ኖታ ተማሂርና ደርፍታት ተማሂርና በብመዓልቲ እዩ። ኣብ ሰሙን ሰለስተ ግዜ ናይ ቴዎሪ ክላስ ኣለዎ። ናይ ደርፍታት ንመሃረሉ መዓልቲ ኣሎ፣ ኣብ ኖታ ንመሃረሉ ከ ኣሎ። ተን ሰለስተ መዓልቲ ብሰሙን ሲ ብግቡእ ንጥቀመለን ማለት እዩ። ተውህቦ ክህልወካ ፅቡቅ እንዲ ኣብ ክሳይ ከዓ ወላ ኣብ ርእሲ ተውህቦካ ትምህርቲ ክትውስ ክህሉ ብጣዕሚ ፅቡቅ ምክንያቱ ነቲ ዝፀናሓካ ኢኻ ተማዕብሎ ዘለካ ሕጂ ብትምህርቲ ድመፀ ሰብን ሓደ ናይ ልምዲ ሰብን ከማን ብጣዕሚ ይድፋላለ። ናይ ልምዲ ሰብ ንኣብነት ኖታ ዘይፈልጥ ኸውን ኣብ ኖታ ይፅገም። እቲ ኖታ ዝፈልጥ ግን ብዝኾነ በቃ ወላሱ ዘይፈልጦስ ኖታ ሂቦሞ ካሃርሞ ክእል እዩ። ሕጂ ኣብዚ ፍልል ያለ ናይ ትምህርትን ናይ ሓደ ብልምዲ ድመፀ ሰብ እዎ ከተፋልጦ ብጣዕሚ ይሕግዘካ እዩ። ኖታ እንዳሕር ትፈልጥ ኾንካስ ዝኾነ ሙዚቃ ይሽገርኒኻ ማለት እዩ። ኩሉ ስኬል ኣብኡ ኣሎ። እቲ ዲያቶኒክ ሜጀር ዝበሃል ኣሎ፣ ናቶም ናይዞም ዌስተርን ካንትርስ ዝበሃሉ ናህና ፔንታቶኒክ ሜጀር ኣሎ። ኩሉ ኣሎ። ኖታ ትፈልጥ ኮንካ ኩሉ ተማልኦ ማለት እዩ።
6: ትምህርቲ ዝተማሃርኩ ኮ ሳክስፎን እንድ ኣዝዩ ፅቡቅ ነይሩ እቲ ትምህርቲ። ምክንያቱ ወላ እቲ ትምሃሮ ካብ ብልምዶ ትኽእሎስ ተማሂርካ ትፈልጦ ካ ዝበለፀ ወላቶም ኣምሃራን ከዓ ኣዝዩ ቴዎሪን ፕራክቲካልን ገይሮም እዮም ፅቡቅ ትምህሩና። ኣዝዩ ፅቡቅ ግዜ የሕልፈ ማለት እዩ።
2: ካብቲ ብልምዲ ዝፃወት መሳርሒ ሙዚቃን ተማሂርካ ክትፃወቶ
6: ፍልሊ ኣለዎ። ምክንያቱ ካብ ምሽናት ከም መንገዲ ክትምሃር ትሕዞ ትኽእል ኢኻ፣ ዝበለፀ ግን ተማሂርካ ትፈልጦ እዩ ዝሓሸ ማለት እዩ። ምክንያቱ ኣብ ብዙሕ ኢካ ትፈልጥ ኣብቲ ውሽጢ ምስኣትኻ ሰኻሪ ትፈልጦ ካብቶም ተምሃሮ ካብቶም መምሃራን ኣዝዩ ዕሙቕ ዝበለ ትምህርቲ ኢኻ ትምሃር። እሱ ዝበለፀ ብል ኣነ ተማሂርካ ክትላመዶት ሙዚቃ ዝበለፀ ብል ኣዝዩ ሓያል ፃዕሪ እዩ ነይሩ። ምክንያቱ ሓደ ኣፍልጦ ይብልካ ክትመፅእ ከለኻን ምስቲ ማዕር እዩ ናብኡ ክትመፅእ ከለኻን በበይኑ እዩ። ምክንያቱ ሓቂ ዘረባ እቶም ተምሃሮ ኣብ ዝፀንሑ ኸ ቅድሚኻ ዝፀንሑ ይሕግዙካ እዮም። እዚኣ ከምዚኣ ግበር እያ እዚኣ ከምዚ ግበር መምሃራን ከዓ ማርያም ፃዕርፍ ስሱልካ ኣዝዩ በቃ። ምክንያቱ እንዲዕ ከምዚ ከይ ተምሃርካ ክትወፅእ ኣይደልዩ ኻን እዮም ፈሊጥካ እታ ዝመፅኻያስ ፈሊጥካ ክትወፅ እዮም ዝደልዩ ፅቡቅ ሕግዜ ሓሊፉ ብውልቅኻ እቲ ዝበለፀ ኣብ ሙዚቃ ዓለም ኣዝኻ ምፍላጥ ውሽጢ ኣትኻ ትፈልጥ ባዕልኻ እትናትካ ኢንተርነት ኣትኻ ወላ ሰባት ዓበይቲ መምሃራን ከድካ ክትረክብ ከለኻ ንዓኻ ንበይንኻ ኣዝዩ ፅቡቅ እዩ።

0: ለምለመይ ከም ነፀነትና 6 ዓመት ኮይኑምሽ
1: ፍረጓለይ እዚ ደስ ኢልዎ ተሓጊሱ እትሪዮ ዘለኽ ህዝቢ ብዋጋ ቓስና ፅነቱ ኣመስኪሩ እናሃለኻ ኤርትራና ዓለም ለኻዊት ልእላዊት ሃገርካ ብትኸውን 4 ዓመት ገይራ ኣላ
0: ሎማ ዓንቲ ኣዕርክቱን ባባ ክረኽቦም ኢናምሽ
1: እወ ሎማ ዓንቲ ፍረጓለይ ብምኽንያት ጉንበት 24 ሓደ ዓብ ታሪክ ክትፈልጥ ኢኺ ኣብ ህይወትኪ ታሪኻዊት ዕለት እያ ክትከውን
0: ከተማ ከረንዳኣ ክንደይ ክትፅብቀ ካብ ባፅዕ ናብዚ ክንደይ ኪሎ ሜትር ኸውን
1: ብፀድኣ መፂኦም እንድዮም ኣሕዋት ስድራ ክመፂኦም ፍረጓለይ
2: ዶክተር ለምለም ከመይ ቀኒኺ ድሓንዲ ቀኒኺ
3: ዘይቲ ለምለም ከመይ ቀኒኺ ዎ ረሳብራ ጓለይ ከመይ ኣለኺ ትምህርቲ ከመይ ኣሎ ከም ቀደም ክዶ ቀዳማይ ትወፅእ ኣለኺ
0: ፅቡ ባባ ወዲ ሸቃ ሎም ዓመት ቀዳማይ ትወፅእ
2: ኣየዎ ዝተፈጥሮ ዝብወስ ከመይ እዩ ደቀ
1: እቲ ኩሉ ግዜ ታሪክ ይዕልልኒ ይትብልኒ ውዕሎ ተጋዳላይ ታሪክ ህዝቢ ኤርትራ ሎም ዓንቲ ኩሉ ክዕልሉኽ እዮም
0: ፅቡቅ እሞ ቅድም ፒሮን ጥራ ዝንክሕስ ሓደ መዓልቲ ከዓ መፅሓፍ ክፅሕፍ እየ
3: ሰይ ዛ ጓለይ ናይ መንዳእ ክትወስዲ ነቶም ጀጋኑ ስድራ ክንበሪ
2: ፕሮፌሰራ ጓለይ ታሪክ ብረታዊ ቃልሲ ዝህዝቢ መሪርን መስተንክርን እየ

0: ላይ ዝጎደሎን ኣንፀልካዮም ፀረካዮም ድረኽሉ ቢድካ እንታይ ፀገም ኣሎ? ሓመልካዮም ኣቶም ሰለሎ ናደው ናቕፋ ሕጂና ቤሎ ናደው ናቕፋ ሕጂና ቤሎ ይቀጠሎ
1: ወወ ተረድካ ኣለኹ ብሸነኽ ፀጋሚት ናይታ ታርጌት ይጓዕዘና
2: ኣመሬታ ክሳብ ድመፀካ ኣውቶም ፀቂዕካ ፅናሓኻ
1: ተረድካ እንተኾነ ሓሳበን ልውጣ ኾና ኣየለንካ ታሪክ ከም ቆዶም እዩ ሓንቲ ጢድ ጥራይና ንፅበለ ኣለና
2: ኣምነካ መንጢል ቅድሚ ምፅጋዕካ ርክብ ግበረለ ኢኻ እኒኻ ሰላም እዩ ዘሎ
1: ብስናባይ ግደፎ ኩሉ ተወጢሩ እዩ ዘሎ እንታይ ከዳ ዝወፈረ ኣለና ድዩ
2: ኣስታ 30 ጥቕሉል ምሳኻ ኣሎ
1: ፅቡቅ
3: ኣቶም ሰባት ጥልዓት ኣጓብሲ ዘይተብሪዎን ዘን ኣሕዋትና ዋልሙሳ ሃብስ ክኸብርየኪ
4: ኣታ ወዲ እዛ ተሓሳስባ እዚኣ ወግና ምሽ ኢለካ
5: እንታይ ሕሽካ ስብል ግርም ገብረትካ
3: ካብ ሓልየት ተበገሰ እንዳኣሉ
4: ኣነ ስለ ዝሓልየልካ እንዴ ወዲ ሸቃ ዓይኒጋንታ እንዲያሞ ጥራሕ ንኺድ ኣሎ

0: ጓል ሙሳ ጓል ሙሳ እዛ ቅድሜና ዘላ ስንጭሮ ንግዜኦ ብኣይና ክንዕርፍ ኩሉ ሰራዊት ካብ ተጠንቀቕ ክፀናሕ ኣለዎ ምዝናይ ድበሃል ከይረአ
1: ቅሰን ቅሰን
0: ኣንቱ ጓል ሙሳ እንታይ ዳ ይደኸምክ ንዲኺ እዚ ኩሉ ሰከም ተሰኪምኪ
1: እንታይ ደኸሙታ መንጥር ድኸም ዘይመሃርኩምና ደቂ ኣረዊት ከይደግዳ ኸይደ
0: ሰሓበል ዋዕሮይ
2: ተኸብኪበና ብ ቆውጋይ ዓለባ

0: ይዞ ፀቂ መቼም ገለ ነገር ተባላሽኻ እንደሰቓካ
1: ከምኡ ይኮነና እንቲ ፍሬታ እዚ ተኽሊ ሲ ኣበ ይኮኑ ህሉ ንሜዳ ወፂኢ ድኸው እንተተወፅሲ ምደለናዮ ሞ ዝምድና ከም ገበርኪ ካብ ብናፍቆ ትሕመስ እዩ
0: ኣታ ኣርበጂ ደይ ሓወ እዩ
1: ፅቡቕ እንዲኽ ዘለኺ ኣነ ሓውኺ ወዲ ሸቃ ሓውኺ ፋጥማ ሓፍትኺ ኩላት ናሕዋት ክኮይና ሓንቲ መዓልቲ ግን ብጎኒ ክተታሒስኪ ኣርብጂያይ ኢልኪ ትፈልጥን ኢኺ
0: ኣታ እንታይ ኻስኻ ኣኺኢልካ ክትዕገርግር ጥራይ
1: ኣንቲ ምዕግርጋር ኣይኮነን ሎም ዓንቲ እዋዕ እንቋዕጓል ምሳይ ሓዘትኒ ኣታ ዘመልሓሳይ ዶ ቅንጥብ ከብላታ
2: ኣታ ዘመልሓስካ ዘትቆርፃዳ ኩሉ ሰብ እኳ ምዕረፈ እስኻ ኮ ኣርበጂ ክብሉካ ይነበሮምን መጥባሕቲ ይኽብሉካ ነይርዎ እዛ ጋ እንታ ኮ ጠቢሕኻ ወዲእኻ በ
1: ዋናበሪ ድርሻይ
3: ደገኒ እንታ
2: ኣታ ግደፎ ልግስ ክላስ ክበጃ ለካ ግደፎ
0: ከጥፋኣከ ድሕሪ ሕጂ ጥራይ ድገማ
1: መዓለሽ መዓለሽ ጓል ሙሳ ነብሲ ደይ ከም ዕላለይ ሓሲበ እያ
0: ኣንሺ ዝሩብ ኢልካያ እንዲኻ ሕጂ ዳኣና ቤይ ክትመልሳ ፍሬቲኖ ምሳሕዳ ኣይደንጎየትን ኣየባቀላጥፋ ብልዎ ወሪዳ ያ ጓል ሙሳ ኣርበጂ ዳይ ሞስከ ንኽን በጅብጅ እድሪሳይ ከላሽን ኮፎ ህለየ
3: ኩሉ ሰኒ ወለት ሙሳ ሎም ሓሸ ልጋጥና ግልብ ደውብቶም
0: ኣማንካት ወላሂ
1: መዓለሽ ጓል ሙሳ ኣይ ደግማኒ
0: ወላሂ እቲ ደግማ መልሓስካ ቆሪፀ ኣለኹ ሃያ ኺድጋ እንታ ምሳሕ በላ
1: እንታ ሎም ዳ ደ ገደፈትለይ ኣይተመሲሓትኒ እንደ እዋዕ
4: ሰንደላይ ግሩም ኳዕናነይ ኦመርዓዊ
1: ኣብይኽን ደሞ እትጓል ከረን ፃዕዳ ዝምድና ከይንገብር
4: ኪድ በልካ እንታ በጅብጅ ኣላ
1: ዶ
4: እንታ ከይድ በጅብጅ
1: እዚ ኩሉ ናእዳሲ ንበጅብጅ ኣላይ ኣዋዕ ሰሚዑኹም ኣለኹም ብፆት ብዛዕባ ወድሞኬ እንደ ዕላል ልዒል ኣላ
0: ዋይ ጠንቀምቀም
1: ጠንቀምቀም እንታይኮነ ዋዕ ኩሉ ሰብ ዝፈልጦ ብወግዕ ዘይኮነን ዝምድና ገይሮም
4: ብወቅዕ እንተገበርዎ
1: እዚ ክርኦ እንዲ ክድሙድሙ ሰቲና ሽሽ ክንምርከልና ሳይኳት ክበሃል ከለዎቲ
0: ስማዓታ ነዚ ዕላ ዘልዕለላ ኣይትፈትዮን ኣይትፈትዮን በቃ
1: ሳይ ንእሽተይ ጓል ሙሳ እንታ ዛጋ እንታሲ ብዙሓት ደቂ ሙሳ በዚሕ ከነኣ ኣምስሑና ግዳ

0: ንቁጡብ መጥቃዕቲ ንግብግብ
1: ሃየበል ውፅት ክንብገስ ኢና ናብዛ ብ ቅድሜና ዘላ ጎቦ ደይብካ ምሉም ቁፅፃር ይተልኾና ዓወትና ድማ ናይ ግድን ዝሰርፍ መጋባይ እውን የብልናን ንዕአን ጥዋዕጥዋዕ ኣቢልና ምሳሕና ካብአኒ
2: ኣነ ዳ ከይተትርፍን ዝዛርበይ ቁርብ ጥውይ ኢላ እንድያ ፀኒሓ ሕጂ ዳ ምስ ውፀትካ ኮንካ ሂም ተጉ ተገገገገገገ ምባሊ ታወዲ
1: ኣብ ኩናት ዳ መንከር ክበካ ኣርብጅ ኮ ተባሂልካ ኢኻ ሕራይ ሓኪም ሰፀልኦ ኣለና ድ
3: እወ ፍሬታ ኣላ
4: ኣብዚኣ ሞ ጓል ሙሳ
1: መርሓባ ወዲ ሸቃ
4: ፍሬታ ተፀልይዎ ኣሎ ከይትሕብር ግን ሱቕ ኢላ ኣላ
5: ናትካ ግበራታ ኣብዚኣ ሞ ጓል ሙሳ እዚ ወዲ ሸቃ ዝብሎ ዘሎ ሓቂ ይኮነን ንባዕሉ ሓይሙ ታልዩ ሓይሞ ኣለኹ በል እንታ ኣነ ግን ከም ሎም ጢዕ ይፈልጥ ኒ
1: ኣቲ ጓል ካብዚ ንላዕል ዳ እንተ ክትኮን ደሊኺ ኣይተቐፂልክ ንዲኽ ዘለኺ ሃየስከ ውፅእ ትረፊ
5: ናበይ ክወፅእ ትፈልጥ እንዲኺ ነብሰይ ውዒ ምዃኑ
2: እስከልክን ትፍሬታ ኣርብጂ ወድኸ ኣንዲ ካብዚ ንላዕልዳ እንታይ ክትኮን ደሊኺ ኣይ መቕሎ እንዲኽ ተቐይርክ ዘለኺ ሰሚዕኹም ኣለኹም ብፆት በዚ ደላቶ ቅጫ መሰንከተት ነይረ እወ ናይ ኣግዳ ውፅ
5: ኣይወፅን እየን
2: ኦ
5: ድሓርካ ኣነ እዚ ዝፈልጣን ነብሰይ ወላ ንስኹም ብምምን ተኣምርካ ካብ እግርኹም ኣይተርፍን እየን
1: ጠንቀቕ ሰጥ በል ሰሚዒ ክለኺ እዚ ትእዛዝ እዩ ተበገስ ተባሂልክ ትብገሲ ትረፍ ተባሂልክ ከዓ ተርፊ ያላ ውፅ ጋንታ ሓፍ በል ተበገስ
6: ሲወምዶ ዓሪሩ ወብፀሓይ ከምዚ ሕጂ ደልዩ በፃሕ
7: ኣሎ ኣሎ ባዶ ሰለስተ ንዓኻ ባዶ ሰለስተ ሰምዓ ንደላ እታታ ትዋ ደለኻ ቦታታ ፋፊልያ ቁርብ ድሕርበ ሰምዓ ንደላ
5: በረድካ ኣለኹ ግደፈን ግደፈን ናይ ግደፈን ዓቕመየን
7: ዝብለካ ደለኹ ስማዓኒ እዚ ትእዛዝ እዩ

0: ተካሊ እንደኾነ ትረድዮ ኣንታ ሓጅኻ እስኪ ታድያ ሃዊኻ ካዶ ከትዕርፍ ነርካ ርዳእኒ እዩ ግን ግዜ የብልናን
1: እንታይ ዕርፍቲ ተመንጥል ክንኩስረ ነርና ገለ ክፋለን በዚ ጎቦ ተፈናጭለን ፋሓፋሕ ምስ በላ ኣርኪብ

0: ወዳ ኢን መፂኒ ነይሩ ግን እዛዝ ኮይኑ
1: እወ ፅቡቕ ኣለኻ ትእዛዝ ኩሉ ግዜ ናብ ዝተባሃለካ ክተተኩር ኣለካ ብፀቢብ ትሪኦ ውሱን እኳ እንተኾነ ትእዛዝ ንዝሕልፍ ዘሎ ምልክት ምስማዕ ናይ ሓደ ምኩር ተዋጋይ ዕጥቂ እዩ
0: ፅቡቕ ኣለኻ
1: እዛ ቆልዓ ርኢኸይ ኣለኻ ኣብ ኩናት ምስኣተወት ወላ ሓደ እያ ክሰምዓካ ይትኽእል ኣዝያን ብልሓተኛን ምኩርትን መራሕት ኩናት እኳ እንተኾነት ትእዛዝ ብምንፀጋ ደጋጥማ ዘሎ መጓእቲ ክሳብ ሕጂ ዋጋ ይኽፍለና ኣሎ
0: ንጓል ሙሳ ዝሃበ ቁራፅነትን ጅግንነትን እኳ ንዝኾነ ፍጡር ኣይተዋሃበን ኣብ ኩናት ንዓ ርኢኻ ወረ ኣነሲ ኣብ ድሙቕ ሩስን ጓይላ ዘሎ ኮይኑ ስማዓኒ ንዘን ኮለስተ ከዓ ሞ ስመን እንድያ
1: ንግዜኡ ቦታ ጓል ሳልሕ ተኪኻ ክፀኒሕ ኢኻ ትእዛዝ ክሳብ ድመፀካ ከ ኣብ ዘለካ የፅናሕ ገለ ካብቲ መፃንሕኻ ጠፊእካ ዶ
0: ተረድአካ
1: ርአን ባዲአን ትደፋእ ከምዚ ኢልካ ጎላጉል ንክትመልእሲ ዳፈከርካ እንዳዓንደርካ ከዓ ምፃእ እዩ
0: ኣንታ ተካል ቆቢዐ ወረ ገሊአን ዝክገርመካ ባልጅያን ሒዘን የመፅአና ልካ
1: ሳላ ከምኡ ድገበራ ከዓ ምሳዕ ወጠለ እንተረኺቡ ግደፈን ጥራይ ደይ ዕጥቅናን ስንቅናን ካብ ፀላእትና እዩ
0: ንስስ ሓቂኻ
2: ኣንበሳ መን ኢኻ መስመር ዘለኻ
1: መልስኪ ኪድበል ብፆትካ ርክቦም
2: መን ኢኻ መስመር ዘለኻ
1: ኣሎ ንስሪ ሰምዓካ ኣለኹ

0: መርሓባ ከረነይ ፃዕዳ ድሮ መፂኺ ኣብ ስከቲ ጅግና ኸብርየኪ
1: ግደፍ ደኣ እዚ ኣይነይቲ ኮይና ሙሉእ መዓልቲ ተካል ውዒልካ ኣለኻ
0: በዓ ንስኻትኩም ካብ ዘለኹኖ ነዚ ኩሉ ፅርክን ዓዲ ገጥ ኣቢልክና ንሕና ዳ እንታይ ገይርና
1: ዋላሂ ዝሃገረ ይዕድለኛ
0: እንታይ ክትብሪ ዘሊኽእኽ
1: ከምዚ ኸማኹም ጀጋኑ ምውላዳ እምበራ እንተኸውሒ ካብ ንሕድሕድኩም ዘይትበላለፁ
0: እንታይ ኣሎ ምስለኪ ታሪክ ሳውራና እታ ዓብነት ንእሽተይ ብደምን መስዋእትን እንዳተወራረሰ ኣብዚ ደረጃ ዝበፅሐሎ ስለዝኾነ እኳ ርኢኺ ናፅነትና ሎሚ ፅዋሓም ንብለሉ መድረኽ በፂሕና
1: ንይማስ ክርያ የ እንድዕ ወላሂ
0: ታንጉ ትፈጥማ ክርያ ጥራይ ዓወትና ናይ ግድን ትብል ጓሉ ሙሳ
1: እዛ ጓል ግን ብሂወት ኣላ ምስ ከውሒ
0: ኣላ ንሓየት ተፈጥረ ጢቱ መዘየላ ንዕዳይን ግዳ ጋንታ ፅበየና ዘላ

0: ብፃ ከመይ ሓዲርካ ድምፂ ሓፋሽ ሎም ለይቲ ጥዕም ብስራት ኣስሚዓትና ሓንቲ ብርጌድ ግንዳዕ ተፀጊዐ ሓዲራ ኢሎማ ሰሚዕካ ዶ
1: ወይ ፀባስተ ኣንታ እንታይ ዝበልዎ ብስራ ዳኣልካ ሒዝካ ለይበፂኢኻ ሎም ዓንቲ
0: ኣንታ ቱረድ እንዴ ድሰምዓልካ እዘን ኩሎ ሽሾ ዝኾነ ሰራዊትን ዝተረቓቐ ብረትን ኣፅዋርን ሒዝካ ሲ ንሰንን ዕጥቀንን ንሰንን ዝተረቓቐ ኣፅዋረንን ስያኢ ጭራኻ ደጉልካ ምህላም ኣሎ እዩ እንታ
1: ደጊም ሞት ከም ኣዳም ዋላ እንተ ተሰዋኣነ ሓላል እዩ እንታ
0: ስቕኢልካ መዓስ ኮይኑ ሓለንጊ ሰውራ ዝብል ምስላ ዝተመሰለ ሓለንጊ ሃቀኛ ህዝቢ መሪር ይብፃይ ኣብ ሕርቃን ገመልካ የውዕልካ እንዲ
2: ሃየስ ገበል ጓል ምሳ ነፍሲ ነፍሲ ከመይ ትድልድል ዘላ
3: ኣይሓውያ እንድያ ዘይብላ ሎምሲ ተፋንውና ባትኾኒ
2: እወ ሕጂ ዳ ክነፋንወኪና
3: ወላሂ ብፆተ ይናፊቕ እዩ ድሓር ኣንዓና ስራሕ ይዘሕውየና በጃኺ ኣብዚ ኮፍ ኢልካ ምውዓል ማራ ፀሊእ እዩ
2: እቲ ስፋይ ክክሳብ ዝሓዊ ኣብዚ ክፀንሐ ጉቡእ እዩ ብፀይቲ ዝምድናስ ጌርክ ዶ
3: እንታይ ማለትኪ እዩ እንታይ ዓይነት ሕቶ እዩ ኸዚ
2: ካብቲ ውፅኢት መርመራ ክተበጊስ እየ
3: እወ ጌይረ ግን ስቕኢልካ ዘየድሊ ጌጋ እዩ ነይሩ
2: ጉቡእ እባ ኮይኑ እኹል ጥንስ ለኪ
3: ናይ ምንታይ ጥንሲ
2: እስኹውን ትፈልጢ ኢኺ እና ፈለጥካ ካብ ኩሉ ሰብ ሓቢእ ክየፀኒሕ ስለምንታይ
3: ዘረባ ክፈፂሙ ርዳእኒ የለን ዶክተር
2: ንስ ክትምዕደ እምበር ትመዓድ ይኮንክ ክሳብ ሽድሸ ወርሕን ሰሙን ክሳብ ዝኾውን ብጣዕሚ ተጋጊኺ
3: ስምዕኒ እሞ ዶክተር እዚ ጉዳይ ኣብ መንጎ ኢና መንጎ ክንይትረ ኣነስ ኸም ውድብ ክኸውን ኣይደለኒ ድሓር ክኣስ ዝብልዮ ዘለኹ ጉዳይ ንዓይ ፈፂሙ እየ ፀግመኒ ዝገበርክ ጌይርክ ጥራይ ናባህዶይ ከም ዝምለስ ግበሪ
2: ስምዕኒ ጅምዓ እዚ ነገር ኣባኺ ጥራይ ዘጋጥማ ኣይኮነን ብሕጊ ኣማእኪልኩም ዝገበርኩምዎ ድማ እዩ
3: እዚ ሞ ፍፁም ኣይከውንኒ ጓል ሙሳ ጠኒሳ ካብ ድፋዕ ወፅያ ስሕክምና ደቂሳ ሕማቕ ታሪክ ድሓርካ ትርእዮ ኣለኽ እዚ ግዜ ንኹምኢታት ዘፍቅድ ኣይኮነን ሰብ እና ተራጋረገስ ኣነ ኸ ኣርኪበ ብጃማ ገይረብ ዝኸፍ ክብል
2: ኣይትጋገይ ጅምዓ ኣይኮኑ ዶ ምስ መዋድቕቲ ከመኸጅግና ክንደይ ኣሕዋት ኮያ ንዕላማ ሃገር ክብላ
3: ኣንቲ ንሰንስ እኳ ንዕላምእን ክብላ እዚ ናትና ኸንታይ ይበሃል ምስ ምንታይ ይፅብፀብ
2: እዛ ዝብለክ እያ ተበገስ ሞ ደብዳቤ ክንገብረልኪና ናብ ዝግብኣ ክቦታ ክትከይድ ኢኹ
3: ወዲ ሞኬ ተፃዊትካለይ ንስኻ ምስ ብፀትካ ክትጎይ ክትዳራገም ኣነ ድማ ኣብዝኸፍ ክብል እሞ ድማ ብጥንስን ሕርስን እዚ ሞ ፈፂምካ ኣይከውንን መሬት ዝወለደት ትውለድ በዚኣ ገይረና ብፆተ እዩ

0: it.
1: ኣራይ እምባር ናይዚ ኣኼባና ኩሉ ጽቡቕ ኮን ተጸንሐ። ሕጂ ግን ናብ ነቐፌታ ነፍሲ ነቐፌታ ክንከይድ። ኣራይ ነፍሲ ነቐፌታ ዘለዎ
2: ግርም ኣብዚኣ እሞ መንጠል
1: ኣርብጃ ሓፈል
2: ግርም ርኢኹም ኣለኹም ትማለ ዋርድያ ወፂኢ ከለኹ እዛ ተካሊ ድቃት ቦንቆስ ትኽስ ከተብለኒ ሓዲራ በዚኣ ድማ ብፆተይ ደግዳዕ ክኮይኑ ስለተሰማዓኒ ነዛ ነብሰይ ባዕሊ ንቕፍቅፍቅፍ ኣቢድያ ኣለኹ።
1: ጽቡቕ ክፈል ሓራይ ከው ሓፈል
3: ኣብዛ ናይ ትማሊ ዝነበረት ምርብራብ ጓልምሳ ተፀዋታቶ ተራ ነቲ ፀረጎቶ መንገዲ ብግቡእ ዘይምርዳይ ኣብዚኣ ነብሰይ ነቅፍ።
1: ሓራይ ብፃይድ ነቅፍ
4: ኣብዚኣ ትማሊ ፋትና ወዲ ሻቃኒ ተፃወታ ሕማቅ መሊሳሉ ማላሕሳ ሓሳባ ከተእረም ኣለዋ በዚኣ ናቅፋ።
1: ፋትና እዚ እድሪስ ክብሎ ፀንሐ ቅቡል ዲ?
5: ቅቡል ይቅቡል በስ ማዓለሽ።
1: ሓራይ ጽቡቕ ሕቶ ወይ ርእቶ ዘለዎ ዘለዎ የለን ሓፍ በል ጠንቃቕ ሰት በል ሰላም ዕረፍ
2: ኣንቲ ጓልምሳ ጥዒሚ ክንበር ምሉቕሉቕ ኢልኪ
6: እንታይ ምሉቕሉቕታ ኣርብጂ ወላ ሕናፊቐኩም ብዓይነይ ክትወፅ ደልኹም
2: ይ ግደፍዛኣ ናይ ፎቐ ስብ ኩላትናይ ኣንቲ ስዕባ ካሓተኪ ወዲ ሞ ከዳ
6: ኣታ ወዲ
2: ይ ውዕዶ ኣርክምና ወለ ብሓንሳብ ኣለና
1: ኣበል ጓልምሳ ከመይ ቀኒኺ ድሓንዲ ቀኒኺ እንታይ ዳ ናይ ብሓቂ ሓዊ ክመፂኽና
6: እዎ ሓዊና ድሓር ከኣደይ ክንሰምዓኩም ደሊና እምበር እንታይ ዶ ነይርዋይታ መንጥል ሓካይ ምድብና ከዓ ትፈልጦም እንዲኻ ኣይኮነትን ነዛ ዘይጠቅም ቁስሊ ክንደይ ዝተቐብፀ ድያ ኣይሶሙን ኣይ ሳልስቲ ጥፍጥፍጥፍጥፍ ኣቢሎም ናብ ነቡር ዝመልስዋ ስጋ ሙሳይ የብለካ ኣለኹ መንጥል ኣብ ዘለዎ ሓካይም ተትርዮም መዕወታት ኮዩ
1: ንሱ ሰሓቂ ክለኺ እንታይ ዳ መፋነዊ ከይሃብድዮም ሰዱኺ
6: ክላእ ያ ኸነይ ሓባር መፋነዊ እንደዮም ሂቦምና እቶም ምሳይ ዝነበሩ ብፆት ከዓ ናባሃደኦም ሒዞማ ኸይኑ ኣነ ምርስዐይ ከዘይትብል ወደይ
1: ኣየ ጓል ሙሳ ንስ ክዳ መዓሳ ሓሲ ክትኽእል ይኹምኪ ምናልባት ኢለ ክሓተ ክፀኒሐ እምበር ስራሕ ክደጠፊኒ እዛ ሓጊ ምትሓስኪ ተሃስየኪ እያ ቁርብ ተፀናሓ ክስታይ ከይትኾኑ ኢኽ እጂ ጥራይ ክዲ ንብፆት ክተፋነው እዮ እሞ ብዛት መፅለላ መኪና ክትምለስ እዩኺ
6: መንጥልተይ ኢኻ ትብል ዘለኻ ናበይ እየ ዝምለስ ሓወይ እንዳረእኻኒ ኣነኻ ብፆተይ ፈፂመ ይተርፍኒ
1: ኣትጓል እዚ ትእዛዝ እዩ ትእዛዝ ካ ዝተባሃለካ ምግባር ጥራይ እዩ
6: መንጥል ስኻ ከዓ በስምዓና
1: ጠንቀቕ ሰሚዐ ክለኺ ኣነ ኣብ ነብሲ ክትርእዮ ዘለኹ እስኢል ካብ ምምላስካ ኣየድልየክን እዩ ሕጂ ጥራይ ዝተባሃለ ክግበር እዩ ያላ ተበገስ
6: እንታይ ዓይነት ዕድል ይወደይ እዚ እዚ ኸ እንታይ ኮይኑ እዩ ዘይርድኣን ናይ ብሓቆ ድዩ ሕክምና ክድቅሰሉ ዝሓስብ ዘሎ
0: ይከዓለ ኩሉ ይከዓለ
2: ኦይ ሃንቲ ፋትና ኡፍ ባበል እዮ ከምዚ ኢል ክዳእሞ መዓስክ ንክሰልኪ
3: ያላ ያላ ያላ ዕጠቕ ዕጠቕ

0: ኣሎ ኣሎ ባደ ሓደ ሰምዓ እንደላ ተፀጋዐን ከፊተናልካ ኣለዋ ተወዲ ተፀጋዐን ተፀጋዐን
1: ወወ ረድካ ኣርብጂ ኣርብጂ ሰሓባ ኣርብጂ
0: ጋላስ ጋላስ ጋላስ

0: ማኖ ሰለስተ ማኖ ሰለስተ ሰምዓት ኣለ እታ ኣቲ ዘሎ ትርዮ ዘለካ ዕጂ ውፀ የብለካ ኣለኹ ዕጂ ውፀ ዮ
1: ዋልሙሳ ዋልሙሳ ዋልሙሳ

0: ንታ ብጻይ ያእኽላ ኣባ ነዛ ዘይጠቅም ቁስለስ ክንዲዚ ግዜ
1: ጓል ሙሳ ስምዐና ኣባ ብዙሕ ደም ፈሲስ ክሎ ዳሓርካ ቀሊል ኣይኮነ መውጋእት
0: ጓል ሙሳ ኸ ኣንታ ነይነይቲኻ ነዛ ዘይጠቅም ልሕፀት
1: ማኣነይ ኣለኹላን እዛ ጉዳይ ትሕትተክ እያ
0: ብዘይካ ምሕታት ካልእ ኣለኩም ድ ኣተረእየን ባ ተወዲየን ኮይ ሓንቲ ሰዓት ፀኒዕና ተመኪትነየን በቃ ወዲአን
1: ጓል ሙሳ ታሕታት እናተይ ኣውሪድ ኣሎ
0: ኣጆኻ ኣባ ብፀይ ክንዕወት ኮይኑ ከይደ ኣብ

0: ተሰረሰ እንታይ ዝኾነ ጉጅለ ብትቅድሚ ኻ ደሎ ኣይትርአናላ
1: ኣታታ ኢና ንገብራ ዛ ሰብ እዚኣ
0: ካላስ ባሎ ሰለሰ ካላስ ክደፎ ጥራይ ንዓወይ ትለኒ ይበዝሖ ጥራይ ተወሳኺ ስለተሉ
1: ወዲ ሸቃ ሽፋን ግበር ወዲ ሸቃ

0: ዋው! እንታይ ዓይነት ዛንታ እዩ እዚ? እዛ ናጥነት ክስ ታሪክ ሓሊፏ ጓል ሙሳ ተሰዊኣ እንታይ ዓይነት ጅግንነት እዩ ግን?
1: ፍረ ጓለይ፣ እዚ ታሪክ ስድራኽ እዩ።
0: ለምለመይ፣ ንስኸ ትዋግእ ነርኩ ዶ?
2: ወይለይ ከመይ ዳ ሓኪምና ዶክተርና ሓላፊና ታራና ኩልኻ ናብ ኩናት ኢኻ ትኽይድ። ካብኡ ምስ ተመለስካ ኸዓ ናብ ኦፊሱ ደኣቱ ናብ ኦፊሱ ናብ ሕክምኑ ደኣቱ ናብ ሕክምኑ ኸዓ ይምለስ እዛ ጓለይ። ከምኡ እዩ ነይሩ።
0: እዋይ እዚ ፊልም ዝሪኦስ ለካ ናይ ብሓቂ ኣብዛ መሬት ተፈጺሙ እዩ።
3: ከመይ ዳ ብዕፅፍጻፍ ደረጁ እምበር ስድራኺ ብቐሊል ፀዕሩ ስድራ ይነበሩን።
1: ፍረ ጓለይ፣ ንብዙሕ ዓመታት ከይስምዲ ኣብ ልቢ ሒዝ የጸናሕኩ ታሪኽ እዩ። ሰዓተ ኣኺሉ ክትፈልጥዮ ኸዓ ስለ ዘለኪ ንገርዋ ብጾት።
0: ናይ ሎሚ ዓመት መዓልቲ ናጽነት ፍልይቲ ነይራ ኣዝ ይብሉ እዛንታይ ዕሊልኩምኒ።
3: እወ ሎሚ ዓንቲ ፍልይቲ መዓልቲ እያ እዛ ጓለይ። እዚ ኩሉ ክንዕለ ክትጸናሕና ታሪኽ ታሪኽ ኣዲኽ ወላዲትኪ እዩ።
0: ማማ እንታይ ትብሉ ኣለኹም? ኣይተረዳኣንን።
1: እወ ፍረ ጓለይ፣ ንነዊሕ ብምስጢር ተታሕዘ ጅግንነት ወላዲትኪ ጅምዓ ሙሳ ጓል ሙሳ እያ።
0: ለምለም እንታይ ኹም ትብሉ ዘለኹም? ከመይ እዩ ዝዘረባ?
3: እወ እዚ ብድርብ ጅግንነትን ቆራፅነትን ታሪኽ ኣዲኽ ወላዲት ጓል ሙሳ እዩ።
1: ፍረ ጓለይ፣ ታሪኽ ጀጋኑ ስድራኺ እዚ ጥራይ ኣይነበረን። ኣብ መጠረሽታ ሰማንያታት ዝነበረ ጽንኩር ኩነታት ጅምዓ ተወጊኣ ህይወታ ክነትርፍ እኳ ላዕልን ታሕትን እንተበልና ክንዕወት ኣይከኣልና።
3: እቲ ኩነታት ጽንኩር እዩ ነይሩ። በዓል ዶክተር ለምለም ዝተጻወተኦ ተራ ቀሊል ኣይነበረን። ኩሉ ተፈቲኑ ተቐቢጹ መጠረሽታ ንዓ ክምድሓን ጥራይ ተኻኢሉ።
1: ድሕሪ እዚ ኩሉ ጻዕሪ ኸዓ ጌና ጓል 7 ወርሕን ከለኸኺ ብኦፕሬሽን ተሓሪስኪ።
2: ወዛ ጓለይ፣ ዘኹርዕ ታሪኽ ታሪኽኪ እዩ። ንስኽ እውን ኣካል ናይ ዝሕብን ታሪኽ ኢኺ።
1: እወ ጓለይ ኺ፣ ብሕድሪ ውድብ ዝተውሃብክኒ ጓለይ ሓላለይ፣ እዚ ዝበሃለኪ ዘሎ ኩሉ ሓቂ እዩ። ረያ እሞ ቅምጥ ኢላ ኮይንዓ ክትመስል።
3: ፍረሰውራ ጓለይ፣ ብጾት ብዋጋ መስዋእቶም ነዛ ውቅብትን ብልጽግትን ሃገርና ፍጹም ሓራ ብርሃን ነጻነት ኣብሪሆም እናሃለኳ እዚ ህዝቢ ናጽነቱ ኸሰማቐር ንርኢ ኣለና። እዛ ጓለይ ተሓበኒ ደስ ዝበል ግዳእ
2: ኣጅኹ ዳ እዛ ጓለይ ጅኺ ደስ ዝበልክ እዛ ጓለይ።

ሰላምታና ተቐበሉ ፈነዊ ኤር ቲቪ ኣብ ምክትታል ትርከቡ ዝኸበርኩም ተዓዘብትና ከመይ ትውዕሎም ፍርቂ መዓልትን ፈረቓን ኣኺዱ ንሎሚ 29 ሓምለ ዝተዳለወ ሃገራውን ኣህግራውን ዜናታት ሒዘልኩም ቀሪበ ዘለኹ እስጢፋኖስ ግርማየ ብቐንዲ ነጥብታት ክፍልም። ኣብ ሆስፒታል ክረን ልዕሊ 400 ዜጋታት ዕውት መጥባሕቲ ሓበል ዓይነት ተኻይዶም። ኣብ ንኡስ ዞባ ሃይኮታ 400 ሽሕ ናቕፋ ንስድራ ስዋኣት ተመቓሪሖም። መደበር ፖሊስ ንኡስ ዞባ ጎልጅ ኣብ ምምሕዳራት ከባቢ ንዝነጥፉ ኣባላት ኮማዊ ፖሊስ ስልጠና ወዲቦም። መንግስቲ ኣሜሪካ ምስ ዓበይቲ ኩባንያታት ምክልኻል ሃገሩ ወተሃደራዊ ስምምዕ ከቲሞም። ኤውሮጳዊ ሕብረት ንንግዳዊ ዝምድናታት ብኣሉታ ዝጸሉ ንጥፈታት ካብ ምክያድ ክሕየብ ቻይና ጸዊዓ። እስራኤል ንዝተበጽሐ ስምምዕ ምቁራጥ ተኽሲ ትጥሕሶ ከም ዘላ መንግስቲ ሊባኖስ ከሲሶም።

0: ዝርዝር ዜና ኣብ ሆስፒታል ከረ ንልዕሊ 400 ዜጋታት ዕውት መጥባሕቲ ሓበል ዓይነት ተኻይዶም ወኪል ኤሪና ኣልማዝ ወልደ ገብርኤል ብመልክዕ ፀብጻብ ዘዳልወቶ ትሕዝቶ ኣሎ ኣርሴማ ኣስመሮም ክተቕርበ እያ
1: ጉጅለ ሓካዮም ዓይኒ ኣልበሰር ምስ ኤርትራውያን ሞያውያን ብምትሕብባር ካብ 20 ክሳብ 26 ሓምለ ኣብ ሆስፒታል ከረን ንልዕሊ 400 ዜጋታት ዕውት መጥባሕቲ ሓበላ ኣካይዶም ኣብዚ ንሶሙን ዝቐፀለ ወፍሪ መርመራታት ዓይኒ ካብ ዝተኻየደሎም ማስታት 3,000 ዜጋታት እቶም 406 መጥባሕቲ ከም እተገብረሎም ገለ ድማ መነፀር ዓይኒ ከም እተዓደሎም ኣብ ሚኒስትሪ ጥዕና ሓላፊ ሃገራዊ መደብ ምክልኻልን ምቁፅፃርን ዑረት ኣቶ ኣለም ዘካርያስ ገሊፆም እቲ ወፍሪ ኣካል ናይቲ ዑረት ንምክልኻል ብደረጃ ሃገር ዝካየድ ፃዕሪ ከም ዝኾነ ብምሕባር እዚ ምስ ጉጅለ ሓካይም ኣልበሰር ብምትሕባር ዝግበር ሕክምናዊ መጥባሕቲ ኣካልናቱ ከም ዝኾነ ሓቢሮም ሕማማት ዓይኒ ብሓፈሻ ሓበላ ትራኮማን ነድሪ ዓይኒ ድማ ብፍላይ ብሕክምና ብቐሊሉ ክፍወስ ከም ዝኽእል ግቡእ ሕክምና ኣብ እዋኑ እንተዘይረኺቡ ግና ዑረት ከም ዘስዕ ብምጥቃስ ናይ ዓይኒ ፀገም ዘለዎ ዜጋ ናብ በዓል ሞያ ቀሪቡ ክምርመር መጥባሕቲ ዝተገብረሉ ድማ ብሓካይም ንዝተዋህቦ ምኽርን መድሃኒትን ብግቡእ ክጥቀመሉ ተላብዮም ሜዲካል ዳይረክተር ዞባ መወከስ ሆስፒታል ከረን ዶክተር ያፌት ሃይለ ሚካኤል ብግድዩ እቲ ብምውሃድ ምስ ጉጅለ ሓካይም ኣልበሰር ዝተገብረ መጥባሕቲ መቐፀልታ ናይቲ ኣብቲ ሆስፒታል ክካየድ ፀንሐ ንጥፈታት ከም ዝኾነ ብምሕባር ንጉጅለ ሓካይም ዓይኒ ኣልበሰር ኣመስጊኖም ጉጅለ ሓካይም ዓይኒ ኣልበሰር ኣብ ዝሓለፈ ዓመታት ኣብ ኩሎን ዞባታት ሃገርና መርመራታት ንፀርታን መጥባሕትን ከካይድ ምፅንሑ ዝፍለጥ ኮይኑ ኣብ ዞባ ዓንሰባ ሕክምናዊ ኣገልግሎት ዝሃበ ሎሚ ዓመት ንመበል 15 ግዜ እዩ
0: ኣብ ንዞባ ሃይኮታ ሰራሕተኛታትን ሰብዋኒንን ዘበርከትዎ 400,000 ናቕፋ ካብ 12 ምምሕደራት ከባቢ ንዝተዋፃ 80 ስድራ ስዋኣት ተመቓሪሖም ሓላፊ ኣህዱ ማሕበራዊ ኣገልግሎት ኣቶ ተስፉ ተኽላይ ኣብ ዝሃቦም መብርሂ እቲ ሓገዝ ብሰራሕተኛታት መንግስቲ ወነንቲ ንግዳዊ ትካላት ከምኡ ውን ካልኦት ሰብ ፀጋ ከም እተበርከተን ንነብሲ ወከፍ ስድራ ስዉእ 5,000 ናቕፋ ከም እተዓደለን ገሊፆም ኣመሓዳሪ ንእዞቦ ሃይኮታ ኣቶ ሸኸዲን ሳልሕ ብወገኑ ነበርቲ ሃይኮታ በብእዋኑ ንስድራ ስውኣት ኣብ ፀሃያይ ዓፂድ ምእካብ ምህርቲ ምፅጋን ኣባይቲ ክሕግዙ ምፅንሖም ብምሕባር ነቲ ገንዘባዊ ኣበርክቶ ንዝገበሩ ወገናት ድማ ምስጋና ኣቕሪቦም ብኻልእ ወገን ኣብ ንእዞቦ ሃይኮታ ዝርከቡ ኣባላት ሓይልታት ምክልኻል በዓል ስልጣን ኣግራብን እንስሳ ዘገዳምን ፖሊስ ከምኡ ውን ሰራሕተኛታት መንግስትን ሃገራውያን ማሕበራትን ኣብ ፋብሪካታት ባናቶም ፋብሪካ ዘይትን ትካላት ዕዩን ሓፂንን ዑደት ኣካይዶም ኣቲ ዕደት ኣካየደ ስራሕ ናይተን ትካላት ሌተናል ኮንሬል ተኪኤ ወልዱን ኣብ መሓዳሪ ንእዞቦ ሃይኮታ ኣቶ ሸኸዲ ሳሕልሕን ነቶም መንእስያት መብርሂ ሂቦሞም መደበር ፖሊስ ንእዞባ ጎልጅ ኣብ ምምሕደራት ከባቢ ንዝነጥፉ ወለንታውያን ኣባላት ኮማዊ ፖሊስ ኣብ ስርሖም ዝሕግዞም ስልጠና ወዲቦም እቲ ስልጠና ኣብ መንጎ ገበናትን በድላትን ሓደጋታትን ዘሎ ፍልልይ ከምኡ ውን ዝምድና ፖሊስ ምስ ኮማዊ ፖሊስ ብሰፊሑ ንምብራህ ዝዓለመ ምዃኑ ዝሓበረ ኣዛዚ መደበር ፖሊስቲ ንእዞባ ትለንተ ተስፋ ልደት ወልደ ሚካኤል ኮማዊ ፖሊስ ኣብ ምኽባር ሰላምን ፀጥታን ዝምስገና ዝተዋፅኦ ከም ዘለዎ ኣብሪሆም ተለንተ ተስፋ ልደት ኣብ መወዳእታ ንኣገዳስነት ምሕያል ኮማዊ ፖሊስ ብምጥቃስ ሰልጠንቲ ብህዝብን መንግስትን ዝተገብረሎም ሓላፍነት ብትግሃት ከተግብሩ ተላብዮም ተሳትፍቲ ብግድኦም ዝተዋህቦም ስልጠና ኣብ መዓልታዊ ንጥፈታቶም ሓጋዚ ከም ዝኾነ ብምሕባር ተመሳሳሊ ስልጠናታት ብቐፃሊ ክውደብ ከምኡ ውን ግቡእ መምርሒ ስራሕ ክወሃቦም ዝብል ለበዋታትን ርእቶታትን ኣቕሪቦም ኣብ ንኡዞባ ጎልጅ ኣብ 16 ምምሕደራት ከባቢ ዝነጥፉ 352 ምዱባት ኣባላት ኮማዊ ፖሊስ ኣለዉ ኣብ ንኡዞባ እምኒ ሓይሊ ንልዕሊ 3 ኣዋርሕ ብግብርን ብክልሲ ሓሳብን ዝተዋህበ ሞያዊ ስልጠና ዝቐሰሙ 86 መንእስያት ተመሪቖም እቲ ብምትሕባር ሓማማት ዝተወደበ ስልጠና ቴክኖሎጂ ኮምፒተር ደረቕን ተንቀሳቐስን ስእሊ ከምኡ ውን ምትካል ድሽ ዘጠቓለለ ምንባሩ ሓላፊ ቤት ፅሕፈት ሓማማት ኣብቲ ንኡዞባ መንእሰይ ሸዊት ወልዳ ይሓቢሮም ተመረቕቲ ኣብ ዝሃብዎ ርእቶ ንዝቐሰሞ ስልጠና ኣብ ረብሕኦምን ረብሓ ሕብረተሰቦምን ከም ዘብዕልዎ ብምግላፅ ግዜያዊት ኣመሓዳሪ ንእዞባ እምኒ ሓይሊ ወይዘሮ ትርሓስ ፈቓዱ ድማ ኣብ መንእስያት ዝግበር ወፍሪ ውፅኢታውን ኣዕጋብን ንክኸውን መንእስያት በብሞይኦም ኣበርክትኦም ክዕዝዙን ንከባቢኦም ብእወንታ ክፀልውን ኣዘኻኺራ ስዕብ ዜና ሃገራት ወፃኢ ንምክትታልኩም ደጊመ ብክብሪ ይዕድም

ዜና ወፃኢ መንግስቲ ኣሜሪካ ምስ ዓበይቲ ኩባንያታት ምክልኻል ሃገሩ ን7 ዓመታት ዝፀንሕ ወተሃደራዊ ስምምዕ ከቲሞም በቲ ናይ ቢልዮናት ዶላራት ስምምዕ ብቐንዱ ኣብ ምፍራይ ዝተዳቐ ሚሳይላትን ፀረ ሚሳይላትን ዘተኮረ ምዃኑ ቤት ፅሕፈት ምክልኻል ኣሜሪካ ማለት ፔንታጎን ሓቢሮም እዚ ውዕል እዚ ዝኽተም ዘሎ ኣሜሪካ ምስ ምውላዕ ኩናት ዩክሬን ከምኡውን ኣብ ልዕሊ ኢራን ዘበገሰቶ ወተሃደራዊ ወፍሪ መጠን ኣፅዋራ ከም ዘንቀልቆለ ኣብ ዝግለጸሉ ዘሎ እዋን እዮም በዚ ድማ እዚ ሓድሽ ወተሃደራዊ ስምምዕ ዝጎደለ ኣፅዋር ንምትካእ ክኸውን ከም ዝኽእል ወተሃደራውያን ክኢላታት ይእምቶም ኣሜሪካ ካብ መወዳእታ ወርሒ ለካቲት ናይዚ ዓመት እዚ ኣብ ልዕሊ ኢራን ወተሃደራዊ ወፍሪ ካብ እተበግስ ንድሓር ኣስታት 38 ቢልዮን ዶላር ወፃኢ ከም ዝገበረት ምሕባራት ዝፍለጥ እዮም ብዘይካዚ ኣሜሪካ ኩናት ዩክሬን ኣብ 222 ካብ ዝውላዕ ንድሓር ነቲ ሃገር ልዕሊ 75 ቢልዮን ዶላር ዝግመት ወተሃደራዊ ደገፍ ከም ዝገበረት ይግለጽ እዮም ፕሬዚደንት ዶናልድ ትራምፕ ንዓመተ 227 ንምክልኻል ዘገልግል 1.5 ትሪልዮን ዶላር ክስላዕ እማመ ድሕር ምቕራቡ ኮንግረስ 1.15 ትሪልዮን ዶላር ክስላዕ ምድጋፉ ዝዝከር እዮም ኤውሮጳዊ ሕብረት ንንግዳዊ ዝምድናታት ብኣሉታ ዝጸልዉ ንጥፈታት ካብ ምክያድ ክሕየብ ህዝባዊት ሪፓብሊክ ቻይና ጸዊዓ ቻይና ንዝጸውዒት ዘቕረበት እቲ ሕብረት ኣብ ልዕሊ ዝተወሰነ ስለድ ፍርያት ናይታ ድረታት ስጉምቲ ከም ዝወሰደ ብምኽሳስ እያ እቲ ስጉምቲ ፍልልያቶም ንፅባብ ክካየድ ዝፀንሐ ዲፕሎማስያዊ ንጥፈታት ዝዓናቐፍ ምዃኑ ሚኒስትሪ ጉዳያት ወፃኢ ቻይና ትማሊ 28 ሓምለ ኣብ ዘውፅኦ መግለፂ ኣጠንቂቐሎም ሃገሩ ነዚ ኤውሮጳዊ ሕብረት ወሲድዎ ዘሎ ስጉምቲ ተመጣጣኒ መልሰ ግብሪ ክትህበሉ ምዃና እውን እቲ ሚኒስትሪ ኣነፂሩሎም ኣብ መንጎ ክልቲኦም ወገናት ዝኽሰት ንግዳዊ ዘይምቅዳው ዘካይድዎ መጠን ንግዳዊ ምልውዋጥ ክጉድሎ ከም ዝኽእል ይእመታሎም ቻይናን ኤውሮጳዊ ሕብረትን ኣብ 225 ንያስታት 830 ቢልዮን ዶላር ንግዳዊ ምልውዋጥ ከም ዘካየዱ ጸብጻባት ይጠቕሶም እስራኤል ንዝተበፅሐ ስምምዕ ምቁራፅ ተኽሲ ትጥሕሶ ከም ዘላ መንግስቲ ሊባኖስ ትማሊ 28 ሓምለ ደጊሙ ከሲሶም እቲ ኣብ ዝሓለፈ ወርሒ ሰነ ብመንጎኝነት ኣሜሪካ ዝተበፅሐ ስምምዕ እስራኤል ከተካይዶ ንዝፀንሐት መጥቃዕትታት ከተቋረፆን ሰራዊታ ካብ ደቡባዊ ሊባኖስ ክሰሕብን ዝብል ነጥብታት ዝርከቦ እዩ ነይሮም ይኹን እምበር እስራኤል ኣብ ልዕሊ ሰራዊት ሃገሩ ከይተረፈ ተደጋጋሚ መጥቃዕትታት ተካይድ ከምኡ ውን ንተቆፂራቶ ዘላ ኣብ ከባቢታት ዘለዎ ዓድታትን ከተማታትን ትዕኑ ከም ዘላ ፕሬዚደንት ጆሴፍ ዖን ወቒሱሎም እስራኤል ሰራዊታ ካብ ገለ ክፋል ደቡባዊ ሊባኖስ ድሕሪ ምስሓባ ሰራዊት ሊባኖስ ክሰፍሮ ከም ዝጀመረ ክቃላሕ እኳ እንተቕነየ እስራኤል ብዝትኽተሎ ዘላ ወተሃደራዊ ፖሊስታት ግና እቲ ተበግሶ ውፅኢታዊ ክኸውን ከም ዘይክእል ይእመታሎም ሩስያን ሪፓብሊክ ደቡብ ኣፍሪቃን ኣብ ምምዕባል ጽላት ምክልኻል ዘተኮረ ስምምዕ ከቲመን እቲ ስምምዕ ትማሊ 28 ሓምለ ኣብ መንጎ ሰመዚ ምክልኻል ክልቲአን ሃገራት ኣብ ከተማ ሞስኮ ኣብ ዝተኻየደ ዝርርብ ተበጺሖም ብመሰረት እቲ ስምምዕ ክልቲአን ሃገራት ስሩዕ ወተሃደራዊ ልምምዳት ከካይዳን ሓበሬታ ክለዋወጣን ምዃነን ተፈሊጡሎም ብዘይካዚ ሩስያን ደቡብ ኣፍሪቃን ብዝርዝር ዘይገለጾ ብርክት ዝበለ ሓበራዊ ወተሃደራዊ ፕሮጀክትታት ከበግሳ ምዃነን ሓቢረን ሩስያ ምስ ሃገራት ኣፍሪቃ ዘለዋ ወተሃደራዊ ጸጥታዊ ቅጠባውን ዲፕሎማስያውን ዝምድናታት እናሰፍሐ ይመጽእ ከም ዘሎ ጸብጻባት የረድኦም ኣሜሪካ ኣብ እታዊ ፍርያት ሓያሉ ሃገራት ትውስኖ ዘላ ወስኺ ቀረፅ ንኣህግራዊ ርግኣት ንግዲ የመዛብሎ ከም ዘሎ ክኢላታት ናይ ተዓውዲ ሓቢሮም መምሕዳር ፕሬዚደንት ዶናልድ ትራምፕ ኣብ ዝሓለፈ ቀረባ መዓልትታት ኣብ እታዊ ፍርያት ሱሳ ሃገራት ካብ 10 ክሳብ 12.5 ሚታዊ ዝዝርጋሕ ወስኺ ቀረፅ ከም ዝገበረ ዝፍለጥ ኮይኑ እቲ ስጉምቲ ድሮ ኣብ ኣህግራዊ ንግዳዊ ንጥፈታት ኣሉታዊ ሳዕብን ክኽትል ጀሚሩ ከም ዘሎ ይጥቀሳሎም ወሳኺ ቀረፅ ዝተገብረለን ኣባላት ኤውሮጳዊ ሕብረት ቻይና ሩስያን ብሪጣንያን ዝርከበን ሃገራት መልሰ ግብሪ ከም ዝህባሉ ይገልጻ ስለ ዘለዋ ሳዕቢናቱ መሊሱ ክዛየድ ከም ዝኽእል ይእመታሎም ሓያሎ ሃገራት ኣሜሪካ ንወሳኺ ቀረፅ ከም መሳርሒ ፖለቲካዊ ኣጀንዳ ትጥቀመሉ ከም ዘላ ክወቕሳ ጸኒሐን ኣለዋ ልዑል መጠን ቀረፅ በይናዊ ቅጠባዊ እገዳን ዝርከብዎም ንግዳዊ ማሕነቆታት ካብ ቀንዲ ጠንቅታት ዓለማዊ ቅጠባዊ ምንቁልቋል ኮይኑ ምህላዎም ይጥቀሳሎም ኣብ ናይጀርያ ክፍለ ሃገር ካንዱና
ምንነቶም ዘይተፈልጠ ዕጡቃት ብዘካየድዎም መጥቃዕቲ ብውሕዱ 30 ሰላማውያን ሰባት ከም እተቐትሉ ማዕከናት ዜና ቃሊሐን በቲ መጥቃዕቲ ልዕሊ 60 ከም ዝቆሰሉን ዓሰርታት ኣባይቲ ከም እተቓፀለን ሰመዚ ፀጥታ ናይጀርያ ሓቢሮም እቲ ፍጻመ ቀቢላዊ ምትፍናን ዘበገሶ ክኸውን ከም ዝኽእል ዝእምትቶም ሰመዚ መርመራ ይካየደሉ ከም ዘሎ ኣረዲኦም ዝሰፍሐ ሰሜናዊ ክፋል ናይጀርያ ካብ ቁፅር መንግስቲ ወፃኢ ኮይኑ ብምህላው ገበነኛታት ንምህዳን ዝግበር ስርሒታት ዝጥቀስ

ዝኽእል ስምዚ ስርሒት ምድሓን ህወት ጃፓን ኣሚፆም ብዘይ ካዚ በተባርዕ ዝተኸተለ ሓደጋ ምንቅጥቃጥ ከቢድ ንዋታውን ትሕቲ ቅርፃውን ዕንወት ከም ዘስዓበ ተገሊጹ። እዚ ከምዚ ኢሉ እንከሎ መንግስቲ ጃፓን እቲ ምንቅጥቃጥ ሓደጋ ሱናሚ ከስዕብ ከም ዝኽእል ብምእማት ንነበርቲ ከተማ ኩማሞቶን ከባቢኣን ዝለዓለ መጠንቀቕታ መሓላሊፉሎም። ድሕሪ እቲ ቀዳማይ ሓደጋ ዝሰዕበ ድሕረ ምንቅጥቃጣት ነቲ ዕንወት መሊሱ ከም ዘዕብዮ ክፍለጥ ተኻኢሉሎም። ደሴታዊት ከተማ ኩማሞቶ ብሓደጋ ምንቅጥቃጥ ምድሪ ክጥቃዕ እዚ ናይ ፈለማ ከም ዘይኮነ ዝጠቐሱ ጸብጻባት ኣብ 2016 ኣብታ ከተማ ብዘጋጠመ ተመሳሳሊ ሓደጋ ልዕሊ 50 ሰባት ከም ዝሞቱን ኣስታት 1800 ከም ዝቆሰሉን የረድኦም። ኣውስትራልያ ኣብ ካልኦት ሃገራት ንዝፀንሐ ተመርኳስነት ንምጉዳል ድሕሪ 6 ዓመታት ንፈለማ እዋን መጻረይ ነዳዲ ክትሃንፅ ከም ዝወሰነት ሓቢራ። እቲ ፕሮጀክት ምስ ተዛዘመ ሃገሩ ውሕስነት ፀዓት ንምርግጋፅ ክሕግዛን ወፃኢታታ ክግድለላን ምዃኑ ቀዳማይ ሚኒስትር ኣንቶኒ ኣልባነዝ ሓቢሮም። ይኹን እምበር እቲ ትካል ክንደይ ዝኣክል ባጀት ከም ዝሓትትን መዓስ ክዛዘም ከም ዝኽእልን ዛጊት ኣይተሓበረን ዘሎም። ኣውስትራልያ ካብ 80 ክሳብ 90 ሚታዊት ጠለባት ነዳዲኣ ካብ ሃገራት ማእከላይ ምብራቕ ከትማልኦ ከም ፀናሐት ዝጠቕሱ ጸብጻባት ኣብ ዞባት ተፈጢሩ ብዘሎ ቅልውላው ሕፅረት ኣጋጢምዋ ከም ዘሎ የረድኦም። ኣውስትራልያ ነቲ ሕፅረት ንምቅላል ኣብ ሸመተ ነዳዲ ዘተኮረ ሓያሎ ስምምዓት ክትፍርም ጸኒሓላ። ዜና ንምዛም ቀንዲ ነጥብታት ክደግመልኩም። ኣብ ሆስፒታል ከረን ንልዕሊ 400 ዜጋታት ዕውት መጥባሕቲ ሓበላ ዓይነት ተኻይዶም። ኣብ ኖዞብ ሃይኮታ 400,000 ናቕፋ ንስድራ ስዋኣት ተመቓሪሖም። መደበር ፖሊስ ንዞባ ጎልጅ ኣብ መምሕዳራት ከባቢ ንዝነጥፉ ኣባላት ክማዊ ፖሊስ ስልጠና ወዲቦም። መንግስቲ ኣሜሪካ ምስ ዓበይቲ ኩባንያታት ምክልኻል ሃገሩ ወተሃደራዊ ስምምዕ ከቲሞም። ኤውሮጳዊ ሕብረት ንዝምድን ንግዳዊ ዝምድናታት ብኣሉታ ዝጸሉ ንጥፈታት ካብ ምክያድ ክሕየብ ቻይና ጸዊዓ። እስራኤልን ዝተበጽሐ ስምምዕ ምቁራጥ ተኽሲ ትጥሕሶ ከም ዘላ መንግስቲ ሊባኖስ ከሲሶም። ዜና ተዛዚሙሎ ብሮህ መዓልቲ እዩ።

0: ኣብ ናይ ደቂ ኣንስትዮ ኣብዚ ዕድመ ድማ ኣባሻውል ነፕራዲዞም 4 ባሮም ተዓዊተን ኣለን። ትማሃር ሰለስተ ቤት ትምህርቲ ባርካብ ዝተኸይለን ትሕቲ 15 ዓመት ደቂ ተባዕትዮ ድማ ማእከል ከተማ ኣብ ልዕሊ ፀፀራት ሓደ ብባዶም 4 ስመራ ድማ ኣብ ልዕሊ ሰንበለ 6 ብሓደ ብዝኾነ ውፅኢት ተዓዊተን። ኣብዚ ዕድማ ናይ ደቂ ኣንስትዮ ድማ ጎዳይፍ ንኣኽራም 6 ባዶም ከምኡ ድማ 4 ስመራ ኣብ ልዕሊ ፓራዲዞም 4 ባዶ ብዝኾነ ውፅኢት ዓወት ኣመዝጊበን። ኣብ ቤት ትምህርቲ ቀሒ ባሕሪ ተኸደ ግጥማ ድማ ገጀረት ኣብ ልዕሊ ኣኽራም 3 ባዶ በሪኽ ድማ ኣብ ልዕሊ ጎዳይፍ 2 ብሓደ ብዝኾነ ውፅኢት ዓዊተን። ናይ ደቂ ኣንስትዮ ድማ ኣባሻውል ኣብ ልዕሊ ዕዳጋ 5-4 ብሓደ ማይ ተመናይ ድማ ኣብ ልዕሊ በሪኸብ 2 ብባዶ ብዝኾነ ውፅኢት ዓወት ከም ዘመዝግባም ዝበፅሐና ሓበሬታ ኣረድዩ። ኣከፋፋሊ ማን ሲቲን ተዓዋቲ ዝበለፀ ፀወታይ ዋንጫ ዓለም 2026 ሮድሪን ድሕሪ ዘካየዶም ዕወት ንሕቆ መጥባሕቲ ንዝተወሰነ እዋን ካሜዳ ከም ዝእለን ግቡእ ናይ ታደሶ ግዜ ከም ዝገብርን ክለቡ ኣፍሊጣም። ሓድሽ ዓላሚ ዛጋንታም ኤንዞ ማሬስካም ዝሓለፈ ዓርቢ ኣብ ዝሃቦ ሓበሬታም ሮድሪ ንሶኒ መጥባሕቲ ከም ዘካየድን ግቡን ዕረፍቲ ግዜን ምዝንጋዕ ንድሕሪ ምርካብ ድማ ናብ መሳርዖም ከም ዝምለስን ገሊፅ ምንባሩ ይዝከር። ሮድሪ ድሕሪ ዘካየድዎ ዘሎ መጥባሕቲ ንክንደይ እዋን ካሜዳ ከም ዝእለም ክሳብ ሕጂ ወፅእ ሓበሬታ የለን። ማንሲቲ ናይዚ ሓድሽ ዓመታዊ ውድድር ሕሰባም 23 ሓምለ ኣንጻር ቦርሞዝ ቅድሚ ምኽፋታም 16 ሓምለ ኣብ ናይ ኮሚኒቲ ሽልድ ፀወታም ኣንጻር ኣርሰናል ፀወታ ተሰሪዕ ኣሎም። ኣብ ኤቲ ሓደ ፅንሑ ውዕል ክውዳም ሓንቲ ዓመት ኣተሪፋቶ ዘላ ሮድሪ ምስሙ ብዝለዓለ ምስ ሪያል ማድሪድ ክፅዋዕ ዝስማዕ ዘሎ ኮይኑ ብፍላይ ድሕርቲ ኣብ ዋንጫ ዓለም ዘርኣዮ ድንቂ ብቕዓትን ዝወሰዶ ክብርን ድማ ድላይ ማድሪድ ኣብ ፀወታይ ሰማይ ከም ዝዕረጎን ንምስጋር ድማ ኣበርቲ ዓሰርሕ ምህላዋን እዩ ዝንገር። ተሸላሚ ባሎን ዲኦር ድሕሪ ምዃኑ ኣብ ሰዕባ 2 ዓመታት ስሙ ካብ መስበርትን ካብ ፀወታ ምእላይን ዘይዓረፈት ሮድሪም ድሕሪ ዘካይድዎ ዘሎም ዕወት መጥባሕቲ ሙሉእ ብምሉእ ናብ ጥዕና ተመሊሱ ነቲ ኣበራቢርዎ ዘሎ ብቕዓቱ ናብ ዝለዕለ ጥሪ ዝኸብፅሕ ትፅቢት ይግበር። ኣብ ትሕቲ ማሬስካት እለ ጀሚራ ዘላን ንጆን ስቶንስ ድማ ናብ ኢንተር ሚላን ሰይዳ ዘላን ማንሲቲም ዝሓለፈ ሰሙን ንኩሻነፍ ክሳብ 2031 ንፅንሑ ሓድሽ ውዕል ምድለዋ ዝፍለጥ ኮይኑ ሕጂ ድማ ንቫርዲዮሎ ናይ 5 ዓመት ውዕላ ናዊሓትሉላም። በዚ ሒዘቶ ዘላም ውዕል ናይ ምንዋሕ መንገዲ ድማ ንሮድሪ ኣሚና እውን ንተወሳኽቲ ዓመታት ክተቐጽሎ ድላይ ከም ዘለዋ እዩ ዝንገር። ኣሰልጣን ሮቤርቶ ማንቺኒ ንኻልኣይ ግዜ ዓላሚ ሃገራዊት ጋንታም ኢጣልያ ኮይኑ ከም ዝተመርፀ ተገሊጹም ድሕሪት ነዚ ስራሕ ክሕዞ ተሰሚዑ ዝነበረ እሞ ነብሱ ግን ዝኣለየ ፔርሎ ካብ መዝነት ምውረዱም ብተፃዋታያ ነበር ጋድሶት እለ ፅናሕቲ ኢጣልያን ድሕርቲ ናብ ዋንጫ ዓለም ክሰግር ዘይከኣለቶ እዋን ነብሱ ካብ መዝነት ምእላዩ ዝፍለጥ ኮይኑ መኒ ሓዛ ድማ ክሳብ ዝተወሰነ መዓልታት ሕቶ ኮይኑ እዩ ክቕፅል ጸኒሖም። ነዚ ሕቶ ንምምላስ ድማ ኣንድሬ ፔርሎኮ ተመሪፁ ይፅናሕም ስሙ ምስ ሓደ ናይ ሩስያ ናይ ቁማር ትካል ተኣሲሩ ክለዓል ብምጅመሩ ግን ቀልጢፍ ነብሱ ካብ ስራሕ ከም ዝኣለየ እዩ ዝንገር ዘሎም። ብድሕርዚ ድማ ፕሬዚደንት ኩዕሶ እግሪ ኢጣልያ ጆቫኒ ማላጎ ኣብ ዝሃቦ ቃል እቲ ዝበለፀ ሰብ ነቲ ቦታ ክሕዘ ዝኽእል ኢልና ዝኣመናሉ ሮቤርቶ ማንቺኒ ብምባል ምምራፅ ዘሰልጣኒ ወግዓዊ ገይርዎሎም። ኣብ ፕሪምየር እንግሊዝ ኣብ 2015-16 ሌስተር ሲቲ ብኣገራ መልክዕ ቻምፒዮን ክትከውን ዘብቅዓም ክላውዲዮ ራኔሪ ድማ ቴክኒካል ዳይሬክተር እዚ ሃገራዊት ጋንታ ኮይኑ ክቕፅል ተመሪፁ ምህላው እዩ ዝንገር። ነዚ ቦታ ሒዝዎ ዝፀንሐ ማልዲኒ ነቲ መሪፅዎ ዝፀንሐ ፔርሎ ነዚ ስራሕ ከም ዘይካይዶ ምስ ፈለጠም ብፈቓዱ ካብ ስራሕ ምግጋሱ ዝግለጽ ዘሎ ኮይኑ ብክላውዲዮ ራኔሪ ተተኪኡ ድማ ሕማቕ ዜና ጠቅስ መዓላ ትረአ ዘላ ዝሃገራዊት ጋንታ ሕጂ እውን ናብ ሕን ፍሽፍሽ ኣትዮም ኣለዉ። ወዲ 61 ዓመት ኮይኑ ዘሎ ማንቺኒ ካብ 2018 ክሳብ 2023 ነዚ ሃገራዊት ጋንታ ምዕላሙ ዝፍለጥ ኮይኑ ኣብ 2020 ድማ ዕውቲ ዋንጫ ኤውሮጳ ከገብራ ምብቅዑ ይዝከር። ንሳሳን 7 ግጥማቱን ከይትሳዕርት ትከያ ብቂዕዋ ዝነበረ ማንቺኒ ነዚ ቦታ ድሕሪ ጓርዲዮላን ኣንቸሎትን ተሓፅየምሉ እሞ ግንዘይ ባሃግዎ ስራሕም ደጊሙ ተመሊስዎ ዘሎም። ኣብ ዋንጫ ዓለም ኣዝዩ ግዙፍ ስም ፀንሓም ሃገራዊት ጋንታም ኢጣልያም ኣብዚ እዋን ታሪኻ ጥራያ ምዝካር ትርከብ ኮይና ብዘገርም ኣገባብ ድሕሪ 2014 ክሳብ ሕጂም ኣብ ዝዓበ ውድድር ክትርአም ኣይከኣለትን ዘሎም። ቀዳማይ ግጥም ማንቺኒ ድማ 25 መስከረም ኣብ ኔሽንስ ሊግ ኣንጻር ቤልጅም ክካየድ መደብ ወፂሉ ዘሎም።
1: ባርካ ዝኸበርኩም ተዓዘብትና ሎም ተሕስና ዝመስሊ ነይሩ። ምሳኻም ፅናሕኩ ፊደል ገብሪ ህወቴ ብወገነይ ሰላም።

0: ፌስቲቫል ኤክስፖ 2026 ከመትሩ ዓመታዊ ዘእንግዶ ዝተፈላለዩ ምርኢታት ሎሚ ዓመት እውን ብ10ታት ኣሸሓት ዝግመት ህዝቢ ካብ ንግሆ ክሳብ ፍርቅ ለይታ ኣብ ዘሎ እዋናት ብኽብ ዝበለ ስነ ስርዓት ክእንገድ ቀኒሎ ነጋድያን ፌስቲቫል ነቲ ብኣዝዩ ውሕሉል ኣገባብ ዝቐረበ ዝተፈላለዩ ምርኢታት ቁሸት ዞባታት ባህላዊ መርግብታትን ያታዊ ፀወታታትን ወዘተ ካብን ናብን እናተዘዋወረ ክዕዘብ ካብ ውሽጥን ወፃእን ዝመፁ ቆልዑን መንእሰያትን ኣብ ዝተዳለወ መፃወትን መዘናግዕን ወጃዕ ክብሉ ክትዕዘብ ከለኻ ኣብዚ ዓመታዊ ዝካየድ ፌስቲቫል ኪንዮ ምርኢትን ትልሂትን ዝኸይድ ዓሚቕ ትርጉሙ ይረኣየካ። ንሕና ድማ ናብቲ ዓመታዊ ዝዳሎ ኣዳራሽ ምህዞን ሰንዓን ኢና ምሪሕና። ከምቲ ትፅቢትና ዝተፈላለዩ ውድኣትን ብቐጥታ ናብ ዕዳጋ ክኣትዉ ዝኽእሉ ዓበይቲ ማሽነርታት ናይ ኤሌክትሮኒክስን ኤሌክትሪክን ከምኡውን ኣብ ዓውድታት ኮምፒውተር ዝምደቡ ምርኢታት ተቐሪቦም ጸኒሖምና። ከምቲ ዝተገልጸ ሎሚ ዓመት ዝቐረቡ ንምርኢት ጥራይ ዝተዳለዉ ቀዳማይ ሞዴል ወይ ፕሮቶታይፕ ዘይኮኑ ውድኣት ብብዝሒ ኣፍሪካ ምሻጥ ጥራይ ዝተርፎም እዮም። እዚ ድማ እቲ ቐንዲ መለለየ ኤርትራውያን ዝኾነ ጥበብ ምህዞ ኣበይ ደረጃ በፂሑ ከም ዘሎ ዘርኢ ገለ ካብቶም ኣቕረብቲ ንልዕሊ 18 ዓመታት ብዘይምቁራፅ ሰንዓታቶም ዘቕረቡ ገለ ድማ ሓደስቲ ወለዶ ፍሉይ ቅዲ ክሳብ ናይ ኤኣይ ስራሓት ዘቕረቡ በብሓደ ተዓዚብናዮም። ንሎም ድማ ቀዳማይ ክፈሉ እንሆ። ፈለማ ከነቕርባ ተዳልያ ዘላ ሚካል ተወልደ ትበሃል መንእሰያ። መንእሰይ ሚካል ተወልደ ምህርቲ ስነቕመም ኮይና ሒዛቶ ዘቐረበት ምህዞ ድማ ካብ ዝተፈላለዩ ጥረታት ዝተሰርሐ ዘይቲ ርእሲ እዩ። እዚ ዘይቲ ርእሲ ኣብ ጓላ መጀመርያ ፈቲናቶ ድሓር ኣብ ካልእ ሰብ ተፈቲኑ ብቕዓቱ ዘረአየ ሙሉእ ብምሉእ ኤርትራዊ ምህዞ እዩ። ኣብ ዕዳጋታት ዓለም ዘሎ ብዝሕን ዓይነትን ዘይቲ ርእሲ ወላካ ዝተፈላለዩ ደረጃታት ዝውሃቦ እንተኾነ እዚ ኤርትራዊ ምህዞ ግን ካብቶም ልዑል ደረጃ ዘለዎም ከይኮነ ከም ዘይተርፍ ይርዳእካ። ንስራሓ ድማ ብከምዚ ዝስዕብ ገሊጻትልናኣላ።
1: ስመይ ሚካል ተወልደ ይበሃል። ኣብዚ ዓመት እዚ ሒዘ ዋሪበ ዘለኹ ድማ ዘይቲ ርእሲ ሰሊሆም ትብል ዘይቲ ርእሲ ማለት እዩ። ካብ ኣዝማሪኖ፣ ከርከደ፣ ሚም፣ ሞሪንጋ ኣብ ሱዳ ቅንፍር ኣብዓኸን እንጣጢዕና ተሰሪሓ ማለት እዩ። ሓፈሻዊ ፀጉርና ፅቡቅ ዝኾነ ፀጉሪ ካብ ምርጋፍ ምስሓው ምስምባር ከምኡ ድማ ምርቃቕ ነፃ ዝኾነ ፀጉሪ ንምህላው እዩ እቲ ቀንዲ ጥቕሙ ማለት እዩ። ብተወሳኺ ወዝ ዘለዎ ፅቡቅ ትርኢ ዘለዎ ፀጉሪ ንክህልወና ይሕግዝ። ጥዕና ቆርበትና እውን ኣዝዩ ፅቡቅ ንክኸውን ከዓ ይጠቅም ማለት እዩ። እቲ ቀንዲ ፅባቐ ናይዚ ዘይቲ ባህርያዊ ዝኾነ ኬሚካል ምትእትታው የብሉን ማለት እዩ። ከመይ ጌርና እቲ ባህርያዊ ነገር ወይ ከዓ ኣብ ብቐረባ ኣብ ዓድና ይኹን ኣብ ከባቢና ክንረኽቦ ንኽእል ብሳይንስ ተሓጊስና እቲ ዝበለፀ ውፅኢት ክንረኽበሉ ንኽእል መንገዲ ምጥቃም ዝብል ሓሳብ እዩ ማለት እዩ። እዚ ቐንዲ ዘበገሰኒ ከዓ ጉዳይ ናይ ጓለይ ማለት እዩ። ኣቐዲመ ኣብዚ ስእሊ እውን ኣምፅዮ ፀኒሐ ከምዚ እዩ ነይሩ ፀጉራ ኣብ ሰዓት እዝኻ ከምዝሎ ማለት እዩ። ስለዚ ደቂ ተባዕትዮ ይኹን ደቂ ኣንስትዮ ብፀጉሪ ዝሽገሩ ብዙሓት ኣለዉ ማለት እዩ። ስለዚ ብኸመይ ነቲ ናይ ኬሚካል ነገር ተጠቃምነት ኣጉዲልና ብባህርያዊ ጌርና ነቲ ኣብ ፀጉርና እንደልዮ ነገር ፅባቐ ናይ ፀጉሪ ድ ፅሬት ናይ ቆርበት ንምርካብ ካ ብቐንዱኻ ኣብዚ ደረጃ ዝኣብፅሕንሎ ማለት እዩ። ብስነቐመም እየ ተመሪቐ ኣብ ኮሌጅ ማይነፍሒ ማለት እዩ። ስለዚ ኣብ ቀመማት ወ ኣብ ሄርብስካ ኦሬዲ ብጣዕሚ ተገዳስነት ነይርኒ ማለት እዩ። ቀንዲ ከዓ እንታይ እዩ ናተይ ዝነበረ ድሌት ከመይ ጌርካ ነቲ ባህርያዊ ዝኾነ ነገር በቲ ሳይንስ ተደጊፍካ ኣብ መዓላ ተውዕሎ ማለት እዩ። እዚ ዝሙሉ ባህርያዊ ብጣዕሚ ከዓ ፅቡቕ እዩ። ግን ከዓ ሳይንስ ክድገፍ ከሎ ማለት ኣጠቃቅሙኡ ድዩ ወይ እቲ ንጥቀመሉ ዓቐን ኣሰራርሑ እዚ ብሳይንስ ተደጊፉ ክስራሕ ከሎ ናይ ባሓቂ ውፅኢታውን ዝኾነ ሳይድ ኢፌክት ዘይብሉ ኩሉ ድማ ተጠቃሚ ናይ ዝትሕዝቶ ንምዃን እቲ ኣበጊስኒ ማለት እዩ። ከምዚ ኣብ ስእሊ ንሪኦ ዘለና ውፅኢት ከዓ ሂብኒ ኣሎ ማለት እዩ። ሓፈሻዊ እቲ ዘይቲ ከምቲ ኣቐዲመ ዝነገርኩካ

0: ዘይቲ እዩ ዝኾነ ኬሚካል የብሉን ማለት እዩ። ስለዚ ባህርያዊ ምዃን ጥራይ እውን እኹል ኣይኮነን። ስለዚ ከም ተቐዲመ ዝነገርኩካ ኣገባብ ኣሰራርሑ ይኹን ዝስራሓሉ መሳርሒታት ይኹን እቲ ዓቐን ብግቡእ መፅናዕቲ ኣካይደ የ ኣሰሪሕዮ ዘለኹ። ስለዚ ነቲ ናይ ላቦራቶሪ ስራሕ ንደገ ኦሬዲ ሓቲተ ኣለኹ ሙሉእ ፕሮዳክት ንምርካብ ማለት እዩ። እቲ ዘለኒ መደባት ከምቲ ዝገልፆ ፅናሕካ ማለት እዩ ኩሉ ተጠቃሚ ናይ ዚ ባህርያዊ ነገር ንክኸውን ማለት እዩ። ምክንያቱ ንሓደ ባህርያዊ ዝኾነ ሽግር ባህርያዊ ዝኾነ መፍትሒ እዩ ዘለዎ እሱ ከዓ እቲ ዝበለፀ መፍትሒ ማለት እዩ። ስለዚ ዓለምና ከም ዝንሪኦ ዘለና ኩሉ ኬሚካላት ዝመልአ እዩ ማለት እዩ። ካብቲ ዝህቦ ጥቕሚ እቲ ድሒሩ ዘምፅኦ ጎድናዊ ሳዕቤን ኣዝዩ ይበዝሕ። ስለዚ ናብቲ ተፈጥሮ ወይ ከዓ ናብቲ ኔቸር ተመሊስና ዝበለፀ ውፅኢት እቲ ንደልዮ ነገር ንምርካብ ትናተይ ቀንዲ ዕላማ ማለት እዩ። ኪንዮ ሎካል ምዃኑ ድማ ኩሉ እቲ ብቐንዱ ኩሉ ዞባታት ኤርትራ ክጥቀመሉ ካባና ሓሊፉ ድማ ንደገ ሰደድ ክኸውን እቲ ተጠቃምነት ናይ ኬሚካል ብምጉዳል ከዓ ሰብ ብሉእ ብምሉእ ኣብ ተፈጥሮ ብምፅጋዕ እቲ ሳይድ ኢፌክት ናይ ኬሚካል ብምጉዳል ንምጉዳል ትናተይ ዕላማ ማለት እዩ። ማለት ኣገባብ ኣሰራርሑ ድዩ ወይ እውን እቲ ዓቐን ኣነ ጥራየ ዝጥቀመሉ ዝፈልጦ ማለት እዩ። እቲ ቀንዲ እቲ ኦይል ኮንተንት ዘለዎ ኤክስትራክት ጌርና ኢና እቲ ኦይል ነዳልዎ ማለት እዩ። ብዘይክኡ ከዓ ዘይትውልዕ ሱፍን ከዓ ንጥቀም ኢና ማለት እዩ። ኦሬዲ ሰብ ክጥቀመሉ ጀሚሩ ኣሎ። እቲ ዝህበኒ ፊድባክ ከዓ ብጣዕሚ ፅቡቕ ማለት እዩ። ፅቡቕ ትሕዝቶ ከም ዘለዎ ፀጉረይ ምቁራፅ ምርጋፍ ኣቋሪፁ ገና ሪጀነሬሽን እውን ጀሚሩ ኣሎ። ፅቡቕ ፊድባክ እዩ ዝህበኒ ዘሎ እቲ ሰብ ማለት እዩ። ክሳብ ሕጂ ገና ንማስካኒ ፕሮዲስ ክገብር ከዓ ድሌት ኣለኒ ማለት እዩ። ኦሬዲ ዝኾነ ትካል ኳ የብለይን ሕጂ ጀማሪት እየ፣ ግን ንፍሉጥ ቦታ ክገብር እየ ኣውካት ሰብ ክወስዱ ከዓ ኢንፎርም ክገብር እየ ማለት እዩ።
1: ቀረባ ግዜ ክንፅበየኪና።
2: ንሓረስቶትን ሰብ ጀራዲንን ካብ ዘጋጥሞም ሓደ ምምላእ ድበት ኣብ ዒላታቶም እዩ። ነዚ ዝኸውን ፍታሕ ሒዙ ዝመፀውን መንእሰይ የማነ እዩ። የማነ ካብ ህፃኑ ጀሚሩ ኣብ ምህዞን ሰንዓን ክነጥፍ ድሕሪ ምፅናሕ ንሎሚ ካብ ዓላ ሓደ ምህዞ ሒዝልና መፂ ኣሎ። እዛ ምህዞ እዚኣ ድማ ንዒላታት መፅረይ ወይ ድበት መልገሲ ትጠቅም ብስራሐ ስራሕቱ ድማ ብከምዚ ዝስዕብ ጠቂስልና ኣሎ።
3: ኣብ ከምዚ ናይ ምዞ ካብ ዝሰርሕኩ ካብ ብንእሽተ ካብ ወዲ 6-7 ዓመት ኣቢለ ክሳብ ሕጂ ሰዓዚ ኣብ ስራሕ ነጥፍ ኣለኹ። ከምዚ ናይ ምዞን ሰንዓን ማለት እዩ። እዛ ሕጂ ኣቅሪብያ ዘለኹ ጀነኪያ ትበሃል። ጀነኪያ ማለትካ ድበት ካብ ዒላ ምውፃእ ማለት እዩ፣ ወይ ናይ ድበት መውፅኢ ተውፅእ ካብ ዒላታት ማሽን እያ። እዛ ሒትና ቀሪብና ዘለና ኣብዛ ሃገርና ኩሉ ካብ ዒላታት ድበት ክውፅእ ከሎ ማንዋል ገይሮም ወይ ካብ ሻንኬሎታት ገይሮም እናተባራርዮ እናተቀባበሉ እዮም ዘውፅዎ። እዚኣ ግን ካብ ዝቐለለ ስከ ገለ ፍታሕ ከም ዝትክእል ብዝብል ሓሳባት ኢና እዚኣ ሰሪሕናያ ማለት እዩ። እዛ ገመዚ ንሪኦ ዘለና 4 ሜትሮ ንውሓት ኣሎ። ካብቲ ናብ ዒላ ሰብ 4 ሜትሮ ዕምቀት ዘሎ ክኣትወል ናኽእል ማለት እዩ። እዚኣ እዚኣ
4: 4
3: ሜትሮ እዩ ኣብቲ ሮለር ተጠቕሊሉ ኣሎ። ሰብ 4 ሜትሮ ዕምቀት ዘለዎ ከዓ ክኣትወል ናኽእል ማለት እዩ። ትናቱ ሌንግ ማለት እዩ። እዚኣ ምዚኣ እዚኣ ሻንኬሎ እዚኣ ሰሪሕናያ ዘለና መትሓዚ ትጭቃ ወይ ድበት ንብሎ ንሳ ብሰንሰለት ተታሒዛ ተኣቱን ውሽጡ ማለት እዩ። ናብቲ ዒላ ምስኣትዎ እዚኣ ሓደ ሰብ ኣብ ታሕቲ ኮይኑ ነዚኣ ዝመላ የለየናይ ሕጂ ትጭቃ እሱ ኖርማል ምስማዩ ምስ ገሊ ሓፋቢሉ ናብ ዝዘእትዎ፣ ግን እዚኣ ንኸላ ስለ ዘለዋ ትመማ እዩ ክወፀሉ እዩ ከሎ። እቲ ዝተረፈ ጭቃ ግን ኣባ ክተርፈ ድሕሪ እቲ ኦፐሬተር ኣብ ላዕሊ ዘሎ ከዓ በቲ ኮንትሮል ቦክስ ብቕድሚት ዘሎ ገይሩ ነቲ ፓወር ምስ ወልዖ እዚኣ ኢሚድት ሓፍቲ ኢላ ትጀምር ማለት እዩ። ብኮንትሮ ኤሌክትሮኒክስ ኣለዎ ግድ ነዛ ዲናሞ ዝታበና ካብኡ ከዓ ናፍቲ ጊር ቦክስ ኣቱ ማለት እዩ። ድሕሪ ነዛ ገመልቲያ ሩሉያ ኣብቲ እናተጠምጠመት ምስከደ እዚኣ ሓፈ ብለልና ማለት እዩ። ስለዚ እቲ ማንዋሊ ሰብና ተቀባበልዎ ዝወስድ ዝነበረ ኣዝዩ ብማሽናት ከዓ ኣብ ዝሓፀረ ግዜ ክሳብ ናይ ውሕዳት ሰዓታት ክወፅእ ክእል ማለት እዩ። ቀንዲ ሕጂ ሓደጋታት ዘጋጥመና ዝነበረ ዋላ ዘጋጥም ዘለዉ ሰብ ሕጂስ ከውፅዎ ከለዉ ትድበት ወይ ተዒላ ፎርሶም ወይ ከዓ ትጭቃፍ ትድበት ዝኣት ቀልጢፎም ጣሽሙ ኮኑ ማለት ይውሕጦም ትጭቃ ሞ ትድበት ፀቕጦም ንህይወት ምሳእን ምድሓን የጋጥም ነይሩ። ሕጂ ግን እዚኣ ብዝቐለለ መገዲ በዕላ ሓፍ ኣቤላ ተውፀልናላ ማለት እዩ። ፕላስ የማን ፀጋም ይጣዋወየ እዚ ብዝቐለለ መገዲ ሃሸዑ በቲ ኤሌክትሮ ሕጂ እዚኣ ማንዋል ኒና ጌርናያ ዘለና ፎር ፊቸር ግን ክጣዋወየ እዩ ዘለ ሓሳብ ሕጂ ኣብዚ ሃገርና ሕጂ እንታይ ይኮናሉ ካብ ብዙሕቲ ዒላታት

0: ዩኒቨርሲቲ ካብ ስራሕ ዶ ዝበላ ዒላታት በዝሐ ዝሃቀኒ እንታይ እዩ እቲ ምክንያት ትድበት መሊ እሞ ሽዑ ካብ ስራሕ ወፃእ ኮይኑ ትድበት ንክተውፅኦ ኣዝዩ ብዙሕ ፃዕሪ ንሂወት ሰብ እውን ዝሓትት ስራሕ ስለዝኾነ በዚ ምክንያት ከዓ እቶም ወናታት ተን ዒላታት ከዓ ነቲ ነገራት ደዎ ብልዎ ስለዚ ካልኣይ ከዓ ብዓብዪ ካ ትሽግር ናይ ማይ ካብዚ ሃገርና ዳርጋ ንዓበየ ከይዳ ኣሎ ስለዚ ብቐሊል መገዲ ተን ዒላታት ኣብ ክፉት ቦታ ነፃ ተፅረይነን እቲ ናይ ማይ ይፍታሕ እውን ብቐሊል መገዲ ብኡ መጠን ከዓ እያ ፍታሕ ነ ሕጂ እዚኣ ሳብ ሕጂ ናይ መሸጣ ዕደላት ይመፀና እ ግን ሳሕጂ እዚኣ ንገብራ ዘለና ናካራና ኢና ንሰርሕ ዘለና ዝገዝእ ዋላ ፐርቸይ ዝገብር ተመፂእና ግን ንሸጦ ሕጂ ብሳይዝ ሕጂ ነሶ ክፍ ዒላታት ፈላለያ እ ሕጂ ብሰዓታት ኢና ነካር ብሰዓታት እዩ ዝካር ክሳብ ሕጂ ኣብነ ሓንቲ ዒላ ክሳብ 5 ሰዓት ወሲድ ተየለና ብሕሳብ ሽሓ ቅርሺ ንሰዓዲ ገለ ንሰማማዕ ማለት እዩ ብኡ መጠን ከዓ ትዋጋታት ንክትገዛእ እቲ ኮይና ሕጂ ክሳብ 50 ሽሕ ተገሚትነ ክሳብ ክንዶ ኣቨሬጅ ኣለዋ
1: ትገምትዎስራሕ
2: ካልእ ብመሃንድስ ናይ ኮምፒዩተር ዝኾነ ሳምሶምን ጉጅልኡን ዝቐረበ ስራሕ ድማ ንቆልዑ መምሃሪ ፊደላት ትግርኛ ዝኾነ ኣፕሊኬሽን እዩ ኣብዚ እዋን እዚ ቆልዑ ሞባይል ማሓዝን ኣብ ሞባይል ዝግበር ንጥፈታትን ሓደ ካብቲ ቐንዲ ግዜ ዘሕልፍሉ ኮይኑ ኣብ ዘሎ እዋን ከምዚ ዝበለ መምሃርን መላመድን ፊደላት ልዑል ኣገዳስነት ዘለዎን እዋናውን እዩ ቆልዑ ኣብ ስክሪን ዘሕልፍዎ ግዜ ወይ ስክሪን ታይም ካብ ግዜ ናብ ግዜ እናለዓለ ይኸይድ ኣሎ ሓደ ኣሜሪካን ኣካዳሚ ኦፍ ፔድያትሪክስ ዝተባሃለ ትካል ኣብ ዘካየዶ መፅናዕቲ ቆልዑ ኣብ ስክሪን ናይ ዘሕልፍዎ ዘለዎ ግዜ ብሰዓታት ክረአ ከሎ ካብ 2 ክሳብ 9 ሰዓታት ከም ዝበፅሕ ኣረዲዩ ኣሎ ኣብ ሃገርና ዝጋነን እኳ እንተዘይኮነ ቆልዑ ናይ ስድራ ቤቶም ሞባይል ክርዩ ምርኣይ ዳርጋ ብዙሕ እዋናት ዝደጋገም እዩ ኣብ ከምዚ ዝበለ እዋናት ንትምህርቲ ዝጠቅም ኣፕሊኬሽን እንተ ደኣ ተዳልዩ ጸኒሑ ንዕኡ ኸፊትካ ምሃብ ድማ ናብ ጥቕሚ ዝቕይር እዩ እዚ ናይዛ ጉጅለ መሃንድሳት ስራሕ ድማ ዝነኣድን ብኻልኦት ክኢላታት እውን ዝለዕለ ተበግሶ ክውሰደሉን ዝግብኦ እዩ ኣብዚ ዝተዳለዉ ክሳብ 5 ዝበፅሑ ዝተፈላለዩ መምሃሪ ኣፕሊኬሽናት ድማ ንምርኢት ዝቐረቡ ጥራይ ዘይኮኑ ነጋድያን ኤክስፖ 10 ናቕፋ እናኸፈሉ ኣገልግሎት ክረኽቡ ዝጀመሩሉ እዩ ዝርዝራቱ ድማ ብከምዚ ዝስዕብ ገሊጽልና ኣሎ
3: ሕራይ እዚአን ኣፕሊኬሽናት እዚአን 5 ኣፕሊኬሽን እናሰሪሕና ዘለና ኣብዚ ኤክስፖ እዚአን ቀንዲ ጥቕመን እቲ ቀዳማይ ትምህርቲ ሓዘል እዩ እቲ ካልኣይ ድማ ነቶም ህፃናት ወይ ድማ ነቶም ተምሃሮ ናይ ኣተሓሳስባን ናይ ፈጠራውነትን ዓቕሞም ክብ ዘብል እዩ ዝገብር እዚ መጀመርያ መበገስነ ዝገበርና እንታይ እዩ መብዛሕትኡ ኣፕሊኬሽናት ኣብ ሞባይል ደሎ እቶም ህፃናት ሞባይል ክሕዙ ከለዉ ንዕኦም ዝጥቀሙ ስለዚ ኣብ ክንዲ ዝጠቅምን ደይጠቅምን ዝጥቀምሉ ንዕኡ ነዚአን ብኸመይ ነዚአን ተጠቂሞም ናብ ረብሖኦም የውዕልዎን እዩ ትቐንዲ ዕላማና ማለት ስለዚ ኣብቲ ቀዳማይ ደረጃ ተቐዳሚቲ ኣፕሊኬሽን ፊደላተ ይትብል ክንሪያ ንድሕርቲ ኮይና እዚኣ እቲ ቀንዲ ዕላማ እንታይ እንተልና ነቶም ጀመርቲ ወይ ድማ እቶም ህፃናት ዘለዉ ብኸመይ ንፊደላት ይላለይዎም እቶም ፊደላት ዝላለይዎም ድማ ብምሉኦም ካብ ክሳብ ፐ ዘለዉ ፊደላት እዮም ነዚኦም ሓደ ብሓደ ብዝተፈላለዩ ሜላታት ጌርና ከም ዝላለይዎም ጌርና ኣለና ማለት እዩ ገለ ካብቲ ሜላ ተጠቐምናሉ 3 ሜላታት ኣለውና እቲ ቀዳማይ እቲ ትምህርቲ ሓዘል ሜላ እዩ እቲ ካልኣይ ብመላመዲ ጌርና ብኸመይ ይላለይዎ እንዳተዘናግዑ ከመይ ገይሮም ነቲ ፊደላት ይላለይዎ ሳልሳይ ድማ ነቲ ፊደላት ተላለይዎ ዶ ኣይተላለይዎን ድማ ብመልክዕ ፈተና ይዳለወሎም ማለት እዩ ብትምህርታዊ ሓዘል እንተይልና ኣብዚ እቶም ፊደላት ተፃሒፎም ብመልክዕ ቃላት ብድምፂ እንዳለለይዎም ይኸዱ ማለት እዩ ስለዚ ንኣብነት እንተይላ ነዚኣ ኸ ምኳና እንዳለለይዋ ይኸዱ ኣብ ኣምሮኦም እንዳሰኣልዎ ይኸዱ ማለት እዩ እታ ካልአይቲ ኣብዚ ተጠቂምናላ ዘለና ድማ እዚአን መላመዲ ዝብላ ፓርት ኣለዋና እዘን መላመዲ እዚአን ኣለዋና እታ ቀዳመይቲ ብእተባህለ ወይ ድማ እቲ ፊደል ንሳ ትፅዋዓሉ እሞ ንሱ ድማ ነታ ፊደል ጠዊቑ ይረኽባ ማለት እዩ ንኣብነት ኣብዚ ካብታ ፊደል ነዚኣ ጥውቕ ተቢልዋ ኢላቶላ ካብዘን ኣብዚአን ዘለዋ ኣቐዲሞ ኣለልዋ እንድሕር ፀኒሑ ብድምፂ ከይዱ ክረኽባ ይኽእል እዩ ማለት እዩ ልክዕ ምስ ረኸባ ድማ ንኡዲላ ወይ ኣገና ዒላ ሓደ ፕራይዝ ዝኾነ ነገር ትቦ ማለት እዩ እቲ ሳልሳይ ኣብዚ

0: ተኻቲትሎ ድማ ብመልክዕ ፅሕፈት ከመይ ገይሩ ነቶም ፊደላት ብልክዕ ከም ስእሊ ኣብ እምሩ ሲኢሉ ክፅሕፎም ከም ዝኽእል ድማ ኣብዚ ኣጠቃሊልና ኣለና። ንኣብነት ነዚአን ኣብ ነብሶ ክፈን ቁፅረን ኣለዋ። ንኣብነት 5-6 ኢልና መጀመርያ ነዚኣ ክስእል ብድሕሪ ነዚኣ ክስእል ብድሕሪ ናብዚ ኸይድ ብድሕሪ ናብዚ ኸይድ ነዚኣ ድማ ክውርዲ ማለት እዩ ኣረጋግፅ ተይልዋ ሽዑ መሊሳትላ ማለት ከምኡ እናበለት ነተን ፊደላት ካብ በ ክሳብ ፐ ደለዋ እንዳገበረቶ ትኸይድ ማለት። ስለዚ ኣብዚኣ ኸለ ኣለዋና ነዚአን ምስ ወደአ ገነተቀ ኣለዋና ከም ኣንዳበለ ክሳብ ጀፐ ኘ ኣለዋና ማለት። ስለዚ ናይዚአን ጥቕላል ድማ ኣብዚኣ ፓርቲ እዚኣ መላመዲ ወይ ድማ ከም ዕዮ ገዛ ተኻቲትሎ ማለት። ስለዚ በዚ መልክዕ ነቶም ፊደላት ብሓፂር ከመይ ገይሩ ይፈልጦም ኣብ ገዝኡ ኮይኑ ካብታ ሞባይል ምጥቃሞም ስለ ዘይተርፎ ኣብታ ሞባይል ከመይ ገይሩ ጥቀመሎም ብመልክዕ ከምዚ ጌርና ሰሪሕና ኣለና ማለት እዩ። እተን ዝተረፋ ኣፕሊኬሽንና ብመልክዕ ጌም እየን ተዳልየን ዘለዋ። ካብኡን ሓንቲ እዚኣ ግድል ናይ ቁፅርታት ኣለዋና ማለት እዩ። እዛ ግድል ናይ ቁፅርታት ምናልባት ኣብዚ ነናቶም ለቨል ኣለውና ካብ ሌቨል 1 ከምኡ እናበለ እቲ ብርታዓኡን እቲ ናቱ ዓቕሙን እንዳወሰኸ ይኸይድ ማለት እዩ። ንኣብነት ካብዞም ተኸፊቶም ዘለዉ ንድሕር ካብዚ ጠዊቕና እቲ ቀንዲ ዕላማ ናይ እዚኣ እንታይ እዩ? እቲ መልሲ ነጊራ እቶም መልሲ ከመይ ገይሮም ይመፁ ኣለው ንኸለልዮ እቲ ህፃን ዝያዳ ትሕግዞ ማለት እዩ። ንኣብነት ኣብዚ 18 ትብላላ። እዚ 18 መንን ተደሚሮም 18 ይመፁ ከም ዘለዉ ንሱ እንተኸገብራ ክእል እዩ ኣብ ግዜ እንዳፈለጣ ክኸይድ እዩ። ቀዲሙ ድማ እንተኸገብሪ ኣብ ቁፅሪ ኣብ ዝኣተወሉ ግዜ ሽዑ ነቲ ቁፅሪ ኣክንዲ ብመልክዕ ስእሊ ዝፈልጦ ብሓሳቡ እንተኸገብሮ ክእል እዩ ክመምዮ ይኽእል እዩ ማለት እዩ። ኣብዚ ልክዕ ከምቲ ኣብ ዝኾነ ጌም ደሎ ሪዛልት ኣለና ፀብፃብ ክንገብር ንኽእል ኢና። ኣብዚ እንታይ ኣለዋ ፀብፃብ ኣለና ክንደይ ግዜ መሊስና ክንደይ ግዜ ተጋጊና ከምኡ ድብል ኣለዋ። ካልእ ብዛዕባና ከምኡውን ተወሳኺ ፀወታታት እውን ኣብዛ ኣካቲትና ኣለና ማለት እዩ። ነዚኣ ተኻልኢትና ጌም ትኾናላ። እታ ሳልሰይቲ ጌም እዚኣ ከዓ ነቶም ክላመደሎም ዝፀንሐ ፊደላት ኣብዚ ብመልክዕ ምንታይ ተዳልያላ እዚኣ ከዓ ብመልክዕ ሕቶታት ተዳልያላ ማለት እዩ። ልክዕ እዚ ኣብ ጋዜጣ ምናልባት ርእና ንድሕር ኮይና ኣብ ጋዜጣ ተመሳቀለ ቃላት ኣውላ ልክዕ እዚኣ ከም ዘላታ ምክንያቱ ኣብ ጋዜጣ ውሑድ ሰብ እዩ ዝረክባነታ ጋዜጣ ውሑድ ሰብ እዩ ካደስ ተብህለላ። ነዚኣ ግን ብመልክዕ ኣፕሊኬሽን ድሕር ኣዳሊኸያ እቲ ኣፕሊኬሽን ኣብ ዝኾነ ነብሶ ከፍ ሞባይል ድሕር ኣለ ኮይና ነዚ ክጥቀመላ ክእል እዩ። እዚ ቀንዲ ዕላማ ናይ እዚኣ እንታይ ሓደ ቃላት ንክፈልጥ እዩ። ካልኣይ እቶም ቃላት ገሊኦም ቃላት ኣብዚ ብመልክዕ ሕቶ ተዳልዮም ኣለው እቶም ቃላት ክምለሱ ከለዉ እንታይ ዓይነት እዮም እቶም ቃላት እውን ኣብዚ ክነልዮም ንኽእል ኢና። ንኣብነት ሓደ ካሙ ነዚኦም ድሕር ኣንቢብና ነዚኦም መልክዕ ጋድምን ትኹንን ኣለውና እንዳመለስና ክንከይድ ንኽእል ኢና ማለት እዩ። እዚ ምናልባት ተመሊሱሎ ከምኡ እናበለ በቢ ለቨሉ እንዳተኸፍተ ይኸይድ። ንኣብነት እዚአን ክልቲአን ንመላመድ ኢልና ከፊትናያና ኣለና ከምኡ እንዳኸፈተ እቲ ቃላት ድማ በቢ ናቱ ለቨል ከዓ እንዳወሰኸ ወይ ድማ እንዳበርትዐ ይኸይድ እሶም ድማ ነቲ ቃላት እንዳለመድዎ ይኸይዱ። ስለዚ በዚ መሰረት እዛ ኣፕሊኬሽን እዚኣ ዝያዳ ነቲ ትግርኛ ዝበሃል ቃላት ወይ ትግርኛ ዝበሃል ሓሳባት ኣብ ርእሶም ክሕዝዎ ምክንያቱ ዝበዝሐ ከምዚ ጌማት እንግሊሽ እዩ ዘሎ እንግሊሽ እንድሕር ኣሎ ኮይኑ እቲ ቃላት ናይ ትግርኛ እንታይ እንዳኾነ ይኸይድ ኣሎ እናተጎሰ ይኸይድ ኣሎ ማለት። ስለዚ ቀንዲ ዕላማና ነዚ እሱ እዩ ተሰሪሑ ዘሎ ማለት እዩ። እዚኣ ከዓ ፓዝል እያ መብዛሕቲ ግዜ ዝበዝሐ ግዜ እዚ ኣብ ምንታይ ኣዳልኒያ ዘለና ቀንዲ ዕላማ እዚኣ ኣብዚ ስእልታት ተጠቂምናሎም ዘለና ንድሕሪ ሕጂ እውን ክንጥቀመሎም ደልናዮም ዘለና ስእልታት እንታይ እዮም ተልና ሃገራውያን ኣለውና ፍሉጣት ሰባት ኤርትራውያን ዝኾኑ ኣለውና ፍሉጥ ቦታታት ኣለና ነዚኦም እናተዘናግዑ ከለውስ ነቲ ስእሊ ኣብ ርእሶም ክሕዝዎም ኣሎ። ንኣብነት ናይ ሓደ ናይ እምባደንደን ንኣብነት እንድሕር ኢልና እምባደንደን ኣብዚ እንድሕር ኣምፂና እያ ብመልክዕ ስእሊ ከላግባ እዩ ዝበዝሐ ግዜ ምስታ ስእሊ ስለ ዘሕልፍ ዘሎ ነዚ ፓዝል ዝከላግብ ድማ ኣብ ርእሱ ከኣምባደንደን ስኢሉ ኣሉ ማለት እዩ። ስለዚ ንቀፃሊ እንታይ ገብራን እዩ ኣይርስዓን። ስለዚ በዚያ ጌርና ድማ ታሪኹ እንታይ ንገብር ኣለና ማለት እዩ ነውርስ ኣለና ማለት። ስለዚ ነዚአን እንዳላገብና ንኸይድ እዚኣ ካ ልክዕ ከምተን ካልኦት ከዓ ለቨል እንዳወሰኸት ትኸይድ ኣብዚ ምናልባት ክትመፅእ ከላ ኖርማል ነፃ ኮይና እያ ትመፅእ። ምናልባት እንድሕር ሓገዝ እንድሕር ደልና ሓገዝ እንተልና እታ ስእሊ ብድሕሪ ደላ እታ ስእሊት ብድሕሪ ደላ ተኸፊታ ትመፅእ ማለት እዩ። ልክዕ ነዚአን እንዳላገብና ነተን ስእሊ ብፍላይ ህፃናት ካብቶም ፃዕዳ ወረቀት ስለ ዝኾኑ ነዘን ስእሊ እዚአን ቀልጢፎም ክረኽብዎ ንኽእል እዮም ማለት እዩ። ለዚ እንዳላገቡ ይኸዱ ኣብ መወዳእታ እቲ ሪዛልት ምስ መለስዎ ናብ ካልእ ሌቨል ተሕልፎም ማለት እዩ። ኣብ መወዳእታ ናይ ነምፃ ነገር ንድሕር ኣላ ኮይና ከዓ እታ ቀዳመይቲ ብመልክዕ ሕቶታት ኣቕሪብናያ ነርና ተመሳቀለ ቃላት እዚአን ካ ብመልክዕ ወርድ ማለት እዩ ወይ ከዓ ብቃላት እዞም ኣብ ዘለዉ ቃላት ኣብ ዝረኸቦም እያ ትብለና ዘላ ማለት እዩ። ሕጂ ነዞም ኣብ ዘለዉ ቃላት እዚ ምናልባት ነታ ቀዳመይቲ ፊደላተይ ትብል እንድሕር ወዲኦማ ነታ ኣፕሊኬሽን ነዚኣ ብቐሊሉ ክጥቀምሉ ኽእል እዮም። ንኣብነት ኣብዚ በረኸ ጀመረ ገለ ዝብል ኣሎ ካብዞም ኣብዚ ዘለዉ ፊደላት እንታይ ክንገብር ንኽእል እንዳላገብና ክንረኽቦም ንኽእል ኢና ማለት እዩ ኣብዚ እንዳላገብና ነቶም ፊደላት ንኣብነት እዚአን ሕጂ ተረኺብና ኣላ ቀልዐ ትብል ተረኺባ ኣላ መምስ ተረኽባ ከዓ እንታይ ትገብረና ኣላ ቲክቲክ ትገብረና ኣላ ማለት እዩ ስለዚ ነዚአን ይመስላተን ኣፕሊኬሽን ብሓፈሻ ንመጠቓለሊ ነዘን ኣፕሊኬሽን እዚአን ንምንታይ እየን ተሰሪሐን ወይ ንምንታይ ዓላማ እየን ተሰሪሐን እንተልና ሓደ እቲ ቋንቋናን ታሪክናን ኣብዚ ተኻቲቱ ስለ ዘሎ ንዕኡ ኣብቶም ህፃናት ኣብ ሃንጎሎም ክንሃንፀሎም ካልኣይ ሞባይል ንደቀና ሞባይል ክከሎም ኣብ ዘይንኽእል ደረጃ ካብ በፃሕና ከመይ ጌርና ነቲ ኣብ ሞባይሎም ዘሎ ኣፕሊኬሽናት ኣሊና ነዚ ዝኾነ ነዚ ትምህርቲ ሓዘል ወይ ድማ ሓንጎሎም ከብልሖም ዝኽእል ነገራት ንሰርሕ እቲ ቀንዲ ሰሪሕና ድማ ነዚ እሶም ድሕሪ ተጠቂሞምሉ ናብ ትምህርቲ ክንሰዶም ከለና ዝያዳ እዚ ተላለዮሞ ይፀንሑ ማለት እዩ ኣብዚአን ከዓ ኣብዘን ፊደላተይ ደለዋ ምናልባት ኣብ ቀፃል ናይ ዘን ብምልአን ዘን ኣፕሊኬሽናት ደለዋ እተን ትግርኛ ኢልና ንዛረብ ዘለና ብጀካ ትግርኛ ኣብዚ እንታይ ክካተት እዩ ዓረብ ክካተት እዩ እተን ካልኦት ብመልክዕ ስዋሂሊ ከዓ ትግረ ኣለና ብመልክዕ ስዋሂሊ ከዓ ዘን ቋንቋታት ናይ ሳሆ ናይ ገለ እንዳበልና ከዓ ከነእትወና ማለት እዩ ልክዕ እቲ ዝኾነ ተምሃራይ ሲ ነቲ ቋንቋታት ነቶም ሸዓተ ብሄራሲ ከምዚ ኣፈናዊ ዝኾነ ኣፍልጦ ክህልዎ ክንሰርሕ ኢና ማለት እዩ ልክዕ ኣብዚ ዝተመሳቀለ ቃላት እውን ልክዕ ከምኡ ክንገብር ኢና ማለት እዩ ኣብዘን ብፍላይ ኣብዘን ናይ ቋንቋ ኢልና ኣዳሊናያን ዘለና ኣብዚአን እቲ ቀንዲ ዕላማና ሕጂ እኳ ብትግርኛ እንተጀመረ ናይዚአን መፃእ ግን ነተን ትሽዓተ ብሄራት ከነካትተና ማለት እዩ ካልእ ኣብዚ ናይ ቁፅርታት ድማ ምናልባት ኣብዚ ዝተደመሮ እተን ኣርባዕተ ሃዛት እየን ዘለዋ ኣብዚ ኣብ ቀፃሊ እዚ ምውድራር ወይ ዝማዕረ ማዕረ ይዓቢ ይንእስ ገለ ንብሎ ዘለና እዚ ድማ ኣብዚ ክካተት እዩ ማለት እዩ ከም መጀመሪ ግን እዚአን ኣፕሊኬሽን እዚአን ኦረዲ ረሊዝ ኮይና ኣለዋ ንሓንቲ ኣፕሊኬሽን ከዓ ብሕሳብ 1ሰርተ ቕሽና ንሸጣ ኣለና ማለት እዩ ቴንክ ዩ
1: ካብ ዞባ ዓንሰባ ንእስ ዞባ ዒላ በርዕድ ዝተሳተፈ መንእሰይ ኤፍሬም ተኽለ ዘዳለዋ ድማ ናይ ድሕነት ብሬከር እያ ዝተጠቀመሉ ጥበብ ኣዝዩ ዝድነቕ ኮይኑ ብብዝሒ ምስ ትፈሪ ኣብ ነፍሲ ወከፍ ገዛኣትያ ልዑል ጥቕሚ ክህልዋ ዝኽእል ኣገዳሲት ምህዙ እያ ኣጠቓቕማኣን ኣሰራርሓኣን ድማ ብኸምዚ ዝስዕብ ገሊጽልና ኣሎ
2: ሽመይ ኤፍሬም ተኽለ ይበሃል መፃ ኩሉ ቦታ ካብ ንእስ ዞባ ዒላ በርዒ ዞባ ዓንሰባ እዩ ቅድሚ ሕጂ ተንቀሳቀሲ ቴሌቭዥን 223 ኣቕሪበ ነይረ ናይቲ ዓመቱ ዕወቲ ኮይና ነራ ማለት እዩ ሕጂ እውን ኣብ ዝርጋሓ ዘላ እዚኣ ሎሚ ዓመት ሕዚያ መፅአ ዘሎ ከዓ ሴፍቲ ብሬከር ትበሃል ከምዚ ንሪኦ ዘለና እዚኣ ያ ታምህዞ ንኣብነት እዚ ከም መጎጎ ከም ምድጃ ንጥቀመሉ ዘለና ንሕሰቦ ኣብ ግዜ ኤሌክትሪክ ምኻድ ባዕላ ከም ትመልስ እየ ገይረ እያ ዘለኹ ማለት እዩ ካልኣይሻ ኣብ ኤሌክትሪክ ኣብ ትምለሰሉ ንብረትና ውሑስ ኹን ዋላ ንሕና ኣብ ወፂና ኣብ ንፀናሓሉ ኹን ዋላ ኣብ ደቂስና ኣብ ንፀናሓሉ ምልክት ትገብረልና ልቺ ከም ድመፀት ንብረትና ግን ውሑስ ኹን ማለት እዩ እዚኣ እውን ኣብ ንእሶ ባዕላ በርኢና ምሂዝናያ ዘለና ማለት እዩ ናይ ሕጂ ምህዞ እያ እዚኣ ምስ ኣብ ዕዳጋ ዝፀንሐ እቲ ኮንታክተር ዝበሃል ብዋጋ ናይ ፍርቂ ተኸትያ ማለት ብዋጋ ንኮንታክተር ክንጥቀመሉና ግን ብዋጋ ኣዝዩ ክቡር እዩ ኮንታክተር ክቡር እዩ እዚኣ ሕጂ ብዋጋ ክሳዕ 33-35 ተሚና ኣለና ማለት እዩ ናቕፋ ኣብ ቀፃሊ ከዓ ነቲ ንብረታ ብብዝሒ የእት እየ ካብዚ ዘላቶ ዋጋ ንታሕቲ ክሸጣ መደብ ኣለኒ ማለት እዩ ኣብ ሰዓት እዚ ኣይፍረኽዋን ዘለኹ እታ ፕሮቶታይፕ ጥራሓ ዘላት ሒዝያ ዘለኹ እዚኣ ሕጂ ንክሸጣ ቅሩብ ግዜ ድልየኒ ማለት እወ ኤክስፖንስ ወደ ኣብ ምህዞ ግን ኣብ ወረቐት ኣላ ኩሉ ሙሉእ ኣለዎ እቲ ከመይላ ከም ዝስራሕ ሙሉእ ሓበሬታ ኣለዎ ማለት እዩ እዚ እዚኣ ከም ኮንታተረ ንሕሰባ እሞ ሃንደበት ምስ ከደት ናይ መፃኢ መደበይ ከምዚ ግብሎ ፅናሑ ነዛ ንብረት እዚኣ ብብዝሒ ከፍርያ እዩ ምስ ሰብ ገንዘብ ይኹን ምስ ሰብ ሞያ ተሓባቢረ ብብዝሒ ከፍርያ ሓደ ሰንተራል ቦታ ገይረ

0: እዛ እዛ ቴሌቪዥን ተንቀሳቃሲ ቴሌቪዥን ከምኡ እዚኣ ከፍርየኒ መደበይ ማለት እዩ።
1: ኣብዚ እዋን እዚ ኣብ ሃገርና ካብ ዝመሃዙን ዝስንዑን መብዛሕትኦም ክበሃል ዝከኣል ንውሽጣዊ ፀገማት ፍታሕ ከምፁ ዝኽእሉ እዮም። ገለ ካብኣቶም ንሓረስቶት ሃገርና፣ ገለ ድማ ንፀዓትን ቁጠባ ፀዓትን ኣብ ዘተክሩ ብኢንዱስትሪ ደረጃ ክረኣዩ ዝኽእሉ ዓበይቲ ማሽነርታት ካብቶም ብተመስጦ ዝተዓዘብናዮም እዮም። ንነዊሕ እዋን ዝፀዓሩን ገና ዝፅዕሩ ዘለውን ከም በዓል ዮናስ ሓደራ፣ ኣቶ ዘካርያስ በይን ከምኡውን ኢንጂነር ክብሮም ዕቕባዝ ግን ዝነኣድ ኢልካ ጥራይ ክሕለፍ ዘይከኣል ዓበይቲ ስራሓት ኣበርኪቶም ኣለዉ። ንሎም ድማ ንኣቶ ዘካርያስ በይንን ዘቐረባ ስራሓትን ክንርኢ ኢና። ስራሓት ኣቶ ዘካርያስ ንዓመታት ዘገልግሉ ዘለውን ዓመት መፀ ሓድሽ ዝውሰኸሎምን ብምዃኑ ድማ ኣብ ህዝብን ዝገብሮ ዘሎ ኣበርክቶን ፃዕርን ልዑል ምስጋና ዝግብኦ እዩ። ኣቶ ዘካርያስ ንስራሓቱ ብከምዚ ዝስዕብ ጠቒስዎ ኣሎ።
2: ስመይ ዘካርያስ በይን ይበሃል። ኣብ መህዞን ሰንዓን ከዓ ንዝፈልጦም መህዞን ሰንዓን ነጥፍ ህብ ዓመቱ ከዓ ዓመታዊ ዝሰርሖ ማሽናት ኣሎ። ካብቲ ዝሰራሕኮ ማሽናት እቲ ብሉፅ ዝበልኩ ከዓ ንኤክስፖ ሓሪ የቅርብ ማለት እዩ። እዚ ዝተፈላለዩ ዓይነት ማሽናት ድሮ ኣብ ስራሕ ዝውዓለ ብዙሕ ዓይነት ማሽናት ኣሎ። ንኣብነት ሎም ዓመት ካልኦት ዓይነት ማሽናት ነይረን እዩ። ሚክሰር መሳሊ፣ ናይ ማቶኔላ ዝሰርሐ መሳሊ ገለ ነይረን እዩ። ግን እታ ብልፅ ድበልኳ እዛ ማሽን እዚ ሒዘ ቀሪበ ዘለኹ ማለት እዩ። እዚኣ ሕጂ ውፅኢት ናይታ ዓሚድ ዝሰራሕ ኮያ ዓሚ እዛ ማሽን እዚ ሒዘ ቀሪበ ነረ ጨጫፊት ናይ ዕፉን እያ። ሕጂ ከምዚ ገይረካ እታ ዕፉን ትጨጭፎ ሕጂ እዚኣ ኣጋጣሚ ምስ ሚኒስትሪ ሕርሻ ወሲዶም ኣለዉ። ስለ ውፅኢታ ዝረኣዩ ኣብርክታ ስለ ዝረኣዩ እሶም ወኒኖም ኣለዉ። ሕጂ ናይ ዓመት ዋሕስነት ንቦም እንዲና ንከምዚ ዓይነት ማሽናት ዝወስዱልና ወይ ዝገዝኡልና ሕጂ ዋሕስነት ስለ ዘለዋ እሞ ከዓ ኣነ ከዓቲ ናተይ ማሽናት ከዓ ብቁዕ ኮይኑ ክሰርሕ ስለ ዝደልዮ ኣብታ ናይ መጀመርታ መዓልቲ ኣብ ስራሕ ድውዓለትላ ኣብ ሰረጀቃ ከይዶም እክልካ ከይዶ ስለ ዝነበሮም ኣብ ሰረጀቃ ምስኦም ከይደ ማለት እዩ። ምስኦም ከይደ ዳርጋ 9 ኩንታል ዝኸውን እኽሊ ጨጪፍና ማለት እዩ። ዕፉን ነቶም ሓረስቶት ጨጪፍና ብጣዕሚ ፅቡቅ ፊድባክ ሂቦም ነቶም ሓረስቶት። ሕጂ ናይቶም ሓረስቶት ናይዚያ ዕፉን ምጭጫፋ ብጣዕሚ እዮም ተሓጒሶም። ኣብ ርእሲኡ ግን እንታይ ደልዮም ተወሳኺ እዚ ቃንጫኻ ተተሓስበሉ ኢሎም ነ ንምንታይ እዚ ቃንጫኻ እይባኽና ኣሎ ንምንታይ ንሕና ገዞሞ ጌርና ከርቲፍና ከርቲፍና ክበልዓ ኢልና ንህበን ግን እቲ ገሊኡ ይበልዖ ገሊኡ ከዓ ኣብ እግረን ይርገጥ ሞ ይባኽን ይደሎ። ስለዚ እዚኣ ከዓ ገሊ ሕሰበና ገለ ኢሎም ብኣ መሰረት ከዓ እዚኣ ሓሲበ ማለት እዩ። ሎም ዓመት እዚኣ ሰሪሐ ድሮ ካብ ስራሕ ሓያለ ኮይኑ ሕጂ ንፌስቲቫል ኢለ ኣምፅአ ዘለኹ
3: ናይቲ ዓሚ ነቲ ዕፉን ጫጫፊት
2: እያ ነ እቲ ቃንጫ ናይ ዕፉን እውን ክትሕኖ ከም ትኽእል ሕጂ ቃንጫ ጥራሕ ዘይኮነ ንኩሉ ቆፅለ መፅሊ ክትሕን ከም ትኽእል ገይረ ሰሪሐ የ ዘለኹ። ሕጂ እዚኣ ሕጂ እንታይ እያ ትገብር ከምዛ ዘላታ ከላ ዕፉን ስጋብ 7 ኩንታል ኣብ ሰዓት ብሓደ ሊትሮ ነዳዲ ብሓደ ሊትሮ ናፍታ ትጨጭፍ እያ ከምዛ ዘላታ ከላ በዚ ዕፉን ይኣቱ በዚ ምስኣተ ወይ ኣብ ውሽጢ ተኸይዱ ወይ ተጨጭፉ ሱማ በዚ ይወፅእ እቲ እኽሊ ከዓ በዚ ይወፅእ ኣብ ክሻዮም ዝቕበልዋ ማለት እዩ። ዕፉኖም ጨጪፎም ምስ ወድኡ ከዓ ንዚኣ የልዕልዋ ዘና 4 ጉሎነ ፈቲሖም የልዕልዋ እሞ እዚኣ ኣብ ታሕቲ ዘላ መካኒዝም እሳ ታድራም እሳ ቀይሮም ድሓር እዚኣ ከዓ ቶታል ማሽን ትቕየር ማለት እዩ። ናብ ምንታይ ትቕየር ናብ ጣሓኒት ትቕየር ማለት እዩ። እዋ ጣሓኒት ሕጂ ዝተፈላለየ ዓይነት እቲ መሳርሒ ሉሉል የገይረየ ዘለኹ ዋላ ዓፅሚ ናይ ዓሳ ከይተርፈ ክንትሕን ሕጂ ቃንጫ ክትሕን ትኽእል ብዓብዩ ንቃንጫቲ መግቢ እንስሳ ነቶም ሓረስቶት እቲ ቃንጫ ከም ትትሕን ካልኣይ ነገር ከዓ እቲ ሱማውን ክብላዕ ድኽእል ተኮይኑ ዋላ እቲ ሱማውን ከምቲ ትሕኖ ሱማ እዚ እውን ተጣሒኑ ንመዓላ ክንዲ ውዕል ኣብ ርእሲኡ ከዓ ዝኾነ ቆፅለ መፅሊ ሕጂ ንኣብነት ኣልፋ ኣልፋ ኣሎ እዚ ካብ ባዕላ ቁሪ ድመፀና ናይ ባናና ቆፅሊ ኣሎ ናይ ባናና ጉንድ ኣሎ ስ ሕጂ ጓሓፍ ዩ ዘሎ ብዝከባቢ ስመራ ኣብ መብዛሕትኡ ቦታ ተጓሒፍ ኢኻ ትሪኦ ኣብ ምስ ዝቑዒ ተዓዊሱ ትሪኦ ሕጂ እዚኣ ግን ዋላ ንዑ እውን ትጥሕኖ እያ ማለት እዩ። ንዑ ጥሒና ጥሉል ናይ ምግቢ እንስሳ ምህርቲ ይኸውን ማለት እዩ። እዚታ ምግቢ ብግቡእ እተን ቀንጨስ ብግቡእ ይበልዕዎን ተንከብቲ

0: ዳሓር ከዓ እቲ ካልኣይ ጥቕሙ ከዓ እንታይ እዩ ወላ ንምዕቃቡ ኸማ ነቲ ቃንጫ ብቃንጭኡ ከሎ ብዙሕ ቦታ ይድልየካ ንምዕቃቦ የፀግም እዩ እንድሕር ተጣሒኑ ግን ሰጊድካ ሰጊድካ ብ ክሻታት መሊእካ ኣብ ውሕስ ቦታ ክትገብሮ ትኽእል ኣብ ማይ ደሃርሞ ቦታ ሕጂ እሱ ጥራሕ ዘይኮነ እዚኣ ንሓሰር እውን ክትጥሕን ትኽእል እያ ተሓሰር እውን መብዛሕትኡ ድሕሪእና ሓሰር ኣብዚ ስተላታት ናይ ሃገርና ይህብዎን እሞ እቲ ገሊኡ ምስቲ ቀልቀልናተን እዩ ክወፅእ ትርዮ ምስቲ ዒባ ክወፅእ ትርዮ ሕጂ እዚ እንታይ ማለት እዩ ይኸስሩ ኣለዉ ማለት እዩ ገለ ክፍሊት ናይቲ ሓሰሮም ይኸስርዎ ኣለዉ ማለት እዩ ሕጂ በዚኣ ዋላ ተሓሰር እውን ተጣሒኑ ኣብ ምዕቃብ ኣብ ክሻታት ገይሮም ፅቡቅ ገይሮም ክዕቅቦ ይኽእሉ እቲ ሓሰር ኣይባኽኖምን ካልኣይ ነገር ከዓ ብግቡእ ከዓ ይበልዖም ማለት እዩ
1: ፅቡቅ
0: ከም ድላይ እቲ ዓይነት ጌርካ መናፊት እዩ ድቕየር ሕጂ መንፊት ቀየረ ሕጂ ኣብ ቪድዮ ክትርያ ኢኻ መንፊት ቀየረ ቃንጫ ትሓንክ ኣሎ ልክዕ ከም ፍሩስካ ገይረ ውፅያቶ ደላ ነቲ ቃንጫ እታ መንፊት እቲኣ ንድሕር ድኹም ደሊኻ ከዓ ካብኣት ዝደቅቕ መንፊት እቲኻ ድኹም ክትገብረልካ ትኽእል እያ እንድሕር ክርትፍ ክርትፍ ዘሊኻ ከዓ ፍሩይ ትገብረላ ማለት እዩ ከከምቲ ደለይዎ መናፊት ክቐይሩ ይኽእሉ እዮም ሕጂ መናፊት ቀይሮም ስጋብ ከም ዝበልኩኻ ስጋብ ዓሳ ኣጥመ ዓሳ ናይ ዓሳ ዓጥመ ኸማን ክጥሕን ትኽእል እያ ትርእሱ ናይቲ ዓሳ ክጥሕኖ ትኽእል እያ ማለት እዩ እዚኣ ሕጂ ዋጋ ንዓና ሕጂ ኩሉ ግዜ ዝፀገምና እንታይ እዩ ናይ ማተርያል ምርካብ እንድዩ ዝፀገምና ማተርያል ብዓብዮ ሕጂ እዚኣ ከምዚ ገይረ ድሪሳረ ገይረ ኣስተኻኺለ ገለ ገይረ የዳ ኣለኹ እምበር ካብ ናይ ኮንቴነር ላሜርያ ተሰሪሓ እቲ ዕራድ ዕራዱ ተሃሪሙ ተቐጥቂጡ ለሚፁ ሱካረ ኮይና እያ ተለኽያ መፅያ ደላ ኣሰር ኣብ ገለገለ ኸማ ይረአ እቲ ናይ ኮንቴነር ሕጂ እሱ ሎ ብዓብዩ ቁሩብ ኣብ ምስራሓ ፀገም ነጋጥመና ማለት እዩ ንዕኡ ሞላራ ክትገብር ድሪሳራ ክትገብር ነዊሕ ግዜ ትወስድ ኣብ ርእሲኡ ከዓ እቲ ንዓ ክስራሓ ዝኽእል ሞተረ ከዓ ንዑ ንምርካቡን ቁርብ ንፅገም ማለት እዩ ሕጂ ዘርጋ ፍርቂ እቲ ዋጋ እቲ ሞተረ ይወሲድዎ ደሎ ንኣብነት ሕጂ እዚኣ ተይሰዓ ሸሓ ዋጋ ከምዛ ዘላታ ምስ ሞተረ ኣተሳ ኣቢልካ ጥራሕ ኣብ ስራሕካ ተኣቱ ማለት እዩ እንድሕር ዳ ብካልእ ነገር ከስራሓ ደልዩ
1: ብዝሐ እንድ ሰርሕ ኪሎ ላሜራ እንድሕር ረኺብካ ግን ናብ ፍርቅን ክትጎድል
0: ትኽእል እያ እምበር እቲ ዋጋ ሕጂ ከባቢ 55 ሽሕ ዋጋ ብደይታ ሞተረ ግን እቲ ሞተረ 30 ገለን 35 ሽሕ ሞተረ ይድወዝ ዘሎ ማለት እዩ ሕጂ እሱ ይቁርብ ፀገምና እቶም ኣብ መመራክታ ዝመፁ ካብ ፕረዚደንት እትሒዝካ ዝረኣይዎ ብጣዕሚ ኣቢሎም ፅቡቅ ፊድባክ ሂቦም ንዳ ኣለዉ ተሓጒሶም ኣለዉ ስፈርያ ሙዓድል ክንገብር ማለት ከፍቅዱልና ገለገለ ሞተረታት ክነምፅእ ካብ ደገ ገለገለ ማተርያላት ክንዓና ዝድሊ ክነምፅእ ካብ ደገ እንድሕር ክይድና ካብዚ ድጎደለ ክስራሕ ይኽእል እዩ ዳሕርካ ብብዝሕ እንድሕር ሰሪሕና ከዓ ዋላ ቁርብ ፕሮፊት ረኺብካ ደይትሸጠሉ ምክንያት የለን እዋ እዚኻ ተወሳኺ እዚኣኻ እንታይ ገይረ ኣለኹ ንሓረስታይ ኣክንዲ ኣብዚኣ ኣቶ ጥራሕ ድግደድ ብዓቕሙ እውን እዚኣ ገዚኡ እውን ክጥቀም ከም ድኽእል
1: እዚኻ
0: ንእሸይ ኮይና ናታ ኮፕያ ግን እዚኣ ሕጂ ኣብ ምጥሓን የላን ማለት እዩ ኣብ ምጭጫፍ ጥራሕ ደላ ማለት እዩ ምስቲ ምንኣሳ ክጨጭፍ ጥራሕ ትኽእል እምበር ክጥሕን ኣይትኽእል ሓደ ዓይነት ስራሕ ዝሰር እዚኣ ግን እቲ ዝበልኩካ ዓይነት ከማልእ እያ
2: ከምዚ ኣብ ምእተው ዝተገልፀ ሎም ዓመት ዝተዳለዉ መሶታትን ሰንዓታትን ብቐጥታ ናብ ህዝቢኣትዮም ከገልግሉ ዝኽእሉ ውድኣት ስራሓት እዮም ኣብዚ መፅእ ደሎ ሰሙን ድማ ካልኣይ ክፋል ናይ ዝመደብ ሒዝና ክንመፅ ኢና ብወገና ንኹሎም ኣዋሃቲ ናይ ዝመደብን ጠርነፍትን ንስለቲ ውሕሉል ኣቀራርባ ከነመስግኖም ንደሊ

0: ገለብ ወለድኮ እቲ ዓብየ ክበለቱ መድረሰትማ ድቡ እምቦታና
1: ኮይስ ስታዝ ሄራር ታዕሊምካ መን ረውደት እስክ ኩልየት ላዓላ ሄራርካ ክልተሓከግና
0: ሄራር ታዕሊም በስ ኣልሙም ከም ኩሉ መዋጥን ኤርትርያ መድረሰት ግል ኩሉ ሰብ በትሕቆቕ ናይ ወደ ኣዳምታ እግቲ ድረስ ዋይብካቱ ከማ ኩሎም ወላድ ኤርትርያ ልግብኡ ወላ ካሊእያም እቲ መድረሰት ንኣንበቶው ምን ናይ ረውደት እስክ ናይ ኩልያት ደረጀት ለበፅሐ ድቡ ኣነ ከምሰለ ኣንቦትከ በለቱ ላኪን እሊ ናይ ዲብ ንኡ ዞበ ገለብ ረውደት ሓተ ረውደት ተላዓለት ምስሉ ማሕና ሽየ ናይ ዕምር ሕሉፍ ኣበና ከዓነ ሰነት ወክለ ሰነት ከእቡ ነቦክት ዓላ ካብኦላይ ፈስል መዝገብና በለቱ እዚ ናይ ረውደት ዓመተን ባክታይ ዓለግልየኒ ልሄራር ሄንምን መንብተይ ደረጀት ለነብት በለቱ መንብተይ ደረጀት ቤት ምህሮ ሓዳስ ኤርትርያ ደረስኮ ካልአይት ደረጀት ምግበይት ደረጀት ሄኒ ቤት ምህሮ ሽከር ኣብርሃም ኩሉ ዲብ ንዞ በገለብቱ ዳርጋ ክልኢተን ሄ ምስልተን እላ ዘ ነገሰ ነት ሃገድ ተለልየና ወላ ሓቲ ምስላ ዲባ ናያት ንለግበ ተለየት በለቱ ከዓ መተን ለግዕዞ ክናዓላ ምኑ ሄኒ ከም ኩሎም መወጥኒን ናይ ኤርትርያ ደረሳ እግል ሃግ ናይ ደውለቶም ዋጅብ ግልአት ምሞ ሰባ ከም ዝከሮ ሰባ ከረየና ሳባ ደረጀት ክመትሓዝ ኣምፃእና ኩልየት ኣቴና በለጡ ኩልየት እዚ ናይ ማሕበራዊ ሳይንስ ሰበት ዓልና እቲ ናይ ኩልየት ኣደቀይሕ ኣቴና ወት ኩልየት ኣደቀይሕኒ ብሒሰብ ደረጀት ግን እትሞም ቀዳርና በለቱ እዚማ ዲብሊ ናይ ንኡ ዞባነነት መደብና
1: ጎይስታዝ ግረ ግልብለሰከ እንታይ ከም ደረሳይ ዲብ እብትዛየት ወቅት ከኸፎት ነፋዕ በዓልካ ወቅት ምዛከረት ወቅት ትልህያ ለኒ ንውሽጢ ይኮን እንታይ ከፋዓልካ ድዩ ከም ደረሳይ
0: ወላይ በስ ለናለን እሽ ይተረፈካኒ እዚ ንግራዕ ቅበልኮ ዘከረ ይብለይኮ ከማ ናይ ኩሉ ንኡሽ ዝወዲያ ልሁም ምን እት ክለ ካፍ ልዓልኮ ኣነ ክመት ዝዘከረኒ እዘ ዲባ እብትዳእየት ድ ደርስ ምን ኣወል ፈስል እስክ ሳልሳይ ፈስል ብዙሕ ትልያ ለበዝሓ ድቡ ዘበንካ ይትትናፋዕ ኣቡኒ ያ ገለ መምሃራን ለለ ድርሱ ከመስለከለ ድራሰት ምኑ ክምቀፀልና ሄኒ ሽውየ ላኪን ኣናዘ ኣሳሰን ዲባ እብትዳእየት ድህለይኮ ዲባ ነደርስ ዲብ ስጉማ ሸቃ ኣልኮ ምስሊ ሕወያ ዓላ ሸቃ ኣልኮ ክዘ ለሽቁል እሸቀ መድረሰት ገይዝ ገሌታይ እላይ ሰብ በትረክብ ወቀት ምሉእ ወላ መንኡሽ እናፋዕቢ ዓልኮኒ ምን ራብዓይ እስክ ሓምሳይ ፍስል ላዓለ ላኪን ክላዓብየካ ለደረጀት ካመ ነትወቀል ገይሲ ኮን ኣተሓሳስባ ካ ቀየር ቀየር መፅዕፈ በለቱ እዚ ምናወላይ እስክ ሳልሳይ ለደረስክዎ እቱ ሽ ለናይ ለንእሽነት ዓለት ምን ራብዓይ ፍስል ላኪን ለደረጀቸ ነሰኒ መፀት በለቱ ኣትሓየስክዋ በለት ምስሊ ላዓለት ይ
1: ሕኩመት ኤርትርያ ከም ስቕራት ለናሰተ ድራሰት ዲብ ኩሉ እግል ኩሉ ለትብልታ ካልእ በክት ድራሰት ርኩብ ላላ ጠለበት ምሽተማዕና ሽባን ግሊ ነፍዑ ብሉ በክትሊ ምጅህት ግሊ ውደብዎም ወይ ሄን ሽዋይ ገበይ ይባ ግሊ ይግስቦም
0: ኣይዋ እዚ ሕኩመት ኤርትርያ ከማለት የልካ ድራሰት ግል ኩሉታ እተህልየካ በይከስስ ምንእይንተ በይከስስ እቲ መዋቅል ህልየካ ወላ እቲ መዳህር በይከስስ ኩሉ መዋጥን ናይ ኤርትርያ ግሊ ድረስ ክምብቱ ኣላ ኩና ምራታ ከእዚ እፍንቱይ ሸባብ ኤርትርያ ምን ነፈሸ ንእስተብድየ ኮሎም ወድያ ልዓና ወግኒዳ ለብና እግል ንተሃገረቃና ምንገቢ ዓመተን መድረሰት ሓቆ ኣቴካ እበትቀደር ገበይ ለዋልዴን ለማዕናታ ዲባ ሓንገል ለናይላ ውላዶም ኣተዋ ምንገቢ እቱ ኣክለ ጌሳ ሰልፍ እግሉ ይመስል ኣሎኒ ሓር ምስል ወቀት ላኪን ግተንፍዖኩም ትግል ኣምርብ ድዩ ከዚ ኩሉ ልጅህድ ግትብ ዘለሉ ብካ ንኡሽ ሰበታላ ዘ እቲ ኣወል ለጅህድ ናይ ዋልደን መረላት ሓዝ እዮም ይበ ኣብትዳእየት ፍንቱ ለጅህድ ናይ ዋልደን ዓመተን ለመ

ጠማዕ ምንብር ናይ ምህሮ እላሀ ክወትለ ደረጀቱ እነቕፈመዎም ዋቅቶም ከግሎ ነፍቀቡ ብዲቦም ያዕኒ ንኡሽላ ይባብቲ ዳያ ሓደ ነልዓብ ብሓቆ መፀሄ ክማና ቀየር ክውሃገሎ ቀየር ሰበት ቀድር ዋቅቱ ነሱ ናይ ዋልደ ይግልሕ ዘይኮነ ክላዓባ ትንእሽ ሓቆ ጨቀጥ ኣበልከው ዲባ ያዕኒ ጨቀጥ መረት ነይወደ ብሕየሰቱ ነቲ ኣተባብኦ እግል ልሒስ ቀድር እብላና ቀንዲ ሄ ወቀቱ ለሃደፍ ንኡሽ እተሃለ ሃደፍ ግል ስእል ይቀድርኒ ሃደፍ እንታይ ትስእልሉ ይብሓንጋልካ ኣተባብዖ ሓቆ ዓበላኪን ዲባ ምግበይ ደረጀት ዲባ ካልአይ ደረጀት ሓቆ ባፅሓ ለሃደፉ ነወሱ ለብስእሊ እንተ ስእል ኣልዓልካ ንወስ ግል ኣምፃ ቀድር ዲባ ግትምፀ ቀድር ካልእ እንተ ትብለዎ ተዓልካ እዘ ብሕሰት ገበይ እብጅህት ግሊ ተቀድር እዘ ለወቅት ሓቆ ሰናፍዓካቡ ለሃደፍ ሓቆ ሰኣልካ ሃደፍ ተኦወ ለዋልዲን ከግል ስእሎ ካብቶም ሓር ንወስካ ግትስእልውካ ሓር ለኒ እንታ ለናይካ ጅህድ ሰበት ወስክ ትዓበ ምኖ ብዲር ዓልካሁ ወትርአ ወሳምዕ ኩሉ ነልዓበ ሰብት ገይስ ለሓይስ ግልካ በለቱ ከዘ ምግለበል ንቤል ክወቱ ለወቀት ለቀንዲ ኣሳስ ህትውጡ ለወቀት እቲ ወቀት ድራሰት ልግባ እቲ ወቀት ምንድራሰት በረልሃለ ዲ ቤትካ ቲ ካሊእቱ እቲ እያእካ እንተ ድራሰት እዚ ሕና ፈስለየት ኣመስለና ላኪን ለበዝሒ ዚኹም ስለዋለ ልንስእዋ ድራሰት እትፈስል ይኮን እትፈስል ኣንፍት ተለነሲ ሓተ ርክን ናስእካ ምንገብ ምና ኣርባዕለ ርክን ለሰለስተ ርክን እንታ ለተተእምሞ ለሰለስተ ርክን ግተእትሞም ጋእካ ምንገብሀ እሊ ለሃደፍ ናይካ ግትስእል ብከብየና እሊ ከማ እብስእል ሓቆፀበጥካው ሓር እብእላይ ግተኣምፆ ይከብደካ ልርእየካ ተሓንጋልካ ክንግል እብፃሓት ንብልካ ገይስ እቲ እብቲ ደእየት ሓቆ ናይ ዋልዴን ከዓላ ተመእክለይቱ ተካልይት ነቲኣት ሓይሶም መፀእ ምኑ ከም ሓላፍ ከሀ እትለይ ቀድረካእልቡ ንበለቱ እዚ ናይ ወቅት ሃላ ጅህድ ናይ ንወስካ ሃላ ናይ ዋልዴንካ ሃላ ያዕኒ ዋልዴንካ በስእልታ ለገበይ ለሰኒያት ገሊ ተስሓት ለየጣ ነይጨቅጦ ያዕኒ ዋላ ሕፍዝ መሃለ መንገቢ ግሊ ጨቅጦ ትከለቦም ሕፈዝ ናይ ወቅት ሕፍዝ ግሊ ደው ከብቶ ላኪን ማረክም እቲ ሓንጋልካ ጨቅጥ ወደገልካ እግል ግበእልቡን ለናኣና እተ ናይ ናይቅበል ቤልኮ ግል መሰል ሃብግኦ ከም ንገቢ ሕፈዝ ዘልብለኒ ዕልቡን እዘ ዋልደን አልሓምዱላ ድራሰት ናይ ድራሰት ናይ ኢላ ከደመ ዕልቦም ላኪን ናይ እጅትማዕየት ዓመተን ዋልዳይ ሄኒ ብሱዳን ወገለ ሰበት ቃሪእቱ ለእምሮ መጅተማዕ ኣብ ድራሰት ከም ነብር ደራስ ከም ገይገርሕካ ትልብላካ ዋላ ንውሽት እንታ ወይ ደረስ ከም ገይገርሕካ ትልብላካ ከዘ ጨቀጣ ሄ ኣለባኒ ነፃ ወድዮ ወክም ተረግ ክምይለብልሀ ክምይጠለቃ ወድዮ ገሊሆም ደረሰየ ምላእት ሓዚዮም ሽውያ ደገፎ ሰብት ላእት ሓዚዮም ንኣስተባሃልካ ትርኢ ዘላ ሽውያ ተእርህሎም ለቃ ይጠላቅካቦም ግን ብማራ ላማ እላይ በው ግልበሉንካ ሰበት ቀድር ትርእዮ እንተ እዚ ለዓቅሙ ንርእየካ ምስላ ዓቅሙ ለጨቀጥ ክምሰላ እነተእርህያ ገይሱ ዝበለቱ እታ ካልአይ ደረጀት ክምባፅሓ ተምሃም ነሱ ግል ለላሕዛቱ ናይ ካይል ሓዚ እየ እዚ ቀንዲ ሄኒ ሓቆ ዕብብ የለው ምናይ ኣነ እዚ ዋላ እሸቃዕ ልኮ ብለከ ድህልየኮ እሸቀ ድህልየኮ ለወቀት ልትሸቀ እታ እብትዳእየ ዲኣና ለሆወይ ዓባዕላ ዮሱፍ ምብሎ ህቱ ንወሱ ትቆፃፀሮ ብልና ለፃባባጦ ባለቱ ምን መድረሳትና ከም የንስሐት ወኮ እንወደና እቲ መድረሳትና ቀደም ኣዳምና ክንገቢ ተከታተለና ሓር ክም ዓበየና ላኪን ኣነ ንወሸ ከታተልኮ ሽቆል ምስላሕ ደግኮ ወሽቆል ንወሸ እፈትን በለት ሽቆል እዮም ዝበሉ ሸቂዮ እቲ ሓጋይ እታ ወቀት ለከረም እታ ወቀት ለከረም መድረሰት ክም ደበ ሸቀ ከም ግቡእ ሸቀ መድረሰት ዛት እዩ ርአ ኣልኮነ ዲ ከረም ለኖ ሽውያ ዓቀም ሰበት ዓላ ገል እየ ዘለቃይድ ለብል ዓልኮላ ዓቀም ከም ገይ ሽውያ ርህተ ብልሉ መረኒ ይገቢ ወላ ዓቅሙ ድህር ባለጋ ምገቢ ወላ ትከረማ ሰደይት ወድእሉ በልቀደር ሰደይት ሄ ላዝም ሰደይት ወደካ ምንገቢ እተለሓልፍ ሄ ልልብል ኣራእ ገለሃለብሎም በምጅተማ ሰደይት ግተሃለብታ ላኪን ምስለ ደረጀትላ ጣልብ በለቱ ከዘ እታ ናይላ ለግላቅብልግልካ ሓቆ ካልይ ደረጀት ወ ምግበይ ደረጀት በፅሕኮ ንወሸ ላሓስክዋ ወዲ ብወቀት ከረም ሸቀ ሙ ወደ

0: ኮተ ትዲብካ ከም መነናይካ ሃደፍ ሰንክላካ ናስኣካ መንገዲ እቲ ሰንክላካ ለኑ ሞራልካ ዝበተክ ተስፋ በትክ ኣነ ከላስ ትብል ላኪን ኣነ ኮነ ሰኳ ኣንጻር ነሰኳ
1: ዲብ ኩለየት ንትዓዲ ዲብ ኩለየት ሄኒ ሳዋ ዲቡ ፀናሓ ከምሽተማ ወላ ጀውናታ በይኑቱ ከዘመ ዲብ ሓዲስ ብበአድ ጀው ትገይሽለየካ እሊ ጀው ኢለ ሄኒ ምስለ እንዳተላለየካ ምን ኣወለይት እስከ ትዳሓር ናይ ኩለየት ቡ ከምስለ ናይ ሳዋ ክምክም ግልጠብላ
0: ሓደሶት ናይ ምጅተማ ሰባ ዘበላ ናብታካ ዳርጋ ተኣስትዕድሉ ላኪን እዘ ፍንቲት ናይ ኩልየት ምመፅ ለ እቲ ሰባ ላዓለው ኩሎም ደረሳቱ እቲ ኩልየት ለመፅ ላኪን እነፃረቱ ፅሩ እያም እግልጃገሮ ለቀድሮ ትሕሰ ደረጀት ለለዉ ምን ኩሉ ኣማክን ናይ ኤርትርያ በለቱ ለመፅውቶም ከዘትለ ልጅህናይካ ነበዲር ዓለዩ ግልወስክ ብጡ ብሕሳ ደረጀት ግልወስክ ብጡ ኣነ ዘላ እናእመንከሶበት ብጉሳና ኩልየት ሓቆትና ኣወለይ ሰነት ጠልሞም ዳርጋ ኣስተዓድናሉ ኩሉ ወዳም ኩሉ ክምሰለየካ ሓዲስቱ ፍሬሽቱ ፍሬሽ ሓደይስቶም ኣልሞም ኩሉ ሓበሬታ ሓዘየቱ ሓበሬታ ታሕት ወልዓለ ዝብል ኣዳም ሓብረ ግትህቦ ታሕት ወልዓለ ዝብል ዓይነት ኣዳም ሰበጋ ብዙሕ ላይ ወዴካ ልቡኒ ኮለጅ ሓቆቴና ወለይ ሰነት ኣልሙም ስክ ሰሚስተሪ ሓልፋ ጂፒኤ ተሄብየካ ደረጃትካ ስክ ተሄብየካ ይትተእመርኒ ውላድላ ቤትካ ወይ ንምስከ ሳክና ምቶም የኣእምራዊ ከም ግቢ ይትተእመርኒ ክዘታ ወለይ ሰነት ነፈር ኣላይ ወዲ ናዓላ ለበኑ ውላድ ዓጀ ምስየ ዝዓለው ለተ ቤት ዓለው ምስየ ሰለስማ ለብዕዳም ዳርጋ ብዙሕ እላይ ዝሂቡካ ንዓይኑ ኩሉ ኣዳም ሕርዊት እትሃላ ከዘመወደና ሓቆ ኣልሞም ምስሊ ብዙሕ እላያ ለወለይ ለሰነት ቀንዲ እላይ ታምፅዕትካ ለቀድር ሒሳብ ንበላልዓና ተበዲር ኣያ ማትስ ኣዘገል ማትስ ቀላልታታ ብንስበ ኮለጅ ዘለ ምና ናይ ካልእ ዓስር ክልፈ ስለስ ታቀለን እላይ ወድዮም ይሀለ ግድየ ግድም እታ እላይ ገት ዋላ ሰበት ደረጀት ቀይርከቱ ማብዕርፍ እዘ እታ እፉንቱ ጨቀጥኩ ላኪን ኩለን ኣካላይታት ከም ጋይሳ ለሜዛን ለናየን ንእምዝኖት ለግስ እታ ሓቲ ተማመለይኮም ንገቢ እታ ካልኢት ልክዕ ከምሳላ ግትሀለ ከምብታ ንኣመርኮ ንእምዝነ ነገይስ እግል ማትስ ሄን እግል ይተኣስሕተኒ እነጠንቀቅኮ ተገስ ዓልኮ በለቱ ከተማም ጌሳለ ደረጀትና ኢና እፉንቱ ዲብሊ ናይ ኣወለይ ሰሚስተር ዘከረሄኒ ዲብ ኩልያት እቲ ማትስ በይገቢ ዲብ ሞዴል ወሮ 13 ጊቡ ይዓልኩ 13 ምንኤ ግትፍገር ሑዳ ይታርፍካ ኣላ ቱ 13 እነጌጌኮ ሓር ሄ ኩዝ ዓላሉ ሰርፕራይዝ ቴስት ልምብሎ ሰርፕራይዝ ኩዝ ሃንደበት ለወድዎ ግልካ ደይደለ እምትሓን ወፋጅእቱ እልኩም ወደበኒ ምን ሓዲስ ወሰኮ 16 ወሰር በፅሓ 20 በፅሓ ንገብለ የ ትፍገር ምናል ኣዮ ሰልፍ ሓተ ምስት ሓሰኮ እዞም ምነበ ስሃጠ ተእትየ ስ ልብሪ ኮ ኣዳም ድዩ ሓቆየ ምሰኮብኩ ሄ ቀይርኮ ወሰር ያ ተማም ንወድዮ ካሓቆ ሓፈዝክውሃ ልብዕዳ ተማም ዓለ ሀተ ላኪን ሰለስ ወሰር ተርፍ ዓላ እትፍገር ምን እየ ደረጀት እግቡእ ሓፈዝክውሃ ወምትሓን መፃ እምትሓን ኣቆ መፃ ድሉ ይግልኣነ ዳርጋ ሽብሹብ ኣና ተማም ኣምትሓና ወረቀት ናይላ እምትሓን ኣቆ ነሰኩዋ ሸቀ ተማም ሸቂኮ እዚ ዳርገ ሙሉእ ኣምፃኮ ሓተ ሸኪ ይበደ ይኮን ኣ ለደረጀት ንወሽ መዝናታ ጣውለታ ሓቋ ላኪን ዲባክር ማዓላ ክለ ጋፅ ዘመሄላ ወረቀት ለግረይት እትሕድላ ግብ ዓላ ከሰኣላት ተርፍ ዓላ ከምዓለኮ ለሰኣላት ቸክ ንወደ 4 ሰኣል ተርፍ ፀኒ ንጋፅኮ ገለ ሃንደበት ባትሓዲ ቢለ ወረቀት ሓቆውሃ እታ ድማ እዚ ምስላ ወቀት ጋይስ ዓላ

ስራሓት ዓሳ ጥዑማይ ወይ ስራሓት ዓሳ ዲጋታት ክበሃል እንከሎ ንንጥፈታት ዓሳ ጥዑማይ ማለት ምግፋፍ ዓሳ ብምንታይ ይግፈፍ፣ መን ይጎፎ፣ ክንዲምንታይ ዓሳ ካብ ዲጋታት ይግፈፍ፣ ምሕደሩ፣ ሕግን ስርዓትን ኣጠቓቕማ ፀጋታት ዓሳ፣ ቀጻልነት ፀጋታት ዓሳ ጥዑማይ ፖሊሲ፣ ዕዳጋ ዓሳ ወዘተ ዝብሉ ኣምራት የጠቓልል። ጥዑማይ ክበሃል እንከሎ ማይ ባሕሪ ወይ ጨዋ ማይ ዘይኮነ ማለት እዩ። ማይ ናይ ቀላያት፣ ወሓይዝ፣ ዲጋታት፣ ሓፅብታትን ራህያታትን ጥዑም ማይ ክበሃል እንከሎ ማይ ባሕርን ውቅያኖሳትን ድማ ጨዋ ማይ ይበሃል። ስራሓት ዓሳ ኤርትራ ድማ ስራሓት ዓሳ ጥዑም ማይን ስራሓት ዓሳ ባሕርን ተባሂሎም ኣብ ክልተ ደንበታት ይኽፈሉ። ስራሓት ዓሳ ጥዑም ማይ ኣብ 1940ታት ኣብ ግዜ መግዛእቲ ጥልያን ድሒሩ እውን ኣብ ግዜ መግዛእቲ ኢትዮጵያ ብኣዝዩ ትሑት ዓቐን ፈሊሙ። እንተኾነ ድሕሪ ናጽነት ኣብ 1994 ጸኒሕ እውን ኣብ 2008 ዳግም ብምዝራእ ንኣሽቱ ዓሳታት ጀሚሩ። ብዕቱብ ኣገዳስነቱ ተፈሊጡ ክነጥፍ ዝጀመረ ኣብ ዘንዝሓለፋ 2 ዓመታት እዩ። ማእከል ምርምር ዓሳታት ጥዑም ማይ ኣብ 2000 ዓ.ም ኣብ ማይ ስርዋ ተመስሪቱ። ቀንዲ ዕላምኡ ድማ ንምዕባለ ስራሓት ዓሳ ጥዑም ማይ ብፍላይ ኣብ ምዝራእን ምክትታልን ዓሳታት ምሕያል እዩ። እንተኾነ ብሰንኪ ዝተፈላለየ ጸገማት ከምቲ ዝድለ ክምዕብል ኣይጸንሐን።

0: ኣብ ኤርትራ ኣብ ከበሳታትን መታሕትን ብጠቕላላ ካብ 30,000 ክሳብ 7 ሚልዮን ሜትር ኪብ ማይ ክሕዛ ዝኽእላ 1350 ሓፅብታት ራህያታትን ዲጋታትን ታሃኒፀን ኣለዋ። ሽሕ እኳ ቀንዲ ዕላማታት እዘን ዲጋታት ንምዕቃብ ማይን ሓመድን ሕርሻ ንዘቤታዊ ሃልክን ወዘተ እንተኾነ ተመክሮ ዝተፈላለየ ሃገራት ንምፍራይ ዓሳ ከገልግላ ከም ዝኽእላን ከምኡውን ኣበርክተን ኣብ ምምሕያሽ መነባብሮ ብዓሳ ናብቲ ከባቢአን ዝነብሩ ሕብረተሰባት ልዑል ምዃኑ ይሕብር። ኤርትራ ሓንቲ ካብተን ኣብ ምምዕባል ዝርከባ ሃገራት ብምዃና ብቁጠባ ምዕብልቲ ንምግባራ ህዝብን መንግስትን ኤርትራ ነቲ ብመግቢ ነብስኻ ምኽኣል ዝብል ዕላማ ናይ ቀዳምነት ቀዳምነታት ምዃኑ ኣሚኑ ሓያል ፃዕሪ ኣብ ምግባር ይርከብ ኣሎ። ነዚ ዕላማ እዚ ንምትግባሩ ድማ ኣበየ ከባቢኡ ማይን ሓመድን ንምዕቃብ ንኣሽቱን ዓበይትን ዲጋታትን ራህያታትን ብምህናፅ ጽቡቕ ገስጋሰ ይመዝግብ ኣሎ። ክሳብ ሕጂ 1350 ንኣሽቱን ዓበይትን ዲጋታት ተሃኒፀን ኣሎ። ካብዚኣተን እተን 71 ዲጋታት ብሚኒስትሪ ሃብቲ ባሕሪ ዓሳ ተዘሪአን ድሮ ኣብ ጽቡቕ ደረጃ ናይ ፍርያት በፂሕ ኣሎ።
1: ዝዓቆረ ማይ ኣብ ዲጋ ንመስተይ ሰብ፣ ንመስተይ እንስሳ፣ ንዝራእቲ ኢሪጌሽን ማለት እዩ ዝካየድ። ተወሳኺ እንታይ ና ንገብረ ዘለና እዚ ዲጋታት እዚ ዓሳ ንዝርአኑ ኣለና ማለት እዩ። ካብዚ ከዓ ሕሱር ዝኾነ ፕሮቲን ነቲ ኣብ ገጠር ዝነብር ህዝብና ንባፅሓሉ ኢና ንፍትን ነርና ማለት እዩ። ሕጂ ተቐንደ ብድሆ ኮይኑ ዝፀንሐ እንታይ እዩ እቲ ተሓሳስባ እዩ። ተሓሳስባ እንታይ እዩ ካብ ባሕሪ ኮለና ክንዲዚ ባሕሪ ሲ ስለምንታይ ኣብዚ ንእሽተይ ረህያ ዲጋ ዓሳ ተራውሑ ጨዋዕ ትብሉ ትፍትኑ ናይ ባሕሪ ዘይበላዕናዮ ኣብዚ እዚ ተሓሳስባ ዘ ሓደ ዓንቃፂ ዓብ እንተሆ ኮይኑ ፀኒሑ ማለት እዩ። ካልእ ብተወሳኺ ትፍልጦ እዩ ህብረተሰብና ኣፍልጦ ኣመጋጅባ ኣብ መግቢ ዓሳ ዝነብሮ ኣፍልጦ ትሑት ነይሩ። ብፍላይ ከዓ ተን ዲጋታትና ዓሳ ኣለዎ ዘለ እቲ ሚኒስትሮ ክፃል ፃዕራ ክገብር ፀኒሑ ካብ ዝምስረታት ሒዙ ነዘን ዲጋታትና ዓሳ ተዘሪአን ስኸርባሓ ከምዝኽእል ክራባሕ ከምዝኽእል ፈሊጡ ብዝተፈላለየ ክራባሕ ኣለን ፀኒሑ ኣበይ እቲ ጉድለት ፀኒሑ እ እቲ ኣፍልጦ እቲ ህዝቢ እውን እቲ ናቱ ካስተም ወይ ከዓ እቲ ናይ ኣመጋግባ ናይ ዓሳ ምፍልጠት ስለ ዘይነበረ እዚአን ከም ዓብዪ ቀንዲ ሓነቕቲ ብድሆታት ኮይነን እየ ፀኒሕን ማለት እዩ።
0: ክሳብ ሕጂ ብዛዕባ ኣበርክቶ ዓሳታት ኣብ መነባብሮ ኣብ ከባቢ ዲጋታት ዝነብሩ ህዝብታት ይኹን ኣብ ቁጠባ ሃገር ካብተን ዲጋታት ክሳዕ ክንደይ ንምዃኑ ዝተገብረ መፅናዕት ዘሎ ኢልካ ክዝረብ ኣይከኣልን። ኣብዘን ዲጋታት ብዙሕ ትሕዝቶ ዓሳታት ከም ዘሎ ክሳብ ሕጂ ግን እቲ ኣብቲ ከባቢ ዝነብር ሕብረተሰባት ክጥቀመሉ ከም ዘይከኣለን ይፍለጥ። ብገምጋም ኣብ ዓመት ክሳብ 4.9 ቶን ካብ ነሶ ከፍ ዲጋ ክግፈፍ ከም ዝከኣልን ካብዚአን ዛጊት ተዘሪአን ዘለዋ 71 ዲጋታት ብገምጋም 348 ቶን

ዓሳታት ክግፈፍ ይከኣል። ካብ ኩለን ዲጋታት ኤርትራ ማለት 350 ዲጋታት 1600 ቶን ዓሳ ኣብ ዓመት ክግፈፍ ከም ዝከኣል ኢፋድ ማለት ኢንተርናሽናል ፋንድ ፎር ኣግሪካልቸራል ዲቨሎፕመንት ኣብ 2016 ዘውፅኦ መግለፂ ይሕብር። ኣብዚ ሕጂ እዋን ኣብ ስራሓት ጥዑም ማይ ምስ ፍርያት ዓሳ ዝተኣሳሰሩ መፅናዕ

ተሃወኽ በዓል የለ ተሃወኽ እንታይ እቲ ህዝቢ ይጥቀመሉ የለን ነዚ ንምጥቃም ሕጂ ሓደ መፍትሒ ክኸውን ኢሉ ዝሓሰቦ ፕሮጀክት መግስ ማለት እዩ። እዚ ፕሮጀክት እዚ ብምሕደራ ፀጋታት ዓሳ ዝፍለጥ ኣብ 2017 ናበጊሱ እዚ ቀን መጀመርታት ፕሮጀክት ዝገበሮ ነቲ ህዝቢ ኣጓሳዊስካ ኣፍሊጥካ ዓሳ ከም ዘለዎ መፍላጥ እዩ ማለት እዩ። ሕጂ እዚኣ ኣብ ኩለን ዞባታትና እንታይ ነቲ ህዝቢ ዓሳ ከም ዘለዎ ንምፍላጥ ኣብ ክዲጋ ኬድካ ዓሳ ውፅኢካ ካብቲ ዓሳ ንምጋብ እዩ ነሩ። ሓደ ቦ ዝበሉናና ብላምዛ ዲጋ ላምዛ ሃከፋ ማለት እዩ ኣብኡ ጎስጓስ ክንገብረሎም ንክእል ምስከልና ዝኾነ ነገር ኣይትማሉ ምስ በልናዮም ሰዓታት እውን ከይዱ ሰዓት ሓደ ቢሉ ድሕሪዩ ካብኡ ገፊፍና ዓሳ ውፅኢና ጠቢስና ምስ ኣብላዕናዮ እዞም ደቀይ ዝዲጋና ስማይ ጥራይ ዝዓቅሩ ዝመስለና ነይሩ በር መግቢ እውን ዘለዎ ኮይኑ ይስማዓና ነይሩ ኢሎም እዚ እንታይ ማለት እዩ ትንቕሓት ስለ ዘይነበረ ኣይጥቀምሉን ነይሮም። ኣብዚ ሕጂ እዋን ግን እቲ በዚ ፕሮግራም ዝተጀመረ በዚ ምሕደራ ፀጋታት ዓሳ ጎስጓስ ተኻይዱ ንመግቢ ዓሳ ዝምልከት ጎስጓስ ተኻይዱ እቲ ዲጋ ዓሳ ከም ዘለዎ ተፈሊጡ ኣብዚ እዋን ድማ ዝሓሸ ኣፍልጦ ተረኪብሎ ብፍላይ ኣብተን ኢንተርቨንሽን ዝተገብረለን ኣብተን ምትጥር ዝተገብረለን ዲጋታት ማሕበራት ዝተመስረተለን ዲጋታት እቲ ፍልጠት በሪኩ ትንቕሓት በሪኩ ኣብ ዝሓሸ ኩነታት ንርከብ ኣለና።

0: ሽሑኳ ካብ ፅባሕ ናፅነታት ሒዙ መንግስቲ ኤርትራ ሓያል ፃዕርታትን ተበግሶን ንምዕባልን ምምሕያሽን ስራሕት ዓሳ ክወሰድ እንተፀንሐ ዛጌት ኣበርክትኡ ኣብ ብምምሕያሽ መነባብሮ ህዝብን ምድንፋዕ ቁጠባ ሃገርን ከምቲ ዝድለ ኣስተዋፅኦ ክገብር ኣይፀንሐን ሚኒስትር ሃብቲ ባሕሪ ንምምሕያሽ መነባብሮን ምውሓስ መግብን ናብ ከባቢ ዲጋታት ዝነብሩ ሕብረተሰባት ብዝብል ሃቐነ ካብ ፅባሕ ናፅነታት ሒዙ ኣብ 71 ዝተሰርሐ ዲጋታት ዓሳ ክዘርኣለን ፀኒሑ ዋላ እኳ ብዝተገብረ ፃዕርታት እተን ዲጋታት ብተዛማዲ ዝሓሸ ፀጋታት ዓሳ እንተሃለወን ንጥፈት ምግፋፍ ዓሳን ምዝመዛ ፀጋታት ዓሳ ዲጋታት ዳርጋ የለን ክበሃል ይካል ኣብ ከባቢ ዲጋታት ዝነብሩ ሕብረተሰባት ነዚ ኣብ እግረን ዘሎ ፀጋታት ናይ ዓሳ ክጥቀማሉ ኣይፀንሐን ቀንዲ ጠንቅታት ናይዚ ፀገማት ድማ ህዝብታት እዘን ዓድታት ናይ ነዊሕ ዓመታት ልምድን ባህልን ስጋ ናይ ጥሬት ምምጋብ ዘጥረይቡ ምዃኖም እዩ ብኻል ወገን እውን ሕብረተሰብ እዘን ከባቢታት ልምዲ ምዝውታር ዓሳ ከም መግቢ ዘይፀንሐን ብምዃኑ ነቲ ክስተታት ኣጋዲድዎ እዩ ብተወሳኺ ሕፅረት ክእለት ምግፋፍን መሳርሒ ናውቲ መግህፊ ዓሳ ዘይምርካቦም ተወሳኺ ብድሆታት ንምዕባለ ስራሓት ዓሳ ጥዑማይ ኮይኑኣሎም ኣብ 216 ብውድብ ሕርሻን መግብን ፋኦ ዝወፀ መግለፂ ከም ዝሕብሮ ካብ ጠቕላላ ናይ ዓሳ ፍርያት ማለት 62 ሚልዮን ቶን ዓሳ እቲ 11.6 ሚልዮን ቶን ካብ ጥዑም ማይ ዝተረኸበ እዩ ኣብ ገለገለ ሃገራት ኣፍሪቃ ዓሳታት ጥዑም ማይ ቀንዲ ምንጪ መግቢ ህዝበን እዩ 25 ሚእታዊት ካብ ጠቕላላ ናይ ዓለም እቶት ድማ ካብ ሃገራት ኣፍሪቃ ዝእከብ እዩ ውድብ ምግብን ሕርሻን ዓለም ኣብ ዘውፅኦ መግለፂ ቅጠባ ዋጋ ዓሳታት ጥዑም ማይ ክሳብ 26 ቢልዮን ዶላር ይበፅሕ ካብዚ እቲ 66.1 ሚእታዊት ካብ ሃገራት ኤስያ ክርከብን ከሎ 22.2 ሚእታዊት ድማ ካብ ሃገራት ኣፍሪቃ ዝተረኽበ እዩ
1: ዘድሊ ንቕሓት ረኪቡሉ ይረኸበን ምናልባት መስማዕቲ ዝረጋገፅ ይረኸቡን ሕጂ እቲ ሚኒስትሪ ነዚ ብድሆ ንምፍታሕ ቅድማ ምንታይ ዝሰርሕ ነይሩ ኣብተን ዞባታት ኮይኑ ይሰርሕ ነይሩ ቤት ፅሕፈቱ ኣብ ዞባታት ኮይኑ ይሰርሕ ነይሩ ድሕሪ እዚ ምስ ገምገመ ህዝቢ ይጥቀመሉ የለን ምስ ተባሃለ ህዝቢ ንክጥቀመሉ ምንታ እንታይ ገይሩ ማሕበራቱ ንዞባ ዘርጊሑ ማለት እዩ ንዞባ ምዝርጋሕ ማለት ካ ብቐረባ ነቲ ህዝቢ ረኪብካ ምርዳእ ማለት እዩ ስለዚ እቲ ካብ ብማእከላይ ቤት ፅሕፈት ወይ ከዓ ካብተን ከተማታት ተበጊስካ ዝካየድ ዝነበረ ናይ ጎስጓስ ናይ ትምህርቲ ብዙሓት ማዓይ ነበረ ስለዚ ኣብ ጥቁ ቀሪቡ ኣብ ንኡሳን ዞባታት ዘሎ ኣብ ጥቁ ሕብረተሰብ ቀሪቡ ነቲ ተመጋብነት ዓሳ መግቢ ዓሳ እንታይ ይጠቕሙ ኣብ ጥዕና ዘለዎ ኣበርክቶ ንቆልዑት እንታይ ይጠቕሙ ዝብል ሰፊሕ ጎስጓስ ስለ ዘካየደ እቲ ንቓሕት ሕጂ ኣብ

ዝነካብትዝነ ብሎ ወሲኹ ይርከብ ተመጋብነት ምግቡ መጠን እንዳ ዓበየ ይርከብ ማለት እዩ። ኣብዘን ኩለን ማሕበራት ኣቑልና ዘለና ንኣብነት ኣብ ዞባ ማእከል ኣብ 8 ማሕበራት ተመስሪተን ኣለዋ። እዘን ማሕበራት ዝገፈፎ ዓሳ ናበይ ዝኽእል እቲ ህዝቢ እዩ ዝጥቀመሉ ዘሎ። እቲ ህዝቢ ሕጂ ንቕሓቱ ስለ ዝበረኸ እቲ ጥቕሚ ናይ ዓሳ ስለዝፈለጠ በቲ ዝካየድ ዝነበረ ጎስጓስ እቲ ተመጋብነት ከዓ ብኡ መጠን ይዓብሎ። እዚ ግን ክረጋገፅ ኣብ ክንደይና በፂሕና ግን መፅናዕቲ ዘድልየ እዩ። ግን ሓፈሻዊ ዘራርቦ ካብቲ ዝነበረ ኣፀቢቕና ማሓይሹ እቲ ህዝቡን ክጥቀመሉ ጀሚሩ ኣለው ኢልና ክንዛረብ ወይ ከዓ ክንብል ክንነገር

ብመሰረት ጸብጻባት ኢፋድ ካብ ነፍሲ ወከፍ ዝተዘርኡ 71 ዲጋታት ኣብ ዓመት ብጠቕላላ 350 ሜትሪክ ቶን ዓሳ ብገንዘብ ክትመን ከሎ ድማ 10.5 ሚልዮን ናቕፋ ማለት ንሓደ ኪሎ ብሕሳብ 30 ናቕፋ ክርከብ ከም ዝከኣል ይሕበር። እዚ ጸጋ ኣብ ህዝብታት እቲ ከባቢ ክመቓራሕ ምስ ዝኽእል ኣብ መነባብሮኦም ብውሕስነት ምግብን ኣታዊታትን ክህልዎ ዝኽእል ኣበርክቶ ቀሊል ኣይኮነን። ብሓፈሻ ኣብ ከባቢ ዲጋታት ዝነብሩ ሕብረተሰባት ኤርትራ ብዛዕባ ኣገዳስነት ዓሳታት ጥዑማይ ኣብ ምምሕያሽ መነባብሮን ምውሓስ ምግብን ክህልዎ ዝኽእል ኣበርክቶ ደረጃ ንቕሓቶም ትሑት እዩ። ኣብዚ ሕጂ እዋን ሚኒስትር ሃብቲ ባሕሪ ስራሓት ዓሳት ጥዑማይ ከምቲ ዝድለ ንኸይምዕብል ዝገብሩ ዘለዉ ቀንዲ ጠንቅታት እንታይ እዮም ብምልላይ ንምዕባለ ልምዓት ዓሳት ጥዑማይ ምስ መሻርክቲ ብምዃን ዓቲቡ ይሰርሕ ኣሎ።

0: ቀይሕ ባሕሪ ብኸመይ ቀይሕ ባሕሪ ተባሂሉ?
1: እዞም ሲያኖ ባክቴርያ ዝበሃሉ እዚ ሲያኖ ባክቴርያ ካብቶም ዓይነታት ባክቴርያ እንድዩ ብሉ ግሪን ኣልጌ ንብሎ እ በቢ ዓይነቱ ሕብሪ ኣለዎ። ኣብ ቀይሕ ባሕርና ግን ወይከዓ ሞስ ኣባናን ዘሎ ወይከዓ ዝበዝሑ ኣብ ባሕርና ዝርከቡ ግን እዞም ፒንክ ወይከዓ ቀይሕ ዝኾነ ሕብሪ ዘለዎም ሲያኖ ባክቴርያ ማለት እዩ። ሕጂ ግዜ ኣለዎም ንሳቶም ኣብ ገለ ሲዝን ወይከዓ ኣብ ገለ ወቅትታት እቲ ናቶም ቀይሕ ሕብሪ ወፅእሞ ማራ ምስ ደመቐ ነቲ ባሕርና ማለት እዩ ኣብ ማዕዲኻ ክትሪኦ ከለካ ብርዕ ክትሪኦ ከለካ ናብ ቀይሕ ዝኾነ ሕብሪ ይሂቦሞ በዚ እዚኣቶም ዓይነት ወይከዓ እዞም ቀያሕቲ ሲያኖ ባክቴርያ ኸኒ ኤርትሮሲና ንጥዖም ዘለና እዩ። ነዚ ምስ ረኣዮም ከዓ ሬድሲ ኢሎም ኣውፅኦም ወይከዓ ቀይሕ ባሕሪ ንብሎ ዘለና ማለት እዩ።
2: ቢፎር ኮመ ኣድሚ ዶተቅርሶስ ኣብዚ ቀይሕ ባሕሪ ብንግዲ ብዝተዘወርሉ ኩነታት ማለት እዩ ከምዚ ሲዝናል ወቅታዊ ትበቁል ቆፅሪ ነራ ኣብቲ ገማግም ባሕሪ ማለት እዩ ኣብቲ ማእኸል ባሕሪ ደይከስ ኣብቲ ገማግም ባሕሪ ከምዚ ወቅታዊ ትበቁል ኣሎ ቀይሕ እዩ ሕጂ እቲ ቀይሕ ዕምባባታት ኣብቲ ከማግን ባሕሪ ምስ ራእይዎ ብወቅታዊ ድማ ስለ ዝበቁል ነበረ ኤሬትሪም ኢሎሞ ማለት እዩ። ኤሬትሪም ዝብል ቃል ካብ ግሪክ ድመፅ ኮይኑ ትራንስሌት ንገብሮ ኮና ናብ እንግሊሽ ድማ ሬድሽ ንብሎ ማለት እዩ። ቀይሕ ባሕሪ ማለት እዩ
3: ቀይሕ ባሕሪ ኣብ ውሽጦም ዝርከቡ ቀይሕ ዝሕብሮም ኣታክልቲ ስለ ዘለዉ ነቲ ባሕሪ ቀይሕ ሕብሪ ስለዝህቦ ብከምኡ ቀይሕ ባሕሪ ተባሂሉ።
4: ኣብቲ ቀደም ግዜ ግሪካውያን በዚ ቀይሕ ባሕሪ እናሓለፉ እንከለዉ ኣብ ግዜ ወቅታዊ ዝወፅእ ናይ ዕምባባ ቀይሕ ዕምባባ ንዑ ብምርኣይ ኤሪትሪየም ኢሎም ኤሪትሪየም ማለት ከዓ ቀይ ባሕሪ ከም ዝበሃል እዩ
5: ብግሪካውያን ተባሂቦ። ግሪካውያን እንታይ ተባሂሉ ዝፍለጥ? ኤሪትሬስ ተባሂሉ ዝፍለጥ። ኤሪትሪየም ማለት ቀይሕ ማለት እዩ። ስለዚ እዚ ከባቢ መፅ እንተዳ ኢልና ካብቲ ኤሪትሪየም ዝበሃል ወቅቱ ሓልዩ ኣብዚ ባሕሪ እዚ ብዝመፁ ተሃዋስን ወይድማ ህዋሳት ኣለዉ ሲያኖ ባክቴርያም ዝበሃሉ። ስለዚ በዚ ኣብ ሓደ ወቅቲ ኣብዚ ባሕሪ ዓብለል ትኾን ሞ ይዕብልሉ ሞ ቀይሕ ሕብሪ ድማ የልብሶዎ ነቲ ባሕሪ። ስለዚ በዚ ድማ ኤሪትሪየ ሲ ተባሂሉ ድሓደይ ድማ ናብ ቀይሕ ባሕሪ ናብ ሬስ እንዳበለ ስሙ ናብ ዝተፈላለዩ ቋንቋታት ዳርዓ መክከል ጀሚሩ ማለት እዩ።
6: ኣብቲ ቅድሚ ልደተ ክርስቶስ ዝነበረ እዋን ንግዲ ገለ ኢሎም ምስ መፁ ንግዲ ገለ ሰርሑ ነይሮም ኣብ ገንጎን ባሕሪ ገለ ወፁ ማለት ኣብ ገንጎ ባሕሪ ምስ ወፁ ኣብቲ ገንጎን ባሕሪ እንታይ ሪኦም? ቀይሕ ፊዮር ይሪኦም ማለት እዮም። ቀይሕ ፊዮር ምስ ራዩ ቀይሕ ፊዮር እንታይ ይበሃል? ኤርትሪዮም ይበሃል ማለት እዩ።
7: ስለምንታይ ሬድሲ ተባሂሉ ወይ ካብ አይ መፅዩ? ኣብ ሰለስተ ክንሪአ ንክእል ኢና። ሓደ እቲ ምድንፋዕ ናይ ደቀቅቲ ቀያሕቲ ሰበባ ባሕሪ ንብሎ ሕጂ ወቅታዊ ኣለዎም ቀፃሊ ኣይዕምብቡን እዮም ወይ ኣይድንፍዕን እዮም ግን ገለ ወቅቲ ግን ኣብዝዕምብብሉ ወይከዓ ብብዝሒ ኣብዝድንፍዕሉ እዋን ቀይሕ ሕብሪ ነቲ

ሓደ ስለ ዝህብዎ ብከብኡ ዝተበገሰ ቀይሕ ባሕሪ ተባሂሉ ክኸውን እኽእል እዩ ዝብል ገለ ኣሎ ማለት እዩ። ካልእ ተርእና እቲ ሕብሪ ናይቲ ማይ ወይ ትርኢት ሕብሪ ናይቲ ቀይሕ ባሕሪ ተርእናዮ ዳርጋ ናብ ቅይሕ ዝበለ ኣብ ገለ ኣጋጣሚታት ዝመፅእ ዝረኣየሉ እዋን ወይ ትርኢት ኣለዎ። ብፍላይ ንስኻ ከበይ ዝመፅእ ካብዚ ኣብ ምዕራባዊ ዘሎ ቀይሕቲ ጎቦታት ወይ ከዓ ካብቲ ቀይሕ ዕምባባ ባሕሪ ዝህቦ ትርኢት ብከምኡ እውን ቀይሕ ባሕሪ ተባሂሉ ክኸውን ይኽእል ዝብል ገለ እውን ኣሎ። ከምቲ ዝበልኮ ካብ ማእኸላይ ባሕሪ ንደቡብ ስለ ዘሎ ኣብ ናይ ቋንቋ ከዓ ሬድ ማለት ከዓ ደቡብ ስለ ዘሎ ብከምኡውን ሬድስ ተባሂሉ ክኸውን ይኽእል እዩ ዝብል እዚኢታት ኣሎ ማለት ግን ዝያዳ እቲ ዝግለፀሉ ግን ካብቲ ናይ ቀያሕቲ ዕምባባ ባሕሪ ናይ ቀያሕቲ ሰበባ ባሕሪ ዝመፀ ክኸውን ይኽእል እዩ። ኣብዚና ንመብዛሕት ግዜ ምስ ኢና ንተኣሳስሮ ቀይሕ ባሕሪ ማለት ካብቲ ሕብሪ ናይ ቀያሕቲ ደቀቕቲ ሰበባ ባሕሪ ዝህብዎ ወቕታዊ ካብኡ ዝመፀ ክኸውን ይኽእል ኢልና መብዛሕት ግዜ ምስ ከምኡ ንድምድሞ ማለት እዩ።

0: ኮራል ንዓኸ እንታይ
1: ኮራል ክንብል ከለና ወላ ከምቲ ተምሃርናዮ ማለት እዩ ከንጀመር እዩ ብትመሰረቱ መፂና ኮራል እዚ እምኒ ባሕሪ ንብሎ ዘሎ እዩ እጂ እዞም ኮራል ዝተመፂና መጀመርያ ብዞምና ሽቱ ተሃዋስያን ወይከዓ እዞም ፖሊፕስ ንብሎም ዘለና ምስ ሞቱ ማለት እዩ ተኣኻቢቦም እዚ ኮራል ንብሎ ዘለና እምኒ የቕምዎ ማለት እዩ ኮራል ሕጂ ብዙሕ ጥቕምታት ኣሎ ኣብ ባሕሪ ከምዝና ዓሳታት ማለት እዩ ከም መንበሪኦም መፋሪኦም ጠቕመና ሂወታዊ ኮራል ከዓ ኣሎ ማለት እዩ
2: ናይ ምስዋን እንዲ ዝበሃል ፃዕዳ ነበሮ እምኒ ማለት እዩ ኣብ ሰሜናዊ ቀይሕ ባሕሪ ድማ ብብዝሒ ክንረኽቦ ንኽእል ዓለም ድማ ብዙሓት ዓይነታት ኮራላት ኣለዉ ካብኦም ድማ እቶም ሓሙሽተ ሚታዊት እንትርከቦም ኤርትራ ኣብ ካሊእ ኮርና ዓለም ደይርከብ እዩ
3: ኮራል ማለት ኣብ ክርሰ ባሕሪ ዝርከብ ተፈጥሮዊ ፀጋ ኮይኑ ከምቶም ደቂ ሰባት ንክነብር መፅሪ ገዛ ዘይብና እቶም ኣብ ባሕሪ ዝነብሩ ሂወታውያን ንክፅብሩ ንክፈርዩን ስለዚ ኮራ ንዓይ ነቶም ደቂ ሰባት ጠቐምቲ ዝኾኑ ናይ ባሕሪ ሂወታውያን ስለዘፅልዎምን ስለዝዕቅቦምን እዚ ንዓይቲ ኣገዳሲ ወይ እቲ ጥቕሚ ናይ ኮራል
4: ኮራል ማለት ካብ ዝሞቱ ፖሊፕስ እዩ ዝስራሕ ኮራል ጥቕምና ናይ ኮራል ጥቕሚ ከዓ ነቶም ዓሳታት ባሕሪ ከምኡ ከዓ ኣታክልቲ ባሕሪ መዕቐቡ ኮይኑ ንጥቀመሉ ካልእ ከዓ ከም ጥቕሚ ዘለዎ ነቲ ኮራል ኣብቲ ዌቭ ናይ ባሕሪ ማዕበላት ዝመፅእ ይከላኸለሉ
5: ኣብ ባሕርና ዝርከብ ፀጋ ኮይኑ መመስረትኡ ድማ ካብ እኽብካብ ናይ ዕፅምቲ ናይ እንስሳታት ባሕሪ ማለት እዩ ካብ ዓሳታት ገለመለ ዝተመስረተ ኮይኑ ከም መጋየፂ ገለመለ ብዙሕ ነገራት ዝጥቀመሉ መጋየፂ ናይ ገዛን መስርሒ ገዛ ብዙሕ ዓይነት ኣበርክቶ ዘለዎ እምነ በረድ ፃዕዳ እምኒ እዩ
6: ኮራል ሕጂ ኮራል ንባዕሉ ኣብ ማይ ዝርከብ ባህርያዊ ሃብቲ ኮይኑ ከም ዕንበባታት ባሕሪ እናተባሃሉ እውን ዝፍለጡ እዮም ስለዚ ጥቕምታት ናይዞም ኮራል እንታይ እዩ እንተዳ ኢልና ከም መፀባበቒ ክንጥቀመሎም ንኽእል ኢና ከም ጀወርሊ ማለት እዩ ከም መድሃኒት ንምክንኻን ተባሂሉ ዝስራሕ መድሃኒት እውን ካብዚ ከም ዝስራሕ ኣፍልጠለን ማለት እዩ ኣብ ዓለም እውን ኣስታት 500 ሚልዮን ዝኾኑ ህዝብታት ንመግቦም ናቶም ኢንካም ኣብ ኮራል ከም ዝምከሱ መፅናዕታት ኣሎ ማለት
7: ኮራል ክንብል ከለና ዕምባባ ባሕሪ ማለት ብትግሪ ክንሪኦ ከለና ዕምባባ ባሕሪ ማለት ከዓ ሂወታዊ እዩ ከም ኩሉ ፍጡር ወይ ከም ኩሉ ሂወታዊ ባሕሪ የስተንፍስ ይምገብ ይንቀሳቀስ ይፋረ ይመውት ማለት እዩ ሕጂ እቲ ሂወታዊ ዘብሎ ከዓ ሓደ ንእሽተይ ቅርፂ ናይ እንስሳ ወይከ ንእሽተይ እንስሳ ንብሎ እዚ ቲኒ ፖሊፕ ንብሎ ኣለና እሱ ሕጂ ብውልቂ ክንሪኢ ከለና እቲ ኢንዲቪጅዋል እንስሳ ወይከ ብውልቂ እንስሳ ክንለ እቲ ፖሊፕ ኢልና ንፅውዕ እዩ ሕጂ ዕምባባ ባሕሪ እንታይ እዩ ዝገብር ብሓባር እዩ ዝነብር ማሕበራዊ ሂወት እዩ ዘሎ ኩሎም እዞም ቲኒ ፖሊፕ ንብ ዘለና ተኣኪቡ ብሓባር ነብሩ ሓደ ኮራል ከዓ የቕሙ ማለት እዩ ሓደ ሂወታዊ የቕሙ ሕጂ እዚ ፖሊፕ ንብ ዘለና ኣፍ ኣለዎ ማሓውር እውን ኣለዎ ማለት እዩ እቲ ኣፍ ንብሎ ኣለዎ እቲ ቴንታክል ንብሎ ማሓውር እውን ኣለዎ ማለት እዩ
0: ኣብ ኤርትራ ክንደይ ዝኣኽላ ደሴታት ኣለዋ
1: ኣብ ኤርትራ ከባቢ 360 ዝኣኽላ ደሴታት ኣለዋ ክንጠቅስቲ ኮይና ከዓኒ ቀዳሚቲ ድሒል ትበሃል ደሴት ኣላትና ካልአይቲ ኖራ ትበሃል
2: ኣብ ኤርትራ ልዕሊ 360 ደሴታት ኣለዋና ከምቲ ኩላትና ንፈልጦ ጠቕላላ ስፍሓተን ድማ ኣብ 1335 እዩ ናይ ብምልኣትን ማለት እዩ ገለ ካበ ንምጥቃስ ድማ ዳህላክ ኣለና ደሲ ዳህላክ ናኩራ ዝበሃል ኣለና ኣብዚ ቀረባነ እውን ናብ ምድባፅ ቀሪባ ትርከቡን ሸክሲዕ ትበሃል ኣላትና ግሪንላንድ ብዙሓት ደሴታት ኣለዋና
1: ኤርትራ ብደሴታት ሃፍታም ሃገር እያ ኣስታ 360 ደሴታት ኣለዋ ካብዘን 363 ብምጥቃስ ከዓኒ ደሴት ዳህላክ ደሴት ናኩራ ደሴት ድርብሸ ክንጠቀስ ንኽእል
4: ኤርትራ 360 ደሴታት ኣለዋ እታዛ ዓብየት ደሴት ከዓ ዳህላክ ከቢር ትበሃል ንሳኻ 642.95 ኪሎ ሜትር ከም ዝኾነት ካልይቲ ከዓ ኖራ ትበሃል ኖራ ከዓ 109.39 ኪሎ ሜትር ስፋሓት ከም ዘለዋ ሳሰይቲ ከዓ ሓሊባይ ትበሃል እቲ ሓሊባይ ዝተባሃለት ከዓ 78.39 ኪሎ ሜትር ስፋሓት ከም ዘለዋ
5: ኣብ ኤርትራ 360 ዝኾና ደሴታት ኣለዋ ካብአን ከዓ ደሴት ዳህላ ክንብል ንኽእል ደሴት ኖራ ናኹራ ሃዋኪል ብዙሓት ዓይነታት ደሴታትን
6: ገለ ካብ ንምጥቃስ ድማ ብዓብዩ ዓባይ ደሴት ዳህላ ከቢራ ኣላትና ደሴት ኖራ ኣላትና ደሴት ሓራት ኣላትና
8: ኣብ ኤርትራ ልዕሊ 360 ደሴታት ኣለና ዳህላክ ከቢራ ኣላትና ታዛ ዓብየት ደሴት ማለት እዩ ናይ ኤርትራ ኖራ ኣለና ሓራት ከም በዓል ድርብሸት ገላ ዝበሃላ ደሴታት ኣለዎ ማለት እዩ
7: ኣብ ሃገርና ብገምጋም ክሳብ ልዕሊ 355 ደሴታት እየን ዘለዋና ሕጂ ዘን ደሴታት በቲ ናተን ትሕዝቶ ዝፈላለየን መብዛሕትኡ ግዜ ዳርጋ ኣብ ሰለስተ ክንፈልየን ንኽእል ኢና ሓደተን መቐፀልታ ናይ መሬት ትሕዝቶ ወይ ቅርፂ ዘለዎን ደሴታት ኣለዋና ማለት እዩ። ዝናትና ዚ ኮንቲነንት ናይ መሬት ዘሎ ቅርፂ ልክዕ ኣብ ባሕሪ ዘሎ ኩሉ ትሕዝቱ ማለት እዩ። ተኸኺቡ እንቲ ሓመዱ እቲ መሬት ኩሉ ልክዕነት ኣብ ደሴ ዘሎ ዝመስል ኣሎ። ሕጂ ገለ መቐፀልታ ናይ መሬት ገለ ደሴታት ኣለና ሰን ከም በዓል ደሴ ሃዋኪል ኖራ እዚ ሕጂ መቐፀልታ ናይ ክስታ እዩ ዘሎ ከም በዓል ደሴ መቐፀልታ ናይ ኮንቲነንታል እየን ድላ ወይከዓ ናይ ዝመሬት መቐፀልታ እየን ተንካልኻ በዚ ናይ ኣቀዲሞ ክንገልፆ ዝሕ በዚ ናይ ኮራል ብኮራል ዝምስርሓ እዚ ሕጂ እቲ ኮራል ሓደ ተሪር እምኒ ዝመስል ባእታ ዝካልሽን ኮረን ዘመንጩ ኢልና ንሱካ እንዳዓበየ ከይ ከሎ ንደሴታት ብኸም ዝተሰርሓ ኣለዋ ከም በዓል ዳህላክ ማለት ና ኮራላይን ኣይላንድ ኢልና ንፅምዖን ወይ ካብ ናይ ኮራል ዝተሰርሓ ደሴታት እየን። ካልእኻ በዚ ናይ እሳተ ጎመራ ወይከዓ እዚ ቮልካኒክ ኢራፕሽን ዝተፈጥራ ደሴታት እውን ኣለዋና ማለት እዩ። ንሰንካ ከም ኣብዚ ከባብ በዓል ዓሰን እውን ከም ዓሰን ዓቡር ዝበሃላ ሰንካ ናይ ቮልካኒክ ደሴታት ኢልና ንፅውዐን ማለት እዩ።

ሰላም ሰላም ኣብ ዝተፈላለዩ ቦታታት ብምዃን ኣብ ምክትል ትሕዝቶ መደብ ህርመት ዘለኹም ክቡራትን ክቡራንን ተኸታተልትና ከመይ ቀኒኹም ንፀንሑ መደባት ኤሪ ቲቪ ተኪእና ሰዓታትና ስለ ዝኣኸለ ቆፀረና ኣኽቢርና ንምዝናይኩም ዝተፈላለዩ ትሕዝቶታት ዘለዎም ደርፍታት ሓደ ድሕሪ ሓደ ኣከታቲልና ናባኹም ንምቕራብ ተዳልዩና ኣሎና። ንስኻትኩም እውን ነቶም ንሎም ኢልና ቀሪብናዮም ዘለና ደርፍታት ኣብ ናይ ዕረፍቲ ግዜኹም ምሳና ሓቢርኩም ክትከታተልዎም ከምኡውን ንዓኹም ዝበቕዖ ክኾኑ ተስፋ እንዳገበርኩ ከም መኽፈቲ ንሎሚ ቀርብያ ዘለኹ ደርፊ ከላልየኩም። ንሎሚ ናይ ነፍሲሄር ድምፃዊ ገዲም ድምፃዊ ኣብርሃም ኣፈወርቄ ቀሪበ ዘለኹ ካብ ደርፍታቱ ፍቅራዊት ደርፊ ደስታ ልበይ እትብል ብኣ ክንጀምር ኢና። ምሳና ሕበሩ።

ብናይ ገዲም ድምፃዊ ኣብርሃም ኣፈወርቂ ደርፊ ናይ ሎሚ ሰሙን ትሕዝቶ መደብ ህርመት ከም ዝተዓዘብኩሞ ኣሃዱ ኢልና ፈሊምና ኣለና። ክቡራትን ክቡራንን ተኸታተልትና፣ ካብዚ ብምቕፃል ከም ወትሮ ክልተ ደርፍታት ኣከታቲልና ናብኹም ከነቐርብ ኢና። ሓንቲ ክልተ ድምፃውያን ሃገርና ሓቢረን ዝደረፍኣ ድምፃዊት ሳሌም ጎይቶም ምስ ድምፃዊት ዳናይት ዮሃንስ ብምዃን ሃገራዊት ደርፊ ድግም ድግም እትብል እያ ክትከውን። ካብኣ ቀፂላ እትቐርብ ደርፊ እውን ናይ ድምፃዊ ስሌማን ኣሕመድ ካብ ደርፍታቱ ተዘካሪት ደርፉ ተላይ መሰንቆ እትብል ናይ ትግረ ደርፊ ኣብ 2022 ዝደረፈያ ክትከውን ተኸታቲለን ድሕር ምቕራበን ቀፂሉ ዝቐርብ ደርፍታትና ንምልላይ ደጊመ ክምለሰኩም።

ደጊምና ተመሊስና ኣለና ኣፍቀርቲ ትሕዝቶ መደበር መት ምስ ድምፃዊ ስሌማን ኣሕመድ ፀኒሕና። ካብዚ ብምቕፃል ቀሪብናየን ዘለና ደርፊ ሓንቲ ሃገራዊት ደርፊ ክትከውን እያ። ብድምፃዊ ኦሬን ሳልሕ ዝተደርፈት ካብ ደርፍታቱ ጓል ሃገረይ እትብል ክትከውን እያ። ካብኣ ቀፂላ እትቐርብ ደርፊ እውን ብመንእሰይ ድምፃዊት ዲና ተክለ ብርሃን ካብ ደርፍታታ መጻኹ እትብል ደርፊ ክንጋብዘኩም ኢና። ሕጂ እውን ምስ ትሕዝቶ መደብ ህርመት ምክትታልኩም ክትቅፅሉ ደጊመ ብክብሪ ይዕደም።

ክቡራትን ክቡራንን ተኸታተልትና ደጊምና ተመሊስናኩም ኣለና። ስለምክተልኩማ ዘ እንዳመስገንኩ ካብዚ ብምቕፃል ቀሪብያ ዘለኹ ደርፊ ናይ ድምፃዊት ፌበን ፀጋይ ካብ ደርፍታታ ሓቢቢ እትብል ደርፋ ክትከውን እያ። ንሕጂ ቀሪብና ዘለና ተቐዲማ ዝሰርሐታ ወይ ድማ ናብ ህዝቢ ዘቕረበታ ደርፋ ዘይኮነት ኣብዚ ዝሓለፈ እዋን ደጊማ ዘሐደሰታ ካብ ደርፍታታ ሓንቲ ሓቢቢ እያ። ክቡራት ተኸታተልቲ ንዓ ክንጋብዘኩም ኢና። ካብኣ ቀፂልና ናብ ገዲም ድምፃዊ ነፍሴር መምህር ኣልኣሚን ዓብደለጢ

ዝተደገፈ ካብ ደርፍታቱ ክንጋብዘኩም ኢና። መምህር ኣልኣሚን ዓብደልጢፍ ኩሉና ከም ንፈልጦ ብትግረን ትግርኛን ዝደርፍ ሓደ ካብቶም ገዳይም ድምፃውያን ሃገርና እዩ። ካብዚ ብምቕፃል ቀሪብያ ዘለኹ ናይ ትግርኛ ደርፊ እያ ክትከውን። ሰላም ክብለኪ እትብል ፍቅራዊት ደርፊ እያ ክትከውን ኣቐዲማ ናይ ድምፃዊት ቴበን ፀጋይ ክትልወናያ። ቀፂላ እውን ሰላም ክብለኪ ሰላም እትብል ናይ መምህር ኣልኣሚን ዓብደልጢፍ ደርፊ ክንጋብዘኩም።

0: ዝኾነ ትሕዝቶ መደብ ህርመት ካብዚ ብምቕፃል ቀሪብናልኩም ዘለና ደርፊ ካብ ሃገራውያን ደርፍታትና ኣብ ምምፃእ ናፅነት ሃገርና ዝተደርፋ ሓንቲ ያ ክትከውን ብክልተ ድምፃውያን ሃገርና ሓቢራ ዝተደርፈት ደርፊ ንባዓት ክድረዝዮ ኢሎም ዝደረፍዋ ሓቢሮም ማለት እዩ ንዓ ናባኹም ከነቅርባ ኢና። ካብ ቀፂላ እተቐርብ ደርፊ ብኮሜድያን ዮናስ ምሕረት ኣብ ማይናስ ዝተሰርሐት ካብ ስርሑ ሴቸንቶ እትብል ኣብ 2023 ዝሰርሓ ስርሑ ክትከውን እያ። ንምሉእ ትሕዝቶአን ተኸታቲለን ክቐርባ እየን። ምሳና ሕበሩ
1: ትርክብ ደ ኣለኹም ኣዛ
2: ይርክበካ ኣለኹ በረኸት ሓወት እንታ በረኸት እታ ቆልቢ መዓሾ ትፈልጣ እኒኻ ትዝክራ
1: መን ኣንቲ እታ መብራቕ መሰታ
2: እታ መሰታ እዩ
1: ዝነዛ
2: ጓሶት ከሎና ኣብታ ቦታ እቲኣ ተባይስናስ ንዓ ዘኪረ እንዲ
1: ክሰሕፀኒ ሳዳ ትሪፋት ክፅና ባ ስመስኪ ካብ ትፈልጠና እምበር ዝዓቐ ወፂነ ትሪያ ደ ለኸዳ ዝዓድና
2: ዝዓድና ወይ በረኸት ሓወት ትሪያ ለኻ ታብርብረ ፀሊምና ብንእሽታ ዝገደድናስ ልዕሊ ድሞና ወፅ
1: ምዃኑ ኮ ርኢ ክንዳ ኣዝ ሓብቲ ሑድ ከይገበርና
2: ምዃንሲ ነዊሕ ኮይኑ
1: ብዙሕ ነገር ይኮ ዝቀየር እቲ ቆልዓ ዝገደፍካየ ጎቢ ዝፀንሕ እቲ ጎበዝ ዝነበረ ድማ ይኣርግ ታኣርግ ዝነበረ ድማ ድሮ ዓለም ኣርኪባት እኳ ይፀንሕ
2: ናይ ብሓቂ
1: ስምዕ ባ ኣደይ ከመይ ላ ትፀንሓኒ መስለኪ
2: ኣደይ ደኣ ኣንታ በረኸት ሓወይ እዚ እዋን እዋን ምትእኻብ ስለ ዝኾነ ኣደይ እውን

0: ነብሳን ይርዋ ኣብ ግበላ ኮፍላ ፅበና ዘለ ኮይኑ ይስማዓና
1: ግበላ ኣልኪ
0: ኣብ ግበላ
1: ዓልለይ ብውላድ ክኹርዒ መፃለኹ ብገበላ ፅንሐ

0: 600 呀，600。
1: 哇，你，哇，安达泰德干布，里克，什么好土？哇，
2: 没啥好事干了。
3: ደጊምና ተመሊስና ኣለና ክቡራትን ክቡራን እንተኸታተልትና ትሕዝቶታትና ከመይ ይቐርብ ኣሎ የዛነየኩም ክህሉ ተስፋ እንዳገበርኩ ካብዚ ብምቕፃል ክልተ ደርፍታት ክህልዋና የን ከምቲ ክቐርብ ዝፀንሐ ማለት እዩ። ሓንቲ ናይ ነፍሲሄር ገዲም ድምፃዊ የማነ ገብረ ሚካኤል ባርያ ካብ ደርፍታቱ ኣብ ሕልሚ ምሳኺ ሓዲረ እትብል ደርፉ ክትከውን እያ። ካብኣ ቀፂላ ምጭውተይ እትብል ኣብ 25 ዝደረፋ ድምፃዊ ሮቤል ገብረ ማርያም ክትከውን እያ። ተኸታቲለን ክቐርባ የን።

0: ቀፂለን ዝቐርባ ደርፍታትና ክቡራትን ክቡራንን ተኸታተልትና ምስ ድምፃዊ ሮቤል ገብረ ማርያም ኢና ፀኒሕና ከም ዝተዓዘብኩሞ። ካብዚ ብመቐፃል ናብ ናሆም ገብረ የስ ክንሰግር ኢና። ናይ ንሆም ንሎሚ መሪፅናልኩም ዘለና ደርፊ ክመፀኪ እየ ትብል ክትከውን እያ። ካብኣ ተኸቲላ እትቐርብ ደርፊ ናብ ገዲም ድምፃዊ ዑስማን ዓብደሪሒም ክንሰግር ኢና። ናይ ዑስማን ደርፊ ብዙሕ እዩ። ንሎሚ መሪፅናያ ዘለና ደርፊ ግን ፀብሒ ፆም እትብል ደርፊ ክትከውን እያ።
1: ለነባጅስ ሄሎ ስምዓን ለኸርብ

ትሕዝቶታትና ናብ ምዛም ገፂኡ ክቡራትን ክቡራንን ተኸታተልትና ኣብዘን ዘለዋና ደቃይቕ ማለት እዩ ናባኹም እነቕረበን ደርፍታት ክልተ ክኾና የን። ሓንቲ ኣብ ፌስቲቫል 2025 ዝተደርፈት ብጉጅለ ባህሊ ዞባ ደቡባዊ ቀይሕ ባሕሪ ብዓፋር ማለት እዩ ናይ ድምፃዊ ስዒድ ኢብራሂም ሆርሳ እትብል ደርፊ ክትከውን እያ። ካብ ቀፂላ ናብ ድምፃዊ ስያስ ሳልሕ ራሻ ጥዑም እየ ዘለኹ እትብል ደርፊ ክንጋብዘኩም ኢና።

ናይ ሎሚ ሰሙን ትሕዝቶ መደብርመት እዚ ዝተዓዘብኩም ይፀኒሐ ክቡራትን ኣፍቀርትን ትሕዝቶ መደብርመት ኣብ ዝመፅእ ሰሙን ኣብ ልክዕ ሰዓት ክኸውን ምረኸብና ክሳብ ዝመፅእ ሰሙን በቢ ዘለናዮ ወገን ሰላምን ጥዕናን ንኽልና።

ብዓይኒ ንስሪ ዝተቐርጸ ስእልታት ኣብ ብሰማይ ዝተቐድሐ ጽንኩርን ግርማውን ኣኽራናት ሳሕል ይረአ። ካሜራ ቀስ ኢላ ናብ ከተማ ናቕፋ ገጻ ትወርድ። ድምፅታት ንፋስን ርሑቕ ዘቃልሕ መዳፍዕ ኢትዮጵያ ይስማዕ። በንጻሩ ዓረን ሓጺናዊ ሕልና ተጋዳላይ ከም ወርቂ ብጓሃር ይኹላዕ። ፍሽኽ ይብል ፍሽኽታዩ ፍረ ጽንዓቱ። እቲ እምባ እውን ማይ ከም ዝዘነቦ እናተቓጸለ መሊሱ ይተርር። ምክንያቱ ኣኽራናት ኤርትራ ንዋናታቱ ይመድሐን። ሕብሪ ሰማያት ሳሕል ድምቀትን ህሰትን ደበናታት ናቕፋ ብዓብዩ መሰለትን ትርኢትን እምባታት ሓበን ሓቅታትን ታሪኽን ምስጢራት ገድልን ዝተሰለሙ እዮም። መልሲ ነጸብራቕ ናይቲ ኣባይታን ብግብርን ዝዕመም ዝነበረ ተኣምራት ኩሉ ዓቢሎም የጉልሑ። ብልቦና ንዝርኢ ባንኩሮ ንዝዕዘብ ብዕምቀት ንዝመራምር ኣብዚ ከምዚ ዝኣመሰለ መጓር እሳት ኣብዚ ቃሪ ዝሽትት ካብዚ ኣኻውሕ ዝምክኽ ቦምባታት ፍጡር ሰብ ምስትንፋሱን ርሑን ክወፅእ ይኽእል እዩ ኢሉ ክሓስብ ኣይክእልን እዩ። ግን ሓፂን ዘምክን ጽንዓት ካብ ሓሙሽቲ ጥፋኣት ወፅኡ ሽግዓወትን ሓርነትን ይጓናጸፍ። እዚ መደብ እዚ ነቲ ኣብ ቅድመ መጥቃዕቲ ሓርነት ከተማ ፍዓበት 1988 ዝነበረ ንስሑላን ዝስሕል ማማት ህዝባዊ ግንባርን ደምሳሲ ስርሒትን ከንጸባርቕ እዩ።

0: ትሕዝቶ ናይዚ ዝተመስርሐ ቪድዮ እዚ ወካሊ ናይቲ ብዙሕን ሓድሕድ ከተበላልፆ እምብዛ ዘሸግርን ቅያይም እዞም ንሪኦም ዘለና ጀጋኑ ካብ መራሕቲ ጋንታ ክሳብ መራሕቲ በጠሎን እውን መሬት ዝተንከፈ ዕማም ዝፍፅሙ መራሕቲ እዮም። ኩናት ቅድመ ውግእ ዝፍፀም ንዝብል ወታደራዊ ስነ ሓሳብ ይትግብሩ። ካብቲ ብዙሕን ረቂቕን ሓይሊ መሪሕነት ህዝባዊ ግንባር ብግብራዊ ተመክሮ ዝተረጋገፀ እዝን ቁፅፅርን እዩ። ንቑኑዕ ሓበሬታ ከም ምንጪ ሓይሊ ብምጥቃም ከ ወድዓዊ ቁኑዕ ዘይተጋነነ ክሳብ እቲ ናይ መወዳእታ ሓቂ ንምብፃሕ ብዘይምሕላል ይሰርሕ። ግነት ወይ ምግናን ሓደ ካብ ፅዩን ልምድታት እዩ ኣብ ህዝባዊ ግንባር። መቕሉልነትካ መግለፂ ፍልጠትን ብቕዓትን እዩ። ንጸላኢኻ ከም ግናዕ ጻዕዳ ኢትካ ምፍላጥ ዓቕምን ብቕዓቱን ብልክዕ መስፈር ምምዛን ከዓ ከም ባህሊ ዝሰረፀ ኣገባብ እዩ።
1: ንመጥቃዕቲ እዚ ዋላኳ ኣብዚ ውድብ ዝተፈላለየ

ሕጂኹም ፍፀምቲ ኾነ ከም ተመክሮ ንዓይ ከም ውልቂ እዚ መጥቃዕቲ እዚ ብግብሪ በዕለይ ምስታፈ እቲ ስርሒት ከዓ ዕውት ኮይኑ ምውፅኡ ኣብኡ ዝነበረ ሓፈሻዊ ናይ ተጋደልቲ ተወፋይነት ናይ ተጋደልቲ ቆራፅነትን ብኡ መጠን ከዓኒ ተዓወት ኣብዝሓፀረ ናይ 30 ደቂቃ ምውድኡ ንዓይ ከም ሓደ ኣብንታሽም ኮይኑ ስምዓኒ

0: መሪሕነት ህዝባዊ ግንባር ካብ ልደቱ ክሳብ ምሉእ ግብዝኑ ካብ ንኡስ ዓቕሙ ክሳብ ድርማስ ብቕዓቱ ዝተኸተሎ መስመር ሓቂ ብልክዕን ቁኑዕን መረዳእታ ምምራሕ እዩ። ብወድዓዊ ንባብ መድረኽ ብቕኑዕ ገምጋም ግስጋስ ዓቕምን ብቕዓትካን እናዕበኻ ናይ ምሕሳብን ምትግባርን ክእለትካ እናዓዘዝካ ምጓዓዝ ኣብ ገዛ ርእስኻ ተኣማሚንካ ንኹሉ እንተታት ምድላው
1: ስለዚ እትኻል ተኽሲ ዕላማ ተወቂዑ ግን ንዘይዓኒ ብክልተ ገባባት እንትኻል ንገብር እዳ ርሕቀት ዘይተቃይሩ ኣብኡ ኸልና ተኽሲ ንደቂ ምዝገባ ርሕቀት ከይቀየርና እዳ ምዝገባ ርሕቀት ትቕየር ኮይኑ ግን ዓምቅር ክቀየር ኣለዎ እቲ ዓምቅር ከዓ ክውስኽ ወይ ከዓ ክጎድድ ይኽእል ማለት እዩ። ካልእ ምትኻል ተኽሲ ኣብ ቋሚ ንመኣዝን ኣሎ ጣዕቅሚ ፍንታት ውቃዕ ብቢል ዝብ ኣብ ከምዚ ኩነት ኩሉ ግዜ ድሕሪ ተኽሲ ንፃር እንደገና ክመዓራረ ንፃር እንደገና ምስተማዕራርየ እታ ውቃዕ ኣበየናይ ምልክት ካልእ ምትኻል ተኽሲ ኣብ ርሕቀት እዩ። ምትኻል ተኽሲ ኣብ ርሕቀት ቋም ዝኸውን ሰለስተ ገባት ከም ዘለዉ ናይ ዓቐን ፍንታት ውቃዕ ከምገም ዘይተኻኢሉ ግን ብዓቐን ዝያዳ ዘርብሕ እርማት ተኽሲ ይፍፀም ዓቐን ዝያዳ ዘርብሕ እርማት ኩሉ ግዜ ኣብቲ ኣገባባ ረኻኽባ ርሕቀትና እዩ ዝመልኩ ችቡጥ ኮይኑ ግን 100 ሜትሮ ንወስድ ንቢኤም ፍሉይ ቦምባ ከዓ 200 ሜትሮ ንወስድ ምክንያት ዘለና ርሕቀት ንወስድ ማለት እዩ። ንኣብነት ተደ ኣብ 6,00 ትኩስ ፀኒሕና ቀዳማይ ተኽሲ ታውቃዕ እንተደኣ ተሪፋ 6,800 እንደገና ታውቃዕ እንተደኣ ተሪፋ ብ2,000 ትኩስ ማለት እዩ። ኣብ ከምዚ ኩነት እንተደኣ ታውቃዕ ሓሊፋ ግን ብከምዚ ልክዕ በቲ ዝገምገምናዮ መሰረት ተኽሲ ይፍፅም።

0: መብፅዓ ሓሶትን ዝተጋነነ ሓበሬታን ንሰራዊቱ ዘየስነቐ መርሒነት ህዝባዊ ግንባር ምእንቲ ሞራል ሰራዊቱ ብምባል ንናይ ጸላይ ዓቕምን ብዝሕን ለተቐቢሉ ኣይገልጽን። ስንቁን ትሕዝትኡን ብዓብኡ ሎጅስቲካዊ ዓቕሙ ንናቱ ኣጋኒኑ ንናይ ጸላይ ኣነኣይሱ ሓቢሩ ኣይፈለጥን። ኣብ ቅድሚኡ ዓብን ደርማስን ዓቕሚ እንተላይ ረዳት ከም ዘሎ ሓቢሩ ብልክ ኣፍሊጥ እዩ ናብቲ ዓውደ ውግእ ዝእትዎ። እቲ እናተራብሐ ዝቕጽልን ዘይሕለልን ሞራል ተጋደልቲ ኸ ቅድመ ግምት ብዘይምንኣስ ናብ ዝዓበየን ዝተሓላለኸን ውግእ ይኣቱም። እዚ ኸዩ ነቲ ሚዛን ዝቀያይሮም ሓደ ክንዳ 10% ኮይኑ ክጋደል ድሉ ዝኸውን።
1: ስቀትናትሓርሓሪ

0: ነፍሲ ወከፍ ካልኢት ኣብ ምድሪ ኤርትራ ናይ ገዛ ርእሳ ምዕራፍ ፅሒፋ እያ ትሓልፍ። ኣብ ብስብርባር ደቓይቕ እውን መወዳእታ ዘይብሎም ምንቅስቓሳት ይፍጠሩ። እቲ ምንቅስቓስ እቲ ንጥፈታት እቲ ትግሃት፣ ንቕሓት፣ ሓቦን ተስፋን ጽንዓትን ተጸዋርነትን ብዓብዪ ድማ መንፈስ ሓርበኛት ይሃንጽ። ብእምነት ዝተጓዓዘ እግሪ ሰጣሕ ጐላጐል ሰጢሑ ጫፍ ዘይርከቦ ጥርዚ ሓኺሩ ፈርሲ ዳንጉ ኣይረዝዝን። ቃዕ ኣብ ዝበለ ፀሓይ ሃፈዝታ ምድሪ ኣብ ዝሸልቆ ምድሪ ይግስግስ። ክሳብ መወዳእታ ይቕጽል። ትርጉምን ዕዙዝ ዕላማን ዝቐለሶ ጉዕዞ ሓርነት ኤርትራ ብቕኑዕ ምርጫን ንጹር መንገድን ስለ ዝተቓለሰ፣ ባርኣይነት ስለ ዝተመርሐ፣ ብምሉእ ተበጃውነት ስለ ዝተተግበረ እቲ ክኸውን ይኽእል ዘይበሃል ዝነበረ ግድል ተፈቲሑ ሓቅታት ብልክዕን ብኣንጸባራቕን ዓወት ተዛዚሙ
1: ንኔው እንዳተወርወርካን እንዳጐይኻን ዝኾነ ቦታ መሓዝ ነይሩ። ምኽንያቱ ትብራ ኸነጥም ዝተታሕዘ ጸላእይ እንታይ ከም ዝገብር ጠፊእዎ ነናሓያዱ ክተሓገዝ ፈጺሙ ኣይከኣለን። እንደገና እቲ ብየማን ዝነበረ ኣሓዱና ናሕና ማለት እዩ ኣብታ ናይ ብሪጌድ መምርያ ትበሃል ዝነበረት ቀያሕ ቦታ 14.5 ተተኺልላ ነይሩ። ብኡዝኣተወት ጋንታ ናሕና ኣብ ውሽጢ ክልተ ደቂ ሕኹር ምስ በለት ገለ ክልተ ቦምባ ምስ ደርቤት እቲ ቦታ ሒዝኒያ እቲ 14.5 ከዓኒ ክንትኩሰሉ ንኽእል ኢልና ተቋፂርና ኣለና ኢላ ትሕብር ነይራ። እንደገና ብማእከል ዝኣትዋ ዝነበረ ኣብ መንጎታ ብፀጋም ዝኣትወት ሓይሊ ንኮሚንታን ግብራ ኸነጥብን እቲ የማና ዩ ዘሎ ዝቐይሕ ቦታ ናይ ብሪጌድ መምርያ ዝበልኮን ክልተ ጋንታ ነይረናና። ኣብዚ ክልተ ጋንታ ዝኣትዎ ለጥላጥ ቦታ ክልተ ታንክን 14 ዘይኮነስ ፀረ ነፈርቲ ረፍሻሽ ማለት እዩ ክልተ ኣፉ ዝፀዓና ሲስፕ ዝበሃል ኣማካይን ነይረን። ስለዚ ኣብኡ 4 ሞተራይዝ ነይረን ማለት እዩ ክልተ ታንክን ክልተ ከዓ ዘን ሲስፕ ዝበልኮን ኩለን ከዓ ፅዋር ዝፀዓና። እዘን ክልተ ጋንታ ኢድ ብኢድ ምስዘን ታንክታት ብምትሕዋስ ከም ዘለዎ ተን ታንክታት ሞተርአን ከየጥፋ ክሕዘአን ከልዋ እቲ ዝትኩስ ዝነበረ ናይ ታንኪ መድፋዕ ዓጅታት ካልእ ሓይሊ ናይ ጸላኢ ገሊኡ ተማሪኹ ገሊኡ ተቓጢሉ ተን ማካይን ይኹን ተን ታንክታት ከዓ ኣይተቓጸላን። ብዜካ ናይ ጥይትን ናይ ቦምባን ትንኳሕ ካልእ ወላ ሓንቲ ዝተባላሸኦን ካልእ ነገራትን ኣይነበረን። ኣብዚ ከባቢ ዘን ታንክታት ዝነበርኦ ብየማን ካብታ ብቲ ቀይሕ ቦታ ወይ ናይ ብሪጌድ መምርያ ትበሃል ዝነበረት ብየማን ካብኡ ከዓኒ ዝዓፅፋ ናብቲ ፀድፊ ገፁ ከምዝኣቱ ዝገብራ ንፀላኢ ወይ ከምዚ ሃድም ዝገብራ ክልተ ጋንታ ነይረናና። እዚአን ከዓ ብድሕሪ ተጠውየን ነቲ ሓይሊ ናይ ፀላእና ሰብሰብኦ ኩሉ ከም ክቢ ምስ ሓዝናዮ ኣብኡ ዝነበረ ዶኩሜንትታት ናይ ፀላኢ ኣብኡ ዝነበረ ኩሉ ኣገዳሲ ንብረት ናይ ፀላኢ ክተሓስኪ ኢሉ ብዜካ ዝጠቐስኩልካ ካልእ ቢቴን ነይሩ ዝተታሕዘ ካልእ ጠያይቲ ናይ ካላሽናት ካልእ ማእከሎት ፎኮስቲን ዝተፈላለየ ዓይነት ብረታት ናይ ታንክታት ናይ ቦምባታት ናይ 14.5 ጥያይቲ ናይቲ ፀረ ነፈርቲ ክልተ ኣፍረሻሽ ጥያይቲ ኣብኡ ዝተታሕዘ ካልእ ዘይተቐብረነ ተውክቲ ብብዝሒ ነይሩ። ኮታቲ ታባ መምርያ ስለ ዝነበረ ናይ ፀላእ ናይቲ ከባቢ ኣብቲ ግንባር ዓሪድ ዝነበረ ናይ ብሪጌድ ምእዘዝ ቦታ ስለ ዝነበረ ብዙሕ ዶኩሜንታትን ብዙሕ ኣገዳሲ ንብረትን መሊእዎ እዩ ዝነበረ። ስለዚ ብከምዚ መንገዲ ኢና ነቲ ቦታ ተቋፂርና። ብድሕሪኡ ፀረ መጥቃዕቲ ንኸይገብር ወይ ብሸነ ክናሮ ንኸይመፅእ ወላ እኳ ቀዲመን ኣኻታት ናብኡ ከምዝሓለፋ ንፈልጥ ተነበርና ወይ እውን ካብታ ብራኸ ነጥብ ናይ ኮሚንታን ግን ሰሜን ዘሎ ቦታታት ፀላእ ንኸይምለስ ብታሕቲ እውን ሃሃዲሙ እቲ ብቕድሚ ዘጥቅዖ ዝነበርና ንሕና ብድሕሪ ስለ ዘለና ወይ ኣብ ውሽጢ መስመር ስለ ዘለና ካብተን ብቕድሚ ዘጥቃዕ ዘሎ ኣሃታትና ሃሃዲሙ ባና ንኸይመፅእ የማነ ፀጋም ሓለዋ ብምግባር ኣብቲ መደያይቦ ኩሉ ኣውሪድና ኣሎ ልክዕ ከም ዝበልናያ እውን ናባና

ናጐፁ ሃዲሞ ጽጋዕ ዝፈተነ ነይሩ ከም መከላኸሊ ቦታ ንዓ ክጥቀመላ ንዕኡ ናውሪድና ውሪድና ከነኽቦ ፈቲና ብሩባ ሩባ ይኹን ብኻልእ መጥቅዕ ቦታታት ኣሃታትና መጻ ስለ ዝነበራ ሰን ከዓ ናባና ገፀን እንዳሓዝኦ እንዳሓዝኦ መፅን ኣብ መወዳእታቲ ሓይሊ ናይ ጸላኢ ብኣና ጸቕጥታት እናግበርናሉ ማለት እቲ ካባና ዝሃደመ የማነ ጸጋም ብታሕቲ ከዓ ኣሃታትና እናኽበብኡ መጻ ስለ ዝነበራ ካልኦት ማለት እዩ ብመሰረቱ ከም ዝማርኽ ኮይኑ ብሓፈሽኡ ካብቲ ዕረድቲ ወፂኡ ክበሃል ዝከኣል ሓይሊ ናይ ጸላእ እንድሕራልዩ ሓደ ክልተ ወረ ምላሽ ንምሃብ ወይ ወረ ንምሃብ ተዘይኮይኑ ብምሉእ ከም ተቐትለን ከም ዝተማረኸን ጥራይና ተረዲእና ዘለና።

0: ዝና ተሓርሓሪ ሓይሉ ምስከንፈለክ ካብ ዕንጋለቲ ህፃን
1: ቅድሚ 38 ዓመት መጋቢት 1988 ህዝባዊ ግንባር ነቲ ኣጋር መካናይዝድን ሰራዊት ሓይሊ ኣየርን ኢትዮጵያ ብወታደራውያን ኣማኸርቲ ሕብረት ሶቪየት ነበር ተደጊፎም ጽኑዕ ዕርድናቕፋ ዝሃነፀ ወታደራዊ ሰራዊት ኢትዮጵያ ራዕሪዑ ሃደሽደሽ ከም ዘበሎ ኣሚኑ እቲ እምነት እቲ እቲ ናይ ምትግባር ብቕዓትን ርእሰ ተኣማንነትን ግን ካብ ማና ዝወረደ ህያብ ኣይነበረን ብሃያል ስራሕን ጻዕርን እዩ ልዕለ ብቕዓት ተጠሪሙ
2: ان استعدادات هو فعلا في هذا المرحله وبالنسبه في هذا العام اذا راينا التحركات العدو اكثر واكثر اللي قام فيه هو الجيش الشعبي خلال الخطوط الورا للعدو في دواحي مدن اسمراء وبالذات في جنوب وهذه التحركات العسكريه هذه أعطى للعدو عشان يدخل في برنامجنا أو في العمليات بتاعنا ومن خلال هذه هو كعمود اللي شاله في جبهاته ومن جبهات هذه يقوم عشان يقاوم المعارك اللي كان تسيطر تحت المدن أو تحت الخطوط وراء العدو وفي هذه الساعة الجبهة الشعبية هو قام بالعمليات الهجومية في الجبهات وكان هو هذه البرنامج أو اللي خلانا نحن نهجم الجبهة النقفة وعشان نستولي أي الموجود هناك وعشان نكسر كمان بالذات البرنامج بتاعه
1: ثورة إرترا كبوليتيكا نابغونات كمدرخ كفلتات نابزبا وحيلتات ዝተሰግረ ተመክሮ መቕድም ናይቲ ዓበ ሓይሊ ነይሩ ቁኑዕ ሰነድ ንሕናን ዕላማናን ፅሒፉ በብቕሩብን ሰብን መሬትን ሓራ ክወፅእ እስትራተጂ ሓንፂፁ ንሓሳባቱ ንምትግባር ኣብ ዘብቅዕ ቁመና ከበፅሕ ብሉፅ ክብርታት ኣብ መንፈስ ተቓለስቲ ኣስሪፁ እዩ ከምኡ ክንዲ ዝኾነ ኸ 1977 ውሕዳት ከተማታት ገዲፍካ ሓራ ክወፅእ ኣይተሸገረን እቲ ብናይ ደገ ሓይልታት ዝተደገፈን ሚዛን ሓይሊ ዝቕይር ዓቕሚ ጸላይ ብዝግባእ ኣጽኒዑን ተረድዩን ተደራጊ ስጉምቲ ክወስድ ተራእዩ መጥቃዕቲ ህዝባዊ ግንባር እውን ካብ ኣፍ ደገ ስምራ ኣብ ዝተመልሰሉን እናተቖጥዐ ኣብ ዘዝለቐሉን እዋን እውን ካልእ ታሪኽ ይሰሪሑ ሽዑ እውን ንተጋደልትን ህዝብን ሓደ ስጉምቲ ንድሕሪት እናበለ ከዘለቕ ምዃኑ ዳኣ እምበር ናብቲ እናሃለለ ዝመጽእ ማዕበል ብዓይኒ ብለይ ስኒ ብለይ ክገጥም ኣይተገተረን
3: መጀመርያ እቲ መጥቃዕትናትና ምስቲ ናይ ግንበራት ዝነበረ ኣብ ዕለት 17 ዝጀመረ ድሕሪኡ ናይቲ ግንባርቲ ድሕሪ ምፍራስ ናይ ሓደ መዓልቲ ናትና ክጅምር ተመዲቡ ንዚ ዕለት 18 ሰዓት 5 ንሕና ጀሚርና ኣብ ውሽጢ ሰዓት ሰዓት እቲ ያም ናይ መጀመርያ ዝነበረ ድፋዓት ብምሉእ ተቋፂርና እያ ማለት እዩ ስለዚ ናይ ደብር ሓሊፍ ደቡባ ፋዕበት ብቐጥታ ዘሎ ማለት እዩ ሸነኽ ምዕራቡ ዝነበረ ተራትር ክሳብቲ ሩባ ናይ ላብካ ዳኣሰረ ድፋዓት ብምሉእ ምስኡ ደቡባዊ ምራቅ ጥወ ናይ ቃርስዒት ገለ ዝብሎት ኣባታት ምስኡ ተኣሰረ ነይሩ ምስ ናይ የማን ብምውሃት ኩሉ እዚ ውሽጢ ሓደ ሰዓት ድሕሪ ምቁፃር ነቲ ናይ ብሰሜን ድግስግስ ዝነበረ ኣሃብታት ናትና ብግንባራት ድሕሪ ምፅባይ ናይ ምሸትካ ብቐጥታ ሰዓት 5 ጀሚርና ማለት እዩ ኣብዚ ምሸት ንዕኡ ጀሚርና ነዚ ናይ ክርብናይ ዝብሎ ልዕሊ ናይ ናደውኡ ዝነበሮ ድፋዓት ነዚ ድሕሪ ምቁፃር ስጋ

ኩሉ ድዋሃት እቲ ናይ ሰሜን ኹን የማን ዝነበረ ኣህወታት ብምሉእ ብግንባራት ብግስግስ ነበረ ናትና ኣብ ደለናይ ሓጀርና ሽዑ ኣብ መወዳእታ ሰዓት 6 ንጉሆ ጀሚሩ ኣብ ውሽጢ ሓደ ሰዓት ከዓ ነታ ከተማ ብምልጣ ክንቆፃፀር ኽኢልና ኣብዚ ምናልባት ምስቲ ዝነበሩ ዓቕሚ ናይ ፀላኢ ኣብ ታንክታት ኣብ ረሻሻት ኹን ዋላ ምስ ናይ መዳፍዕ ብተሪድ ክቃወመካ ዝፅበዮ ከም ተፀበናዮ ግን ኣይነበረን ትውግእ መሰረቱ

0: ሕጊ ምስ ነበሩ ፅዋር ብዙሕ ይፍላይ ቁሩብ ከዳናጉየካ እግባእ ማለት እዩ። ምስ ናይ ሕጂ ድኻም ናይ ሰራዊትን ካልእ እንተዛሚዱ ግን ምስ ዝነበሩ ዓቕሚ ናይ ኣፅዋር ዳርጋ ብምሉእ ገዲፎ ከይፍኢሉ ማለት እዩ። በዚ ምስ ከምዚ ጠሚርካ ርኢኻ ሲ ኣይነበሮን
1: እዚ ብዛዕባ ኣፍ ዓበት ከታሙ ዝሓዝክብ እንታይ ስምዒት ተሰምዐካ?
0: ፅቡቕ ሰማዓ ከላይ ዝበ እዚ ከም ፍሉይ ምስቲ ናይ ህዝቢ ኤርትራ ሽግር ይካልጥሙተ ለዚ ምስ ከምዚታት እዚ ብዙሕ መስመራት ንዕኡ ተዓፂቦ ምህላው ኣብ ጥሜት ኣብ ስደት ኣብ ሽግር ምህላው ርዲ ነዚ ናይ ኣፍዓ ትፍላይ ምፍታሕ ከ ምስትናትና ዓበይቲ ወተሃደራዊ ኣቕታት መጥራሕ ዘይኮነስ ምስቲ ዓብዪ ናይ ህዝቢ ዘሎ ሽግር ዓብ ፍታሕ ምዃኑ ጥራሕ ስለ ዝኾነ ንኩሉ ህዝቢ ኤርትራ ብሓፈሻስ ኣብ ሓጎስ ዝስምዑ እዩ።

ጥቕጥትና ተሓርሓሪ ሓይሉ ምስ ከንፈለ ካብ ዕንጋለዲ ህፃን ምስ ተፈለ ሓይሊ ሓባይ ሽባር ካብኡ ተላዓለ ጥቕጥትና ተሓርሓሪ

0: ድሕሪ ሓፈሻዊ ምዝላቕ ካብ 1978 8 ወራራት እዩ ሓሊፉ ካብ ምክልኻል ናብ ጸረ መጥቃዕ ተሰጊሩ። ድሕሪ 10 ዓመትካ ካልእ ለውጢ ተፈጢሩ። ተሪርን ጽኑዕን እምባ ዝተሃንፀ ሰራዊት ህዝባዊ ግንባር ናብ ደምሳሲ ስልቲ ኩናት ኣምርሒዩ። ኣብቲ 10 ዓመት ዝወሰደ ጽዑቕ ስራሕ ተሰርሐ። ስለያዊ ሓበሬታ ኣሃዱ ህዝባዊ ግንባር ናብ መሰጋገሪ ጫፍ ረገጸ። መሪሕነት ህዝባዊ ግንባር ናደው ሕጂ ክንበልዖ ኣለና ናብ ዝብል ውሳነ በጽሐ። ሰራዊት ተርጊእ ክፍጽም ተልእኾ ተዋህበ።
1: ፅፈጥረ ኣሎ ብኤም
2: ዝሓንደ ሰልተካሎ
1: እዋ ኩሉ ፀፊፍ እየ ጅዳ
2: ዳርጋ ተማዓራሪ
1: ተማዓራሪ ይኸሉ ሕጂ ስቲ ናይ ሸክ ዛይድ እሱኢታት ገለ ጥራሕ ኣባሃ ንድሕሪ ታሽሙ ኮይኑ እቲ ናይ ወድቐሻ እቲ ምሳናት ነበረት ነዋይ
2: ትባላ
1: ዳርጋ ምስቲ ናይ ኣቦይሮንዳ
2: ትባላ ኩሉ ደረጀ ሎ
1: ዋላ ኩሉ ኩሉ ዝሓር ክንበካ እሞ ንዑ ፃፍፍ ተቢልካሲ ብወገና ድሉ ዩ ዘሎ ኸሎ
0: ሓያልን ዘይዕርፍን መኸተን ምርብራብን ወታደራዊ ሓይሊ ኢትዮጵያ ተስፋ ይቑሪጽዎም። ናይ መጀመርታ ህቦብላ ንፋስ ጥፋኣት ክሸቦ ጀመረ። ወታደራውያን ኣማኽርቲ ሕብረት ሶቪየት እውን ነቲ መድረኽ ክትንትንዎ ተሰምዑ። ከም ሳዕብኑ ኣዛዝናደው እዝ ብርጋዴር ጀነራል ታረኩ ያይነ ብኮሎኔል መንግስቱ ሃይለ ማርያም ብናይ ሞት ስጉምቲ ተቐጽዐ። ቀዳማይ ሰሙን መጋቢ 1988 ኮሎኔል መንግስቱ ሃይለ ማርያም ከም ግዜያዊ ኣዛዝናደው ንኮሎኔል ጌታነ ሃይለ መዘዞም። ነቲ ኣብ ግንባር ናቕፋ ዝዓረደ ሰራዊት ህዝባዊ ግንባር ንመጥቃዕቲ ክዳሎ ኣዘዞም። ኣስታት 20,000 ኣጋር ሰራዊት፣ መካናይዝ ሰራዊት፣ ሎጂስቲክን ሓይሊ ኣየርን ክድግፎ ምዃኑ እውን ኣፍለጦም። ነዚ ሓበሬታ ዝረኸበ መሪሕነት ህዝባዊ ግንባር ናይ ምድህላል ስልቲ ተጠቒሙ ኣብ ግንባር ናቕፋ ውዕውዕ ስፖርታዊ ግጥማት ወደበ። ናቕፋ ዘይትመክኽ ሓይልያ ተቐይራም።
3: ካልእ ክሳብቲ ብቕድም ኣጥቂዑ ናባና ዝኣቱ እቲ ብየማነ ፀጋም ዘሎ ናሕና ቀዳማይ ቦጠለና ካባነ ፀጋም ኣሎ ናይ ብርጌድና ማለት እዩ ብጀካዝ ናይ ካልኣይ ብርጌድ ኣሃዱ ስጋ ብንሱ ደፊኡ ናባና ዝሕወስ ወይ ድማ ምሳና ዝኣስር ጥኢት ከቐብለና ዝኽእል ዓቕሚ ወይ ንዓ ናባና ነጢሩ ክበፅሕ ዝኽእል ዓቕሚ የለን። ነብስ ወከፍ ሰብ ኣብ ገዛእ ርእሱ ተኣማሚኑ ትስራሕ ክውድኦ ከም ዝኽእል ኣብ ግምት ኣትዩ ኸይድ ኣለዎ። ናይ ተኽሲ ናይ ጥኢትን ቦምባን ናይ ምውዳእ ሕተው ናብ ግምት ክኣት ኣለዎ። ንሓደ ምሉእ መዓልቲ ብውሕዱ ከዋጋኣና ከም ዝኽእል ክኸውን ኣለዎ ትጠያይትና። በዚ መሰረት ሓንቲ ጥኢት ንሓደ ሰብ ዝብል ጭሮ ሒዝና ክንብገስ ኣለና። ስለዚ እቲ ቅድሚ ሕጂ ንዳልወሉ ዝነበርና በብግዜኡ ጸልኣ ውሕድ ከም ምዃኑ ድኹም ዓቕሚ ከም ዘለዎ ብናይ ዋርድያ ሓለዋታትና ብኻልእ ዝተፈላለየ ዝርዳኣና ንፈልጦን ዝነበርና ሕጂ ሎም ምዕልቲ ማለት ፅባሕ

ናይ ንግሆ ወዲእናዮን ተዓዊትናሉን እቲ ናይ ኩልና ድልየት ዝነበረ ክንውዕል ምዃንና ብዝለዓለ ሞራልን ብዝለዓለ ድልየትን ክንብገስ ከም ዘለና ጥራይ እንተዘይኮይኑ ካልእ ብዙሕ ክንብሎ ንኽእል ነገር የለን። እዚ ኣተኣሳሲርና ክንገልፆ ንኽእል ብዘካቲ ንንቕሓትናን ንኻልእ ኣካዳሚያዊ ዓቕምናን ክብ ንምባል ካብ ሓደ ዓመት ንላዕሊ ዝገበርናዮ ኣብ ውሽጢ ዝኣሃዱ እዚ ከም ምስቆምና ማለት እዩ ክፍለ ሰራዊት 16 ኣብ ዝሓፀረ እዋን ካብ ወርሒ ንላዕሊ ዝወሰደ ግዜ ብዝያዳ ኣብ ምጥቃዕ ዘተኮረ እሞ ናይ ለይቲ ውግእ ባህርያት ዘለዎ ወተሃደራዊ ትምህርቲ ክንወስድ ከም ዝወራሕና ንኩሉ ናብሩ እዩ። ብግቡእ እውን ኩልና ከም ዝጨረሽና ነፍሲ ወከፍ ሰብ እውን ናይ ተኽሲ ልምምጥ ከም ዝገበረ ብረቱ ከም ዝፈተነ ነፍሲ እውን ክሳብ ክንደይ ቴንሽን ከም ዝመልኽ ከም ዝፈተነ ብሩህ እዩ። ስለዚ ኣብዚ ክንገብሮ ዝቐነና ናይ ዝተፈላለየ ቅርፂ መሬት ዘለዎ ዓይነት ተዕሊም እዚ ኣሃዱ ወላ እኳ ብወግዒ ንስኻ ኮማንዶ ኢኻ ተባሂሉ እንተዘይተገልፀሉ ካብቲ ክግበር ዝቐነየ ተዕሊምን ዘለና ስነ ኣእምራዊ ምቅራባትን ክተረዲእናያ ከም ዘለናን ገምጊምናያ ከም ዘለናን ምስቲ ተዋሂብና ዘሎ ዕላማ ወይ ሸቶ ኣነፃፂርና ክንሪኦ ከለናን ኮማንዶ ዓይነት ስርሒት ነካየድ ከም ዘለና ወይ ድማ ልክዕ ከም ናይ ኮማንዶ ኣሃዱ ኮይና ንኣቱ ከም ዘለና ብሩህ እዩ። ምክንያቱ እቲ ዝገበርናያ ተዕሊም ልክዕ ንዑ ዘመልክት ከም ዝነበረ እቲ ናይ ሕጂ ስራሕ ሰሊኽ ኳ ንንቕጣታት ናይ ፀላኢ ኣብ ከባቢኻ ዘሎ የማነ ፀጋም ኣብ ቅድሚኻ ዘሎ ፈንጢስካ ኣብ ውሽጢ መስመር ፀላኢ ኣቲኻ ነቲ መምርያን ካልእ ኣገደስቲ ንብረትን ንምድምሳስ ስለ ዝኾነ ከምዚ ዓይነት ስርሒት ወላ ብወግዒ ኮማንዶ ተባሂሉ እተዘይተገልፀ ካብቲ ኮማንዶታት ዘካይድዎ ስርሒታት ዘይፍለ ስለ ዝኾነ ብተዘዋሩ መንገዲ እውን ዝኣሃድና ከም ኮማንዶ ምዃኑ ብሩህ ማለት እዩ።

0: ሕሉፍ ታሪኻት።
1: ሰራዊት ኢትዮጵያ ንናቕፋን ምጥቃዕ እናተሸባሸበ ኩናት ግንባር ናቕፋ ተበገሰ። ኣብ ሓመድ ድበናደው ተረኺብና ኣሎና። ነውሶ ከፍካ ኸዓ ሓሓደ ባዴላ ክድርብ ትዕደም ዝብል ቃል ኣስምዐ ውጩ። በንጻሩ ሰራዊት ኢትዮጵያ ቀዳሚት ጥይት ተኰሱ። ብልጭታ ጥይት ብሰማያት ቀምጨዋይ ተራየም። ወጋሕታ 17 መጋቢት 1988 ህዝባዊ ግንባር ጸረ መጥቃዕ ተበገሰ። ኣብ ቅድሚቲ ሓይሊ ደው ክብል ዝኽእል ዓቕሚ ኣይተረኽበን። ካብ ብከባቢ ፈልከት ናብ ጎላጎል ኣዝህራ፣ ካብ ምብራቕ ናብ ምዕራብ ጽዑቕ ኩናት ቀጸለም።
2: ኣብ ቀደም ብሎ በታሕሳስ ወር ውስጥ ብሁለተኛ ክፍለ ጦር ግንባር ውጋ ተከፍቶ ነበር። በአጭር ጊዜ ነው ውጋው ያበቃው። ከዛ ቀጥሎ ደግሞ በናዶ ኢዝ ላይ ማለትም በሶስቱ ክፍለ ጦሮች ላይ ጦርነት ተከፈተ። ለ53 ሰዓት ያላይ ያህል ማለትም ውጋው ከተጀመረበት ጊዜ ጀምሮ እስካበቃበት ጊዜ ድረስ ለ53 ሰዓታት ያህል ውጋ ተካሂዷል። ከዛ በጠቅላላ የናዶ ኢዝ ተደምስሶ የተረፈው ጦር ወደ ምዕራብ ማለትም ወደ ከረን መንገድ አፈግፍጓል። አዎ፣ በመጀመሪያ ጦሩ ማፈግፈግ ሲጀምር ለማስተባበር ሞክረን ነበር፣ አልተቻለም። ከዛ በኋላ ወደ ከረን መንገድ በግራ በኩል ነበር ይሄን ነው ሰሜናዊ ባህሪ በሚባል አካባቢ ነበር የተያዝኩኝ የተማረኩኝ። ያው ከዛ ተመልሼ ወደዚህ መጥቻለሁ።
1: ሰራዊት ደርግ ካብ ብቀምጨዋይ ብሕዳይ ናብ ድሕሪት ኣንሰሓቡም ኣንፈቶም ኣጥፉ T-54 T-55 ታንክ ተዓግታም ንዓሽሩም ክሓልፋ ሃቀናም ድሕሪ 12 ሰዓት ክሳድ ዓሽሩም ተቐርጸ። ሰራዊት ሓቂ ናብ ኣፍዓበት ሓለፈ። 19 መጋቢት ሓርነት ኣፍዓበት ተቓልሐ። ኣስታት 50 ታንክታት ተማረኻም። ኣስታት 100 መካይን፣ ኣስታት 60 መዳፍዕ፣ ኣስታት 20 መዳፍዕ ከበድቲ ጸረ ነፈርቲ ሮኬት ብብዝሒ ንኣሽዱ ኣጽዋርን ተተኰስትን ኣብ ኢድ ህዝባዊ ግንባር ኣተወም። ብ21 መጋቢት ናብ ቲያትር ውግእ ዝበጽሐ ጋዜጠኛን ኣሰናረ ጋዜጣ ቶሮንቶ ሳን ፒተር ወሪዚንግተን ድሕሪ ኩናት ድየን ቢን እቲ ዝዓበይ ዓወት ክብል ገለጾም። ኣብቲ ኩናት ልዕሊ 8,000 ምዉትን ውግእን ልዕሊ 5,000 ምሩኽ ኮይኑ ተዛዘመ። ብዘይካዚ ኣበስታት 15 ወተሃደራዊ ኣማኽርቲ ሕብረት ሶቪየት ብኮሎኔል ይቬጌኒ ሶክሮቭ ዝምርሑ 12 መኮንናት ተመልሱ። ኮሎኔል ዩሪ ፒትሮቪች ካሊስትሮቭን ዩቬኒ ኒኮላቪች ይችራይፈንን ለተናል ኣሌክሳንደር ቪክቶሮቪች ኮቫልዲንን ተማርኹም።
3: እንተኮይኑ ጽቡቅ እዩ ውግእ ጽቡቅ ክነብር ከሎ ንሕና ብዚኣተን

0: ቦታ ብዙሕ ዘጋጠመና ነገር የለን። ምክንያቱ በተን ወገና ዝነበራ ኣፅናሓና ይከኣላ ጨርጊፍና ደሽካ ብቴን ነርና እቲ ደሽካ ገርና ንሕና ደሽካ ብቴን እኳ ብዙሕ ይሰራሕና ኣሎ ደሽካ ግን ስጋባ ብዙ ፅቡቅ እንዳሰርሐ ናብ መጠረሽታ ኣብዚ ካላስ ኣውሪድናየን ብዛዕባ ተቃውሞ ናትን ብዙሕ ኣይርእና ንሕና ዝተዓቕሙ ናትና እናተኒ ሰማይ ንምድርኒ ንሓና ይከኣላ ናና በዛ ከዓ ተዓዊትና ኣሎን ካብዚ ቦታ ዝበፅሕና። ንኣይ በታ ተሓሳስባ ናተይ ፅቡቅ ኮይኑ ስማኣኒ ምክንያቱ ምስ ተሓሲብናን ብናራሲ እዚ ቦታ ብወሪኡ ቅድሚ ሕጂ ከም ሕክያ ንሰምዓ ነበራ ብርተ ኮይኑ ስማኣኒ ከምኡ ተፀበናን ግን ምስ ርኤና ከዓ ከምዚ የፀበና ከዓ ከምኡ ይፀንሐና ንኣና ሓቂ ዕውት ንፅቡቅ ንምኳ እንታይ ተመልክተልካ ዝሃል
1: መጀመርታ እቲ ኣማፃፃኣና ንሕና ብሰሜናዊ ባሕሪ ኣቢልና ናብዚ ቦታ እዚ መፂና ድሕርዚ ኣብ ጉዕዞም ከለና ከም ሓፈሻዊ መደብ ዕላማ ንከተማ ፋዕበት ከም ምዃኑ እቲ ስራሕና ተገሊፅልና። ኣብዚ ክንመፅእ ከለና እቲ ዝነበረና ፅፉፍ መገዲ ፅፉፍ ስራሕ ክንውድእ ከለና እቲ ቀንዲ ንዓይ ዝመሰልጠኒ ግን ኣብ መወዳእታ ናይቲ መጥቃዕቲ ምስዘገርም ቅልጣፍን ኣብ ውሽጢ ሓፂር ሰዓታት ዝሰፍሐ ከተማ ኣብ ዓበት ምቁፃርና እዩ።
2: ብዛዕባ እዞም ተማሪኹም ዘለዉ ደቂ ሶቪየት እንታይ ተሰሚዐካ ምስማረኩም?
1: ብዛዕባ ናይ ደቂ ሶቪየት ሎሚ መጀመርታ ንማርኩም ዘለና ብምዃኑ ሓጎሰይ ኣብ ዝወሰን ይብሉ
3: ብደንደን ዲቡ ኩነታት ከ ወዴና ኣለና ዲቡ ዲብ እባ ድሕሪት ናይ ምንግራ ናይ ጨጋር ዲቡ ኣቴና ዲቡ ከማን እንታ ዲቡ ላዕለይ ኣምሓሩ ወላ ሓቲ ሒለት ያደበኒ ዲቡ ኣቴና ወላ ላልትማረክ ማረክና ወላ ለልቀትል ከማን ቃተልና ዲቡ ወላ እምበር ፀገም እዩ ዓላ ግናኒ ፅቡቅ ግሩም ኩም ሰልዓልና
4: ኣለና ኢላ ትሕብር ነይራ። እንደገና ብማእከል ዝኣትዋ ዝነበረ ኣብ መንጎታ ብፀጋም ዝኣትወት ሓይሊ ንኮሚንታን ግብራ ክነጥብን ቲየማና ይደሎ ዝቀይሕ ቦታ ናይ ብርጌድ መምርያ ዝበልኮን ክልተ ጋንታ ነይረናና። ኣብዚ ክልተ ጋንታ ዝኣትዎ ለጥላጥ ቦታ ክልተ ታንክን 14 ዘይኮነስ ፀረ ነፈርቲ ረርሻሽ ማለት እዩ ክልተ ኣፉ ዝፀዓና ሲስፕ ዝበሃል ኣማካይን ነይረን። ስለዚ ኣብኡ 4 ሞተራይዝ ነይረን ማለት እዩ ክልተ ታንክን ክልተ ከዓ ዘን ሲስፕ ዝበልኮን ኩለን ከዓ ፅዋር ዝፀዓና። እዘን ክልተ ጋንታ ኢድ ብኢድ ምስዘን ታንክታት ብምትሕዋስ ከም ዘለዎ ተን ታንክታት ሞተርእን ከየጥፋ ክሕዘአን ከልዋ እቲ ዝትኩስ ዝነበረ ናይ ታንኪ መድፋዕ ሕጅታት ካልእ ሓይሊ ናይ ፀላኢ ገሊኡ ተማሪኹ ገሊኡ ተቓጢሉ ተን ማካይን ይኹን ተን ታንክታት ከዓ ኣይተቓፀላን። ብዜካ ናይ ጥይትን ናይ ቦምባን ትንኳሕ ካልእ ወላ ሓንቲ ዝተባላሸኦን ካልእ ነገራትን ኣይነበረን። ኣብዚ ከባቢ ዘን ታንክታት ዝነበርኦ ብየማን ካብታ ብቲ ቀይሕ ቦታ ወይ ናይ ብርጌድ መምርያ ትበሃል ዝነበረ ብየማን ካብኡ ከዓኒ ዝዓፅፋ ናብቲ ፀድፊ ገፁ ከምዝኣቱ ዝገብራ ንፀላኢ ወይ ከምዚ ሃድም ዝገብራ ክልተ ጋንታ ነይረናና። እዚአን ከዓ ብድሕሪ ተጠውየን ነቲ

እዚ ሰላምታና ተቐብሉ ፈንወና ኣብ ምክታል እትርከቡ ዝኽበርኩም ተዓዘብትና ከመይ ትውዕሉ ሰዓት 5 ኣኺሉ ንሎም ረቡዕ 29 ሓምለ ዝተዳለወ ሃገራውን ዜናታት ሒዝናልኩም ቀሪብና ኣለና። ንምክታልኩም ብክብሪ እንዕድም ረቢል በረኸት ምሳኪ ኢላ ቋንቋ ምልክት ሰናይት በረኸት ብምዃይና ብቐንዲ ርእሲ ዜና ንፍልም። ሻምናይ ዓመታዊ ዋዕላ ውዳቤታት ሃገራዊ ሽማግለ ኤርትራውያን ኣሜሪካውያን ብወግዒ ተኸፊቱ። ኣብ ሆስፒታል ከረን ንልዕሊ 400 ዜጋታት ዕውት መጥባሕቲ ሓበላ ዓይኒ ተኻይዱ። ሃገራዊ ማሕበር ሓርበኛታት ሱንኩናልን ኩናት ኤርትራ ንኣባላቱ ልዕሊ 2 ሚልዮን ናቕፋ ልቓሕ ከም ዝዓደለ ገሊጹ። ኣሜሪካን ስዑድ ዓረብን ኣብ ኢራቅ ኣብ ልዕሊ ዝርከቡ ብኢራን ከም ዝድገፉ ዝገለጾም ሚልሻታት ደብዲበን። ፕረዚደንት ትራምፕ ምስ መራሕቲ ዩክሬንን እስራኤልን ውፅኢታዊ ዘተ ከም ዘካየደ ሓቢሩ።

0: ኢኳቶርያል ጊኒን ጋቦንን ብጉዳይ ኣከራኽርቲ ደሴታት ጸንሐን ዘይምቅራው ብዘተ ከም ዝዓረፈ ገሊጸን። ዝርዝር ዜና። ሻምናይ ዋዕላ ውዳቤታት ሃገራዊ ሽማግለ ኤርትራውያን ኣሜሪካውያን ጽኑዕ መሰረት መቕድም ራእይ ብዝብል ቴማ ትማሊ ኣብ ዳላስ ቴክሳስ ብወግዒ ተኸፊቱ። ኣብዚ ብሓላፊ ውድባዊ ጉዳያት ህዝባዊ ግንባር ንዴሞክራሲን ፍትሕን ኣቶ ዩሱፍ ሳይቅ ዝተኸፍተ ዓመታዊ ዋዕላ ካብ ዝተፈላለያ ግዝኣታትን ከተማታትን ሕቡራት መንግስታት ኣሜሪካ ዝመፁ ኣብ ዝተፈላለየ ክልታት ዕድመ ዝርከቡን ንዝተፈላለያ ውዳቤታት ዝወከሉን ብርክዝ ዝበሉ ዜጋታት ይሳተፉ ኣለዉ። ኣብዚ ክሳብ 31 ሓምለ ብዝተፈላለየ ንጥፈታት ዝቕፅል ዋዕላ ኣብ መድረኻዊ ኣገዳስነት ዲፕሎማሳዊ ገስጋስ ምሕያል ውዳቤታት ከምኡ ውን ኣብ ድኽመታት ዕድላትን ብድሆታትን ዘተውከረ እዋናዊ መግለፂታት ብሓላፊ ውድባዊ ጉዳያት ህግደፍ ኣቶ ዩሱፍ ሳይቅ ፈፃሚ ጉዳያት ኤምባሲ ኤርትራ ኣብ ኣሜሪካ ኣቶ ብርሃነ ግብሪ ህወትን ካልኦትን ይቐርብ ኣሎ። ኣብ ሆስፒታል ከረን ንልዕሊ 400 ዜጋታት ዕውት መጥባሕቲ ሓበለ ዓይኒ ተኻይዱ። ወኪል ኤሪና ኣልማዝ ወልደ ገብርኤል ብመልክዕ ፀብጻብ ዘዳለወቶ ትሕዝቶ ኣሎ። ኣርሴም ኣስመሮም ክተቐርቦ እያ።
1: ጉጅላ ሓካይም ዓይኒ ኣልበሰር ምስ ኤርትራውያን ሞያውያን ብምትሕብባር ካብ 20 ክሳብ 26 ሓምለ ኣብ ሆስፒታል ከረን ንልዕሊ 400 ዜጋታት ዕውት መጥባሕቲ ሓበላ ኣካይዶም። ኣብዚ ንሰሙን ዝቐፀለ ወፍሪ መርመራታት ዓይኒ ካብ ዝተኻየደሎም ማስታት 3,000 ዜጋታት እቶም 406 መጥባሕቲ ከም እተገብረሎም፣ ገለ ድማ መነፀር ዓይኒ ከም እተዓደሎም ኣብ ሚኒስትሪ ጥዕና ሓላፊ ሃገራዊ መደብ ምክልኻልን ምቁፅፃርን ዑረት ኣቶ ኣለም ዘካርያስ ገሊፆም። እቲ ወፍሪ ኣካል ናይቲ ዑረት ንምክልኻል ብደረጃ ሃገር ዝካየድ ፃዕሪ ከም ዝኾነ ብምሕባር እዚ ምስ ጉጅለ ሓካይም ኣልበሰር ብምትሕባር ዝግበር ሕክምናዊ መጥባሕቲ ኣካልናቱ ከም ዝኾነ ሓቢሮም። ሕማማት ዓይኒ ብሓፈሻ ሓበላ ትራኮማን ነድሪ ዓይኒ ድማ ብፍላይ ብሕክምና ብቐሊሉ ክፍወስ ከም ዝኽእል፣ ግቡእ ሕክምና ኣብ እዋኑ እንተዘይረኺቡ ግና ዑረት ከም ዘስዕብ ብምጥቃስ ናይ ዓይኒ ፀገም ዘለዎ ዜጋ ናብ በዓል ሞያ ቀሪቡ ክምርመር፣ መጥባሕቲ ዝተገብረሉ ድማ ብሓካይም ንዝተዋህቦ ምኽርን መድሃኒትን ብግቡእ ክጥቀመሉ ተላብዮም። ሜዲካል ዳይረክተር ዞባ መወከስ ሆስፒታል ከረን ዶክተር ያፌት ሃይለ ሚካኤል ብግድዩ እቲ ብምውሃድ ምስ ጉጅለ ሓካይም ኣልበሰር ዝተገብረ መጥባሕቲ መቐፀልታ ናይቲ ኣብቲ ሆስፒታል ክካየድ ፀንሐ ንጥፈታት ከም ዝኾነ ብምሕባር ንጉጅለ ሓካይም ዓይኒ ኣልበሰር ኣመስጊኖም። ጉጅላ ሓካይም ዓይኒ ኣልበሰር ኣብ ዝሓለፈ ዓመታት ኣብ ኩሎን ዞባታት ሃገርና መርመራታት ንፀርታን መጥባሕትን ከካይድ ምፅንሑ ዝፍለጥ ኮይኑ ኣብ ዞባ ዓንሰባ ሕክምናዊ ኣገልግሎት ዝሃበ ሎሚ ዓመት ንመበል 15 ግዜ እዩ።
0: ሃገራዊ ማሕበር ሓርበኛታት ስንኩላን ኩናት ኤርትራ ንኣባላቱ ብዝኸፈቶ ናይ ልቓሕ ዕድል ልዕሊ 2 ሚልዮን ናቕፋ ከም ዝዓደለ ገሊጹ። ወኪል ኤሪና ቤትኤል ሰሎሙን ዘዳለወቶ ትሕዝቶ ይስዕብ።
2: ሃገራዊ ማሕበር ሓርበኛታት ስንኩላን ኩናት ኤርትራ ማሕበረ ቁጠባዊ ኩነታት ኣባላቱን ምምሕያሽ ብዘካይዶ ዘሎ ፃዕሪ ኣብ ቀዳማይ መንፈቕ ናይ 2026 ልዕሊ 2 ሚልዮን ናቕፋ ልቓሕ ከም ዝዓደለ ብ28 ሓምለ ኣብ ዘካይዶ ግምጋም ገሊጹ። ማእከላይ ባይቶ ኣብ ዝቃንዖ መበል 12 ስሩዕ ኣኼባ ልቓሕ ንዝሓተቱ ምዕዳል፣ ምድላው ፕሮጀክትታት፣ ምትካል ጅርባ ባየጋዝ፣ ምእካብ ክፍሊት ኣባልነት፣ ንኣባላት ዝውሃብ ኣገልግሎታትን ካልእ ንጥፈታትን ኣብ ቀዳማይ ዓመት ካብ ዝተዓሙ ንጥፈታት ማሕበር ምዃኖም በሪሁ። ኣቦ ወንበር ማሕበር ኣቶ ፍሳሐ ተስፋ ሚካኤል ኣብ ዝሃቦ መግለፂ ንሓርበኛታት ስንኩላን ናይ ምጥያስ ንጥፈታት ሓደ ካብቲ ብኣተኩሮ ዝስርሓሉ ዘሎ መደባት ምዃኑ ብምጥቃስ ኣብ ርሑቕ ከባቢታት ዝርከቡ ስንኩላን ብሕርሻ ናይ ምጥያስ መደባት ብሰፊሒ ከም ተሰላሰለ ሓቢሩ። ምስዝተፈላለዩ መሻርክቲ ብምውሃድ እውን ኣብ ምምሕያሽ ቁጠባዊ ሂወቶም ዘተኮረ መደባት ከም ዝትግበር ኣፍሊጡ። ኣብ ዝቐረበ ፀብጻብ ን156 ስንኩላን ምርኩስ ክዕደል ከሎ ን72 ኣባላት ድማ ልዕሊ 70,000 ናቕፋ ንመሕከም ዝውዕል ወፃኢታት ከም ተገብረ ተገሊጹ። ኣብ መወዳእታ ተሳተፍቲ ሰነዳት ኣባላት ማሕበር ብፅፈት ክተሓዝ፣ ተሳትፎ ደቂ ኣንስትዮ ኣብ ማሕበር ንምዕባይ ክስራሕ፣ ስንኩላን በብከባቢኦም ንዝርከባ ትካላት ምንቅስቓስ ኣካላት ብግቡእ ክጥቀሙለን፣ ዘይተመልሰ ልቓሕ ንምምላስ ክስራሕ፣ ከምኡ ውን ሕፅረት ኣገልግሎት መጓዓዝያ ቆላሕታ ክግበረሉ ዝብልን ካልእን ርእቶታት ኣቕሪቦም። ሃገራዊ ማሕበር ሓርበኛታት ስንኩላን ኩናት ኤርትራ 19,754 ምዝጉባት ኣባላት ኣለውዎ።
0: ምብፃሕን ምርኣይን ታሪካውን ልምዓታዊ ንዞባታት ንመረዳእትኻ ስለ ዘስፍሕ ዜጋታት ኣብ ናይ ዕረፍቲ ግዜኦም ብውዱእ መልክዕ ቅርስታትን ታሪካዊ ኣሰራትን ትሕተ ቅርፃዊ ህንፃውን ሕርሻውን ልምዓት ከምኡ ውን ቀያታት ዝተፈፀመሉ ቦታታት ንምፍላጥ ዑደት ከዘውትሩ መዘኻኽር ቀሪቦም። ኣብ ንኡዞባ ዓዲ ቀይሕ ሓላፊ ኣሃዱ ሓበሬታን ጓስጓስን ቱሪዝም ኣቶ ተስፋይ ግርማይ እቲ ንኡዞባ ብታሪካውን ልምዓታውን ቦታታት ሃፍታም እኳ እንተኾነ እቶም ነዚ ንምፍላጥ ዑደት ዘካየዱ ጉዱሳት ውሑዳት ከም ዝኾኑ ብምጥቃስ ጉጅለን ብውልቅን ብቐንዱ ድማ ብደረጃ ኣብያት ትምህርቲ ክድፍኣሉ

ማሕፂኑ ንዑደት ዝመፁ ደቂ ሃገርን ወፃእተኛታትን ቁፅሮም እናበዝሐ ይመፅእ እኳ እንተሎ ገና ኣብቲ ዝድለ ደረጃ ከምዘይበፅሐ ብምሕባር ተምሃሮ ኮሌጅ ትምህርትን ስነ ቋንቋን ብጥርኑፍ ከምኡ ውን ካብ 21 ሃገራት ዝመፁ ልዕሊ 300 ዜጋታት ብውልቅን ብጉጅለን ዝርከቦ ዑደት ክተባባዕ ከም ዘለዎ ገሊፁ ንኤርትራውያንን ወፃእተኛታትን በፃሕቲ ኣብ ምቕባልን ምእላይን ዝነጥፍ ኣባል ሃገራዊ ቤት መዘከር ኣቶ ኢብራሂም ዑመር ብወገኑ ብኣካል እትበፅሖን እትሪኦን ልዕሊ እቲ ብምስልን ስእልን እትዕዘቦ ስለ ዝኾነ መንእስያት ንፀጋታት ሃገሮም ከዝተማቐሩ ተሓሳሲቦም ኣብ ንእዞብ ዓዲ ቀይሕ ብዙሓት ቅርስታትን ኣሰራትን እኳ እንተለዉ በፃሕቲ ብብዝሒ ዑደት ዝፍፅምሉ ታሪካዊ ቦታታት ግን ቋሓይቶ ዲጋ ሳፊራ ዓዲ ኣሉቲ መቓብር ግብፂ ዕሽካ ትኾንዳ ሕሽመለን ደርዓን የጠቓልል ኣብ ንኡዞባ እምኒ ሓይሊ ንልዕሊ 3ለስተ ኣዋርሕ ብክልሲ ሓሳብን ግብርን ዝተዋሃበ ሞያዊ ስልጠና ዝቐስሙ 86 መንእስያት ተመሪቖም እቲ ብምትሕባር ሃማትእ ዝተዋሃበ ስልጠና ቴክኖሎጂ ኮምፒተር ደረቕን ተንቀሳቓስን ስእሊ ከምኡውን ምትካል ድሽ ዘጠቓልል ምንባሩ ሓላፊ ቤት ፅሕፈት ሃማትእ ኣብቲ ንኡዞባ መንእሰይ ሸዊት ወልዳይ ሓቢሩ ተመረቕቲ ኣብ ዝሃቦዎ ርእቶ ንዝቐሰምዎ ስልጠና ኣብ ረብሕኦም ረብሓ ሕብረተሰቦምን ከም ዘውዕልዎ ገሊፆም ግዜዊት ኣመሓዳሪት ንእዞባ እምኒ ሓይሊ ወይዘሮ ትርሓስ ፍቓዱ ድማ ኣብ መንእስያት ዝግበር ወፍሪ ውፅኢታውን ኣዕጋብን ንክኸውን መንእስያት በብመይኦም ኣበርክትኦም ክዕዝዙን ንከባቢኦም ብእወታ ክፀልውን ኣዘኻኺራ መደበር ፖሊስ ንኡዞባ ጎሊጅ ኣብ መምሕደራት ከባቢ ንዝነጥፉ ወለንታውያን ኣባላት ከማዊ ፖሊስ ኣብ ስርሖም ዝሕግዞም ስልጠና ወዲቡ እቲ ስልጠና ኣብ መንጎ ገበናት በደላትን ሓደጋታትን ዘሎ ፍልሊ ከምኡውን ዝምድና ፖሊስ ምስ ከማዊ ፖሊስ ብሰፊሑ ንምብራህ ዝዓለመ ምዃኑ ዝሓበረ ኣዛዝ መደበር ፖሊስ ንኡዞባ ተለንተ ተስፋልደት ወልደ ሚካኤል ከማዊ ፖሊስ ኣብ ምኽባር ሰላምን ፀጥታን ዝምስገና ዝተዋፅኦ ከም ዘለዎ ብርሂቡ ተለንተ ተስፋልደታ መወዳእታን ኣገዳስነት ምሕያል ከማዊ ፖሊስ ብምጥቃስ ሰልጠንቲ ብህዝብን መንግስትን ዝተገብረሎም ሓላፍነት ብትግሃት ከተግብሩ ተላብዩ ተሳተፍቲ ብግድኦም ዝተዋሃቦም ስልጠና ኣብ መዓልታዊ ንጥፈታቶም ሓጋዚ ከም ዝኾነ ብምሕባር ተመሳሳሊ ስልጠናታት ብቐፃሊ ክውደብ ከምኡውን ግቡእ መምርሒ ስራሕ ክወሃቦም ዝብል ለዋዋታትን ርእቶታትን ኣቕሪቦም ኣብ ንእዝባ ጉልጅ ኣብ 16 መምሕደራት ከባቢ ዝነጥፉ 352 ምዱባት ኣባላት ከማዊ ፖሊስ ኣለዉ ዝስዕብ ዜና ወፃኢ ንምክታልኩም ደጊምና ብክብር ንዕድም ዜና ወፃኢ ኣሜሪካን ስዑድ ዓረብን ኣብ ኢራቅ ኣብ ልዕሊ ዝርከቡ ብኢራን ከም ዝድገፉ ዝገለፅኦ ሚልሻታት ደብዳብ ከም ዘካየዳ ሓቢረን እቶም ሚልሻታት ኣብ ዞባ ማእከላይ ምብራቕ ኣብ ልዕሊ ዝርከብ ረብሓታት ሃገሩ መጥቃዕትታት ከካይዱ ምፅርሖም ዝጠቐሰ ማእከላይ እዛ ኣሜሪካ እቲ ዝተካየደ መጥቃዕቲ ናይ መልሰ ግብሪ ስጉምቲ ምዃኑ ኣረዲኡ ነቲ ስጉምቲ ዝኾነ ነቲ ኢራን ብወገና ኣብ ዮርዳኖስ ኣብ ልዕሊ ዝርከብ ወተሃደራዊ መደበር ኣሜሪካ መጥቃዕቲ ሚሳይላትን ድሮናትን ከም ዘካየደ ኣፍሊጣኣላ እዚ ከምዚ ኢሉ እንከሎ ሓለዋ ሳውራ ኢራን ብመፀባቢ ሆርሙዝ ክሓልፋ ዝፈተና 3 ናይ ነዳዲ መራኽብ ከም ዘጥቅዐ ገሊፆም እዚ ሓድሽ ምዕባለታት ንዲፕሎማሳዊ ዘተ ባይታ ንምኽፋት ተባሂሉ ንሳልስቲ ዘዕረፈ ምልውዋጥ መጥቃዕትታት ኣሜሪካን ኢራንን ዳግማይ ክውላዕ ዝደፋፍእ ምዃኑ ይግለጽ እዚ ከምዚ ኢሉ እንከሎ እዚ ኣሜሪካን ስዑድያን ኣብ ግዛኣት ኢራቅ ዘካየድኦ ደብዳብ ንቕሉላዊ ዞባ ማእከላይ ምብራቕ መሊሱ ከስፍሖ ከም ዝኽእል ይሕበር ፕረዚደንት ኣሜሪካ ዶናልድ ትራምፕ ምስ ፕረዚደንት ዩክሬን ቮላድሚር ዘለንስኪ ኣብ ከተማ ዋሽንግተን ዲሲ ተራኺቡ ውፅኢታዊ ዘተ ከም ዘካየደ ሓቢሩ ፕረዚደንት ትራምፕ ዝርዝር ናይቲ ዝተካየደ ርክብ እኳ እንተዘይገለፀ ፕረዚደንት ቮሎድሚር ዘለንስኪ ግና እቲ ዘተ ኣብ ወተሃደራዊ ደገፍ ብቐንዱ ድማ ኣብ ምዕባል ስርዓተ ሚሳይል ዘተኮረ ምንባሩ ሓቢሩ ፕረዚደንት ትራምፕ ዩክሬን ፀረ ሚሳይል ክተማዕብል ኣብ ዝሓለፈ ቀረባ ግዜ ፍቓድ ከም ዝሃበ ዝፍለጥ ኮይኑ እዚ ናይ 28 ሓምለ ዝርርብ መቐፀልተኡ ክኸውን ከም ዝኽእል እዩ ዝእመት እዚ ከምዚ ኢሉ እንከሎ ፕረዚደንት ትራምፕ ኣብ ተመሳሳሊ ዕለትን ቦታን ምስ ቀዳማይ ሚኒስትር እስራኤል ቤንያሚን ነታንያሁ ተራኺቡ ከም ተዘራረበ ኣፍሊጦም እቲ ርክብ ኣብ ቅልውላዊ ዞባ ማእከላይ ምብራቅ ከምኡ ውን ኣብ ምምዕባል ኩሉ መድያዊ ዝምድና ኣሜሪካን እስራኤልን ዘተኮረ ምንባሩ ተገሊጹሎም ፕረዚደንት ትራምፕን ቀዳማይ ሚኒስትር ነታንያሁን ኣብ ዝሓለፈ ውርሒ ለካቲት ኣብ ልዕሊ ኢራን ሓበራዊ ወተሃደራዊ ስርሒት ካብ ዘበግሱ ንድሓር ቀታዊ ዝርርብ ከካይዱ ንፈለማ እዋን ምዃኑ ፀብፀባት የረድኡ
ኢኳቶርያል ጊንን ጋቦንን ብጉዳይ ልዕላውነት ንኣሽቱ ኣከራኸርቲ ደሴታት ዝጸንሐን ንኣስታት 50 ዓመታት ዝቐጸለ ዘይምቅራው ብዘተ ከም ዝዓረፈ ገሊጸን። እቲ ዘይምቅራው ብመንጎኝነት ውድብ ሕቡራት ሃገራትን ኣፍሪቃዊ ሕብረትን ከም ዝደቀሰ ዝገለጻ ክልትኤን ሃገራት እቲ ናይ ሰላም ተበግሶ ኩሉ መድያዊ ዝምድንአን ንምምዕባል ባይታ ከም ዘጣጣጥሕ ይቕሬታ ከም ዘጣጥሕ ኣፍሊጠን። ክልትኤን ጎራብቲ ሃገራት ብሰንኪቲ ካብ 1970ታት ጀመረ ዘይምቅራው ወግዓዊ ቁጠባውን ንግዳውን ዝምትናታት ከም ዘይጸንሐን እዩ ዝጥቀስ። ኢኳቶርያል ጊኒ ኣብ ትሕቲ ግዝኣት እስጳኛ፣ ጋቦን ድማ ኣብ ትሕቲ ግዝኣት ፈረንሳ ምንባረን ዝጠቕሱ ጸብጸባት እቲ ዘይምቅራው ሓድጊ መግዛእቲ ምዃኑ የረድኡ። እተን ሰለስተ ንኣሹ ደሴታት ብመሰረት ውዕል ፓሪስ ናይ 1900 ልዑላዊ ኣካል ኢኳቶርያል ጊኒ ምዃነን ኣህጉራዊ ቤት ፍርዲ ፍትሒ ኣብ ወርሒ ግንቦት 2025 ናይ መወዳእታ ውሳነ መሃቡ ዝዝከር እዩ። እተን ደሴታትን ኣብ ከባቢኣን ዝርከብ ሞያዊ ኣካልን ርቡሕ ጸጋታት ነዳድን ባህርያዊ ጋዝን ከም ዘለዎ እዮም ዝግለጽ። መንግስቲ ኣሜሪካ ምስ ዓበይቲ ኩባናታት ምክልኻል ሃገሩ ን7 ዓመታት ጸንሐ ወተሃደራዊ ስምምዕ ከቲሙ። እቲ ናይ ቢልዮናት ዶላር ስምምዕ ብቐንዱ ኣብ ምፍራይ ዝተራቕ ሚሳይላትን ጸረ ሚሳይላትን ዘተኮረ ምዃኑ ቤት ጽሕፈት ምክልኻል ኣሜሪካ ፔንታጎን ሓቢሩ። እዚ ውዕሉ እዚ ዝኽተም ዘሎ ኣሜሪካ ምስ ምውላዕ ኩናት ዩክሬን ከምኡ ውን ኣብ ልዕሊ ኢራን ዘበግሰቶ ወተሃደራዊ ወፍሪ መጠን ኣጽዋራ ከም ዘንቈልቈለ ኣብ ዝግለጸሉ ዘሎ እዋን እዩ። በዚ ድማ እዚ ሓዱሽ ወተሃደራዊ ስምዕ ዝጎደለ ኣጽዋር ንምትካእ ክኸውን ከም ዝኽእል ወተሃደራውን ክእላታት ይእምቶ። ኣሜሪካ ካብ መወዳእታ ወርሒ ለካቲት ናይዚ ዓመት እዚ ኣብ ልዕሊ ኢራን ወተሃደራዊ ወፍሪ ካብ እተበግስ እንድሓር ኣስታት 38 ቢልዮን ዶላር ወጻኢ ከም ዝገበረት ምሕባራ ዝፍለጥ እዩ። ብዘይካዚ ኣሜሪካ ኩናት ዩክሬን ኣብ 2022 ካብ ዝውላዕ ንድሓር እቲ ሃገር ልዕሊ 75 ቢልዮን ዶላር ዝግመት ወተሃደራዊ ደገፍ ከም ዝገበረት ይግለጽ። ፕረዚደንት ዶናልድ ትራምፕ ንዓመተ 2027 ንምክልኻል ዘገልግል 1.7 ትሪልዮን ዶላር ክስላዕ ዕማመ ድሕሪ ምቕራቡ ኮንግረስ 1.15 ትሪልዮን ዶላር ክስላዕ ምድጋፉ ይዝከር። ኤሮጳዊ ሕብረት ንንግዳዊ ዝምድናታት ባዕሉታት ጸሉ ንጥፈታት ካብ ምክያድ ክትሕየብ ህዝባዊት ሪፓብሊክ ቻይና ጸዊዓ። ቻይና ነዚ ጸውዒት ዘቕርበት እቲ ሕብረት ኣብ ልዕሊ ዝተወሰነ ሰደድ ፍርያታ ናይ ድረታ ስጉምቲ ከም ዝወሰደ ብምኽሳስ እያ። እቲ ስጉምቲ ፍልልያቶም ንምጽባብ ክካየድ ንጸንሐ ዲፕሎማስያዊ ንጥፈታት ዝዓናቐፍ ምዃኑ ሚኒስትር ጉዳያት ወፃኢ ቻይና ትማሊ 28 ሓምለ ኣብ ዘውፅኦ መግለጺ ኣጠንቂቖ። ሃገሩ ነዚ ኤሮጳዊ ሕብረት ወሲድዎ ዘሎ ስጉምቲ ተማጣኒ መልሰ ግብሪ ክትህበሉ ምዃና እውን እቲ ሚኒስትሪ ኣነጺሩሎም። ኣብ መንጎ ክልቲኦም ወገናት ዝኽሰት ንግዳዊ ዘይምቅራው ንዘካይድዎ መጠን ንግዳዊ ምልውዋጥ ክተጉድሎ ከም ዝኽእል ይእመት። ቻይናን ኤሮጳዊ ሕብረትን ኣብ 2025 ናይ ኣስታት 830 ቢልዮን ዶላር ንግዳዊ ምልውዋጥ ከም ዘካይዱ ጸብጸባት ይጠቕሱ። እስራኤል ንዝተበጽሐ ስምዕ ምቁራጽ ተኹሲ ትጥሕሶ ከም ዘላ መንግስቲ ሊባኖስ ትማሊ 28 ሓምለ ደጊሙ ኸሲሱ። እቲ ኣብ ዝሓለፈ ወርሒ ሰነ ብመንጎኝነት ኣሜሪካ ዝተበጽሐ ስምዕ እስራኤል ክተካይኖ ንጽንሐት መጥቃዕትታት ክተቋርጾን ሰራዊታ ካብ ደቡባዊ ሊባኖስ ክትስሕብን ዝብል ንጥብታት ዝርከበ እዩ ነይሩ። ይኹን እምበር እስራኤል ኣብ ልዕሊ ሰራዊት ሃገሩ ከይተረፈ ተደጋጋሚ መጥቃዕትታት ተካይድ ከምኡውን ተቋጻጺራቶ ኣብ ዘላ ከባቢታት ንዘለዋ ዓድታትን ከተማታትን ትዕኑ ከም ዘላ ፕረዚደንት ጆሴፍ ኦን ወቒሱሎ። እስራኤል ሰራዊታ ካብ ገለ ክፋል ደቡባዊ ሊባኖስ ድሕሪ ምስሓባ ሰራዊት ሊባኖስ ክሰፍሮ ከም ጀመረ ክቀላሕ እኳ እንተቐልኒ፣ እስራኤል ብእትኽተሉ ዘላ ወተሃደራዊ ፖሊስታት ግን እቲ ተበግሶ ውፅኢታዊ ክኸውን ከም ዘይክእል ይእመት። ሩስያን ሪፓብሊክ ደቡብ ኣፍሪቃን ኣብ ምዕባል ጽላት ምክልኻል ዘተኮረ ስምዕ ከቲመን። እቲ ስምዕ ትማሊ 28 ሓምለ ኣብ መንጎ ሰመዝ ምክልኻል ክልጤን ሃገራት ኣብ ከተማ ሞስኮ ኣብ ዝተኻየደ ዝርርብ ተበጺሑ። ብመሰረቲ ስምዕ ክልጤን ሃገራት ስሩዕ ወተሃደራዊ ልምምዳት ከካሂዳን ሓበሬታ ክላ ወጣን ምዃነን ተፈሊጡሎ። ብዘይካዚ ሩስያን ደቡብ ኣፍሪቃን ብዝርዝር ዘይገለጾ ብርክት ዝበለ ሓበራዊ ወተሃደራዊ ፕሮጀክትታት ከበግሳ ምዃነን ሓቢረን። ሩስያ ምስ ሃገራት ኣፍሪቃ ዘለዋ ወተሃደራዊ ጸጥታዊ ቁጠባውን ዲፕሎማስያውን ዝምድናታት እናሰፍሐ ይመጽእ ከም ዘሎ ጸብጸባት የረድኡ። ዜናታት ንምዛም እምበኣር ኣርእስተ ዜና ክደግመልኩም፣ ሻምናይ ዓመታዊ ዋዕላ ውዳቤታት ሃገራዊ ሽማግለ

ክብራት ተኸታተልትና ትሕዝቶ መደማገር ብደርፊ ፈሊሙ ዘሎ ሕጂ ድማ ናብታ ስዒባ ትቐፅል ትሕዝቶ መደማገር ተኸታታሊ ፊልም ሕዳጋት ክስክረኩም።

0: ከተማ ኧረ አቤት ሰዲ ስለም ካደ ደግ ወአነ መኪናቸ ከርባን ይጥ አላስና ስካለ ብቻ ወጥ
1: አሰላም አይለ
0: ካላ ቻ
2: ሰላማት ከይ
3: አለም አለም ሻሽ ካላ ካላ ፍረፈቱም ካ ፈይነሱ ይብ
0: ሻሽ ነው ሰላም ራ ራ ራ ጻም በስ
1: ከምላ መሰዲ ከምላ ራ
0: ሹፍ የሞተና ዘይ
4: መርሐባ
0: ማርሐባ ታን ላ ላ ላ ላ ካርቡ

0: carro, caper.
1: لا حول ولا قوة. ما في بوكات حتى. مرات كذا بكيت.

0: ዝኾነ ማይ ዘእሱን ሕና ሓተ መኪናትና ሽዑብ ፀብጣዋ መኒና ስደየና ፈይ ትብሉ ቅድሚ ተሓበምኑ ኣለካ ስደየና ፍንጎኾ ፈፈረጅ ሃለየና በሉ ምትገብል ኣለካ
1: ኣማን ቢረ ምና ሃርባላ መርህታት ኣባጥና ደንቤል ይኮን ሰላማት ለይና ጥንብሉ ሰደየና ሃል ዳሪ ለካ እሊ ኢናስ ፍጉርተ ለይና ዓሉ ዛቱ እሊ ዋላ ዳሪ ለካ ኣክበር ደንኪብቱ
0: ከምን ኢለ
1: ቀናፅነቀና ንግስ ቀናፅነ
2: Yes, yes, yes.

0: ኣብ ሃገርና ይኹን ኣብ ዓለምና ካብ ዝውሃብ ዓይነታት ትምህርቲ ምስ እንጠቅስ ቀዳማይ ምሃብ ኣገልግሎት ትምህርቲ ንተፈጥሮኣውን ባህርያውን ጸገም ዘለዎም ኣካል ሕብረተሰብ ናብነት ከም ቤት ትምህርቲ ዓይነ ስውራን፣ ቤት ትምህርቲ ጽሙማን፣ ቤት ትምህርቲ ናይ ኣእምሮ ጸገም ዘለዎም ከምኡውን ቤት ትምህርቲ ዘይምዕሩይ ጠባይ ዘለዎም ክጥቀስ ይካኣል። ካልኣይ ካብ ስሩዕ ቤት ትምህርቲ ንዝወፁ ተምሃሮ ዝውሃብ ዓይነት ትምህርቲ ናብነት ኮረስፖንደንስ ኤዲኬሽን ማለት ብስምምዕ ምስ ሓደ ትካል ይኹን ኮሌጅ ካብ ስራሕኻ እናሰራሕኻን ከለኻ እትወስዶ ዓይነት ትምህርቲ ዲስታንስ ኤዲኬሽን ማለት ናይ ርሕቐት ዝውሰድ ትምህርቲ ሳልሳይ ኣብ ፍሉይ ቦታታት ዝወሃብ ዓይነት ትምህርትን ልምምድን ንኣብነት ቤት ትምህርቲ ቴክኒካል፣ ቤት ትምህርቲ ሕርሻ ካልእን የጠቓልል። እቲ ኣብ ራብዓይን መወዳእታን ዝውሃብ ዓይነት ትምህርቲ ድማ ምሃብ ስሩዕ ኣካደማዊ ትምህርቲ እዩ። ስለዚ ብሓፈሻ ኣዋሳስዳ ዓይነት ትምህርቲ ኣብዘና ቐዲመን ክግለጻ ዝጸንሓ ኣርባዕተ ዝተሓፅረ ጥራሕ ስለ ዘይኮነ ኣዝዩ ብዙሕን መወዳእታት ዘይብሉን መስርሕ ሒዙ ካብ ዓመት ናብ ዓመት እናወሰኽን እናማዕበለን ይመጽእን ይኸይድን ኣሎ። ብሕፅር ዝበለ ቅርጽን ትርጉምን ትምህርቲ እዚ ኣብ ላዕሊ ክጥቀስ ዝጸንሐ እዩ። ሓደ ዝተምሃረ ዜጋ ምሁሪ ክበሃል እንተ ደኣ ኮይኑ በቲ ዝተምሃረሉ ዓውደ ትምህርቲ ይኹን ብኻልእ ወሳነ ተራን ኣበርክቶን ኣብ ሕብረተሰብን ህይወቱን ክጻወት ኣለዎ ኢሎም ዝገልጹ ሊቃውንት ኣለዉ። ነዚ ኣምር እዚ ብዝግባእ ዝተረድኡ ውፍያት መምህራን ኣብ ቤት ትምህርቲ ባርካ ኣለዉ። ተምሃሮ ኪነቲ ሒዞሞ ዘለዉ ስሩዕ ኣካደማዊ ትምህርቲ ኣብ ኮሌጃት ክጸንሖም ዝኽእል ዓውድታት ትምህርትን ዝምባሊኦም ብኣጉ ኣለልዮም ዝሕሾም ዝመርፅሉ ኣገባብ ዝሕግዝ ዓውደ መጽናዕቲ ከዳሉ በቂዖም እዮም።
1: ሎሚ መምሃራን ተምሃሮን ማሕበራዊ ሳይንስ ቤት ትምህርትና ቤት ትምህርቲ ካልኣይ ደረጃ ባርካ ሶሻል ሳይንስ ፎር ሶሻል ዴቨሎፕመንት ኣብ ታሕቲ ዝብል ቴማ መዓልቲ ማሕበራዊ ሳይንስ ብዝተፈላለየ ቅርበት ወይ ኣቕርቦት የእንጉዶም ኣለዉ። እዞም ተምሃሮ ነፃ ባይታ ተኸፊትሎም ብዝከኣሎም መጠን ዘድሊ መፅናዕቲ ከካይዱ ጸኒሖም ነቲ ኣብ መዓልታዊ ኣካዳሚያዊ ትምህርቶም ዝመሃርዎ ክለሳ ሓሳብ ድማ ብዝተኻእለ መጠን ክገልፅዎን ኣብ ባይታ ከርእይዎን ፈቲኖም ኣለዉ።
0: ዓውድታት ባህርያዊ ስነ ፍልጠት ኣዝየን ብዙሓት እኳ እንተኾና ንገለ ምስ እንጠቅስ ሕክምና፣ ኩሎም ዓይነታት ምህንድስና፣ ሕርሻ፣ ፊዚክስ፣ ኬሚስትሪ፣ ባዮሎጂ ወዘተየን። ብተወሳኺ ዓውድታት ማሕበራዊ ስነ ፍልጠት እውን ብተመሳሳሊ ብዙሓት እየን። ንገለ ምስ እንጠቅስ ዓውደ ትምህርቲ ስነ ጽሑፍን ስነ ቋንቋን፣ ጋዜጠኛት፣ ቁጠባ፣ ፋይናንስ፣ ቱሪዝም፣ ስነ ሕብረተሰብ፣ ሕጊ፣ ፖለቲካዊ ስነ ፍልጠትን እየን። ዓውደ ትምህርቲ ስነ ቋንቋ ማለት ስነ ፍልጠታዊ ፍልስፍና ደቂ ሰባት ኣብ ስነ ቋንቋ ኮይኑ ሓፈሻዊ ዝኾነ መግለፅን መብርህን ናይ ቋንቋታት ዓለም መበገስን መሰረታውያን ዝኾነ ቋንቋ ምፍላጥ ወይ ምምርማር ከምኡ ድማ ቆልዑ ነቲ ምስ ተወልዱ እምበር ከይተወልዱ ዘይፈልጥዎ ቋንቋ ዓለም ብቐሊሉን ብዕምቆትን ከም ዝፈልጥዎን ዝለማመድዎን ዝሕግዝ መጽናዕቲ ምክያድ ከምኡ ድማ ምስ ዓበዩ ከመይ ገይሮም ነቲ ካብ ወፃእ ዝኾነ ቋንቋታት ዓለም ኣብ ምልምማዱን ምፍላጡን ዝሕልፎ ግዜን ምቅናይ ናይ ሓንጎል ደቂ ሰባትን ኣስፊሑ ዝዝቲ ዓውደ ትምህርቲ እዩ። ዓውድታት ትምህርቲ ስነ ጥንትን ስነ ሕብረተሰብን። እዚ ዓውድታት እዚ ኣብ ሃገርና ዘሎ ቅርስታትን ጸጋታትን ነቲ ገና ዘይተመዝመዘ ቱሪዝማዊ ጸጋታት ሃገርና ሓበሬታ ንኸተመሓላልፍን ንኸተውርስን ኣብ ምዕቃቦም ከዓ እወንታዊ ተራ ክትጻወት ዘኽእል ዓውድታት እዩ። ፖለቲካዊ ስነ ፍልጠት ከም ኣካል ማሕበራዊ ስነ ፍልጠት ርእሱ ኽኢሉ ኣብ ዩኒቨርስታትን ኮሌጃትን ዓለምና ክጽናዕ ካብ ዝጅምር ነዊሕ እዋን ኮይኑዎ ኣሎም። ፖለቲካዊ ስነ ፍልጠት ኣብ ህንፀት ሃገርን ሃገርነትን ዝህልዎ መስርሕ ብስነ ፍልጠታዊ ኣገባብ ዝቓኒ ዓውደ ፍልጠት እዩ። ኣገዳስነት ፖለቲካዊ ስነ ፍልጠት ኣብ ዝምድናታት ሃገር ምስ ዓለም ውሽጣዊ መስርሕ ህንፀት ሃገርን ሃገርነትን ዓብ ምዃኑ

0: ሕጂ ስናይተይ መበገሲ ሕጂ ዓመት ዓመት ኣብ ዘስተፍላለየ ቤት ትምህርትታት ዘስተፍላለየ ምድባት ይካየድ ብማሕበራዊ ስነፍልጠት ዘይኮነስ ብኢንጂነሪንግ ደይ ወይ ሳይንስ ደይ ተባሂሉ ኣብ ዘስተፍላለየ ቤት ትምህርትታት ይኽበር። ኣብዚ ቤት ትምህርትና ከዓ እየሪኦም ኩሉ ግዜ ሕጂ ዓሚ ንየለበንስ መምህር ነይረ ንሕና ኸ ኣይንገብር ዲና ንሕና ኸ ከምዚ ዓይነት ሓሳብ ኣለና ዝብሉ ተምሃሮ ብዙሕ ይመፁሉ ነይሮም። ካብዚ ጀመረ እቲ ሓሳበይ ማለት እዩ ንሕና ኸ እንተኮይና ናይ ማሕበራዊ ስነፍልጠ መዓልቲ ዘይንገብር ልክዕ ከምቶም ካልኦት ቤት ትምህርትታት ዝገብሮ ዘለዉ ፈጠራውነት ሓሓድሽ ነገራት ዝገብሩ ንሕና ከዓ ነዞም ተምሃሮ ባይታ ዘይንህቦም ብዝብል ሓሳብ ኢና ጀሚርና ማለት እዩ።
1: ንሕና ንሕሰብ ኢናት ነዚ ሓደ ረኣይ ሒዝና ኢና እሱ ከዓ እዞም ተምሃሮ እዚኦም ኣብቲ ናይ ሶሻል ሳይንስ ዘለዎም ተገዳስነት ተመዝሚዙ እቲ ሳብጀክት ወይ እቲ ዓውደ ትምህርቲ ማዕር ክንደይ ክምዕብል ከም ዝኽእል ማዕር ክንደይ ሓሳባት ከም ዘሎ ማዕር ክንደይ ሰፊሕ ምዃኑ ኣብ ነንሕድሕዱ ምትእሳር ከም ዘሎ ከምኡውን ምስተኻልእ ናይ ናቹራል ሳይንስ ወይ ባህርያዊ ስነፍልጠ ተባሂሉ ዝሕሰብ እውን ምስኡ ዝተሓሓዝ ነገራት ምህላው ከነርኢ ኢልና ብምሕሳብ ናይ ና ጌርናያ
2: እንታይ ዝብል ኣባህል ኣሎ ሓንቲ ገረብ ክተኽላ እታ ዝበለፀት ግዜ ቅድሚ 20 ዓመት እያ ተኻልይቲ ዝበለፀት ግዜ ከዓ ኣሎ ማዓንቲ እያ ትምህርትና ኸ ወላ ዝመደብ ቅድሚ ሕጂ ተገይሩ ኣይ እምበር እዚ ደፋር ስጉምቲ ወሲዱ ኣብ ግብሪ ከውዕሎ ምኽኣሉ ኣዝዩ ምስጋና ግቦ ማለት እዩ መደብካ ኣዝዩ ፅፉፍን ፅቡቕን ነይሩ ማለት እዩ።
3: ኩሉ ሞያ ስነ ናቱ ክብሪ ኣለዎ ሶሻል ሳይንስ ናቱ ክብሪ ኣለዎ ናቹራል ሳይንስ ድማ ናቱ ክብሪ ኣለዎ ሕጂ እቶም ሶሻል ሳይንስ እቲ ናህና ዓቕሚ ኸነርእዮ ስለ ዝደለና ኢና ማለት እዩ። ስለዚ ብዙሕ ጥቕምታት እዩ ዘለዎ ብሂስትሪ ንድሕር ጀሚርካ ከምኡ ኢልና ውን ክንገልፅ ፀኒሕና ኢና ብዙሕ ጥቕምታት ኣለዎ ኢትስ ኤ ቤዝ ኦፍ ኦል ቲንግስ ኩሉ ነገራት ኣብ ፓስት ዘጋጠመ ኣብ ሕሉፍ ዘጋጠመ ንዓና ሕሉፍ ስለ ዘፅናዕና ኢና ሕሉፍ ስለ ዘፅናዕናስ ንዓናስ እንታይ ጥቕሚ ኣለዎ ብዙሕ ሓሳባት ክመፀና ይኽእል እዩ ማለት እዩ። ሕሉፍ ስለ ዘፅናዕካ ብዙሕ ጥቕምታት ኣለዎ ማለት እዩ። ቀዳማይ እንታይ ጥቕሚ ኣለዎ ንዝብል ሓሳብ እንተ ደኣ መፂእና ኣብቲ እቶም ናይ ቀደም ሰባት ኣብ ዝተፈላለየ ዓለማት ሰባት ዝርከቡ እቲ ናቶም ፖለቲካል ስነ ቁጠባ ፖለቲካዊ ሓሳብ ናይ ባህሊ ሓሳቦም እንታይ እዩ ልክዕ ከም ማና ድማ እሶም እቲ ናቶም ድሌታት ንምርካብ ላዕልን ታሕቲ ንብሉ ነይሮም እዮም ንዕኡ ነቲ ድሌታቶም ንክረኽቡስ እንታይ እዮም ዝገብሩ ነይሮም ዝብል ሓሳብ ነዚ ዘፅናዓልና ሂስትሪ እዩ። ፕላስ እቲ ናትና ካብ ሕሉፍ ተበጊስናስ ከመይ ጌርና ናይ ሕጂ ናህና ናይ መጻኢ መደባት ንሕንፅል ድማ ካብ ሕሉፍ ኢና ንብገስ ኣብ ሕሉፍ ብዙሕ ጌጋታት የጋጥም እዩ ነዚ ንኸይኑ ደግሞ ሂስትሪ ፅኒዕና ኢና ንፈልጦ ሂስትሪ ስለ ዘፅናዕና እቲ ኣብ ሕሉፍ ኣጋጢሙ ዘሎ ጌጋታት ክንእርሞ ንኽእል ማለት እዩ።
4: ናይ ሎማዓንቲ ዝገበር ናይ ማሕበራዊ ትምህርቲ ወይ ከለ ማሕበራዊ ስነፍልጠት እናትና ዓላማ እቲያ ስሎጋን ወይታ ቴማ እናትና እንታይ ትብል ነራ ማሕበራዊ ስነፍልጠት ንማሕበራዊ ዕቤት እያ ትብል ነራ ወይ ማሕበራዊ ምዕባለ እያ ትብል ነራ እዚ ኸላይ እንታይ ናደሊና እቲ ትምህርትን እቲ ሕብረተሰብን ብሓንሳብ ተጠርኒፉ ከም ዝኸይድ ንምግላፅ ኢና ሓደ ኣብ ማሕበራዊ ስነፍልጠት እንታይ ዕቢና እቲ ናይቲ ሕብረተሰብ ወይ ከላይ ምዕባለ ናይቲ ሕብረተሰብ ከላይ ከም ዝወሓስ ንምርኣይ ኢና ወይ ከለ ክልትዩ ቢንቶ ምዃኑ ማሕበራዊ ስነፍልጠት ንማሕበራዊ ትምህርቲ ዕቤት ቢንቶ ምዃኑ ከነርኢ ስለ ዝዘለና ናታ ቴማ ተጠቂምና ኣላ ማለት እዩ።
2: መጀመርያ ልምምድ ጌርና ኢና ነዊሕ ግዜ ትሬን ጌርና ኢና ከመይ ክኾን ኣሎ ኣብ ኣመራርፃ ደርፊ ምስቲ መዓልቲ ዝኸይድ ደርፊ ኣመራርፃ ነዊሕ ትሬን ጌርና ከምዚኣ ክነእዘባ ፀናሕና ቅሪብና ኣለና ማለት እዩ።
5: ኣነ ሕትያ ዝነበርካ ኣርእስቲ ፖለቲካል ሳይንስ እዩ። ፖለቲካል ሳይንስ ብጣዕሚ ሰፊሕ ትምህርቲ እዩ። ኣብ ሓደ ግዜ ኣብ ሓደ ወርሒ ትውድኦት ዓይነት ትምህርቲ ኣይኮነን። ካብዚ መፅናዕቲ እዚ ዝፈለጥኩ እንተሎ ብዛዕባ ዝኾነ ነገር ክትዛረብ ወይ ከተቐርብ ትኾንካ ፅቡቅ መፅናዕቲ ክተካይድ ከም ዘለካ እዩ። እዚ ሰብ ንሰምዖ ኢና ብዛዕባ ፖለቲካ ዝዛረብ ብዛዕባ መሪሕነት ክዛረብ ንሰምዐ ኢና፣ ግን ፖለቲካ እንታይ ከምዃኑ ግን ዝፈልጦ ብዙሕ ሰብ የለን። እዚ ብዛዕባ ዝኾነ ነገር ክትዛርብ ብዛዕባ ዝኾነ መሪሕነት ክትዛርብ ብዛዕባ ዝኾነ ጋቨርመንት ክትዛርብ ትኾንካ መጀመርያ ፖለቲካ እንታይ ከምዃኑ

0: تأثر نيبوليتيكان حيلن مريحنة كانت فلتر كانت
1: اوكي انجلش حجي استفل عليو برانشز يزالو استفل عليج انفرات علو اذا يوم دماني ستيريوتايب اند ديسكريمينيشن اند ستيريوتايب جيزالو نحنا بعبي مالتيو اند لينستكس دحن بحفشا لينستكس علو لانجويج እዚ ኢታታሎ ማለት እዩ እዚ ክንፈላልዮ ከለና ላንጉጅ ማለት ቋንቋ እዩ ሊኒስቲክስ ድማ እቲ መበቆል ቋንቋ እቲ ቋንቋስ ብኸመይ መፅኡ ዝነግረና ወይ ድማ ዝሕብረና ዓውደ ትምህርቲ እዩ ማለት እዩ
2: ኩሉ ግዜ ብሉፅነት ክመፅእ እንከሎ ፍልልያት ካ ትፈጥር ሕጂ እቶም ተምሃሮ ከዓ ሶሻል ሳይንስ ካብ ናቹራል ሳይንስ ዝለዓለ ኢልካ ክትነብሮም ከለካ እንታይ ይኮናሉ ፍልልያት ኣብቶም መንእሰያት ተምፅእ ኣለካ ማለት እዩ ሕጂ መንእሰይ ዝበሃል ካ ኩሉ ግዜ እንታይ እዩ እቲ ፒላርስ እቲ ዓንዲ ናይ ሕብረተሰብ መንእሰይ ሕጂ መንእሰይ በቲ ዝከኣሎ መጠን በቲ ሱ ዘሎ ብቕዓት እንታይ ኣብ ማሕበራዊ ስንፍጠት ኮይኑ ድዩ እንታይ ባህርያዊ ስንፍጠት ኮይኑ ድዩ ማዕረ ዝኾነ ኣበርክቶ ንሕብረተሰቡ ክገልግል ዝኽእል ዝኾነ ኢና ጌርናዮ ኤግዚቢሽን ማለት ካብ መጀመርቶ

0: ሕጂ ቀዳማይ ቀዳማይ ፀላው እንታይ እተይና ስድራ ቤት ሓገዝ ትኾንሎ ማለተይ ሕጂ ናይ በቲ መምህር እንዳጎስጎሰ ወላዲ ዘይሕግዝ እንተኾይኑ ወላ ሓንቲ ወላዲ እንዳሓገዘ መምህር ዘይጎስጎስ እንተኾይኑ ከ ወላ ሓንቲ እታ ኢፌክትስ ሓንቲ እያ ማለት እዩ እቲ ፅቡቅ ውፅኢት ኣብቲ ተምሃራይ ከነምፅእ እንተኮይና ግ እንታይ ክኾን ኣሎ ወለዲ እቲ ብቕዓት ናይ ውላዶም ኣብ ምንታይ ምዃኑ ኣብ ባህርያዊ ስነፍጠር ድዩ ዝምርከስ ወይስ ኣብቲ ማሕበራዊ ስነፍጠር ድዩ ወይስ ኣብቲ ባህርያዊ ክፈልዮ ክኽእል ኣለዎ ማለት እዩ ሕጂ ገሊኦም ወለዲ እንታይ ይብሎም ነቶም ተምሃሮ ማለት እዩ ማሕበራዊ ስነፍጠት ክትኣቶ የብልካ ንምንታይ እቲ ማሕበራዊ ስነፍጠት ከምዚ ከምዚ እዩ ገለ እዩ ተፀለውቲ ኢኻ ክትከውን ገለ ወይ ሕማቅ ኣቨሬጅ ኢኻ ክተምፅእ ሕማቅ ዝኾነ ውፅኢት ኢኻ ክትሕዝ ዳሕራይ ገሊሎም እንታይ ገብሮ ማለት ወላዲ ንባዕሉ ኣይቅበሎን ማሕበራዊ ትምህርቲ ሕጂ እቲ ቀንዲ ሓሳብ ናይዛ ኤግዚቢሽን ከማ ንሱ እዩ ነቲ ወለዲ ነቶም ወለዲ ዝበሃሉ ዘለዎ ሲ ነቲ ብቕዓት ናይ ማሕበራዊ ስነፍጠት ማዕረ ባህርያዊ ስነፍጠት ምዃኑ ንኸነርኢ ማለት እዩ ንመፃእ ከ እቲ ተምሃራይ ብዝያዳ ነቒሑ ኣብ ከምዚኣስ ኣነስ ሂስትሪ እንተኣትየ ክምዕብል ኽእል እየ ጂኦግራፊ እንተኣትየ ክምዕብል ኽእል እየ ዋላ ኣብቲ ፋይን ኣርትስ ኣትየ እውን ምስ ዝኾነ ኣበርክቶስ ክገብር ይኽእል እየ ኢሉ ሲ ሓሳብ ንኸምፅ እቲ መጀመርቶም ማለት እዩ ሕዚ ልክዕ ከምቲ ኣብ ሓደ ሃገር ዶክተር ኣሎ ብዓብኡ ከ ፈራዳይካ ኣሎ እቲ ባይታ ዘንፀባርቕሉ ዘሎ እቲ ብቕዓቶም ዝኽፍሉ ዘለዎ ባይታ በበይ ንኸውን ይኽእል እዩ ዶክተር ዝሰርሖ ስራሕን እቲ ጃዝ ዝሰርሖ ስራሕን በበይ ንኸውን ይኽእል እዩ ግን ፈራድ ተዘይሃልዩ ዶክተር ጥራሕ ሃልዩ ወላ ሓንቲ ትርጉም የብሉን ዶክተር ሃልዩ ከ ፈራድ ተዘይሃልዩ ወላ ሓንቲ እቲ ዶክተር ናይ ባህርያዊ ስነፍጠት ክኾን ከሎ እቲ ጃጅ ከዓ እቲ ፈራድ ከዓ ናይ ማሕበራዊ ስነፍጠት ትኾን ኣሎ ማለት እዩ ሕጂ ክልቲኦም ግን ማዕሪ ኮይኖም እምነት ሕብረተሰብ ዘገልግልዎ ሓደ ካብ ሓደ ሲ ዝልዕል ኣይኮነን እቲ ባህርያት እዩ ዝፈላለ እቲ ባህርያት ናይ ስራሕ እዩ ዝኣ ዝፈላለ እምበር እቲ ብቕዓት ወይ ድማ እቲ ኣገልግሎት ዝህብዎ ዘለዉ ክልቲኦም እንታይ ጥቕምን ኣለዎ ማለት ነቲ ሕብረተሰብ
1: መብዛሕትኡ ሕብረተሰብና ከዓ ነዚ ሶሻል ሳይንስ ወይ ኣርት ዘሎ ናይ ድኹማ ተምሃሮ ወይ ገለ እዩ ኣተሓሳስባ ዘሕደረ ማለት እዩ ስለዚ ሓደ እቲ ተምሃራይ የጓሳግስ ከምኡውን ሕብረተሰብ ኣብ ማሕበራዊ ስነፍጠት ዘለዎ ርዴት እውን ክበብል ይሓስብ ማለት እዩ
2: እዚ ናይ ማሕበራዊ ስነፍልጠት ዝበሃል ትምህርቲ ኩሉ ግዜ ኣብ ምፅሓፍ ኣብ መፅናዕቲ ምግባር እዩ ሓደ ተምሃራይ ናብ ካኣቱ እንድሕር ኮይኑ ናይ ምንባብ ልምዲ ኸጥር ክኽእል ኣለዎ ብዘይብኡ ዝሳብጀክት ዝዓውደ ትምህርትታት እዚ ብዙሕ ሰብ ከም ናይ ሕማቓት ተምሃሮ ነጥቢ ዘይብሉ ተምሃራይ ኢሉ ይሓስቦ እዩ ከም ዓይን ሓቂ እንድሕር መፂና ግን እዚ ዓውደ ትምህርቲ እዚ ኣብ ዝወድኡ እሶም እዮም ኩሉ ነቲ ሕብረተሰብ ዘማዕብል ነገራት ኣብ ምምእዛን ናይቲ ሕብረተሰብ ዝሰርሑ ምስቶም ምስ ከምኦም ዘሎ ናይ ባህርያዊ ስነፍልጠት ዝበሃል ዓውደ ትምህርቲ ስለዚ ሓደ ተምሃራይ ናይ ምፅናዕቲ ክእለታቱ ዓብ ክክብ ክንብል ናይ ምንባብ ክእለቱ ዓብ ንክብል

0: ድማ ኣብ ከምዚ ዓይነት ዓውደ ትምህርቲ ክኣት ይኽእል እዩ።
1: ኣነ ኮ ናይ ሕማቕት እዩ ናይ ንፋዓት እዩ ዝበሃል ነገር የለን ኣብ ስትሪም ምምረፅ ማለት እዩ። እቲ ቀንዲ ዘገድስ ነገር ንዓኻ እንታይ ደስ ይብለካ ኣብ ምንታይ ክትሰርሕ ትኽእል እዩ ማለት እዩ ትወሳኒ። ኣነ ብዛ ነብሰይ ፐርሶናሊ 98 ኣቨሬጅ ኣለኒ ናይ ዩኒት ቀዳማይ ኣለኹ ናይ ቤት ትምህርቲ ዝመርጦ ስትሪም ከዓ ኣርት ስትሪም ወይ ሶሻል ሳይንስ ስትሪም እዩ ማለት እዩ።
2: እንድሕር ንፍዕ ኮይንካ መብዛሕትኡ ሰብ ናብ

0: ሓደ ተምሃራይ እቲ ክሰርሖ ዝደሊ ንመጻኢ ኣብ ህይወቱ እንታይ ክኸውን ንደሊ ኣቐዲሙ ክሓስበሉ ኣለዎ። ብፍላይ ከም ተምሃራይ ኮይኑ ኣብ ሃይ ስኩል ወይ ድማ ኣብዚ ካልኣይ ደረጃ ምስ በፅሐ ተቐዳማይ ክሓስቦ ዘለዎ ነገራት ንመጻኢ እንታይ ክኸውን ኣለኒ ሓደ ሰት ኦፍ ጎልስ ወይ ድማ ዕላማታቱ ከነፃፅር ክኽእል ኣለዎ። ናብዚ ንኻኣቱ ንድሕር ኮይኖም ናብዚ ዓውደ ትምህርቲ እዚ ድማ እቲ ክገብሮ ዘለዎም መጀመርታ ናይ ምንባብ ክእለቶም ዓብዲ ኣይኮነን ክርኢ ኣለዎም። ማዕርኽ ንደይ ምስ ናይ እተን ዓውደ ትምህርትታት ኣብ ማሕበራዊ ስነ ፍልጠት ዘለዋ ማዕርኽ ንደይ ፍትወትን ማዕርኽ ንደይ ተገዳስነትን ኣለዎም ኣብ ግምት ክእቱ ኣለዎም። ክል ስለ ዝማርሃኹስ ግን እቲ ሓደ ካብቲ ሓደ ሓይሽን ኢልካ ውን ክትፈልዮ ስለ ዘይትኽእል እዞም ተምሃሮ እዚኦም እቲ ናቶም ዕላማታት እንድሕራ ነፂሮም ፈሊጦም ኣብ መወዳእቱ እንታይ ዓይነት ዓውደ ትምህርቲ ክመርፁ ከም ዝደልዩ ክበፅሕዎ ይኽእሉ እዮም።
1: ነቶም ድመፁ ከላይ ፅቡቅ ኣርኣያ ነቶም ድሌታቶም ንክፈልጡ እውን ነቶም ምናልባት ኣብዚ ዝወዓለ ኤግዚቢሽን ናሲ ቆልዑት ነይሮም ናዮም ዓበይቲ ነይሮም ናዮም ብፍላይ ነቶም ዘይመረፁ ብቕዓቶም ንኸለልዩ እውን ሓጊዝና ዝብል ርዲት ኣለኒ።
2: ንመጻኢ ከምዞም ዝሓለፉ ኣቦታትና ኣያታትና ማለት እዩ ብሙዚቃ ተመክሮ ዘለዎም ከምኦም ንሃገረይ ከገልግል ሙዚቃ እዩ ዘለኒ ክእለታ ማዕቢለ ነብሰይ ንሃገረይ ከምኡ ተስፋ ገብር
3: ኣነ ኣምላኽ ተፈቂዶ ትምህርተይ ወዲየ ሕጊ ክወድእ ደሊ ማለት እዩ ሎ ኮይነ ሎየር ኮይኑ ድማ ንሃገረይ ፍትሒ ኣምንጋስ ክሰርሕ ደሊ
4: ኣነ ናይ ኣርት እንድሕር ኮይነ ሳይኮሎጂስት ይኸውን ደሊ እንድሕር ኣብ ሳይንስ መፂና ድማ ናይ ስነ ልቦና ይኸውን ደሊ እንድሕር ኣብ ሳይንስ መፂና ወይ ድማ ኣብ ናቹራል ሳይንስ እንድሕር መፂና ድማ ሚድዋይፍ ይኸውን ደሊ ወይ ድማ ኦብስቴትሪክ ዶክተር
5: ዝኾነ ይኮነ ዓውዲ ትፈትዎ ዝኾነ ዓውዲ ክኾነ ኣለዎ ጭዒርካ ጥራይ ካብቲ ዝደለካ ደረጃ ክትበፅሕ ትኽእል ማለት እዩ ፃዕርን ብዙሕ ስራሕን ከዓ ይሓትት እዩ ማለት እዩ። እዚ ኣነ ካብ ቀደመይ ምንባብ ፈቱ ምፅናዕ ፈቱ ምሽምዳድ ፈቱ ስለ ዝነበርኩ ባዕለይ ሶሻል ሳይንስ ክመርፅ ከም ዘለኒ ፈሊጠ ማለት እዩ ብኡ ከዓ ፖለቲካል ሳይንስ ወይ ለው ካ ክመሃር ደሊ ማለት እዩ
1: ቀንዲ ንሕና ክንብሎ ንደሊ ማለት እዩ በዛ መዓልቲ እዚኣ

0: ማሕበራዊ ስነ ፍልጠት ካብ ባህርያዊ ስነ ፍልጠት ይዓቢ ኮና ንዝምዘርና ንሓንቲ ሃገር ክልቲኡ ማዕረ ማዕረ ከም ዘድሊ እዞም ተማሃሮ ከዓኒ ንኩሉ ብሓደ ባይታ ክፈተሎም ከም ዘለዎ ንክሪዮ ሕጂ ሓደ ሰብ ኮሌጅ ክኣቱ ወይ ማይነፊሒ እንታይ ከም ዝፅበዮ ብናቹራል ሳይንስ ወይ በዚ ባህርያዊ ሳይንስ ይፈልጥ እዩ እንታይ ኣለዋ ማይነፊሒ ኢንጂነሪንግ ገለ ንብል ብሶሻል ሳይንስ ወይ ብማሕበራዊ ስነ ፍልጠት ግን ስጋብ ሕጂ ብፍላይ ኣብ ሴኮንደሪ ወይ ካልኣይ ደረጃ ቤት ትምህርታት ብዙሕ ኣይግበርን እዩ ስለዚ ብሕጂ እንታይ ይፅበዮም ኣለው ብፍላይ እዞም ዓሳይ ክፍል ኣለው እንታይ ይፅበዮም ኣለው እንታይ እንታይ ርእዮም ክኣቱ ከም ዘለው እዩ ትናህና ዕላማ ማለት እዩ
1: ከምዚ ሃይ ስኩል ተምሃሮ ዝሓስቦ ሓሳብ ኣይኮነን እዚ ከምዚ ኣብ ኮሌጃት ትሪኦ ዓይነት ሓሳባት እዩ ኣብ ኩሉ ማለት ኣብ ሂስትሪ ይኹን ኣብ ጂኦግራፊ ይኹን ኣብ ኢንግሊሽ ይኹን ዋላ ኣብቲ ናይ ሚዚክ ፋይን ኣርት ዘለዎ ከማኒ ክንሪኦም ከለና እቲ ብቕዓቶም ብጣዕሚ ፅቡቅ እዩ ዘሎ ሕዚ ንሶም ደኺሞም ስለዝኾኑ ከመስግኖም ይደሊ ዳሕራይ ከዓ ቤት ትምህርቲ ከዓ ብዓብዩ ማለት እዩ

ሰላም ተኻታተልትና ፍቅርትን መጽሓፍ ንሎሚ ኣብ ዳይ ሕትመት ክልተ ኣገደስቲ መጽሕፍቲ ቀሪብናልኩም ኣለና። ታሪኽ ካምዝንታው ዘይተረፍ ዕዳ ብሌትናል ኮኖርየል ባህታ ሚካኤል፣ ከምኡ ውን ጥበብ ኣተዓባብያ ደቅና ብጋዜጠኛ ጴጥሮስ መንግስት ዝተዳለዋ መጽሕፍቲ ከነላልየኩም ኢና።

እዛ ኣብ ሌተናል ኮሎኔል ባህታ ሚካኤል ዝተጻሕፈት ታሪኽካ ምዝንታዊ ዘይተረፍ ዕዳ ዘርእስታ መጽሓፍ ኣብ ቅዲ መዘክራዊ ድርሰት እትስራዕ ኮይና ኣብ 181 ገጻት ዝተዘርግሑ 11 ምዕራፋት ዘካተተት እያ። ምስቲ ዛንታ ዝኸዱን ተወሳኺ መብርሂ ክህቡ ዝኽእሉን ኣስኣል እውን ኣብዛ መጽሓፍ ሰፊሮም ኣለዉ። ግምግምትን ኣስተማቐርትን ናይዛ መጽሓፍ ብመጀመርታ መዘክራዊ ድርሰት ኣብ ሰፊሕ ታሪኽ ከመይ ከም ዝረአዮም ክብርህኪ ኢሎም። ከምዚኦም ዓይነት መጽሕፍቲ ብጉዕዞ ውልቀ ሰብ ኣቢሎም ንሓፈሻዊ ታሪኽ ከይጐሰዩ ሓቀኛ ተመክሮ የመሓላልፉ። ኣብ መዘክር ባህላዊ፣ ታሪኻዊ፣ ፖለቲካውን ማሕበራውን ዛንታ ይትንክፉ። ኣብ ዝተወሰነ ነገር ብምትኳርካ ነገራት ብዕንቆትን ብስምዒትን ይድህስሱ። እዛ መጽሓፍ እውን ከምዚ ዓይነት ትሕዝቶ ሒዛ ዘላ።

ኣብዛ መጽሓፍ ካብ 1958 ክሳብ ዚ ዘለናዮ መድረኽ ዝተሓለፈ ውልቃውን ሓበራውን ዛንታ ተጠቓሊል ኣሎ። ታሪኽ ምርሳዕ ብርሃን ዓይኒ ካብ ምስኣን ዝንእስ ኣይኮነን። ስለዚ ዝኽርታት ክስነድ እዩ ዘለዎም። እንተዘይተሰኒዶም ድሓር ትርእዮ ነገር የለን። ስለ ዝኾነ እምበኣር እዛ መጽሓፍ ካብ ዓዲ ንፋስ ኣስመራ ዛግር ኣብ ዝተፈላለየ ከባቢታት ሳሕል እንደገና ኣስመራ ደቀ ምሓረ ኣሜሪካ ብምጥቃስ ገፊሕ ዛንታን ሰፊሕ ቦታን እያ ተርእየና ብምባልዮም ገምጋሞምን ምስትምቓሮምን ኣቕሪቦም። ሳልሰይቲ መጽሓፍ ንሕትመት ዘብቅዐ ሌተናንት ኮሎኔል ባህታ ሚካኤል ኣብ መወዳእታ ቃሉ ኣስሚዒ ነይሩ። መድረኽ ብዝፈጠሮ ምስኩላትና ብዙሕ ፍሉይ ፍጻሜ ዝሓዘ ዛንታ ኣለና። ስለዚ ካብ ምሳና ሒዝናዮ ንሓልፍ ከነትርፎ እዩ ዘለና። ዘይከኣል የለ እናበልና ብዙሕ ነገር በዲህና መጺና ኢና። ነዚ ኣባህላውን ብተግባር ርእናዮ ኢና። ሕጂ እውን ዘይከኣል የለን እንተ ኢልና ክንገብሮ ንኽእል ኢና። እንተ ኽኢልና ንጽሕፍ፣ እንተ ዘይክኢልና ድማ ንዝጽሕፉ ንዘንትወሎም። ስቕ መባል ግን ጽቡቕ ኣይኮነን። ዓብዪ ነገር ጌርና ክንስና ንእሽቶ ነገር ክተርፈና የብሉን። ደቅናን ደቂ ደቅናን ከዓ ዝጭበጥ ታሪኽ ክነጽንሓሎም ኣለና። ስለዚ የ ነዛ መጽሓፍ ታሪኽካ ምዝንታው ዘይተርፍ ዕዳ ክብላ ክኢለ ከማርእስቲ ጥራይ ዘይኮንኩ ንነፍሲ ወከፍ ሰብ ንምዝኽኻር እውን እየ ከምኡ ክብላ ዝደለኹ ብምባል እዩ ሓሳቡ ዛዚሙ።

እዛ ብጋዜጠኛ ጴጥሮስ መንግስ ዝተጻሕፈት ጥበባት ዓባብያ ደቅና ዘርስታ መጽሓፍ ኣብ 186 ገጻት ዝተዘርግሑ ቀንዲ ዕማም ወለዲ ውጥናት ዓባብያ ደቅና ንውልድና ከም ዘለዎ ምቕባል ኣቲ ዓባብያ ደቅና ካብ መንምሃሮ ምዕባይ ቈልዑ ኣብ ወጻኢ ብወለዲ ብቐጻሊ ዝለዓሉ ሕቶታት ዝብሉ 6 ምዕራፋት ዝሓዘት ኮይና ናብ ደቀቕቲ ዝርዝራት እትወርድ እዋናዊትን ኣገዳሲትን መጽሓፍ እያ።

ኣብዛ መጽሓፍ ርእይቶኦም ካብ ዝሃቡ ዳይረክተር ጨንፈር ድሕነትን ቆልዑን ስድራ ቤትን ምንስትሪ ዕዮን ማሕበራዊ ድሕነትን ተስፉ ሰሎሙን መጽሓፍ ጥበባት ዓባብያ ደቅና ንዅሎም ኣብ ቅድሚ ወሊድን ኣብ ናይ ወሊድ ዕድመን ዘለዉ መንስያት ውሉድ ዘዕቢ ዘለዉ ወለዲ እናሓጐታትን ኣባሓጐታትን እተምህርን እተማእዝንን ብልጽቲ መጽሓፍ እያ። ጸሓፊ ኣብ ተመክሩኡን ፍልጦቱን ከይተደረተ ናይ ዝተፈላለዩ ክኢላታትን ተመክሮታትን ርኽበታት ናብ ክውንነት ሕብረተሰብ ኤርትራ ኣቕሪቡ ስለ ዘዳለዋ መሃሪትን መወከሲትን ክትከውን እያ ዝብል እምነት ኣሎኒ ይበል። በዓል ሞያ ስነ ልቦና መምህር ኣብ ኮሌጅ ትምህርትን መጽናዕቲ ቋንቋን ዓዲ ቐይሕ ጳውሎስ ዘካርያስ ብወገኑ ኩሉ ወላዲ ኩሉ ብሕጂ ክወልድ ዝሓስብ ኩሉ መምህር ኰታስ ኩሉ ምስ ቈልዑ ርክብ ዘለዎ ሰብ ንዝኣበ ክብርታት ሕብረተሰብናን ዘመናዊ ስነ ፍልጠትን ዝተመርኰሰት መጽሓፍ ከንብባን ንቕሓቱ ኣዕብዩ ንደቁ ንተምሃሩኡን ብእወታዊ መንገዲ ከኣለ ንምሕፀን ብምባል ሓሳቡ ኣካፊሉ። ካብ ሚኒስትሪ ጥዕና ክኢላ ኣእምራዊ ጥዕና ሰሎሙን ነማርያም ብወገኑ መጽሓፍ ጥበባት ዓባብያ ደቅና ወለዲ ነፍሶም ንኽፍትሹ እትሕግዝ ኮይና ርኺበ እያ። ንቈልዑ ካብ ሕፃንነቶም ብግቡእ እንተኾስኩስናዮም ጥዑይ ኣእምሮ ኣተሓሳስባን ባህርያትን ይህልዎም። እዛ መጽሓፍ ንጽርትን ብውሕሉል ኣገባብን ጽፉፍ ቋንቋን ዝተጻሕፈትን ስለ ዝኾነት ከኣ ተነባቢት እያ። ብዅሉንትንኦም ብቑዓት ቈልዑ ንኽንውንን እዛ መጽሓፍ ዓብዪ ኣበርክቶ ከም ዘለዋ እተኣማምን። ብምባልዮም እዞም ናይ ዝተፈላለየ ዓውዲ ክኢላታት ርእይቶኦም ሂቦም ብላ እዛ ብጋዜጠኛ ጴጥሮስ መንግሥት ዝተጻሕፈት ጥበብ ኣተዓባብያ ደቅና እትብል መጽሓፍ ንምንባቡ ቐሊል ንምርድኡ ፈኲስን ጥዑሙን ኣገባባ ጻሕሕፋ ትኸቲላ ዘላ መጽሓፍ ክንደይ ዓይነት ወለዲ ከም ዘለውን ናቶም ኣሉታውን ኣወንታውን ኣገባባት ምህናጽ ርእሰ ምት እመማን ደቅና ንኽሰምዑና ክንገብሮ ዘለና ሜላ ሕርቃን ፍርሒ ሓጐስን ሓዘንን ተቈጻጸር ተቈጻጸር ዝብል ስምዒታት ካ ምግታእ ንደቅና ምስማዕ ሕግን ምዕባይ ደቅናን ኣብ መንጎ ኣሕዋት ዝርአ ምትልላኽ ደቅናን ስርቅን ሓሶትን ወልፍን ስምዒታትን ካልኦት ደቀቕቲ ዝርዝራትን ዝሓዘት እያ። እዛ መጽሓፍ ብተወሳኺ ኣብ ርእስቲ ዘለውዋ ብርክት ዝበሉ ኣሳል ኣብ ነፍሲ ወከፍ መዓልቲ ምስ ደቅና ዘጋጥመና ፍጻመታትን መፍትሒኦምን እውን ኣስፊር ኣላ። ንደቅና ብፍልጠትን ብንቕሓትን ክንመርሖም እትሕግዝ ብኣእምሮ ብኣካል ብመንፈስ ብሞራልን ድልውነትን ብቑዓት ቈልዑ ከነዕቢ እዛ ጥበባት ተዓባብያ ደቅና ትብል መጽሓፍ መሪሕ ክትኮነና እያ። ሕይወት ጥዕምትን ውፅኢታዊትን ንኽትከውን ኣብ ዝዓብዪ ቈልዒ እዩ ዝምርኮስ። ስለዚ ከምዚኦም ዓይነት መጽሕፍቲ ብምውካስ ንደቅና ብመረዳእታ ንዕቢ እዩ።

ኣዒንቲ ካብተን ኣዝየን ተነቀፍቲ ክፋል ኣካላትና ስለ ዝኾና ልዑል ክትትልን ጥንቃቐን ዝሓታ የን። ኣዒንቲ ዝተፈላለየ ክፋላት ዝሓቑፋ የን። ነውሶ ከፍ ክፋል ዓይንኻ ጉቡዕ ማማ እናሰላሰለት ትነጥፍ።

0: ኣዒንቲ ክርእያ እንተ ኾይነን ብመጀመርያ ዝጸልወን መጠን ብርሃን ኣብ ሓደ ኣከባቢ እዩ። ምጡን ብርሃን ንዓይንቲ ብዘይ ዝኾነ ጸገም ኣተኪረን ክጥምታን ንጡፍ ስርሕን ከሰላስላን ይኽእለን። መጠን ብርሃን ዓቑኑ ምዝሓልፍ ወይ ምዝጐድል ከዓ በንጻሩ ሃስያ ኣብ ዓይኒ ይጅምር። ንምዃኑ ኣዒንቲ ዝጸርኦ ዓይነት ብርሃን ክሳብ ክንደይ ዓቕን ክህልዎ ይግባእ? ኣብ ግዜ ቐትርን ምሸትን ንኣዒንቲ ዘድልየን ዓቕን ብርሃን ከ ይፈላለ ዶ? ካብቲ ብተፈጥሮ እተዋህበና እንሪኦ ብርሃን ማለት ፀሓይ፣ ወርሒ፣ እቲ ብደቂ ሰባት ዝማዕበለ ብርሃን እንታይ ፍሉይነትን ሃስያን ክህልዎ ይኽእል? ዓይነታት መብራህታትን ዓቕኖምን ብኸመዮም ዝፈላለዩ? እቶም ንኣዒንቲ ኣዝዮም ጐዳእቲ ዝበሃሉ ዓይነታት መብራህትን ሕብርታቶምን ከ ከመይ ዝኣመሰሉ እዮም ዝብሉን ካልኦት ሕቶታትን ኣብዚ መደብ ክምለስ እዩ። ሰናይ ምክትታል።
1: መብራህቲ ማለት እዚ ፀዓት ኮይኑ ናብ ውሽጢ ዓይንና ኣትዩ መስርሕ መስረቲና ዝበሃል ወይ ከዓ መትና ዓይኒ ተራኺቡ ምስሊ ዝፈጥር እዩ። መብራህቲ ማለት ንሕና ንሪኦሉ እዩ ንሕናስ ድፍጠረሉ ሓይነ ኢነ ፀዓት ኮይኑ ምስ ናይ መትናዊ ዓይነ ተራኺቡ

0: ዝፍጠር ምስሊ እዩ ማለት እዩ። ሕጂ እዚ ብርሃን እዚ ወይ ከዓ እዚ መብራህቲ እዚ ኣብ ኩሉ ግዜ ንኣብነት ኣብ ብርሃን ኩሉ ግዜ ንሓና ሞዴል ንብሎ ኣብ ቀትሪ ዝጥቀመሉ መብራህቲ ንኣብነት እዚ ናይ ፀሓይ ብርሃን ኣብ ምሸትካ ፀልማት ማለት እዩ። ልክ ኣካላትና ከዓ ብኡ መጠን ዝተኣሳሰረ እዩ። ንኣብነት ኣብ ግዜ ለይቲ ኣብ ግዜ ቀትሪ ትድቅሶ ኣብ ግዜ ለይቲ ትድቅሶ በበይኒ እዩ። ምክንያቱ ለይቲ ሆርሞንስ ኣለዉ ወይ ከዓኒ እዚ ሜለኒን ፕላስ ዶፓሚን ዝበሃሉ ክልተ ሆርሞንስ ኣለዉና። እዞም ሆርሞንስ እዚኦም እቶም ሜለኒን ኣብ ግዜ ምሸት ዝፍጠሩ ኮይኖም ንናይ ድቃስ ፕሮሰስ ኩሉ መስርሕ ነቲ ኣይሪስ ዝበሃል ኣሎ ወይ ከዓ ብሌን ዓይኒ ንብሎ እቲ ብሌን ዓይኒ ብርሃን ኣግፊሑ ወይ ከዓኒ ኣብ ግዜ ፀልማት ኣግፊሑ ንክርኢ ዘግፍሖ መስርሕ ኣሎ። ልክዕ ከም ናይ ቀትሪ ማለት እዩ፣ ከም ናይ ምሸት ማለት እዩ። እዚ ዶፓሚን ዝበሃል ከዓ መብዛሕትኡ ካብ ኣካላትና ተመንጭዩ ኣብ ግዜ ቀትሪ ኮይኑ ዝሰርሕ ዓይንና ፅብብ ዝበለ ብርሃን ክቋፀር ብርቱዕ ብርሃን ስለ ዘሎ ብርሃን ክቋፃፀር ዝሕግዝ ማለት እዩ።
1: ካብቶም ብተፈጥሮ ዝተዓደሉና ብርሃናት ማለት ኣብ ግዜ ቀትሪ ፀሓይ ኣብ ግዜ ለይቲ ከዓ ወርሒ እቶም ብደቂ ሰባት ዝተመሃዙ መብራህትታት ኣብ ባህርያቶምን ከስዕብዎ ዝኽእሉ ሳዕቤናትን ኣዝዮም ዝተፈለዮም ዓቐኖም ሓሊናን ጉቡእ መከላኸሊ ምስ ዘይንገብረሎም ድማ ኣዝዮም ሓደገኛታት ይገብሮም። ብፍላይ ኣብዚ ሎሚ እዋን ምስ ቴክኖሎጂካዊ ምዕባለ ተኣሳሲሩ ዓይነታት መብራህትን ኣቐኖምን እናበርትዐ ይመፅእ ስለ ዘሎ ጉቡእ ጥንቃቐ ክንገብር ንግደድ።
0: ሕጂ እዚ ናይ ብርቱዕ ብርሃን ዝበልካዮ ኣብ ዝኾነ ዝረአ ዘሎ ዝበልካዮ ከዓኒ ንኣብነት ኣብ ግዜ ፀልማት ንብል ከለና ኣካላትና ልክዕ ብኡ መጠን ልክዕ እቲ ተፈጥሮና ማለት እዩ ከምዚ ዶፓሚን ሜለኒን ዝበሃል ኣብ ኣካላትና ስለ ዝፍጠር እቲ ምግፋሕ ወይ ከዓ እቲ ብሌን ዓይኒ ይገፍሕ እሞ ሕጂ ልክዕ ከም ቀትሪ እቲ ብርሃን ናቱ ዝኸኣለ መስራሕ ኣለዎ። ንኣብነት ኣብ ሓደ ብርቱዕ ብርሃን እንድሕር ኣቲኻ ሕዱር ሳዕቤኒ ህፁፅ ሳዕቤን ዘምፆ ለውጡ ኣለዎ ማለት እዩ። ኣብ ሕዱር ሳዕቤን ዘምፆ እዚ ፎቶ ከራታይትስ ንብሎ ብህፁፅ ነገር ቀልጢፉ ይደጉሓኳ ማለት እዩ። ምስ ደጉሐ ደምፆ ኣብ ዋሃዮናይ ጉልማሽ ዓይኒ ኣብኡ ማህር እምቲ የስዕብ እቲ ህፁፅ ንብሎ ሽዑ ሰብ ክነብዕ ጅምር ክጨባበጠ ጅምር ጨዋዳ ብርቱዕ ብርሃን ኣይርእን ድሕሪ ግዜ ማለት እዩ። ውፅእ ምስ በለ ብርቱዕ ብርሃን ኣይርእንን ይሽገር ማለት እዩ። ተሸጊሩ ሕጂ ሲ ብቐጥታ ናብ ሕክምና ከይዱ ናትፍወስ ኣለዎ ማለት እዩ። እዚ ብህፁፅ ዘስዕቦ ማለት እዩ። ብሕዱር ዝተስዕቦ ብርቱዕ ብርሃን ምክንያቱ ኣብ ፀልማት ብርቱዕ ብርሃን ምህላው ቁርብ ከገፊሑ ስለ ዘሎ እቲ ናይ ብሌን ዓይኒ ብርሃን ቀልጢፉ ይደኣቱ ቀልጢፉ ምስ ኣተዎ ከዓኒ ሕጂ ናብ ውሽጢ ዓይንና ናብ ረቲና በፅሕ ኣብ ረቲና ድምፆ ሳዕብን ኣለዎ እሱ ከዓኒ ከምዚ ምስ ዕድመ ዝመፅእ ናይ ምርኣይ ፀገም ዝገብር ከምዚ ኤጅር ላይት ማኩላር ዲጀነሬሽን ንብሎ ምቁ ፀገም ምፅእ ካልእ ኣብ ውሽጢ ንባዕሉ ኣብ ጉልማሽ ዓይኒ ፀገም ምፅእ እዚ ብብዝሒ ዘሎ እዚ ናይ ካታራክት እዚ ናይ ዓፅሚ ዓይኒ ምፅእ ብዓብዩ ከዓ እቲ ናይ ሓበላ ዝበሃል ቀንጥካ የቀላጥፎ። ስለዚ ኣብ ግዜ ፀልማት ብርቱዕ ብርሃን ናቱ ዝኸኣለ ምስቲ ናይ ቀትሪ ዝሰማማዕ ዓይነት ብርሃን ክኸውን ከም ዘለዎ እዩ ዝነግረና ሳይነስ ማለት እዩ።

ብዓብኡ ብርሃን ማለት ሕጂ ኣብ ክልተ ክንመቅሎ ንኽእልና እዚ ኣልትራ ቫይለት ንብሎ ምስ ዝከኣለ እቲ ዌቭ ሌንግዝ ናቱ ታሕቲ ካብ ብርሃን ዓይንና ንኣብነት ካብ ፀሓይ ብርሃን ዳይረክት ዝመፅእ ኣሎ ካብ ባሕሪ ተንፀባሪቆ ድመፅእ ኣሎ ካብ ብርሃን ልሙፅ ነገር ተንፀባሪቆ ድመፅእ ኣሎ ሕጂ ኩሎም እዚኦም እዞም ጩራ እዚኦም ንዓይንና ኩሉ ግዜ ዓይንና ክከታተሎ ክዓግቶ ዝግብኦ ናቱ ዓቐን ወይ ከዓ ዌቭ ሌንግዝ ንብሎ ኣሎ ሕጂ እቲ ዝበዝሐ ዝዓግቶ እዚ ጉልማሽ ዓይንን እቲ ናይ ተፈጥራዊ ለንስን እዩ ዝበዝሕ ዝዓግቶ ነቲ ብርቱዕ ብርሃን ማለት እዩ እቲ ዌቭ ሌንግዝ ወይ ከዓ እቲ ንብሎ ዘለና ካብኡ ንላዕሊ ምስ ዝኸውን ግን ይሓልፍ እሞ ኣብ

0: ኮርኒያ ጸገም ገብር ኣብ ጉልማሽ ዓይኒ ማለት እዩ ኣብ ተፈጥራዊ ለንስ ኣብ ውሽጢ ረቲና ከዓ ጸገም ገብር ማለት እዩ። ስለዚ እቲ መብዛሕትኡ ንሕና ንጥቀመሉ እዚ ቪዚብል ላይት ወይ ከዓ ዝርአ እዚ ጻዕዳ ብርሃን ንብሎ እሱ ከዓ 7 ሕብርታት ዝሓዘ እዩ። ንኣብነት ቪቢጎር ይበሃል ብዶኔትድ ክኸውን ከሎ፣ ንኣብነት ቫዮለንት ኢንዲጎር ዝበሃል ኣሎ፣ ብሉ ግሪን ኤንድ የሎው ኦራንጅ ሬድ። ሕጂ ዓይንና ድመችኦ እቲ ዝበዝሐ ዌቭ ላንግስ ዘለዎ ካብ ግሪን ንላዕሊ ዘሎ ግሪን የሎው ኦራንጅ ሬድ ዘሎ ሕጂ እዚ ፅቡቅ እዩ ዓይንና ንብሎ ማለት እዩ። ካብኡ ንታሕቲ ግን እቲ ኢነርጂ ሃይ ኢነርጂ ስለ ዘለዎ ወይከዓ ፀዓት ስለ ዘለዎ ናብ ውሽጢ ዓይንና ምስኣተወ ነቲ ዝመፅእ በሰላታት ኣብ ውሽጢ ዓይኒ ዓብ ፀገም ኣምፃልካ ማለት እዩ። ድሓር ኣይርዳእካን እዩ ከምቲ ሕዱር ስለ ዝኾነ እቲ መጀመርያ ኣይርዳእካን እዩ። ግን ቀስ እንዳለ እናሓደረ ኣብ መብዛሕትኡ ግዜ እዚ ንብሎ ዘለና ኤጀላይቲ ማኩላር ዲጀነሬሽን እዚ ናይ ዓፅሚ ዓይኒ ወይከዓ እዚ ናይ ሓበላ ቀልጢፍካ ቅድሚ ዕድመ ቅድሚ እቲ ዕድሜካ ክበፅሖ ዝግብኦ ናይ ሓበላ ፀገም ትገብር ማለት እዩ። እዚኦም ሕጂ ብሰንክቲ ካልእ ናቱ መስርሕ ዝኸኣለ ዘምፀኑ ብሰንኪ ናይ ብርሃን እዩ ማለት እዩ።
1: ኣብ እንድቅሰሉ ኾነ እንዕርፈሉ ክፍሊ ቀጻልን ተለዋዋጥን ምውሳኽ ዓቕን ብርሃን ከነዘውትር ከም ዘይብልናዩ ብኽኢላታት ዝምከር። ብፍላይ እንጥቀመሉ መብራህቲ ሕብርታት ዝበዝሖን ካብኡ ናብ ከዓ ብዝያዳ ሰማያዊ ሕብሪ ምስ ዝኸውን ከነወግዶ ከም ዘለናዮም ወሲኾም ዝሕብሩ።
0: ኣብ ሓደ ሩም ንኣብነት ካብ ሽሕ ስጋብ 10,000 ኬልቪን ወይ ከዓኒ እቲ ከለር ቴምፕሬቸር ንብሎ ማለት እዩ። እጂ እዚ ከለር ቴምፕሬቸር ምስ ናትካ ዝተኣሳሰር ነገር ኢኻ ትገብሮ ዘለካ እቲ ብርሃን እቲ ሩም ክንደይ ከልቪን ሒዙሎ እቲ ብርሃን እሱ ይደቀን። ከለር ቴምፕሬቸር ማለት እቲ ብርሃን ዝዕቁኖ ማለት እዩ። ንኣብነት ሕጂ እንታይ ንብሎ ዎርም ኣሎ፣ ዳርክ ዎርም ኣሎ፣ ሚዲየም ኣሎ፣ ኤንድ ኮልድ ከዓ ንብሎ። እዚ ሕጂ ብኡ መሰር ማለት እዩ። እቲ ከልቪን እንዳዋሓደ ከይት ከሎ ናብ ዎርም ክኾኑ ኣሎ ማለት እዩ። ሕጂ እዚ ዎርም እዚ መብዛሕትኡ ካብ 2700 ስጋብ 3,000 ከልቪን እንድሕር ኮይኑ እዚ መብዛሕትኡ ግዜ ከምዚ ምስ ስራሕናትካ ደተኣሳሰር ነገር ከሉ እስኻሲ ፅቡቅ ጌርካ ንክትሪዮ ነገራት ዝሕግዝ ዓይነት መሳርሒ ማለት እዩ። ጀስ ድቕቕ ድበለ ከም በዓል ጋራጅ ገለ መለ ዘለዎም ወይ ከዓ እዚ ቡቲክ ገለ መለ ዘለዎም ሕጂ እዚ ዓይነት ክሳይ ክጥቀሙ እንድሕር ኮይኖም ማለት ሲ ብዙሕ ደ የሸግሮም እንተኮይኑ እዚ ዓይነት ዎርም ንብሎ ወይ ከዓ ካብ 2700 ስጋብ 3,000 ከልቪን ንብሎ ማለት እዩ። ካብ 3,000 ስጋብ 5,000 ዘሎ ከዓኒ መብዛሕትኡ ግዜ ዘን ሆስፒታላት ላቦራቶሪስ ገለ ዘለዎ ከዓኒ እዚ ዓይነት ብርሃን ወይ ከዓ ከለር ቴምፕሬቸር ክጥቀም ኣለዋ ማለት እዩ። እቲ ዝበዝሐ ንብሎ እዚ ካብ 6,500 እዩ ማለት እዩ። እዚ ሕጂ ንኣብነት ከምዚ ልክዕ ከምዚ ናይ ብርሃን ናይ ቀትሪ ብርሃን ንሪኦ ነገራት ልክዕ ከምኡ እቲ ናይ ቀለይትስ ልክዕ ከምኡ ክኸውን ኣለዎ። እዚ እቲ ዝበዝሐ ማለት እዩ 6,500 ማለት እዩ። እዚ ንድሕር ኮይኑ ሕጂ እንታይ የድልየካ? ንኣብነት ደቀቕቲ ነገራት ክትፈልዮም ደቀቕቲ ነገራት ንክትፈልዮ ዝገድሰካ እተኮይኑ ስጋብ 6,500-7,000 ከልቪን ክትጥቀም ትኽእል ኢኻ። ካብኡ ንላዕሊ ንድሕር ኮይኑ ግን ንብለካ ሕጂ እቲ ሰብኣዊ ዛእቱ እዩ ዛእቱ ናብቲ ተገልጋልን እቲ ኣገልጋልን ዘሎ ሰብ እዩ ዝሽገር። ሕጂ ምስ ሕጂ ካብዚ ንላዕሊ ብርሃን እንድሕር ከይዱ እቱ ምስ በለ ቀልጢፉ ይደግሖ ሕጂ ምድጓሕ ተመፅኡ እታ ኣክላካ ፅና ኮይ ማለት እዩ። እውን ሕዱር ሳዕቤን ወይ ከዓ ህፁ ሳዕቤን ከተመፅ ማለት እዩ። እቲ ሕዱር ሳዕቤን ተዓንቶ እዩ ዝበልኩ ማለት እዩ። ህፁ ሳዕቤን ከዓ ቀልጢፉ ድጉሕ መሰበለካ ምክንያቱ ሩብ ግፍሕ ሒሉ ስለ ዘሎ ትናትካ ብሌን ዓይኒ ቀልጢፉ ብርሃን ልዕሊ ዓቐን ብርሃን ኣትዩሎ ማለት ቁሩብ ግዜ ክትበለካ ነቲ ብርሃን ክትፃወሮ ትኾንካ። መጀመርያ ግን ብጣዕሚ ይደጓሓካ። ምስ ደጓሓካ ኣብ ውሽጢ ዓይኒ ወይ ከዓ ኣብ ውሽጢ እቲ ንሕና ክንሪኦሉ ንኽእል ዝለዓለ ናይ ምርኣይ ዝዕቁነሎ ውሽጢ ረቲና ይጉዳእ ማለት እዩ፣ ክጉዳእ ይጅምር ማለት እዩ። ስለዚ ካብ 6,500 ከልቪን ንላዕሊ ክጥቀመሉ የብልካን እቲ ብርሃን ወይ ከዓ ክለር ቴምፕሬቸር ንብሎ ማለት እዩ። ስለዚ እዙ እቲ ዝውዶ ሕጂ ኣብ ክትሪኦ ከለካ ኣብ ዋላ ኣብቲ ኢሜጅ ክትሪኦ ከለካ ኣብ 3,000 ከመይ ነይሩ ኣብ 4,500 እቲ ከለር ክትሪኦ ከለካ ፍፁም ኣይደጓሓካን እዩ። በቃ ንዓኻስ ደስ ትብለካ ከምዚ ምሻሎ ቀትሪ ኮይኑስ ግን ሰግለለት ዘለዎ ነገር ልክዕ ከምኡ ኮይኑ ንረአካ ሕጂ ካብ ፀልማት መፅኢኻ

0: ናብ ሓደ ብርቱዕ ብርሃን ዘለዎ ልሕርኣቲኻ እዚ ጎዳ እዩ ይጎዳእካ እዩ። ብርቱዕ ብርሃን ናብ ውሽጢ ዓይንኻ ይኣቱ። ብኡ መሰረት ከዓኒ ካልእ ዘይተኣደነ ፀገማት ሕዶር ሕማም ዋላ ትህፁፅ ሕማም ከስዕበልካ ይኽእል ማለት እዩ። ኣብ ናእሽቱ እንታይ እዩ እቲ ታ ተፈጥራዊት ተፈጥራዊ ለነስ ንብሎ ፅሩ እዩ። ሕጂ ቀልጢፍ ብርሃን ድስሕብ እንደገና እታ ብለን ዓይኒ ከዓ ኣብ ቆለዋ ካብ ቁሩብ ግፍሕ ህብል ሕጂ ብርሃን ንኸኣቱ ቀልጢፍ እዩ ዝኣቱ ማለት ህፁፅ ሳዕብን ኣብ ቆለዋ ይረአ እዩ። ኣብ ማእኸላይ ዕድመ ዘለዎም ዝሓሸ እዩ። ኣብ ዕብይ ዝበለ ዕድመ ዘለዎ ግን ግድን ናይ ቅድሚ ሕጂ ዝፀንሖ ንኣብነት ሕጂ ከምዚ ኣውዶር ንብሎ ኣብ ግዳም ስርሑ ሲ ሙሉእ ሙሉእ ኣብ ግዳም ጥራሕ ዝሰርሕ እንድሕር ኮይኑ ብዙሕ ከዓ እዚ ናይ መከላኸሊ ከምዚ ናይ ብሉ ፊልተር ንብሎ ወይ ከዓ ናይ ፀሓይ ብርሃን መከላኸሊ ዘይጥቀምቲ ኮይኑ ግድን ሕዱር ሕማም ኣለዎ። ኣብዚ ዝብለካ ነገር እቱ ምስ በለ ግን ካብ 6 ካብ 5,000 ስኒ ካብ 5,000 ንላዕሊ ከልቪን ክኸውን የብሉ ከምዚኦም ዕበይ ዝበሉ ሰባት እቲ ብርሃን ነዚ ማእኸላይ ዕድመ ዝሓሸ እዩ። ኣብ ንኣሽቱ ከዓ እቲ ዝኸፈ እዩ። ኣብ ዓበይቲ ከዓ እቲ ዝኸፈ እዩ ማለት እዩ። ሕጂ ኩሉ ግዜ እቲ ሓደ ሕዱር ሕማም ክህልዎ ኢልካ ዝኣመንካ ካብ 5,000 ካልቪን ንላዕሊ ክኸውን የብሉን እቲ ከለር ቴምፕሬቸር እውን ከዓ እቲ ብርሃን ማለት እዩ። እዚ 5,000 ማለት እንታይ ማለት እዩ? ኩል ማለት እዩ። ከምዚ ማለት ዝሕል ዝበለ ዓይነት ብርሃናዊ ክኸውን ኣለዎ። ስለዚ እቲ ዕድመ ይፈላለዩ።
1: ዓቐኑ ዝሓለፈ ብርሃን ናብ ዓይንትና ምስዝኣቱ ብቕጽበት ዘይምችእነት ይስማዓና እዩ። ብተወሳኺ ቀንዛ ርእሲ፣ ድርቀት ዓይኒ፣ ንዝበኣሰ ጸገማት ጥዕና እውን ክንቃላዕ ንኽእል።
0: ብዓብዩ ትጠንቂ እንታይ እዩ ብርሃን ስኒ ንሓደ ስለምንታይ እዩ ተጠቂሙ ዘሎ? ብኣፍልጦ ድዩ ብዘይ ኣፍልጦ ብዘይገደስ ማለት እዩ። ጠንቂ ናይ ብርሃን ዘምፅኦ ጸገማት መወዳእታ ዘይብሉ ዘሎ ሕጂ ኩሉ ግዜ ዓይንኻስ ብጥዕና ክንነብር ኣለዋ ብጥዕና ከምዚ ብሙሉእ ኣካላትካ ብጥዕና ክነብር ዘለዎ ዓይንኻ ከዓ ብጥዕና እንተነራ ትናትካ ምርኣይ ስጋብቲ ዕድሜኻ ዘሎ ክትነብር ኣለካ ማለት እዩ። እዚ ተኮይኑ ብምንታይ ዳ እዩ ጉዳእ? ናይ ምርኣይ ክእላትካስ ብምንታይ እዩ ጉዳእ? ተወሳኺ ካልእ ሕዱር ናይ ኣመጋግባ ካጋል መለ ካልእ እኳ ተወሳኺ ተሎ ወይ ከዓ ሕዱር ሕማም ተለካ ዝተወሳኺ እንተሃለወ እቲ ዝበዝሐ ንኣብነት ካብ 11 ስጋብ 15% እዚ ማለት ሚሊዮን ስኒ ኣብ ዓመት WHO ካብ ደውፅኦ ማለት እዩ ናይ ሓበላ መጥባዕቲ ይገብሩ ማለት እዩ። ካብዚኦም እቶም 20% ብናይ ብሰንኪ ናይ ዘይስሩዕ ኣጠቃቅማ ብርሃን ማለት እዩ ወይን ኣብ ግዳም ስርሖም ምስ ናይ ግዳም ምትእሳር ወይ ከዓ ምስ ዳይረክት ምስ ናይ ፀሓይ ብርሃን ምትእሳር ዘለዎም ዝኾነ መከላኸሊ ኣይጥቀሙን። ንኣብነት እቲ ኣልትራቫይለት ናቱ ኣለዎ ብሉ ላይት ንብሎ ከዓ እቲ ሃይ ማለት ብርቱዕ ዝበለ ዌቭ ለንግዝ ዘለዎ ወይ ከዓ እቲ ኢነርጂ ትፅዓት ናቱ ዝበዝሐ እዩ። ንሱ ከዓ ቀጢፉ ጎዳ እዩ። ዋላ እኳ ኣካላትና ክኣግቶ እንተፈተነ ድሕሪ ግዜ ግን እቲ ዝብለካ ዘሎ እንዳኣተወ ካልእ ፀገማት ኣምፀልካ ማለት እዩ። ስለዚ ንድሕሪ 20 ሚታዊት ብሰንኪ ናይ ብርሃን ዝመፀ ናይ ሓበላ ናይ ከምዚ ኤጅ ሪላትድ ማኩላ ዲጀነሬሽን ማለት በስ ዕድመ ዝረአ ናይ ማኩላ ፀገም ወይ ከዓ ደምፆ ዘሎ ዝኩሉ ለውጢ ብርሃን እዩ ማለት እዩ። ስለዚ ንስኻ ኣብ ትገብሮ ዝኾነ ናይ መዓልታዊ ስራሕኻ ንኣብነት ኮምፒተር ክትጥቀም ትኽእል፣ ቴሌቭዥን ክትጥቀም ትኽእል። ኩለን ዘን ስማርት ፎንስ ንብለን ቴሌቭዥን፣ ቲቪ ኩለን ዚአን ትጥቀመለን ኩሉ ካብዘን ዝብለካ ደለዉ እዚ ሰማያዊ ብርሃኒ ካብዚ ናይ ዩቪ ላይትን ዝከላኸል ዓይነት ክትገብረሉ ኣለካ። ምክንያቱ ድሕሪ ግዜ ግድን እዚ ሕዱር ዝብሎ ሳዕብን ግድን ክመፀካ እዩ። ሕጂ ካብዚ ክትከላኸል መብዛሕትኡ እዚ ኦፊስ ወርከርስ ንብሎ ወይ ከዓ ኣብ ኦፊስ ዝሰርሕ ምስ ሞባይል ምስ ገለ ምትእሰር ዘለዎ ነገራት እዚ ኩሉ ኩለን ሕጂ እዚ ዲጂታላይዝ ዓለም እቲ ዝኸፍአ እቲ 20% ዝበልናዮ ሜይ ቢ ክውስኽ እዩ ማለት እዩ። እቲ ፀገማሲ እንዳወስኸ ይከይድ ምክንያቱ ጠቃቅማና ስለ ተገድ ብዓብዩ ኣብቲ ናይ ስራሕ ሸቐጥ ከዓኒ ንምንታይ ንስኻ ንዓኻ ዝጎዳእካ ነገርሲ ትገብር ንዓኻ ዝጎዳእካ መጀመርያ ኮ ሰብ ነብሱ እዩ ክከላኸል ዘለዎ ሕጂ ብኣፍልጦ ክትገብሮ ከለኻ ካብ 6500 ከልቪን ካብኡን ላዕሊ ብርሃን ወይ ከዓ ክለር ቴምፕሬቸር ካብኡን ላዕሊ እትገብሮ እንድሕር ኮንካሲ ንዓኻ ውዕላ ሓዲሩ እስኻኻ ንነዊሕ ግዜ

ክትጥመት ዘለካ ስለዚ ሰካካ ትብደል በዚ ዝብሎ ዘለኹ ማለት እዩ። ቀልጢፍካ ሓበላ ፀገም ትገብር፣ ቀልጢፍካ ናይ ረቲና ፀገም ትገብር፣ ከምኡ ናይ ዓፅሚ ዓይኒ ኩሉ እዚ ፔኒኩላ ንብሎ ብሰንኪ ናይ ፀሓይ ዝመፅእ ኩሉ ብርሃን ንባዕሉ እዚ ናይ ካንሰር ናይ ቆርበት ናይ ሸፋሽፍቲ ጉልማሽ ዓይኒ ቆርበት ናይ ካንሰር ዝበሃል ከምዚ ቤዛልሰል ካርሲኖማ ንብሎ ወይ ከዓ ስኳመሰል ካርሲኖማ ንብሎ እዚኦም ኩሎም ብሰንኪቲ ናይ ብርሃን ዝመፅእ ፀገም እዩ። ብፍላይ ከዓ እቲ ብዙሕ ፀዓት ናይ ዌቭሌንግ ፀዓት ዘለዎ ዘምፆ ለውጢ ዘምፆ ፀገማት እዩ። ስለዚ ኣብ ሓደ ናይ ስራሕ ትካል ልክዕ በቲ ኣፍልጦ ብኣፍልጦ ዝተወሳነየ ንሰብ ዘይጎደጉሕ ንዓኻ ዘይደጉሕ ኩሉ ግዜ ዓይንኻ ደሲሓካ ዘቐንዝወካ ወይ ከዓ ርእስኻ ድሕመካ ዘንባዓካ እንድሕር ኮይኑ እቲ ብርሃን ናትካ ልዕሊ ዓቐን ከይደሎ ማለት እዩ። ስለዚ ፀገም ገይረልካ ኣሎ ማለት እዩ። ስለዚ እዚ ፀገማት እዚ ብኣፍልጦ እንተ ኮይኑ እቲ ዝሓሸ እዩ። ኣክንዲ ኩሉ ምስ ካልእ ዘይኮነስ ልክዕ ምስናኻስ ንዓኻ ጥዕናኻ ማዕርክ እንደ ሃሳይ ክኸውን ይብሉ ኩሉ ግዜ ንጥዕናኻ ዝሕሉ ነብስኻ ዝሕሉ ንዓይንኻ ናትካ ናይ ምርኣይ ዝሕሉ ክኸውን ኣለዎ ዝብል እምነት እዩ ዘለና።

ናብቲ ብሌን ዓይኒ ብርሃን ብዓቐን ምስናትካ ዝኸይድ ብዓቐን እያ ተቕበል። ንኣብነት ኣብ ሓደ ፀልማ ተኣትካ ተለካ ገፊሑ ኣለዎ እቲ ገፊሑ ኣሎ ምክንያቱ ብርቱዕ ብርሃን ካኣት ኣለዎ እቲ ዝኾነ ምስሊ ክትርክብ ትኾንካ። ሕጂ ንኣብነት ኣብ ክትግድቅሰሉ ዘለካ ዓይነት ብርሃን፣ ኣብ ትምገበሉ ብርሃን፣ ኣብ ትሰርሓሉ ኩሉ እዚ ንናቱ ዝኽኣለ ኣፍልጦሉ እዩ ማለት እዩ። ኣብ ትሕቲ ኮቦርታ ኣትካ ወይ ከዓ መብራህቲ ጥፍእኻ ቴሌቭዥን ምርኣይ ሕጂ እዚ ጉዳኢ እዩ። ምክንያቱ ገፊሑ በቲ ሓደ ኣብ ኣከባቢኻ ከምቲ ኣንቶ ይደልኮ ሜሌኒን ኤንዶ ዶፓሚን ዝበሃሉ ካብ ኣካላትካ ዝፈርዩ ነገራት ንክድቅስ ሓስቡ ንድሕር ኣለዉ ኮይኖም እስኻ ሕጂ እቲ መብራህቲ ትጥቀም ተለኻ ሓደ ኣብ ጥዕናኻ ፀገም ምፃልካ እዩ ብዓብዩ ኣብ ጥዕናኻ። ካልኣይ ከዓኒ ብርቱዕ ብርሃን ናብ ውሽጢ ዓይንካ ኣትሎ። ስለዚ እተንፀላእ ዘለና ከዓ ንሕና ይኮና ገዲና ዘለና በዓልና ኢና ንሕና ነምፅኦ ዘለና ኣካላትና ገፊሑ ከሎ እቲ ብለን ዓይኒ ብርቱዕ ብርሃን ምስ ተጠቀምና ፀልማት ጌርና ኣብ ብርሃን ምጠቀምና ብርሃን ኣትዩ ኣብ ውሽጢና ድሕሪ ኣብ ሓፂር ግዜ ማለት እዩ እቲ ሕዱሩን ህፁፅ ሳዕብን ዝበሃል ዘምፅእ ጠንቂ ይኸውን ማለት እዩ። ስለዚ ከነወግዶ ዝግባአና ነገራት ብዙሕ ንዓይንና ጥዕና ዝኾኑ እዝብለካ እዩ። ንኣብነት ልክ እቲ ትሪዮ ነገራት ሲ ምስቲ መብዛሕትኡ ኩሉ ግዜ ናና መሰረት እቲ መዓልታዊ ማለት እ መዓልቲ ዘላ ፀሓይ ካብኡ ዝበርትዕ ክኸውኑ ይብሉ እቲ ዝበርትዕ ፀሓይ ፋዱስ እንተኮይኑ ካብኡ ዝበርትዕ ክኸውኑ ይብሉ። ንኣብነት ንምንታይ ድና መከላኸሊ ፀሓይ ንጥቀም ካብ ሰዓት 6ዱሽተ ወይ ከዓ ካብ ሰዓት 1ሰርተ ስጋብ ሰዓት 4ርባዕተስ ናይ ፀሓይ መከላኸሊ ክንገብር ኣለና እቲ ዝበርትዐሉ ነገራት። ሕጂ ብርቱዕ ከዓ ንሕና ንጥቀም ኣለና ዲጂታላይዝ ዝኾነ መከላኸሊ ካ ንጥቀም ኒና ዘለና እዚ ንባዕሉ ሓደ ዓብ ፀገም እዩ። ስለዚ እቲ ኣካላትና ክድቅስ እንዳደለየስ ንሕና ግን ከይፈተና ኣለርት ንገብሮ ኣለና ማለት ሲ ነባራብሮ ኣለና ርኢና ብሉ ላይት ዝበሃል እዚ ሓደገኛ ዝኾነ ነገር ማለት እዩ። ስለዚ ኣብ ግዜ ፀልማት ወይ ከዓ ኣብ ትሕቲ ኮቦርታ ኮንካ ወይ ከዓ ቴሌቭዥን ኣጥፍእኻ መብራህቲ ምርኣይ እዚ ክውገድ ዘሎ ወይ ከዓ ላፕቶፕ ኩሉ ክውገድ ኣሎ ብርሃን ኩሉ እቲ ከባቢኻ ምስኡ ምስ ጠናኻ ዘይኮኑ ምክንያቱ ምሕሳይ ተጀሚሩ ጠንቂ ጀሚሩ ኣሎ ማለት እዩ። ዓይና ክትሓሲ ቀንዛ ርእሲ ካልእ ዘይተርዳእካ እሳይ ርዳእካ ናይ ከምኡ ምዃኑ እዚታት ተጀሚርካ ይብርታዕ ኣሎ ማለት እዩ። ስዑ ድሕሪ ግዜ ቀልጢፍካ ስኻ እቲ ናይ ዕረት መንገዲ ብሰንኪ እዚ ናይ ዕድመ ዝመፅእ ናይ መትናዊ ዓይኒ ድመፅእ ፀገም ንስኻ ቀልጢፍካ ተጠቀዓ ማለት እዩ።

0: ከምቲ ብግዜ ቀትሪ ብሓካይም ካብ ናይ ፀሓይ ብርሃን ክንከላኸል ዝሕብረና ኣብ ግዜ ምሸት እውን እንተኾነ ካብ ሰማያዊ ብርሃን ክከላኸል ዝኽእል ኣዝዩ ውፅኢታዊ ዝኾነ መነፅር ዓይኒ ከነዘውትር እዩ ዝምከር።
1: ሕራይ እጂ እቲ መብዛሕትኡ እዚ ብሉ ላይት ንብሎ ወይ ከዓ ነዚ ሰማያዊ መብራህቲ ዝበሃል መብዛሕትኡ ግዜ ሱ እዚ እንታይ ሱ እቲ ኢነርጂናቱ ድበሳዕ ድበርታ እዩ ድበርታ ኢነርጂ ንድሕር ኣለዎ ከዓኒ ንውሽጢ ኣካላትና ኣትዩ እቲ ዝሃስየና ከእሱ እዩ ፎስ ዝበለ ኢነርጂ ከም በዓል እዚ ቀይሕ ብጫ ኦራንጂ ዓይነት ኮይኖም ግን ትዳሓሸ እዩ። ስለዚ ሕጂ መብዛሕትኡ ግዜ ዋላ ንሕና ንእዝዞ ንኣብነት እዚ ብሉ ፊልተር ዝበሃል ዳብስታክተ ዝተወንካስ ብሉ ፊልተር ዘለዎ ነቲ ብሉስ ዘውፅእ ምክንያቱ ብሉ ፊልተርኒ ዩቪ ላይትኒ እዚኦም ንኣካ

ላትና ጎዳኢት ኢልና ንኣምን። ስለዚ መብዛሕትኡ ግዜ እዚ ብሉ ዓይነት ሕብርታት መብዛሕትኡ ግዜ ጎዳኢ ምዃኑ ዝበዝሐ ፀዓት ዘለዎ እዩ ንዓይንና ካ ጎዳኢ ስለ ዝኾነ እዚ ዓይነት ኣጠቃቅማ ኣብ ነውሰብ ከፍ ክስታይና ክንጥቀም የብልና። እንታይ ደኣ እቲ ዝሓሻ ኸማ ናብ ሬድ ወይ ከዓ የሎ ወይ ከዓ ናብ ገፁ ንጥቀመሉ ትዝሓሸ እዩ ማለት እዩ። ስለዚ ብሉ ክንጥቀም የብልናን ብሉ ላይት ኩሉ ግዜ ፊልተር ክንገብሮ ኣለና ክንዓክቶ ኣለና። እቲ ካልእ ዝሓሸ ናብ በዓል ሬድ የሎው ገፅና ክተጠቀምና ትዝሓሸ ሕብሪ ክኸውን ማለት እዩ።

ዝኸበርኩም ተኸታተልቲ መደብ ዕዱም መድረኽ ጋሻማገር ናይ ሎሚ ትሕዝቶ መድረኽ ዕዱም ጋሻማገር ኣብ ቅርዓት ኤክስቦ ተረኽና ባህልን መንእስያትን ኣብ ትሕቲ ዝብል ከኾና ርእስና ኣብዚ ድማ ኣብ ዝተፈላለዩ ቦታታት ዝረኸብናዮ መንእስያት መንእስያትና ኣብ ምዕቃብ ባህልን ክብርታትና ከመይ ኣለዉ ከምኡ ድማ ከመይ እንተኾና ኢኸ ዝያዳ ባህልና ዓቂብና ነቶም ብሕጂ ዝመፁ ዘሎ ወለዶታት እንመሓላልፈሎም ዝብል ከኸውን ክሳብ ፍፃሜ ምሳና ክትሓብሩ ብኸብሪ ንዕድም።

ስመይ መርያም ዓብደላ ይበሃል። ኣብ ጨንፈር ባህሊ ዞባ ዓንሳባ እየ ዝሰርሕ። ኣብ ኣዋህዲ ሽማገለ መዓላት ከዓ ኣዶ ወንበር ኮሚቴ ያታዊ ትልሂትን ሙዚቃን እየ ራ መንእሳያት ኣብ ምዕቃብ ባህሊ እንተኮይኑ ሓደ እቲ ፌስቲቫል ሓደ ካብቲ ኣጋባብ ምዕቃብ ባህሊ እዩ። ባህሊ ክንብል ከለና ኣዝዩ ዝሰፍሕ ንኣጋባብ መነባብሮ ናይ ሓደ ሕብረተሰብ ብኩለንትንኡ ዝገልፅ እዩ። ሕጂ ባህሊ ካብ ወለዶ ናብ ወለዶ እንዳተሰጋገረ እዩ ክሳብ ሕጂ መፅኡ ዘሎ። ንክሰጋገርን ንኸይ ኣብ ሓደ እዋን ከዓ መንነቱ ብሓንሳብ ንከይጥፍእን ከዓ ብዙሕ ክግበር ዘለዎ ነገራት ኣሎ። ሓደ ካብኡ እዚ ብሃገር ደረጃ ተፀቂጡሉ ዝግበር ዘሎ ሃገራዊ ፌስቲቫል እዩ። ሕጂ ፌስቲቫል ኣብ ምትሕልላፍ ባህሊ ካብ ወለዶ ናብ ወለዶ እንታይ ተራ ኣለዎ እንታይ ኢልና ኣዝዩ ዓብይ ተራ ኣለዎ ብላኣነ ንኣብነት ኤርትራሲ ብዓብያ ንክትበፅሓ ኣዝያ ብኩሉ ማለት እዩ ወፃኢታት ኹን ብድኻም ኹን ባህሊ ኹን ብኩሉ ኣዝዩ ክትበፅሖሲ ነቲ ባህሊ ክንትፈልጥ ናይ ነፍሲ ወከፍ ትሽዓተ ብሄርን ኣብ ውሽጡ ዘሎ ኣጋባብ መነባብሮን ክትፈልጥ ኣዝዩ ሰፊሕ ግዘን ባጀትን የድልየካ። ሃገራዊ ፌስቲቫል ግን ነዚ ኩላ ኤርትራ እንታይ ከም ትመስል ኣብ ሓደ ቅርዓት ኣኪቡ ንመንእሰያትን ንናእሽቱን ኣብ ውሽጥን ኣብ ወፃን ንዘለዉ ንከፍልጥ እዩ ትዕላማ ማለት እዩ። እዚ ሕጂ ዓብ ተራ ኣለዎ ብላኣነ ሓደ ኣብ ነፍሲ ብሄር ትግረ እንተኮይኑ ኣብቲ ከባቢኡ ከዓ ትግረ ጥራይ እንተለዉ ትግረ ጥራይ ዝፈልጥ ኣብ ፌስቲቫል ምስ መፀካ ግን ክንደይ ዞባታት ኣለዋ ኣብ ኤርትራ ክንደይ ነፍሲ ወከፍ ዞባ ከዓ ክንደይ ብሄር ሒዛ ትመፅእ ኣብቲ ነፍሲ ወከፍ ብሄር ምስ ኣታኻካ እንታይ ዓይነት መነባብሮ ትርኢ ብፍላይ ኣብቲ ያታዊ ድኳና ኣባይቲ ወይ ያታዊ መነባብሮ ናይ ሓደ ሕብረተሰብ ናይ ነፍሲ ወከፍ ዞባ ዘሎ ዘለዋ ብሄራት ነናተን መነባብሮ ኣብ ምንታይ ገዛ ቆመጡ እንታይ ምግቢ ምገቡ ኣብ ውሽጢ ገዝኦም እንታይ ኣቑሑ ትጥቀሙ እዚ ኩሉ ኣብዚ ኣሎ ማለት እዩ። ሕጂ እዚኣ ብሓፈሻ ንኩሎም መንእሰያት ብፍላይ ድማ ካብ ኤርትራ ወፃኢ ንዝነብሩ ኣዝያ ኣገዳሲት ባህሊ ከዓ ካብ ወለዶ ናብ ወለዶ ንክሰግር ዓብዪ ተራ ዘለዎ ክቅፅልን ብዝሰፈሐ መንገዱን ብዝሓሸን ክቅፅል ዘለዎ ዓብዪ መደብ እዩ። እዚ ጥራይ ዘይኮነ ከዓ ዋላ ኣብቲ ሓድነት ናይ ህዝቢ ከዓ

ስመይ ኣማኒኤል ጎይቶም ይበሃል። ካብ ዞባ ደቡብ ከዓ ምዞም ንሪኦም ዘለና ጉጅለ ባህሊ ከም ኣቦም በርያታ ውትሌትን ሙዚቃን ኮይነ መፅኦ ዘለኹ መንእሰያትና ኣና ኣብዚ እዋን እዚ ማለሲ ኩላ ኣና ሃባይ ጀሚርካ ክንጥንቀቆን ክንመሃረሉን ዘለና ብፍላይ ኣብዚ ቁልጡፍ ናይ ዓለም ናይ ፅልዋ ናይ ንብራዝ ባህሊ ኣማሻሽጣና ንበሎ ኣካዳድናና ንበሎ ኣዘራርባና ንበሎ ብዓብዪ ከዓ እቲ ክብርታት ናይ ሕብረተሰብ ምክባርና ኩሉ እዚ ከይጠፍእ ክንፃወቶ ዘለና ትራ ማለት እዩ። ንሕና ከም ዞባ ደቡብ ኩለን ዞባታት ከዓ በቢ ዓውደን ኣብዚ ሃገራዊ ቅልዓት እዚ ዝመፃ ዘለዋ ነዚ ዓይነት ክብርታት እዚ ነቲ ናይ ኣቦታትና ዝነበረ ከመይ ገርና ንዕቁቦ ማለት እዩ። ምክንያቱ ባህልታትና ንድሕር ዓቂምና ክብርታትና ተዓቂምና ሃገራውነትና ዓቂምና ኣለና ማለት እዩ ወይ ሓድነትና ዓቂምና ኣለና ማለት እዩ። ብኡ መጠንካ ኣዘራርባና ንበሎ ኣማሻሽጣና ንበሎ ኣከዳድናና ንበሎ ኣካይዳና ንበሎ ብምሉ እዚ መንእሰይ ናቱ ማለት እዩ ንናቱ መሲሉ ንድሕር ከይዱ ሃገራዊ ክብሩ ኩሉ ነቶም ኣቦታትና ነተን ኣዴታትና መሲልና ንድሕር ከይድና ሃገራዊ ክብርታትና ክንዕቅብ ንኽእልና ማለት እዩ። ድሕር ካብ ዝወፃእ ከይድና ግን መንእሰያት ተፀለውቲ እዮም ብቁልጡፍካ ብሞባይል ንበሎ ብካልእ ንበሎ ብብዙሕ ነገር ፅልዋ ናይ ለውጡ ብዙሕ ነገር ስለ ዘሎ ኣብዚ ክንጥንቀቕ ኣለና ከም መንእሰያት ማለት እዩ። ምክንያቱ መንእሰያት መጀመርያ ባህልካ ካ ትዕቅብ ናትካ ክብሪ ማለት እዩ ናትካ ካይዳ ናይ ዓድኻ ንዓኻ ክትመስል ኣለካ። ንሕና ከዓ ንደቅና ነቶም ድመፁ ወለዶ እንታይ ንገድፈሎም ማለት እዩ ከምቲ ንሕና ካብ ቦታትና ዘምፀናዮ ትልይታትና እንታይ ድምስል ከምዚ ክብሎ ዝፀንዓ ኩሉ ኣማሻጭጣና ኣብ ኩለን ብሄራትና ኣብ ኩለን ዞባታትና እንታይ ይመስል ኣስተውዒልና ተኸይድና ንሕና ባህልና ዓቂብና ኣለና ማለት እዩ።

ሽመ ኣንጀል ኣባቶ ካብ ዞባ ጋሽባርካ ንዞባ ባረንቱ ሃራ ብሓፈሻ ክንሪኢ ከለና ሎሚ ኣብዚ ግዜ መንእሰያት ኣብ ባህሊ ኣብ ምእቃብ ዘለዎም ተገዳስነት ቁሩብ ካብቲ ዝነበሮ እንዳዋሃደ ይኸይድ ስለ ዘሎ ኣብ ምእቃብ ባህሊ ናይ ባሓቂ መንእሰያት እዮም ታራ ክፃወቱ ዘለዎም ኣብ ከተማታት ዘለዉ እቲ ኣብ ገጠር እንታይ ይገብር ኣመፃፅዓቲ ብሄር ከመይ ኣሎ ከመይ ነይሩ ኣብ ንምፍላጥ እንዳተዳሰ እትኸይድ ስለ ዘላ ኩላ መንእሰያት ካብ ዓዲ ካብ ዓበይቲ መፅናታዊ ኣካይዳ ብመፅናእታዊ ካብ ቀደም ዝነበረ ባህሊ እንዳተዳሰሰ እንዳምሕዳስ እንዳሕድስና ክንሰራሕ እዩ ዝግባአና ኣብዚ ግዜ ማለት እዩ ባህሊ ማለት ክብሪ ካ ክብሪ እዩ ባህሊ ክብሪ እዩ ባህሊ ዘሎ ሓደ ሰብ መለለዩ ባህሊ እዩ ዝለለ ሕጂ ኣነ ኣንጀሎ እንተኮይነ ኩናማ የ ኩናማ ብምዃነ ክኮርዕ ኣለኒ ብቲ ኣነ ህዘን ዘለኹ ኩናማ ዘሎ ባህሊ ብኣ እንዘይ ክብሪ እንዘይተሰሚዕኒ ወላ ሓንቲ ናተይ ምንነት ትርጉም የብሉን ማለት እዩ

0: ምስ ትሕሶታት ስመደማ ገሪኹም ዘለኹም ዝኸበርኩም ተኸታተልትና ከምቲ ኣብ መእተዊ መደባትና ዝሓበርናኩም ንምክንያት ፌስቲቫል ኤክስፖ ተጠቂምና ኣብዚ ፌስቲቫል ኤክስፖ ዝረኸብናዮም መንእሰያት ኣብ ባህሊ ምዕቃብ ዘለዎ ተራ ወይ ድማ መንእሰያት ኣብ ምዕቃብ ባህሊ ክንገብሮ ዘለና ግደ እንታይ ከም ዝኾኑ ኣብ ዝተፈላለዩ ቦታታት ኬንያና ናባኹም እነቕርቦ ዘለና ሕጂ እውን ከምዚ ትርእዩኑ ዘለኹም ኣብ ድኮና መናባብሮ ኣባይቲ ብሄረ ዓፋር ተረኺበ ምዚ ኣብ ጎነዩ ዘለዎ መንእሰይ ጀማል ብምዃን ተራ ምዕቃብ ባህሊ ኣብ መንእሰያት ከመይ ክኸውን ከም ዘሎ ኢና ሓደ ብሓደ ክንዕልል ሕጂ እውን ደጊምና ምክተልኩም ምሳና ክኸውን ብክብሪ ዕድም
1: ባህሊ ምትእሳር ኣለ ምትእስሳር ማለት ባህሊ ኩሉ ግዜ ሕብረተሰብ እቲ ባህሊ ናቱ ሲ ቀንዲ ክውርስ ዝግብኦ ክፈልስ ዝግብኦ እዩ እቲ ባህሊ ከዓ ካብ ኩሉ ነገር ምስቲ ጥዕና ሕጂ ሓደ ሳነት እዩ ሓደ ሰብሲ ኣብቲ ዘሎ ሕብረተሰብ ምስ ባህሊ ክዋሳ ከሎ ቁሱን እዩ ዘሎ ቁሱን ብምህላዊ ከዓ ኣብቲ ጥዕና ሓጋዝ ክኸውን ይኽእል እዩ ካልኣይ ልክ እቲ ባህላዊ ልምድታት ኣሎ ባህላዊ ልምድታት ሕጂ ብእግሪ መንገዲኻ ሳዕበናቱ እናገለፅካ ክተኸይድ ከለካ እውን ኣውታት ሕጂ ኣብቲ ናይ ምሬት ክኣት ከሎ ወይ ከም ኤግዚቢሽን እቲ ናይ ጥዕና ክኣት ከሎ ሲ ሓጋዚ እዩ ህዝቢ ሲ ዝያዳ ማለት ባዕሉ ክሕክመሉ ዝኽእል ዓይነት ዓውድታት ብዙሕ ስለ ዘሎ ኣውታት ንምፍላጥካ ንህዝቢ ዝያዳ ይሕግዝ ምዃኑ ኢና ንፈለጥ ማለት እዩ
0: ኣረይ ፅቡ ከምዝበልከ ባህሊ ኣብ ነፍሲ ወከፍ ሙያ ወይ ድማ ነፍሲ ወከፍ ሕብረተሰብ ኣዝዩ ጠቃሚ እዩ ኣራይ ጂሚ መንእስያት ከምዚ ክትብሎ ዝፀናሕካ እንተኮይኑ ባህሊ ኣብ ምዕቃቡ ክንፃወቶ ዘለና ተራ እንታይ ዝመስል
1: ባህሊ ሎሚ ዓመት ሕጂ ወግዒ ናራትና ኣብዛ ዘለናዮ ቁሸት ወግዒ ኸ ናይ ዳጉ ወግዒ ሒዝና መፂና ሕጂ ባህሊ ሓደ ካብቲ ክውርስ ዝግባእ ባይታ ዝኾነ ነገር መሰረታዊ ነገር ስለ ዝኾነ ባህሊ ሓደ ሕብረተሰብ ዘላልየሉ ምንነት ስለ ዝኾነ እቲ ባህሊ ንኸይብል እቲ ምንሰይካ ዝያዳ ፈሊጡ ንብቲ ድሕር ዝምፅ ዘሎ ዋለዶ ንኸብርሶ እቲ ባህሊ ኣብ ከምዚ እዋን ኣብ ከምዚ ነገራት ንድሕር ከም ዝላቱ ንድሕር ኣንፀባሪግካዮ እቲ ምንሰይ ፈሊጡ ዝያዳ ክከታተል ይኽእል እዩ እቲ ዘሎ ወለዶካ ክወርስ ይኽእል እዩ

0: ብሓፈሻ ወርልድ ዋይድ ክትሪኦ ከለካ ብዓለም ደረጃ ዓለምለኸ ደረጃ ክትሪኦ ከለካ ካብቶም ካልኦት ንሓይሽ ክንብል ንኽእል ኢና ማለት እዩ። ንሕና መንነትና የጥፋና፣ እምነታትና የጥፋና፣ ክብርናን ባህልናን ኣየጥፋናን። እዚ ግን በዚ ዓለማዊ ለውጢ ወይ ከዓ እዚ ዕብላላ ናይ ባህሊ ኣይተዓብላልና ወይ ብካልኦት ኣይተፀላናን ማለት ኣይኮኖም። ሕጂ መንእሰያት ከም መንእሰያት ኣብ ኣገባብ ኣከዳድናና፣ ኣብ ኣዘራርባና፣ ኣብ ኣካየዳና፣ ኣብ ኩሉ ክንጥንቀቕ ኣለና። ለውጢ ኩሉ ግዜ ለውጢ ዝፈቱ መን እዩ? መንእሰይ እዩ። እቲ ለውጢ ካ ብመን መፅእ? ብመንእሰይ ዝመፅእ። ሕጂ ባህሊ እኮ ከይተቀየረ ዝነብር ባእታ ኣይኮነን። ባህሊ ካብ ቀደሙ ስለ ዝቅየር እዩ ካብ ዝነበሮ ደረጃ ኣብ ዝበፅሒ ዘሎ። ሚልዮናት ዓመታት ድሕሪት ተተመሊስና ገዛ ይነበረ፣ ገለ ይነበረ፣ ክዳን ኣይነበረ፣ ገለ ይነበረ። ግን ከዓ እንደተቀየረ ቀስ ብቀስ ማለት እዩ ምስቲ ከባብን ምስቲ ኩነታትን ብድሳኔ ይቅየር እዩ። መንነት ግን ከጥፍእ የብሉ። ሕጂ መንነትና ንከይጥፍእ ፅባሕ ንግሆ ናይ መንነት ቅልውላው ከዓ ንከይጋጥመና እቲ ለውጢ በቲ ዝግባእ ለውጢ መፅ እዩ። እቲ ፅቡቅ ነገሩ ክትወስድ ዘየድልየካ ነገር ከዓ ክትገትፎ እዩ ዘለካ። ስለዚ መንእሰያት መፂእና ተረክበ ኢልና ቴክኖሎጂ ኹን ወላ ካልእ ምዕባሌታት ብኣገባብ ክንጥቀመሉ ኣለና። ሕማቕ ኣይኮነን፣ ግን ብኣገባብ መንነትና ከየጥፋእና፣ ባህልና ከየጥፋፍና፣ ክብርታትና ከየጥፋእና፣ እንታይ ገደሰኒ ከይበልና ከምቲ ንዓና ዘፀንሐና ንሕና ከዓ ነቶም ድሕሪና ዘለዎ ክነፅንሖ ዓብ ሓላፍነት ኢና ክንሽከም ዝግባአና። ሰብሲ ካልእ ዝገብር ነይሩ እዚኣ ቀላል እያ።
1: ሕጂ ከመይ ኣለና ክብል እንተኮይነ ደሓን ኣለና ክንብል ንኽእል እየ። ምክንያቱ ብፍላይ ከዓ ናይዚ ናይ ደሓን ምበል ከዓ እዚ ንሪኦ ዘለና ናይ ፌስቲቫል ዓመታዊ ዝካየድ ሓደ ንእሽተይ ቆልዓ እንድሕራምቲ ከ ኣብዚ እንታይ እዩ ድመስል ብሄር ናና ብሄራት ናና ትሽዓት የት እንታይ ይመስለ ኣብዚ ሓደ ዓብዪ ትምህርቲ ሓደ ዓብዪ ነጥቢ ሒዚ እዩ ዝኸይድ ካብዚኣ ሕጂ እዚ ኣቕሊልና ክንሪኦ የብልናን ማለት ዝቕርዓት እዚ ኩለን ብሄራትና ብሄረ ኩናማ ብሄረ ናራ ብሄረ ትግረ ኩለን ብሄራትና እንታይ ይመስላ ኣብዚኣ ቆልዓ ተምፂኢካዮ ሓደ ነገር ሒዙ እዩ ዝኸይድ ማለት እዩ። ውኡ መጠን ከዓ እንዳዓበዮ እንዳዓበዮ እንዳፈትዎ ኸይድ ማለት እዩ። ስለዚ ንሕና ኣብ ደሓን ኩነታት ኣለና ይብል ማለት እዩ። ዝያዳ ግን ብሞባይላትን ብካልእ ናይ ሚድያ ብዙሕ ነገራት ሕማቕ ዝመፅእ ኣሎ ኣብኡ ኢና ክንጥንቀቕ ዘለና ማለት እዩ። ምክንያቱ ንግዜያዊ ከሽክዓና ክእል ማለት እዩ። ንፅባሕ ንዎ ግን ንወለዶና ኹን ንዓና ኹን ፅቡቕ ኣይኮነን። ስለ ዝኾነ ኣብ ደሓን ኩነታት ኣለና ንዕቅብ ኣለና ንፍትን ማለት እዩ ንሕና ማለት እዩ ካብዚ ንላዕሊ ከዓ ሓይልና ክንወፅእ ኣለና ማለት እየ።

እዚ ፈስቲቫላትን ዓበይቲ በዓላትን ባህሊ ክንደስስ ዝገብረና እምበር ኣብ ኖርማል ግዜ ሰብ ብዛባ ባህሊ ዝገዲ ሰብ ኣብዚ ግዜ ቁርብ ጎዲል ኣሎ ግን ሓንቲ ጉዳይ ወይ ሓንቲ ባህሊ ከምዚ ናይ ፈስቲቫል እንድሕር ተዳልዩ ወይ እንተሎ

0: ተራ መንእሰያት በፀፈት መንእሰያት ክለብ መንእሰያት እዩ ኣብዚ ተራ ክፃወት ዘለዎ። ካልኣይ ነገር ከዓ ባህልን ስፖርትን ትበሃል ኣገደስቲ ሰባት ብዛዕባ ባህሊ ተገዳስነት ዘለዎም ሰባት ኣቂቡ ኣበይ እንታይ ይገብር ከም ዘለዎ ከይዶም ፈትሾም ብሰነድ ክሕዙ ከም ዘለዎ እዩ። ብድምፂ ይኹን ብቪድዮ ይኹን ብፅሑፍ እቲ ዘለና ባህሊ ኣብ ምእቃብ እዚአን ዝበልኩኽ ትካላት እየን ተራ ክፃወቱ ኣለዎ። እሱ ጥራሕ ዘይኮነስ ኣብ ቤተሰባት ኣለዉ፣ ኣብ ከተማታት ዘይኮነስ ኣብ ገጠራት ኣብ ቤተሰቡት ብዛዕባ ባህሊ መፅሓፍቲ እዮም እሶም ንኦም ደ ተጠቂምናዮም ይኸዱ ስለ ዘለዉ ኣብ ከባቢታት ዘለዎ ቦታታት ዓድታት እናኸድና ከመይ ጌርና እቲ ባህሊና ክንእቅብ ከም ዘለና ክንሰርሕ ከም ዘለና መንእሰያት ጥራሕ እያ ዝብላኒ ማለት እዩ።
1: መንእሰያት ከም እንታይ ክንፀታይ ተራ ክንገብራና ሕጂ ስኻ ከመንእሳይ እዙ ክትብሎ ፀናሕካ ባህሊ ንኩሉ ካብቶም ዓበይቲ ሰሚዕጋት ኣብ ምንፅብራቕ ወይ ድማ ንዑ ንምግላፅ ዝርከበለካ ሞ መንእሰያት ክገብርሎም ባህሎም ክዕቁቡ እዚ ክትገልፆ ፀናሕካ ኩሉ በተሕላፍ ሓበሬታ ገለ ሕጂ በቲ ናይ ቴክኖሎጂ ዝበሃል ነገራት ንኩሉ መንእሰይ ወላብ ትርሖ ገጠራ ዘሎ ፀሊልና ኣሎ። ስለዚ መንእሰያት ነቲ ባህሊ ቦታትና ክንዕቅቦ እንታይ ና ክገብር ዘለና ትብል ስኻ ከመንእሰይ
2: ሕጂ ከም መንእሰይ እዛ ክዛረባ ከሎ መጀመርታ እዚ ዘለና ፌስቲቫል ሓደ ዕላምኡ እንታይ እንዳሕርልና ዕላምኡ እቲ ኩሉ ሰብ ባህሊኡ ንምሕዳስ ባህሊኡ ንምውራስ ባህሊኻ ካሊእ ብሄራት ንምፍላጥ ሕጂ ልክዕ መንእሰያት ካ እንታይ ክገብሩ ኣሎ ኣብዘ ዘለናዮ ሃገራዊ በዓላት ኣሎ ቀነ መንእሰያት ናይ ሃማማተ ኣሎ ቀነ ተምሃር ኣሎ ልክዕ እዚያን ሕጂስ ኣብ ሕብረተሰብ ኣብ ውሽጢ ሕብረተሰብ ዝካየድ በዓላት እዩ። ኣብዚ በዓላት ከ እቲ ባህሊ ብዘለኻዮ ኩለን ክትቕርቦ ትኽእለኻ። ሕጂስ እተን መሳርሕታት ቀደም ዝነበረ ከም ምሪት እንድሕር ኣቕርብካዮ ኣብዚ ዝኾነ በዓላት ኣብ ሃገራዊ በዓላት ይኹን ወላ ናይ ቀነ መንእሰያት ይኹን ቀነ ተምሃሮ ይኹን ኣብ ውሲ ከም ምሪኢትን ከም ኤግዚቢሽን ክትቕርቦ ከለኻ ወላ ብህሩ ይኹን ዘይፈለጥ ክፀንሕ ስለ ዝኽእል ኣብ ኤግዚቢሽን ኤግዛምፕል ሕጂ ኣብ ኤግዚቢሽን ሕጂ ኩለን ነቲ መሳርሒታት ብቆርበት ዝስራሓ ብዕንጨይቲ ዝስራሓ እንድሕር ኣቕርብካዮ ወላ ሓትትካዮም ዘይምልሱ እውን ኣሎ። ሕጂስ ሓትትካ ዘይምልሱዎ ከም ዘሎ እዳፈለትካ ሕጂ እንድሕር ሸለልካዮ ባህልኻ እንዳጠፍ ይኸይድ ከምኡ ንኸይኸውን ኩለን እቲ ናይ ባህሊ ነጥፈታት ከም ምርኢት ኣብ ኤግዚቢሽን ኣብ ዝኾነ በዓላት ክረአ ኣሎ። ኣብ ዝኾነ በዓላትካ እቲ ሃገራ እቲ ባህላዊ ወግዒታትካ ከም ምርኢት ከም ድራማ ዓይነት ይኹን ወላ ከም ግጥሚ ይኹን ወይ ዝኾነ ከም ምርኢት ናይ ባህሊ ትሕዝቶ ኩሉ ዘሎ ዘማለአ በዓላት ኣብ ውሽጢ ሕብረተሰብ ኮና እንድሕር ኣካይድናዮ ኩሉ ግዜ መሰረት መን እዮም መሰረት ካቶም ዘናእሱ ደቂ 6 ዓመት ከወት ሕዝና እንድሕር ከነውርሶም እንድሕር ፈትና እሶም እንዳ ዓብዮ ምስ ከዱካ ሽዑ ድሕሪዮም ዘለካ እንዳወርሲ ዝኽእሉ ባህሊ ንኸውርስ ወይ ከዓ ባህሊ ንኸይተርፍ ክንስርሕ እንትኾና ግን ኩሉ መንእሰይ ተረብኡ ምዃኑ ፈሊጡ ኣብዘ ዘለናዮ ብዘ ዘለናዮ ዓቕሚ ገሊያ ብፅሑፍ ገሊያ ኸ ካብ ሰብ እንዳወሰድካ ገሊያ ኸ ትፈልጦ ትኸውን ትኽእል ዘላ ኩሉ ሲ ኣኻኽብካ ኣብ ሓደ ምሪት ክትሪኦ ከለኻ ንኩሉ ሰብ ይዕጉቦ እዩ ንኩሉ ሰብካ ክውርፍ ስለ ዝኽእል ኣብዘ ዘለናዮ ቦታ ኣብዘ ዘለናዮ ዓቕሚ ኣብ ኩሉን ቅነ ዝካየድ ዘሎ ተሳተፎ ናይ ባህሊ ክህሉ ኣሎ።
1: ኣዝዩ ፅቡቅ መግለፂ ጅሚ በዚ ኣጋጣሚ ኣነዋዝ ከመስግነካ ድ ንስኻ ከም ሓደ መንእሰይ እንደገና ሞያዊ መንእሰይ ኮንካ ኣብ ባህሊ ዘለካ ተገዳስነት ዓብዩ ነቶም ከምሃል ብድሕሪኻ ዝመፁ ንኣሸ ወለዶታት ተሰጋግሮ ምካልካ እስ ዘመስግነካ ንዓመትኻ ባህሊ ስፍሕ ዝበለ ፕሮግራማት ወይ ድማ መደባት ስመፁካ ተስፋ ይገብር ይኸኒለ
3: ክብሮት ከታተልትና በዚ ዝፀንሐ ካብ ዝተፈላለዩ ቦታታት ኮይና ክነዘራርቦም ፀንሕና መንእስያት ኩላትና መንእስያት ኣብ ባህሊ ዘለና ተራን ሓላፍነትን እንታይ ምዃኑ ተረዲና እቲ ንደልዮ ወይ ድማ እቲ ናብ መፃ ወለዶታት ክመሓላለፍ ዘለዎ ፅቡቅ ባህሊ እንብሎ ንምዕቃብ ሓላፍነት ኩላና ክንስከም በዛ መደብ ተማሂርኩም ክትኮኑ ተስፋ ይገብር። ሕጂ ድማ ናብቶም ዝተረፉ መረባት ማገር የስክረኩም።

0: ተኸታተልቲ መደብ መልሳሕ መስመር ብቁፅር ቴሌፎን 12245 ከምኡ 12247 እትሳተፍሉ መደብና ይፍልም ኣሎ ኣብ መስመር ሰብ ኣለና። ሄሎ ሄሎ
1: ሄሎ
0: መርሓባ፣ መን ክብል?
1: ሴም ሃፍቶም ካማይ ትመለ።
0: ድምፅኻ ቅርብ ትሒት ኣሎ ኣባና ዲ ቅርብ ክንውስኽ ኣላ። ሴም ዲ ኸኢልካኒ?
1: ሴም ሃፍቶም።
0: ሴም ሃፍቶም ካበይኻ? ሴም
1: ካማይ ተመነ
0: ተመነ። ኣራይ ሴም፣ ፅቡቅ ዕድል ምነኢልካ። ቀዳማይ ደዋሊ ኢኻ ካብ ቁፅሪ 1 ክሳብ 10 ኣብ ቀዳማይ ደረጃ ክትመርፅ።
1: ቁፅሪ
0: 3 ስፖርት ከመይ ኢኻ ሴም?
1: ስፖርት ዓኒና
0: ትከታተልያ? ኣራይ ምስ ስፖርት ምትእሳር ስለ ዘለዋይ ናብታ ሕቶ ክንሰግር ኢና። ብሉፅ ተፃዋታይ ዋንጫ ኣፍሪቃ 2025 ቁፅሪ 3 መን እዩ? ክደግመልካ፣ ብሉፅ ተፃዋታይ ዋንጫ ኣፍሪቃ 2025 መን እዩ? ቁፅሪ 3 ኢኻ መሪፅካ ሓቀ? ናይ ሰማዕኻን
1: ናይ ብራይተን
0: ናይ ብራይተን
1: ተፃዋታዮ ናይ ብራይተን ተፃ ኣዲንግራን
0: ስሙ ንገረና።
1: ሳይሞን ኣዲንግራን።
0: ሳይሞን ኣዲንግራን ኣይኮነን።
1: ኣዲንግራን
0: ኣይኮነን።
2: ሳይሞን ኣዲንግራ ናይ ኣስቶን ቪላ ብራይተን ኤንድ ሆቭ ኣልቢዮን ካብ ኣዲንግ
0: ኣይኮነን።
2: ብራሂም ድያ
0: እታ ሕቶ ተረድያት ካደ
2: ዋንጫ ኣፍሪካ ብራሂም ድያዝ ናይ ሞሮኮ
0: ኣይኮነን።
2: ሃኪሚ ኣሽራፍ ሃኪሚ
0: ሕጂ ሓንቲ ዕድል ክህበካ ኩሎም በፂሕካዮም ዶዳ
2: መሃገር በል ሓጊዘና
0: ዋ ሃገርተ ነጊረካ ዳ ሃገርተ ነጊረካስ መልሲ እያ።
2: እንታይ ድ ሕጂ ሴኔጋል እንተልካና ካብኦም ክንደይ ሞ 20 ግን ተፃዋትሎ
0: ናይ ሴኔጋል
2: እንተርኣይና ሲ
0: መን ምዃኑ ሕራይ ሴኔጋል ሓንቲ ዕድል እያ ግን
2: ማፓገይ
0: ኣይኮነን። ሳድዮ ማነ እዩ ምምፃቢ ቀፀን እየ ሓራይ ካልእ ግዜ ተዕወት ተስፋ ንገብር ሴም ይቀኒልና ናብ ካልእ ደዋላ ክንሰግር ኢና። ሄሎ ሄሎ መርሓባ፣ መልሳ መስመር ናይ ሰማዕካ ነይ ዘለኹ ብንፅር መን ክብል? ፊልሞን ፊልሞን ቴሌቭዥንካ ቅርብ ድምፂ ተጉዲልካ ላ ፅቡቅ ነይሩ። ፊልሞን መን ኢኻ? ፊልሞን መን? ተስፋ ማርያም። ካበይ ኢኻ ፊልሞን? ካበይ ካብ ሓዝሓዝ ኣራይ ፊልሞን ቁፅሪ 3 ተመሪፀ ኣብ ቀዳማይ ደረጃ ሰሚዕኻ ፀኒሕካ ታሕቶ ትመፈልጣ ነርካ መልሰ ኣራ ይበል ንኸይድበል ቁፅሪ ምረፅ ቁፅሪ 7 ተስፋ ግብር ተዕወት ፊልሞን ነዚያ ንክትምልስ ሰለስተ ዕድል ክህበካ እየ ስም ናይ ሃገር ስለ ዝኾነት ስለዚ ተጠንቂካ ፈትን ከንብበልካ እየ። ኣብ ኣህጉር ኣፍሪቃ ብዕቁር ካብቲ ብርቂ ምድራዊ ማዕድናት ማለት ሬር ኤርዝ ሚነራልስ ኣብ ቀዳማይ ደረጃ ትስራዕ ሃገር ኣይነት እያ?

0: ከተርገመኒ
1: ኣብ ኣህጉር ኣፍሪካ ብዕቑር ሃብቲ ብርቂ ምድራዊ ማዕድናት ማለት ሬር ኣርዝ ሚነራልስ ኣብ ቀዳማይ ደረጃ ትስራሕ ሃገር ኣይነት እያ? ሰለስተ ዕድል ኣለዋሃ ተጠንቀቅ።

0: ከባቢያዊ ኣፀዋውዓ ናይ ጥንታዊ ከተማ መጠራ ሀ በለው ከለው ለሰርሓ ሐ ከለዌ መ መልሲ የለን። جاي سكونا قدل سمعي خايا قد فلد ديها مطرات بها
1: مارا سمعي راب تمرت جلة
0: راب تمرت ما يركم ما نيركم صبا حراي دحان تا مل سيلن كنا قدلا
1: هارا
0: أبسال سايقن حق زن قلي يلان جم
1: هارا
0: أجو قابل ልሙድ ከባቢያዊ ኣፀዋውዓ ናይ ጥንታዊት ከተማ መጠራ በለው ከለው ሰርሓ ከለወየ በለው ከለው ቁኑዕ መልሲ ኣይተቃልካን ወዲ 330 ኮይንልካ ኣሎ ዮሃንስ እንተ ዳ ንቐፅል ኢልካ 880 ክኾነልካ እዩ ናፅ ኣብ ሳልሳይ ደረጃ ቁፅሪ ምረፅ
1: 1
0: ኣራይ ምስላ ትፈልጥቶ ኮይንካ እዚኣ ሕቶ እዚኣ ክትመልሳያ ካ ዝብል ግምት ኣለኒ ምስ ቋንቋ ምትእሳር ስለ ዘለዋ ከም ብበልካ ውላዱ ድሰኣነ ወዲ ሰብ ዘኽታም እንተይልናዮ ውላዳ ድሰኣነት እሞ ብካልእ ወላዲት ዝዓበየት ጤልከ እንታይ ኢልና ንፅውዓ ትኳዕ ቁኑዕ መልሲ ፈሊጥናያ ነርና ምትምልሳት ኣንበሳ ኣብ ቋንቋ ጉዱስ ኢኻ ማለት
1: እዩ
0: ወዲ ክንደይ ዓመት ኢኻ
1: ወዲ 18
0: እንታይ ትገብር ነቲ ናይ ቋንቋ ክእለት ካሃታ ዕብየ
1: መፅሓፍቲ ገለላ ዘይረክልና ገለ
0: ተንብብ ፈሊጥካ ኣለካታ መንገዲ ፅቡቅ ዮሃንስ ካብ ባፅዕ ባፅዕ ከመይ ኣሎ ኢልካ ማይ ገለ ከመይ ኣሎ
1: ባፅዕ ብሓሙሽተ ማ ሃሪሙና ሩ
0: ሃሪሙ ነሩ ዶ ከመይ ሞ ኣሎ ክሊማ ሕጂ ዓንዲ ኣራ ዮሃንስ ኣዜና ነመስግነካ 880 ተዓዊትካ ኣለካ ይቐኒልና ተሳትፎካ ኣይፈለየና ኣራይ ናብ ካል ደዋሊ ክንሰግር ኢና ምስ መደብ መልሳ መስመር ኣለኹም ኣብ መስመር ሰብ ኣለና ሄሎ
2: ሄሎ
0: ሄሎ
2: ሄሎ ስምዓካ ኣሎ ደ
0: ሄሎ
2: ሄሎ ስምዓካ ኣሎ ስምዓካ ኣሎ
0: ኣነ ስምዓካ ነይ ዘለኹ
2: ስምዓካ ኣሎ ኣነ
0: ገለ መስመር ፀገም ኣለና ማለት እዩ
2: ሄሎ ሄሎ ሄሎ
0: የቕሬታ ኣነ ኣይሰምዐን እየ ዘለኹ ናብ ስቱድዮ ተመሊስና ቴክኒካዊ
2: ሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎ

0: ይፅዋዕ ሀ ሸቶታት ዘላቕ ልምዓት ለ ሕቡራት መንግስታት ኣፍሪካ ሐ ኣጀንዳ 263 መ ነፃ ቀረፅ ንግዲ ኣፍሪካ ካ ቴሌቭዥን ተ ድምፂ ኣጉዲልካ ከዓ ፅቡቅ ነ ይመለሰና ኣሎ ተመቃል ሸቶታት ዘላቕ ልምዓት ሸቶታት ዘላቕ ልምዓት ማሕመድ ያሲን ኣይኮነትን ሸቶታት ዘላቕ ልምዓት ኣይኮነትን ኣጀንዳ 263 ያታ መልሲ ሐ ያ መልሳ ዋራይ ይቀኒልና ዓራይ ናብ ካልእ ደዋሊ ክንሰግር ኢና ሄሎ መርሓባ መልሳ መስመር መን ክብል መን ክብል ሄራን ሄራን መን
1: ሄራን ተወልደ
0: ካበይ ኸ ሄራን
1: ካብ ኣስመራ
0: ዓራይ ሄራን ፅቡቅ ዕድል ምነየልክ ቁፅሪ ምረፅ ብቀዳማይ ደረጃ
1: ቁፅሪ ሓደላ
0: ቁፅሪ ሓደላ ተማሃሪ ዲኸ ሄራ
1: ስራሕተኛ እዩ
0: ስራሕተኛ ዓራይ ምስ ትምህርቲ ምትእሳር ኣለዋ ምርጫ እንድያ ሓንቲ ዕድልያ ዘላትኪ ከም ብበልከ ስነ ቀመማዊ ወይ ኬሚካላዊ ስያመ ኣብ ገዛና ንጥቀመሉ ጨው ኣለል ሀ ሶድየም ክሎራይድ ለ ኣይሮን ኦክሳይድ ሀ ፖታሽየም ሶድየም ክሎራይድ ቁኑዕ መልሲ ኣይደሳዕቀዮን ትምህርቲ ኸ ፅቡቅ ሄራን 11 እንታ ዓዊት ክለኸ ናብ ካልኣይ ደረጃ ንኽድ ቁፅሪ ምረፅብ ካልኣይ ደረጃ
1: ቁፅሪ ሓደ
0: ቁፅሪ ሓደ ምስላ እዚኣ እውን ክጅምረልክ ንዴ ክትቅፅል እያ ትፈልጥ ዲኹ ምስላታት
1: ብዙሕ ኣይኮንኩም ካሓንቲ ፍትንግ
0: ኣጆ ክድዓነ ከም ብበልክ ሽሕ መኻሪ
1: መኻሪ
0: መለላ ሽሕ መኻሪ ኣለኹ ዶ ሄራን
1: ኣለኹ
0: ሓደ ደቂቃ ኣላትኪ እታ ግዜ

0: እስካብክ እንደዚህ እስካብክ እንደዚህ ሊትሮ ያ
1: ኦኬ ሐደ በፈሰል
0: ሓሙሽተ ሊትር ካብ ሓሙሽተ
1: ክሳብ ክንደይ
0: ካብ ሓሙሽተ ክሳብ ሽዱሽተ ሊትሮ ፅቡ ሄርሞን 330 ዓዊት ካለካ ቀፂልና ንቀፅል ፅቡቅ 880 ክኾነልካ ተዳ
1: መሊስካ
0: ይ ቁፅሪ ምረፅ ቁፅሪ 10 እያ ታሓቲታ ደላ ተስፋ ገብር ትዕወት እዚኣ ሕጂ ምርጫ እንድያ ኣይከጉድለልካ ነ ምክንያቱ ዓድል ሂበካ ንብታ ካልኣይ ደረጃ ኣረይ ኣጀዋ ከም ብበልክዕ ምስ ታሪክ ምትእሳር ኣለዋ ካብዘን ስዕባ ታንክታት ህዝባዊ ግንባር ኣብ ስርሒት ፈንቅል ዘይተሳተፈት ኣየነይቲ እያ ሀ ጥሒሻ ለ ጃጓር ሐ ፋርስ መ ኮማንደር ሰ ኩለን ተሳቲፈን በዚያ ንደ እንታ ምርጫ
1: በዚያ ን ጀጓር ፋርስ ኮማንደርሲ ተኣማሚና ነሽ ኣጥሕሻ ቆልት
0: ኤርማ ኤሎ ኤርማን
1: በቃ በቃ ርሓን ቴተር ግዜ ከይንወስድ ንዓድና እቴ ወቴን ሰለስተ ሽሩ እንደ ጥሒሻ ግና ጥራትራትና ጥሒሻ በቃ
0: ጥሒሻ ይተሳተፈትን ኣይኮነትን ኩለን ተሳቲፈን እየን
1: ኤርማን
0: ሓደ እያ እንድያ ካመልሲ ከም ዝበልካ እየ 110 ዓዊትካ ኣለካ ኤርማን ኣሁን ኤልና ስለተሳትፈካ ንመስግነካ ናብ ካል ደዋሊ ክንሰግር ኢና ሄሎ
2: ሄሎ
0: መርሓባ መልሲ ኣብ መስመር መን ክብል
2: ታሊብ
0: መን
2: ታሊብ
0: ሳሌም
2: ሎሎ ካሊብ
0: ካሊብ ኣረይ ካሌብ ካሌብ መን
2: ካሌብ ምሕረት ኣብ
0: ካበይ ኻን ካሌብ
2: ካብ ደቂ ምሓረ
0: ኣራይ ፅቡቅ ዕድል ምና የልካ ካሌብ ቁፅሪ ምረፅ ኣብ ቀዳማይ ደረጃ
2: ቁፅሪ ክልተ
0: ቁፅሪ ክልተ ወዲ ክንደይ ዓመት ኢኻ ካሌብ
2: 16
0: ማዕከና ዜና ትካታት ኣሎ
2: ድሓኒ
0: ኣረይ ትከታተል ተዳ ኮይንካ ነዚኣ ብቀሊሎ ክትምልሳ ኢኻ ከም ብበልካ ቴማ መበል 36 ዓመት ዝኽሪ ስርሒት ፈንቅል እንታይ ይብል ነይሩ

0: ሄሎ
1: ነጻ ፈንቅ ንወለደታት
0: አጆዋ ቀሪብ ካላ ፍንቅል ንወለዶታት ኣምፂኻ ያለ ታ ቅድሚ ኣደላ ቃል ጥራሕያ
1: ነጻ
0: ነፃ ኣይኮነትን
1: ነጻ እዩ።
0: አጆዋ
1: ሓረ ዶ ክትኸውን
0: ሓራ ኣይኮነትን ዳሓን ዳሓን ቅያ ፍንቅል ንወለዶታት እንዲያ ትብል ዝበዝሐ ስለ ዝመለስካዮ ከም ዝመለስካዮ ክንሓስብ ኢና ሕዛ ግን ካብ ሕጂ ሕራይ ካሊብ ኣለካ ዶ
1: ኣለኹ
0: ራይ ቅያ ፍንቅል ንወለዶታት እያ ትብል ከም ዝመለስካዮ ሓሲብና ኣለና ዝበዝሐ ስለ ዝመለስካዮ ናብ ካልእ እቲ ክንሰግር ናብ ካልኣይ ደረጃ ቁፅሪ ምረፅ
1: ሓሙሽተ
0: ሓሙሽተ ኣራይ ከም ብበልካ እየ ናይ ስፖርት እያ እዚኣ ንዋንጫ ዓለም 226 ክንደይ ከተማታት የእንጊዶ ንኦ እዚኣ ክልተ ዕድል እያ ዘላትካ ተጠንቂቕካ መልስ ሃገራት ኣይኮንኩን ኢለካ ከተማታት
1: ወንጅ ብሃበኒ ወንጅ
0: ሬንጅ ክበካ
1: ኦ
0: ዋይ ካብ 8 ንላዕሊ ካብ 20 ንታሕቲ
1: ዓሰርተ ሓሙሽተ
0: ኣይኮነትን ዓንተ ዕድል
1: ኩሱ ሃላ ደ ወይ ክብድል ኣላ
0: ወሳኽ ኣላ
1: ሳ ዓሰርተ ሸውዓተ
0: ኣይኮነትን
1: ሚሽ ሓንቲ ናይ መወዳእታ
0: ኣራይ
1: ቀሪበ እያ ዶኸ
0: ኣዚኻ ማራ ቀሪብካ ኣለኻ ያላ መልሳ ነግረካ እንዲና ኣንተ ወይ ነጊረካ እንዲ ወስኸላ ኢለ ሕጂ ሕጂ ልካ ከተምፃ ኣለካ ንጫዓ እያ ኣብቲ ቁርባ ሓጊዝና ካይና እዚኣ ልካ ትመፅእ ኣላ
1: 18
0: 16 የን ካሊእ ሰጊርካ እያ ካልእ ግዜ ትዕወት ተስፋ ንገብር ካሊብ ኣዝና ንመስግነካ ይቕኒልና ኣዝዩ ክደጋገም ስለ ዝቐኒየ ኢና ልክዕ መልሲ ተፀቢና ኣብዚኣ 16 ከተማታት ምዃነን ዝኸበርኩም ተኸታተልቲ ናይ ሕጂ ትሕዝቶና ኣብዚ ክንዛዝም ኢና ዝመፅእ ሰሙን ኢና ክንራኸብ ድዓንቀኒ እዩ

ካብ ስቱድዮ ዜና ኤርቲቪ ዕዙዝ ሰላምታና ተቐበሉ ዝኸበርኩም ተዓዘብትና ከመይ ኣምሲኹም ሰዓት 9 ኣኺሉ ንሎሚ ረቡዕ 29 ሓምለ ዝተዳለወ ዜናታት ውሽጥን ወፃእን ሒዝናልኩም ቀሪብና ኣለና። ንምክታልኩም ብክብሪ ዝዕድም ፊልሞን ዞም እየ ብቐንዲ ርእስተ ዜና ፍለም። ሻም ናይ ዋዕላ ውዳበታት ሃገራዊ ሽማግለ ኤርትራውያን ኣሜሪካውያን ኣብ ዳላስ ብወግዒ ተኸፊቱ። ማእከላይ ባይቶ ሃገራዊ ማሕበር ሓርበኛታት ስንኩላን ኩና

0: ኤርትራ ኣብ ቀዳማይ መንፈቕ ንዝተሰላሰለ መድባት ገምጊሙ ኣብ ንውዞባ ተሰነይ ኣብ ምሰላት ቆልዑን ደቂ ኣንስትዮን ዘተኮረ ዝተምህሮ ተዋሂቡ ኣሜሪካን ስዑድ ዓረብን ኣብ ዒራቅ ኣብ ልዕሊ ዝርከቡ ብኢራን ዝድገፉ ዝገለፆም ሚልሻታት ደብዲበን ፕረዚደንት ትራምፕ ምስ መራሕቲ ዩክሬይንን እስራኤልን ውፅኢታዊ ዘተ ከም ዘካየደ ሓቢሩ ኢኳቶርያል ጊኒን ጋቦንን ብጉዳይ ኣከራኽርቲ ደሴታት ዝፀንሐን ዘይምቅዳው ብዘተ ከም ዝዓረፈ ገሊፀን ዝርዝር ዜና ሻምናይ ዓመታዊ ዋዕለ ሃገራዊ ሽማግለ ኤርትራውያን ኣሜሪካውያን ትማሊ ብወግዒ ተኸፊቱ ካብቲ ቦታ ዝበፅሐኒ ሓበሬታ ብመልክዕ ፀብጻብ ተዋሂዱኣሎ ግረመስቀል ገረዝጊሄር ከቕርቦ እዩ
1: ሻሙናይ ዋዕላ ውዳበታት ሃገራዊ ሽማግለ ኤርትራውያን ኣሜሪካውያን ጽኑዕ መሰረት መቕድም ራእይ ብዝብል ቴማ ብ28 ሓምለ ኣብ ዳላስ ቴክሳስ ብወግዒ ተኸፊቱ ኣብዚ ብሓላፊ ውድባዊ ጉዳያት ህዝባዊ ግንባር ንዲሞክራሲን ፍትሕን ኣቶ ዮሱፍ ሳይቅ ዝተኸፍተ ዓመታዊ ዋዕላ ካብ ዝተፈላለየ ግዝኣታትን ከተማታትን ሕቡራት መንግስታት ኣሜሪካ ዝመፁ ኣብ ዝተፈላለየ ክልታት ዕድመ ዝርከቡ 450 ኣባላት ውዳቤታት ህዝባዊ ግንባር ንዲሞክራሲን ፍትሕን ሃገራዊ ማሕበር ደቂ ኣንስትዮ ኤርትራ መንእሰያት ህዝባዊ ግንባር ንዲሞክራሲን ፍትሕን ሕድርን ካልኦትን ዝርከብዎም ዜጋታት ይሳተፉ ኣለዉ ፈፃሚ ጉዳያት ኤምባሲ ኤርትራ ኣብ ሕቡራት መንግስታት ኣሜሪካ ኣቶ ብርሃነ ገብሪ ህወት ኣብ ዝሃቦ መኽፈቲ ቃል እቲ ዋዕላ ውዳቤታትናን ውሽጣዊ ሓድነትናን ብምድልዳልን ሓበራዊ ሃገራዊ ንቕሓትና ብምብራኽን ክገጥሙና ንዝኽእሉ ብድሆታት ብብቕዓት መኬትና ንምውፃእ ዘድሊ ድልውነት ንምርጋፅ ኣገዳሲ ምዃኑ ሓቢሩ ዲፕሎማስያዊ ዓወታት ነፀብራቕ ውሽጣዊ ኩነታት እዩ ዝበለ ኣቶ ብርሃነ ውዳበታት ንምስፋሕን ተሳትፎ ህዝብና ኣብ ሃገራዊ ጉዳያቱ ንምዕዛዝን ኣብ ዝሓለፈ ዓመት ዝተካየደ ትጉህ ፃዕርን ተበግሶታትን ዝምስገን ውፅኢት ከም ዝተረክቦ ብምጥቃስ ኣብ ዝመፅእ ዓመት ዝያዳ ንምዕዛዙ ተሳተፍቲ ዋዕላ ውድባውን ፖለቲካውን ዕማማት ብዕምቆት ገምጊሞም ንፁር መደባት ስራሕ ክስእሉ ተላቢቡ ሓላፊ ውድባዊ ጉዳያት ህዝባዊ ግንባር ንዲሞክራሲን ፍትሕን ኣቶ ዮሱፍ ሳይቅ ቦጎኑ ዋዕላታትናን ፈስቲቫላትናን ንሕሉፍ ስራሕትና ገምጊምና ናብ ዝሓሸ መፃኢ ክወስደና ዝኽእል መርሓ ጎደና እንሕንፀሉን እንቕይሰሉን መድረኽ ምዃኑ ብምግላፅ ዕቱብ ገምጋም ብምክያድ ውርፁፅ መደባት ክሕንፀፅ ኣዘኻኺሩ ኣቶ ዮሱፍ ብተወሳኺ ንዘቤታዊ ኩነታትና ብመንፅር ዞባውን ኣህጉራውን ምዕባለታት ብምትንታን ኤርትራ ካብ ግዳማዊ ምትእታዋትን ናፃ ዝኾነ ንዞባ ቀርኒ ኣፍሪቃን ቀይሕ ባሕርን ሰላምን ምርግጋእን ንምስፋን ንእንኽተሎ ንፁር ፖሊሲታት ኣመልኪቱ ሰፊሕ መግለፂ ኣቕሪቦ ኣብዚ ዋዕላ ኩለን ውዳቤታት ፀብፀባትን ክቕርባን ከለዋ ንተመክሮን ናይ ነዊሕ ራእይ ህዝባዊ ግንባር ኣብ ትምህርቲ ብመንፅር መበል 50 ዓመታት ምምስራት ቤት ትምህርቲ ሰውራ ምውናን ሃገራዊ ትርኻን ዘመናዊ ስርዓተ መራኸቢታትን ከምኡውን ንኣተላልያን ኣፈታትሓን ግርጭታት ዝምልከት መግለፅታት ተዋሂቡ ሻሙናይ ዋዕላ ውዳቤታት ሃገራዊ ሽማግለ ኤርትራውያን ኣሜሪካውያን ክሳብ 31 ሓምለ ብዝተፈላለየ ንጥፈታት ክቐፅል እዩ
0: ሃገራዊ ማሕበር ሓርበኛታት ስንኩላን ኩናት ኤርትራ ንኣባላቱ ብዝኸፈቶ ናይ ልቕሓ ዕድል ልዕሊ 2 ሚልዮን ናቕፋ ከም ዝዓደለ ኣብ ዘካየዶ መንፈቃዊ ገምጋም ገሊፁ ወኪል ኤርና ቤትኤል ሰሎሞን ዘዳለወቶ ትሕዝቶ ይስዕብ
2: ሃገራዊ ማሕበር ሓርበኛታት ስንኩላን ኩናት ኤርትራ ማሕበረ ቁጠባዊ ኩነታት ኣባላቱን ምምሕያሽ ብዘካይዶ ዘሎ ፃዕሪ ኣብ ቀዳማይ መንፈቕ ናይ 2026 ልዕሊ 2 ሚልዮን ናቕፋ ልቓሕ ከም ዝዓደለ ብ28 ሓምለ ኣብ ዘካይዶ ገምጋም ገሊጹ ማእከላይ ባይቶ ኣብ ዝቃንዖም መበል 12 ስሩዕ ኣኼባ ልቓሕ ንዝሓተቱ ምዕዳል ምድላው ፕሮጀክትታት ምትካል ጅርባ ባየጋዝ ምእካብ ክፍሊት ኣባልነት ንኣባላት ዝውሃብ ኣገልግሎታትን ካልእ ንጥፈታትን ኣብ ቀዳማይ ዓመት ካብ ዝተዓሙ ንጥፈታት ማሕበር ምዃኖም በሪሁ ኣቦ ወንበር ማሕበር ኣቶ ፍሳሃይ ተስፋ ሚካኤል ኣብ ዝሃቦ መግለፂ ንሓርበኛታት ሓደጋታት ስንኩላን ናይ ምጥያስ ንጥፈታት ሓደ ካብቲ ብኣተኩሮ ዝስርሓሉ ዘሎ መደባት ምዃኑ ብምጥቃስ ኣብ ርሑቕ ከባቢታት ዝርከቡ ስንኩላን ብሕርሻ ናይ ምጥያስ መደባት ብሰፊሒ ከም ተሰላሰለ ሓቢሩ ምዝተፈላለዩ መሻርክቲ ብምውሃድ እውን ኣብ መምሕያሽ ቁጠባዊ ሂወቶም ዘተኮረ መደባት ከም ዝትግበር ኣፍሊጡ ኣብ ዝቐረበ ፀብጻብ ንቢትን 56 ስንኩላን ሙርኩስ ክዕደል ከሎ ን72 ኣባላት ድማ ልዕሊ 70,000 ናቕፋ ንመሐከሚ ዝውዕል ወፃኢታት ከም ተገብረ ተገሊጹ ኣብ መወዳእታ ተሳተፍቲ ሰነዳት ኣባላት ማሕበር ብፅፈት ክተሓዝ ተሳትፎ ደቂ ኣንስትዮ ኣብ ማሕበር ንምዕባይ ክስራሕ ስንኩላን በብከባቢ

0: እዮም ንዝርከባ ትካላት ምንቅስቓስ ኣካላት ብግቡእ ክጥቀሙለን ዘይተመልሰ ልቓሕ ንምምላስ ክስራሕ ከምኡ ውን ሕፅረት ኣገልግሎት መጓዓዝያ ቆላሕታ ክግበረሉ ዝብልን ካልእን ርእቶታት ኣቕሪቦም። ሃገራዊ ማሕበር ሓርበኛታት ስንኩላን ኩናት ኤርትራ 19754 ምዝጉባት ኣባላት ኣለውዎ።
1: ኣብ ንእዞባ እምናሓይሊ ምምሕዳራት ከባቢ ዓዲ ሸሎሙንን ዓዲ ሓውያን ዘድሊ ቅጥዕታት ንዘማልኡ 25 ደቂ ኣንስትዮ ዝርከብኦም 224 ዜጋታት መሬት ኤሳት ዓዲሎ መስርሕ ዕደላ ብመሰረት መምርሒ ሚኒስትሪ መሬት ማይን ኣከባብን ከም ተኻየደ ንነፍሲ ወከፎም ንመንበሪ ዘገልግል 254 ሜትር መሬት ከም ተዋህበን ወኪል ሚኒስትሪ መሬት ማይን ኣከባብን ኣብቲ ንእዞባ ተዕቕባ ሚካኤል ተስፋ ገርግሽ ገሊፆም። ግዜያዊት ኣመሓዳሪት ንእዞባ እምናሓይሊ ወይዘሮ ትርሓስ ፈቓዱ ብወገና ብዝተፈላለየ ምክንያት ተደናዊ ዝፀንሐ ዕደላ መሬት ጤሳ ምጅማሩ እፎይታ ዝፈጥር ምዃኑ ብምጥቃስ ኣብዚ ናይ ሕጂ ዘይተዓደሉ ሰነዳቶም ዝተፀፈፈ ከም ዝወሃቡ ፍሊጣ። መሬት ጤሳ ዝተዓደሉ ብዝሃቦ ርእቶ ዝተዋህቦም መሬት ብዓቕሞም ኣብቲ ዝድለ መዓላ ከም ዝውዕልዎ ገሊፆም። ኣብ ንእዞባ ተሰነይ ኣብ ምስላት ቆልዑን ደቂ ኣንስትዮን ዘተኮረ ዝተምህሮ ተዋሂቡ ወኪል ኤርና ኣዱንያ ገብረ ማርያም ዘዳለዎ ፀብፀባ ርሴ ማስመሮም ከተቕርቦ እያ።
2: ቤት ፅሕፈት ዕዮን ማሕበራዊ ድሕነትን ኣብ ንዞባ ተሰነይ መሰላት ቆልዑን ደቂ ኣንስትዮ ናብ ምርጋዝ ዘተኮረ ኣስተምህሮ ንኣመሓደርቲ ከባቢ መራሕቲ ሃይማኖትን ዓበይቲ ዓድን ሂቦም። ኣብቲ ንዞባ ኣብ ጥዕና ደቂ ኣንስትዮ ጉድኣት ዘውርድ ድሑር ባህልታትን ልምድታትን ብሓፈሻ ምክንሻብን መርዓ ትሕቲ ዕድመን ድማ ብፍላይ ንምውጋድ ተራኮም መምሕዳራትን ካልኦት ኣካላት መንግስትን ክሕይል ሓላፍት ቤት ፅሕፈት ኣቶ ሚካኤል ገብረስላሴ ፀዊዖም። ሓላፊ ቤት ፅሕፈት ህዝባዊ ጥዕና ኣቶ ገብሪ ሂወት ተኸስተ ብወገኑ ኤርትራ ኣብ 2030 ነፃ ካብ ክሽቦ ንኽትእውጅ ሚኒስትሪ ጥዕና ምስ ናይ ስራሕ መሻርክቱ ተወሃይዱ ይሰርሕ ከም ዘሎ ብምጥቃስ እቲ ተርእዮ ኣብ መብዛሕትኤን ምምሕዳራት ከባቢ ጎዲሉ እኳ እንተሎ ስግር ሩባጋሽ ኣብ ዝርከባ ዓድታት ግና ብዙሕ ስራሕ ይፅበዮም ከም ዘሎ ገሊፆም። ኣብ ግዜ ሕርሲ ዘጋጥም ሞታት ደንዕሸልን ካብ ቀንዲ ሳዕቤናት ክሽቦን መርዓ ትሕቲ ዕድመን ምዃኑ ብምንፃር ስድራ ቤታትን ሕብረተሰብን ኣብ ምውጋዱ ንቑሕ ተሳትፎ ክህልዎም ተላብዮም። ካብ ቤት ፅሕፈት ኣኽባር ሕጊ መንእሰይ ሓፊዛ መሓመድ ብወገና ኣብ ኤርትራ ምክንሻብ ደቂ ኣንስትዮ ብኣዋጅ ቁፅሪ 58 ዝባድ 207 መርዓ ትሕቲ ዕድመ ድማ ብመሰጋገሪ ሲቪላዊ ሕጊ ዓንቀፅ 581 ክልኩላት ምዃኖም ጠቒሳ ኣብቲ ተግባራት ዝሳትፉ ድማ ብሕጊ ተሓተቲ ምዃኖም ኣነፂራ። ኣብ መሓዳሪ ንእዞባ ተሰነይ ኣቶ ስዩም ገብረ የሱስ ብግዲዩ ንጥዕና ቆልዑን ደቂ ኣንስትዮን ዝሃስ ተግባራት ንምግታእ ምምሕዳር ንእዞባ ምስ መሻርክቱ ብዝለዕለ ክሰርሕ ምዃኑ ኣረጋጊፁ።
1: ምብፃሕን ምርኣይን ታሪካውን ልምዓታውን ቦታታት ንመረዳእትኻ ስለ ዘስፍሕ ዜጋታት ኣብ ናይ ዕረፍቲ ግዜኦም ብውዱብ መልክዕ ቅርስታትን ታሪካዊ ኣሰራትን ትሕቲ ቅርፃዊ ህንፃውን ሕርሻውን ልምዓት ከምኡውን ቅያታት ዝተፈፀሙሉ ቦታታት ንምፍላጥ ዑደት ከዘውትሩ መዘኻኸር ቀሪቦም። ኣብ ንእዞባ ዓዲ ቀይሕ ሓላፊ ኣሃዱ ሓበሬታን ጎስጓስን ቱሪዝም ኣቶ ተስፋይ ግርማይ እቲ ንእዞባ ብታሪካውን ልምዓታውን ቦታታት ሃብታም እኳ እንተኾነ እቶም ነዚ ንምፍላጥ ዑደት ዘካይዱ ጉዱሳት ውሑዳት ከም ዝኾኑ ብምጥቃስ ብጉጅለን ብውልቅን ብቐንዱ ድማ ብደረጃ ኣብያተ ትምህርቲ ክድፋእ ኣሎ ተማሕፂኑ። ንዑደት ዝመፁ ደቂ ሃገርን ወፃእተኛታትን ቁፅሮም እናበዝሐ ይመፅእ እኳ እንተሎ ገና ኣብቲ ዝድለ ደረጃ ከምዘይበፅሐ ብምሕባር ተምሃሮ ኮሌጅ ትምህርትን ስነ ቋንቋን ብጥርኑፍ ከምኡውን ካብ 21 ሃገራት ዝመፁ ልዕሊ 300 ዜጋታት ብውልቅን ብጉጅለን ዝገበርዎ ዑደት ክተባባዕ ከም ዘለዎ ገሊፁ። ንኤርትራውያንን ወፃእተኛታትን በፃሕቲ ኣብ ምቕባልን ምልላይን ዝነጥፍ ኣባል ሃገራዊ ቤተ መዘክር ኣቶ ኢብራሂም ዑመር ብወገኑ ብኣካል እትበፅሖን እትርዮን ልዕሊቲ ብምስልን ስእልን እትዕዘቦ ስለ ዝኾነ መንእስያትን ፀጋታት ሃገሮም ከዝተማቕሩ ተሓሳሲቦም። ኣብ ንዞባ ዓዲ ቀይሕ ብዙሓት ቅርስታትን ኣሰራትን እኳ እንተለዉ በፃሕቲ ብብዝሒ ዑደት ዝፍፅምሉ ታሪካዊ ቦታታት ግን ቁሓይቶ፣ ዲጋ ሳፊራ፣ ዓዲ ኣሉቲ፣ መቓብር ግብፂ፣ ዕሽካ፣ ተኾንዳዕ፣ ሕሽመለን ደርዓን የጠቓለል። ዝስዕብ ዜናታት ሃገራት ወፃኢ ኩራት ተዓዘብትና ንምክትታልኩም ደጊምና ብክብሪ ንዕደም። ዜና ወፃኢ ኣሜሪካን ስዑድ ዓረብን ኣብ ዒራቅ ኣብ ልዕሊ ዝርከቡ ብኢራን ከም ዝድገፉ ዝገለፆኦም ምልሻታት ደብዳብ ከም ዘካየደ ሓቢረን። እቶም ምልሻታት ኣብ ዞባ ማእከላይ ምብራቅ ኣብ ልዕሊ ዝርከብ ረብሓታት ሃገሩ መጥቃዕቲ ከካይዱ ምፅንሖም ዝጠቐሰ ማእከላይ እዚ ኣሜሪካ እቲ ዝተኸይደ መጥቃዕቲ ናይ መልሰ ግብሪ ስጉምቲ ምዃኑ ኣረዲ እዩ። ነቲ ስጉምቲ ዝኾነነት ኢራን ብወገና ኣብ ዮርዳኖስ ኣብ ልዕሊ ዝርከብ ወተሃደራዊ መደበር ኣሜሪካ መጥቃዕቲ ሚሳይላትን ድሮናትን ከም ዘካየደት ኣፍሊጣ ኣላ ዛምዚል እንከሎ ሓለዋ ሰውራ ኢራን ብመፀባቢ ሆርሙዝ ክሓልፋ ዝፈተና 3ለስተ ናይ ነዳዲ መራኽብ ከም ዘጥቅዐ ገሊጹ ዝሓድሽ ምዕባለታት ንዲፕሎማስያዊ ዘተ ባይታ ንምኽፋት ተባሂሉ ንሳልስቲ ዝዕረፈ ምልዋጥ መጥቃዕትታት ኣሜሪካን ኢራንን ዳግማይ ክውላዕ ዝደፋፍእ ምዃኑ ይግለጽ እዚ ከምዚ ኢሉ እንከሎ እዚ ኣሜሪካን ስዑድያና ብግዝኣት ዒራቅ ዘካይድኦ ድብዳብ ንቕልውላዊ ዞባ ማእከላይ ምብራቅ መሊሱ ከስፍሖ ከም ዝኽእል ይሕበር ፕረዚደንት ኣሜሪካ ዶናልድ ትራምፕ ምስ ፕረዚደንት ዩክሬን ቮሎድሚር ዘለንስኪ ኣብ ከተማ ዋሽንግተን ዲሲ ተራኺቡ ውፅኢታዊ ዘተ ከም ዘካየደ ሓቢሩ ፕረዚደንት ትራምፕ ዝርዝር ናይቲ ዝተኻየደ ርክብ እኳ እንተዘይገለጸ ፕረዚደንት ቮሎድሚር ዘለንስኪ ግን እቲ ዘተ ኣብ ወተሃደራዊ ደገፍ ብቐንዱ ድማ ኣብ ምዕባል ስርዓተ ሚሳይል ዘተኮረ ምዃኑ ሓቢሩ ፕረዚደንት ትራምፕ ዩክሬን ፀረ ሚሳይል ከተማዕብል ኣብ ዝሓለፈ ቅረባ ግዜ ፍቓድ ከም ዝሃባ ዝፍለጥ ኮይኑ እዚ ናይ 28 ሓምለ ዝርርብ መቕፅልቲኡ ክኸውን ከም ዝኽእል እዩ ዝእመት እዚ ከምዚ ኢሉ እንከሎ ፕረዚደንት ትራምፕ ኣብ ተመሳሳሊ ዕለትን ቦታን ምስ ቀዳማይ ሚኒስተር እስራኤል በንያሚን ኔታንያሁ ተራኺቡ ከም ተዘራረበ እውን ተፈሊጡ እቲ ርክብ ኣብ ቅልውላዊ ዞባ ማእከላይ ምብራቅ ከምኡውን ኣብ ምዕባል ኩሉ መዳያዊ ዝምድና ኣሜሪካን እስራኤልን ዘተኮረ ምንባሩ ተገሊጹ ኣሎ ፕረዚደንት ትራምፕን ቀዳማይ ሚኒስትር ነታንያሁን ኣብ ዝሓለፈ ወርሒ ለካቲት ኣብ ልዕሊ ኢራን ሓበራዊ ወተሃደራዊ ስርሒት ካብ ዘበግሱ ንዳሓር ቀጥታዊ ዝርርብ ከካየዱ ንፈለማ እዋን ምዃኑ ጸብጻባት የረድኦም ኤኳቶርያል ጊኒን ጋቦንን ብጉዳይ ላዕላውነት ንኣሽቱ ኣከራኽርቲ ደሴታት ዝፀንሐን ኣስታት 50 ዓመታት ዝቐፀለ ዘይምቅዳዊ ብዘተ ከም ዝዓረፈ ገሊፃን እቲ ዘይምቅዳዊ ብመንጎኘት ውድብ ሕብራት ሃገራትን ኣፍሪቃዊ ሕብረትን ከም ዝደቀሰ ዝገለፀ ክልቲአን ሃገራት እቲ ናይ ሰላም ተበግሶ ኩሉ መድያዊ ዝምድንአን ንምምዕባል ባይታ ከም ዘጣጣሐ ኣፍሊጠን ክልቲአን ጎረባብቲ ሃገራት ብሰንክቲ ካብ 1970ታት ጀመረ ዘይምቅዳዊ ወግዓዊ ቁጠባውን ንግዳውን ዝምድናታት ከም ዘይፀንሐን እዩ ዝጥቀስ ኤኳቶርያል ግኒ ኣብ ልዕሊ ግዛኣት እስጳኛ ጋቦን ድማ ኣብ ትሕቲ ግዛኣት ፈረንሳ ምንባርን ዝጠቕሱ ፀብጻባት እቲ ዘይምቅዳዊ ሓድጊ መግዛእቲ ምዃኑ የረድኡ እተን 3ለስተ ናእሽቱ ደሴታት ብመሰረት ውዕል ፓሪስ ናይ 1900 ልኡላዊ ኣካል ኤኳቶርያል ጊኒ ምዃነን ኣህጉራዊ ቤት ፍርዲ ፍትሒ ኣብ ወርሒ ጉንበት 225 ናይ መወዳእታ ውሳነ ምህበው ዝዝከር እዮም እተን ደሴታትን ኣብ ከባቢአን ዝርከብ ማያዊ ኣካልን ርቡሕ ፀጋታት ነዳድን ባህርያዊ ጋዝን ከም ዘለዎ እዩ ዝግለጽ መንግስቲ ኣሜሪካ ምስ ዓበይቲ ኩባንያታት ምክልኻል ሃገሩ ን7 ዓመታት ዝፀንሐ ወተሃደራዊ ስምምዕ ከቲሞ እቲ ናይ ቢልዮናት ዶላር ስምምዕ ብቐንዱ ኣብ ምፍራይ ዝተራቐቐ ሚሳይላትን ፀረ ሚሳይላትን ዘተኮረ ምዃኑ ቤት ፅሕፈት ምክልኻል ኣሜሪካ ፔንታጎን ሓቢሩ እዚ ውዕል እዚ ዝኽተም ዘሎ ኣሜሪካ ምስ ምውላዕ ኩናት ዩክሬን ከምኡውን ኣብ ልዕሊ ኢራን ዘበገሰቶ ወተሃደራዊ ወፍሪ መጠና ፅዋራ ከም ዘንቆልቆለብ ዝግለጸሉ ዘሎ እዋን እዩ በዚ ድማ እዚ ሓድሽ ወተሃደራዊ ስምምዕ ዝጎደለ ፅዋር ንምትካእ ክኸውን ከም ዝኽእል ወተሃደራውን ክኢላታት ይእምቶ ኣሜሪካ ካብ መወዳእታ ወርሒ ለካቲት ናይዚ ዓመት እዚ ኣብ ልዕሊ ኢራን ወተሃደራዊ ወፍሪ ካብ ተበገስ ንዳሓር ኣስታት 38 ቢልዮን ዶላር ወፃኢ ከም ዝገበረት ምሕባራ ዝፍለጥ እዩ ብዘይካዚ ኣሜሪካ ኩናት ዩክሬና ብ222 ካብ ዝውላዕ ንዳሓር ነታ ሃገር ልዕሊ 75 ቢልዮን ዶላር ዝግመት ወተሃደራዊ ደገፍ ከም ዝገበረት ይግለጽ ፕረዚደንት ዶናልድ ትራምፕ ንዓመት 227 ንምክልኻል ዘገልግል 1.5 ትሪልዮን ዶላር ክስላዕ ማመ ድሕሪ ምቕራቡ ኮንግረስ 1.15 ትሪልዮን ዶላር ክስላዕ ምድጋፉ ይዝከር ኤውሮጳዊ ሕብረት ንንግዳዊ ዝምድናታት ባዕሎታት ጸሉ ንጥፈታት ካብ ምክያድ ክሕየብ ህዝባዊት ሪፓብሊክ ቻይና ጸዊዓ ቻይና ነዚ ፃውዒቲ ዘቕረበት እቲ ሕብረት ኣብ ልዕሊ ዝተወሰነ ሰደድ ፍርያታ ናይ ድረታ ስጉምቲ ከም ዝወሰደ ብምኽሳስ እያ እቲ ስጉምቲ ፍልልያቶም ንምፅባብ ክካየድ ንዝፀንሐ ዲፕሎማስያዊ ንጥፈታት ዝዓናቐፍ ምዃኑ ሚኒስትሪ ጉዳያት ወፃኢ ቻይና ትማል 28 ሓምለ ብዘውፅኦ መግለፂ ኣጠንቂቑ ሃገሩ ነዚ ኤውሮጳዊ ሕብረት ወሲድዎ ዘሎ ስጉምቲ ተመጣጣኒ መልሰ ግብሪ ክትህበሉ ምዃና ውን እቲ ሚኒስትሪ ኣንፂሩ ኣሎ ኣብ መንጎ ክልቲኦም ወገናት ዝኽሰት ንግዳዊ ዘይምቅዳው ንዘካየድዎ መጠን ንግዳዊ ምልዋጥ ከግድሎ ከም ዝኽእል ይእመት ቻይና ንኤውሮጳዊ ሕብረትን ኣብ 225 ናይ ኣስታት 830 ቢልዮን ዶላር ንግዳዊ ምልዋጥ ከም ዘካየዱ ፀብጻባት ይጠቕሱ እስራኤል ንዝተበፅሐ ስምምዕ ምቁራፅ ተኸሲት ትጥሕሶ ከም ዘላ መንግስቲ ሊባኖስ ትማል 28 ሓምለ ደጊሙ ኸሲሱ እቲ ኣብ ዝሓለፈ ወርሒ ሰነ ብመንጎኘት ኣሜሪካ ዝተበፅሐ ስምምዕ እስራኤል ከተካይዶን ፀንሐት መጥቃዕትታት ከተቋርፆን ሰራዊታ ካብ ደቡባዊ ሊባኖስ ክትስሕብን ዝብል ነጥብታት ዝርከቦ እዩ ነይሩ ይኹን እምበር እስራኤል ኣብ ልዕሊ ሰራዊት ሃገሩ ከይተረፈ ተደጋጋሚ መጥቃዕትታት ተካይድ ከምኡውን ተቆፃፂራቶ

ልዕሊ ዘላ ከባቢታት ንዘለዉ ዓድታትን ከተማታትን ትዕኑ ከም ዘላ ፕረዚደንት ጆሴፍ ኦን ወቂሱ ኣሎ። እስራኤል ሰራዊታት ካብ ገለ ክፋል ደቡባዊ ሊባኖስ ድሕሪ ምስሓባ ሰራዊት ሊባኖስ ክሰፍሮ ከም ዝጀመረ ክቃላሕ እኳ እንተቐነየ እስራኤል ብእትኽተሎ ዘላ ወታደራዊ ፖሊስታት ግን እቲ ተበግሶ ውፅኢታዊ ክኸውን ከም ዘይክእል ይእመት። ሩስያን ሪፓብሊክ ደቡብ ኣፍሪቃን ኣብ ምምዕባል ጽላት ምክልኻል ዘተኮረ ስምምዕ ከቲመን። እቲ ስምምዕ ትማል 28 ሓምለ መንጎ ሰብ መዚ ምክልኻል ክልቲአን ሃገራት ኣብ ከተማ ሞስኮቭ ዝተካየደ ዝርርብ ተበጺሖም። ብመሰረት ስምምዕ ክልቲአን ሃገራት ስሩዕ ወታደራዊ ልምምዳት ከካይዳን ሓበሬታ ክለዋወጣን ምዃነን ተፈሊጡ ኣሎ። ብዘይካዚ ሩስያን ደቡብ ኣፍሪቃን ብዝርዝር ዘይገለጾ ብርክት ዝበለ ሓበራዊ ወታደራዊ ፕሮጀክትታት ከበግሳ ምዃነን ሓቢረን። ሩስያ ምስ ሃገራት ኣፍሪቃ ዘለዋ ወታደራዊ ጸጥታዊ ቁጠባውን ዲፕሎማስያውን ዝምድናታት እናሰፍሐ ይመጽእ ከም ዘሎ ጸብጻባት የረድኦም።

ዜና ንምዝዛም ኣርእስተ ዜና ክደግመልኩም። ሸም ናይ ዋዕላ ውዳበታት ሃገራዊ ሽማግለ ኤርትራውያን ኣሜሪካውያን ኣብ ዳላስ ብወግዒ ተኸፊቱ። ማእከላይ ባይቶ ሃገራዊ ማሕበር ሓርበኛታት ስንኩላን ኩናት ኤርትራ ኣብ ቀዳማይ መንፈቕ ንዝተሰላሰለ መደባት ገምጊሙ። ኣብ ንዞባ ተሰነያ ምስላት ቆልዑን ደቂ ኣንስትዮን ዘተኮረ ዝተምህሮ ተዋሂቡ። ኣሜሪካን ስዑድ ዓረብን ኣብ ዒራቅ ኣብ ልዕሊ ዝርከቡ ብኢራን ከም ዝድገፉ ዝገለጾም ምልሻታት ደብዲቡ። ፕረዚደንት ትራምፕ ምስ መራሕቲ ዩክሬይንን እስራኤልን ውፅኢታዊ ዘተ ከም ዘካየደ ሓቢሩ። ኤኳቶርያል ጊንን ጋቦንን ብጉዳይ ኣከራኽርቲ ደሴታት ዝፀንሐን ዘይምቅዳው ብዘተ ከም ዝዓረፈ ገሊጻ። ሓፈሻዊ ዜናታት ተዛዚሙ ኣሎ። ምስ ተረፉ መድባትና ንሓድገኩም ብወገነይ ሰናይ ምሸት።

0: መራሕትን ልሂቃንን ብልፅግና ባሕሪ ብዘብል ዘህተፍትፍ ቫይረስ ካብ ዝልከፉ ግዜያት ኣቝፂሩ ኣሎ። ሰለስተ ዓመታት ብዘይ ዕረፍቲ ለይትን ቀትርን ብዛዕባ ባሕሪ ነፍሊፎም። ማዕርጉ ድያቆን እዩ ኣማኻሪ መራሒ ስርዓት ብልፅግና ድማ እዩ። ንናፅነትን ውላውነትን ኤርትራ ኣብ መጋስን ቁንፃብን ተዋፊሮም ካብ ዘለዉ ጉጅለ ስርዓት ብልፅግና ሓደ እዩ። መራሕትን ልሂቃንን ስርዓት ብልፅግና ኣብ ጉዳይ ኤርትራን ኤርትራውነትን ቀይሕ መስመር ሰጊሮም ካብ ሓዲድ ኣንደላሂፆም ከም ዘለዉ እዚ ድያቆን ድዩ ፖለቲከኛ ሓደ መርኣያ እዩ። ሃለውለዉ ምስማዕ ግን ዝፅላእ ኣይኮነን።
1: ኢትዮጵያ የባህር በር ስታገኝ ኤርትራ ኤርትራ የሆነችበት ምክንያት ይፈርሳል። መነሻ ኣመክንዮ መነሻው ኤርትራ ኤርትራ እንድትሆን ያደረገት ሌሎቹም የተቀበሉት ኢትዮጵያ የባህር በር እንዳታገኝ ልክ ኢትዮጵያ የባህር በር ካገኘች ኤርትራ ታዲያ ምን ታደርግላቸዋለች? በቃ የኤርትራ ጥቅም ያልቃል እዛ ጊዜ።
0: ኢትዮጵያ አፍ ደገ ባህር ምስ ረኸበት ኤርትራ ኤርትራ ዝኾነትሉ ምኽንያት ክብቅ እዩ። ኤርትራ ኤርትራ ክትከውን ዝገበራ ካልኦት እውን ዝተቐበልዎ ኢትዮጵያ ቀይሕ ባሕርን ከይትረክብ እዩ። ኢትዮጵያ ቀይሕ ባሕር ምስ ረኸበት ኤርትራ እንታይ ክትገብረሎም እያ? ጥቕሚ ኤርትራ ሽዑ ክብቅዕ እዩ። ኣዱሊስ፣ ታጁራ፣ ምፅዋዕ፣ ዓሰብ እዚኦም ኩሎም ኣብ ትሕቲ ኢትዮጵያ እዮም ነይሮም። ሕጂ ወላ ሓንቲ የለን። ባሕሪ ነጋሽ ዝነበረ ጣልያን ገዚእዎ ኤርትራ ዝብል ስም ሂብዎ። እንሆ ሕጂ ብሰላም ክንነብር ኣይከኣልናን። ኤርትራ ምርካብ ኣይኮነን። ንኣብነት ሶማላውያን ወይ ሶማሌላንድ ወይ ጁባላንድ ንኢትዮጵያ ወደብ እንተሂቦማ ኤርትራ ኤርትራ ዝኾነትሉ ምኽንያት ከብቅዕ እዩ። ኢትዮጵያ ብዝኾነ ቦታ ንኣብነት ቻይና ንኢትዮጵያ ወደብ እንተሂባ ኤርትራ ትፈርስ።
1: ቻይና ሁን እኛና ቻይና ሩቅነና ቻይና ሁን ለኢትዮጵያ ወደብ ብሰጣት ኤርትራ ኤርትራ የሆነችበት ምክንያት ይፈርስ።
0: ዘገርም እዩ እዚ ዓበድበድ እዚ ምስ ምንታይ ዝቕፅር ኣእምሮኦም ብዝሰሓቱን ኣብ ሃለውሳ ብዝነ

0: ክቡርን ሰባት ዝምከር መራሒ ብልፅግና እንተሃውተ ተ ደኣ እሞ እንታይ ሓጢኣት ኣለዎ? የማነ ፀጋሙ ብምሩኻትን ዕቡታትን ዝተኸበ ስስዓን ህንፅይነትን ድማ ዝባህርያቱ ስለ ዝኾነ ኣብዚ ብኢትዮጵያውያን ልሂቃን ተላዒሉ ዘሎ ውፍሪ ባሕሪ ኩሎም ዝጠፈሹ ብቑራቦ ብልፅግና መኣዝኖም ዝሰሓቱ ብኽቱር ፅልኢ ህዝቢ ኤርትራን መሬታን ዝዓወሩ ኣቦታቶም ኣብ በረኻታት ሳሕል ዝተረፉ ምሩኻት ኩናት ህዝባዊ ግንባር ዝነበሩ ኣብ መሳኽቲ ቴሌቭዥናት ሓተው ክብሉ ይውዕሉን ይሓድሩና ኣለዉ። ንገለ ካብኣቶም ከም ኣብነት ንስማዕ።
1: ኢትዮጵያና የኤርትራ ግንኙነት ሁለት ጎረቤት ሀገራት የሚመሩበት ህጋዊ ስርዓት ሳይበጅለት
0: ሰባት ርክብ ኤርትራን ኢትዮጵያን ክልተ ጎረቤት ሀገራት ዝምርሓሉ ህጋዊ ስርዓት ከይተዳለወ 7 ዓመታት ሓሊፉ ናይ ኢትዮጵያ ሕጋውን ታሪካውን ወደባት ዝሓዘቶ ኤርትራ ድማ ኣይሽንካይዶ ብነፃ ወደብ ክትበና 1990 ማለት 1998 ብትዕቢት ንኢትዮጵያ ወሪራ ከምዚ ሎሚ ዋጭዋጭ ከይተባህለ ክሳብ 1998 ወራር ጅምርን ባሕርኹም ኣግማልኩም ኣስትሉ ኢሎም ባዕሎም ኢትዮጵያውያን ዝሕሰምዎን ወደብ ዓሰብን ባፅዕን ምስቲ ኣብቲ እዋን ዝነበረ ናይ ምትሕባር ሃዋህውን በትንዑ ዝገዝእ ዝነበረ ሕጋጋትን ብዝተገብረ ሕድገታት ኢትዮጵያ ብወደብ ዓሰብ ሙሉእ ኣገልግሎት እያ ትረክብ ዝነበረት። እዚ ንዕዘቦ ዘለና ቅድሚ 1998 ወደብ ዓሰብ ብሙሉእ ዓቕሙ ንኢትዮጵያ ንጡፍ ኣገልግሎት እናሃበን ከሎ እዩ።

0: ብዛዕባ እቲ ካብ 1998 ክሳብ 2000 ዓመተ ምህረት ኣብ መንጎ ኤርትራን ኢትዮጵያን ዝተኻየደ ደማዊ ኩናት ኣብ ግዜኡ ብዙሕ ተባሂሉ ስለ ዝኾነ ሎሚ ንድሕሪት ተመሊስካ ምትኽቶ ኣድላይነት የብሉን። እንተኾነ ነዞም ሕጂ ኣብ መሳኽቲ ቴሌቭዥናት ኢትዮጵያ ውጥም ቅልቅል እናበሉ ሓሶታት ዝነስሑን ህዝቢ ዘደናግሩን ዘለዉ ናይ ትማሊ ስዑራት ኩናት ሓቂ ምንጋሮም ግን ኣገዳሲ እዩ።
1: ኣብዩ ከም ይመራዊ መንግስቲ ጋ መቀመጥ በምንም መልኩ ለምንም ዓላማ በድርድር መቀመጥ ነውር፣ ከነውር በላይ ነውር ነው ተብሎ ነው መወሰድ ያለበት።
2: አብይ አህመድ ድንክ ነው፣ የፖለቲካ ድንክ፣ የሁሉም ነገር ድንክ ነው። ኖርማሊ ጤነኛ ሀገር ቢሆን ኖሮ ወይ ጸበል ወይ የአእምሮ ሕክምና ሆስፒታል መግባት የነበረበት ሰው ነው።
1: ስለዚህ የአብይ መንግስት እንደዚህ አይነት ሞራል መሰረት የለውም ብቻ ሳይሆን ጤነኛ አእምሮ ያለው ማንኛውም ወገን ህወሓት የትግራይ መንግስት ብቻ አይደለም፣ አብይ መራዋለሁ ከሚለው የተራ የነፍሰ ገዳዮች ቡድን ጋር መቀመጥ ነው ነውር መሆን የነበረበት።
0: ንህዝቡ ጠሊሙ ትማሊ ምሰየናይ መንግስቲና ክንዛተ ዝብል ዝነበረ ሎሚ ተገምጢሉ ነቲ ዘናእሶን ዝነዓቆን ከሳሲ ዝጓናባሕ ዘሎ ትማሊ ብምስምስ ዶብ ኣብ ዝበልዖ ኩናት ኣላፍ መንእሰያት ኢትዮጵያ ዘህለቐ ደረት ኣልቦ ሓሰቱ ስቂልካ ምሕላፍ ቁኑዕ ኣይኮነን። ንሱን መሰልቱን ነቲ መሪር ሓቂ ከም ሓሞት እናመረሮም ክውሕጥዎ ስለ ዘለዎም
3: ስለዚ ከዚ ቀደም የሰራት ስህተት ንኣርሞ
0: ቅድሚ ሕጂ ዝፈፀምናዮ ጉድለት ንኣርሞ ዓሰብ ንመንጥሎም ዝብል ሓሳብ ከልዕል ጀሚረ። ኣብ ዓሰብ ዝዋጋእ ዝነበረ ሰራዊትና ኣይሞከር ኣብ ዝበሃል ቦታ በፂሑ ነይሩ። ኣይሞከር 18 ኪሎ ሜትር ካብ ዓሰብ እዩ።
3: ኣይሞከር ንባል ቦታ ላይ ደረሶ ነበረ ዓሰብ ጋ ዝዋጋ የነበሩ ሓይላችን ኣይሞከር ማለት ከዓሰብ 18 ኪሎ ሜትር ነው። ጂኦግራፊ ኣሁንም ይታወቃል።
4: ኣይሞከር ንገዳለሱ ካብዚ ሕጂ ዘለና መከላኸሊ መስመር ሓድሽ መከላኸሊ መስመር ድሕሪ እያ ዘለ ኣብ 37 ሜትር እታ ቦታ እዚኣ እንዳ 37 ኣብዚ እዩ ዘሎ እቲ መከላኸሊ መስመርና ካ ዲነ። ስለዚ ኣብ መንጎዝን ዘሎ ክልል ነዊሕ 67 ኪሎ ሜትር እዩ ዝኸውን። ሕጂ ዳ ኣይሞከር ትበሃል በከር ለዳዓ ብልዋ እንታይ ማለት እዩ ትርጉማ ኣፃምቅ
0: ቦታ። ሓቀኛ ታሪክ ግንባር ቡሬ ንምዝኽኻር መከላኸሊ መስመር ሓይልታት ምክልኻል ኤርትራ 71 ኪሎ ሜትር እዩ ዝነበረ። ኣብቲ እዋን ብውድብ ሓድነት ኣፍሪቃን ካልኦት ጉዱሳትን ነቲ ኩናት

0: ሓላፍነት ንምዕራፍ ብዝወሰድዎ ተበግሶን ሰላም ሓይልታት ምክልኻል ኤርትራ ካብ 71 25 ኪሎ ሜትር ንድሕሪት ክስሕብ ስለ ዝተወሰነ መከላኸሊ መስመሩ ኣብ ከባቢ 43-44 ኪሎ ሜትር ካብ ዓሰብ ገይሩ እዩ ነቲ ወራር ዘፍሸለ። ሰራዊት ኢትዮጵያ ድማ ኣይሽንኳይዱ ኣይሞከር ኣብ መከላኸሊ መስመር ሓይልታት ምክልኻል ኤርትራ ክፅጋዕ እኳ ኣይከኣለን። ኣይሞከር 18 ኪሎ ሜትር ተባሂሉ ተጠቂሱ ዘሎ ድማ 18 ዘይኮነስ ኣይሞክር 37 ኪሎ ሜትር ካብ ዓሰብ እዩ። እዚ ንሪኦ ዘለና ካርታ ድማ ኣብቲ እዋን ኩናት ንኣታሓዛ ድፍዓት ክልቲኡ ሓይልታት ኣመልኪቱ ኣዛዚ ግንባር ቡሬ መጀር ጀነራል ሃይለ ሳሙኤል ዝሃቦ መብርህ እዩ።
1: እቲ ናይ ቅድም ቀዋሚ መከላኸሊ መስመርና ከዓልፋዕና ዝነበረ እዚ ቀይሕ ዘሎ ፀጋማይ ጫፍ ናይቲ ግንባር ኣብዚ 823 ዝረኸብ ዘሎ ክበፅሕፈሎ እቲ የማናይ የማናይ ክንፍና ከዓ ኣብ 738 ክልለው ያልባል ቦታ እዩ ነሩ። እዚ መከላኸሊ መስመር እዚ ንፅርግያ የማነ ፀጋም እዩ ተቆርፅ ስጋብ 50 ኪሎ ሜትር ርሕቀት ነሩ ካብ የማን ስጋብ ፀጋም ካብ ፀጋም ስጋብ የማ ማለት እዩ። እቲ ናይ ፀላ መከላኸሊ መስመርካ እዚ 8/8 ንብሎ ኣለና ፀጋማይ ክንፊ እዚ ከዓ እቲ የማናይ ክንፊ ስጋብ 6/3 ንብሎ ኣለና ማለት እዩ። እዚ ውን 48 ኪሎ ሜትር ርሕቀት ነሩ ካብ የማን ስጋብ ፀጋም። ስለዚ እቲ ናይ መጀመርያ 71 ኪሎ ሜትር ወቃ ግንባር ቡሪ ይፍለጥ ቅድም ናብ ዝሓደሽ መከላኸሊ መስመር ምምፃና ዝነበረ ዕርድና እቲ ድሕሪ ዕለት 28 በቲ ኣንቶኒ ዝጠቀስናዮ ውሳኔ ናይ መንግስትና ዝቀየር ናይ ሓድሽ መከላኸሊ መስመር ካ እዚ ኣብ ከባቢ 44 ኪሎ ሜትር ኣለና ማለት እዩ። እዚ ተናና መከላኸሊ መስመር እዚ ተፀጋማይ ዝካኣት የማናይ
0: ሕጂ እውን ናይቲ እዋን ሰነዳት ኢና ክነቐርብ። ብ9/2000 ዓ.ም ገና ርሱን ኩናት ኣብ ዝነበረሉ እዋን ጋዜጠኛታት ማዕከናት ዜና ወፃኢ ምዝሓዘ ጉጅለ ኣብ ግንባር ቡሬ በፂሕና ነርና። እዚ ንሪኦ ዘለና ሰነድ ኣብቲ ኣይተ ጻድቃን በፂሕናዮ ነርና ዝበሎ 18 ተባሂሉ ዝፅዋዕ ቦታ እዩ። 18 ቀንዲ ደጀን ሓይልታት ምክልኻል ኤርትራ ኮይኑ መቐበሊ ምሩኻት ሰራዊት ኢትዮጵያ ኮይኑ ይጸኒሑና።
2: ከምሽቱ 4 ሰዓት ውጊያ ጀምረናል። በዛ ላይ የነበረ ግን ብዙ መስዋዕትነት መክፈልና ቁስለኛ ነበር ማለት ነው። የኢትዮጵያ ሰራዊት ከፍተኛ ጉዳት ነው ማለት ነው የደረሰብን። በዛ ጊዜ ቀውጢ ውጊያ ነበር ማለት ነው። ቀውጢ ውጊያ በሚካሄድበት ጊዜ ግን መስዋዕትና መቁሰል ነበር ማለት ነው። በተለይ 6 ሰዓትና 7 ሰዓት ላይ ከሌሊቱ በጣም የተጠጣፈ ውጊያ ነበር ማለት ነው። አንድ ሻምበል ነበር የገባ ነው። ወዳውኑ ሻምበል አመራራችን ተሰዋ። በዛም የተነሳ ያው ብዙ መስዋዕትነት እየተከፈለ ሲሄድ በመካከል ተኩስ አቁሙ ብለን ያው ወደዚህ እንድንመጣ አድርገናል ማለት ነው። እና የነበረ ሁኔታ ይህን የመሰለ ነው። ነገር ግን ውጊያው ግን በጣም አስከፊ እና አንገፍጋፊ ነው የነበረ በእኛ የነበረ ውጊያ ማለት ነው። ሀሳብ ቀርቶ ግማሽ መንገድ አልተደረሰ
3: ነበረና ፕሮፌሽን ሻዕብያ ተሃድምያ ንሕና ግን ዓሰመቲና ከነባሮ የነበረና ዕላማ ፈርሜሽኑ ካብ ወልድሓር የኾነ ማእኸላት እዩ ለዊስና ዓቕምኒና ኢሎም ነገሮምና ኣመራርና ዓቕሚ ንኽእል ኢና ሙሉለይ ጉድን ኣመራር ብቕዓተኢና ኢሎምና ሰራዊት ጉን ብቕዓት ይኹም ሰልጢን ክምኹም ኢሎምና ኣማኻለት እዩ ኣላሂብና ቁፅሪ የብሎም እዩ ብዙሓት እዮም ካብ ሓንቲ ጋንታ ካብ ሻለቃ ደረጃ ነበረ ካብ ሓንቲ ጋንታ ካብ 86 ተመሊሶም ካብ 88 16 ተመሊሶም ካብ ዝቃርዩ ወቑዒ ቁስሊ ካይኖም
4: ቤት ኤርትራ ጦርነት እኔ ቡሬ ነው የነበርኩት። ጦርነት ተጀመረ፣ ተጨፈጨፍን። አንድም ቦታ ፈቀቅ ማድረግ አልቻልንም። አንድ ክፍለ ጦር ያመጣል፣ ያስገባል፣ ይጨፈጨፋል። ሌላ ክፍለ ጦር ያመጣል፣ ያስገባል፣ ይጨፈጨፋል።
0: እዚ ንሪኦ ዘለና ኣብ 37 ኪሎ ሜትር ማለት ኣይሞከር ተተኺሉ ዝከላኸል ዝነበረ መዳፍዕ ሓይልታት ምክልኻል ኤርትራ እዩ። ወታደራዊ ሳይንስ ንዝፈለጥ ሰብ መዳፍዕ ኣብ 37 እንተ ነይሩ ቀዳማይ መከላኸሊ መስመር ካብቲ መዳፍዕ ዘለዎ ቦታ ክንደይ ኪሎ ሜትር ርሒቑ ከም ዘሎ ርዱ እዩ።
5: ሰንዓፈን ኣልፈን እምባሶራን ተቆጣጥረን እምባሶራ ላይ ታንኮቻችን ንሰቅለን
0: ሓሶታት ኣይተጻድቃን ይቕጽል። ብወገን ሰንዓፌ ኣብ እምባሶራ ታንክታትና ሰቒልና ከስከሰ ዝበሃል ቦታ በፂሕና ነርና። ብወገን ዓድዋ ዓዱ ኋላ ዓረዛ ሓሊፍና እቲ ውግእ ኣብ ጥቓ መንደፈራ ይካየድ ነይሩ።
5: ክሎስ መንደፈራ ነበር ውግያ ሲደረገ ነበሩ።
0: ሓደ ላዕለዋይ ኣዛዚ ሰራዊት ነይረ ዝብል ኣብ መራኸቢ ብዙሓን ወፂኡ ዓይኒ ዘንቁር ሓሶት ክዛረብ ዓገብ እዩ። ንልቦና ዘለዎ ሰብ ግን እዚኦም ግን ልቦና የብሎምን። ብዘይ ሕንከት ድለያም ክብሉ ስኸኽ ዝብሉ ኣይኮነን። ብዙሕ ምዝራብ ኣየድለን እዩ። ሰነዳት ጻዕዳ ቀላይን ዓዲ በጊዖን እኹል መልሲ ስለ ዝኾነ
6: እሞ ኣብቲ መቕባት ብፍላይ ኣብቲ ክሳድ ዕቃ ዝነበረኩም ኩናት እንታይ መስ ነር ስክታዋ ብዛዕቡ ፅንክር ዝሉ ኩናት ውን ገጢምኩም ዝነበርኩም ይስማዕ ሞ ዝርዝር ኣብካታ ኣለና ብዛዕቡ
7: ዋላ ሓንቲ ፅንኩር ኢልና እውን ክንገልፆ ይንኽእል ኢና። ቅርፂ መሬት እቲ ቦታ ሙች እዩ። ኣብ መንጎ ፀላእ ዝብገሰሉን ንሕና ዘለናያስ ናይ 2,000 ይውሕሉ ብቤተጨን ገይሩ ከባቢ ዳዕረ ኩና ዓዘ 10 ተረተር ዝበረኸ ከምኡ ኢሉ ንዓረዛ ዝኸይድ መስመር ማይ ድማ ዝኸይድ መስመር ኢና ሒዝና። ንሱ ከዓ ካብ ጎላጉል ካብ ዝተሓተ ዕንቆት ዝላዕሊ ብራኸ ዝመፅእ ነይሩ። ቅርፂ መሬቱ ንባዕሉ ተሪር ዓቐበት እዩ። ንሕና ግን ብብራኸ መፅእና ኣብ ሓደ ከቢድ ጉዕዞ ዘይብሉ መስመር ስለናኣቱ ድኻም ነርና ክብላ ይክእልኒ። ቅርፂ መሬት ላዓል ታሕትን ሸንኮለል ደብል ኣይነበሮን። ስለዚ እቲ ቅርፂ መሬት ስለዝሓገዘና ድመቻ ንምውጋእ ንዓና እዩ። እቲ ዝተመርፂ ቦታ ከዓ በዚኢኻ ከም ሓደ ቅቡል ወሲድካ ንክትዋጋሉ ዘተባብዓካ ሓደ ካብ ዘዕወተና ነገርካ ቅርፂ መሬት እዩ ማለት እዩ። እቲ ተሓዛ ናይ ፀላእ ዝመፀሉን ናትና ተሓዛን ዝነበረሲ ሓደ ካብ ዘዕወተና እዚ እዩ። ብዓብኢቲ ፀላእ ተዳኸይሞ ሞይቱ እናተዘብጠ ዝመፀ እቲ ምንስሓብና ንድኻም ናይ ጉዕዞ ኣሸጊርዎ ኣብ ዝጥዕመና ቦታ ንክንሃርሞ ኣተባቢዕና ከምዚ እናኾነ ምስ መፀ ኢና ንሕና ከዓ ኣብ መደምደምታ ነቲ ናይ መወዳእታ ፅቡቕ ዕድል ኣጋጢምና ነቲ ስራሕ ከዓ ብፅፉፍ ተወዲኡ ማለት እዩ። ንዚ ሞተ ስመሽዑ ኣብ መወዳእታ ድሕር ዘይተሃርሞ ኮንካሞ ንባዕልካ ሞይትካ ኣለካ ስለ ዝኾነ ነቲ ድሞተ ኢና ሃሪምና ማለት እዩ።
8: ፃድቃን ጦርነት መርቻ ኣለውኝ ኣሰብን እንያዝ ብያ ኣለውኝ ብሉ ሲናገር ሰማዖት።
0: ፃድቃን ውግእ መሪሐ ዓሰብ ንሓዞ ኢለ ነይረ ኢሉ ክዛረብ ስምዐዮ።
9: ፃድቃን ሲቪል ነው ስራውም ሌላ ነው። ግን ያው ኣልብሰ ኮ ይሆነ ኮ ከዋክብቲ ካስቀመጥ በዛ ትጠራለ።
0: ፃድቃን ሲቪል እዩ ስርሑ ካልእ እዩ። ፅሩራታት ስለ ዝነበሮ ብኡ ይፅዋዕ። ፃድቃን ክዛረብ እንተ ደኣ ኮይኑ ብፀሮና ውግእ ክመርሐ ኢሉ ውትድርና ዝፈተነ ኣብኡ እዩ። ኣብኡ ፈቲኑ ንሰራዊት ኢትዮጵያ ኣብ ሓንቲ ፀባብ ቦታ ኣእትዩ ዝቐጥቀጦን ንሻዕበያ ብዘበርከቶ ውዕለትን በቲ ኣብኡ ዝሃለቐ ሰብን ንብረትን ክስምብድ ነይርዎ። ፃድቃን ዝመርሖ ኩናት ኣይነበረን። ካብ ባድመ ሰራዊት ኣጉዚሉ ንፀሮና ከይዱ ባዕሉ ኣዛዚ ኮይኑ ኣትዩ ውፅኢቱ ድማ ኣብኡ ኣሎ። ድሕሪ ውግእ ፀሮና ንኻልኣይ ግዜ ምድላዊ ይገበር ተባሂሉ ሽዑብ መራኸቢ ብዙሓን ዘይተነግረ ሳሞራ ግንባራት ከዋህድ ፃድቃን ድማ ካብ ቦትኡ ተኣልዩ ምስ በዓል ጀነራል ገዛኢ ኣብ ከባቢ ሎጂስቲክስ ንክፀንሕ ተወሲኑ።
9: መንያዝን ያችን ድል እንኳን ሳስቴን እንዳናረግ ከዛ የነበረው ተኩስና እንትን ኦርጦ ይዞ ሂዶ ፀሮና ቀጥሎ ራሱ ኮማንደር ሆኖ ገባ። የራሱ ውጤት እዛ ኣለ።

0: እዚ ኣንጻር ጻድቃን ዝዛረብን ንጻድቃን ዝውንጅልን ዘሎ ጆን መንጋክ ዝተባህለ ሰብ ንባዕሉ ኣካል ናይቲ ዝጠቕሶ ዘሎ ኩናት ነይሩ። ብ23/24 ግንቦት 2000 ዓ.ም ኣብ ዓዲ በጊዖ ንዝተኻየደ ኩናት ዝመርሐን በሽሓት ዝቝጸር ሰራዊት ኢትዮጵያ ዘህለቐን እዩ። ድሕሪ ስምምዕ ኣልጀርስ ምስ ዓቃብ ሰላም ሰራዊት ውድብ ሕቡራት ሃገራት ዝረዳድኡ ብወገን ኤርትራ ብሪጋደር ጀነራል ኣብርሃለይ ክፍለ ዘማእክሎ፣ ብወገን ኢትዮጵያ ድማ ኣለምሸት ደጊፌ ሕጂ ጀነራል ብልጽግናን ጀነራል ዮሃንስ ገብረ መስቀል ማለት ጆን መንጋግ እዮም ነይሮም። እቶም ኮሚቴ ኣብራማ ምስ ብሪጋደር ጀነራል ኣብርሃለይ ክፍለ ምስ ተራኸቡ ዝተባሃህልዎ ንስማዕ።
1: ኣኼባ ኣብ ዶብ ዘይንገብሮ ኣብ መረብ ኣብ ዘላኣንበሳ

0: ናዮም ኣብዮምና ክልተ ግዜ ግን ሕራ ኢሎ ሓንቲ መረብ ገርናያ ክልተ ግዜ ወር እምበር ከም መተካእተ ከዓ ጅቡቲ ኢልና መረብ ስ እንታይ ክንከኣተላ ኣብዚ ገደፍካዮ ሰብካ ስለ ዘሎ ክልሰማእታት ጌርካ ወይ ትመፅእ ሕጂ ምስ ኣብየና ናይ ቦታ ኮን እዚ እምቢኡ ከይድና ምስ በለና ዝገዘብልና ኣብኡ ከዓ እዩ ንርስኻ ይሸዑ ኣብዚ ናይ ዓዲ ወጊዐ ንሪኢቲ ንስ ናይቲ ግንባር ሓላፊ ነይሩ ናይቲ ክፍለ ሰራዊት ናቲ ክፍለ ሰራዊት ኣይተመልሰን ኣብኡ ተሪ ከይጀመርና ከለና ካብዚ ኣብ ከዓ ናይተመለሽና ኢ ካብ ዓዲ ወጊዐ ዘይበይኒ ከዓ ካብ ሞተመሊሽካ መንደር ሳሊ ዘይኒ ወይኒ ከዓ ካብ ሞተመሊሽካ ኢ
1: ጦርነቱ ስከየት ንምሄደው የሚል ሁለት ሰዎች ሁለት የተለያየ መልስ ሰጡ። አቶ ተፈራ እስከ ቀይ ባህር አለ፣ መለስ እስከ ቻላችሁት አለ። የሁለቱ አልጣመኝም እውነት ለመናገር።
2: እስከ ቻላችሁት ማለት ነው?
1: አዎ እሱ እኮ ነው የምልህ። እስከ ቻላችሁት የት ትችላላችሁ አለ።
3: እቲ ኩናት ክሳባበይ ክበፅሕ ዝብል ክልተ ዝተፈላለየ ሓሳባት ቀሪቡ። ተፈራ ክሳብ ቀይሕ ባሕሪ ኢሉ መለስ ድማ ክሳብ ዝኸኣልኩሞ ኢሉ። ቀይሕ ባሕር ማለት ሻዕብያ ምጥፋእ ማለት እዩ። ክኸውን ዝነበሮ ድማ ንሱ እዩ። ንዓሰብ ጥራይ ተባሂሉ ዝተኸረኸረ ሰብ ኣይነበረን። እቲ መደብ ኤርትራ ሓያል ንኸይትኸውን ንሻዕብያ ክሳብ ቀይሕ ባሕሪ ምፅላፍ እዩ ነይሩ። ቡሬ ተለዓለም ስለምንታይ ብዛዕባ ቡሬ ጥራይ ንዛርብ? ቀንዲ ድሌትና ኣስመራ ባፅዕ ምእታው እዩ ዝነበረ። ክንከይድ ንኽእል ነርና። ኣብ ኣኽሱም ዘፀረቕናዮ ውጥን ካብ እኹል ንላዕሊ እዩ ነይሩ። ንሻዕብያ ዓሰብን ቡሬን ኣይኮነን ዘድልዮ።
1: እቅዱ ሻዕብያ ንወደ ቀይ ባህር ሻዕብያ ብቻ ኤርትራ ሓይሊ እንዳ ይኮን
4: ድሓር እዚ ጌርና ናብ ኩናት ምስኣተና ኣብቲ መጀመርያ ኣይቀንዐናን ብሓቂ ንምዝራብ ብሓፂር ግዜ ክንውድኦ ኢልና ኣቲና ያውም ክሻብ ስመዳ ኢና ንኸድ ማለት ሻዕብያ ሰይ ነቃብፆ ኣለና ዝብል መደብ ይኑ ነይሩና ግን ኣይኮነን ተሰናኺሉ ተሪፉ። እቲ ምድላው ብቑዕ ኣይነበረን ማለት እዩ። እቲ ምንቅስቃስ ጠቕላላ እውን ትኽክል ኣይነበረን። ዋላ ናይ ስልታት ጌጋታት እውን ይነብሮ እዩ። እዚ ንባዕሉ ክግምገም ዘለዎ ጉዳይ እዩ።
3: ጀነራል ዮሃንስ ገብረ መስቀል ማለት ጆን መንጋግ ብህልቂትን ዕንወትን ናይቲ ኣብ መንጎ ኤርትራን ኢትዮጵያን ዝተኻየደ ኩናት ኣይተጣዕሰን። ሕጂ እውን የማናይ ኢድ መራሒ ብልፅግና ኮይኑ ኣብቲ እዋን ፈቲኑ ዘይሰለጦ ሎሚ ምስ ብልፅግና ኮይኑ ቀይሕ ባሕሪ ንምምላስ ኣብ ዝግበር ኩናት ሰራዊት ኢትዮጵያ ክመርሕ ተመዚዙ ኩናት ንኽውላዕ ካብ ዘቀላጥፉን ኣብ ልዕሊ ኤርትራን ኤርትራውነትን ዝኸሓነ ክቱር ፅልኦም ከውፁ ዝህንጠዩን ካብ ዘለዉ ጀነራላት ዝሓደ እዩ።
5: ኢትዮጵያውያን ወረራውን እንደ ጥሩ አጋጣሚ ይቆጠሩ። በሕገ ወጥ መንገድ የተወሰደ ወደብ የሚመለስበት ጊዜ እንደመጣ ተስፋ አደረጉ።
3: ኢትዮጵያውያን ነቲ ወራር ከም ጽቡቕ አጋጣሚ ወሲዶሞ ብዘይ ሕጋዊ መንገዲ ዝተወስደ ወደብ ዝምለሰሉ ግዜ ከም ዝመጸ ተስፋ ገይሮም። እንተኾነ እቲ ወራር ኢትዮጵያ ብዘይሓሰበትሉ ኤርትራ ድማ ንሓይሊ ጸብለልታ ዝነበረ እዋን ስለ ዝነበረ እቲ ሓደጋ ከቢድ እዩ ነይሩ። እቶም ኮሚቴ ድሕሪ ሳልሳይ ወራር ኣብ ግንባር ቡሬ ምስ ተራኸቡ ወኪል መንግስቲ ኢትዮጵያ ኣለምሸት ደግፌ ብዛዕባ ኩናት ግንባር ቡሬን ኣብቲ ግንባር ኣብ ልዕሊ ሰራዊት ኢትዮጵያ ዝወረደ ህልቂትን ዝሃቦ ሓበሬታ ካብ ብሪጋደር ጀነራል ኣብርሃለይ ክፍለ ንስማዕ እዮ።
0: ምሳ ነር ሓደ ናይዞም ኦሮሞ መጀር ጀነራል እዩ፣ ግን ኣንጻር ወያነ እዩ ውሽጢ ውሽጢ ማለት እዩ። ሕጅብቲ ናይ ወታደራዊ ኮሚቴ ንራኸቦ ነበርና ኣለምሸት ልካ ዘለኹ መጀር ጀነራል ሓጂ ንሱ እዩ ነርነት ናይ ኢትዮጵያ ዴሊጌሽን ዝመርሕ ሰለስተ ኸባና ሰለስተ ኸብኦም ኣብኡ ዝሃለቐ ሰራዊት ክነግረካ ከሎ ቁፅሪ የብሉ ፈፂም ከንሕና ኣይንፈልጠን ኢና መሽ ንሕና 180 ሽሕ ገለ መይትዎምና ንብል እዚ ዳ ጥራሕ ኣብ ግንባር ዓሰብ ዝመቶ ክኸውን ይኽእል ዩልኒ እቶም ዓቃብ ሰላምስ ኣብ ዝወሰን መገድስ ሬሳ ንርኢ ኣለና ሬሳ እሞ ንዕኡ ኹን ኣርዮስ ትፈቅዱልና ዲኹም ኢሎም ሬቦ ፅቡቅ ሬሳ ዳ ተቕርኩም ዶኳ ሕጂ ከባቢ 400 ዝኾውን ቦዲ ባግ ምእረይ ኣምፅኦም ኣብዚኣ ሬሳ ተልዒ ኣብዚኣ ከኣሎ ኣብዚኣ ተልዒ ኣብቲኣ ከኣሎ ካልእ ክሳብ ሓቲቶም ቦዲ ባግ እዚ ፃዕዳ ምእረይ እሞ እዚ ስወዲእናዮ ስደዱልና እምበር ክንደይ ዝኸውን ትደሊ ሕጂ ኸ ስደዱልና እሞ ዋላ ዝታይ ዝምለስ ግለ 5,000 ዝኸውን ቦዲ ባግ ስደዱልና ኢሎ የብልና ቲ ፋብሪካ እውን ክንዲ የብሉን ኢሎ እሞ ቲ ፋብሪካ እውን ክንዚ ይኸውን።

0: ብኡ ተቋሪፁ ምርኣይ እግሪ መኸለ ቅድመ እግሪ መኸለ ኣብ ሓንቲ ቦታ ተኣኪቦ መልኩ መንበር ረሳና ድኣ ዘይ ኣብ ግንባር ዓሰብ እዩ ዘለልኒ ሓቁኻ ዋላ ዝብለካ ዘለ ኮይኑ ብጭቡጥ ንስ ነገር ንሽዑ
1: ጀነራል ኣለምሸት ደጊፌ ኣብዚ ሕጂ እዋን ነቲ ኣብ ግንባር ቡርየ ብዓይኑ ዝረኣዮ ህልቂት ሰራዊት ኢትዮጵያ ረሲዑ ሕጂ ቀይሕ ባሕሪ ንምምላስን ኤርትራ ንምውራርን ካብ ዝሸባሸቡ ዘለዉ ሓደ እዩ። ጽላሊ ኣባላት ብልጽግና ኣብቶም ዓበይቲ ጥራይ ከይተሓፅረ ናብቶም ታሪክ ኤርትራን ኢትዮጵያን እንዶ ዘይብሎም ተባሂሉ ኢሎም ዝምድሩ ደቀም ውን ሰጊሩኣሎ። ሎሚ ካብ ሰልፊ ብልጽግና ብዛዕባ ባሕርን ኤርትራን ክትርኹ ዝተሓርዩ ንመሳኽቲ ቴሌቭዥናት ኢትዮጵያ ዓሲሎም ወይርከቡ ነፍሲ ወከፍ ፈነዎም ብኤርትራን ቀይሕ ባሕርን ዝተዓብለለ እዩ። ቅኑዕ ይኹን ኣይኹን ተዛረቡ ጥራይ ዝሰምዖ ወይ ዝደናገር ኣይሰኣነን እዩ ዝተባሃሉ እዮም ዝመስሉ።
2: የሴኩሪቲ ችግር ያመጣል። ቀጥታ ማንገናኛቸው አገሮች ጠላት ነው የምንላቸው አገሮችን ጎረቤቶቻችን ሊያመጡብን ይችላሉ።
1: ናይ ሃገራዊ ድሕነት ችግር የምፅእ ጸላእትን ንብሎም ብቐጥታ ዘይራኸቡና ሃገራት ጎረባብትና ከምፅኡልና ይኽእሉ እዮም። ስለዚ ጂኦፖለቲካዊ ፅልኡ ዓብ እዩ። ንሕና ዘይንቈጻጸሮ መሬት ምስ ካልኦት ኣህጉር ዝራኸብ ብታሪኽ ጸላእትና ንብሎም ሃገራት ኣብ ከባቢና 60 ኪሎ ሜትር ርሒቖም ንኽሰፍሩ ዝገብር መስርሕ ኢና ኣቲና
2: ሰፍሩ የሚያደርግ ሂደት ውስጥ ነው የገባነው።
3: የአድዋን ድል ያልተጠናቀቀውን ታሪክ የባህር በር ጥያቄ አጀንዳው እንዴት ሊያስቀጥለው ይችላል? ታሪካዊ እርማትስ ሊያስከትል ይችላል ወይ? ምን ትላለህ በዚህ ላይ?
4: ማለት ምንም ጥያቄ የለውም፣ ኦልሬዲ ታሪካዊ እርማት ሊያስከትል የሚችልባቸው ምክንያቱም
1: ብዓወት አድዋ ዘይተዛዘመ ሕቶ ኣፍ ደገ ባሕሪ ብኸመይ ክቕፅል ይኽእል? ታሪካዊ ምእረምታ ምግባር ከድል እዩ። ኣዋጅ ንጉሰ ነገስቲ ከም ዝሕብሮ ዶብ ማለት ክሳብ ባሕሪ እምኒ ጎቦ ወሓይዝ ዶብ ጌርካ ክትነብር ትኽእል ኢኻ እዩ ዝብል። ሕጂ ግን ዶብ ማለት ወይ ድማ ሰራዊት ኢትዮጵያ ክሕልዎ ዘለዎ ዶብ ካብዚ ጎቦ እዚ ካብቲ ሩባቲ ካብቲ እምነቲ ምምላስ ኣይኮነን። ናይ ኢትዮጵያ ሃገራዊ ረብሓ ክሳብ ዘለዎ እዩ ዶብ ዝበሃል።
4: የኢትዮጵያ ብሄራዊ ጥቅም እስካለበት ድረስ ነው ዳር ድንበር።
1: ብዛዕባ ዶብ ዘለዎም ሕልሚ ከምዚ ዝሰማዕናየ ዶብ ሃገራት ዝበሃል የለን እዩ ዝበሃል ዘሎ። ክሳብ ዝደለይዎን ዝኽኣልዎን ከስፋሕፍሕ ድልቶም ብየናይ ኣጋር ኣሰጋጋር ዳ ኮይንዎም እምበር ከም ኣገላልፁ ረብሓ ኢትዮጵያ ኣብ ኤሮጳ እንተ ደኣ ሃልዩ ዶቦም ክሳብ ኤሮጳ ክኸውን እዩ ማለት እዩ። ወይ ድማ ረብሓ ኤርትራ ፈለግ ኣባይ እንተ ኮይኑ ዶብና ኣባዩ ክኸውን ማለት እዩ። እዚ ሕልሚ እዚ ድማ ንሃገራት ናብ ኩናት ህልቂት ዕንወት ዘምርሕ ዳኣ እምበር ዘምፅኦ ረብሓ የብሉን። ነዚ ህውታት ኣተሓሳስባን ኣባህላን እዞም መኣዝኖም ስሓቱ ኢትዮጵያውያን ብኸመይ ክግለጽ? እዛ ኢትዮጵያ ትበሃል ሃገር መዓስያ ጥዑያ ኣእምሮ ዘመዛዝኑ ኩነታት ሃገሮምን ከባቢኦምን ዘብኦምን ብግቡእ ዝርድኡ መራሕትን ምሁራትን እተፍሪ
5: ኢትዮጵያ ምናልባሽ ካብቶም ኣኩርዓ ክትመሃር ብዙሕ ትፅቢት ነርና ብዙሕ በላዕቲ ክፍጠሩ ከም ጎረቤትና መጠን ትፅቢት ነርና እዚ ግን ኣይተኻእለን።
6: እኛ ከውሃ ጋር ነው የተፈጠርነው። እኛ ከውሃ ጋር ነበርን።
1: ንሕና ምስ ማይና ተፈጢርና ምስ ማይ ነርና ማይናትና ይነሩ ወደብናትና ይነሩ ግላው መሰል ኣለና። ኣብዚ ድማ እንሆ ዝርበፅ ዘሎ ሓድሽ ጀነራል ብወገና እኳ ህድ ኢሉ ነቶም ባሕርን ዳማቶም ብሓይሊ ዝገበጡ ኣብ ሓጎታቱ ዘሕለፍዎ 30 ዓመታት ናይ ህልቂትን ዕንወትን ኩናትን መዛዘሚ ስርዓታት ኢትዮጵያ ኣብ ኤርትራ ከመይ ነበረ እንተ ዝውከሶም መሓሸ። እዚ ህውጥ ጀነራል ካብቶም ብዛዕባ ባሕሪ ዝምድሩ ፍሉይ ዘብሎ ናይ ተፈጥሮ መሃንድስ ኮይኑ ብዛዕባ ኣፈጣጥራ መሬትን ባሕርን ዓሰብን ምምዳር እዩ።
6: ዓሰብ የሚባለው ወደብ ራሱ ሲሰራ ዲዛይንድ ሲሆን the way it has to only serve Ethiopia ወይም ደግሞ አፋርን ጀምሮ ወደዚህ ያለውን
1: አሰብ ዝበሃል ወደብ ክስራሕን ክሰአልን ከሎ ብፍሉይን ኢትዮጵያ ከገልግል ተባሂሉ ወይ ድማ ካብ ዓፈር ክሳብ ኣብዝን ከገልግል ተባሂሉ እዩ ተሰሪሑ። እዚ ንባዕሉ ኣብ ማሕበረሰብ ዓለም መማጎት ነጥቢ እዩ።
6: በጀርባው በኩል አሰብ ወደብ በጀርባው በኩል ግመልም አያገኘው ምንም ሊሆን አይችልም። እንዲሁ መበስበስ ካልሆነ በስተቀር ምንም ሊሆን አይችልም። ይሄንንም ያዙ። ይሄ ራሱ ባለም አቀፍ አንድ መከራከሪያችን ነው።
1: እዚ ሕሱር ትንታኔ እንታይ መግለጽ ይክውሃቦ ዝኽእል? ንቅርፅን ኣሰራርሓን ወደብ ዓሰብ ንኢትዮጵያ ጥራይ ንኸገልግል ዝተፈጥረ ኢሎም

0: ኣብ ማሕበረሰብ ዓለም ከም መርትዖን መማጎት ነጥቢ ከቕርቡ ዝሓስቡ ምስ ኮነ ኢሎም ዝደንቀሩ ምምጓት ፋይዳ ዝርከቦ ኣይኮነን።
1: ኢትዮጵያ ኢዝ ኖት ላንድሎክድ ኔሽን። ላንድሎክድ ኣደለና እኛ።
0: ኢትዮጵያ ብመሬት ዝተኸበት ሃገር ኣይኮነትን። ምስ ውቅያኖስ ዝተኣሳሰርና ኢና። ኢትዮጵያ ባሕር ነይርዋ። ሕጂ እቲ ጉዳይ ስለዘይተፈትሐ እምበር ንሕና እፅዋት ኣይኮነ
1: ጉዳዩ ያልተፈታ በመሆኑ እንጂ እኛ ላንድሎክድ ኣደለን።
0: ዘመን ዘምፃ በዓልቲ ስልጣን ብልፅግና መንእስያት ኣኪባ ብዛዕባ ባሕሪ ዘካየደቶ ጎስጓስን ዝሃበቶ መግለፂ ንፈኸራን ድማ ንስማዕ እስኪ።
2: የባህራችን ጉዳይ ተዘግቶብን እንኖራለን እንዴ?
0: ባሕርና ተዓፂና ክንነብር ዲና? ተዓፂዎ ዝነብር መንእሰይ ኣለን። ሓቂ ለና። ዓለምለኻዊ ሕግታት ኣሎ፣ ታሪክ ኣሎ፣ መርትዖ ኣሎ። ሓደ እዋን ተዓፂና ስኢናዮ ነርና። እዚ ወለዶ እዚ ግን ነዚ ዝቕበል ኣይኮነን።
2: አንድ ወቅት ላይ ልክ ነው አተኖረን አልተዘግቶብን። ይሄ ግን ይህንን የሚቀበል ትውልድ አይደለም አሁን ያለው።
0: ክልተ ገጽ ናይ ሓንቲ ሳንቲም እዮም። ኣስማቶም እንተዘይ ኮይኑ ኣብ ጉዳይ ኤርትራን ባሕርን መቐፀልታ ስርዓት ብልፅግና እዮም። ሕልሞም ምውናን ኣፍ ደገ ባሕሪ ጥራይ ኣይኮነን። ክሳብ ናፃ ንኡላዊትን ሃገረ ኤርትራ ፍሪስካ ናብ ኢትዮጵያ ንምፅምባር ዝመጣጠሩ ዘለዉ እዮም። ቅድምቲ ንይምሰል ተባሂሉ ዝተኻየደ ምርጫ ምክያዶም ኣብ ናይ ክትዕ ዘተ ዕላምኦም ናብ ህዝቢ ካብ ዘቕረብዎ እዩ። ከምቲ ኣብ ዝሓለፈ መደብና ዝተቐስናዮ እዚ እውን ንታሪክ ክኸውን ምስናዱን ምስዑን ኣገዳሲ እዩ። መንግስቲ እንድሕር ኮንኩም ብኸመይኹም ንኢትዮጵያ ናብ ቀይሕ ባሕሪ ትመልስዋ እትብል ሕቶ ንኩሎም ተወዳደርቲ ሰልፍታት የቐሪባትሎም።
3: ኢትዮጵያ ኤርትራ የተገነጠለችበት መንገድ ብህወሓት
0: ኤርትራ ካብ ኢትዮጵያ ዝተፈለየትሉ መንገዲ ብናይ ህዝባዊ ወያነ ሓርነት ትግራይ ህውኽ ውሳኔን ልመና ኣብ ውድብ ሕቡራት ሃገራትን ዝተመስረተን ህዝቢ ኤርትራን ኢትዮጵያን ብግቡእ ዘይዘተይብሉን ውሳኔ እዩ።
4: የድንበር ይገባኛል ጥያቄ ነው ወይስ ኤርትራ የኢትዮጵያ አካል ናት የሚል ወደ ኢትዮጵያ የመጠቅለል ጥያቄ?
0: ሕትኹም ናይ ዶብ ድዩ ወይስ ኤርትራ ኣካል ኢትዮጵያ ያልኩም ናብ ኢትዮጵያ ምፅምባራ?
3: እዚህ በፊት እንደተባለው በደም፣ በታሪክ፣ በባህል፣ በሃይማኖት የተሳሰሩ ህዝቦች ናቸው።
4: ይህማ የኢትዮጵያና የሶማሌ ህዝቦችም እኮ በተመሳሳይ መንገድ በደምና በዘር የተመሳሰሉ ናቸው። ይሄን ነው ምክንያት ምታ
3: በአሁኑ ሰዓት የተለያዩ ሀገሮች እንደሆነ የታወቀ ነው።
0: ኣብዚ ሕጂ እዋን ኤርትራን ኢትዮጵያን ዝተፈላለያ ሃገራት እየን። ብግቡእ እንተ ተፃዒሩሉ ግን ሓንቲ ሃገር እንኾነሉ ተኽእሎ ኣሎ።
4: ኤርትራን በተመለከተ ያላችሁ አቋም ላይ በአንድ በኩል ኤርትራን የኢትዮጵያ ግዛት አካል እናደርጋለን ትላላችሁ፣ በሌላ በኩል አሰብ የኢትዮጵያ ናት ትላላችሁ። ከሁለቱ ቅድሚያ የምትሰጡትና ከሁለቱ ይሳካል ብላችሁ የምታስቡት የትኛውን አቋም ነው?
0: ኣብ መርገፂኹም ኤርትራ ግዛት ኢትዮጵያ እያ ትብሉ፣ በቲ ካልእ ወገን ድማ አሰብ ናይ ኢትዮጵያ እያ ትብሉ። ካብ ክልቲኡ ቀዳምነት ትህብዎን ክዕወት እዩ ትብልዎን ኣየና እዩ?
3: ይህን እርግጠኛ ሆኖ መመለስ ባይቻልም ከተቻለ ሁለቱ ህዝቦች ሁለቱ ሀገሮች
0: ነዚ ርግፀኛ ኮንካ ምምላስ ዘይከኣልኳ እንተኾነ ክልቲአን ሃገራት ሓደ ዝኾናሉ መንገዲ ኢና ቀዳምነት ንህቦ። ተዘይተኻኢሉ ግን ዓሰብ ዝተፈለየትሉ መንገዲ ናይ ታሪክን ሕግን ሃጓፍ ስለ ዘለዎ ወደብ ዓሰብ ንምርካብ ኢና ክንሰርሕ።
3: ዓሰብን ወደብ ማግኘት ላይ እንሰራለን ማለት ነው። ሁለተኛው ኣማራጭ
4: ኤርትራን ያልጠቀሳችሁት የባህር በር አማራጩ የማያስፈልገን ወይስ እንደ ሌላ ሀገር ቆጥረን የምንጠይቀው አይደለም ብላችሁ?
0: ንኤርትራ ዘይጠቀስኩማ ኣማራፂ ኣፍ ደገ ባሕሪ የድልየና ወይስ ከም ካልእ ሃገር ሓሲብና እናሓቶ የለን ኢልኩም ኢኹም?
5: እንደ ሌላ ሃገር ቆጥረን የምንጠይቀው ኣደለም። በተለይ ዓሰብ
0: ከም ካልእ ሃገር ሓሲብና እናሓቶ ሕቶ የለን። ብፍላይ ወደብ ዓሰብ ብዝምልከት መጀመርታ ዝተፈለየትሉ መንገዲ ጌጋ ኢልና ኢና ንኣምን። ንዕኡ ንምትዕርራይን ናብ ታሪካዊ ዋናኣ ናይ ምምላስን ጉዳይ እዩ።
4: እናንተ ፍቃድና ምኞት ምንድን ነው?
0: ድሌትኩምን ምኞትኩምን እንታይ እዩ? ድሌትና ህዝቢ ኤርትራን ኤርትራ ከም ሃገርን ኣካል ኢትዮጵያ ምግባር እዩ።
5: የሚሆኑበትን መንገድ ለማመቻቸት ጥረት የምናደርግ ይሆናል። የአሰብን ወደብ በተመለከተ ከእናት ሀገሩ ኢትዮጵያዊ ጥቅምን በማያስከብር መልኩና
0: ንዓሰብ ብዝምልከት ጥቅሚ ኢትዮጵያ ብዘይክብር ናይ ህዝቢ ኢትዮጵያ ሙሉእ ውክልና ብዘይነበሮን መንግስቲ ዝተወስደ ንብረት እዩ ኢልና ንኣምን። ንብረትና ንምምላስ ብዝኾነ ሃገር ብዘተን እንካን ሃባን ክንፍትን ኢና። ግን ብዝኾነ መልክዕ ንብረትናን ሃገራዊ ረብሓናን እነኽብረሉ መንገዲ ክንክተል ዘለዎ ኣማራጺታት ኩሎም ኣብ ጣውላ ኣለዉ ኢልና ንኣምን።
5: መንገድ ለመከተል ያሉትን ኣማራጮች በሙሉ ጠረጴዛ ላይ ናቸው ብለን ነው የምንወስደው።
4: የአሰብ ወደብን በሰጥቶ መቀበል እናስመልሳለን ብላችሁ ምን ሰጥታችሁ ነው ወደቡን የምትቀበሉ?
0: ወደብ አሰብ

0: እንካን ሃባን ክንመልሶ ኢና ኢልኩም እንታይ ሂብኩም ኢኹም ነቲ ወደብ ክትመልስዎ? ንዓሰብከ ኣካል ኤርትራ ኮይኑ ከም ኣፍ ደገ ባሕሪ ጥራይ ዲኹም ክትጥቀምሉ ወይስ ግዛእ ኢትዮጵያ ይኹም ክትገብርዎ? ዓሰብ ካብ ዋንነት ኢትዮጵያ ብጌጋ ዝኸደ እዩ ኢልና ንኣምን። ንምምላሱ ድማ ዝከኣል ዘበለ ክንፅዕር ኢና።
1: ማስመለስ ማንኛውም ጥረት እናደርጋለን።

0: ኣብ መጀመርያ 14 ክፍለ ዘመን ኣቢሉ ይኸውን
1: ከባቢ እምኒ ሓይሊ
0: ጋንዛይ ቴድሮስ እንዳኮሎም ተስፉን ደማስን መሬቶም ተጐቢጡ ሕጎም ተደፊኑሉ ዝነበረ እዋን እዩ። ጐራዙቲ ኸባቢ መፍትሕልና ዘይብሎም ወርጠበን መንእስያትን ኮይነን እየን።
1: ተፋደ ዝተባህለ ወቶም በሳ ጋንዛይ
0: ብፈረስ ዝንቀሳቐስ ኣብዚ ሕጂ ዓዲ ወሰ ዝበሃል ምስ ኣሕዋትን ስድሩኡን ዝቕመጥ ዝነበረ ንበዓል ደቂ ዓዱ ኸንቅፅን ካብ ሕሱን ገዛእ ኸናግፍን እናቐለ ንዛንታ እዚ እተዘንቱ ሙዚቃዊ ድራማ

ተፋር ናቤታ ቤት በላ ፀሓይ ክብርኻዮ ካብ ሰፍራ ዘይተፋር እዚያ ለንኽላ ንብዓት ከም ሓቢስ ከናውኺላ ምስረኻ ኮኖ ደገናነ

0: 17 ክፍለ ጦር ካብ ኣስመራ መፂኡ ነታ ቦታ ናይ ዋዴ ዓፂዋ ኣብዚ ከቢድ ማለት እዩ። እቶም ኣህርታት ግዳይ ናይ መስዋእትን መውጋእትን ኣጋጢሙ ክሳራታት መፅኡ ዋሕዲ መፅኡ ኮታት ጫቕጣቕ ኮይኑ ጫቕጣቕ ምስ ኮነ እሞ እንታይ ንግበር ተባሂልና ማለት ምስ በጫ ይውፁ እሞ ከምዝለ ካብዚኣ እንተ ንምዝላቕ ኮይኑ ድኻማትና ሓቢርና ፀላኢ ግዳይ ኣብዛ ጎልጎል ክትርፈና እዩ ሕራይ ትእግረኛ ዝውፃእ መካና ዝግን ድወፅእ የለን ኣብ ክንዲ ከምኡ ግን ዕድል መሃበና ፈተነታት ከነካየድ ኢልና
1: 31 ወርሒ 3 ክሳብ ዕለት 2 ናይ 3 መዓልቲ ውግእ ነይሩ ኣብዚ ናይ 3 መዓልቲ ውግእ እዚ ምሪር ውግእ
2: ቀዳማይ ነገር ኣብ ደንከልያ ማይ ድሓዘ ይድዕወት ሸገርገር ገለ ዝበሃል ነገር እንተልካ ጠፊእካ ዓዲድካ ማለት እዩ ስለዚ ካብ ጉይ መዓል ክሳድ መሓዝ
3: ስርሒት ዓሰም ውግእ ዋዴን ከባቢኦን
4: 17 ክፍለ ጦር ካብ ኣስመራ መፅኡ ኣሎ ኣብ ሰዓት ይተርርቲ ውግእ ኣዝዩ ከዓ ክስታይ ኮይኑ ምክንያቱ ምስ ናይ ሎጂስቲክ ጉዳይ ናና ኣዝና ሓዲግ ከይድና ዘለና ካብ ባፅዕ ረዳት እውን ክመፀካ ዝኽእል ዕድል የለን እቲ ዓቕሙ ውን ካብ ውግእ ናብ ውግእ እዩ ዝኸይድ ዘሎ እቲ መፅእና ዘሎ ዓቕሚ ከዓ ብኣንፃሩ 17 ክፍለ ጦር ካብ ኣስመራ እዩ መፅኡ ዘሎ ሽዑኡ ምስ ሙሉእ ዓቕሚ እዩ መፅኡ ዘሎ ብዝኾነ ግን እቲ 2 መዓልትስ ምርር ዘሎ ውግእ ኮይኑ ካብ ሰዓት 6 ምሸት ኖርማሊስ ካብ ሰዓት 6 ንጎቱ ውግእ ኸይ ቀትሪ ቁርብ ድሓሸ ትብሎ እምበር ለይቲ ዕርፍቲ ዝበሃል ይብሉ ካሃጅማን ክንከላኸልን ካሃጅማን ክንከላኸል ኖርማል ንሓንሳ 9 በፅሓ ሓንሳ 10 በፅሓ ሓንሳ 7 በፅሓ ትምህጃም ማለት ዋላ እንተተረረ ግን ኣመራፂ የብልና ናብ ሰዓት እዚ ኣዝሊቕና ካብዚ ቦታ እዚ ክንወፅእ እንተኮይና ንሓደጋ ኢና ክንቃልዕ ኣብዚ እውን ከምኡ ዓይነት ስምዒታት መፅኡ ነይሩ ሰዓት ምክንያቱ ተሪሩ ስለ ዝነበረ ትውግእ ነዝልቕ ዶ ኣይነዝልቕ ኣብ ዝብል ደረጃ ኣብላዕሊ ከም ዓይነት ስምዒታት ኣምፅኦም ነይሮም እዩ ከነዝልቕ ግን ኣይንኽእል ኢና ብሰዓት እዚ ኩሉ ኣፅዋርን እዚ ኩሉ መካናይዜሽን ምሳና ዘሎ ክናበይ ገፅ እየ ክጓዓዝ ኣደዳ ነፈርትን ኣደዳ መራኽብን ኣደዳ ሰራዊት ናይ ኢትዮጵያን ይኸውን ፅቡቅ ኣጋጣሚ ኮይኑ መቸም ነኺስና
5: ንዘራት በዚሑ 17 ክፍለ ጦር መፅኡ ናይ ስፓርታክያ ኡ ነይሩ ኩሉ ተኣኪቡ ተኣኪቡ ናይ 3 መዓልቲ 2 መዓልቲ ገለ ውግእ ተኻይዱ ኣብ መወዳእታ ፀጋም ንመርፆ ቦታ ነይሩ ና ብሓንሳብ ኩላና ና ብሓንሳብ ፀጋም ንመርፆ ኢና እቲ መጥካዕቲ ማለት እዩ ክሳት ሓሊፍና ነቲ ፅርግያ ንበይሉ ዝኣቱ ክንሃርም ስለ ዘለና እዚ መጥናዕቲ እዚ ኣይ ክሰጠና ይከኣለን ድሓር ኣብ መወዳእታ መናውራ ኢና ገርና ኩልኻ ንፀጋምና ፀጋም ጥራሕ ገርና እያ የማን ጎቦታት ዓብዩ ዘሎ ብላዕሊ ኣብ መወዳእታ ንሱም ፀጋም ከይዱ ክወርድ ንሕና ንየማን ወሪድና ታባ ዝተሓጃ ቀፅል ኮይኑ ታክሳት ታንክታትና ተገምጊመን በዓል ፈርም ዝበሃል ናይ ኣሜሪካ ኣብ መራሓል ተሰዎ ነይሩ ና ወዲ ስሳት ባህላዊ ተሰዎ ነሩ ብሓንሳብ ሓንቲ ታንክ ታሪሙ ንሶም ዝዓፅዋ ሕ ታክሳት ውፅ ሰብሉ ንሶም ክልትኦም ማካኒ ተቃፂረን ዘሎ ኣብታ መገዲ ታንክታት ተቃፂረን ዘሎ ኣብታ መገዲ ንሰን እዳቦም ብኒው ሕጂ በታ ዓዲ እልቢ ዘይብሉ ሕንጉማማ ይመፀካ ኣብቲ መሬት ክትሪኦ ኮላ መን ክዓጉትልካ ተሓስብ ንፅላ ድህሉ ሓምሳ ሱ ሓሳ ሱ ናና ዓሰርተ ክሉ ናይ ወዲ ክዳነ ተታሓጀን ብሓንሳብ ሰብ ዝነበርና ዋላ ካብ ወዲ ርግበ ካይተረፍና ወሲድና ብረን ታሕ ተኸኢሉ ኩሉ ሰብ ወዲቁ ደንዙ በና ልዕልና ብተረሮ ና ብዚ በረኻብ ሰይድ በረኻብ ዓልፎ ዲሰቡ ከሎ 17 ክፍለ ጦር ብውጠፍ እዩ ንቤልሉ ንቐፃል ማለት እዩ
1: ድሕሪ ናይ ዕለት ሓደን ዕለት ክልተን ስጋዕ ሰለስተ እቲ ዝፀንከረ ውግእ ዝበሃል ናይ ዋደይ ድሕሪ ክልተ መዓልቲ ውጩ ተበገሱ ስለተባሃለ ሞኦ ሓንቲ ሓይሊ ሒዙ ምስ ክልተ ሓይሊ ናይ እንዳ 85 ናይ ወዲ ርግበ ሰንጢቆም ከምዚ ኣልካ ክትከይ ፀኒሕካ ቴስዓ ዲግሪ ዋደ ምሳእተኻ ቴስዓ ዲግሪ ናይ ዓሰብያ ተጥወታ መገዲ ሞኦ ሰብዓል ወዲ ርግበ ወዲ ኳዳ ነይሮ ክኸውን ይኽእል እዩ እታ መገዲ ስለትዕፀፍ ፀላኢ ተዓፂፉ ስለዝኸይድ ፀረ መጥቃዕቲ ጌርና ንሕና ቀፂልና ማለት ኣነኻ ክልተ ሓይሊ ሒዘ ምስ በዓል ወዲ ነጋሽ ብየማን ነይረ ማለት እዩ።

0: ሰውዓል ወድመና ማለት ሕጂ 17 ክፍለ ጦር ኣብ ድፋዕ ክኣቱን እታ ድፋዕ ክትፈርስን ሓንቲ ኮይና ሕጂ ፀላኢ ብዓለማኦ በቲ መገዲ ስለ ዝቆረፅዎ ሓሙሽተ ታንክ ጥቅዕ ጥቅዕ ምሰበለዎን ስለተቃፀላ ፀላኢ ብሙሉኡ ማለት እዩ ብሙሉእ ፀላኢ ሽሾ ሰራዊት ትኺሉ ንደቡብ ኣዝሊቁ ጎላጉል ሞጎረስ ይበሃል ብሙሉእ ፀላኢ ብባህሪ ኣውጠፊ
1: እቲ ግንባር ካብ ምብራቕ ንምዕራብ እዩ ዝዝርጋሕ ተኣቃውማ ናይቲ ግንባር ልክዕ ፀላኢ ከዓ ካብ ምብራቕ ንምዕራብ እዩ ሒዙ ዘሎ ንሕና እዘን ሰለስተ ወጠሎኒ ናይ ወዲ ጎበዛይ ናይ ማናጃ ናይ

0: በቲ ክንጥዎ የላ ዝተመደብና ኣብታ ኮጀት ሒዛ ዝፀናሓ ናታ ጋንታ ትንጎሳ 6ዱሽተ እሳ እንተ ዘይትረክበና ንዓና 100 ካብ 100 ድሕሪት ኣቲንያ ዘለና ፀላኢ ክማረክጣ ይዕድል ነይሩ ንሳ ኳሕኳሕ ተብለና ታድ ፀላኢ ብሰንክና ዛ ጋንታ እዚኣ ንዓና ኳሕኳሕ ምንባል ብድሕሪት ንኣትዎ ከም ዘለና ስለዝፈለጠ ቀልጢፍካ ዝልቕብል
1: ናይ ዋድአ ምስ ጎቦታት ዝተኣሳሰረ ስለ ዝኾነት ሰንሰለት ናይ ኢትዮጵያ ብኡዶብ ምትእሳር ስለ ዘለዎ ብፀጋም ወገን ጎልጎል ገይሩ ናብ ባሕሪ ብየማናይ ወገን ከዓኒ ዓበይቲ ጎቦታት ፀላኢ ሕጂ ነቲ ጎቦታት ሒዙ ፍፁም ካብኡ ምውፃእ ኣብና ማለት እዩ ናይ ሞትን ሕየትን እያ ከዓ ካብ ዋደ ንድሕር ከይዱ ኣብ ቃልዕ ቦታ ስለ ዝበፅሕ እቲ ብታንክ ብታንክ ከዓ ውፅኢት ርእይዎ እዩ ታንከኛታት ናህናት ሜካናይዝ ኣሃዱሲ ነቲ ሒዝዎ ዝመፀ ብረት ኣብቲ መወዳእታ ብስለት እናወሰኸ ናይ ምጭማት ዓቕሚ ናይ ተኩሶ ዓቕሚ ናይ ምዋሃድ ዓቕሚ እናበርታዐ ስለ ዝመፀ ኣብ ጎቦ ሕሸኒ ኢሉ ኣብቲ ጎቦታት እዩ ሒዙ ማለት እዩ 17 ክፍለ ሰራዊት ምስቲ ተረፍ መረፍ ኣህዱታት ማለት እዩ ኣብዚ ብኣጋር በሎ እቶም ፓራኮማንዶ ዝያዳ ስራሕ ዘገድድ ንዕኦም መፂ ማለት እዩ ኣብ ዋደ ብፀጋማይ ወገን ከዓ ንሜካናይ ዘገድድ ስራሕ መፂ ማለት እዩ ስለዚ ፀላኢ ኣብዚ ፍፁም በቃ ከውሖ ኮይኑ ኣብዩ ምልጋስ ኣብዩ ኣብ መወዳእታ ብክሳድ ኮይና ትትኩስ ታንክ ነራ ኣጋጣሚ ብኡ ስለነበርና ንሕና ተኩሽናላ ትቃፀል ማለት እዩ እታ ናይ ክሳድ ዋደ ዓጊታታ ዝነበረት ማለት እዩ እታ ታንኪ ምስ ተቃፀለት ፀላኢ ሕጂ ናብቲ ዳሕረዋይ ኣካል ንድሕሪት ንዋደ ገፁ ይኸይድ ሕጂ ኣብኣ ኮይና ንትኩስ ከም ዘለኹ ንዓይ ፀላኢ ይርእየኒ ሞ ቦምባ ናይ 122 ኣብታ ጥቓ ታንኪ 20 ሜትሮ ይዓልብ ማለት እዩ ኣነ ከዓ ዕላማ ክርኢ ኢለ ከምዚ ኢለ ወፂኦ ስለነበርኩ ኣብዚ ርእሰይ ካብ ዓይነይ ጀሚርካ ላዕለዋይ ኣካል ናይ ዓይነይ ጀሚሩ ስጋብ ርእሰይ መውጋእቲ የጋጥመኒ ማለት እዩ ንኣያብኡ ማለት እዩ ስለዚ መውጋእቲ መስ ኣጋጥመኒ እቶም ዝቕፅሉ ግን በቲ ጎቦታት ክኸውን ከምዘይክእል ስለ ተረድኡ ብፀጋም በዕል ወዲ በላይ ዘለዎ ገለ ሰለስተ ታንኪ ኣምሪሖም ብፀጋም ምስ ተጠወይዎ ብባሕሪ ባሕሪ ገይሮም ንድሕሪት ምስ ተጠወይዎ 17 ክፍለ ሰራዊት ብምሉእ ሃደሽ ኢሉ ይፈርስ
0: ኣጋጣሚ ኣብ መበልሳሳይ መዓልቲ በዓል ወዲ ኪዳነ ዝነበርሉ ኣብ ከባቢ ሰዓት 10 እዘን ሰለስተ ታንኪ ብፀጋም ዝሓለፋሉ ግዜ ይሽዑ ናይ ናህና ማለት ንሰን ምስ ሓለፋያ ነቲ ውግኡ ዝፈትሖኦ ብልካ ፀላኢ ስለዝረኣየን እዘን ታንክታት እዚአን ዝሓልፋ ዘለዋ ብድሕሪኻ ብሓረ ክኣትወኻ ስለዝኾና ቀልጢፍካ ዝልቕዝብል ትእዛዝ መፅኦ ንፀላኢ ከም ዘለኹም ከዓ ንስኹም ተስኡ ብለና መምህር ኣርክብ ኣርክብ ኸውን መጨረሻ ኣነ ክርስዖ ዘይደሊ ቁጠባ ኤምዳድ ብምሎኦ ምእቲና እዮ ናይ ሰለስተና ናተይ ናይ ወዲ ጎዛይ ናይ መናጃ ምርጫ ይብልና ምንያቶን ሓይልታት እውን ተዳኺመን እየን ከም ዝብለካ ዘለኹ ንቁጠባ ዝነበሩ እቲ ኤምዳድ ዝነበሩ እቲ እ
2: እቲ ናይ ዋዲ ብጣዕሚ መግለፂ ዘድልዮ ብርቱዕ ኩነታት ብዙሕ ሰብ ክስታይ ዝገበረልና ብብዙሓት ውግኣት ዝነበሩና ካብ ኩሉ ቦታታት ናይ ደንከልሲ ኣብኡ ኢና ዝያዳ ክስታይ ከፊ ኢልና ምሩፃት መራሕቲ ሓይልታት ነይሮምና በዓል ወዲ ዓገባ በዓል ወዲ ሱሳ የሴፍ ወዲ ሱሳ መራሕቲ ሓይልታትና ኣብኡ ዝተሰውእና ብዙሓት ነይሩ ድሕሪ ሰለስተ መዓልቲ ድዩ ገለ ተታሒዙ ዋደ ንበዓል ጋሓር ኢና ከይድና ኸ ብበዓል ጋሓር ኣቢልና ንቤሉል ንምጥቃም ሕጂ ኣብ መንጎ እንታይ መፃና ነፈርቲ መፃና ሄሊኮፕተር ተላኢኸ ነና ኣፅኒዕና የንቲ ቦታ ማለት እዩ ሄሊኮፕተር መፃና ክልተ ሄሊኮፕተር ካብ መጀመርያ ስጋዕ መጨረሽታ ስጋዕ ምልክት ናይቲ ግንባር ዝነበርዎ ስጋብ ሕክምና ናይ ግንባር ነበሩ ኣቃፅሎ ተባሂሎም እዮም መፅኦም እቶም ፓይለት ማለት እዩ ንሳያታ ኩላ ዕጥቅናን ስንቅናን እዚ ናይ ድሕሪት ቦታና ናብኡ ኮይና ኢና ንሕክም ነርና መፅኡ ተኩሰናልና ብታሕቲ ጀሚረን ማለት እዩ ተኩሰናልና ሓንቲ ከይዳ ኣነ እተው ገለ መለታት እንዳበልኩ ተፀጉዕ ተፀጉዕ እንዳበልኩ ክንቆርፅ ፀኒሕና ውግኣት ኣፀጊዖም ክዕዋ ቢለና ኣለና ፋክረስ ማለት እዩ ሕጂ ብምሉኡ ደሮና ዓቢጡና ተወጊኣ ገለ መለታት እንዳመበሉ እንዳመፁቶም ውግኣት ናባይ ተፀጉዕ እንዳበልኩዎም ኣይተወግኣኩና

0: حجت حنتي توقعها هيليكوبتر، هيليكوبتر توقعها نديرة مس نددت تحدى بأخوله تعطيله تحدى خاني زي فرقو قرنو نديدو بايلت تتحيزو تخيلو نابتي حكمنا نابانا يمتولنا مالتيو نابانا متيوملنا حكيمنا يو بس بيتونا وها خبلتي بايلت عقل سيينو سقع نحكمه لما يهابوني وها هابوني وها هابوني خبل تعشم غيرنا ربشنا حاخاخيمنا ما ياسينا قل ملتات او سديدنا يو وچوني ربو قدميس سدودو قل ملتاتي لو يلومو وسيدومو
1: ጸላይ ሰዓት 10 ባዶ ባዶ አቢሉ ሙሉ ብሙሉ ንዋዴ ካድም ኮሎ ካብ ጨመተ ተኽሲ ታንከኛታት ወገን ዘምለጣ ክልተ ታንክታት መካይን ሒዞ ንበይሉል ካድም ኮሎ ናይ 17 ክፍለ ጦር ኣጋር ሰራዊት ዳርጋ ብሙሉኡ መስመር ተዓፂዎ ንደቡብ ገጹ ናብ ዳቡ ዝተባህለ ኣፃምእ ጎላጉል ፋሕ ብትን ስለ ዝበለ ግዳይቲ ምድረ በዳ ኮይኑ ተሪፉ ካብዚ በዛ ኣፃምእ ዝሃደመ ሰራዊት ሓደ ርብዕ ዝኸውን ጥራዩ ጸላኢ ብሄሊኮፕተር ብዘውርደሉ ዝነበረ ማይን መግብን እናተሓገዘ ቡሬ ካኣቱ ዝኸኣለ ናይ ወገን ሰራዊት በብ ዝነበሮ ብምግስጋስ ሰዓት 12 ባዶ ባዶ ኣቢሉ ንዋዴ ሙሉእ ብምሉእ ተቋጻጺርዋ
2: ምዕራብ ናይ ዋደ ምኻድ ማለት ከዓ ነፍሲ ቅትለት በዕልኻ ምፍጻል ማይ የለን፣ እኽሊ የለን፣ ሎጂስቲክ የለን፣ ጽርግያ የለን፣ ክመፀካ ዝኽእል ረዳት እውን የብልካ ኣብዚ ዝዓርብ 17 ክፍለ ጦር ባዕሉ እዩ ተሰትዩ ብዙ ዕለት 25 ኣቲና ንሕና ንዓሰምሽ ዕለት 26 ና ንትኽኢለ ቡሬ ከይደ ታወጠልና ሒዘ ኣብ ቡሬ 50 ቅርሺ ካላሽን ክሽየጥ ፀኒሓትኒ እቶም ዓፋር ክሸጥዋስ 50 ቅርሺ ምስ ካዝናስ 50 ቅርሺ ክሽየጥ ፀኒሓትኒ 17 ክፍለ ጦር 81 ሰብ ጥራይ ኣትዩኑ ቡሬ ብሙሉእ እቲ ክፍለ ጦር ኣብቲ ጎልጎል እዩ ተሰትዩ ኣብዚ ኸትካዮ ጎልጎል ክላሽኒ ብሬኒ ተደርቢ ይፀናሕ ዛሕዛሕ እዩ ተኣህዱ ምክንያቱኹም ዝበልኳ ብፀጋም ኮይዱ በዕል ዓዲቡ ንወሎ ገፅ ኮይዱ
1: ኣብዚ ሰለስተ መዓልታ ዝወሰደ ኩናት ተጋደልቲ ህዝባ ግንባር ዘረኣይዎ ተወፋይነትን ፅንዓትን መዳርግቲ ይነበሮን ንኩሉ ናይ ምድረ በዳዊ ባህርን መሰናኽላትን ብለይቲ ሃሰስ እንዳበልካን እንዳፀደፍካን ምስቲ ኩሉ ፅምኢ ድኻም ስእነት ድቃስ ፅዑቕ ደብዳባት መዳፍዕ ነፍርትን ሄሊኮፕተራትን ተፃዊሩ ዓቕሉ ከይፀንቀቐ ስኑ ነኺሱ ንዝውሃቦ ዝነበረ ትእዛዛት ብግቡእ ብምፍጻም ነዚ ኣደናቕ ዓወት እዚ ከመዝግብ ብምኽኣሉ መወዳድርቲ ዘይብሉ ጅግንነት ይፈጺሙ ተራ ናይ መካናይዝድ ኣህዱታት ወገን ብፍላይ ኣብተን ቀዳሞት ክልተ መዓልትታት ታንክታት ወገን ምቹእ መተዓፃፀፊ ቦታ ስለ ዘይረኸባ ኣበርክቶን ተደሪቱ እንተነበረ መዳፍዓትን ታንክታትን ወገን ንመዛግብ ጸላይ ኣብ ምድረ በዳን ረሻሻት ከዓ ጉልባብ ኣብ ምሃብን ከም ፀረ ነፈርቲ ኮይኑ ኣብ ምስራሕን ዕዙዝ ተራ ነይርዎ እዩ
3: ኣብቲ ጎቦ ንሕና ኣይደየብናን ኣነ ወዲ በላይ ኣዛዝ ዝወጠለኒ ዓብድራሕማን ፈርም ግን ኣብ ታሕታይ ቦታ ኢና ነርና ሕጂ ሓደ ሓድሽ ሓሳባት ዓብድራሕማን ሓደ ካብቶም በላሕቲ ናይ ታንከኛ እዩ ሓደ ሓድሽ ሓሳባት እንታይ ምፅ እዩ እዚ ጎቦ እዚ ሲ 10 ግዜ ሰብ ድሃጅም ዘሎ ሙሰን ከዓ ገዛእ ቦታታት ሒዘና ኣለዋ ስ በዛ ክሳ እዚኣ ኣቲና ዝተጠወይ መጥቃዕተ ንገብርሲ ዝበለፀ ነይሩ እዩ እብለኒ ድሕሪኡ ሓቢሩ ምስ ሓበረ ሽዑ ፍርምን ሓደ ናይ ሃንደሳን ክብገሱ ምስ ደለዩ ነፋሪት ትመፁ ኣብዛ እዋን እዚኣ ምፃይ ፍርምን እቲ ናይ ሃንደሳን እስውኡ ማለት እዩ ብድሕሪኡ ዓብድራሕማን ብዛዋታታት እዚኣ ምስ ከደ ተጠዋይ መጥቃዕቲ ምስ ኣካየደ ጸላኦን ብቐጥታ እንታ ክገብር ክኢሉ ክሃድም ክኢሉ ማለት እዩ ሰቡዕ ንብረቱ ቃፂሉ ሰቡዕ ትኢሉ ታንክታቱን ተኽስን ምንቅስቃስን እንዳገብሩ ታንከኛታት የቃፅሉን ስለ ዝነበሩ ታንክታቱን ዳርጋ ብሙሉእ እንተሪፈን እየን ክበሃላ ይከኣላ ማለት እዩ
2: ታንከኛታት ንህና ከዓኒ ሓሙሽተ ታንክታት ሓንቲ ኣምፊብያን ሰለስተ ማካይን ዘለዎ ከዓኒ ጸላኢ ይቃፀልዑ ማለት እዩ ኣብ ጉያ ሕጂ ኣብ ንቕላ ተራእይ ዘይብ ሰሚዑን ዘይፈልጥ ኣብዚ ኣብ ንቕላ ሳልሳይ ማርሻ ራብዓይ ማርሻ እንዳኸደት ከላ ታንኪ ማኪና ይቃፀላ ነይረን ማለት እዩ ሕጂ እቲ በቕዓት ምዕቀኑ ክኸውን ይኽእል እዩ ማለት እዩ ንሓደ ቆመም ክተሃርም እምበር ንሓደ ዝንቀሳቀሱ ዘሎ ኣካል ክተሃርም ናይ ጸላኢ ስጋብ ክንደይ ምልከት ናይቲ ተጋዳላይ ኣብዚ ከዓኒ ብውህደት ናይቲ ፓራኮማንዶን ናይ ሜካናይዝን ካልእቲ ሃንደሳ ብሎ ትገለት ውኩሉ ተሳተፈኡ ብሓያል ፃዕሪ ከዓኒ ዝኸበደ ምርብራብ ተገይርላ ዋደ ትተሓዝ ማለት እዩ ኣብዚ ሰለስተ ታንኪ ተማሪኸን
4: እቶም ዘይዓጠቑና ሃና መሳርዕ እውን እንዳዓጠቃ እየን ትኸዳ። ስለዚ ክልተ ታንኪ ተሃሪመናና ኣብዚ እውን ሓንቲ ማእከለይቲ ዝል ረሻት ድፃዓነት ተቓፂላ 13 ከዓኒ ውጉኣት ነይሮምና ምት ብዛ ውግእ እዚኣ ጥራይ ማለት እዩ።
5: ብሸና ክትፀጋም እተን መጀመርታ ኣብ ደንተብካ መጀመርታ ተዋጊኻ ክትቋፅሮ ዘለካ ማይ ስለ ዝኾነ ንእስ ንእስ ዝበላ ሓፅርታት ነይረን ነዚአን ይኹም መጀመርታ ትቋፀሩ ነዚአን እንታይ ተቋፂርኩም እቲ ካልእ ንምቕፃል ሓንቲ ፀገም የለን ተባሂሉ ነታ ማይ ሓንቲ ዓይድ ናብኣ ክምትስለፍ ጌርና እተን ካልኦትካ የማና ፀገማ ከም ዝኾና ጌርና ንዓ ተቋፂርና ታንከ ሕጂ ብየማና ዝነበሩ እተን ታንክታት እስታይ ገብሩ ስለ ዝነበሩ ሓንቲ ታንኪ ስዒራ ካብኦም መምለጠ ስለዝሰኣነት ናበይ ትኸይድ ንዕዲ ገፃ ንገምገም ባሕር ጌራ ከተምልጥ ትመፅእ ቢተን ነይሩናትና እቶም ሰብ ቢተን ንስሕትዋ ደድሕሪያ ይጎዩ ክወትላይ ክኣሉን ካብዚኣ ሕጂ ሓደ ሸሪፎ ሸሪፎ ዝበሃል ዓብደላ ሸሪፎ ዝበሃል እዳሳሳን ሸውዓተ ነይሩ ኦፕሬተር ናይ ወዲ ብራኬ እዩ ነዛ ከላሽን ጥራይ ሒዙ በይኑ ተነፂዱ ኣግዚሕ ነዛ ታንኪ ኣብ ቅድሚት ተጠው ኢሉ ከምዚኣ ገብ ብትሪል ትጠውብሎ ወ ነዞም ኩሎም ጥሒሳቶም ይኸይዳ ታንከኛ እንታይ ከም ዘበለ ባከሎ ገጭ ኢል ትጠወብላ ነቶም ኣብኣ ዝነበሩ ቀትሉ ክልተ ከላሽን ድዩ ዋላ ሰልድን ገለመልታትን ሒዙ ይመፅእ እምባ እስኪ እዚ ከምዚኣ ዝገበረ ሰብ ስለደለ እስኪ ይብሎ ወዲ በራኬል ናብ ይመፅእ ኩሉ እቲ ኣፅዋርን ገለምታ ዝነማርኮ ሒዙ ኣታ ዓንጃ እዚ ዝካ እንተኸደ ክንታ ክትገብር ኢካ ብሎ እምባ ብከላሽን ታንክ ክማርክ ንከሎ ትብልሲ በያ ትብለኒ ይብልሲለ ታይ ቀደም ክሰም ዓደርብዚ ንዓ ክትግብር ኢሉ ይሓሊኒ ማለት እዩ ክበልክ ድ እቲ ስታይ ዝገበረ ንሳግል ጌርና ካብኡ ቀፂልና ንዋደይና ንኸይድ ክሳብ ኣብዚ ግዜ እዚ ብዙሕ ሰራታት የብልና ኣብ ዋደ ሕጂ ኣብቲ ዓቐብ ናብ ዋደ ምእታው ንኩሉ ሓይነታት ፀሚደን ታንክታትን ገለምታት ስለዝኽሎ ኣሃብና ብየማን እዩ ዝጥወ ብየማን ኣክፍሕና ክንኣቱ ባዕሉ ወዲዋራኬሎ ኣቱ ምስ ኣተዊ ሕጂ ግድን መፍትሒ የማን ተጠዊኻ ፀቕጢ ምግባር ጥራይ ብዝኾነ ኣይሓከመን ዋደና ኣቱ ካብ ዋደ ቐፂልና እንደገና ታበጠነና ትቕፅል መገዲ ኣብ ከባቢ ደረብ ምስ በፃሕና ካብ ዋደ ወይ ሓንቲ ሓይሊ ናይ ሃንደሳ እንደገና በጠለልናን ንደረብ ገፅና ከንቅፅ እዩ ዝግበር ኣብታ ክሳድ ናይ ደረብ ሕጂ ምናልባ መስታወታት ፈልጧት ኮንኩም ፊስቶታትን ገለምታት ንሳብ ሕጂ ከማና ላ ኣብ ሓንቲ ኩጀት ሒዙ ስለ ፀንሐ ኣብኣ እንትዳ ሒዙ ከዓ ሕልፈካ ስለዘይክእል ናይ ምሸት ከባቢ ሰዓ 8 ምስ ፀላይ ውገ ንገጥም ኣብኣ ብዙሕ ክሰራታት ኣይነበረናን ብዝኾነ ውፅኢና ንቕፅል ምስ ቀፀልና ታንክታትን ሓደ ሻለቃ ዝኸውን ረዳት ካብ በይሉ ይመፅእ ካልኣታት ኩሉ ድሕሪ ይውሒ ዘሎ ንሕና ዋርድያን ያውሒልና ዘና ሕጂ ማለት እዩ ኣብታት ኣባ ሕጂ መጀመርታ ኣብታ ናይ ደረብ ታንክታት ሕጂ ከርከባና ከም ዘለዎ ንገብር ንበዓል ወዲኢታይ መገዲ ከይተፈተሸ እቶም ሃንደሳ ፈትሸመ እዮም ትመገዲ ታንክታት ዳሕጂ ቅድሚያ ከይድ ናይ ፀላ እዩ ታዋነን ምፍታ ክግብራ እዩ ፀልማት ይፍለጥኒ ገምታት ኢናልክ ኣብታ መጥካዕቲ ዝኸፈልናላ ዝኸፈትናላ ቦታ ኣባ ክትበፅሕ ከላ እታ ታንክ መፅያ ሕጂ እንደገና ኣባ ምስ ተበፅሕትካ ፈንጂ ረክባሰኻ ወዲኢታይ ክላ ኣረኪስካ እንታ ከይተፈተሸ ገለምታ ትብል እንታይ ሞ ተናይ ፀላ ክከላት ስለዝረኣና ኒና ንሰግር ቀትሪ ሕጂ ካብ በይሉ ዝተበገሰ ሓደ ሻለቃ ታንክታት ሒዙ ዝመፅእ ብዝኾነ ዋርድያ ስለዝባዓልና ነቲ ሓንቲ ታንኪ ነቃፅላ ጠጠው ብል ፀላይ ኣይኣበለን እተን ኣብታት ናይ ምሸት ኩሎ እንተደሪበናና ፅርጊ ሒዝና ንቕፅል ናብ በይሉ ናብ ዜና ንኣቱ ሕጂ
6: ኣብቲ ዝተባህለና ብርክ ብርክ ዝበለ ጎረታ ገዲፉ ኣብቲ ሰጥ ዝበለ ጎልጎል ከናርቀ ድድዩ ዝፀንሖም ካልኣይ ሓይሊ ንካልኣይ ሓይሊ ካዮም ተሰሪዖም ከለዉ ዝትኩሰሎም ኣብ መስርዕ ከለዉ በዓል ዓብደላሂ ዝበሃሉ በዓል ተስፋይ ዝበሃሉ ይስው ፋዓጀታት እዮም እዚኦም
0: ገሓር እያ ትባህታ ቦታ ድሓር ንሕና ግን እንታይ ኢልና መንጨበጠ ምክንያቱ ዒላ ነይራ በኣ ንዓ እንተ ሒዝናያ ክንህሉ ኢና እንተደይ ሒዝናያ ግን ክንስዋ ኢና ተባሂሉ ማዕረቆመት ንታሕቲ ተኳዒቱ ትዮስታይ ርእሰና ቀልቅለን ጥራይ ትኩሰልና ነረን በሊሕ ኣብኣ ፃዕዳ እግሩ ህረም ማእክልነት ሓይሊ ሓደ ወዲ ካሳ ዝበሃል ካብታ እናደሽካ እውን ኣባተሰቡ ኢድና ናይ ወዲ ሓደራ ዝመርሖ ካብኣ ቀፂልና ሕማቅ ይቲ ቦታ ነይሩ ከምኣ እንዳበልና ምስ ባህር እናተበልና ስለዚ ሓዝናያ ግን ህልዋት ኮይና ቀፂልና ካብ
7: ንዓና ዘጋጥመትና እንታይ ነራ ሓያል ነፋሪት መፅያትና ኣብ ማኪና ምስ ተፃዓና ትጉዕዞ ቁርብ ንውሕ ስለ ዝብል ብእግሪ ድክም ስለዝብል ኣብቲ መንጎ ማካይን መፅናና ኣብ ክልተ ማኪና ተሰቂልና ነርና በጠለና እ ርአናና ናይ ንጉሆ እዩ ነይሩ ጎልጎል እዩ ቦታ ሰጣሕ ጎልጎል እዩ ርአናና ነታ ቀዳመይቲ ማኪና ሃሪመና እየን ብምልኡ ዘይኮነስ ኣብ ጥቃ ምስ ዓለበ ብዙሓት ተወጊኦም እዮም ካ ንሕና ግን ምስታ ዳሕሬት ስለ ዝነበርና ኣይ ሃርመትና ናባ ናይ ተኮሰትን እንታይ ግን ከፊኢልና ትመርሓ ማኪና ናብ ጫዓ ናብ እሾ ኮእት ዋታ ማኪና ኣብ ልዕያ ኢና ከዓ ተሰቂልና ዘለና ኣብዚ ብዙሕ ፀገም ረኪብና ኢና ጫዓዊ ናይ ገደፈና ሽዑ ኣብቲ ጫዓ ምስእተውና ብክንደይ ስታ ኢና ወፂና ኸው እታ ሓንቲ ማኪና ግን ብዙሓት ብፀት ተሃሪሞም ናብኣ እንታይ እቲ ዝኸፍአ ነይሩ ናይ ደንከል ፀሓይ ማይ ነብሰወከብ ሰብ ማይ ኣብ ዝባንኪ ኢኻ ካብኡ እንዳቐፀልና ስጋ በይሉ ዝበፅሐ ኣነ ከባብ በይሉ ምስወፃኹ ኣብየ ድህረ
8: እተን ኣህታት ከይዲ ኸማ ዝስለያን ሃንደሳን እናፈተሸ ክኸይድ ንደረብ ፀላ ኣብ ትርር ዝበለሉ ከዓ እተን ኣህታት ክስለፋ ከም መደብ ተወሲዱ ንሕና ሃንደሳ ዝድሕሬና ከዓ ታንክታት ካብኡ ከዓ ድሕሪኡ ከዓ ወዲኢታይ ነዚ እናተኸታተልና እናኸድና ከለና ኣብ ደረብ ሕጂ ናይ ስፓርታ ፀንሐና ማለት እዩ ፈንጂ እውን ቀቢረን ፀኒሐን ኣብዚ ሕጂ ንሕና ንሃንደሳ ንተኽሲ ንኸፍት ብቀረባቲ ናይ ፀላኢ ኣሰላልፋ ንፅረልና ብቐሊሉ እውን ፀላኢ ህረም እኸይድ ኣብዚ ሕጂ እቲ ምሳይ ተንቀሳቂሱ ዝነብረ ዓሰብ ንዳህላክ ማለት እዩ ዓፋን እስዋዕ ኣነ ውን ውጋእ ማለት እዩ ካብዚኣ ኢና ንምለስ ማለት እዩ ታንኪ እውን ፈንጂ ኣሃርመልና ካብኡተን ኣህብታት በቲ ጉቡእ ኣሰላልፍ እናገበራ ተኺለን ንበይሉ ዝኣትዋ
9: ኣብታ ደረ ምስ በፃሕና ዶብና ፅርግያ ጋንታና ካብ ፅርግያ ንየማን ዘላ ንሱ ከዓ ካብ ፅርግያ ንፀጋም ዘላ ይኸጥቅዕ ምሳና ወዲ ዓይነይ ዝበሃል ሓንቲ መስርዕ ሒዙ ናይ 85 ስለያ ነይሩ ቶብ ኢሉ ጥኢት እታ ቀዳመይቲ ጥኢት ተተኮሰት ንወዲ ዓይነይ ኢዶ ሃሪማቶ ሕጂ ርአን ወይ ፈሊጠን ኣይኮነን ብፅምን ጥሜትን መይተን እየን ድይ ብተበልና ኣብኡ ፀኒሓ ካልእ ክልተ እውን ምስ ደቂሰን ፀኒሐን ኣብ ወላ ንዕና ቀቢፅና እታ ሸቶና ደይብና ቀልጢፍና ንሕና ደይብና ነታ ተኽሲ ቀፂልናያ ታተኽሲ ቀፂልናያ ተቐዳሚይቲ ህጁም ፅቡቅ ሰሊጣትና ኣብኡ ተቐዳሚይቲ ህጁም ክልተ ብትየን ምስ 41 ዝኸውን ቡምባ ፀኒሕና ቀፂልና ካብኡ ንየመን ተረተር እዩ ዝኸይድ ከምዚ ኢሉ እቲ 15 ዝተባህለ ሰብ ሕጂ ልዕሊ ሻለቃ ይ ፀኒሑ 8 ታንከይ ገላካ ፀኒሕኖ ማለት እዩ ሕጂ ኣይረአን እዩ በቲ ንሕና ዝውዓልናዮ ዋላ እቶም ክርእዎ ዝኽእሉ ዝበሃሉ ክርእዎ ኣይክእሉ እዩ ምክንያቱ ዝተኸወለ እዩ እቲ ጎቦታት ሕፃ ዝበዝሖ ከውሉ ዝበዝሖ እዩ ሕጂ ነዚ ጌርና ብየማን ፅቡቅ ቀፂሉ ንካልኣይ ህጁም እናተዳለና ከለና ኣብቲ መሓሪ ካሃጅመሉ ዝግብኦ ኩጀት ዘሎ ኣብ ቅድሚኡ ጎልጎል ኣብ ቅድሚኡ ቡም ኢሉ እቲ ቡም ዝበለ ጥቕላል ሓላሃልታ ውፅ እዩ እዚ ብርሃን እዚ 3 ድ 4 ፊስቶይ ዳሓር ከም ዘረጋገፅንዮ እዚ ብርሃን እዚ ልክዕ ከምዚ ሕጂ ዘለናዮ ብርሃን ነቲ መሬት ለዊጥዎ ኣብዚ ነቲ ዝነበርና ግስጋሴ ኣዳናጊዎ ማለት እዩ ምክንያቱ ኩሉና ምስ መሬት ኢና ተሰቲና ዋላ ንሰን ከም ዝረኣየን ኮይነ ብገስ ከለና ነታ ክሳድ ምስ ሓስኩማ እንዳሳን ሓደን ክመፁኹም እዮም ኢሉ ወድኸርን ኢል ነገርና ፍርቂ ለይቲ መፂኦም ተወዲብና ብሓንሳብ ካልኣይ መጥቃዕቲ ገርና እታ ናይ መሓርጀኑ ተናብኡ ደለዋ እውን ብእን ለኪሞም ቶም ናይ 61 ነቲ መጥቃዕቲ ቀሲልናዮ ቀፂሉ ከዓ ብቢሉ ፀላኢ ንበይሉሉ ኸይዱ ማለት እዩ ኣብዚኣ ክልተ ሰብ ስውኡና ኣሰፋሽ ዕቁባ ገርግሽን ክፍሎም ተወለን ኣብዚኣ ስውኡና
10: ፅርግያ ትበተኽ ተባሂሉ እንዳሃንደሳ እዮም ትበትክዋ በቲኾም ተበቲኻ ምስ ተባሃለ ምስ ሰምዓ ፋሕፋሕ ይበሃል ኣብቲ ቦታ ማለት እዩ እምበኣር ሕጂ እውን ከም ናይ ቀዳመይቲ ካይንኸውን ነርክበን ይበሃል ኣነ ምስኦም ይኸይድ ምስ እንዳሃንደሳ ጎኒጎኒ እዚኦም ይኸዱ ዳሓርእቱ ክንብላ ፅልሚት እያ ዳርጋ ዓይኒ ክትሕዝ ትጅምር ጓድ ጠብቀኝ ገለብላ ሕጂ ወዲ መሓመድ ምሰይ ኣለዉ ውሽጢ ሓደ ሓለዋ ኣብ ላዕሉ ኣሎ እዞም ሰለስተ

0: ስጥረአይና ኣብዛ ማኪና እዩ ወንበደ ማኪና የብሎምን ከምዚአን ኦራ ሌርን ናይ መንግስቲ እንኳ ጠብቀኒ ገለ ኢለ ድኾነ ብየማ ብፀጋም መፅን ማኪና ርግርግ ብላ ድሓር ምኻ ተቋሪጫ ንመለስ ተባሂላ ነጀወይቲ እቶም ናይ ሃንደሳ ኣምሓር ገለ ንብሎም ነርና ሓደ ኣፈወርቂ ባ ኣፈወርቂ ሕጂ ኣፈወርቂ ተፀውዒዩ በብ ሓደ እንዳውረዱ ካብዘን ማኪና ብረት እንዳሕዘዱ ኣኪቦም በዚኣ ንገዛኹም ትኸዱ በዚኣ ተደሊኹም ከዓ እዚኣ ኣላ ተባሂሎም ሕራ ኢሎም ይኸዱ ማለት እዩ።
1: ኣብዚ ዕውት ውግእ እዚ ጸላይ 9 ታንክታት ሓንቲ ኣምፊብያን ሓደ ዙ 23 ሚሜ ብርክት ዝበላ መካይንን ክቃጸሎ ከለዋ 3 ታንክታት ሓደ ናይ 122 ሚሜ ብርክት ዝበላ መካይንን ከዓ ኣብ ኢድ ህዝባዊ ሰራዊት ኣትየን
2: ኣዘፍቲ በራዲ ዝነበሩ ሽዑ ምሸት ኣኼባታት ይቐፅ እዮም ኣብ ሓንቲ ርሜርኪዮ ናይ ቀደም ናይ ጀብሃድ ፈጂ ዝቐተልዋ ወይ ድማ ነቃፀልዋ እያ ተባሂላ ኣነ ቐፃሊ ምስ መሳተፉ እዮም ሕጂ ካብዚ ከነዘልቕ ዓልወና ዝብል ይትሕተዱ እዮም ንሕና ካብዚ ከነዘልቕ ድሕር ኮይና እዚ ኩሉ ከፊልና ሕጂ ከዓ እንደገና እንዳኸፈና ከነዘልቕ ዓይንክእል ኢና እቲ ነዝነተቆሉ ቦታ ከዓ 100 ኪሎ ሜትር ኢና ኣፋን ውሕባ ክትምለስ 100 ኪሎ ሜትር ስለዚ ንዓበየ ክሳራታት ከነምፅእ ስለ ዝኾነ ዓይነዘለቕ ኢና ተባሂሉ ብዙሕ መልስታት ተዋሂሉ ቀፃሊ ተኣኼባታት ምስ ቀፀለ ድሕሪኡ ወዲ እታይ ሰዓት 2 ፅዋዕ ቀተ ሕጂ ሓደ ፈርቲ እንታይ ካ ኮይኑ ገለኢለ ዝኾነ መኪና ያልዕለ ኸየ መኪና ያልዕል እየ ምስ ክርኮ ኣጋጣሚ መኪና ዓሽል ረኺበ ስማዕኒ ብለኒወ ክንደይ ዝኾነ መካይና ኣለኻ ሰብ 3 6 5 ትገብጋብ ሽቁርቲ ዘር ሕጂ ከምኡ ምስ በልኮ በል ሓንቲ ሓሳብ መፅኣ ኣለና ለይቲ ታሕቲ መፅሕና ሓሳብ ኣላ እዚ ቀፃሊ እዞም ኣዘስ በራጊ ነዝለቕ ትብሎ ዘሎ ፀላእ ከዓ ቀፃሊ ሓድሽ ሓይሊ ኣምፅኡ ዋድዓና ዘሎ ነዚ መዕረፊ እትኸውን 10 መኪና ሰዓት 11 መብራህቲ ወልዐን ንድፋዕ እትዋ ካብኡ መብራህቲ ሽን ከዓ ይመለሳ ድሕሪ ፀላእ ሓድሽ ሓይሊ እትዩሉ ኢሉ በቲ ኮይና ትገብሮ ዘሎ ቀፃሊ ከቋርፆ እዩ ግብ ሓሳብ ዘ ሂበኒ ንምሸቱ መራሕቲ መካይን ኣኪበ ነዞም መራሕቲ መካይን ከምዚኩምዝኩሎም መኺረ ከምዚኣ ጌርኩም መብራህቲ ወንዕኩም ተኣት ካብኡ ከዓ መብራህቲ ትኩም ኣብዚኣ ትመፅ
3: መብራህቲ ብርኢኩም እቱ ዝበላ እታ ሰዓት 2 ተኣዘዛና ኣነ ምስኡ ከይደ ነረ ሽዑ ሕጂ እቲ ክፍቲ ቦታ እዩ ነርቲ ድፋዓትና ወዲእታይ ከዓ ንዓንዲ ሕሸል ከምኡ ኢሉ ምስ ሓበሮ ብበዝሒ ሰራዊት ኣምፅኦም ኣለዉ በእዮም ሕጂ ስክንዲ ሰራዊት እውን ኮይነንቲ ሰሪሐን እየ እንታይ መካይና
4: መብራህቲ ብሪ ከዓ እቶም ኣብ ማርቸድስ ተባሂለን ብዙሓት እየን ልዕል 10 ንኸውን መብራህቲ ብሪ ኢና ኣቲና ኣጥፊእና ተመልሽና ከምዚ ነይሩ ትጉዕዞ ሕጂ ክንምለስ ከለና ሓደ መዓልቲ እኳ ሓንቲ ማኪና ሃሪመና ኣለና ተባላሽያህልና ናብኡ ወስሒልና ጓቲትና እቲናያ ኣይተሃስየትን ጎይቲታ ኸዋን ጎይቲና ምፅእናያ ተሳሲእና ምስ ጉድለታ ምስ ተክኒካት ዕርዮም መካኒክ ማለት እዩ
5: ሕጂ እታ ዝኸበት ኩናት ኣብያ ትርከብ ኣዋደ 4 ለይትን መዓልትን ብዘይ ዕረብቲ ብጥበብ ናይ ሰራዊትና ኩታ እቲ ክግበር ተገይሩ እቲ ግንባር ፈሪሱ ኣብ ኣኳ ሓንቲ ማኪና ተቃፂላህና ፀላእ ይሃድን ስለዝነበረ ኣርክቦ ኮይኑ ማካይና ተፅዒነን ሓቅመን ተፅዒነን ኣርኪበን ጋሕረ ድባሃር ቦታ ንመፅእ ኣዝያ ንምስጋሰ ሰራዊትና ዓብቶ ስለ ዘይካረ ወይ ድማ ኣዝዩ ስለ ዘስጎ ኣብ ክሳድ ናይ ቤይሩ ትርከብ ንእሽተ ይዓቐት ኣብኣ 8 ፊስቶ ጋዝ መለ መርዛም ጋዝ መለ ኣብኣ ቢሉ ኣጋጣሚ ክልተ ፅኢት ተኩስ ንክልተ ፊስታ እዩ ንዓና ዳሓሰቡ ግን እቲ ባህሪ ብኣንፃሩ ትንፋስና ውድሉ ግን ብዘለዎ ኣቕሚ ንህድማ ስለዝነበረ እሱ ናድምዕሉ ድ ንማዕሉ ብዙሕ የብልን ኣብቲ ዋልተ ግን ሰራዊትና ንዑ ሕሻ ይበሎ ኣብ ርእሲ ማኪና ኮይኑ እናተዋገ ኣብ ቤይሩ ዝበፅሑ

ናይ 16 23 ውጓኣት ምሳና ከይዶም ባሕሪ ንባፂዕ ኢሎምና ሕክምና ማለት እዩ ንኸይድ ሓዲርና ባሕሪ ወጋሕታ ነፋረትካ ይተርክበና ጢዖ ኣራጉፎ ተባሂሉ ክትወግሕን ነፋረት ክተመፅን ኮይና ነፋርቲ ምስ መፅትካ ዓቕሚ ዘለዎ ድሓን ዝኾነ መጉኣቲ ይንጥር ኣብታ ባሕሪ ኣነ ከዓ ምስኮጆን ኢድካ ስለ ዝነበረት መጉኣቲ ነጢርና ባሕሪ ወሪድና ሁስያትካ ነይሮም ኣብ ውሽጢ ኣብ 7 ሰብ ቀጥታት ሃሪማታ መርከብ ሃሪሞ ሓንቲ ጓል ናይ 16 ሸልያ ሞት ንሞት ኣብቲ ባሕሪ ሞት ኢሉ ካብታ መርከብ ምስ ደርበ ኩሉ መዓናጡ ኣብታ ባሕሪ ሻሕ ኢሉ ክንደይ ነዊሕቶ መዓናጡሮ ከማ ጉድ እዩ እንታይ እያ ከዝክራታ ናታ ፀገም የብሉን ኣኩበሌ ጥራይ ኣኩበሌ ባዕለይ ክክብ ሓንቲ የብሉን ኣኩበሌ እንዳበለት እታ ሞራላ ተኒሕናታ ናብ ሓቂ ሳብ ሕጂ ዝክራ ኣብታ ባሕሪ ኣውፅኢ ኣቢልና ኢንፊዥን ገሮም ሕፅብ ሕፅብ ኣቢሎም እተን መዓናጡ ከ እዩእትዮም ኣብ ክሎ ሰፊዮ ሞ እንዳ ሰፊዩካ በደንዘዝ የለን ዋላ ኪሜካ ዘይትብል ትስሕቕ ላ ሓንቲ ሕጂኹም ላ ሓንቲ የለን እቲ ጅግንነታ ያ ናይ ቆርብ ክዝክራ ደልየ ካብ ንፅባሒቱ ምስ ተበገትና ክሳብ ባፅዕ ማይ ትብለኒ ማይ ህባ ሃማማ ትብለኒ ሃማማ ክሸሸ ይብለላ እሸለያ ንሽተ እያ ናይ 9 ሽዑ እያ ወፅያ ባፅዕ ምስኣተናኻ ቶ ባፅዕ ከ ኣነ ሰብ ስለ ዘለኒ ኣነ ሓይሽ ኣትያ ሕርገጎ ትበሃል ቦታ እያ ተሕኪበናና ተቐቢሎምና ኣብ ግንባር ተንከል ማለት እዩ ሓውያ እምበሸ ከማ ንስተቐድማትኒ ኣነ ኸነ ዝርክሲ ኮይኑ ድሕሪት ካብ መዓኮ ነረትኒ ኣነ ታሪፈ ዓለ ሓወ ከይደ ኣሎ ኣነ ቀዲመካ ኢልያትኒ

0: ህይወት ንምስትምቃር ስምዒታት ንምግላጽ ሙዚቃ እቲ ዝሓፀረን ቀንድን መንገዲ ክብሉ ይገልጽዎ ደቂ ሰባት ብኩሉ ዝስማዕን ልብኩሉ ስለስትን ክፍል ድማ ኣድማሳዊ ቋንቋ ዝብል ቅጽል እውን ይወሃቦ እዩ። ካብ ፀቕጢ ንኽንዛነ ኣብ ግዜ ሓጎስ ክንፍሳህ፣ ኣብ ግዜ ሓዘን ዓሚቕ ሓሳብ፣ ኣብ ግዜ ድቃስ ሙዚቃ ናቱ ምስ ኩነትና ዝቃዶ ዕላልን ተመስጦን እዩ ዝፈጥረልና።
1: ሙዚቃ ሓደ መግለፂ ሕብረተሰብ እዩ። እዚ ክንብል ከለና ስልጣነ ምዕባለ ኣነባብራ ኮታ ንሕብረተሰብ ዝያደ ዝገልፅ እዩ ማለት እዩ። ሕጂ ኣድማሳዊ ቋንቋ ዝበሃለሉ ምክንያት ከዓ ደቂ ሰባት ሓሊፉ ሲ እንስሳታት ኣታክልቲ ከም ዝሰምዕዎ እንኮላ ይረጋገፅ ማለት እዩ። ሕጂ እሳ ታ ቀንዲ እታ ኣድማሳዊ ተብላ ሂወት ዘለዎ ሲ ሙዚቃ ዝሰምዕ ይዝሕበር ማለት እዩ። ካልእ ከዓ ኣብ ዝተፈላለየ ሃገራት ኣብ ዝተፈላለየ ቦታታት ከዓ ዝኾነ ሙዚቃ ዝፅቡቕ ተኮይኑ ኩሉ ሰብ ከም ዘሰማቀሮ ከዓ ይንገር ማለት እዩ።

0: ሓደ ንሕብረተሰባት እዩ ዝጥርንፍ ሕብረተሰባት ይሓቆፍ ንህዝቢ ይሓቆፍ ዝያዳ ባህሊ ኣብ ውሽጢ ሕብረተሰባት ባህሊ ኣላሊ ስለዚ ሓይሉሲ ልዕሊ ዝኾነ እዩ እቲ ልዕሊ ዝኾነ ከዓ እንታይ እዩ ሙዚቃ መዓልታዊ ደቂ ሰባት ዝገብርዎ ብሙዚቃ እዮም ዝገልፅዎ ኣብነት ናይ ስራሕ ንበሎ ናይ መዓልታዊ መነባብሮናቶም ንኣብነት ሃገራውነት እንተልና ኣባና ናብ ኤርትራ እንተመፅና ብሙዚቃ ንገልፆ ጥምረት ይገልፅ ሓይሊ ናይ ህዝቢ ይገልፅ ስለዚ ሙዚቃ ፍሉይ ዓውዲ ንሰብ ዘራኽብ ንሰብ ውሽጢ ሰብ ዝገልፅ ስምዒታት ሰብ ዝገልፅ ሙያ እዩ
1: ንገርና ዓደይ እንታይ ግን ኮነልኪ
2: ሙዚቃን ወዲ ሰብን ናይ ጥንቲ ምትእሳር ዘለዎም እዮም ገለገለ እውን ቅድም ሙዚቃ ተፈጢሩ ክኸውን ኣለዎ ኢሎም ይግምት እዮም እቲ ምንታይ ሙዚቃ ኣብ ከብድዲኡ ዝርከብ ዕሸል እውን እንተኾነ ከም ዘስተመቕሮ እዩ ዝግለጽ ሙዚቃ ኣብ ዝተፈላለየ ሕብረተሰብ እውን ነናቱ ብዙሕነትን ኣመፃፃእን ዝውንን እዩ ኣብ ሃገርና እውን ታሪክ ሙዚቃ ንክግለጽ ዓሚቕ መፅናዕቲ ዘድልዮ ዛዕባ እኳ እንተኾነ ኩለን ብሄራትና ምስ ዝውከላሉ ባህልን ልምድን ተላፊኑ ዝመጽእ ናታተን ባህላዊ ደርፍታትን የታዊ መሳርሒ ሙዚቃን ከም ዝውንና ይፍለጥ
0: ሕጂ እንታይ እዩ እቲ ሓደ እቲ ሕብረተሰባት ናይ ኤርትራ ብፍለጥቲ ብሄራት መለስ በን ኮነን ዝነብራ ምስ ካልኦት ብሄራት ይደባባይን ሕጂ ኣብቲ ምድባብ ነናት ኣሎ ነናቱ እቲ መሳርሒ ሙዚቃ ብውሳብ ኣሎ ማለት እዩ ሕጂ ሓፈሻዊ ክንገልፅ እተኮይና ህዝቢ ኤርትራ ኣብ ከበሮ ሃብታም ዝኾነ ህርመታት ከበሮ

ብፍላይ ኣብ ብሄር ኩናማን ናራን ኣዝዩ ሰፊሕ ዝኾነ ሕጂ ዘይተፀኒዕ ሕጂ መፅናዕቲ ዝፅበዮ ባህላዊ መሳርሒታት ሙዚቃ ኣለና። ብፍላይ ከበሮታት ማለት እዩ ዓይነት ከበሮታት ቅዲ ከበሮታት ምስ ደርፉ ማለት እዩ ዝኾነት ህርመት ከበሮ እናታ ዛንተ ኣለዋ ምስ ምንታይ ምስ ወራር ምስ ፍቕሪ ሓንቲ ህርመት ክንብል ከለና እናታ መግለፂ ሎ ማለት እዩ ሕጂ ምስቲ ናታ መግለፂ ከዓ እናታ ከዓ ደርፉ ከዓ ኣለዋ ሕጂ እዚ እንታይ እዩ ዝያደ ሃብታም ገበሮ ብዙሕ መፅናዕቲ ኣይገበርናሉን እዚ ኣይጠቐጥናየን እምበር ኣብቲ ብፍላይ ንዓና ዘኩርዓና በርከ ኤርትራሲ ኣካል ናይ ኣፍሪካ እያ ሕጂ ኣፍሪካ ከዓ እንታይ ትበሃል ኣደ ከበሮታት ተባሂል ይፅዋዕ ሕጂ ንሕና ከዓ ኣብቲ ንኣፍሪቃ ምኳና ከዓ ብኣደ ከበሮታት ንፅዋዓሉ ከብዚ ክብል ንፀንሐ ኩብሄራት ኣሎ ንኣብነት ኣብ ናይ ትግርኛ እንተመፂና ህርመታት ከበሮ ናይ ትግርኛ ብዙሕ እዩ ዘለና እኮ ኣብ ናይ ፅልማ ናይ ስመጃና እናበልና ማይሚነ እናበልና ንገልፆ ዝተፈላለየ ህርመታት ከበሮ ኣለና ንበዓሉ ናይ ደቂ ኣንስትዮ ዝሃርምኦን ናይ ደቂ ተባዕትዮ ዝሃርምኦን ክልቲኡ ፀወታታት ሓቢሮም ዝፀወቶ ዝተፈላለዩ ኣለና ኣብ ብሄር ትግሪ እንተየልና ብዙሕ ዓይነት ህርምታት ኣለና ኣብ ብሄር ብዳዊት ኣብ ብሄር ዓፈር ኣብ ብሄር ረሻይዳ ብሕጂ ዘይተንከፍናዮ ሕጂ ብሓፈሻዊ ጠቕልል ኣቢልና ክርኢ ከለና ሲ ኤርትራ ሓንቲ ዓባይ ኮሌጅ ናይ ሙዚቃ ክንብላ ንኽእል ኢና ዓባይ ኮሌጅ እዚ ናይ ህርመታት ከበሎን ይበሃሎ ቅኒት ንባዕሉ ኣብሓንቲ ህርመት ክበሮ ተፈላለዩ ቅኒታት ተፈላለዩ ዛይማ ኣለና ሕጂ ስለዚ ብሓፈሻ ክንገልፆ እንተኮይና ዕቁር ዝኾነ ሃብቲ ድንግል ዝኾነ ሃብቲ ዘይተበርበረ ዘይወፅአ ተኣምር ዝኾነ ባህሊ ከም ዘለና ና ክንዛረብ ንኽእል እዚ ከዓ እንታይ እዩ ምልክት ናትና ናይ ስልጣን ኤርትራ ሲ ክሳብ ወላ ብድሕሪ ባይታ ምስ ናይ ኣይዶሊስት ኣተኣሲርና እንተሪእናዮ ኤርትራ ዝነበረ እቲ ናይ ስልጣነ ቀሊል ኣይኮነን ስለዚ ብኡ ከዓ ናይ ሙዚቃ ሃብታም ባህሊ ከም ዘለዋ ካብ ብኡ ክንነራግፅ ንኽእል ማለት እዩ

0: ዘመናውያን መሳርሒታት ሙዚቃ በቢግዚኡ ካብ ባህላዊ ቅኔታትን ድምፅታት መሳርሒታት ሙዚቃ እናማዕበሉ ዝመፁ ምዃኖም ይፍለጥ። በዚ መንፅር ያታዊ መሳርሒታት ሙዚቃ ንዘመናዊ ሙዚቃ ባይታ ዘንፀፈዩ ክበሃል ይከኣል። ያታዊ ሙዚቃን መሳርሒታት ሙዚቃን ንሕብረተሰብ ካብ ምርኣያ ባህሉ ምዃን ሓሊፉ መበቀላዊ መንነቱ ዝገልፀሉ ውርሻ እዩ። ኣብ ብሄራትና ዝርከቡ ያታውያን መሳርሒ ሙዚቃ ብዙሕነት ዘለዎምን ዝተፈለየ ኣቃውማ ህርመት ዝውንኑን እዮም።
1: ኣብ ናይ ኩናማ ንሽተን ኣደን ጓለን ተዓባይ ክልተ ክበር ኣለዋ ተዓባይ ክበር ኣላ ታ ንሽተይ ክበር ኣላ ሕጂ ተዓባይ ክበሮ ብቅድሚትን ብድሕሪትን ብክልተ እየት ካ ተሃርማ እታ ንእሽተይ ካሊእ ካኸማ ስለዚ ኣርባዕተ ክበሮታት ተሃርም ከም ዘለካ ማለት እዩ። ስለዚ ኣብ ብሄረ ኩናማ እንታይ ብልዋ ኣደን ጓለን ኣደ እታ ዓባያ ጓላ ከዓ እታ ንእሽተይ ኣብ ብሄረ ናራ ከዓ እንታይ ብልዋ ከዓ ዓባይ ክበሮን ንእሽተይ ክበሮን ሕጂ እንታይ እዩ ክልተ ኣፍ ዘለዎ ሕጂ እንታይ እዩ ላ ኣብ ብሄረ ሳውን ተመፂና ኣብ ብሄረ ዓፈር ተመፂና ከዓ ክልተ ኣፍ ዘለዎ እዛ ኖርማል ከበሮ ብክልተ ትህረም ማለት እዩ። ሓንቲ ኣፍ ዘላታ ከዓ እዛ ዕፅውቲ እታ ሒለብ ብታሕቲ ዘለዋ ሕጂ እንታይ እዩ ሰፊሕ እዩ ኣብ ከበሮ እንተመፂና ማለት እዩ ዝተፈላለየ ህድመታት ኣለዎ ንዑ ዝገልፅ ዝተፈላለየ ዛንታታት ከዓ ኣለዎ።

ኣብ ካሊእ ያታዊ መሳርያት ሙዚቃ እንተመፂእና ክራር ኣለና። ኣብነት ክራር ሕጂ ክልተ ዓይነት ክራር እዩ ዘለና። ክራር ኣብ ብሄደ ትግርኛ ብሄደ ትግረ ንጥቀመላ። ቀደም ዓፈር ዝጥቀምሉ ዝነበሩ ቱምቡራ ትበሃል ዓይነት ክራር ሩ ዓብዪ ዝበለት ኣላ። መሰንቆ ንኣብነት መሰንቆ ሕጂ ተቀናንያ እቲ ዝጥቀመሉ ብጨርቂ ዓይነት ክራር ከሎ ዝረባበ ንብላ ማለት እዩ። ታቀሊቀ ሽሞ ግን መሰንቆ

እና ዋጣ ዋጣ ኣለና ሕጂ ብዙሕ በዝበዝሕ ሰብ እንታይ እዩ ዋጣ ብሄር ትግሪዮ ጥራሕ ዝፀወትዎ ይብል ኣብ ቀደም መፅናዕቲ ምስ ገበሩ ከዓ ኣብዚ ናይ መንሳዕ ኣብዚ ናይ ኣብ በዓል ሳሕል ከዓ ዋጣ ከም ዝነበረ ዳሓር ከም ዝተረስዐት ከዓ ይዛረቡ ማለት እዩ ሻምቦቆ ኣብ ኩሉ ብሄራ ዘሎ እዩ ሻምቦቆ ሲ ኣብ ሰሆላ መጨንበራ ንብላ ኣብ ኩናማ ኣላ ኣብ ትግራ ኣላ ኣብ ናራ ኣላ ኣብ ብዳቤት ኣላ ኣብ ኩሉ ብሄራ ሲ ብሌን ኣላ ኩሉ ኣሎ ሕጂ እዚ ማለት ሃብታም ዝኾነ ናይ መሰንቆ ዝተፈላለየ እጅ ኣብ ኩሉ እንተሎ ነና ተፃወቱ ኣሎ ኣብ ዝተፈላለየ ካ ኣጋጣሚታት ክዝፀወትሉ ከዓ ኣሎ ማለት እዩ።

0: እዞም ኣካል ባህላዊ ውርሻና ዝኾኑ ያታዊ መሳርሕታት ሙዚቃ ህላውነቶም ንክቕፅል ካብ ወለዶ ናብ ወለዶ እንክመሓለፍ መበቆላውነቶም ከይጠፍእን ግቡእ ዕቀበ ክግበረሎምን ኣብ ኣጠቃቅማ ህርመቶም ድማ ብጥንቀቐ ክውረስን ይግባእ። ኣብ ብሄረ ትግርኛ ዝዝውተር እምብልታን መለኸትን ከም ኣብነት ምስ ግዜ ንቅርሲ ጥራይ ተዓቂበን ከይተርፋ ጥመተ ዘድልየን መሳርሕታት ከይኮና ስጋኣት ኣሎ።
1: ደባይ ሻንቂት ድፍን ደባይ ጂ ዓባያ እታ ሻንቂትካ እታ ንእሽትያ እታ ድፍንካ እታ ትምልእ ማለት እዩ። ካሊእ መለኸት ኣለና ሕጂ መለኸት ከም ሽማ መላኺት ሕጂ እንታይ ብልዋ እዛ ተነፋሒት መሳርሒ እንደ መላኺት ኩልን ንብለ ማለት እዩ። ሕጂ ሓፈሻዊ ክንገልፆ እንተ ኮይና እቲ ያታዊ መሳርሒት ሙዚቃ ኣብ ህርማታት ከበሮ፣ ኣብ ተነፋሒ፣ ኣብ ተጎጣይ ወይኮላ እዚ ናይ ግርፊት ከዓ ክራር ተነፋሒ እንተልና ሕጂ እምብልታ ሻምቦቆ መለኸት ይሕብር ማለት እዩ። ስለዚ መለኸት ከዓ ከም ሽማ መለኸት ንኩለን ትመልከን በርካ ሓደ ዓብ ሰብ ተኮይኑ ብዙሕ ዝዛርም ውሕድን ቆም ነገር ንዘለዎን እዩ ዝዛርም። ኣብ መለኸት ተኮይና ከዓ ቁሩብ ፓ እያ ትዛረብ ፓፓ ሕጂ እንታይ ትገብር ዝያዳ መዳርጋ መረሳሰኒ እያ ነቲ ዘሎ ጓይላ ዝያደ ተድምቆ ዝያጋ ትረሃስኑ ሕጂ ዳርጋ ኣብ ምፅናት ትገፃየ ዘላ ሓንቲ ስድራ እየ ነራ ዳርጋ ሕጂ ትበራበር ኣላ ወላ እጂ እንታይ እዩ ኣብ ዞባ ደቡብ ብፍላይ ሕጂ ፍሉይ ቆልሓታ ይገብርሉ ኣለዉ ክትበራበር ዘለዋ እያ መሳርሒት ሙዚቃ ኣገዳሲት ማለት እዩ። ካሊእ ምናልባት ኣብ ናይ ክራር ሕጂ ምዕባለታት ተገይሪ ሕጂ ንኣብነት ካብቲ ምዕባለታት እንታይ እዩ ክራር ሓሙሽተ ስልኪ ነይራ ናብ ሸውዓተ ስልኪ ተገይራ እታ ክራር ከዓ ሓንቲ ወይ ከዓ ክልተ ቅኒት ኣብ ሓንቲ ክራር ትፀወት ነርካ ብሸውዓተ ቶንስ ከም ትፀወት ተገይሩ ሜጀር ከም ዝቕይር ተገይሩ ወይ ትራንስፖዚንግ ክራር ተባሂለን ትቕይር ኣለዋ። ሕጂ እንታይ ና ንብል ኣብቲ ክተማዕብል ከለካ ኩሉ ግዜ ጥንቀቐ የድልዮ ሕጂ ናብረት እቲ ባናትና ሓሙሽተ ድምፅታት ኣለና እዚ ሓሙሽተ ድምፅታት ክግለፅ ከሎ እንታይ እዮም ዝበሃላ ግሬት ግራንድ ፋዘር እየን ዝበሃላ ግሬት ግራንድ ፋዘር ተ ዓብዪ ኣብሓጎ ናይቲ ናብ ሙዚቃ ክንገልፅ ተኮይናሲ ኣብ መሳልል ክንገልፅ ከለናሲ እተን ቀንዲ እተን ሓሙሽተ ቶንስ ኣገደስቲ ምዃነን እዩ ዝግለፅ እሰን ከዓ ኣብ ኣፍሪካ ኣብ እሽያ እየን ዝቕመጣ ማለት እዩ። ስለዚ ንሕና እንታይ ንገብር ኣለና ካብቲ መደልናትና ወፂእና ናብ ሸውዓተ ኸይድና የድል እዚ ኣይድልን እዚ ክንሓስበሉ ይግባእ። ሕጂ እንታይ እዩ ለውጡ ክንገብር ከለና ክሉ ግዜ ስለዝረኸበ ለውጡ ክትገብር ፅቡቅ ኣኹን
2: እዩ
1: ሕጂታይ ድዩ ኣብ ባህሊ ሕጂታይ እዩ ይርዳእኒ እንድዩ ናይ ተቐንዲ ናይ ወስር ናይ ሙዚቃ ናይ ሸውዓተ ቶን ስለ ዘለዎ እዚ ዳያቶኒክ ወይ ከዓ ሄፕታቶኒክ ዝበሃል ዓይነት ግኒት ንዑ ናብኡ ክንፀወት እዚ ናይ ደገ ክንፀወት ዝተገብረ እዩ ግን ነግድ እንድና ናብኦም ክንከይድ ዘለና

0: ዘሎ ክትሪአን ከለካ ሓርያ ማዕቢለ ንብል ግን ልክ ማዕቢለ ድያ ንኣብነት ክራር እታ ቅርፃ ክንሪአን ከለና ክሰፍሕ ቅርፂ ነይርዎ ኣብቲ ናይቲ ድምፂ ናይቲ ዝያዳ ክግውሕ ዝያዳ ድምፂ ነይርዋ ሎሚ ሻላሕ ጌርና ክርንክርንክርንክርን ከም ዝብል ጌርናዮ ኣማዕቢልናዮ ድና ማዕበልና እጃ ኣበላሽና እዮ ሕጂ ኣብ ገሊኡ ትንቃቀ የለና እዩ ንኣብነት ሻምቦቆ ትዝገርምኒ ኣብ ሻምቦቆ ልክ እዛ ናይ ዌስተርን ፍሉት ወይ ካዛ ናይ ቻይኒዝ ፍሉት ብሸዓተ እጂ ሻምቦቆ ናትና በዚ ንኸል ብከምዚኣ ካ ትፃወቱ እንታይ ገይሮም ልክ ካብዛ ናይ ዌስተርን ኣብዚኣ ክምፃወት ገይሮማ ማዕበልና ዚዓምሩ ኣይኮናን ዘለና ነበላሽ ኣለና ባህልና ሲ ናብኦም ንኸይድ ኣለና ነግዕ ዘለና ሕጂ ኣብ ባህሊ ጥንቃቀ የለ እዩ
1: ሙዚቃ ምስ ምዕባለ ክስጉም ግድን እኳ እንተኾነ ጎኒ ጎኒ እቲ ኣብ ምዕባለ ዘመናዊ ሙዚቃ እንፅዕቶ ንያታዊ ሙዚቃ እውን መበቆላውነቱ ሓሊና ፅባቐኡ ክነጉልሕ ይግባእ።
0: ብሓፈሻ ክንዛረብ ከለና እዚ ናይ ያታዊ መሳርሒ ሙዚቃ ብዝበዝሐ ምስ ጉስነት እዩ ዝያዳ ዝኸይድ ነይሩ ናብና ሻምቦቆ ቴልካ ሲ ሻምቦቆ ንጥሪት ጓሶሲ ንጥሪቶም ዝፀወት ወይ መዘናግዒ ንጥሪት እዩ ዝሕሰብ ነይሩ ሕጂ እቲ ጉስነት ብዘይ ምህላው ሎሚ ዝጓሶ ሰብ የለን። ስለዚ እታ ሻምቦቆ ዳርጋ ኣብ ምፅናት ዘፃየ ዘላ ክንብል ንኽእል ማለት እዩ። ሎሚ ናብነት ኣብዚ ቀረባ ዓመውቲ ክሳብ 12 መፅናዕቲ ገይረ ነርና ብቤት ትርፊ ሙዚቃ ዝተበገሰ መፅናዕቲ ኣብ እሰን ከዓ ኣብ ብሄረ ብዳዊት ብሄረ ናራ ኣብ ብሄረ ትግርኛ ብዘን ሰለስተ ጀሚርና ማለት እዩ። እሱ ቀንዲ ዕላማ እንታይ ነይሩ ተምሃሮ ናትና ንቤት ትርፊ ሙዚቃ ተምሃሮ ብባህሎም ከም ዝምሃሩ ተባሂሉ ዝተዝጀመረ መፅናዕቲ እዩ። እሱ ከዓ በብናቱ ከዓ ኣብ ትሽዓቲ ብሄር ከይዱ ማለት እዩ። ሕጂ ኣብቲ ሽዑ ዝተባሃልናሉ እንታይ እዩ ዳርጋ እቲ ኣታዊ መሳርሒት ሙዚቃ ናትናስ ይበሎ ክብሮን ይበሎ እቲ ኣታዊ መሳርሒ ሙዚቃን ይበሎ ዳርጋ ኣብ ምፅና ተኸይዘና እጅቶም ዓበይቲ ዕድመ እናኸዱ ክዱ ኣለዉ ምስኦም ከዓ እቲ ባህሊ ከ እዳተብሓጎገ እንዳ ጠፈ እዩ ዝኸይ ዘሎ። ስለዚ ዝያዳ ኣተክሮ ክንገብረሉ ሕጂ ግዜ ማለትሲ ዝያዳ መፅዓቲ ክንገብረሉ ዝያዳ ክንጓየየሉ እቲ እዋን ዝጠልወ እዩ።

0: ሰላምታና ተቐበሉ ፈነዊ ኤሪ ቲቪ ኣብ ምክትታል ትርከቡ ዝኸበርኩም ተዓዘብትና ከመይ ትውዕሎም ፍርቂ መዓልትን ፈረቓን ኣኺዱ ንሎሚ 29 ሓምለ ዝተዳለወ ሃገራውን ዜናታት ሒዘልኩም ቀሪበ ዘለኹ እስቴፋኖስ ግርማየ ብቐንዲ ነጥብታት ክፍልም። ኣብ ሆስፒታል ክረን ልዕሊ 400 ዜጋታት ዕውት መጥባሕቲ ሓበል ዓይነት ተኻይዶም። ኣብ ንኡስ ዞባ ሃይኮታ 400,000 ናቕፋ ንስድራ ስዋኣት ተመቓሪሖም። መደበር ፖሊስ ንኡስ ዞባ ጎልጅ ኣብ ምምሕዳራት ከባቢ ንዝነጥፉ ኣባላት ኮማዊ ፖሊስ ስልጠና ወዲቦም። መንግስቲ ኣሜሪካ ምስ ዓበይቲ ኩባንያታት ምክልኻል ሃገሩ ወተሃደራዊ ስምምዕ ከቲሞም። ኤውሮጳዊ ሕብረት ንንግዳዊ ዝምድናታት ብኣሉታ ዝጸሉ ንጥፈታት ካብ ምክያድ ክሕየብ ቻይና ጸዊዓ። እስራኤል ዝተበጽሐ ስምምዕ ምቁራጥ ተኽሲ ትጥሕሶ ከም ዘላ መንግስቲ ሊባኖስ ከሲሶም። ዝርዝር ዜና። ኣብ ሆስፒታል ከረን ንልዕሊ 400 ዜጋታት ዕውት መጥባሕቲ ሓበል ዓይነት ተኻይዶም። ወኪል ኤሪና ኣልማዝ ወልደ ገብርኤል ብመልክዕ ጸብጻብ ዘዳልወቶ ትሕዝቶ ኣሎ። ኣርሴማ ኣስመሮም ክተቕርቦ እያ።
1: ጉጅለ ሓካይም ዓይኒ ኣልበሰር ምስ ኤርትራውያን ሞያውያን ብምትሕብባር ካብ 20 ክሳብ 26 ሓምለ ኣብ ሆስፒታል ከረን ንልዕሊ 400 ዜጋታት ዕውት መጥባሕቲ ሓበላ ኣካይዶም።

0: ዝንሶምን ዝቐጸለ ወፍሪ መርመራታት ዓይኒ ካብ ዝተኻየደሎም ኣስታት 3,000 ዜጋታት እቶም 406 መጥባሕቲ ከም እተገብረሎም ገለ ድማ መነፀር ዓይኒ ከም እተዓደሎም ኣብ ሚኒስትሪ ጥዕና ሓላፊ ሃገራዊ መደብ ምክልኻልን ምቁፅፃርን ዑረት ኣቶ ኣለም ዘካርያስ ገሊፆም። እቲ ወፍሪ ኣካል ናይቲ ዑረት ንምክልኻል ብደረጃ ሃገር ዝካየድ ፃዕሪ ከም ዝኾነ ብምሕባር እዚ ምስ ጉጅለ ሓካይም ኣልበሰር ብምትሕባር ዝግበር ሕክምናዊ መጥባሕቲ ኣካልናቱ ከም ዝኾነ ሓቢሮም። ሕማማት ዓይኒ ብሓፈሻ ሓበላ ትራኮማን ነድሪ ዓይኒ ድማ ብፍላይ ብሕክምና ብቐሊሉ ክፍወስ ከም ዝኽእል ግቡእ ሕክምና ኣብ እዋኑ እንተዘይረኺቡ ግና ዑረት ከም ዘስዕብ ብምጥቃስ ናይ ዓይኒ ፀገም ዘለዎ ዜጋ ናብ በዓል ሞያ ቀሪቡ ክምርመር መጥባሕቲ ዝተገብረሉ ድማ ብሓካይም ንዝተዋህቦ ምኽርን መድሃኒትን ብግቡእ ክጥቀመሉ ተላብዮም። ሜዲካል ዳይረክተር ዞባ መወከስ ሆስፒታል ከረን ዶክተር ያፌት ሃይለ ሚካኤል ብግድዩ እቲ ብምውሃድ ምስ ጉጅለ ሓካይም ኣልበሰር ዝተገብረ መጥባሕቲ መቐፀልታ ናይቲ ኣብቲ ሆስፒታል ክካየድ ፀንሐ ንጥፈታት ከም ዝኾነ ብምሕባር ንጉጅለ ሓካይም ዓይኒ ኣልበሰር ኣመስጊኖም። ጉጅለ ሓካይም ዓይኒ ኣልበሰር ኣብ ዝሓለፈ ዓመታት ኣብ ኩለን ዞባታት ሃገርና መርመራታት ንፀርታን መጥባሕትን ከካይድ ምፅንሑ ዝፍለጥ ኮይኑ ኣብ ዞባ ዓንሰባ ሕክምናዊ ኣገልግሎት ዝሃበ ሎሚ ዓመት ንመበል 15 ግዜ እዩ።
1: ኣብ ኖዞባ ሃይኮታ ሰራሕተኛታትን ሰብዋኒንን ዘበርከትዎ 400,000 ናቕፋ ካብ 12 መምሕደራት ከባቢ ንዝተዋፃ 80 ስድራ ስዋኣት ተመቓሪሖም። ሓላፊ ኣህዱ ማሕበራዊ ኣገልግሎት ኣቶ ተስፉ ተኽላይ ኣብ ዝሃቦ መብርሂ እቲ ሓገዝ ብሰራሕተኛታት መንግስቲ፣ ወነንቲ ንግዳዊ ትካላት ከምኡውን ካልኦት ሰብ ፀጋ ከም እተበርከተን ንነብሲ ወከፍ ስድራ ስዉእ 5,000 ናቕፋ ከም እተዓደለን ገሊፆም። ኣመሓዳሪ ንእዞቦ ሃይኮታ ኣቶ ሸኸዲን ሳልሕ ብወገኑ ነበርቲ ሃይኮታ በብእዋኑ ንስድራ ስውኣት ኣብ ፀሃያይ ዓፂድ ምእካብ ምህርቲ ምፅጋን ኣባይቲ ክሕግዙ ምፅንሖም ብምሕባር ነቲ ገንዘባዊ ኣበርክቶ ንዝገበሩ ወገናት ድማ ምስጋና ኣቕሪቦም። ብኻልእ ወገን ኣብ ንእዞቦ ሃይኮታ ዝርከቡ ኣባላት ሓይልታት ምክልኻል፣ በዓል ስልጣን ኣግራብን እንስሳ ዘገዳምን፣ ፖሊስ ከምኡውን ሰራሕተኛታት መንግስትን ሃገራውያን ማሕበራትን ኣብ ፋብሪካታት ባናቶም ፋብሪካ ዘይትን ትካላት ዕዩን ሓፂንን ዑደት ኣካይዶም። ኣቲ ዕደት ኣካየደ ስራሕ ናይተን ትካላት ሌተናል ኮንሬል ተኪኤ ወልዱን ኣብ መሓዳሪ ንእዞቦ ሃይኮታ ኣቶ ሸኸዲ ሳሕልሕን ነቶም መንእስያት መብርሂ ሂቦሞም። መደበር ፖሊስ ንእዞባ ጎልጅ ኣብ ምምሕደራት ከባቢ ንዝነጥፉ ወለንታውያን ኣባላት ኮማዊ ፖሊስ ኣብ ስርሖም ዝሕግዞም ስልጠና ወዲቦም። እቲ ስልጠና ኣብ መንጎ ገበናትን በደላትን ሓደጋታትን ዘሎ ፍልልይ ከምኡ ውን ዝምድና ፖሊስ ምስ ኮማዊ ፖሊስ ብሰፊሑ ንምብራህ ዝዓለመ ምዃኑ ዝሓበረ ኣዛዚ መደበር ፖሊስ ንእዞባ ትለንተ ተስፋ ልደት ወልደ ሚካኤል ኮማዊ ፖሊስ ኣብ ምኽባር ሰላምን ፀጥታን ዝምስገና ኣስተዋፅኦ ከም ዘለዎ ኣብሪሆም። ተለንተ ተስፋ ልደት ኣብ መወዳእታ ንኣገዳስነት ምሕያል ኮማዊ ፖሊስ ብምጥቃስ ሰልጠንቲ ብህዝብን መንግስትን ዝተገብረሎም ሓላፍነት ብትግሃት ከተግብሩ ተላብዮም። ተሳተፍቲ ብግድኦም ዝተዋሃቦም ስልጠና ኣብ መዓልታዊ ንጥፈታቶም ሓጋዚ ከም ዝኾነ ብምሕባር ተመሳሳሊ ስልጠናታት ብቐፃሊ ክውደብ ከምኡ ውን ግቡእ መምርሒ ስራሕ ክወሃቦም ዝብል ለበዋታትን ርእቶታትን ኣቕሪቦም። ኣብ ንእዞባ ጎልጅ ኣብ 16 ምሕደራት ከባቢ ዝነጥፉ 352 ምድባት ኣባላት ኮማዊ ፖሊስ ኣለዉ። ኣብ ንእዞባ እምኒ ሓይሊ ንልዕሊ 3 ኣዋርሕ ብግብርን ብክልሲ ሓሳብን ዝተዋህበ ሞያዊ ስልጠና ዝቐሰሙ 86 መንእስያት ተመሪቖም። እቲ ብምትሕባር ሓማማት እስ ተወደበ ስልጠና ቴክኖሎጂ ኮምፒተር ደረቕን ተንቀሳቐስን ስእሊ ከምኡውን ምትካል ድሽ ዘጠቓለለ ምንባሩ ሓላፊ ቤት ፅሕፈት ሓማማት ኣብቲ ንእዞባ መንእሰይ ሸዊት ወልዳይ ሓቢሮም። ተመረቕቲ ኣብ ዝሃብዎ ርእቶ ንዝቐሰሞ ስልጠና ኣብ ረብሕኦምን ረብሓ ሕብረተሰቦምን ከም ዘብዕልዎ ብምግላፅ ግዜያዊት ኣመሓዳሪ ንእዞባ እምኒ ሓይሊ ወይዘሮ ትርሓስ ፈቓዱ ድማ ኣብ መንእስያት ዝግበር ወፍሪ ውፅኢታውን ኣዕጋብን ንክኸውን መንእስያት በብሞይኦም ኣበርክትኦም ክዕዝዙን ንከባቢኦም ብእወንታ ክፀልውን ኣዘኻኺራ። ስዕብ ዜና ሃገራት ወፃኢ ንምክትታልኩም ደጊመ ብክብሪ ይዕድም። ዜና ወፃኢ፣ መንግስቲ ኣሜሪካ ምስ ዓበይቲ ኩባንያታት ምክልኻል ሃገሩ ን7 ዓመታት ዝፀንሕ ወተሃደራዊ ስምምዕ ከቲሞም። በቲ ናይ ቢልዮናት ዶላራት ስምምዕ ብቐንዱ ኣብ ምፍራይ ዝተዳቐ ሚሳይላትን ፀረ ሚሳይላትን ዘተኮረ ምዃኑ ቤት ፅሕፈት ምክልኻል ኣሜሪካ ማለት ፔንታጎን ሓቢሮም። እዚ ውዕል እዚ ዝኽተም ዘሎ ኣሜሪካ ምስ ምውላዕ ኩናት ዩክሬን ከምኡውን ኣብ ልዕሊ ኢራን ዘበገሰቶ ወተሃደራዊ ወፍሪ

መጠን ኣፅዋራ ከምዘንቀልቀለ ኣብ ዝግለጸሉ ዘሎ እዋን እዮም። በዚ ድማ እዚ ሓድሽ ወተሃደራዊ ስምምዕ ዝጎደለ ኣፅዋር ንምትካእ ክኸውን ከም ዝኽእል ወተሃደራውያን ክኢላታት ይእመቶም። ኣሜሪካ ካብ መወዳእታ ወርሒ ለካቲት ናይዚ ዓመት እዚ ኣብ ልዕሊ ኢራን ወተሃደራዊ ወፍሪ ካብ እተበግስ ንድሓር ኣስታት 30

እቲ ሕብረት ኣብ ልዕሊ ዝተወሰነ ስለድ ፍርያት ናይታ ድረታት ስጉምቲ ከም ዝወሰደ ብምኽሳስ እያ። እቲ ስጉምቲ ፍልልያቶም ንፅባብ ክካየድ ዝፀንሐ ዲፕሎማስያዊ ንጥፈታት ዝዓናቐፍ ምዃኑ ሚኒስትሪ ጉዳያት ወፃኢ ቻይና ትማሊ 28 ሓምለ ኣብ ዘውፅኦ መግለፂ ኣጠንቂቐሎም። ሃገሩ ነዚ ኤውሮጳዊ ሕብረት ወሲድዎ ዘሎ ስጉምቲ ተመጣጣኒ መልሰ ግብሪ ክትህበሉ ምዃና እውን እቲ ሚኒስትሪ ኣነፂሩሎም። ኣብ መንጎ ክልቲኦም ወገናት ዝኽሰት ንግዳዊ ዘይምቅዳው ዘካይድዎ መጠን ንግዳዊ ምልውዋጥ ክጉድሎ ከም ዝኽእል ይእመት ኣሎም። ቻይናን ኤውሮጳዊ ሕብረትን ኣብ 2025 ንያስታት 830 ቢልዮን ዶላር ንግዳዊ ምልውዋጥ ከም ዘካየዱ ጸብጻባት ይጠቕሶም። እስራኤል ንዝተበፅሐ ስምምዕ ምቁራፅ ተኽሲ ትጥሕሶ ከም ዘላ መንግስቲ ሊባኖስ ትማሊ 28 ሓምለ ደጊሙ ከሲሶም። እቲ ኣብ ዝሓለፈ ወርሒ ሰነ ብመንጎኝነት ኣሜሪካ ዝተበፅሐ ስምምዕ እስራኤል ከተካይዶ ንፅንሐት መጥቃዕትታት ከተቋረፆን ሰራዊታ ካብ ደቡባዊ ሊባኖስ ክስሕብን ዝብል ነጥብታት ዝርከቦ እዩ ነይሩ። ይኹን እምበር እስራኤል ኣብ ልዕሊ ሰራዊት ሃገሩ ከይተረፈ ተደጋጋሚ መጥቃዕትታት ተካይድ ከምኡ ውን ንተቆፂራቶ ዘላ ኣብ ከባቢታት ዘለዎ ዓድታትን ከተማታትን ትዕኑ ከም ዘላ ፕሬዚደንት ጆሴፍ ዖን ወቒሱሎም። እስራኤል ሰራዊታ ካብ ገለ ክፋል ደቡባዊ ሊባኖስ ድሕሪ ምስሓባ ሰራዊት ሊባኖስ ክሰፍሮ ከም ዝጀመረ ክቃላሕ እኳ እንተቐነየ እስራኤል ብዝትኽተሎ ዘላ ወተሃደራዊ ፖሊስታት ግና እቲ ተበግሶ ውፅኢታዊ ክኸውን ከም ዘይክእል ይእመታሎም። ሩስያን ሪፓብሊክ ደቡብ ኣፍሪቃን ኣብ ምምዕባል ፅላት ምክልኻል ዘተኮረ ስምምዕ ከቲመን። እቲ ስምምዕ ትማሊ 28 ሓምለ ኣብ መንጎ ሰመዚ ምክልኻል ክልቲአን ሃገራት ኣብ ከተማ ሞስኮ ኣብ ዝተኻየደ ዝርርብ ተበፂሖም። ብመሰረት እቲ ስምምዕ ክልቲአን ሃገራት ስሩዕ ወተሃደራዊ ልምምዳት ከካይዳን ሓበሬታ ክለዋወጣን ምዃነን ተፈሊጡሎም። ብዘይካዚ ሩስያን ደቡብ ኣፍሪቃን ብዝርዝር ዘይገለጾ ብርክት ዝበለ ሓበራዊ ወተሃደራዊ ፕሮጀክታት ከበግሳ ምዃነን ሓቢረን። ሩስያ ምስ ሃገራት ኣፍሪቃ ዘለዋ ወተሃደራዊ ፀጥታዊ ቅጠባውን ዲፕሎማስያውን ዝምድናታት እናሰፍሐ ይመፅእ ከም ዘሎ ጸብጻባት የረድኦም። ኣሜሪካ ኣብ እታዊ ፍርያት ሓያሉ ሃገራት ትውስኖ ዘላ ወሰኽ ቀረፅ ንኣህግራዊ ርግኣት ንግዲ የመዛብሎ ከም ዘሎ ክኢላታት ናይ ተዓውዲ ሓቢሮም። ምምሕዳር ፕሬዚደንት ዶናልድ ትራምፕ ኣብ ዝሓለፈ ቀረባ መዓልትታት ኣብ እታዊ ፍርያት 60 ሃገራት ካብ 10 ክሳብ 12.5 ሚታዊ ዝዝርጋሕ ወሰኽ ቀረፅ ከም ዝገበረ ዝፍለጥ ኮይኑ እቲ ስጉምቲ ድሮ ኣብ ኣህግራዊ ንግዳዊ ንጥፈታት ኣሉታዊ ሳዕብን ክኸትል ጀሚሩ ከም ዘሎ ይጥቀሳሎም። ወሰኽ ቀረፅ ዝተገብረለን ኣባላት ኤውሮጳዊ ሕብረት ቻይና፣ ሩስያን ብሪጣንያን ዝርከበን ሃገራት መልሰ ግብሪ ከም ዝህባሉ ይገልጻ ስለ ዘለዋ ሳዕቢናቱ መሊሱ ክዛየድ ከም ዝኽእል ይእመታሎም። ሓያሎ ሃገራት ኣሜሪካ ንወሰኽ ቀረፅ ከም መሳርሒ ፖለቲካዊ ኣጀንዳ ትጥቀመሉ ከም ዘላ ክወቕሳ ጸኒሐን ኣለዋ። ልዑል መጠን ቀረፅ በይናዊ ቅጠባዊ እገዳን ዝርከብዎም ንግዳዊ ማሕነቆታት ካብ ቀንዲ ጠንቅታት ዓለማዊ ቅጠባዊ ምንቁልቋል ኮይኑ ምህላዎም ይጥቀሳሎም። ኣብ ናይጀርያ ክፍለ ሃገር ካንዱና መንነቶም ዘይተፈልጠ ዕጡቃት ብዘካየድዎ መጥቃዕቲ ብውሕዱ 30 ሰላማውያን ሰባት ከም እተቐትሉ ማዕከናት ዜና ቃሊሐን። በቲ መጥቃዕቲ ልዕሊ 60 ከም ዝቆሰሉን ዓሰርታት ኣባይቲ ከም እተቃፀለን ሰመዚ ፀጥታ ናይጀርያ ሓቢሮም። እቲ ፍጻመ ቀቢላዊ ምትፍናን ዘበገሶ ክኸውን ከም ዝኽእል ዝእምትቶም ሰመዚ መርመራ ይካየደሉ ከም ዘሎ ኣረዲኦም። ዝሰፍሐ ሰሜናዊ ክፋል ናይጀርያ ካብ ቁፅር መንግስቲ ወፃኢ ኮይኑ ብምህላው ገበነኛታት ንምህዳን ዝግበር ስርሒታት ዝጥቀስ ውፅኢት ከም ዘይርከቦ ጸብጻባት የረድኦም። ኣብ ናይጀርያ ካብ 2009 ክካየድ ብፀንሐ ሽበራዊ መጥቃዕትታትን ግጭታትን ልዕሊ 40,000 ሰባት ከም እተቐትሉን ሚልዮናት ከም እተመዛበሉን ይግለጽ። ኣብ ሰሜናዊ ገማግም ጃፓን ትማሊ 28 ሓምለ 7.1 ሬክተር ምንቅጣጥ ምድሪ ከም እተኸስተ ተገሊጾም። በቲ ኣብ ደሴታዊት ከተማ ኩማሞቶን ከባቢኣን ዝተኸስተ ተፈጥራዊ ሓደጋ ዛጊድ 13 ሰባት ከም ዝሞቱን ብውሕዱ 50 ከም ዝቆሰሉን ተገሊጾም። ብዘይካዚ ብፍርስራስ ህንፃታት ዝተደብዩ ወገናት ስለ ዘለዉ ሰብኣዊ ክሳራ ክውስኽ ከም ዝኽእል ሰመዚ ስርሒት ምድሓን ህይወት ጃፓን ኣሚፆም። ብዘይካዚ በቲ ባርዕ ዝተኸተለ ሓደጋ ምንቅጥቃጥ ከቢድ ንዋታውን ትሕቲ ቅርፃውን ዕንወት ከም ዘስዓበ ተገሊጾም። እዚ ከምዚ ኢሉ እንከሎ መንግስቲ ጃፓን እቲ ምንቅጥቃጥ ሓደጋ ሱናሚ ከስዕብ ከም ዝኽእል ብምእማት ንነበርቲ ከተማ ኩማሞቶን

ከባቢኣን ዝለዓለ መጠንቀቕታ መሓላሊፉሎም። ድሕሪ ተቐዳማይ ሓደጋ ሳዕበ ድሕረ ምንቅጥቓጣት ነቲ ዕንወት መሊሱ ከም ዘዕብዮ ክፍለጥ ተኻኢሉሎም። ደሴታዊት ከተማ ኩማሞቶ ብሓደጋ ምንቅጥቓጥ ምድሪ ክጥቃዕ እዚ ናይ ፈለማ ከም ዘይኮነ ዝጠቐሱ ጸብጻባት ኣብ 2016 ኣብታ ከተማ ብዘጋጠመ ተመሳሳሊ ሓደጋ ልዕሊ 50 ሰባት ከም ዝሞቱን ኣስታት 1800 ከም ዝቆሰሉን የረድኦም። ኣውስትራልያ ኣብ ካልኦት ሃገራት ንዝፀናሓት ተመርኳስነት ንምጉዳል ድሕሪ 6 ዓመታት ንፈለማ እዋን መጻረይ ነዳዲ ክትሃንፅ ከም ዝወሰነት ሓቢራ። እቲ ፕሮጀክት ምስ ተዛዘመ ሃገሩ ውሕስነት ፀዓት ንምርግጋፅ ክሕግዛን ወፃኢታታ ክግድለላን ምዃኑ ቀዳማይ ሚኒስተር ኣንቶኒ ኣልባነዝ ሓቢሮም። ይኹን እምበር እቲ ትካል ክንደይ ዝኣክል ባጀት ከም ዝሓትትን መዓስ ክዛዘም ከም ዝኽእልን ዛጊት ኣይተሓበረን ዘሎም። ኣውስትራልያ ካብ 80 ክሳብ 90 ሚታዊት ጠለባት ነዳዲኣ ካብ ሃገራት ማእከላይ ምብራቕ ከትማልኦ ከም ፀናሕቲ ዝጠቕሱ ጸብጻባት ኣብ ዞባት ተፈጢሩ ብዘሎ ቅልውላው ሕፅረት ኣጋጢምዋ ከም ዘሎ የረድኦም። ኣውስትራልያ ነቲ ሕፅረት ንምቅላል ኣብ ሸመተ ነዳዲ ዘተኮረ ሓያሉ ስምምዓት ክትፍርም ጸኒሓላ። ዜና ንምዛም ቀንዲ ነጥብታት ክደግመልኩም። ኣብ ሆስፒታል ከረን ንልዕሊ 400 ዜጋታት ዕውት መጥፋሕቲ ሓበለ ዓይነት ተኸይዶም። ኣብ ኖዞ ባሃይኮታ 400,000 ናቕፋ ንስድራ ስዋኣት ተመቓሪሖም። መደበር ፖሊስ ንዞባ ጎለጅ ኣብ መምሕዳራት ከባቢ ንዝነጥፉ ኣባላት ኩማዊ ፖሊስ ስልጠና ወዲቦም። መንግስቲ ኣሜሪካ ምስ ዓበይቲ ኩባንያታት ምክልኻል ሃገሩ ወተሃደራዊ ስምምዕ ከቲሞም። ኤውሮጳዊ ሕብረት ንዝምድን ንግዳዊ ዝምድናታት ብኣሉታ ዝጸሉ ንጥፈታት ካብ ምክያድ ክሕየብ ቻይና ጸዊዓ። እስራኤልን ዝተበጽሐ ስምምዕ ምቁራጥ ተኽሲ ትጥሕሶ ከም ዘላ መንግስቲ ሊባኖስ ከሲሶም። ዜና ተዛዚሙሎ ብሮህ መዓልቲ።

0: ሰላም ዝኸበርኩም ተዓዘብትና ከመይ ውዒልኩም? ዕለታዊ ዜና ስፖርት ሒዝና ቀድመ ኣለና። ንምክህታልኩም ብክብሪ ንዕድም።
1: ከረምታዊ ድረግራሶት ኩዕሶ እግሪ ዞባ ማእከል ፈሊሙ ዓመታዊ ብምትሕብባር ጨንፈር ስፖርትን ፌደሬሽን ኩዕሶ እግሪ ዞባ ማእከልን ዝካየደ ተካተ ፃወት ግራስሮት ናይ 2026 ሶኒ 27 ሓምልም ኣብ 4 ሜዳታት ቤት ትምህርቲ ቀይሕ ባሕሪ፣ ቤት ትምህርቲ ባርካ፣ ቤት ትምህርቲ ኣስመራ ሓፈሻዊ ከምኡውን ኣብ ሜዳ ማዓስከር ደንደን ፈሊሙ። በዚ መሰረተ ብሶኒ ኣብ ቤት ትምህርቲ ባርካ ዝተካየደ ፀወታ ትሕቲ 13 ዓመት ደቂ ተባዕትዮ ኣብ መንጎ 4 ኣስመራን ሰንበለን ክካየድን ከሎም እዚ ግጥም ድማ ብመዕለ ውፅኢት 2-2 ተዛዚሙ። ቀፂለን ዝተረኸባ ጋንታት ማእከል ከተማን ፀፀራትን ክኾናን ከለዋም እዚ እውን ብተመሳሳሊ ውፅኢት 2-2 ከም ዝተዓፅወ ተፈይጡ። ኣብ ተመሳሳሊ ክሊ ዕድመ ናይ ደቂ ኣንስትዮ ድማ ፀፀራት ምስ ማእከል ከተማም ሓደ ብሓደ ክፈላለያን ከለዋ ሰንበል ድማ ን4 ኣስመራም 3 ብባዶ ኣሰኒፋታ። ብተወሳኺ ኣብዚ ዕለት ኣብ ቤት ትምህርቲ ቀይሕ ባሕሪ ኣብ ዝተኻየለ ፀወታ ምስ ንርኢ ድማ ኣብ ትሕቲ 13 ዓመት ደቂ ተባዕትዮም ገጀረተ ንኣኽርያም 2-1 ኣፋነታም። ድሕረን ዝተረኸባ ጋንታት ድማ በሪኽ ንጎዳይፍ 2-2 ክትዕወተላን ከላም ኣብ ናይ ደቂ ኣንስትዮ ድማ ጎዳይፍ ኣብ ልዕሊ በሪኽም 1-0 ተዓዊቶም። ኣብ ቤት ትምህርቲ ኣስመራ ሓፈሻዊ ኣብ ዝተኻየለ ትሕቲ 13 ዓመት ደቂ ተባዕትዮ ድማ ፓራዲዞም ኣብ ልዕሊ ኣባሸኽሎ 4-3 ቲራቨሎ ድማ ኣብ ልዕሊ ሰረጀቓም 6-0 ተዓዊተን። ኣብ ናይ ደቂ ኣንስትዮ ኣብዚ ዕድመ ድማ ኣባሻውልነ ፓራዲዞም 4-0 ተዓዊተን ኣለን። ትማሃር ሰሉስ ቤት ትምህርቲ ባርካ ኣብ ዝተኻየለ ትሕቲ 15 ዓመት ደቂ ተባዕትዮ ድማ ማእከል ከተማም ኣብ ልዕሊ ፀፀራት 1-0 4 ኣስመራ ድማ ኣብ ልዕሊ ሰንበለ 6-1 ብዝኾነ ውፅኢት ተዓዊተን። ኣብዚ ዕድመ ናይ ደቂ ኣንስትዮ ድማ ጎዳይፍ ንኣኽራያም 6-0

0: ከምኡ ድማ ኣርባዕ ኣስመራ ኣብ ልዕሊ ፓራዲዞም ኣርባዕተ ባረብ ዝኾነ ውፅኢት ዓወት ኣመዝጊበን። ኣብ ቤት ትምህርቲ ቀይሕ ባሕሪ ብትኸደ ግጥማ ድማ ገጀረት ኣብ ልዕሊ ኣኽርያም ሰለስተ ባረብ በሪኽ ድማ ኣብ ልዕሊ ጎዳይፍ ክልተ ብሓደ ብዝኾነ ውፅኢት ዓዊተን። ኣብ ናይ ደቂ ኣንስትዮ ድማ ኣባሻሮ ኣብ ልዕሊ ዕዳጋ ሓሙስ ኣርባዕተ ብሓደ ማይ ተመናይ ድማ ኣብ ልዕሊ በሪኸብ ክልተ ብባረብ ዝኾነ ውፅኢት ዓወት ከም ዘመዝግባም ዝበጻሐና ሓበሬታም ኣረድዩም። ኣከፋፋሊ ማንሲቲ ምትዓዋት ዝበለፀ ፀወታይ ዋንጫ ዓለም 2026 ሮድሪ ድሕርቲ ዘካየዶም ዕወት ናይ ሕቆ መጥባሕቲ ንዝተወሰነ እዋን ካሜዳ ከም ዝእለን ግቡእ ናይ ታደሶ ግዜ ከም ዝገብርን ክለቡ ኣፍሊጣም። ሓድሽ ዓላሚ ዛጋንታም ኤንዞ ማሬስካም ዝሓለፈ ዓርቢ ኣብ ዝሃቦ ሓበሬታም ሮድሪ ንሰኑ መጥባሕቲ ከም ዘካየድን ግቡእ ናይ ዕረፍቲ ግዜን ምዝንጋዕ ንድሕሪ ምርካብ ድማ ናብ መሳርዖም ከም ዝምለስን ገሊፅ ምንባሩ ይዝከርም። ሮድሪ ድሕሪ ዘካይድዎ ዘሎ መጥባሕቲ ንክንደይ እዋን ካሜዳ ከም ዝእለም ክሳብ ሕጂ ወፅእ ሓበሬታ የለን። ማንሲቲ ናይዚ ሓድሽ ዓመታዊ ውድድር ሕሰባም 26 ሓምለ ኣንጻር ቦርማዝ ቅድሚ ምኽፋታም 16 ሓምለ ኣብ ናይ ኮሚኒቲ ሽልድ ፀወታም ኣንጻር ኣርሰናል ፀወታ ተሰሪዕ ኣሎም። ኣብ ኤቲ ሓደ ፅንሑ ውዕል ክውዳም ሓንቲ ዓመት ኣተሪፋቶ ዘላ ሮድሪ ምስሙ ብዝለዓለ ምስ ሪያል ማድሪድ ክፅዋዕ ዝስማዕ ዘሎ ኮይኑ ብፍላይ ድሕርቲ ኣብ ዋንጫ ዓለም ዘርኣዮ ድንቂ ብቕዓትን ዝወሰዶ ክብርን ድማ ድላይ ማድሪድ ኣብ ፀወታይ ሰማይ ከም ዝዕረጎን ንምስጋር ድማ ኣበርቲዓ ዝሰርሕ ምህላዋን ይዝንገር። ተሸላሚ ባሎን ዲኦር ድሕሪ ምዃኑ ኣብ ሰዕባ 2 ዓመታት ስሙ ካብ መስበርትን ካብ ፀወታ ምእላይን ዘይዓረፈት ሮድሪም ድሕሪ ዘካይድዎ ዘሎም ዕወት መጥባሕቲ ሙሉእ ብምሉእ ናብ ጥዕና ተመሊሱም ነቲ ኣበራቢርዎ ዘሎ ብቕዓቱ ናብ ዝለዕለ ጥርዝ ኸብፅሕ ፅቢት ይግበር። ኣብ ትሕቲ ማሬስካ ትእለ ጀሚራ ዘላን ንጆን ስቶንስ ድማ ናብ ኢንተር ሚላን ሰይዳ ዘላን ማንሲቲ ዝሓለፈ ሰሙን ንኩሻነፍ ክሳብ 2031 ንፅንሑ ሓድሽ ውዕል ምድላዋ ዝፍለጥ ኮይኖም ሕጂ ድማ ንቫርዲዮሎ ናይ 5 ዓመት ውዕላና ውሓትሉላም። በዚ ሒዘቶ ዘላም ውዕል ናይ ምንዋሕ መንገዲ ድማ ንሮድሪ ኣሚና እውን ንተወሳኽቲ ዓመታት ክተቐጽሎ ድላይ ከም ዘለዋ እዩ ዝንገር። ኣሰልጣን ሮቤርቶ ማንቺኒ ንካልኣይ ግዜ ዓላሚ ሃገራዊት ጋንታም ኢጣልያ ኮይኑ ከም ዝተመርፀ ተገሊጹም ድሕርት ነዚ ስራሕ ክሕዞ ተሰሚዑ ዝነበረ እሞ ነብሱ ግን ዝኣለየ ፒርሎ ካብ መዝነት ምውረዱም ብተፃዋታያ ነበር ጋትሶት እለ ፅናሕቲ ኢጣልያን ድሕርቲ ናብ ዋንጫ ዓለም ክሰግር ዘይከኣለቶ እዋን ነብሱ ካብ መዝነት ምእላዩ ዝፍለጥ ኮይኑ መኒ ሓዛ ድማ ክሳብ ዝተወሰነ መዓልታት ሕቶ ኮይኑ ክቐፅል ጸኒሖም። ነዚ ሕቶ ንምምላስ ድማ ኣንድሬ ፔርሎኮ ተመሪፁ ይፅናሕ። ምስሙ ምስ ሓደ ናይ ሩስያ ናይ ቁማር ትካል ተኣሲሩ ክለዓል ብምጅማሩ ግን ቀልጢፍ ነብሱ ካብ ስራሕ ከም ዝኣለየ እዩ ዝንገር ዘሎም። ብድሕርዚ ድማ ፕሬዚደንት ኩዕሶ እግሪ ኢጣልያ ጆቫኒ ማላጎ ኣብ ዝሃቦ ቃል እቲ ዝበለፀ ሰብ ነቲ ቦታ ክሕዘ ዝኽእል ኢልና ዝኣመናሉ ሮቤርቶ ማንቺኒ ብምባል ምምራፅ ዘሰልጣኒ ወግዓዊ ገይርዎሎም። ኣብ ፕሪምየር እንግሊዝ ኣብ 2015-16 ሌስተር ሲቲ ብኣግራን መልክዕ ቻምፒዮን ክትከውን ዘብቅዓም ክላውዲዮ ራኔሪ ድማ ቴክኒካል ዳይሬክተር እዚ ሃገራዊት ጋንታ ኮይኑ ክቕፅል ተመሪፁ ምህላው እዩ ዝንገር። ነዚ ቦታ ሒዝዎ ዝፀንሐ ማልዲኒ ነቲ መሪፅዎ ዝፀንሐ ፔርሎ ነዚ ስራሕ ከም ዘይካይዶ ምስ ፈለጠም ብፍቓዱ ካብ ስራሕ ምግጋሱ ዝግለጽ ዘሎ ኮይኑ ብክላውዲዮ ራኔሪ ተተኪኡ ድማ ሕማቕ ዜና ጠቅስ መዓላ ትረአ ዘላ እዚ ሃገራዊት ጋንታ ሕጂ እውን ናብ ሕንፍሽፍሽ ኣትዮም ኣለዉ። ወዲ 61 ዓመት ኮይኑ ዘሎ ማንቺኒ ካብ 2018 ክሳብ 2023 እዚ ሃገራዊት ጋንታ ምዕላሙ ዝፍለጥ ኮይኑ ኣብ 2020 ድማ ዕውቲ ዋንጫ ኤውሮጳ ከገብራ ምብቅዑ ይዝገርም። ን37 ግጥማቱን ከይትሳዕረትት ከያ ብጭዕዋ ዝነበረ ማንቺኒ ነዚ ቦታ ድሕሪ ጓርዲዮላን ኣንቸሎትን ተሓጽየምሉ እሞ ግንዘይ ባሃግዎ ስራሕም ደጊሙ ተመሊስዎ ዘሎም። ኣብ ዋንጫ ዓለም ኣዝዩ ግዙፍ ስም ጸንሓም ሃገራዊት ጋንታም ኢጣልያም ኣብዚ እዋን ታሪኻ ጥራያ ምዝካር ትርከብ ኮይና ብዘገርም ኣገባብ ድሕሪ 2014 ክሳብ ሕጂም ኣብ ዝዓበ ውድድር ክትርአም ኣይከኣለትን ዘሎም። ቀዳማይ ግጥም ማንቺኒ ድማ 25 መስከረም ኣብ ኔሽንስ ሊግ ኣንጻር ቤልጅም ከካየድ እዩ መደብ ወፂሉ ዘሎም።
1: ባርከ ዝኽበርኩም ተዓዘብትና ሎም ትሕስና ዝምስሊሉ ነይሩ። ምሳኻም ፅናሕኩ ፊደል ገብሪ ህወቴ ብወገነይ ሰላም።

0: ፌስቲቫል ኤክስፖ 2026 ከም ወትሩ ዓመታዊ ዘእንግዶ ዝተፈላለዩ ምርኢታት ሎሚ ዓመት እውን ብ10ታት ሸሓት ዝግመት ህዝቢ ካብ ንግሆ ክሳብ ፍርቂ ለይታ ኣብ ዘሎ እዋናት ብኽብ ዝበለ ስነ ስርዓት ክእንገድ ቀኒሎ ነጋድያን ፌስቲቫል ነቲ ብኣዝዩ ውሕሉል ኣገባብ ዝቐረበ ዝተፈላለዩ ምርኢታት ቁሸት ዞባታት ባህላዊ መርግብታትን ያታዊ ፀወታታትን ወዘተ ካብን ናብን እናተዘዋወረ ክዕዘብ ካብ ውሽጥን ወፃእን ዝመፁ ቆልዑን መንእሰያትን ኣብ ዝተዳለወ መፃወትን መዘናግዕን ወጃዕ ክብሉ ክትዕዘብ ከለኻ ኣብዚ ዓመታዊ ዝካየድ ፌስቲቫል ኪንዮ ምርኢትን ትልሂትን ዝኸይድ ዓሚቕ ትርጉሙ ይረኣየካ። ንሕና ድማ ናብቲ ዓመታዊ ዝዳሎ ኣዳራሽ ምህዞን ሰንዓን ኢና ምርሕና። ከምቲ ትፅቢትና ዝተፈላለዩ ውድኣትን ብቐጥታ ናብ ዕዳጋ ክኣትዉ ዝኽእሉ ዓበይቲ ማሽነርታት ናይ ኤሌክትሮኒክስን ኤሌክትሪክን ከምኡውን ኣብ ዓውድታት ኮምፒውተር ዝምደቡ ምርኢታት ተቐሪቦም ጸኒሖምና። ከምቲ ዝተገልጸ ሎሚ ዓመት ዝቐረቡ ንምርኢት ጥራይ ዝተዳለዉ ቀዳማይ ሞዴል ወይ ፕሮቶታይፕ ዘይኮኑ ውድኣት ብብዝሒ ኣፍሪካ ምሻጥ ጥራይ ዝተርፎም እዮም። እዚ ድማ እቲ ቐንዲ መለለየ ኤርትራውያን ዝኾነ ጥበብ ምህዞ ኣበይ ደረጃ በፂሑ ከም ዘሎ ዘርኢ ገለ ካብቶም ኣቕረብቲ ንልዕሊ 18 ዓመታት ብዘይ ምቁራፅ ሰንዓታቶም ዘቕረቡ ገለ ድማ ሓደስቲ ወለዶ ፍሉይ ቅዲ ክሳብ ናይ ኤኣይ ስራሓት ዘቕረቡ በብሓደ ተዓዚብናዮም። ንሎም ድማ ቀዳማይ ክፈሉ እንሆ። ፈለማ ከነቕርባ ተዳልያ ዘላ ሚካል ተወልደ ትበሃል መንእሰያ። መንእሰይ ሚካል ተወልደ ምህርቲ ስነ ቅመም ኮይና ሒዛቶ ዘቐረበት ምህዞ ድማ ካብ ዝተፈላለዩ ጥረታት ዝተሰርሐ ዘይቲ ርእሲ እዩ። እዚ ዘይቲ ርእሲ ኣብ ጓላ መጀመርያ ፈቲናቶ ድሓር ኣብ ካልእ ሰብ ተፈቲኑ ብቕዓቱ ዘረአየ ሙሉእ ብምሉእ ኤርትራዊ ምህዞ እዩ። ኣብ ዕዳጋታት ዓለም ዘሎ ብዝሕን ዓይነትን ዘይቲ ርእሲ ወላካ ዝተፈላለዩ ደረጃታት ዝውሃቦ እንተኾነ እዚ ኤርትራዊ ምህዞ ግን ካብቶም ልዑል ደረጃ ዘለዎም ከይኮነ ከም ዘይተርፍ ይርዳእካ። ንስራሓ ድማ ብከምዚ ዝስዕብ ገሊጻ ትልናኣላ።
1: ስመይ ሚካል ተወልደ ይበሃል። ኣብዚ ዓመት እዚ ሒዘ ቀሪበ ዘለኹ ድማ ዘይቲ ርእሲ ሰሊሆም ትብል ዘይቲ ርእሲ ማለት እዩ። ካብ ኣዝማሪኖ፣ ከርከደ፣ ሚም፣ ሞሪንጋ ኣብ ሱዳ ቅንፍር ኣብዓኸን እንጣጢዕና ተሰሪሓ ማለት እዩ። ሓፈሻዊ ፀጉርና ፅቡቅ ዝኾነ ፀጉሪ ካብ ምርጋፍ ምስሓው ምስምባር ከምኡ ድማ ምርቃቕ ነፃ ዝኾነ ፀጉሪ ንምህላው እዩ ተቐንዲ ጥቕሙ ማለት እዩ። ብተወሳኻ ወዝ ዘለዎ ፅቡቅ ትርኢ ዘለዎ ፀጉሪ ንክህልወና ይሕግዝ። ጥዕና ቆርበትና እውን ኣዝዩ ፅቡቅ ንክኸውን ከዓ ይጠቅም ማለት እዩ። እቲ ቀንዲ ፅባቐ ናይቲ ዘይቲ ባህርያዊ ዝኾነ ኬሚካል ምድእትታው የብሉን ማለት እዩ። ከመይ ጌርና እቲ ባህርያዊ ነገር ወይ ከዓ ኣብ ብቐረባ ኣብ ዓድና ይኹን ኣብ ከባቢና ክንረኽቦ ንኽእል ብሳይንስ ተሓጊስና እቲ ዝበለፀ ውፅኢት ክንረኽበሉ ንኽእል መንገዲ ምጥቃም ዝብል ሓሳብ እዩ ማለት እዩ። እዚ ቀንዲ ዘበገሰኒ ከዓ ጉዳይ ናይ ጓለይ ማለት እዩ። ኣቐዲመ ኣብዚ ስእሊ እውን ኣምፅዮ ፀኒሐ ከምዚ ዩ ነይሩ ፀጉራ ኣብ ሰዓት ዝሃ ከምዝሎ ማለት እዩ። ስለዚ ደቂ ተባዕትዮ ይኹን ደቂ ኣንስትዮ ብፀጉሪ ዝሽገሩ ብዙሓት ኣለው ማለት እዩ። ስለዚ ብኸመይ ነቲ ናይ ኬሚካል ነገር ተጠቃምነት ኣጉዲልና ብባህርያዊ ጌርና ነቲ ኣብ ፀጉርና እንደልዮ ነገር ፅባቐ ናይ ፀጉሪ ድ ፅሬት ናይ ቆርበት ንምርካብ ከዓ ብቐንዱካ ኣብዚ ደረጃ ዝኣብፅሕንሎ ማለት እዩ። ብስነ ቅመም እየ ተመሪቐ ኣብ ኮሌጅ ማይነፍሒ ማለት እዩ። ስለዚ ኣብ ቀመማት ወ ኣብ ሄርብስካ ኦሬዲ ብጣዕሚ ተገዳስነት ነይርኒ ማለት እዩ። ቀንዲ ከዓ እንታይ እዩ ናተይ ዝነበረ ድሌት ከመይ ጌርካ ነቲ ባህርያዊ ዝኾነ ነገር በቲ ሳይንስ ተደጊፍካ ኣብ መዓላ ተውዕሎ ማለት እዩ። እዚ ዝሙሉእ ባህርያዊ ብጣዕሚ ከዓ ፅቡቕ እዩ። ግን ከዓ ሳይንስ ክድገፍ ከሎ ማለት ኣጠቃቅሙኡ ድዩ ወይ እቲ ንጥቀመሉ ዓቐን ኣሰራርሑ እዚ ብሳይንስ ተደጊፉ ክስራሕ ከሎ ናይ ብሓቂ ውፅኢታውን ዝኾነ ሳይድ ኤፌክት ዘይብሉ ኩሉ ድማ ተጠቃሚ ናይ ዝትሕዝቶ ንምዃን እቲ ኣበጊስኒ ማለት እዩ። ከምዚ ኣብ ስእሊ ንሪኦ ዘለና ውፅኢት ከዓ ሂብንሎ ማለት እዩ። ሓፈሻዊ እቲ ዘይቲ ከምቲ ኣቐዲመ ዝነገርኩካ ባህርያዊ ዘይቲ እዩ፣ ዝኾነ ኬሚካል የብሉን ማለት እዩ። ስለዚ ባህርያዊ ምዃን ጥራይ እውን እኹል ኣይኮነን። ስለዚ ከምቲ ኣቐዲመ ዝነገርኩካ ኣገባብ ኣሰራርሑ ይኹን ዝስራሓሉ መሳርሒታት ይኹን እቲ ዓቐን ብግቡእ መፅናዕቲ ኣካይደ እየ ኣሰሪሕዮ ዘለኹ። ስለዚ ነቲ ናይ ላቦራቶሪ ስራሕ ንደገ ኦሬዲ ሓቲተ ኣለኹ።

0: ፕሮዳክት ንምርካብ ማለት እዩ። እቲ ዘለኒ መደባት ከምቲ ዝገልፆ ፅናሕካ ማለት እዩ ኩሉ ተጠቃሚ ናይ ዝባህርያዊ ነገር ንክኸውን ማለት እዩ። ምክንያቱ ንሓደ ባህርያዊ ዝኾነ ሽግር ባህርያዊ ዝኾነ መፍትሒ እዩ ዘለዎ እሱኻት ዝበለፀ መፍትሒ ማለት እዩ። ስለዚ ዓለምና ከም ዝሪኦ ዘለና ኩሉ ኬሚካላት ዝመልአ እዩ ማለት እዩ። ካብቲ ዝህቦ ጥቕሚ እቲ ድሒሩ ዘምፅኦ ጎድናዊ ሳዕቤን ኣዝዩ ይበዝሕ። ስለዚ ናብቲ ተፈጥሮ ወይ ከዓ ናብቲ ኔቸር ተመሊስና ዝበለፀ ውፅኢት እቲ ንደልዮ ነገር ንምርካብ ትናተይ ቀንዲ ዕላማ ማለት እዩ። ኪንዮ ሎካል ምዃኑ ድማ ኩሉ እቲ ብቐንዱ ኩሉ ዞባታት ኤርትራ ክጥቀመሉ ካባና ሓሊፉ ድማ ንደገ ሰደድ ክኸውን እቲ ተጠቃምነት ናይ ኬሚካል ብምጉዳል ከዓ ሰብ ብልኡ ብምሉእ ኣብ ተፈጥሮ ብምፅጋዕ እቲ ሳይድ ኢፌክት ናይ ኬሚካል ብምጉዳል ንምጉዳል ትናተይ ዕላማ ማለት እዩ። ማለት ኣገባብ ኣሰራርሑ ድዩ ወይ እውን እቲ ዓቐን ኣነ ጥራየ ዝጥቀመሉ ዝፈልጦ ማለት እዩ። እቲ ቀንዲ እቲ ኦይል ኮንተንት ዘለዎ ኤክስትራክት ጌርና ኢና እቲ ኦይል ነዳልዎ ማለት እዩ። ብዘይክኡ ከዓ ዘይትውልዕ ሱፍን ከዓ ንጥቀም ኢና ማለት እዩ። ኦሬዲ ሰብ ክጥቀመሉ ጀሚሩ ኣሎ። እቲ ዝህበኒ ፊድባክ ከዓ ብጣዕሚ ፅቡቕ ማለት እዩ። ፅቡቕ ትሕዝቶ ከም ዘለዎ ፀጉረይ ምቁራፅ ምርጋፍ ኣቋሪፁ ገና ሪጀነሬሽን እውን ጀሚሩ ኣሎ። ፅቡቕ ፊድባክ እዩ ዝህበኒ ዘሎ እቲ ሰብ ማለት እዩ። ክሳብ ሕጂ ገና ንማስካኒ ፕሮዲስ ክገብር ከዓ ድሌት ኣለኒ ማለት እዩ። ኦልሬዲ ዝኾነ ትካል ኳ የብለይን ሕጂ ጀማሪት እየ፣ ግን ንፍሉጥ ቦታ ክገብር እየ ኣውኻት ሰብ ክወስዱ ከዓ ኢንፎርም ክገብር እየ ማለት እዩ።
1: ቀረባ ግዜ ክንፅበየ
0: ኣኪና
2: ንሓረስቶትን ሰብ ጀራዲንን ካብ ዘጋጥሞም ሓደ ምምላእ ድበት ኣብ ዒላታቶም እዩ። ነዚ ዝኸውን ፍታሕ ሒዙ ዝመፀውን መንእሰይ የማነ እዩ። የማነ ካብ ህፃኑ ጀሚሩ ኣብ መዞን ሰንዓን ክነጥፍ ድሕሪ ምፅናሕ ንሎሚ ካብ ዓላ ሓደ መዞ ሒዝልና መፂ ኣሎ። እዛ መዞ እዚኣ ድማ ንዒላታት መፅረይ ወይ ድበት መልገሲ ትጠቅም ብስራሐ ስራሕቱ ድማ ብከምዚ ዝስዕብ ጠቂስልና ኣሎ።
3: ኣብ ከምዚ ነ ምዞ ካብ ዝሰርሕ ካ ብንእሽቶ ካብ ወዲ 6-7 ዓመት ኣቢለ ክሳብ ሕጂ ሰዓልቲ ኣብ ስራሕ ነጥፍ ኣለኹ። ከምዚ ነ ምዞ ሰንዓን ማለት እዩ። እዛ ሕጂ ቀሪብያ ዘለኹ ጀነኪያ ትበሃል። ጀነኪያ ማለት ካ ድበት ካብ ዒላ ምውፃእ ማለት እዩ፣ ወይ ናይ ድበት መውፅእ ተውፅእ ካብ ዒላታት ማሽን እያ። እዛ ሒዝና ቀሪብና ዘለና ኣብዛ ሃገርና ኩልሻ ካብ ዒላታት ድበት ክወፅእ ከሎ ማንዋል ገይሮም ወይ ከዓ ብሻንኬሎታት ገይሮም እናተባራሪ እናተቀባበሉ እዮም ዘውፅዎ። እዚኣ ግን ካብኡ ዝቐለለ እስከ ገለ ፍታሕ ከም ዝትኽእል ብዝብል ሓሳባት ኢና እዚኣ ሰሪሕናያ ማለት እዩ። እዛ ገመት ንሪኦ ዘለና 40 ሜትሮ ንውሓት ኣለዎ። ካብቲ ናብ ዒላ ሰብ 40 ሜትሮ ዕምቀት ዘለዎ ክኣትወልና ክእል ማለት እዩ። እዚኣ
1: ካብኡ
3: 40 ሜትሮ እዩ ኣብቲ ሩለር ተጠቕሊሉ ኣሎ። ሰብ 40 ሜትሮ ዕምቀት ዘለዎ ከዓ ክኣትወልና ክእል ማለት እዩ፣ ትናቱ ሌንግ ማለት እዩ። እዚኣ ሻንኬሎ እዚኣ ሰሪሕና ዘለና መታሓዚ ትጭቃ ወይ ድበት ንብሎ ምሳ ብሰንሰለት ተታሒዛ ተኣቱን ውሽጡ ማለት እዩ። ናብቲ ዒላ ምስኣትዎ እዚኣ ሓደ ሰብ ኣብ ታሕቲ ኮይኑ ነዚኣ ዝመላ የለየናይ። ሕጂ ትጭቃ እሱ ኖርማል ምስማዩ ምስ ገሊ ሓፋቢሉ ናብ ዘእትዎ፣ ግን እዚኣ ንኸላ ስለ ዘለዋ ትመማዩ ክወፀሉ እዩ ከሎ። እቲ ዝተረፈ ጭቃ ግን ኣብ ክተርፈ ድሕሪ እቲ ኦፐሬተር ኣብ ላዕሊ ዘሎ ከዓ በቲ ኮንትሮል ቦክስ ብቕድሚት ዘሎ ገይሩ ነቲ ፓወር ምስ ወልዖ እዚኣ ኢሚድት ሓፍቲ ኢላ ትጀምር ማለት እዩ። ኤሌክትሮኒክስ ኣለዎ ግድ ነዛ ዲናሞ ስታበና ካብኡ ከዓ ናብቲ ጊር ቦክስ ኣቱ ማለት እዩ። ድሕሪ ነዛ ገመት ያ ሩሉያ ኣብቲ እናተጠምጠመት ምስከደት እዚኣ ሓፈ ብለልና ማለት እዩ። ስለዚ እቲ ማንዋሊ ሰብ ናተቀባበልዎ ዝወስድ ዝነበረ ኣዝዩ ብማሽናት ከዓ ኣብ ዝሓፀረ ግዜ ክሳብ ንውሕዳት ሰዓታት ክወፅእ ክእል ማለት እዩ። ቀንዲ ሕጂ ሓደጋታት ዘጋጥመና ዝነበረ ዋላ ዘጋጥም ዘለዉ ሰብ ሕጅስ ከውፅዎ ከለዉ ትድበት ወይ ተዒላ ፈርሶም ወይ ከዓ ትጭቃ ፍ ትድበት ዝኣት ቀልጢፎም ጣሽሙ ኮይኑ ማለት ይውሕጦም ትጭቃ ሞ ትድበት ፀወጦም ንህይወት ምሳን ምድሓን የጋጥም ነይሩ። ሕጂ ግን እዚኣ ብዝቐለለ መገዲ ባዕላ ሓፍ ኣቢላ ተውፀልናላ ማለት እዩ። ፕላስ የማን ፀጋም ይጣዋወየ እዚ ብዝቐለለ መገዲ ካሸዑ በቲ ኤሌክትሮ ሕጂ እዚኣ ማንዋል ኒና ጌርናዮ ዘለና ፎር ፊቸር ግን ክጣዋወየ እዩ ዘለ ሓሳብ ሕጂ ኣብዚ ሃገርና ሕጂ እንታይ ኮናሎ ካብ ብዙሕ እቲ ዒላታት ካብ ስራሕ ዶ ዝበላ ዒላታት በዝሒ እዚ ከዓ ቀንዲ እንታይ እዩ ምክንያት ትድበት መልእ እሞ ሽዑ ካብ ስራሕ ወፃ ኮይኑ ትድበት ንክተወፅኦ ኣዝዩ ብዙሕ ፃዕሪ ንህይወት ሰብ እውን ዝሓትት ስራሕ ስለዝኾነ በዚ ምክንያት ከዓ እቶም ወናታት ተን ዒላታት ከዓ ነቲ ነገራት ደወ ኣብልዎ። ስለዚ ካልኣይ ካ ብዓብዩ ካ ትሽግር ናይ ማይ ካብዚ ሃገርና ዳርጋ

0: ዓብየ ከይዳሎ ስለዚ ብቀሊል መገዲ ፈንዕላታት ኣብ ክፉት ቦታ ነፃ ተፅሪነ ተነይ ሞ ይፍታሕ ውን ብቀሊል መገዲ ብኡ መጠንካ እያ ፍታሕ ነ ሕጂ እዚኣ ክሳብ ሕጂ ናይ መሸጣ ዓደላት ይመፀና እንዲ ግን ሳብ ሕጂ እዚኣ ንገብራ ዘለና ናካራና ኢና ንሰርሕ ዘለና ዝገዝእ ዋላ ፐርቸይ ዝገብር ተመፂና ግን ንሸጦ ሕጂ ብሳይዝ ሕጂ ነሶ ክፍዕላታት ፈላለያ ንዴ ሕጂ ብሰዓታት ኢና ነካር ኢና ብሰዓታት እዩ ዝካር ክሳብ ሕጂ ኣብነና ሓንቲ ዒላ ክሳብ 5 ሰዓት ወሲድት የለና ብሕሳብ ሽሓ ቅርሺ ንሰዓዲ ገለ ንሰማማዕ ማለት እዩ ብኡ መጠን ከዓ ትዋጋታት ንክትገዛእ እቲ ኮይና ሕጂ ክሳብ 50,000 ተገሚትነ ክሳብ ክንዱ ኣቨሬጅ ኣለዋ
1: ትገምብመፅኻ
2: ካልእ ብመሃንድስ ናይ ኮምፒዩተር ዝኾነ ሳምሶምን ጉጅልኡን ዝቐረበ ስራሕ ድማ ንቆልዑ መምሃሪ ፊደላት ትግርኛ ዝኾነ ኣፕሊኬሽን እዩ ኣብዚ እዋን እዚ ቆልዑ ሞባይል መሓዝን ኣብ ሞባይል ዝግበር ንጥፈታትን ሓደ ካብቲ ቐንዲ ግዜ ዝሕልፍሉ ኮይኑ ኣብ ዘሎ እዋን ከምዚ ዝበለ መምሃርን መላመድን ፊደላት ልዑል ኣገዳስነት ዘለዎን እዋናውን እዩ ቆልዑ ኣብ እስክሪን ዘሕልፍዎ ግዜ ወይ ስክሪን ታይም ካብ ግዜ ናብ ግዜ እናላዓለ ይኸይድ ኣሎ ሓደ ኣሜሪካን ኣካዳሚ ኦፍ ፔድያትሪክስ ዝተባሃለ ትካል ኣብ ዘካየዶ መፅናዕቲ ቆልዑ ኣብ እስክሪን ናይ ዘሕልፍዎ ዘለዎ ግዜ ብሰዓታት ክረአ ከሎ ካብ 2 ክሳብ 9 ሰዓታት ከም ዝበፅሕ ኣረዲኡ ኣሎ ኣብ ሃገርና ዝጋነን እኳ እንተዘይኮነ ቆልዑ ናይ ስድራ ቤቶም ሞባይል ክርዩ ምርኣይ ዳርጋ ብዙሕ እዋናት ዝደጋገም እዩ ኣብ ከምዚ ዝበለ እዋናት ንትምህርቲ ዝጠቅም ኣፕሊኬሽን እንተ ደኣ ተዳልዩ ጸኒሑ ንዕኡ ኸፊትካ ምሃብ ድማ ናብ ጥቕሚ ዝቕይር እዩ እዚ ናይዛ ጉጅለ መሃንድሳት ስራሕ ድማ ዝነኣድን ብኻልኦት ክኢላታት እውን ዝለዓለ ተበግሶ ክውሰደሉን ዝግብኦ እዩ ኣብዚ ዝተዳለዉ ክሳብ 5 ዝበፅሑ ዝተፈላለዩ መምሃሪ ኣፕሊኬሽናት ድማ ንምርኢት ዝቐረቡ ጥራይ ዘይኮኑ ነጋድያን ኤክስፖ 10 ናቕፋ እናኸፈሉ ኣገልግሎት ክረኽቡ ዝጀመሩሉ እዩ ዝርዝራቱ ድማ ብከምዚ ዝስዕብ ገሊጽልና ኣሎ
3: ሕራይ እዚአን ኣፕሊኬሽናት እዚአን 5 ኣፕሊኬሽን እናሰሪሕና ዘለና ኣብዚ ኤክስፖ እዚአን ቀንዲ ጥቕመን እቲ ቀዳማይ ትምህርቲ ሓዘል እዩ እቲ ካልኣይ ድማ ነቶም ህፃናት ወይ ድማ ነቶም ተምሃሮ ናይ ኣተሓሳስባን ናይ ፈጠራውነትን ዓቕሞም ክብ ዘብል እዩ ዝገብር እዚ መጀመርያ መበገስነ ዝገበርናዮ እንታይ እዩ መብዛሕትኡ ኣፕሊኬሽናት ኣብ ሞባይል ደሎ እቶም ህፃናት ሞባይል ክሕዙ ከለዉ ንዑዮም ዝጥቀሙ ስለዚ ኣብ ክንዲ ዝጠቅምን ደይጠቅምን ዝጥቀምሉ ንዕኡ ነዚአን ብኸመይ ነዚአን ተጠቂሞም ናብ ረብሖኦም የውዕልዎን እዩ ትቐንዲ ዕላማና ማለት ስለዚ ኣብቲ ቀዳማይ ደረጃ ተቐዳሚቲ ኣፕሊኬሽን ፊደላተይ ትብል ክንሪያ ንድሕርቲ ኮይና እዚኣ እቲ ቀንዲ ዕላማ እንታይ እንተልና ነቶም ጀመርቲ ወይ ድማ እቶም ህፃናት ዘለዉ ብኸመይ ንፊደላት ይላለይዎም እቶም ፊደላት ዘላለይዎም ድማ ብምሉኦም ካብ ክሳብ ፐ ዘለዉ ፊደላት እዮም ነዚኦም ሓደ ብሓደ ብዝተፈላለዩ ሜላታት ጌርና ከም ዝላለይዎም ጌርና ኣለና ማለት እዩ ገለ ካብቲ ሜላ ተጠቐምናሉ 3 ሜላታት ኣለውና እቲ ቀዳማይ ትምህርቲ ሓዘል ሜላ እዩ እቲ ካልኣይ ብመላመዲ ጌርና ብኸመይ ይላለይዎ እንዳተዘናግዑ ከመይ ገይሮም ነቲ ፊደላት ይላለይዎ ሳልሳይ ድማ ነቲ ፊደላት ተላለዮም ሞዶ ኣይተላለይዎም ድማ ብመልክዕ ፈተና ይዳለወሎም ማለት እዩ ብትምህርታዊ ሓዘል እንተይልና ኣብዚ እቶም ፊደላት ተፃሒፎም ብመልክዕ ቃላት ብድምፂ እንዳለለይዎም ይኸዱ ማለት እዩ ለዚ ንኣብነት ኸ እንተይላ ነዚኣ ኸ ምዃና እንዳለለይዋ ይኸዱ ኣብ ኣምሮኦምስ እንዳሰኣልዎ ይኸዱ ማለት እዩ እታ ካልአይቲ ኣብዚ ተጠቂምናላ ዘለና ድማ እዚአን መላመዲ ዝብላ ፓርት ኣለዋና እዘን መላመዲ እዚአን ኣለዋና እታ ቀዳመይቲ ብእተባሃለ ወይ ድማ እቲ ፊደል ንሳ ትፅዋዓሉ እሞ ንሱ ድማ ነታ ፊደል ጠዊቑ ይረኽባ ማለት እዩ ንኣብነት ኣብዚ ካብተ ፊደል ነዚኣ ጥውቕ ተቢልዋ ኢላቶላ ካብዘን ኣብዚአን ዘለዋ ኣቐዲሞ ኣለሊዋ እንድሕር ፀኒሑ ብድምፂ ከይዱ ክረኽባ ይኽእል እዩ ማለት እዩ ልክዕ ምስ ረኸባ ድማ ንኡዲላ ወይ ኣገና ዒላ ሓደ ፕራይዝ ዝኾነ ነገር ትቦ ማለት እዩ እቲ ሳልሳይ ኣብዚ ተኻቲቱ ዘሎ ድማ ብመልክዕ ፅሕፈት ከመይ ገይሩ ነቶም ፊደላት ልክዕ ከም ስእሊ ኣብ እምሩ ስኢሉ ክፅሕፎም ከም ዝኽእል ድማ ኣብዚ ኣጠቃሊልና ኣለና ንኣብነት ነዚአን ኣብ ነብሶ ክፈን ቁፅረን ኣለዋ ንኣብነት 5-6 ተልና መጀመርያ ነዚኣ ክስእል እዩ ብድሕሪ ነዚኣ ክስእል እዩ ብድሕሪ ናብዝኸይድ እዩ ብድሕሪ ናብዝኸይድ እዩ ነዚኣ ድማ ክውርዲ ማለት እዩ ኣረጋግፅ ተኢልዋ ሽዑ መሊሳትላ ማለት ከምኡ እናበለት ነተን ፊደላት ካብ በ ክሳብ ፐ ደለዋ እንዳገበረቶ ትኸይድ ማለት ስለዚ ኣብዚኣ ኸለ ኣለዋና ነዚአን ምስ ወደአ ገነተቀ ኣለዋና ከም ኣንዳበለ ክሳብ ዠፐ ኘ ኣለዋና ማለት ስለዚ ናይዚአን ጥቕላል ድማ ኣብዚኣ ፓርቲ እዚኣ መላመዲ ወይ ድማ ከም ዕዮ ገዛ ተካቲቱሎ ማለት ስለዚ በዚ መልክ ነቶም ፊደላት ብሓፂር ከመይ ገይሩ ይፈልጦም ኣብ ገዝኡ ኮይኑ ካብታ ሞባይል ምጥቃሙ ስለ ዘይተርፎ ኣብታ ሞባይል ከመይ ገይሩ ጥቀመሎም ብመልክዕ ከምዚ ጌርና ሰሪሕና ኣለና ማለት እዩ እተን ዝተረፋ ኣፕሊኬሽንና ብመልክዕ ጌሜ እንተዳልየን ዘለዋ ካብኡን ሓንቲ እዚኣ ግድል ናይ ቁፅርታት ኣለዋና ማለት እዩ እዛ ግድል ናይ ቁፅርታት ምናልባት ኣብዚ ነናቶም ለቨል ኣለውና ካብ ለቨል ዋን ከምኡ እናበለ እቲ ብርትዓኡን እቲ ናቱ ዓቕሙን እንዳወሰኸ ይኸይድ ማለት ንኣብነት ካብዞም ተኸፊቶም ዘለዉ ንድሕር ካብዚ ጠዊቕና እቲ ቀንዲ ዕላማ ናይ እዚኣ እንታይ እዩ እቲ መልሲ ነጊራ እቶም መልሲ ከመይ ገይሮም ይመፁ ኣለው ንኸለልዮ እቲ ህፃን ዝያዳ ትሕግዞ ማለት እዩ ንኣብነት ኣብዚ 18 ትብላላ እዚ 18 መንን ተደሚሮም 18 ይመፁ ከም ዘለዉ ንሱ እንታ ክገብራ ክእል እዩ ኣብ ግዜ እንዳፈለጣ ክኸይድ እዩ ቀዲሙ ድማ እንታ ክገብሪ ኣብ ቁፅሪ ኣብ ዝኣተወሉ ግዜ ሽዑ ነቲ ቁፅሪ ኣክንዲ ብመልክዕ ስእሊ ዝፈልጦ ብሓሳቡ እንታ ክገብሮ ይኽእል እዩ ክመምዮ ይኽእል እዩ ማለት እዩ ኣብዚ ልክዕ ከምቲ ኣብ ዝኾነ ጌም ደሎ ሪዛልት ኣለና ፀብፃብ ክንገብር ንኽእል ኢና ኣብዚ እንታይ ኣለዋ ፀብፃብ ኣለና ክንደይ ግዜ መሊስና ክንደይ ግዜ ተጋጊና ከምኡ ድብል ኣለዋ ካልእ ብዛዕባና ከምኡውን ተወሳኺ ፀወታታት እውን ኣብዛ ኣካቲትና ኣለና ማለት እዩ ነዚኣ እታ ካልአይትና ጌም ትኾናላ እታ ሳልሰይቲ ጌም እዚኣ ከዓ ነቶም ክላመደሎም ዝፀንሐ ፊደላት ኣብዚ ብመልክዕ ምንታይ ተዳልያላ እዚኣ ከዓ ብመልክዕ ሕቶታት ተዳልያላ ማለት ልክዕ እዚ ኣብ ጋዜጣ ምናልባት ኢና ንድሕር ኮይና ኣብ ጋዜጣ ተመሳቀለ ቃላት ኣውላ ልክዕ እዚኣ ከምዘላታ ምክንያቱ ኣብ ጋዜጣ ውሑድ ሰብ እዩ ዝረክባነታ ጋዜጣ ውሑድ ሰብ እዩ ደስተብህለላ ነዚኣ ግን ብመልክዕ ኣፕሊኬሽን ድሕር ኣዳሊኸያ እቲ ኣፕሊኬሽን ኣብ ዝኾነ ነብሶ ከፍ ሞባይል ድሕር ኣለ ኮይና ነዚ ክጥቀመላ ክእል እዩ እዚ ቀንዲ ዕላማ ናይ እዚኣ እንታይ ሓደ ቃላት ንክፈልጥ እዩ ካልኣይ እቶም ቃላት ገሊኦም ቃላት ኣብዚ ብመልክዕ ሕቶ ተዳልዮም ኣለው እቶም ቃላት ክምለሱ ከለዉ እንታይ ዓይነት እዮም እቶም ቃላት እውን ኣብዚ ክነልዮም ንኽእል ኢና ንኣብነት ሓደ ካሙ ነዚኦም ድሕር ኣንቢብና ነዚኦም ንመልክዕ ጋድምን ትኽእሉን ኣለውና እንዳመለስና ክንከይድ ንኽእል ኢና ማለት እዩ እዚ ምናልባት ተመሊሱሎ ከምኡ እናበለ በቢ ለቨሉ እንዳተኸፍተ ይኸይድና ኣብነት እዚአን ክልትአን ንመላመድ ኢልና ከፊትናያን ኣለና ከምኡ እንዳኸፈተ እቲ ቃላት ድማ በቢ ናቱ ለቨል ከዓ እንዳወሰኸ ወይ ድማ እንዳበርትዐ ይኸይድ እሶም ድማ ነቲ ቃላት እንዳለመድዎ ይኸይዱ ስለዚ በዚ መሰረት እዛ ኣፕሊኬሽን እዚኣ ዝያዳ ነቲ ትግርኛ ዝበሃል ቃላት ወይ ነቲ ትግርኛ ዝበሃል ሓሳባት ኣብ ርእሶም ክሕዝዎ ምክንያቱ ዝበዝሐ ከምዚ ጌማት እንግሊሽ እዩ ዘሎ እንግሊሽ እንድሕር ኣሎ ኮይኑ እቲ ቃላት ናይ ትግርኛ እንታይ እንዳኾነ ይኸይድ ኣሎ እናተጎሰ ይኸይድ ኣሎ ማለት ስለዚ ቀንዲ ዕላማና ነዚ እሱ እዩ ተሰሪሑ ዘሎ ማለት እዩ እዚኣ ከዓ ፓዝል እያ መብዛሕቲ ግዜዝበዝሐ ግዜ እዚ ኣብ ምንታይ ኣዳልንያ ዘለና ቀንዲ ዕላማ እዚኣ ኣብዚ ስእልታት ተጠቂምናሎም ዘለና ንድሕሪ ሕጂ እውን ክንጥቀመሎም ደልናዮም ዘለና ስእልታት እንታይ እዮም ተልና ሃገራውያን ኣለውና ፍሉጣት ሰባት ኤርትራውያን ዝኾኑ ኣለውና ፍሉጥ ቦታታት ኣለና ነዚኦም እናተዘናግዑ ከለውስ ነቲ ስእሊ ኣብ ርእሶም ክሕዝዎ ማለት ንኣብነት ናይ ሓደ ናይ እምባደንደን ንኣብነት እንድሕር ኢልና እምባደንደን ኣብዚ እንድሕር ኣምፂና እያ ብመልክዕ ስእሊ ከላግባ እዩ ዝበዝሐ ግዜ ምስታ ስእሊ ስለ ዘሕልፍ ዘሎ ነዚ ፓዝል ዝከላግብ ድማ ኣብ ርእሱ ከኣምባደንደን ስኢሉ ኣሉ ማለት እዩ ስለዚ ንቐፃሊ እንታይ ገብራን እዩ ኣይርስዓኒ ስለዚ በዚያ ጌርና ድማ ታሪኹ እንታይ ንገብር ኣለና ማለት እዩ ነውርስ ኣለና ማለት ስለዚ ነዚአ እንዳላገብና ንኸይድ እዚኣ ካ ልክዕ ከምተን ካልኦት ከዓ ለቨል እንዳወሰኸት ትኸይድ ኣብዚ ምናልባት ክትመፅእ ከላ ኖርማል ነፃ ኮይና እያ ትመፅእ ምናልባት እንድሕር ሓገዝ እንድሕር ደሊና ሓገዝ እንተልናያ እታ ስእሊ ብድሕሪ ደላ እታ ስእሊት ብድሕሪ ደላ ተኸፊታ ትመፅእ ማለት እዩ ልክዕ ነዚአን እንዳላገብና ነተን ስእሊ ብፍላይ ህፃናት ካብቶም ፃዕዳ ወረቀ ስለ ዝኾኑ ነዘን ስእሊ እዚአን ቀልጢፎም ክረኽብዎ ንኽእል እዮም ማለት እዩ ለዚ እንዳላገቡ ይኸዱ ኣብ መወዳእታ እቲ ሪዛልት ምስ መለስዎ ናብ ካልእ ለቨል ተሕልፎም ማለት እዩ ኣብ መወዳእታ ናይ ነምፃ ነገር እንድሕር ኣላ ኮይና ከዓ እታ ቀዳመይቲ ብመልክዕ ሕቶታት ኣቕሪብናያ ነርና ተመሳቀለ ቃላት እዚአን ካ ብመልክዕ ወርድ ማለት እዩ ወይ ካ ብቃላት እዞም ኣብ ዘለዉ ቃላት ኣብዝረከቦም እያ ትብለና ዘላ ማለት እዩ ሕጂ ነዞም ኣብ ዘለዉ ቃላት እዚ ምናልባት ነታ ቀዳመይቲ ፊደላተይ ትብል እንድሕር ወዲኦም ነታ ኣፕሊኬሽን ነዚኣ ብቐሊሉ ክጥቀሙላ ክእሉ እዮም ንኣብነት ኣብዚ በረኸ ጀመረ ገለ ዝብላ ኣሎ ካብዞም ኣብዚ ዘለዉ ፊደላት እንታይ ክንገብር ንኽእል እንዳላገብና ክንረኽቦም ንኽእል ኢና ማለት እዩ ኣብዚ እንዳላገብና ነቶም ፊደላት ንኣብነት እዚአን ሕጂ ተረኺብና ኣላ ቀልዐ ትብል ተረኺባ ኣላ መምስ ተረኽባ ከዓ እንታይ ትገብረና ኣላ ቲክቲክ ትገብረና ኣላ ማለት እዩ ስለዚ ነዚአን ይመስላተን ኣፕሊኬሽን ብሓፈሻ

0: ንመጠቃለሊ ነዘን ኣፕሊኬሽን እዚአን ንምንታይ እየን ተሰሪሐን ወይ ንምንታይ ዕላማ እየን ተሰሪሐን እንተልና ሓደ እቲ ቋንቋናን ታሪክናን ኣብዚ ተካቲቱ ስለ ዘሎ ንዕኡ ኣብቶም ህፃናት ኣብ ሃንጎሎም ክንሃንፀሎም ካልኣይ ሞባይል ንደቀና ሞባይል ክከሎም ኣብዘይንኽእል ደረጃ ካብ በፃሕና ከመይ ጌርና ነቲ ኣብ ሞባይሎም ዘሎ ኣፕሊኬሽናት ኣሊና ነዚ ዝኾነ ነዚ ትምህርቲ ሓዘል ወይ ድማ ሓንጎሎም ከብልሖም ዝኽእል ነገራት ንሰርሕ እቲ ቀንዲ ሰሪሕና ድማ ነዚ እሶም ድሕሪ ተጠቂሞምሉ ናብ ትምህርቲ ክንሰዶም ከለና ዝያዳ እዚ ተላልዮሞ ይፀንሑ ማለት እዩ። ኣብዚአን ከዓ ኣብዘን ፊደላተይ ደለዋ ምናልባት ኣብ ቀፃል ናይ ዘን ብምልአን ዘን ኣፕሊኬሽናት ደለዋ እተን ትግርኛ ኢልና ንዛረብ ዘለና ብጀካ ትግርኛ ኣብዚ እንታይ ክካተት እዩ ዓረብ ክካተት እዩ እተን ካልኦት ብመልክዕ ስዋሂሊ ከዓ ትግረ ኣለና ብመልክዕ ስዋሂሊ ከዓ ዘን ቋንቋታት ናይ ሳሆ ናይ ገለ እንዳበልና ከዓ ከነእትወና ማለት እዩ። ልክዕ እቲ ዝኾነ ተምሃራይ ሲ ነቲ ቋንቋታት ነቶም ሸዓተ ብሄራ ሲ ከምዚ ኣፈናዊ ዝኾነ ኣፍልጦ ክህልዎ ክንሰርሕ ኢና ማለት እዩ። ልክዕ ኣብዚ ዝተመሳቀለ ቃላት እውን ልኩዕ ከምኡ ክንገብር ኢና ማለት እዩ። ኣብዘን ብፍላይ ኣብዘን ናይ ቋንቋ ኢልና ኣዳሊናያን ዘለና ኣብዚአን እቲ ቀንዲ ዕላማና ሕጂ እኳ ብትግርኛ እንተጀመረ ናይዚአን መፃእ ግን ነተን ትሸዓተ ብሄራት ከነካትተና ማለት እዩ። ካልእ ኣብዚ ናይ ቁፅርታት ድማ ምናልባት ኣብዚ ዝተደመሮ እተን ኣርባዕተ ሃዛት እየን ዘለዋ ኣብዚ ኣብ ቀፃሊ እዚ ምውድዳር ወይ ዝማዕረ ማዕረ የዓቢ ይንእስ ገለ ንብሎ ዘለና እዚ ድማ ኣብዚ ክካተት እዩ ማለት እዩ። ከም መጀመሪ ግን እዘን ኣፕሊኬሽን እዚአን ኦልሬዲ ረሊዝ ኮይና ኣለዋ ንሓንቲ ኣፕሊኬሽን ከዓ ብሕሳብ 10 ቅርሺና ንሸጣር ኣለና ማለት እዩ።
1: ካብ ዞባ ዓንሰባ ንእስ ዞባ ዒላ በርዕድ ዝተሳተፈ መንእሰይ ኤፍሬም ተኽለ ዘዳለዋ ድማ ናይ ድሕነት ብሬከር እያ። ዝተጠቀመሉ ጥበብ ኣዝዩ ዝድነቕ ኮይኑ ብብዝሒ ምስ ትፈሪ ኣብ ነፍሲ ወከፍ ገዛኣትያ ልዑል ጥቕሚ ክህልዋ ዝኽእል ኣገዳሲት ምህዞ እያ። ኣጠቓቕማኣን ኣሰራርሓኣን ድማ ብኸምዚ ዝስዕብ ገሊጽልና ኣሎ።
2: ሽመይ ኤፍሬም ተኽለ ይበሃል። መፃ ኩሉ ቦታ ካብ ንእስ ዞባ ዒላ በርዒ ዞባ ዓንሰባ እዩ። ቅድሚ ሕጂ ተንቀሳቃሲ ቴሌቭዥን 2023 ኣቅሪበ ነይረ ናይቲ ዓመቱ ዕወቲ ኮይና ነራ ማለት እዩ። ሕጂ እውን ኣብ ዝርጋሕ ዘላ እዚያ ሎሚ ዓመት ሕዚያ መፅአ ዘሎ ከዓ ሴፍቲ ብሬከር ትበሃል። ከምዚ ንሪኦ ዘለና እዚያ ያ ታምህዞ ንኣብነት እዚ ከም መጎጎ ከም ምድጃ ንጥቀመሉ ዘለና ንሕሰቦ ኣብ ግዜ ኤሌክትሪክ ምኻድ ባዕላ ከም ትመልስ እየ ገይረ እያ ዘለኹ ማለት እዩ። ካልኣይሻ ኣብ ኤሌክትሪክ ኣብ ትምለሰሉ ንብረትና ውሕስ ኹን ዋላ ንሕና ኣብ ወፂና ኣብ ንፀናሓሉ ኹን ዋላ ኣብ ደቂስና ኣብ ንፀናሓሉ ምልክት ትገብረልና ልቺ ከም ድመፀት ንብረትና ግን ውሕስ ኹን ማለት እዩ። እዚኣ እውን ኣብ ንእሶ ባዕላ በርኢና ምሂዝናያ ዘለና ማለት እዩ። ናይ ሕጂ ምህዞ እያ እዚኣ ምስ ኣብ ዕዳጋ ዝፀንሐ እቲ ኮንታክተር ዝበሃል ብዋጋ ናይ ፍርቂ ተሕትያ ማለት ብዋጋ ንኮንታክተር ክንጥቀመሉና ግን ብዋጋ ኣዝዩ ክቡር እዩ ማለት እዩ። ኮንታክተር ክቡር እዩ። እዚኣ ሕጂ ብዋጋ ክሳዕ 33350 ተሚና ኣለና ማለት እዩ። ናቕፋ ኣብ ቀፃሊ ከዓ ነቲ ንብረታ ብብዝሒ የእት እየ ካብዚ ዘላቶ ዋጋ ንታሕቲ ክሸጣ መደብ ኣለኒ ማለት እዩ። ኣብ ሰዓት እዚ ኣይፍረኽዋን ዘለኹ እታ ፕሮቶታይፕ ጥራሓ ዘላት ሒዝያ ዘለኹ እዚኣ ሕጂ ንክሸጣ ቅሩብ ግዜ ድልማት እወ ኤክስፖንስ ወደ ኣብ ምህዞ ግን ኣብ ወረቐት ኣላ ኩሉ ሙሉእ ኣለዎ እቲ ከመይላ ከም ዝስራሕ ሙሉእ ሓበሬታ ኣለዎ ማለት እዩ። እዚ እዚኣ ክንኮንታተረ ንሕሰባ እሞ ሃንደበት ምስከደት ላ ናይ መፃኢ መደበይ ከምዚ ግብሎ ፅናሑ ነዛ ንብረት እዚኣ ብብዝሒ ከፍርያ እዩ ምስ ሰብ ገንዘብ ይኹን ምስ ሰብ ሞያ ተሓባቢረ ብብዝሒ ከፍርያ ሓደ ሰንተራል ቦታ ገይረ እዛ ቴሌቭዥን ተንቀሳቀሲ ቴሌቭዥን ከምኡ እዚኣ ከፍርየን እዩ መደበይ ማለት እዩ።
3: ኣለ
2: ኣለ

0: ኣብዚ እዋን እዚ ኣብ ሃገርና ካብ ዝመሃዙን ዝስንዑን መብዛሕትኦም ክበሃል ዝከኣል ንውሽጣዊ ፀገማት ፍታሕ ከምፁ ዝኽእሉ እዮም። ገለ ካብኣቶም ንሓረስቶት ሃገርና፣ ገለ ድማ ንፀዓትን ቁጠባ ፀዓትን ኣብ ዘተክሩ ብኢንዱስትሪ ደረጃ ክረኣዩ ዝኽእሉ ዓበይቲ ማሽነርታት ካብቶም ብተመስጦ ዝተዓዘብናዮም እዮም። ንነዊሕ እዋን ዝፀዓሩን ገና ዝፅዕሩ ዘለውን ከም በዓል ዮናስ ሓደራ፣ ኣቶ ዘካርያስ በይን ከምኡውን ኢንጂነር ክብሮም ዕቕባዝ ግን ዝነኣድ ኢልካ ጥራይ ክሕለፍ ዘይከኣል ዓበይቲ ስራሓት ኣበርኪቶም ኣለዉ። ንሎም ድማ ንኣቶ ዘካርያስ በይንን ዘቐረባ ስራሓትን ክንርኢና። ስራሓት ኣቶ ዘካርያስ ንዓመታት ዘገልግሉ ዘለውን ዓመት መፀ ሓድሽ ዝውሰኸሎምን ብምዃኑ ድማ ኣብ ህዝብን ዝገብሮ ዘሎ ኣበርክቶን ፃዕርን ልዑል ምስጋና ዝግብኦ እዩ። ኣቶ ዘካርያስ ንስራሓቱ ብከምዚ ዝስዕብ ጠቒስዎ ኣሎ።
1: ስመይ ዘካርያስ በይን ይበሃል። ኣብ መህዞን ሰንዓን ከዓ ዝፈልጦ መህዞን ሰንዓን ነጥፍ ህብ ዓመቱ ከዓ ዓመታዊ ዝሰርሖ ማሽናት ኣሎ። ካብቲ ዝሰራሕኮ ማሽናት እቲ ብሉፅ ዝበልኩ ከዓ ንኤክስፖ ሓሪ የቕርብ ማለት እዩ። ሕጂ ዝተፈላለዩ ዓይነት ማሽናት ድሮ ኣብ ስራሕ ተውዓለ ብዙሕ ዓይነት ማሽናት ኣሎ። ንኣብነት ሎም ዓመት ካልኦት ዓይነት ማሽናት ነይረን እዩ። ሚክሰር መሳሊ፣ ናይ ማቶኔላ ዝሰርሓ መሳሊ ገለ ነይረን እዩ። ግን እታ ብልፅ ዝበልኳ እዛ ማሽን እዚኣ ሒዘ ቀሪበ ዘለኹ ማለት እዩ። እዚኣ ሕጂ ውፅኢት ናይታ ዓሚድ ዝሰራሕ ኮያ ዓሚ እዛ ማሽን እዚኣ ሒዘ ቀሪበ ነይረ ጨጫፊት ናይ ዕፉን እያ። ሕጂ ከምዚ ገይረካ እታ ዕፉን ትጨጭፎ ሕጂ እዚኣ ኣጋጣሚ ምስ ሚኒስትሪ ሕርሻ ወሲዶም ኣለዉ። ስለ ውፅኢታ ዝረኣዩ ኣብርክታ ስለ ዝረኣዩ እሶም ወኒኖም ኣለዉ። ሕጂ ናይ ዓመት ዋሕስነት ንቦም እንዲና ንከምዚ ዓይነት ማሽናት ዝወስዱልና ወይ ዝገዝኡልና ሕጂ ዋሕስነት ስለ ዘለዋ እሞ ከዓ ኣነ ከዓቲ ናተይ ማሽናት ከዓ ብቁዕ ኮይኑ ክሰርሕ ስለ ዝደልዮ ኣብታ ናይ መጀመርታ መዓልቲ ኣብ ስራሕ ድውዓለትላ ኣብ ሰረጀቃ ክልካ ኪዶ ስለ ዝነበሮም ኣብ ሰረጀቃ ምስኦም ከይደ ማለት እዩ። ምስኦም ከይደ ዳርጋ 9 ኩንታል ዝኸውን እኽሊ ጨጪፍና ማለት እዩ። ዕፉን ነቶም ሓረስቶት ጨጪፍና ብጣዕሚ ፅቡቕ ፊድባክ ሂቦም ነቶም ሓረስቶት። ሕጂ ናይቶም ሓረስቶት ናይዚያ ዕፉን ምጭጫፋ ብጣዕሚ እዮም ተሓጊሶም። ኣብ ርእሲኡ ግን እንታይ ደልዮም ተወሳኺ እዚ ቃንጫኻ ተተሓስበሉ ኢሎም ነ ንምንታይ እዚ ቃንጫኻ እይባኽና ኣሎ ንምንታይ ንሕና ጎዞሞ ጌርና ከርቲፍና ከርቲፍና ክበልዓ ኢልና ንህበን ግን እቲ ገሊኡ ይበልዖ ገሊኡ ከዓ ኣብ እግረን ይርገጥ ሞ ይባኽን ይደሎ። ስለዚ እዚኣ ከዓ ገሊ ሕሰበና ገለ ኢሎም ብኣ መሰረት ከዓ እዚኣ ሓሲበ ማለት እዩ። ሎም ዓመት እዚኣ ሰሪሐ ድሮ ካብ ስራሕ ሓያለ ኮይኑ እዩ ሕጂ ንፌስቲቫል ኢለ ኣምፅአ ዘለኹ
2: ናይቲ ዓሚ ነቲ ዕፉን ጫጫፍ እያ ነራ እዋ ነቲ ቃንጫ ናይ ዕፉን
1: እዋ ነቲ ቃንጫ ናይ ዕፉን እውን ክትሕኖ ከም ትኽእል ሕጂ ቃንጫ ጥራሕ ዘይኮነ ንኩሉ ቆፅለ መፅሊ ክትሕን ከም ትኽእል ገይረ ሰሪሐየ ዘለኹ። ሕጂ እዚኣ ሕጂ እንታይ እያ ትገብር ከምዛ ዘላታ ከላ ዕፉን ስጋብ 7 ኩንታል ኣብ ሰዓት ብሓደ ሊትሮ ነዳዲ ብሓደ ሊትሮ ናፍታ ትጨጭፍ እያ ከምዛ ዘላታ ከላ በዚ ዕፉን ያኣቱ በዚ ምሰኣተወ ኣብ ውሽጢ ተኸይዱ ወይ ተጨጭፉ ሱማ በዚ ይወፅእ እቲ እኽልኻ በዚ ይወፅእ ኣብ ክሻዮም ዝቕበልዋ ማለት እዩ። ዕፉኖም ጨጪፎም ምስ ወድኡ ከዓ ንዚኣ የልዕልዋ ዘን 4 ጉሎኒ ፈቲሖም የልዕልዋ እሞ እዚኣ ኣብ ታሕቲ ዘላ መካኒዝም እሳ ታድሮም እሳ ቀይሮም ድሓር እዚኣ ከዓ ቶታል ማሽን ትቕየር ማለት እዩ። ናብ ምንታይ ትቕየር? ናብ ጣሓኒት ትቕየር ማለት እዩ። እዋ ጣሓኒት ሕጂ ዝተፈላለየ ዓይነት እቲ መሳርሒ ሉሉል የገይረ ዘለኹ ዋላ ዓፅሚ ናይ ዓሳ ከይተርፈ ክንጥሕን ሕጂ ቃንጫ ክትሕን ትኽእል ብዓብዩ ንቃንጫቲ መግቢ እንስሳ ነቶም ሓረስቶት እቲ ቃንጫ ከምትጥሕን ካልኣይ ነገር ከዓ እቲ ሱማ ውን ክብላዕ ድኽእል እተኮይኑ ዋላ ሱማ ውን ከምቲ ትሕኖ ሱማ እዚ እውን ተጣሒኑ ንማዓላ ከም ዝውዕል ኣብ ርእሲኡ ከዓ ዝኾነ ቆፅለ መፅሊ ሕጂ ንኣብነት ኣልፋኣልፋ ኣሎ እዚ ካብ ባዕላ ቁርድ ድመፀና ናይ ባናና ቆፅሊ ኣሎ ናይ ባናና ጉንድ ኣሎ ስሕጂ ጓሓፍ እዩ ዘሎ ብዚ ከባቢ ስመራ ኣብ መብዛሕትኡ ቦታ ተጓሒፍ ኢኻ ትሪኦ ኣብ ምስ ዝቑዒ ተዓዊሱ ትሪኦ ሕጂ እዚኣ ግን ዋላ ንዑ እውን ትጥሕነያ ማለት እዩ። ንዑ ጥሒና ጥሉል ናይ ምግቢ እንስሳ ምህርቲ ይኸውን ማለት እዩ። እዚታ ምግቢ ብግቡእ እተን ቀንጨስ ብግቡእ ይበልዖ እተን ከብቲ ዳሓር ከዓ እቲ ካልኣይ ጥቕሙ ከዓ እንታይ እዩ ዋላ ንምዕቃቡ ኸማል ነቲ ቃንጫ ብቃንጭኡ ከሎ ብዙሕ ቦታ የድልየካ ንምዕቃቦ የፀግም እዩ። እንድሕር ተጣሒኑ ግን ሰጊድካ ሰጊድካ ኣብ ክሻታት መሊእካ ኣብ ውሕስ ቦታ ክትገብሮ ትኽእል ኣብ ማይ ደሃርሞ ቦታ ሕጂ እሱ ጥራሕ ዘይኮነ እዚኣ ንሓሰር እውን ክትጥሕን ትኽእል እያ። ተሓሰር እውን መብዛሕትኡ ድሕሪ ሓሰር ኣብዚ ስታላታት ናይ ሃገርና ይህብዎን እሞ እቲ ገሊኡ ምስቲ ቀልቀልናተን እዩ ክወፅእ ትርዮ ምስቲ ዒባ ክወፅእ ትርዮ ሕጂ እዚ እንታይ ማለት እዩ ይኸስሩ ኣለዉ ማለት እዩ ገለ ክፍሊት ናይቲ ሓሰሮም ይኸስርዎ ኣለዉ ማለት እዩ ሕጂ በዚኣ ዋላ ተሓሰር እውን ተጣሒኑ ኣብ ምዕቃብ ኣብ ክሻታት ገይሮም ፅቡቅ ገይሮም ክዕቅቦ ይኽእሉ እቲ ሓሰር ኣይባኽኖምን ካልኣይ ነገር ከዓ ብግቡእ ከዓ ይበልዖም ማለት እዩ
2: ፅቡቅ
1: ከም ድላይ እቲ ዓይነት ጌርካ መናፊት እዩ ድቕይር
2: ሕጂ
1: መንፊት ቀየረ ሕጂ ኣብ ቪድዮ ክትርያ ኢኻ መንፊት ቀየረ ቃንጫ ትሓንክወሎ ልክዕ ከም ፍሩስካ ገይረ ውፅያቶ ደላ ነቲ ቃንጫ እታ መንፊት እቲኣ ንድሕር ድኹም ደሊኻ ኸ ካብኣ ድደቅቕ መንፊት እቲኻ ድኹም ክትገብረልካ ትኽእል እያ ንድሕር ክርትፍ ደሊኻ ከዓ ፍሩይ ትገብረላ ማለት እዩ ከከምቲ ደለይዎ መናፊት ክቐይሩ ይኽእሉ እዮም ሕጂ መናፊት ቀይሮም ስጋብ ከም ዝበልኩኻ ስጋብ ዓሳ ኣጥመ ዓሳ ናይ ዓሳ ዓጥመ ኸማን ክትጥሕን ትኽእል እያ ትርእሱ ናይቲ ዓሳ ክትጥሕኖ ትኽእል እያ ማለት እዩ እዚ ሕጂ ዋጋ ንዓና ሕዚ ኩሉ ግዜ ዝፀገምና እንታይ እዩ ናይ ማተርያል ምርካብ እንድዩ ዝፀገምና ማተርያል ብዓብዮ ሕጂ እዚኣ ከምዚ ገይረ ድሪሳረ ገይረ ኣስተኻኺለ ገለ ገይረ የዳ ኣለኹ እምበር ካብ ናይ ኮንቴነር ላሜር እያ ተሰሪሓ እቲ ዕራድ ዕራዱ ተሃሪሙ ተቐጥቂጡ ለሚፁ ሱካረ ኮይና እያ ተለኽያ መፅያ ደላ ኣሰር ኣብ ገለገለ ከማ ይረአ እዩ እቲ ናይ ኮንቴነር ሕጂ እሱ ሎ ብዓብዩ ቁሩብ ኣብ ምስራሓ ፀገም ነጋጥመና ማለት እዩ ንዑ ሞላራ ክትገብር ድሪሳራ ክትገብር ነዊሕ ግዜ ትወስድ ኣብ ርእሲኡ ከዓ እቲ ንዓ ክስራሓ ዝኽእል ሞተረ ከዓ ንዑ ንምርካቡን ቁርብ ንፅገም ማለት እዩ ሕጂ ዳርጋ ፍርቂ እቲ ዋጋ እቲ ሞተረ ይወሲድዎ ደሎ ንኣብነት ሕጂ እዚኣ ተይሰዓ ሸሓ ዋጋ ከምዛ ዘላታ ምስ ሞተረ ኣተሳ ኣቢልካ ጥራሕ ኣብ ስራሕካ ተኣቱ ማለት እዩ እንድሕር ዳ ብካልእ ነገር ከስራሓ ደልዩ
2: ብዝሒ ሰርሕ ኪሎ ላሜራ ንድሕር ረኺብካ ግን ፍርቅክትጎድል
1: ትኽእል እያ እምበር እቲ ዋጋ ሕጂ ከባቢ 55 ሸሕ ዋጋ ብደይታ ሞተረ ግን እቲ ሞተረ 30 ገለን 35 ሞተረ የድወ ዘሎ ማለት እዩ ሕጂ እሱ ይቁርብ ፀገምና እቶም ኣብ መመራክታ ዝመፁ ካብ ፕረዚደንት እትሒዝካ ዝረኣይዎ ብጣዕሚ ኣቢሎም ፅቡቅ ፊድባክ ሂቦም ንላ ኣለዉ ተሓጒሶም ኣለዉ ስፈርያ ሙዓድል ክንገብር ማለት ከፍቅዱልና ገለገለ ሞተርታት ክነምፅእ ካብ ደገ ገለገለ ማተርያላት ክንዓና ዘድሊ ክነምፅእ ካብ ደገ ንድሕር ክይድና ካብዚ ድጎደለ ክስራሕ ይኽእል እዩ ዳሕርካ ብብዝሕ እንድሕር ሰሪሕና ከዓ ዋላ ቁርብ ፕሮፊት ረኺብካ ደይትሸጠሉ ምክንያት የለን እዋ እዚኣ ተወሳኺ እዚኣ ኸ እንታይ ገይረ ኣለኹ ንሓረስታይ ኣክንዲ ኣብዚኣ ኣቶ ጥራሕ ድግደድ ብዓቕሙ እውን እዚኣ ገዚኡ እውን ክጥቀም ከም ድኽእል
2: እዚኻ
1: ንእሸይ ኮይና ናታ ኮፕያ ግን እዚኣ ሕጂ ኣብ ምጥሓን የላን ማለት እዩ ኣብ ምጭጫፍ ጥራሕ ደላ ማለት እዩ ምስቲ ምንእሳ ክጨጭፍ ጥራሕ ትኽእል እምበር ክጥሕን ኣይትኽእል ና ሓደ ዓይነት ስራሕ ያሰር እዚኣ ግን እቲ ዝበልኩካ ዓይነት ከማልእ እያ
0: ከምዚ ኣብ ምእተው ዝተገልፀ ሎም ዓመት ዝተዳለዉ መሶታትን ሰንዓታትን ብቐጥታ ናብ ህዝቢኣትዮም ከገልግሉ ዝኽእሉ ውድኣት ስራሓት እዮም ኣብዚ መፅእ ደሎ ሰሙን ድማ ካልኣይ ክፋል ናይ ዝመደብ ሒዝና ክንመፅ ኢና ብወገና ንኹሎም ኣዋሃቲ ናይ ዝመደብን ጠርነፍትን ንስለቲ ውሕሉል ኣቀራርባ ከነመስግኖም ንደሊ

0: ነፃ ወዲዮ ወክም ተረግ ክምይለብልሀ ክምይጠለቃ ወዲዮም ገሊሆም ደረሰየ ምላ ትሓዚዮም ሽውያ ደገፎ ሰብ ላ ትሓዚዮም ንኣስተባሃልካ ተርዘለ ሽውያ ተርህሎም ለቃ ይጠላቅካቦም ግን ብማራ ላማ ላይ በህ ግልበሉን ካሰበጥካ ድር ትርእዮ እንተዚ ዓቅሙ ንርእየካ ምስሊ ዓቅሙ ጫቀጥ ክምሰላ እንተርህያ ገይሱ ዝበለቱ እታ ካልይ ደረጀት ክምበፅሓ ተምሃም ነሱ ግል ለላ ሕዛቱ ናይ ከይል ሓዝየኒ እዚ ቀንዲ ሄኒ ሓቁ ዕብብ የለው ምናይ ኣነ ዚ ዋላ እሸቃዕልኮ ብለካ ድህለየኮ እሸቀ ድህለየኮ ለወቀት ልትሸቀ እታ እብትዳእየ ድኣና ለህወይ ዓባዕላ ዮሱፍ ምብሎ ህቱ መሱ ትልቆፃፀርብልና ለፃባባ ጠባለቱ ምን መድረሳትና ከም የንስሐት ወኮ እንወደየና መድረሳትና ቀደም ኣዳምና ኩን ገቢ ተከታተለና ሓር ክም ዓበየና ላኪና ንወሸ ከታተልኮ ሽቆል ምስላሕ ደኮ ወሽቆል ንወሸ ኣፈትን በለት ሽቆል እዮም ዝበሉ ሸቂዮ እቲ ሓጋይ እታ ወቀት ለከረም እታ ወቀት ለከረም መድረሰት ክም ደባ ሸቀ ከም ግቡእ ሸቀ መድረሰት ዛት እዩ ርአ ኣልኮነ ከረም ለኖ ሽያ ዓቀም ሰበት ዓላ ገል እየ ዘለቀይድ ዘብላ ዓልኮላ ዓቀም ከምገይ ሽያ ርህቶ ብልሉ መራ ነይገቢ ወላ ዓቅሙ ድህር ባለጋም ገቢ ወላ ትከረማ ሰደይት ወድእሉ በልቃደር ሰደይት ሄ ላዝም ሰደይት ወደካ ምንገቢ እተለል ሓልፍ ሄ ልልብል ኣራእ ግልህለ ብሎም እ ብምጅተማ ሰደይት ግትሃለ ብታ ላኪን ምስለ ደረጀትላ ጣልብ በለቱ ከዚ እታ ናይላ ለግላ ቅብልግልካ ሓቆ ካልይ ደረጀት ወምግቤት ደረጀት በፅሕኮ ንወሸ ላሓዝክዋ ወዲ ብወቀት ከረም ሸቀ ብሙ ወደዘ ግልዓድ ለሂባ ፍንቲታ ገለ ንስበት ሄ ግድራሰት ወቀት ለድራሰት ግልእሽቀለብ እየኒ ልልብል ተርእየ ፃበጣና ግለ ድራሰት ሕብዕ ብል ምስስናት ካለ ውድዮ እላይ ምሻላ ሽያ ሻይ ሓቆሰተካ ለትትመሳሰል እቡ በለቱ ከም ሙሉእ ሰነት እላይ ወድየኒ ሽኒ ከብል በለቱ ንወሸ ተሸቂዮ ወገላዓል ዓደተ ይበሀ በይናታ ከዘ ክና እነወድየካ እሊ ግልሚቱ ኩሉ እታ ወቀት ለመድረሰት ሽቆል ገይለ ፅበጣካ እዚ ሽቆል ፀብጠ ከምገቢ ሽቆል ገስ ከምገቢ ገለ ሓዘየ ከምገና እጂ እዚ ከም ሸባባት ወይ ከም ደረሳ ተሓዘየ ሓቁ ሓዘየካ ሀ መድረሰት እላይቲ ድቱ ዮ ኣዮ ክእለ ገሊኢዳ ንወዳኣልኮ ሽኒ ከብል ኣልኮ ክእባ እነቀፅላ ስክ ኣስራሓተ ፍስል ገስኮ ፍንቱ ሄኒ እቲ ምንሳብ ናይ ፍስል ገፅላዓል ዳርጋ ነፍሸቃ ደርኮ በለት ዋላ ሳባ ነገይስ ናየ ትቡ ገስኮ ተናይለ ዋልዲ ምበስ ሽያ ሰበት ሳባ ዓልኮ ኣዮ ግልውደ ሰበት ቦም ዋልዳይ ግልደ ሰበት ገለ ኣምፃው የ ዘይኮነ ናየ ትለ ገስኮ እሊ ሄኒ ምስለ መድረሰቱ ከዚ ምስለ ናይ ወቀት መከታተል ቤልና ምስለ ጅህድ ለበዝሎ ምስለ ሃዳፍካ ነስኣል ከለገይሶ እፍንቱይ ምን እሊ ናይ ሽቆል ዓለም ድንያ ድያ ግሊቲ ትፈረር ጥንቃቀ ላትሓዘየ ከበለቱ መከታታል ናይ ዋልዲን ከልግባ ናይ እላይካ ካልእ ሄኒ መምህራን ናይካ ከም እላይ ትንስኦም ብካ ከም መሰል ሰኔት ኣይዋ ከም መሰል ሰኔት ነነስእካኹም ያዕኒ ህቶም ምና ፅልመት ነፈግረው ኦረዲ ዲበራት ጋይሶም ኣለዉ እዚ እንታ እንተ ፅልሙት ክምልአካ ወኩም ስሎም ትብፃሓ ክምብካ ምኖም ግትሒዝ ክምብካ ከማ ሓሊብማ ወልዲ ሒሰ ኢሉብሎ ልክዕታታ እዚ ምምረእ ደርሰካ ምኑ ግትሒዝ ትርአ ደርሰካ ሓበት ይበቀቅምካ እግሉ ንሰኒርእካሁ ምኑ ክመናዩ ምኑ ዝሓየሰት ክምበፅሕ ምስሊ ወቀት እናእመንካ ግትቀፅል ብካ በለቱ ወለይ ትበፅሓ ክምይህለት ግትኣምር ብካ እይ ሓጀ ትባፃሕ ክትብ ምንገብ ኣዳምካ ትቡቱ ኩሎ ትባፃሕ
1: ከማ ትብላ ልካ ወቀት ዝሃብቱ ወቀት ሰይፍቱ ዝብሉ እንታብ ፍንቱ ወይ ሳዋ ወኩሌት ምና ዕምር ናይ ንእሽና ሻብ ካምለ ትተዓደቱ ወቅቱ ካዲብ ሳዋ ምስልካ ዓዲ ህለው ዲቡ ለፀንሑ ካብ ዕዳምቶም ምን ብዕድ ኣካናት ናይ ኤርትርያ ለመፀውቶም ዲብ ክሊቱ ዲብ ሳዋሁ ወዲብ ኩልየት ከዲብሉ ወቅት ከከፈሉ ወዲ ኣልካ
0: እዚ እተናይ

0: ኣክረይት ክትኣርዕባካ ላን ንዓልከም ባፅሓካ ታሓት ክትረገ ከም ገቢ ገርምት ከላ
1: ኣይዋ
0: እዚ ድ ደብር ኦሮ ግባ ወለይ ዲባ ኣማራት ወይ ፓላሶ ኦሮ ንዓረካ መልዓል ርእ ካም ገቢ ብግል ሓተ መዲናት ማራት ደስ ዝብለካ እዚ ሰልፍ ግለ ክበደትካ ከም ተኣምር እግን ነፍስካ ከም ተሰበት ኣማርካ ላኪን ውቲ ደብጋ ትጅል ግን ነፍስካ ሓቆጋእካ ሄኒ እግል ለዋልዴን ከገቢ ግላ ዓኢለት ናይ ከፈለቱ ከግላ ዓኢለት ካቆጋእከ ክል ነፈር ሓቆግል ዓኢለቱ ጋ ለመጅተማዕ ሄኒ ጅማዕ ናይ ምንቱ ናይ ካቱ ጅማዕ ናይ ኢላ ዓኢላቱ ዓኢለት ጅማዕ ናይ ኢላ ኣንፋር ሓቆጋት ለመጅተማዕ ሄ ጅማዕ ናይ ኢላ ዓኢላቱ ወለመጅተማዕ ሓቆ ጃማ ሄ ለደውለት ግል ግባእቱ ክዘ ዲበ ግን ነፍስካ ነከድምዎ ደለየካ ግኩሉ ከድሞ ግኩሉ ሰቦት ከድሞ እግል እላተለ ሃደፍነናያና ቀንዲ ሰልፍ ግን ነፍሸ ገቢ ዋግል ዋልዴን ግል መጅተማዕ የ ብደት ደረጀት ግል ደውላት ከገቢ ኩሉ እሊ ለመስኡልት ቀንዲ ተራፍዓና ሄኒ እላ ሸባብ እናግትምሰል በገሰት ምንገብሄ ሕና ምናለምባ ቆቋለብና እዛ ኣወል ዳርጋ ሓተ ሰናት ካሊእ ሰናትና ዝወርና ከለና ንሰር ዳርጋ ቀንዲ ወላ እትልዋቀት ዝዕርፍና ከማን ንእንብትሎም ግነድርሶም ልድረስ ዝሓዛ ብስ ግል ካለት በዕ ክመለብየልኮካ ኣስሬካ ግል ልፅባ ጠውቃ ድረጋ ምንገብ ግላ ሓበል ከፈእልዎ እንሻ ኣላ
2: ከስታዝ ዲብ ደንጎባ ኣብ መጠን ግል ምጅተማዕ ወፉንቱ ይሄኒ ግልሎም ሽባናዮ መተ ከም ምደርስ እንተ ዲብ ምህሮ ግልውደቦ ለወጅቦም ምምክር ዋሃብካሆም
0: ኣብ መተን እዘ ምክር ክመእሉ ብየልና ብዙሕ ሰማሜና ላኪን ክምክር ሰበት ይፈንቴናሁ እንፈንተ ምሽክለት ኣለዎን እዚ ለምጅተማዕ ኣወል ምን እሊ ምን ኣንፋር ከምልከወል ከምልጀማዕ ወይ ከምልከወን ኣመርና ከለየና እሊ ብግብአቱ ኣይ ነፈር ክመእለ ብየልኮ እግ ነፍሱ ነወደ እግ ለደውለት ግል ግበጋ ምንገቢ ኣወል ግን ነፍሱ ልግባ ያዕኒ ልድረስ እድንያ ንሪኢ ኣለየነ እዚ ዓለም ኩሉ እድንያይ ምልብሎ ኩሉ ናይ ኢንተርነት መንበረት ልግባ ናይ ፍንግድወል ሃላ ምልብሎ መተኣሳሳር ወይ መፃባጥ እቲ ፍንጋ ኣንፋር ዝሃላ ምን ጠረፍና ሓ እድንያ ካልእ ጠረፍናይ እድንያ ኩሉ ኮኩም ዝጋየስላ ውሙኩም ዝኣጋይሶ ምደረጀት ባዕጣት ክመለ እድንያ ለተነብር ለና ንኣምሮው ብልኣከስ ግል ይደበሉ ብቶም ኣወል ግለ ነፍስከን ግትደብካ ግትድረስ ብካ ከታተሎምሎ መድረሰት የኒ ይደረስካ ብንገቢ እሊ ናይ ዶክተር ግትግባ ይኮን ጠቢብ ግትግባ ይኮን ደረጀት ዓባይ ይባፅሕኒ ዓማተ ወላ ካልእ ይባፅሕኒ ሰልፍ ልድራስታ ሓቆ ዋሃለ ለነትጀታ ሰልፍ ድርስ ከለ ነትጀት ሓቆ ባፅሓካ ልሕየሳ መባፅሒ ክተብፃሕሰበት ቀድር ኩሉ ናይ ዋቅቶም ልግባ ናይ ኣካራም ነይወዱ ዲባ ክመሎም በልዓና እቲ ሕየሳ ደረጀት ግል ብፅሕጎ ምንገቢ ኣነ እትወሰዮም ተሃለየት ምንገቢ እነደርሶም እግነፍሶም ነገኡ ግላ ደውለቶም ክምገብኡ ትሕበት
2: ከናሓምደካ እስታዝ ዩኑስ ዑስማን ፋግር ግላ ሃብካናታ ፋያሕ ተሓብረ ዲብ ምስተቕበል ኣውተ እንደንትመነካ ብላ ንሰራሕ ምንካ ካብ ሓይሳ ሓይሳት ምጠቕብለት ቴሌቭዥኖት ርያ ወፉንቱ ይሄ በራሚ ቴራብ ናዮም ለወዴና ምቃበለት ምስል እስታዝ ዩኑስ ዑስማን ፋግርቱ ካትላታመትለየን ተመፅእ ሳምን እብዕድ ጋሻይ ግን ንምፀኩምቱ ከድሓን ወሰላመት

ስራሓት ዓሳ ጥዑማይ ወይ ስራሓት ዓሳ ዲጋታት ክበሃል እንከሎ ንንጥፈታት ዓሳ ጥዑማይ ማለት ምግፋፍ ዓሳ ብምንታይ ይግፈፍ፣ መን ይጎፎ፣ ክንዲምንታይ ዓሳ ካብ ዲጋታት ይግፈፍ፣ ምሕደሩ፣ ሕግን ስርዓትን ኣጠቓቕማ ጸጋታት ዓሳ፣ ቀጻልነት ጸጋታት ዓሳ ጥዑማይ ፖሊሲ፣ ዕዳጋ ዓሳ ወዘተ ዝብሉ ኣምራት የጠቓልል። ጥዑማይ ክበሃል እንከሎ ማይ ባሕሪ ወይ ጨዋ ማይ ዘይኮነ ማለት እዩ። ማይ ናይ ቀላያት፣ ወሓይዝ፣ ዲጋታት፣ ሓፅብታትን ራህያታትን ጥዑማይ ክበሃል እንከሎ ማይ ባሕርን ውቅያኖሳትን ድማ ጨዋ ማይ ይበሃል። ስራሓት ዓሳ ኤርትራ ድማ ስራሓት ዓሳ ጥዑማይን ስራሓት ዓሳ ባሕርን ተባሂሎም ኣብ ክልተ ደንበታት ይኽፈሉ። ስራሓት ዓሳ ጥዑማይ ኣብ 1904 ኣብ ግዜ መግዛእቲ ጥልያን ድሕሩ እውን ኣብ ግዜ መግዛእቲ ኢትዮጵያ ባዝዩ ትሑት ዓቐን ፈሊሙ። እንተኾነ ድሕሪ ናጽነት ኣብ 1994 ጸኒሕ እውን ኣብ 2008 ዳግም ብምዝራእ ንኣሽቱ ዓሳታት ጀሚሩ። ብዕቱብ ኣገዳስነቱ ተፈሊጡ ክነጥፍ ዝጀመረ ኣብ ዘንዝሓለፋ 2 ዓመታት እዩ። ማእከል ምርምር ዓሳታት ጥዑማይ ኣብ 2000 ዓ.ም ኣብ ማይ ስርዋ ተመስሪቱ። ቀንዲ ዕላምኡ ድማ ንምዕባለ ስራሓት ዓሳ ጥዑማይ ብፍላይ ኣብ ምዝራእን ምክትታልን ዓሳታት ምሕያል እዩ። እንተኾነ ብሰንኪ ዝተፈላለየ ጸገማት ከምቲ ዝድለ ክምዕብል ኣይጸንሐን።

ኣብ ኤርትራ ኣብ ከበሳታትን መታሕትን ብጠቕላላ ካብ 30,000 ክሳብ 7 ሚልዮን ሜትር ኪብ ማይ ክሕዛ ዝኽእላ 1350 ሓፅብታት ራህያታትን ዲጋታትን ተሃኒፀን ኣለዋ። ሽሑ እኳ ቀንዲ ዕላማታት እዘን ዲጋታት ንምዕቃብ ማይን ሓመድን ሕርሻ ንዘቤታዊ ሃልክን ወዘተ እንተኾነ ተመክሮ ዝተፈላለየ ሃገራት ንምፍራይ ዓሳ ከገልግላ ከም ዝኽእላን ከምኡ ውን ኣበርክተን ኣብ ምምሕያሽ መነባብሮ ብዓሳ ናብቲ ከባቢአን ዝነብሩ ሕብረተሰባት ልዑል ምዃኑ ይሕብር። ኤርትራ ሓንቲ ካብተን ኣብ ምምዕባል ዝርከባ ሃገራት ብምዃና ብቁጠባ ምዕብልቲ ንምግባራ ህዝብን መንግስትን ኤርትራ ነቲ ብመግቢ ነብስኻ ምኽኣል ዝብል ዕላማ ናይ ቀዳምነት ቀዳምነታት ምዃኑ ኣሚኑ

0: እዚ ጊጋታት እዚ ዓሳ ንዝረአ ኣለና ማለት እዩ። ካብ ዝኻ ሕሱር ዝኾነ ፕሮቲን ነቲ ኣብ ገጠር ዝነበረ ህዝብና ንባፅሓሉ ኢና ንፍትን ነርና ማለት እዩ። ሕጂ ተቐንዳ ብድሆ ኮይኑ ዝፀናሐ እንታይ እዩ? እቲ ተሓሳስባ እዩ። ተሓሳስባ እንታይ እዩ? ካብ ባሕሪ ኮለና ክንዲዚ ባሕሪ ሲ ስለምንታይ ኣብዚ ንእሽተይ ረሃያ ዲጋ ዓሳ ተራብሑ ጨዋዕትብሉ ትፍትኑ ናይ ባሕሪ ዘይበላዕናዮ ኣብዚ እዚ ተሓሳስባ ዘ ሓደ ዓንቃሲ ዓብ እንትሆ ኮይኑ ፀኒሑ ማለት እዩ። ካልእ ብተወሳኺ ትፍልጦ እዩ። ህብረተሰብና ኣፍልጦ ኣብ መጋጅባ ኣብ መንፋዕ ዓሳ ዝነብሮ ኣፍልጦ ትሑት ነይሩ። ብፍላይ ከዓ ተንዲጋታትና ዓሳ ኣለዎ ዘብለ እቲ ሚኒስትሮ ክፃል ፃዕራ ክገብር ፀኒሑ ካብ ዝምስረታት ሒዙ ነዘንዲጋታትና ዓሳ ተዘርእን ስኸርባሓ ከምዝኽእል ክራባሕ ከምዝኽእል ፈሊጡ ብዝተፈላለየ ክራባሕ ኣለን ፀኒሑ ኣበይቲ ጉለ ፀኒሑ እ እቲ ኣፍልጦ እቲ ህዝቢ እውን እቲ ናቱ ካስተም ወይ ከዓ እቲ ናይ ኣማጋግባ ናይ ዓሳ ፍልጠት ስለዘይነበረ እዚአን ከም ዓብዪ ቀንዲ ሓነቕቲ ብድሆታት ኮይነን እየ ፀኒሑ ማለት እዩ።
1: ክሳብ ሕጂ ብዛዕባ ኣበርክቶ ዓሳታት ኣብ መነባብሮ ኣብ ከባቢ ዲጋታት ዝነብሩ ህዝብታት ይኹን ኣብ ቁጠባ ሃገር ካብተን ዲጋታት ክሳዕ ክንደይ ንምዃኑ ዝተገብረ መፅናዕት ዘሎ ኢልካ ክዝረብ ኣይከኣልን። ኣብዘን ዲጋታት ብዙሕ ትሕዝቶ ዓሳታት ከም ዘሎ ክሳብ ሕጂ ግን እቲ ኣብቲ ከባቢ ዝነብር ሕብረተሰባት ክጥቀመሉ ከም ዘይከኣለን ይፍለጥ። ብገምጋም ኣብ ዓመት ክሳብ 4.9 ቶን ካብ ነሶ ከፍ ዲጋ ክግፈፍ ከም ዝከኣልን ካብዚአን ዛጊት ተዘሪአን ዘለዋ 71 ዲጋታት ብገምጋም 348 ቶን ዓሳታት ክግፈፍ ይከኣል። ካብ ኩለን ዲጋታት ኤርትራ ማለት 350 ዲጋታት 1600 ቶን ዓሳ ኣብ ዓመት ክግፈፍ ከም ዝከኣል ኢፋድ ማለት ኢንተርናሽናል ፋንድ ፎር ኣግሪካልቸራል ዲቨሎፕመንት ኣብ 2016 ዘውፅኦ መግለፂ ይሕብር። ኣብዚ ሕጂ እዋን ኣብ ስራሓት ጥዑም ማይ ምስ ፍርያት ዓሳ ዝተኣሳሰሩ መፅናዕቲ ምግባር ኣዝዩ ኣገዳሲ ምዃኑ መስክሩ ለይ ምባል ዘድልየ ኣይኮናን። ጽሬትን ዓይነትን ናይ ማይ ኣብ ዓመት ክሕዞ ዝኽእል ብዙሕ ማይ ኣብ ብምፍዋስ ማይ ኩዕታትን ክዝን ትሕዝቶ ዓሳን ጽልዋ ስራሓት ጥዑም ማይ ኣብ ማሕበረ ቁጠባዊ መነባብሮ ህዝቢ ተኸባብን ዘተኮረ መፅናዕቲ ምግባር ማዕረ ክንደይ ኣገዳሲ ምዃኑ ክንግንዘብ ይግባእ።
0: ሚኒስትሪ ሕጂ ነዚ ሃጓፍ ናይ ተጠቃምነት ኣለል እዩ ህዝብና ሲ ነቲ ዓሳ ዝፈር ዘሎ ዲጋታትና ተን ዲጋታትና ምስተዘርአ እቲ ክሊማ ተሰማሚዕዎ ኣኩለን ዞባታትና ማለት እዩ ተ ኣርባዕተ ዞባታት ደረሰ ምዕራባ ቆላታ ፅቡቅ ከም ዝፈርዕ ምስተረጋገፀ ሓደ ሃጓፍ ካለኒ እቲ ሃጓፍ እንታይ እቲ ህዝቢ ይጥቀመሉ የለን ነዚ ንምጥቃም ሕጂ ሓደ መፍትሒ ክኸውን ኢሉ ዝሓሰቡ ፕሮጀክት በጊስ ማለት እዩ። እዚ ፕሮጀክት እዚ ብምሕደራ ፀጋታት ዓሳ ዝፍለጥ ኣብ 2017 ናበጊሱ እዚ ቀን መጀመርታት ፕሮጀክት ዝገበሮ ነቲ ህዝቢ ኣብ ጓሳዊስካ ኣፍሊጥካ ዓሳ ከም ዘለዎ መፍላጥ እዩ ማለት እዩ። ሕጂ እዚኣ ኣብ ኩለን ዞባታት እንታይ ነቲ ህዝቢ ዓሳ ከም ዘለዎ ንምፍላጥ ኣብ ክዲጋ ኬድካ ዓሳ ውፅኢካ ካብቲ ዓሳ ንምጋብ እዩ ነሩ። ሓደ ቦ ዝበሉናና ብላምዛ ዲጋ ላምዛ ሃከፋ ማለት እዩ ኣብኡ ጎስጓስ ክንገብረሎም ምስከልና ዝኾነ ነገር ኣይትማሉ ምስ በልናዮ ሰዓታት እውን ከይዱ ሰዓት ሓደ ቢሉ ድሕሪ እዩ ካብኡ ገፊፍና ዓሳ ውፅኢና ጠቢስና ምስ ኣብላዕናዮ እዞም ደቀ እዩ እዚ ዲጋና ሰማይ ጥራይ ዝዓቅሉ ዝመስለና ነይሩ በር መግቢ እውን ዘለዎ ኮይኑ ይስማዓና ነይሩ ኢሎም እዚ እንታይ ማለት እዩ ትንቕሓት ስለዘይነበረ ኣይጥቀምሉን ነይሮም። ኣብዚ ሕጂ እዋን ግን እቲ በዚ ፕሮግራም ዝተጀመረ በዚ ምሕደራ ፀጋታት ዓሳ ጎስጓስ ተኻይዱ ንመግቢ ዓሳ ዝምልከት ጎስጓስ ተኻይዱ እቲ ዲጋ ዓሳ ከም ዘለዎ ተፈሊጡ ኣብዚ እዋን ድማ ዝሓሸ ኣፍልጦ ተረኪብሎ ብፍላይ ኣብተን ኢንተርቨንሽን ዝተገብረለን ኣብተን ምትጥር ዝተገብረለን ዲጋታት ማሕበራት ዝተመስረተለን ዲጋታት እቲ ፍልጠት በሪኩ ትንቕሓት በሪኩ ኣብ ዝሓሸ ኩነታት ንርከብ ኣለና።

0: ምዕባልን ምምሕያሽን ስራሕት ዓሳ ክወሰድ እንተጸንሐ ዛጌት ኣበርክትኡ ኣብ ብምምሕያሽ መነባብሮ ህዝብን ምድንፋዕ ቁጠባ ሃገርን ከምቲ ዝድለ ኣስተዋጽኦ ክገብር ኣይጸንሐን። ሚኒስትር ሃብቲ ባሕሪ ንምምሕያሽ መነባብሮን ምውሓስ መግብን ናብ ከባቢ ዲጋታት ዝነብሩ ሕብረተሰባት ብዝብል ሃቐነ ካብ ጽባሕ ናጽነታት ሒዙ ኣብ ብ71 ዝተሰርሐ ዲጋታት ዓሳ ክዘርኣለን ጸኒሑ። ዋላ እኳ ብዝተገብረ ጻዕርታት እተን ዲጋታት ብተዛማዲ ዝሓሸ ጸጋታት ዓሳ እንተሃለወን ንጥፈት ምግፋፍ ዓሳን ምዝመዛ ጸጋታት ዓሳ ዲጋታት ዳርጋ የለን ክበሃል ይካል። ኣብ ከባቢ ዲጋታት ዝነብሩ ሕብረተሰባት ነዚ ኣብ እግረን ዘሎ ጸጋታት ናይ ዓሳ ክጥቀማሉ ኣይጸንሐን። ቀንዲ ጠንቅታት ናይዚ ጸጋማት ድማ ህዝብታት እዘን ዓድታት ናይ ነዊሕ ዓመታት ልምድን ባህልን ስጋ ናይ ጥሬት ምምጋብ ዘጥረይቡ ምዃኖም እዩ። ብኻል ወገን እውን ሕብረተሰብ እዘን ከባቢታት ልምዲ ምዝውታር ዓሳ ከም መግቢ ዘይጸንሐን ብምዃኑ ነቲ ክስተታት ኣጋዲድዎ እዩ። ብተወሳኺ ሕጽረት ክእለት ምግፋፍን መሳርሒ ናውቲ መግህፊ ዓሳ ዘይምርካቦም ተወሳኺ ብድሆታት ንምዕባለ ስራሕት ዓሳ ጥዑማይ ኮይኑሎም ኣብ 216 ብውድብ ሕርሻን መግብን ፋኦ ዝወፀ መግለጺ ከም ዝሕብሮ ካብ ጠቕላላ ናይ ዓሳ ፍርያት ማለት 62 ሚልዮን ቶን ዓሳ እቲ 11.6 ሚልዮን ቶን ካብ ጥዑም ማይ ዝተረኸበ እዩ። ኣብ ገለገለ ሃገራት ኣፍሪቃ ዓሳታት ጥዑም ማይ ቀንዲ ምንጪ መግቢ ህዝበን እዩ። 25 ሚታዊት ካብ ጠቕላላ ናይ ዓለም እቶት ድማ ካብ ሃገራት ኣፍሪቃ ዝእከብ እዩ። ውድብ ምግብን ሕርሻን ዓለም ኣብ ዘውፅኦ መግለጺ ቅጠባ ዋጋ ዓሳታት ጥዑም ማይ ክሳብ 26 ቢልዮን ዶላር ይበጽሕ። ካብዚ እቲ 66.1 ሚታዊት ካብ ሃገራት ኤስያ ክርከብን ከሎ 22.2 ሚታዊት ድማ ካብ ሃገራት ኣፍሪቃ ዝተረኽበ እዩ።
1: ዘድሊ ንቕሓት ረኪብሉ ይረኸበን ምናልባት መስማዕቲ ዝረጋገፅ ይረኸቡን ሕጂ እቲ ሚኒስትሪ ነዚ ብድሁ ንምፍታሕ ቅድማ ምንታይ ዝሰርሕ ነይሩ? ኣብተን ዞባታት ኮይኑ ይሰርሕ ነይሩ፣ ቤት ፅሕፈቱ ኣብ ዞባታት ኮይኑ ይሰርሕ ነይሩ። ድሕሪ እዚ ምስ ገምገመ ህዝቢ ይጥቀመሉ የለን ምስ ተባሃለ ህዝቢ ንክጥቀመሉ ምንታ እንታይ ገይሩ? ማሕበራቱ ንዞባ ዘርጊሑ ማለት እዩ። ንዞባ ምዝርጋሕ ማለት ካ ብቐረባ ነቲ ህዝቢ ረኪብካ ምርዳእ ማለት እዩ። ስለዚ እቲ ካብ ብማእከላይ ቤት ፅሕፈት ወይ ከዓ ካብተን ከተማታት ተበጊስካ ዝካየድ ዝነበረ ናይ ጎስጓስ ናይ ትምህርቲ ብዙሓት ማዓይ ነበረ። ስለዚ ኣብ ጥቁ ቀሪቡ ኣብ ንኡሳን ዞባታት ዘሎ ኣብ ጥቁ ሕብረተሰብ ቀሪቡ ነቲ ተመጋብነት ዓሳ መግቢ ዓሳ እንታይ ይጠቕሙ ኣብ ጥዕና ዘለዎ ኣበርክቶ ንቆልዑት እንታይ ይጠቕሙ ዝብል ሰፊሕ ጎስጓስ ስለ ዘካየደ እቲ ንቕሓት ሕጂ ካብቲ ዝነብሮ ወሲኹ ይርከብ። ተመጋብነት ምግቡ መጠን እንዳ ዓበየ ይርከብ ማለት እዩ። ኣብዘን ኩለን ማሕበራት ኣቑልና ዘለና ንኣብነት ኣብ ዞባ ማእከል ኣብ 8 ማሕበራት ተመስሪታ ኣለዋ። እዘን ማሕበራት ዝገፈፎ ዓሳ ናበይ ዝኽእል እቲ ህዝቢ ዝጥቀመሉ ዘሎ እቲ ህዝቢ ሕጂ ንቕሓቱ ስለ ዝበረኸ እቲ ጥቕሙ ናይ ዓሳ ስለ ዝፈለጠ በቲ ዝካየድ ዝነበረ ጎስጓስ እቲ ተመጋብነት ከዓ ብኡ መጠን ይዓብሎ። እዚ ግን ክረጋገፅ ኣብ ክንደይ ናብ በፂሕና ግን መፅናዕቲ ዘድልየ እዩ። ግን ሓፈሻዊ ኣዘራርሮ ካብቲ ዝነበረ ኣፀቢቕና ማሓይሹ እቲ ህዝቡን ክጥቀመሉ ጀሚሩ ኣለው ኢልና ክንዛረብ ወይ ከዓ ክንብል ክንነገር

ብመሰረት ጸብጻባት ኢፋድ ካብ ነፍሲ ወከፍ ዝተዘርኡ 71 ዲጋታት ኣብ ዓመት ብጠቕላላ 350 ሜትሪክ ቶን ዓሳ ብገንዘብ ክትመን ከሎ ድማ 10.5 ሚልዮን ናቕፋ ማለት ን1 ኪሎ ብሕሳብ 30 ናቕፋ ክርከብ ከም ዝከኣል ይሕበር። እዚ ጸጋ ኣብ ህዝብታት እቲ ኸባቢ ክመቓራሕ ምስ ዝኽእል ኣብ መናባብሮኦም ብውሕስነት መግብን ኣታዊታትን ክህልዎ ዝኽእል ኣበርክቶ ቀሊል ኣይኮነን። ብሓፈሻ ኣብ ከባቢ ዲጋታት ዝነብሩ ሕብረተሰባት ኤርትራ ብዛዕባ ኣገዳስነት ዓሳታት ጥዑማይ ኣብ ምምሕያሽ መነባብሮን ምውሓስ መግብን ክህልዎ ዝኽእል ኣበርክቶ ደረጃ ንቕሓቶም ትሑት እዩ። ኣብዚ ሕጂ እዋን ሚኒስትር ሃብቲ ባሕሪ ስራሓት ዓሳት ጥዑማይ ከምቲ ዝድለ ንኸይምዕብል ዝገብሩ ዘለዉ ቀንዲ ጠንቅታት እንታይ እዮም ብምልላይ ንምዕባለ ልምዓት ዓሳት ጥዑማይ ምስ መሻርክቲ ብምዃን ዓቲቡ ይሰርሓሎም።

0: ቀይሕ ባሕሪ ብኸመይ ቀይሕ ባሕሪ ተባሂሉ?
1: እዞም ሲያኖ ባክቴርያ ዝበሃሉ እ ዚ ሲያኖ ባክቴርያ ካብቶም ዓይነታት ባክቴርያ ድዩ ብሉ ግሪን ኣልጌን ሎ በቢ ዓይነት ሕብሪ ኣለዎ። ኣብ ቀይሕ ባሕርና ግን ወይከዓ ሞስ ኣባናን ዘሎ ወይከዓ ዝበዝሑ ኣብ ባሕርና ዝርከቡ ግን እዞም ፒንክ ወይከዓ ቀይሕ ዝኾነ ሕብሪ ዘለዎም ሲያኖ ባክቴርያ ማለት እዩ። ሕጂ ግዜ ኣለዎም ንሳቶም ኣብ ገለ ሲዝን ወይከዓ ኣብ ገለ ወቅትታት እቲ ናቶም ቀይሕ ሕብሪ ወፅእሞ ማራ ምስ ደመቐ ነቲ ባሕርና ማለት እዩ ኣብ ማዕዲኻ ክትሪኦ ከለካ ወይ ብርዕ ክትሪኦ ከለካ ናብ ቀይሕ ዝኾነ ሕብሪ ይህቦሞ በዚ እዚኣቶም ዓይነት ወይከዓ እዞም ቀያሕቲ ሲያኖ ባክቴርያ ኸኒ ኤርትሮስ ናንፅዖም ዘለና እዩ። ነዚ ምስ ረኣዮም ከዓ ሬድሲ ኢሎም ኣውፅኦም ወይከዓ ቀይሕ ባሕሪ ንብሎ ዘለና ማለት እዩ።
2: ቢፎር ኮም ኢራ ቅድሚ ዝተቆርሶስ ኣብዚ ቀይሕ ባሕሪ ብንግዲ ብዝተዘወርሉ ኩነታት ማለት እዩ ከም ሲዝናል ወቕታዊ ትበቁል ቆፅሪ ነራ ኣብቲ ገማግም ባሕሪ ማለት እዩ ኣብቲ ማእኸል ባሕሪ ደይከስ ኣብቲ ገማግም ባሕሪ ከምሲ ወቕታዊ ትበቁል ኣሎ ቀይሕ እዩ ሕጂ እቲ ቀይሕ ዕምባባታት ኣብቲ ከማግን ባሕሪ ምስ ራይዎ ብወቕታዊ ድማ ስለ ዝበቁል ነበረ ኤሬትሪም ኢሎሞ ማለት እዩ። ኤሬትሪም ዝብል ቃል ካብ ግሪክ ድመፅ ኮይኑ ትራንስሌት ንገብሮ ኮና ናብ እንግሊሽ ድማ ሬድሲ ንብሎ ማለት እዩ። ቀይሕ ባሕሪ ማለት እዩ።
3: ቀይሕ ባሕሪ ኣብ ውሽጦም ዝርከቡ ቀይሕ ዝሕብሮም ኣታክልቲ ስለ ዘለዉ ነቲ ባሕሪ ቀይሕ ሕብሪ ስለዝህቦ ብከምኡ ቀይሕ ባሕሪ ተባሂሉ።
4: ኣብቲ ቀደም ግዜ ግሪካውያን በዚ ቀይሕ ባሕሪ እናሓለፉ እንከለዉ ኣብ ግዜ ወቕታዊ ዝወፅእ ናይ ዕምባባ ቀይሕ ዕምባባ ንዑ ብምራይ ኤርትሪም ኢሎም ኤርትሪም ማለት ከዓ ቀይሕ ባሕሪ ከም ዝበሃል እዩ።
5: ብግሪካውያን የተዋሂቦ ግሪካውያን እንታይ ተባሂሉ ዝፍለጥ ኤሪትሬስ ተባሂሉ ዝፍለጥ ኤሪትሪ ማለት ቀይሕ ማለት እዩ። ስለዚ እዚ ከባበይ መፅ እንተዳ ኢልና ካብቲ ኤሪትሪም ዝበሃል ወቕቱ ሓልዩ ኣብዚ ባሕሪ እዚ ዝመፁ ተህዋስን ወይ ድማ ህዋሳት ኣለዉ ስያነ ባክቴርያም ዝበሃሉ። ስለዚ በዚ ኣብ ሓደ ወቕቲ ኣብዚ ባሕሪ ዓብለልቲ ኮኑ ሞ ይዕብሉ ሞ ቀይሕ ሕብሪ ድማ የልብሶ ነቲ ባሕሪ። ስለዚ በዚ ድማ ኤሪትሪ ሲ ተባሂሉ ድሓሪ ድማ ናብ ቀይሕ ባሕሪ ናብ ሬስ እናበለ ስሙ ናብ ዝተፈላለዩ ቋንቋታት እንዳርዓመ ክከይድ ጀሚሩ ማለት እዩ።
6: ኣብቲ ቅድሚ ህዱ ተክርሶ ዝነበረ እዋን ንግዲ ገለ ኢሎም ምስ መፁ ንግዲ ገለ ሰርሑ ነይሮም ኣብ ገንጎን ባሕሪ ገለ ወፅኦም ማለት ኣብ ገንጎ ባሕሪ ምስ ወፁ ኣብቲ ገንጎን ባሕሪ እንታይ ሪኦም ቀይሕ ፊዮር ይሪኦም ማለት እዮም። ቀይሕ ፊዮር ምስ ራዩ ቀይሕ ፊዮር እንታይ ይበሃል? ኤርትሪዮም ይበሃል ማለት እዩ።
7: ስለምንታይ ሬድሲ ተባሂሉ ወይ ካብ አይ መፅ እዩ? ኣብ ሰለስተ ክንሪአ ንክእልና። ሓደ እቲ ምድንፋዕ ናይ ደቀቅቲ ቀያሕቲ ሰባባ ባሕሪ ንብሎ ሕጂ ወቕታዊ ሎዎም ቀፃሊ ኣይዕምብቡን እዮም ወይ ኣይድንፍዕ እዮም ግን ገለ ወቅቲ ግን ኣብ ዝዕምብብሉ ወይ ከዓ ብብዝሒ ኣብ ዝድንፍዕሉ እዋን ቀይሕ ሕብሪ ነቲ ባሕሪ ስለ ዝብዎ ብከባብኡ ዝተበገሰ ቀይሕ ባሕሪ ተባሂሉ ክኸውን እኽእል እዩ ዝብል ገለ ኣሎ ማለት እዩ። ካልእ ተርኢና እቲ ሕብሪ ናይቲ ማይ ወይ ትርኢት ሕብሪ ናይቲ ቀይሕ ባሕሪ ተርኢናዮ ዳርጋ ናብ ቀይሕ ዝበለ ኣብ ገለ ኣጋጣሚታት ዝመፅእ ዝረኣየሉ እዋን ወይ ትርኢት ኣለዎ። ብፍላይ ንሱ ከዓ ከበይ ዝመፅእ ካብዚ ኣብ ምዕራባዊ ዘሎ ቀይሕቲ ጎቦታት ወይ ከዓ ካብቲ ቀይሕ ዕምባባ ባሕሪ ዝህቦ ትርኢት ብከምኡ እውን ቀይሕ ባሕሪ ተባሂሉ ክኸውን ይኽእል ዝብል ገለ እውን ኣሎ። ከምቲ ዝበልኮ ካብ ማእኸላይ ባሕሪ ንደቡብ ስለ ዘሎ ኣብ ናይ ቋንቋ ከዓ ሬድ ማለት ከዓ ደቡብ ስለ ዘሎ ብከምኡውን ሬድስ ተባሂሉ ክኸውን ይኽእል እዩ ዝብል እዚኢታት ኣሎ ማለት ግን ዝያዳ እቲ ዝግለፀሉ ግን ካብቲ ናይ ቀያሕቲ ዕምባባ ባሕሪ ናይ ቀያሕቲ ሰበባ ባሕሪ ዝመፀ ክኸውን ንኽእል እዩ። ኣብዚና ንመብዛሕት ግ ምስ ኢና ንተኣሳስሮ ቀይሕ ባሕሪ ማለት ካብቲ ሕብሪ ናይ ቀያሕቲ ደቀቕቲ ሰበባ ባሕሪ ዝህብዎ ወቕታዊ ካብኡ ዝመፀ ክኸውን ንኽእል ኢልና መብዛሕት ግዜ ምስ ከምኡ ንድምድሞ ማለት እዩ።

0: ኮራ ልና ዓኸንታ እዩ
1: ኮራል ክንብል ከለና ወላ ከምቲ ተምሃርናዮ ማለት እዩ ከም መጀመር እዩ ብትመሰረተ መፂና ኮራል እዚ እምኒ ባሕሪ ንብሎ ዘሎ እዩ እዲ እዞም ኮራል ዝተመፂና መጀመርያ በዞም ናእሽቱ ተሃዋስያን ወይከዓ እዞም ፖሊፕስ ንብሎም ዘለና ምስ ሞቱ ማለት እዩ ተኣኻኺቦም እዚ ኮራል ንብሎ ዘለና እምኒ የቕምዎ ማለት እዩ ኮራል ሕጂ ብዙሕ ጥቕምታት ኣለዋ ባሕሪ ከምዝና ዓሳታት ማለት እዩ ከም መንበሪኦም መፋሪኦም ጠቕመና ሂወታዊ ኮራል ከዓ ኣሎ ማለት እዩ
2: ናይ ምስዋን እንዲ ዝበሃል ፃዕዳ ነበሮ እምኒ ማለት እዩ ኣብ ሰሜናዊ ቀይሕ ባሕሪ ድማ ብብዝሒ ክንረኽቦ ንኽእል ዓለም ድማ ብዙሓት ዓይነታት ኮራላት ኣለዉ ካብኦም ድማ እቶም 500 እንትረኽቦም ኤርትራ ኣብ ካሊእ ኮርና ዓለም ደይርከብ እዩ
3: ኮራ ማለት ኣብ ክርሰ ባሕሪ ዝርከብ ተፈጥራዊ ፀጋ ኮይኑ ከምቶም ደቂ ሰባት ንክነብር መፅሪ ገዛ ዘይብና እቶም ኣብ ባሕሪ ዝነብሩ ሂወታውያን ንክፅብሩ ንክፈርዩን ስለዚ ኮራ ንዓይ ነቶም ደቂ ሰባት ጠቐምቲ ዝኾኑ ናይ ባሕሪ ሂወታውያን ስለዘፅልዎምን ስለዝዕቅቦምን

0: እዚ ንዓይነት ኣገዳሲ ወይ ትጥቕምናይ ኮራል?
1: ኮራል ማለት ካብ ዝሞቱ ፖሊፕስ እዩ ዝስራሕ። ኮራል ጥቕምና ናይ ኮራል ጥቕሚ ከዓ ነቶም ዓሳታት ባሕሪ ከምኡ ከዓ ኣታክልቲ ባሕሪ መዕቆቢ ኮይኑ ንጥቀመሉ። ካልእ ከዓ ከም ጥቕሚ ዘለዎ ነቲ ኮራል ኣብቲ ዌቭ ናይ ባሕሪ ማዕበላት ዝመፅእ ይከላኸለሉ።
2: ኣብ ባሕርና ዝርከብ ፀጋ ኮይኑ መመስረቲኡ ድማ ካብ እክብካብ ናይ ዕፅምቲ ናይ እንስሳታት ባሕሪ ማለት እዩ ካብ ዓሳታት ገለመለ ዝተመስረተ ኮይኑ ከም መጋየፂ ገለመለ ብዙሕ ነገራት ይጥቀመሉ። መጋየፂ ናይ ገዛን መስርሒ ገዛ ብዙሕ ዓይነት ኣበርክቶ ዘለዎ እምነ በረድ ፃዕዳ እምኒ እዩ።
3: ኮራል ሕጂ ኮራል ንባዕሉ ኣብ ማይ ዝርከብ ባህርያዊ ሃብቲ ኮይኑ ከም ዕንበባታት ባሕሪ እናተባሃሉ ንፍለጥ እዮም። ስለዚ ጥቕምታት ናይ ዞም ኮራል እንታይ እዩ እንተዳ ኢልና ከም መፀባበቂ ክንጥቀመሎም ንክእልና፣ ከም ጀወርሊ ማለት እዩ፣ ከም መድሃኒት ንምክንኻን ተባሂሉ ዝስራሕ መድሃኒት እውን ካብዚ ከም ዝስራሕ ኣፍልጠለን ማለት እዩ። ኣብ ዓለም እውን ኣስታት 500 ሚሊዮን ዝኾኑ ህዝብታት ንመግቦም ናቶም ኢንካም ኣብ ኮራል ከም ዝምከሱ መፅናዕታት ኣሎ ማለት እዩ።
4: ኮራል ክንብል ከለና ዕምባባ ባሕር ማለት እ ብትግሪ ክንሪኦ ከለና ዕምባባ ባሕር ማለት ከዓ ሂወታዊ እዩ። ከም ኩሉ ፍጡር ወይ ከም ኩሉ ሂወታዊ ባሕሪ የስተንፍስ፣ ይምገብ፣ ይንቀሳቀስ፣ ይፋረ፣ ይመውት ማለት እዩ። ሕጂ እቲ ሂወታዊ ዘብሎ ከዓ ሓደ ንእሽተይ ቅርፂ ናይ እንስሳ ወይ ከዓ ንእሽተይ እንስሳ ንብሎ እዚ ቲኒ ፖሊፕ ንብሎ ኣለና። እሱ ሕጂ ብውልቂ ክንሪኢ ከለና እቲ ኢንዲቪጅዋል እንስሳ ወይ ከዓ ብውልቂ እንስሳ ክንለ እቲ ፖሊፕ ኢልና ንፅውዕ እዩ። ሕጂ ዕምባባ ባሕሪ እንታይ እዩ ዝገብር? ብሓባር እዩ ዝነብር፣ ማሕበራዊ ሂወት እዩ ዘሎ። ኩሎም እዞም ቲኒ ፖሊፕ ንብሎ ዘለና ተኣኪቦ ብሓባር ዝነብሩ ሓደ ኮራል ከዓ የቕሙ ማለት እዩ። ሓደ ሂወታዊ የቕሙ። ሕጂ እዚ ፖሊፕ ንብሎ ዘለና ኣፍ ኣለዎ፣ ማሓውር እውን ኣለዎ ማለት እዩ። እቲ ኣፍ ንብሎ ኣለዎ፣ እቲ ቴንታክል ንብሎ ማሓውር እውን ኣለዎ ማለት እዩ።
5: ኣብ ኤርትራ ክንደይ ዝኣኽላ ደሴታት ኣለዋ?
6: ኣብ ኤርትራ ከባቢ 360 ዝኣኽላ ደሴታት ኣለዋ። ክንጠቅስ ተኮይና ከዓኒ ቀዳሚቲ ድሒል ትበሃል ደሴት ኣላትና፣ ካልአይቲ ኖራ ትበሃል።
5: ኣብ ኤርትራ ልዕሊ 360 ደሴታት ኣለዋና ከምቲ ኩላትና ንፈልጦ። ጠቕላላ ስፍሓተን ድማ ኣብ 1335 እዩ ናይ ብምልኣትን ማለት እዩ። ገለ ካበ ንምጥቃስ ድማ ዳህላክ ኣለና፣ ደሴት ዳህላክ፣ ናኩራ ዝበሃል ኣለና። ኣብዚ ቀረባ ነውን ናብ ምድባፅ ቀሪባ ትርከቡ ሸክሲዕ ትበሃል ኣላትና፣ ግሪንላንድ ብዙሓት ደሴታት ኣለዋና።
6: ኤርትራ ብደሴታት ሃፍታም ሃገር እያ። 1360 ደሴታት ኣለዋ። ካብዛ 363 ብምጥቃስ ከዓኒ ደሴት ዳህላክ፣ ደሴት ናኩራ፣ ደሴት ድርብሸ ክንጠቀስ ንኽእል።
1: ኤርትራ 360 ደሴታት ኣለዋ። ታዛ ዓብየት ደሴት ከዓ ዳህላክ ከቢር ትበሃል። ንሳኻ 642 ነጥቢ 95 ኪሎ ሜትር ከም ዝኾነት፣ ካልኦይቲ ከዓ ኖራ ትበሃል። ኖራ ከዓ 109 ነጥቢ 39 ኪሎ ሜትር ስፋሓት ከም ዘለዋ። ሳሰይቲ ከዓ ሓሊባይ ትበሃል። እቲ ሓሊባይ ዝተባሃለት ከዓ 78.39 ኪሎ ሜትር ስፋት ከም ዘለዋ።
2: ኣብ ኤርትራ 360 ዝኾና ደሴታት ኣለዋ። ካብአን ከዓ ደሴት ዳህላክ ክንብል ንኽእል፣ ደሴት ኖራ፣ ናኹራ፣ ሃዋኪል፣ ብዙሓት ዓይነታት ደሴታትን
3: ገለ ካብ ንምጥቃስ ድማ ብዓብዩ ዓባይ ደሴት ዳህላክ ከቢራ ኣላትና፣ ደሴት ኖራ ኣላትና፣ ደሴት ሓራት ኣላትና።
7: ኣብ ኤርትራ ልዕሊ 360 ደሴታት ኣለና። ዳህላክ ከቢር ኣላትና፣ ታዛ ዓብየት ደሴት ማለት እዩ ናይ ኤርትራ። ኖራ ኣለና፣ ሓራት፣ ከም በዓል ድርብሸት ገላ ዝበሃላ ደሴታት ኣለዎ ማለት እዩ።
4: ኣብ ሃገርና ብገምጋም ክሳብ ልዕሊ 355 ደሴታት እየን ዘለዋና። ሕጂ ዘን ደሴታት በቲ ናተን ትሕዝቶ ዝተፈላለየን መብዛሕትኡ ግዜ ዳርጋ ኣብ ሰለስተ ክንፈልየን ንኽእል ኢና። ሓደ ተን መቐፀልታ ናይ መሬት ትሕዝቶ ወይ ቅርፂ ዘለዎን ደሴታት ኣለዋና ማለት እዩ። እዚናትና እዚ ኮንቲነንት ናይ መሬት ዘሎ ቅርፂ ልክዕ ኣብ ባሕሪ ዘሎ ኩሉ ትሕዝቱ ማለት እዩ። ተኸኺቡ እንቲ ሓመዱ እቲ መሬት ኩሉ ልክዕ ነቲ ኣብ ደሴ ዘሎ ዝመስል ኣሎ። ሕጂ ገለ መቐፀልታ ናይ መሬት ገለ ደሴታት ኣለና ሰን ከም በዓል ደሴ፣ ሃዋኪል፣ ኖራ። እዚ ሕጂ መቐፀልታ ናይ ክስታ እዩ ዘሎ ከም በዓል ደሴ መቐፀልታ ናይ ኮንቲነንታል እየን ዘለዋ ወይከዓ ናይ ዝመሬት መቐፀልታ እየን። ተንካልኻ በዚ ናይ ኣቀዲሞ ክንገልፆ ዝሕ በዚ ናይ ኮራል ብኮራል ዝምስርሓ እዚ ሕጂ እቲ ኮራል ሓደ ተሪር እምኒ ዝመስል ባእታ ዝካልሽን ኮረን ዘመንጩ ኢልና ንሱካ እንዳዓበየ ከይድ ከሎ ንደሴታት ብኸም ዝተሰርሓ ኣለዋ። ከም በዓል ዳህላክ ማለት ተ ኮራላይን ኣይላንድ ኢልና ንፅውዖን ወይ ካብ ናይ ኮራል ዝተሰርሓ ደሴታት እየን። ካልእ ኸ በዚ ናይ እሳተ ጎመራ ወይ ከዚ ቮልካኒክ ኢራፕሽን ዝተፈጥራ ደሴታት እውን ኣለዋና ማለት እዩ። ንሰንካ ከም ኣብዚ ከባቢ በዓል ዓሰን ከባዓሰን

ሰላም ሰላም። ኣብ ዝተፈላለዩ ቦታታት ብምዃን ኣብ ምክትታል ትሕዝቶ መደብ ህርመት ዘለኹም ክቡራትን ክቡራንን ተኸታተልትና ከመይ ቀኒኹም ንፀንሑ መደባት ኤሪቲቪ ተኪእና ሰዓታትና ስለ ዝኣኸለ ቆፀረና ኣኽቢርና ንምዝናይኩም ዝተፈላለዩ ትሕዝቶታት ዘለዎም ደርፍታት ሓደ ድሕሪ ሓደ ኣከታቲልና ናባኹም ንምቕራብ ተዳልዩና ኣሎና። ንስኻትኩም እውን ነቶም ንሎም ኢልና ቀሪብናዮም ዘለና ደርፍታት ኣብ ናይ ዕረፍቲ ግዜኹም ምሳና ሓቢርኩም ክትከታተልዎም ከምኡውን ንዓኹም ዝበቕዖ ክኸኑ ተስፋ እንዳገበርኩ ከም መኽፈቲ ንሎሚ ይቀርብ እያ ዘለኹ ደርፊ ከላሌኩም። ንሎሚ ናይ ነፍሲሄር ድምፃዊ ገዲም ድምፃዊ ኣብርሃም ኣፈወርቂ ቀሪበ ዘለኹ ካብ ደርፍታቱ ፍቅራዊት ደርፊ ደስታ ልበይ እትብል ብኣ ክንጅምር ኢና። ምሳና ሕበሩ።

ብናይ ገዲም ድምፃዊ ኣብርሃም ኣፈወርቂ ደርፊ ናይ ሎሚ ሰሙን ትሕዝቶ መደብ ህርመት ከም ዝተዓዘብኩሞ ኣህዱ ኢልና ፈሊምና ኣለና። ክቡራትን ክቡራንን ተኸታተልትና፣ ካብዚ ብምቕፃል ከም ወትሮ ክልተ ደርፍታት ኣከታቲልና ናብኹም ክነቐርብ ኢና። ሓንቲ ክልተ ድምፃውያን ሃገርና ሓቢረን ዝደረፍኣ ድምፃዊት ሳሌም ጎይቶም ምስ ድምፃዊት ዳናይት ዮሃንስ ብምዃን ሃገራዊት ደርፊ ድግም ድግም እትብል እያ ክትከውን። ካብኣ ቀፂላ እትቐርብ ደርፊ እውን ናይ ድምፃዊ ስሌማን ኣሕመድ ካብ ደርፍታቱ ተዘካሪት ደርፉ ተላይ መሰንቆ እትብል ናይ ትግረ ደርፊ ኣብ 2022 ዝደረፈያ ክትከውን ተኸታቲለን ድሕር ምቕራበን ቀፂሉ ዝቐርብ ደርፍታትና ንምልላይ ደጊመ ክምለሰኩም።

0: ደጊምና ተመሊስና ኣለና ኣፍቀርቲ ትሕዝቶ መደበር መት ምስ ድምፃዊ ስሌማን ኣሕመድ ፀኒሕና። ካብዚ ብምቕፃል ቀሪብናየን ዘለና ደርፊ ሓንቲ ሃገራዊት ደርፊ ክትከውን እያ። ብድምፃዊ ኦሬን ሳልሕ ዝተደርፈት ካብ ደርፍታቱ ጓል ሃገረይ እትብል ክትከውን እያ። ካብ ቀፂላ እትቐርብ ደርፊ እውን ብመንእሰይ ድምፃዊት ዲና ተክለ ብርሃን ካብ ደርፍታታ መጻኹ እትብል ደርፊ ክንጋብዘኩም ኢና። ሕጂ እውን ምስ ትሕዝቶ መደብ ህርመት ምክትታልኩም ክትቅፅሉ ደጊመ ብክብሪ ይዕድም።
1: ፈዱ በኤርትራ ኪሽ ቡብየሲ

ክቡራትን ክቡራንን ተኸታተልትና ደጊምና ተመሊስናኩም ኣለና። ስለምክታልኩማ ዘ እንዳመስገንኩ ካብዚ ብምቕፃል ቀሪብ ያ ዘለኹ ደርፊ ናይ ድምፃዊት ፌበን ፀጋይ ካብ ደርፍታታ ሓቢቢ እትብል ደርፋ ክትከውን እያ። ንሕጂ ቀሪብና ዘለና ተቐዲማ ዝሰርሐታ ወይ ድማ ናብ ህዝቢ ዝቐረበታ ደርፋ ዘይኮነት ኣብዚ ዝሓለፈ እዋን ደጊማ ዝሕደሰታ ካብ ደርፍታታ ሓንቲ ሓቢቢ እያ። ክቡራት ተኸታተልቲ ንዓ ክንጋብዘኩም ኢና። ካብኣ ቀፂልና ናብ ገዲም ድምፃዊ ነፍሴር መምህር ኣሚን ዓብደለጢፍ ካብ ደርፍታቱ ክንጋብዘኩም ኢና። መምህር ኣሚን ዓብደለጢፍ ኩሉና ከም ንፈልጦ ብትግረን ትግርኛን ዝደርፍ ሓደ ካብቶም ገዳይም ድምፃውያን ሃገርና እዩ። ካብዚ ብምቕፃል ቀሪብያ ዘለኹ ናይ ትግርኛ ደርፊ እያ ክትከውን። ሰላም ክብለኪ እትብል ፍቅራዊ ደርፊ እያ ክትከውን ኣቐዲማ ናይ ድምፃዊ ፌበን ፀጋይ ክትልወና። ቀፂላ እውን ሰላም ክብለኪ ሰላም እትብል ናይ መምህር ኣሚን ዓብደለጢፍ ደርፊ ክንጋብዘኩም።